0: ኣብ ጂኦሎጂ ማለት ኣብ ስነ ምድሪ ብሓፈሻ ናይ ቅርፂ መሬት ደፅንዑ ሰባት ውን ነዛ ኣፕሊኬሽንና ክጥቀሙላ ይኽእሉ እዮም ማለት እዩ እንጂ ኣብቲ መሬት ኣብቲ ዙም ኢን ገይሮሞ ዘለዎ ማለት ቀሪቦሞ ዘለዉ ቦታ ክንምንታይ ጎቦታት ኣለዉ ኢሉ ኦፕሽንስ ኣለዎ እዚ ማለት ኣማራፅታት ኣለዎ ናይ 50 ሜትሮ ፍልይ ዘለዎም ጎቦታት ብምሉእ እቲ ብረኸታት ናቶም ናይ 25 ሜትሮ ዘለዎ ጎቦታት ብምሉእ እቲ ብረኸታት ናቶም ከተርዮ ትኽእል እያ ማለት እዩ ድብዚያ ኣብዛ ሌየርስ ዝብል ምርጫ ማለት ኦፕሽን ክኣት እዛ ኮንትርስ ትብል ደላ ቦክስ ኣብዚ ደላ ንዓ ክመርፃ እዩ ማለት እዩ ኣብዚ ከዓ ናይ 50 ሜትሮ ፍልይ ዘለዎም ኢለ ሂበይ ኣለኹ ከም ምርጫይ ኣብዚ እውን ናይ 25 ሜትሮ ናይ 20 ሜትሮ ፍልይ ዘለዎም እንዳበልኩ እውን ክባኽእለይ ማለት እዩ እጂ ገምጋም ትበኒላ ማለት እዩ እጂ ኣብ ከባቢ ኣፍ ዓበት ደሎ ብምሉኦም ብረኸታት ኣርያት ንላ ማለት እዩ ናይ 50 ሜትሮ ዘለዎም ብረኸታት ብምሉኦም ናይ 1000 ሜትሮ ኣለዎ ብዚ ናይ 1250 ሜትሮ ኣለዎ ብምሉኦም እዞም ብጫ መስመር ገይራሃለይ ምልክት ሂባህኒ ዘላ ብምሉኦም እቶም ብረኸታት እዮም ማለት እዩ ብተወሳኺ ኣብ ኢንቨስትመንት ማለት ኣብ ወፍሪ ኸነካይድ ተደሊና ንኣብነት ኣብ ሕርሻ ወፍሪ ኸነካይድ ተደሊና እቲ መሬት ንመርፆሞኒ እቲ ዘሎ ኤርያ ተን ዝደለየናዮም ቦታታት ጠዊቕና ምስ መረፅናየን እቲ ኤርያ ክትበኒ ትኽእል እያ ማለት እዩ ኣብዚ ከባቢ ኣፍ ዓበት ንኣብነት ናይ ሕርሻ ቦታ ንድሕር ወፍሪ ክገብር ተደለየ ወፍሪ ክገብር ተደሊና ኣብ ናይ ሕርሻ ቦታ ኣብዚ እታ ኤርያ ክመርፃ እዩ ማለት እዩ እታ ዝመረፅካ ቦታ እቲ ቦታ ዝፈልጠቲ ኮይነ ብልክዕ ጠዊቐ ክባየት ምርጫ ማለት እዩ እቲ ኤርያ ሕጂ እቲ ዝርግሐ ናይቲ መሬት 52.015 ኪሎ ሜትር ስኩር ኤርያ ካቨር ክገብር ከም ዝኽእል እቲ ናይ ወፍሪ ቦታ ወይ ከዓ እቲ ናይ ሕርሻ ቦታ ክትነግረኒ ትኽእል ማለት እዩ ብተወሳኺ እውን ኣብዚ ኣብ መንጎ ክልተ ቦታታት ዝመረፅናዮ ምርጫ ቦታታት ደሎ ናይ ዲስተንስ ማለት ርሕቀት እውን ክትነግረኒ ትኽእል ማለት እዩ ኣብዚኣ ለንግስ ትብል ኦፕሽን ኣላትኒ ክልተ ቦታታት ወላ ካፋ ኣብ ዓበት ኣብዚ ስንጭሮታት ክመርፅ ኽእለ እቲ ዝርግሐ ሕጂ 27.091 ኪሎ ሜትር ካብ ኣፍ ዓበት ናብታ ዝመረፅካ ቦታ ዲስተንስ ወይ ከዓ ዲስተንስ ከም ዘለኒ ትነግረኒላ ማለት እዩ እዚኣ እታ ስራሕና ማለት እዩ ኒላ ኣብ ልበይ ንኽ ሰራውሪ
1: ደማይ ራይ ብመጀመርያ ሽመይ መም ሮቤላ ኣብርሃም ይበሃል እዚ ኣዳሊልና ለና ብሓፈሻ ብዛዕባ ኤኣይ ኮይኑ እቲ ዕላሙኡ ድማ ዝያዳ ሰብ እቲ ኤኣይ ዝያዳ እንታይ ምዃኑ ተረዲኡ ብኡ ድማ ብዙሕ ነገር ከድማዓሉ ከምዝኽእል ኣብ ሕብረተሰብ ኣቲኻ ብዙሕ ነገር ፅቡቕ ነገር እውን ክርከቦ ከምዝኽእል ዝያዳ ኣብዚ መፂና ትሕዝቶ መፂና ኣለና ማለት እዩ ስለዚ ካብቲ ሒዝናየ መፂና ዘለና ብሓፈሻ ሃገርና ኤርትራ ብኩሉ ነገራ ምዕብልቲ ኮይና ክትርከብ እንተ ኮይና እቲ ፀጋ ሰብና ወይ ድማ እቲ ሕብረተሰብ ኣእምሩኡ ክሳብ ክንደይ ብሱልን ንቑሕን ኮይኑ ክፀንሕ ከም ዘለዎ ዝያዳ ንምንፃር እዩ ስለዚ ካብቶም ዘምፀናዮ መደባት ሓደ ዓይነት መንፈስ ኣብ ሕብረተሰብና ዝያዳ ካብቲ ደለዎ ዝያዳ ብሩኽ ኮይኑ ንክርከብ ዝገልፁ ዝተፈላለዩ ናይ ዓይነት መንፈስ ዝገልፁ ትሕሶታት ዘለዎም ናይ ኤኣይ መደባት ቪድዮታት ኣዳሊና ለና ማለት እዩ እቲ ንሕና ምፅና ዘለና ኣብ ኤኣይ ኮይኑ ብሓፈሻ ኣብ ኮንተንት ክሬተር ወይ ድማ ትሕሶታት ዝተፈላለዩ ብኤኣይ ኣዳሊኻ ንሕብረተሰብ ዝዝርግሑ እዮም ማለት እዩ ስለዚ እዞም ተዳልዮም ዘለዉ ትሕሶታት እዚኣቶም ኣብ ዝተፈላለየ ሰብ ኣብ ዝተፈላለየ ሞያ ኣብ ዝተፈላለየ ስራሕ ተዋፊሩ ናይ ኣእምሮ ብስለት ኣጥርዩ ዝያዳ ዓያይነት መንፈሱ ኣበሪኹ ንክኸይድ ውፅኢታውያን ዝኾኑ ነገራት ምዃኖም የረዳእና ስለዚ ኤኣይ ብዙሕ ነገሩ ዋላ ኳ ሕማቕ ነገር ከዓ ክህልዎ እንተኾነ ንሕና ግና በፅቡቕ ዝኾነ ጎድኑ ተዓዚብና ከምዚ ዓይነት ነገራት እናደለና ነቲ ህዝቢ ክንምህርን ክንጉስጉስን ዝኣመሰሉ ነገራት ኣለውና ማለት እዩ ስለዚ ኣብቲ ዓያይነት መንፈስ ዝያዳ ሰብ ብኩሉ ሞያ ኣብ ሓደ ዝተሓፅረ ደይኮነ ኣብ ኩሉ ሞያ እናተሳተፈ ዝተፈላለዩ ሞያታት ከም ዝገይሩ ክዕዘብን ካብዎም ክመሃርን ከም ዝኽእል ኢና መደባ ዳሊና ዘለና ማለት እዩ ስለዚ በዚ ኤኣይ ተሓጊዝና ክንሰርሖም ካብ ንኽእል ነገራት ድማ ኣብ ሓፈሻ ወይ ኣብ ሕብረተሰብና ካብቲ ማሊ ናብ ሎሚ ካብ ሎሚ ድማ ናብ ፅባሕ ዝመሓለፉ ዓበይቲ ዝኾኑ ውርሻታት ኣለውና ማለት እዩ። ስለዚ እዞም ውርሻታት እዚኦም ከምቲ ዝድለ ኮይኖም ናብ ወለዶ ናብ ወለዶ ክሰጋገብሩ እንተ ኮይኖም እቲ ማሊ እንታይ ከም ዝነበረ እቲ ውርሻታትና ሎሚ ድማ ንሕና ክሳብ ክንደይ ዓቂምና ኣለና ናብ ፅባሕ ክነሰጋገሩ እንደሊ ድማ ክሳብ ክንደይ ክኸውን ከም ዘለዎ ዝያዳ ብናይ ኤኣይ ቪድዮታት እናዳለካ ነቲ ሰብ እቲ ማሊ ባህሉን መንነቱን ክብሩን እንዳገለፅካ ነቲ ሰብ ከምትኸይድ ዝገብር ማለት እዩ። ስለዚ ካብቶም ኣብ ሕብረተሰብና ካብቲ ማሊ ዝወረስናዮም ሎሚ እውን ዓቂምና ክንከደሎም ዝግባአና ነገራት ኣብ ባህልን ኣብ ክብርታትናን ኢና ተኪርና ዘለና። ባህሊ ክንብልን ከለና ኩሉ ግዜ እቲ መንነት ኤርትራውያን ክገልፅ ዝኽእል ነገራት ኣለና። እቲ ክብርታት ዝበሃል ድማ ኣብ ስራሕ ኣብ መንጎ ደቂ ሰባት ዘሎ ሕድሕዳዊ ምትሕልላይ ዝገልፅ እዮም። ከምዚ ዝኣመሰለ ሕጂ ሎሚ ማኣዲ ሰብ ኩሉ ሰብ ኣትሪፍዎ ዳርጋ ናብ ብያ ትገፁ ከይዳሉ። ስለዚ ማኣድና ዝምዃኑ ባህልና ዝያዳ ንሰብ ብስእላዊ ዝኾነ መንገዲ ንገልፅ ኣብ ዝተፈላለየ ሞያ ሃልዩ ሰብ ከዓ ኩሉ ግዜ ናይ ቀድሚኡ ዝነበረ ወለዶ ናቱ ፅግዕተኛ ከምዝኾኑ ወይ ድማ ብናቱ ባርኮት ከምዝኸይድ ንምንፃር ከምዝኣመሰሉ ቪድዮታት ነዳሉ። ብሓፈሻ ድማ ነቲ ኣብ ውሽጣ ሃገር ዘሎን ነቲ ኣብ ዝተፈላለየ ዓለም ዘሎን ከምዝኣመሰሉ ናይ ባህሊ ነገር እናዳለካ ድማ ባህልኻን መንነትካን ተነፅሮ ማለት እዩ። ከምዚ ንሪኦ ዘለና ድማ ዋላ ኳ ምዕባለ እንተበፃሕና ኩሉ ግዜ ባህልናን ልምድታትናን ከዓ ከይሓደግና ክንከይድ ከም ዝግባአና ዝተፈላለዩ ስእልታት ክኾኑ ኩሉ ቪድዮታት ክኾኑ ኩሉ ፅሑፋት ዝኣመሰሉ ብኤኣይ ተሓጊዞም ዝዳለዉ ነዚኦም ትሕሶታት እዚኦም እዳዳለና ንህዝቢ ንምህር ብሓፈሹ ድማ ዝኩሉ ንሰርሑ ዘለና ንምንታይ ተባሂሉ ንሓንቲ ብኩሉ ነገራ ዝማዕበለትን ዝበፀገትን ሃገር ንምርካብ ስለ ዝኾነ ናይ ዝኩሉ ውፅኢት ድማ ብከምዚ ዝኣመሰለ መፃኢት ኤርትራ ድማ ብስእሊ ብቪድዮ ዝተዳለዎ ጌርና ንህዝቢ ኣዳሊና ኣለና ማለት እዩ። ስለዚ ንከም ዝኣመሰለ ዕዮ ድማ ኩላትና ብሓባር ንውፈር ንከምዚ ዕላማ ዝተባሂሉ እዚ እዋናዊ ዘበን ክኸውን ከሎ እዚ ድማ እቲ መፃይ ንፅበዮ ቦታ ስለ ዝኾነ ብሓባር ኩላትና ኢደይድካ ተባሂልና ፆታ ከይፈለየ ዕድሚ ከይፈለየ ኣብ ዝተፈላለየ ፅፍሕን ሞያን ዘሎ ሰብ ኩሉ ንልምዓት ሃገር ንዕቤት ሃገር ኩሉ ግዜ ጉዕዞና ንቕፅል ዝብል ከምዚ ድማ መዘምንታ ስእሊ ጌርና ኣለና ማለት እዩ።

0: መጀመርታ ስመይ ሰጊድላ ኣብሓጎስ ነጋሽ ይበሃል። ካብ ዞባ ማእከል ኣስመራ ማለት እዩ። ሒዘዮ መፅ ቀሪበ ዘለኹ እዚ ካብ ጉሓፍ ፍሓም መምስራሕ ማለት እዩ። እዛ ካብ ጉሓፍ ፍሓም መምስራሕ ትብል ከዓ ከመያ ሓደ ዝተፈላለዩ ዓይነት ጉሓፋት እዚ ዓይነት ጉሓፍ ማለት እዩ። እዚ ዓይነት ጉሓፍ እዚ ግን ዝተፈላለዩ እዚኦም ሓደ ሓመስራሕ ሓሊፉሎ ካብዚኦም ግን ንኣብነት እቶም ጓሓፍ ንብልሕ ኮይና ዓፅሚ ኣሎ። እዚ ናይ ከተማ ዝፅንፀሉ ከሽባሃታት ክኾኑ ይኽእሉ። እዚ ናይ ካንሸሎ ዝቐምቀም ፊሮታት ርሺ ዒባ፣ እዚ ናይ ድኽዑ ናይ ደርሁት ክኾኑ ይኽእል እዩ። ዝተፈላለየ ዋላታ ናይ ምርዓ ወረቐት እውን እታ ትንስነስ እውን እሳ ውን ከይተረፈ ፍሓም ክንቅይራ ንኽእል ኢና ማለት እዩ። እዚኣ ብከምዚ ዓይነት ተዳልየና ኣለዋ። ብድሕሪኡ ነዚኣ እዛ ማሽን እዚኣ እንታይ ትገብረልና ነዚ ተጣሒኑ ዝተሓዋወሰ ጓሓፍ ነዚኣ ፀቂጣ ሞልድ ገይራ ብከምዚ ዓይነት ኣዳልያትልና ኣላ ማለት እዚኣ ብከምዚ ዓይነት ኣዳልያትልና እንደላ ሓደ ብከምዚ ጌርና ካርቦኔት ክንገብሮ ንኽእል ኢና፣ ፍሓም ክንቅይሮ ንኽእል ኢና። ብከምዚ ጌርና ከዓ ፍሓም ክንቅይሮ ንኽእል ኢና። እቲ ፍልልይ ግን እንታይ እዩ? ብከምዚኣ ጌርና ከነፍሕሞ ከለና እቲ ድወፀልና ኤፊሽንሲ መወዳእታ ድወፀልና ፍሓም 30% ይወፀልና ማለት እዩ። ብከምዚኣ ጌርና ክንጥቀም ከለና ከዓ 80% ይወፀልና። ስለዚ እዛ ማሽን እዚኣ እንታይ ትሕግዘና ኣላ? ነቲ ድወፅእ ፍሓም ዝያዳ ተብዝሓልና ኣላ ማለት እዩ። ካልእ ካብዚኣ ሰጊራ ሽዑ ካርቦናይዘር ኣሎ። እዚ ከይፍሓመ ከሎ ብመልክዕ እንጨት እዩ ዘሎ። ከይፍሓመ ከሎ ድሕሪ እዚኣ ኸዓ ምስ ፍሓመ መፍሓሚት ኣለትና ካርቦናይዘር ኣለትና። ኣብቲ ካርቦናይዘር ምስ ገበርናያ ዝኣክል ቴምፕሬቸርን ዝኣክል ግዜን ምስ ሃብናዮ ልክዕ ካብዚኣ ዝነበረት ናብዚኣ ናብ ፍሓም ተቐይራ ኣላ ማለት እዩ። ኣብዚኣ ፍሓም ተቐይራ ደላ ግን ሓደ ከም ልምዲ ንፈልጦ ፍሓም ካርቦን ኣለዎ። ኣብዚ ግን ኣብዚ ኸዓ ካርቦን ጥራሕ ደይኮነ ካብ ጓሓፍ ክሳዕ ዝኾኑ ኸዓ ሓደ ናይ ገዛ ርሶም ዘይንደልዮም ካልእ ባእታታት ኣለዉ ማለት እዮም። ከም በዓል 200 ጋዛት ክኾኑ ይኽእሉ ትክክል ሎ ንባዕሉ ጨና እውን ኣለዎ ማለት እዩ። እዚኦም ኩሎም መስርሕ እጂ እዚኣ ካርቦን ጥራሕ እዚ ካርቦናይዘር ካርቦን ጥራሕ ካርቦኔት ጌራ ተለና ኣላ። ብድሕሪ ካልእ ማሽን ካኣላትና ካልእታማ ካልእ ማሽን ካ እንታይ ትገብረልና ነቲ ጨና ትኪ ጋዛት ዘየድልዩ ዓይነት ጋዛትን ነቲ ካርቦንን ብምሉእ ተውፃልናኸ ማሽን ኣላ ማለት እዩ። ሽዑ ካብዚ ክወፅእ ከሎ ሚዛኑ ካብቲ ሓደ ናብቲ ሓደ ክሰጋገር ከሎ ንባዕሉ ሚዛኑ ስለ ዝፈኩስ ካልኣይ ግዜ እንደገና ብከምዚ ኣሸይቡን ኣይኮነት እንትሽየጥ ዳሕራይ ናብዚ የእቲና እንደገና ባይንደር መተሓሓዚ ባይንደር መላገቢ ሓዊስና ምስኡ ተባዒጡ እንደገና ናይ መወዳእታ በዚኣ ጌራ ሞልድ ጌራ ብከምዚ ዓይነት ሞልድ ጌራ ተውፃልና ኣላ ማለት እዩ። በዚኣ ጌራ ክተውፃልና ከለና ሓደ እታ ከምዚኣ ጌርና ከነውፃእ ከለና ሓደ በዓድ ካብቲ ካርቦን ትኪ ጨናን ጋዛትን ወፅኡ ኢልና ፀኒሕና ዳሕራይ ኣብዚ ካብዚኣ ወፃኢ ሓደ ባይንደር ተጠቂምና ፀኒሕና ነቲ መስርሕ እቲ ዘይሓለፈ ማለት እዩ። እዚ ባይንደር እዚ ከዓ ገና ባዕዳዊ ስለ ዝኾነ ሕጂ ኣብዚ እቲ መስርሕ ስለ ዘይሓለፈ ከም ብሓዱሽ ከምዚኣ ጌራ ምስ ወፀትልና ተመሲና ናብኡ ንመልሶ ማለት እዩ። ኣብኡ መሊስና ነቲ ባይንደር ይኹን ነቲ ሓደሓደ እውን ሓሊፍና ዝፀንሐ ፐርሰንት ኸ ቲዝወሓደ ፐርሰንት ወ 5% እውን ሓሊፍና ክኸውን ስለ ዝኽእል ንዑኡ ኸ ከም ብሓዱሽ ኣብዚ የቲና ዜሮ ጨና ዜሮ ትኪ ጋዝን ካርቦንን ከዓ ዝወሓደ ጌርና ኸ ኣውፂና ኸ ናብ ሕብረተሰብና ከም ዝቐርብ ንገብር ኣለና። እታ ቀንዲ ዕላማ ናይ እዚኣ ንከምዚ ንክሰርሕ ዘበለኒ ኸ ነዝህሉ ኩነታት ናይ ሕፅረት ቀረብ ፍሓም ዘሎን ነቲ ክብሪ ዕዳጋ ዘሎን ንምፍታሕ እዩ። እግረ መገድና ኸ ነቲ ብርሰት ኣግራብ ከዓ ንከላኸል ኣለና ማለት እዩ። ዝዓበየ ሳይ እዚ ማለት እዩ። ኣግራብና ሕለው ኣለው ጓሓፍና እንደገና ከ እቲ ጓሓፍ ንሕና ጉሒፍና ኢልና ጓሓፍ ኢልና ንርብዮ ዝነበርና ሕጂ ከ ናብ ጥቕምና ተመሊስና ናብ ጥቕምና ሪሳይክል ጌርና ናብ ጥቕምና ንውዕሎ ኣለና ማለት እዩ። እዚኣ ትመስል ማለት እዩ። እዛ ሒዝያ ቀሪበ ዘለኹ ሎማዓንቲ እዚኣ ትመስል ሓደ እቲ ክህበና ዝኽእል ጥቕሚ ካብዚ ካብዚ ፍሓም ክህበና ዝኽእል ጥቕምታት ሓደ ኣብ ምንዳዱ ማለት እዩ። ምስቲ ካልእ ሓደ ፍሓም ምስቲ ሓደ ፍሓም ከነዋዳድሮ ከለና ኣብዚ ቴሌቭዥን እዚ ዝህበና ዘሎ እቲ ናይ ምንዳድ ተኽእሉ ሓያል እዩ። ናይ ምንዳድ ተኽእሉ ሓያል እዩ። ካልኣይ ጥቕሙ ከዓ እቲ ንውሓት ግዜ ኣብ ሓዊ ክፀንሓልና ዝኽእል ንውሓት ግዜ እንተወሓደ ክልተ ግዜ እዚ ክልተ ግዜ ንብሎ ዘለና ሓንቲ ቡን ኣብቲ ብኖርማል ፍሓም 250 ግራም እንተ ተጠቒምና ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ከስተየና ከሎ ገለ ምናልባት ኣብ መንጎን ይውስኻ እዩ። በዚኣ ናተይ ከዓ 250 ግራም ተጠቒመን ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ኣስትዩ ተመሊሱ ፀብሒ እውን ከስርሓና ይኽእል እዩ ማለት እዩ። እቲ ሓደ እዚ ይጠሙ ሳልሳይ ጠሙ ኸ ኣብ ጥዕና ክንመፅእ ከለና ኸ እቲ ሓደ እክሳይ ዝበዝሐ ካርቦን ኣለዎ። እዚ ኸ የለን እንተበለ ኸ ዝወሓደ ካርቦን ከ እዩ ማለት እዩ። ብጥዕና ኸ ድሓሸ ማለት እዩ። ሓቂ ዘግሃድኪ ናይ ህዝበይ
1: ክብሪ ዳዕሮ ዋዕላና ንፅም ስመይ ኤቨን ፀጋ ይበሃል። ተማሃራይ 5 ዓመት ሜካኒካል ኢንጂነሪንግ። እዚኣ ኸኒ ፕሮጀክትና ማለት እዩ ሽማ ኸኒ ዲዛይን ኤንድ ፋብሪኬሽን ኦፍ ኮምቢኔሽን ቴሌስኮፕ ትበሃል። እዚኣ ሕጂ ንመሕረሲት ያጠቅም ማለት እዩ። ኣብዚ ዓድና ሓርሱ ከለዉ እንታይ ገብሩ ማለት እዩ? ሓንቲ ግራት ምስ ሓረሱ በቲ ዘድልያ መሳርሒ ማለት እዩ ብሓንቲ ማሕረሻ ገይሮም ምስ ሓረስዋ እታ ግራት ወዲ እዮም ሽዑ ካልኣይ ግዜ እንታይ ገብሩ ማለት እዩ ነቲ መሕረሲ መሳርሒ ቀይሮም ካልእ መሳርሒ ገይሮም ነቲ ግራት ካልኣይ ግዜ ሓርስዎ ማለት እዩ ሽዑ እቲ ካልኣይ ግዜ ሳሳይ ግዜ ቀቀያይሮም መሕረሲ ዝጥቀምሉ ዘለዉ ዝቀያይርዎ ዘለዉ ንዑ ንምቆጣ ማለት እዩ ኣብኡ ዘጥፍዎ ዘለዉ ጉልበት ፀዓት ካብኡ ከዓ ነዳድ ናይተ መሳርሒ ማለት እዩ ትራክተር ቶንቶይ ዋላ መኪና እጂ ንዑ ንምጉዳል ኢላ ዝተሰርሐት ማለት እዩ ሕጂ እዚኣ ዲዛይን ከዓኒ ሰለስተ ክፋል ኣለዋ ማለት እዩ እዚ ቀዳማይ እዚ ሮታቪተር ይበሃል እዚ ካልኣይ ከዓኒ ቲቺዘል ፕላው ይበሃል ሳሳይ ከዓኒ ባንፎርመር ይበሃል ማለት እዩ ሕጂ እዚ ቀዳማይ ቲቺዘል ፕላው ዝበሃል ልክ ከምዚ ናይ መጋዝ ባህሪ እዩ ዘለዎ ማለት እዩ ሕጂ ኩሉ ግዜ ከምዚ ናይ መጋዝ ሓፂን ዝቆርፆ ማለት እዩ እዚ ከዓኒ በዛ ዲናሞ እዚኣ ማለት እዩ እዛ ዲናሞ እዚኣ ምስተሰት ነዚ ሮታቬተር እዚ ክሳብ ትገብሮ ማለት እዩ ከተዝሮ ጅምር ማለት እዩ ሕጂ ከተዝሮ ከላ እንታይ ትገብሮ ማለት እዩ ኣብዚ ውሽጢ ሓንቲ በበል ጌይራ ኣላ ማለት እዩ ናይዚ ዲናሞ እዚ እንታይ ትገብር ማለት እዩ ቅልጣፈ ክሳይ ትገብረለይ ማለት እዩ ትቋፃፀረለይ ማለት እዩ ሕጂ እዚኣ እዛ በበል ጌር እዚኣ እንታይ ትገብሮ ማለት እዩ ሰለስተ ዕፅፊ ማለት እዩ ኣጉዲላ ካብዚ ናይ ዲናሞ ቅልጣፈ ነዝትዎ ማለት እዩ ድሕሪ እዚ ቅልጣፈናቱ ማራ ክሳይ ኮይኑ ማለት እዩ ነቲ ሓመድ ናተይ ክብትንአለይ ማለት እዩ ነታን ከይብትነ ኢልና ኢና ንዓይትና ማለት እዩ ሕጂ እዚ እንታይ ዝገብር ማለት እዩ ኣብቲ ቀዳማይ ዝገብርናሎ ምክንያት ማለት እዩ እቲ መሬት ከይተሓርሶ ከሎ ማይኪያርሞ ከሎ ማለት እዩ ማይኪያርሞ ከሎ እንታይ ኣለዎ ማለት እዩ ደረቂ ነይሩ ማለት እዩ ብጣዕሚ ተሪር ዝኾነ መሬት እዩ ማለት እዩ ካልኣይ ከዓኒ ምስኡ ከዓ መዓት ፀሃያያት ኣለዎ ማለት እዩ ሕጂ ነቲ ፀሃያይን ነቲ ደሪቑ ዝነበረ መሬት እንታይ ማለት እዩ ንክሰብሮ ማለት እዩ ሓይሊ ዘድሊ ስለ ዘለየና ብከምኡ ነዚ ኢትኛ ማለት እዩ እዚ ሕጂ ቀዳማይ እንታይ ገብሮ ማለት እዩ ነቲ ደሪቑ ፀና ሓመድ የራሳርሶን ነቲ ፀሃያይ ከዓኒ የኣለለይ ማለት እዩ ሽዑ እዚ ካልኣይ እዚ ከዓኒ እቲ ቺዘል ፕሎው ዝበሃል ማለት እዩ ልክዕ ከምዚ ናይ ማሕረሻ እዩ ዘለዎ ካብ ኣንግል ናቱ ከዓኒ 105 ዲግሪ ማለት እዩ ካብቲ ናቱ መትሓዚኡ ማለት እዩ 105 ዲግሪ ንከምዝኣትዩ ልክዕ ምስ መሬትታ ክገብር ማለት እዩ ንክትከል ጠቕመኒ ማለት እዩ እዚ ሕጂ ከምኡ ዝገበርናሉ እዚ ቺዘል ፕሎው ኣብዚ ካልኣይ ዝገበርናዮ ከዓኒ ነቲ ሓመድ ማለት እዩ ንክፍንቅደለይ ማለት እዩ ልክዕ ኣትዩ ነቲ ዘርኢ ከዓኒ እቲ ዘድልዮ ማይን ኣየር ንክዕቅም ማለት እዩ ኣብ ዝደለኽዎ ቁመት ማለት እዩ ካብዚ 2-3 ሰንቲሜትር ንውሽጢኣት እዩ ይሓርሰለይ ማለት እዩ እዚ ሳሳይ ከዓኒ ክሳይ ዝገብር ማለት እዩ ባንፎርመር ዝበሃል ማለት እዩ ልክዕ ከምዚ ናይዚ ቺዘል ፕላው ዘርክቦ ማለት እዩ ልክዕ ከምና ትስራሕ ኣለዎ ተወሳኺ ግን እንታይ ይገብር ማለት እዩ እዚ ቺዘል ፕላው ነቲ ክሳይ ማለት እዩ ነቲ ዝተሓርሰ መሬት ማለት እዩ ከምዚ ካናዳ

0: እንዳውፅ እዩ ዝኸይድ ማለት እዩ። ካናዳ ውፅ እዩ እንዳኸይዶ ከሎ ከዓኒ እቲ ካናዳ ምውፃእ ንምንታይ ጠቕሞ ማለት እዩ? ማይ ካህር እንከሎ ማይ ንመታን ኮንዘርቭ ክገብር እቲ ሶይል ማለት እዩ። ኮንዘርቭ ምስ ገበረ ካልኣይ ከዓኒ እቲ ዝበቁል ዘሎ ዘርኢ ማለት እዩ ኣብ መስርዓት ንክበቁል ማለት እዩ መስርዕ እዩ ዘትሕዞ ማለት እዩ። ስለዚ እዚኦም ሰለስተዮም ፓርት እንታይ ይገብሩ ማለት እዩ? ተሓባቢሮም ነቲ ሃገራት ማለት እዩ ካብ 1,000 ክንሓርስ ኢልና ንደጋግሞ ነቲ ሃገራት ብሓንቲ ግዜ ማለት እዩ ንክውዳእ ይጠቕመና ማለት እዩ። እዚኣ ሕጂ እንታይ ኣለዋ ማለት እዩ ጥቕሚ ማለት እዩ ብዝኾነ እያ ትጉተት ማለት እዩ። ተደሊና ብዕራይ ክንጎታ ንኽእል ኢና፣ ተደሊና መኪና ወይ ከዓኒ ትራክተር ጌርና ስታ ንገብራ ንኽእል ኢና። ሕጂ ኣብ ብዕራይ ተመፂና እንታይ ኢና ንገብራ? እንድሕሪ ናይ ኤሌክትሪክ ሶርስ ዘይብሉ ተኮይኑ ወይ ከዓ ባትሪ ንድሕሪ ዘይብሉ ኮይኑ ነዛ ዲናሞ እዚኣ እንታይ ይገብራ ማለት እዩ ይቕይራ። እዚኣ ትቕየር ትኽእል እያ ወላሓን ፀገም ይብላ ብናፍታ ትሰርሕ ዲናሞ ቀይሩ ብኣ ከስራሓ ክእል ማለት እዩ። ኣብ መኪና ተኮይኑ ግን ካብታ መኪና እታ ክንወስድ ንኽእል ኢና። ካብቲ ናታ ባትሪ ወሲድና ምዛ ዲናሞ ማለት እዩ ኣላጊብና ካብ ናታ ሶርስ ኤነርጂ ተጠቂምና ሳንገሮ ንኽእል ኢና ማለት እዩ። እቲ ሳሳይ ከዓ እታ ናይ ትራክተር ከዓ እዛ ዲናሞ እዚኣ እንታይ ማለት እዩ ብሓፈሻ እንታይ ንገብራ ንኣልያ ማለት እዩ። እዛ ዲናሞ ምስ ኣለና ካብዚኣ እንታይ ንገብር ማለት እዩ ሻፍቲ ወሲድና ማለት እዩ ዲፈረንሻለ ወሲድና ምስቲ ናይ ትራክተር ፒቲኦ ማለት እዩ ምስ ኣሲርና እንታይ ከም ካብ ናይ ትራክተር ሓይሊ ከም ትወስድ ንገብራ ማለት እዩ። ስለዚ እታ ናይ ትራክተር ሓይሊ ካ እንታይ ይገብር ማለት እዩ ነዚ ምቹውነት ቦ ዝበዝሕ ሓይሊ ገይሩ ካብ ናይ ዲናሞ ዝለዓሊ ተሓይሉ ማለት እዩ ብዝሓፀር ኣሳላጣ ከዓኒ ክሰርሐለ ይኽእል ማለት እዩ።
1: ሙሉእ ስመይ ኣማኒኤል ኣንጎሶም ይበሃል። ካብ ከረን ካብ ሚኒስትሪ ሕርሻ የመፀ ብምህንድስና ሕርሻ ከዓ ተመሪቐ ማለት እዩ ኣብ ሚኒስትሪ ሕርሻ ከዓ ሰርሕ። ሕጂ ኣብዚ ሃገራዊ ፌስቲቫል ኤርትራ ሒዜን መፅአ ዘለኹ ዝተመሓየሸ ቆፈታት ናይ ንህቢ እዩ። እቲ ዝተመሓየሸ ቆፈታት ናይ ንህቢ እንብሎ ዘለና ብክልተ መንገዲ ተዳልዩሎ ካብቲ ቀደም ኣቐዲሙ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎ እንብሎ ካብኡ ተመሓየሸ ቀሪቡ ዘሎ እዩ። እቲ ቆፈታት ናይ ንህቢ ብክልተ ሞዴል ይተዳልዩ ዘሎ። እዚ ክልተ ዓይነት ኣገባብ ብደረጃ ዓለም ዝስራሐሉ ብስነ ፍልጠት ዝተደገፈ ዓይነታት ቆፎ እዩ። እዚ ቶባር ሃይቭ እንብሎ ወይ ጋብላዊ ቆፎ ዝበሃል ኣብዚ እዋን ሚኒስትሪ ሕርሻ ብሰፊሑ ሓረስቶት ናይ ኤርትራ ከም ምንጪ ዘላቂ ቅረብ ናይ መዓር ንክትከውን ዝውስኩሰላ ዘሎ ቆፎ ናይ ንህቢ እያ። እዚአን ከዓ ብሰፊሑ ኣብ ንግዳውያን ሓረስቶት ዘለዉ እቲ ላንግስትሩዝ እንብሎ እናተደራረበ ዝኸይድ ብጣውላ ዝስራሕ መብዛሕትኦም ነጋዳውያን ሓረስቶት ዝጥቀምሉ ዘሎ ዓይነታት ቆፎ ናይ ንህቢ እዩ። ነናቱ ስታንዳርድ ኣለዎ ብደረጃ ዓለም ዝስራሓሉ ማለት እዩ። እጅቲ ካብዚ ናብዚ ዘሎ ንውሓት ፍርቂ ሜትሮ ናይ 50 ሴንቲሜትር እዩ። ናብዚ ዘሎ ንውሓት እዚ ጎኑ 50 ንውሓቱ 80 ሴንቲሜትር እዩ። ጥልቀት ናቱ ካብዚ ናብዚ ድማ ናይ 25 ሴንቲሜትር ኣለዎ። እዚ ሓደ ድማ ልክዕ ከምኡ 40 ሴንቲሜትር ጎኑ ክህልዎ ከሎ 50 ሴንቲሜትር ከዓ ንውሓት ኣለዎ። ጥልቀቱ ከዓ 25 ሴንቲሜትር ኣለዎ ማለት እዩ። ሕጂ ነዚአን ነተን ዝፀንሐ ከም ተቐዲመ ዝጠቀስክዎ ነቲ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎታት ናይ ንህቢ ብክልተ ዓይነት ኣገባብ በዝን ከም ዝጥቀምሉ በቲ ኣብ ከባቢኡ ዝርከብ ጥረ ነገር ተጠቂምና ማለት እዩ። ኣብነት ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ኣሎ። ኣብዚ እውን ልክዕ ከምኡ ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ንዑ መተሓሓዚ ዝኾን ከዓ ካብ ናይ ባዮጋዝ ስለሪ ተጠቂምና ዳሊና ኣለና ማለት እዩ። ከምቲ ዝበልኩም እዚአን ልክዕቲ ጋብላዊ ቆፎ እቲ ቶባር ሃይቭ እንብሎ ማለት እዩ ብክልተ ዓይነት ኣገባቢ ዝስራሕ ብከምዚ ዓይነት ዝቁረፅ ማለት እዩ። ካልእ እውን ብዘመናዊ በቲ ኣብ ላንግስትሮዝ ዘሎ ከዓ ብከምዚ ዓይነት እውን ክተዳለዎ ትኽእል ኢኻ። እዚ ነቲ ፍሬምስ ነቲ መዓር ዝስከም ወይ እቲ ንህቢ መዓር ዝሰርሐሉ ፍሬምስ እዩ። እዚኣታ ምእገድ ንብላ ባይ ዲዛይን ማለት እዩ እቲ ሽመኛን እቲ ዕንዝራን ዘይሓልፋ ነቲ ሽመኛን ነቲ ዕንዝራን እነመሓደረላ ወይ ፈሊና ንሕዛ ቦታ ንምፍላይ ንጥቀመላ ያ። ካልእ እዚኣ ኸ እታ መጋረድ ንብላ ነቲ ቆፎ ነቲ ዲስታንስ ወይ ነቲ ስራሕ ናይቲ ቆፎ ንምሕዳር ንጥቀመሉ ዓይነት እንታይ ባህል እዩ ማለት እዩ። ንምግራድ ሓሓሊፉ እንተኸይሰርሕ ንምግራድ ንጥቀመሉ እዩ። ልክዕ ኣብታ ዘመናዊ ዓይነት ንጥቀመላ ኣገባብ ድማ እዚኣ እታ ናይ ብሩደር ንብላ እታ ንሓሰኻ ንጥቀመላ ማለት እዩ። ነዚኣ እቲ ሓሰኻ ሰሪሑ ምስ ወደአ እታ መእገዲ ተጠቂምና ኩን ኤክስክሉደር ንብላ

ነቲ ኩነታ መእገድ ንብላ ንኣ ጌርና ነዚኣ ሰሪሑ ምስ ወደአ ድማ ልክዕ ነዚኣ ደሪብና ድማ ነዚኣ ንደርባ ማለት እዩ ካብዚኣ ንላዕሊ ዘሎ ትማዓርክኣ ልክዕ ከምቲ ኣብቲ ዘመናዊ ኣብቲ ብጣውላ ዝስራሕ እቶም ኮመርሻል ፋርመር ዝጥቀምሉ ልክዕ ከምኡኻ ፅሩይ ፃዕዳ ማዕር ኣለና ማለት እዩ ልክዕ ከምዚ ክጠቕሶ ዝፀናሕ ኩካ እዚኣውን ልክዕ ብክልተ ኣገባብያት ዳሎ እቲ ሓደ ልክዕ ከምቲ ናይ ዘመናዊ ብማሽን ዝዕሰር እዩ እንተዘይኮይኑ ድማ ከምቲ ናይ ጋብላ ወቐፎ ንብሎ ማለት እዩ እቶም ባርሃይፍካ ኣለዎ እዚ ሕጂ ተቆሪፁ ምስ ቅጭኡ ብሽየጥ እዩ ኣብዚ ከዓ ትብዚ ዝስራሕ መዓር ከዓ ኣብ ማሽን ተኣሲሩ ተፀሚዑ ትወለላ ንኮይኑ እቲ ካልእ ዝተረፈ ድማ ኣብ ቫሊ ኣዲሽን ሓረስቶ ዝጥቀምሉ ኣገባባት ኮይኑ ተዳልዩሎ ማለት እዩ ዜነ ዘለዋ ይቐኒየሎ

መጀመርታ ሙሉእ ስሜ ሰናይ ኣቕባ ዝግበሃል ተማራይ ረብይ ዓመት ሕርሻዊ መንስ ናይ ካልእ እዚ ሒዝና መፂና ዘላ ናይ ላሜራ መቕረፂት ማሽን እያ እዚ ኩሉ ሰብ ከም ትጥቀመሉ ነበረ እዛ ትራንሻ ወይ ድማ ብመቐዚ ዝቆርፅ ነሮ ቅድሚ ሕጂ ላሜራ እሱ ዘይ ፀገም ኣለዎ ሕጂሱ ሓደ ጉልበት ሓትት ግዜ ትደለኸይ ዓቐን ከይመፃልካ ክጠባበ ክእል እዩ ረብዓይካ ረጉድ ናይ ላሜራ ከዓ ረጉድ ላሜራ ተኮይኑ ብመቐዝ ኣይቆረፅ ነይሩ እ ነዚ ጉድለት ምሽፋን ከዓ እዛ ማሽን ተሰሪሓ ማለት እዩ እዛ ማሽን ሓደ ዓቐን ባዕላ በዚ ዓቕ ተወስድ በቲ ስኻዳፍከይ ዓቐን ናይ ዓቐን ጉድለት ጠፊኡ ከሎ ማለት እዩ ካልኣይ ኣርባዕተ ላማ ስለ ዘለዋ ብሓንሳብ ኣርባዕተ ላሜራ ሓንሳብ ክቆርፀልካ ትኽእል እያ ማለት እዩ ካብኡ ቐፂላኻ ስልጥነትካ ማሽን ስለ ዝኾነትካ ሓደ ሰብ በይኒ ኮይኑ ኦፐሬት ገብራ ክእል እዩ ዚላተ ናይ ሓይሊ መቆፃፀሪ እዚኣ ርግፅ ሰብላ እናገብረት ትኸይድ ማለት እዩ ካልእካ ርጉድ ናይ ላሜራ ስ 2 ሚሜ ዝበፅሕ ርጉድ ዘለዎ ላሜራ ኸ ብስልጥነት ኖርማል ትቆርፀልና ትኽእል እያ ማለት እዩ

0: ጽሩዕ
1: ሽመይ ዘከርያ ስብን ይበሃል። ኣብ መሕዘን ሰንኣን ይነጥፍ ስጋብ ሕጂ ከዓ ዝተፈላለዩ ዓይነት ማሽናት ብመሓዝ ናብ ኤክስፖ ዓመታዊ ናይቲ ዓመት ዝበለፀ ፍርያ ዝበልክዎ ሒዘ የቐርብ ማለት እዩ። እዚኣ ልክዕ ከምዚኣ እተን ዕፉን ልክዕ ከምዚኣ ገይራ ትጨጭፈን ዳርጋ 7 ኩንታል ዕፉን ኣብ ሰዓት ጨጪፋ ትበካ ማለት እዩ። በዚ እቲ ሱማ ይወፅእ፣ በዚ ከዓ እቲ እኽሊ ኣብ ክሻይካ ተቕበሎ። በዚኣ መእተዊት ናተያ ሕጂ ብሞተር ናይ ናፍታ ዝሰርሕ ኮይና ከምዚ ገይራ ዕፉን ክጨጭፍ ፀኒሓ ድሓር ዕፉንካ ምስ ወዳእካ ከዓ ነቲ ሱማ ነቲ ቃንጫ ንክትጥሕን ከዓ እዛ መካኒዝም እዚኣ ተቐይራ። እዚኣ ንኣብነት ዘና 4 ብሎ ንፈቲሕካ ንዛ ካቨር ኣሊኻ እታ ውሽጢ ደላ ተፈቲሓ ወፅያ እዚኣ ኸ ልክዕ ኣባእታኣት ሞ እዛ ካቨር ሸፊንካ ሽዑ ቃንጫ ኸ ትጥሕነልካ። ሕጂ ቃንጫ ዝተፈላለየ ዓይነት ቃንጫ ክኸውን ይኽእል፣ ቃንጫ ማሸላ ክኸውን ይኽእል፣ ቃንጫ ዕፉን ክኸውን ይኽእል። ንባዕለቱ ስማውን ጢሒና ንመዓላ ክውዕል ይኽእል እዩ። ናይ መዓላ ብዘየገድስ ማለት ንመግቢ እንስሳ ንድሕር ኮይኑ ቁርቢ ህፍትማ ኣቢልካ ክበልዕዎ ክእሉ እዮም። ንካልእ መዓላ እውን ከምኡ። ሕጂ እዚኣ ንጥሉልን ንቁፅን እያ ትፅሕን። ጥሉል ንኣብነት ከም ኣልፋ ኣልፋ ዝኾነ ተረፈ ኣሕምልቲ ጢሒና ልክዕ ከም ፍሩስካ ገይራ እያ ትህበካ ማለት እዩ። ብጣዕሚ ውፅኢታዊት እያ ንሓረሶት፣ ብጣዕሚ ኣገዳሲት ማሽን እያ። ሕጂ እሱ ጥራሕ ኣይኮነን ዋላ ንኮምፖስ ንምድላው ውን ኩሉ ግዜ ተረፍ መረፍ ምህርቲ ናትና ይኹን ዋላ እቲ ድኩዒ ክቦ ኮይኑ ክመፅእ ከሎ ብሓንሳብ ንዑ ብሓደ ቦታ ዓብዒብካ ንክተብስሎ ነቲ ደረጃ ናይ ባህርያዊ ድኩዕ ንክበፅሕ ብዙሕ ግዜ ይድወስዘሉ። በዚያ ገይሩ ንድሕር ተጣሒኑ ግን ዋላ እቲ ድኩዖ ኩና ለቲ ኣሕምልቲ ቀልጢፉ ንክበስሊ እውን ትሕግዝ ማለት እዩ። ዋላ ንባህርያዊ ድኩዕ ንምድላው ውን ሓጋዚት ማሽን እያ። ሕጂ ዕፉን ጥራሕ ኣይኮነን እንኮላይ ጥረታት እውን ትገብር እያ። ንኣብነት ሓሰር ደይብሉ ዓይነት ጥረ ንኣብነት ከም ባልዶንጋ ዓተር፣ ዓይኒ ዓተር፣ ስጋብ ማሸላ ማሸላ ብጉንባእ ጥራሕ ስለ ትወሃብ እትክለስ ንክተውፃእ ፀገም የብሉ። እቲ ሓሰር ደለዎ ክኸውን ከሎ ግን ኣብቲያ ዘለዋ ሓሰር ደለዎ ነገር ከም ስገም ስርናይ እታ ኣብ ስእሊ ደላ ብጫ ማሽን እሳ ሕጂ ንስገም ስርናይ ትገብር።

0: ድሮ ከማእተን እውን ሰሪሕና ኣብ መዓላ ውዒለና ኣለዋ ኣብ ኢድ ሓረሶት ኣለዋ መሰረት ፈጢረና ሎም ኣለዋ ብዓብዩ ግን እዚኣ ብጣዕሚ እየ ደፊየላ ንምንታይ እቲ ሽግር ናይ ሓረሶትና ስለዝተገንዘብክዎ ቅድሚ ሕጂ ብበትሪ ጌርካ ኣብ ክሻ ኣሲርካ እናነፀረካ እንዳበለ ይደብል ነይሩ እዚኣ ምስ መፀት እዚኣ ሳላ ተሰሪሐ ደላ ግን ሓረስተይና ብቐሊሉ እቲን ምህርቱ ጨጪፉ ንክእክበን ይሕግዞ ማለት እዩ ቃንጫ እውን ከምኡ ተጣሒነን ብግቡእ ካእተን ቃንጫ ንማ ኣብ መዓላ ይውዕላ
1: ኣራይ ስመይ ዮናስ ሓደራ ዘምክኤል ዝበሃል ተሳታፋይ ናይ ምህዞን ሰንዓን ተሳታፋየ ናይ ሎም ዘበን ኣቕሪብናዮ ዘለና ስራሕ እዚ ብኦልዮ ብሩሻቶ ዝሰርሕ መጎጎ ፕላስ ናይ ፀብሒ ናይ ውራይ መብሰሊ እንደገና ካልእ ናይ ዓተር መቕለዊ ናይ ስዋ ዝኸውን ናይ መጠቃ መቕለዊ ብኦልዮ ብሩሻቶ ዝሰርሕ ኣቕሪብና ኣለና ማለት እዩ እዚ ከዓ እንታይ እዩ እቲ ኦልዮ ብሩሻቶ ዝበሃል ዝጓሓፍ ናይ ማካይን ሓተላ ማለት እዩ ኣብ ክንዲ ዝጓሓፍ ናብ ጥቕሚ ነውዕሎ ኣለና እንታይ እዩ እቲ ተጓሒፉ ኣብ መሬት ሳዕሪ ክበቕሎ ዘይክእል ነገር ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፎ ኣሎና ካልኣይ ነገር ናብ ጥቕሚ ደቂ ሰብ ነውዕሎ ኣለና ማለት እዩ ሓንቲ ሊትሮ ማይ እተ ኣብ ማይ ፈሲሳ ሓንቲ ሊትሮ ኦልዮ ብሩሻቶ ኣብ ማይ ትረአ ፈሲሳ ስጋብ ሓደ ሚልዮን ሊትሮ ማይ ክተባላሹ ትኽእል ኣብ መሬት እንተ ደኣ ተኳዒ ከዓኒ እቲ ዝተኸዓወሉ ቦታ ሳዕሪ ይኹን ገረብ ይኹን ክበቕሎ ስለ ዘይክእል ነዚ ዘይጠቅም ባእታ ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፈኦ ኣለና ማለት እዩ ስለዚ ብሓፂሩ እዚ ኣብ እኩባት ሰባት ኣብ እኩባት ሰባት ክንብል ከለና ከምዚ ኣብ ናይ መርዓ ኣብ ናይ ማሕበራት ኣብ ናይ ሰራዊት ኣብ ክንዲ ብዕንጨይትን ፀብሐን የፍለሕ በዚያ ንሪኦ ዘለና ብሓሙሽተ ሊትሮ ሓደ ሙሉእ ናይ ሓደ እኩብ ሰብ ናይ 56 ሰባት መግቢ ከነብስ ንኽእል ብዝሓፀረ ካብ ቦታ ናብ ቦታ ከዓ ክኸይድ እዩ ኤሌትሪክ ካየድልዮን እዩ ብናይ ባትሪ 12 ቮልት ናይ መኪና ባትሪ ክሰርሕ ይኽእል ብንኣሽቱ ፓነል ናይ ሶላር እውን ክሰርሕ ይኽእል ሕጂ እቲ ጥቕሚ ናይዚ እንታይ ካብ ቦታ ናብ ቦታ ኣብ ዝኾነ ቦታ ከነንቀሳቀሶ ንኽእል ብሕሱር ኣቑሑት ከዓኒ መግብና ከነብስ ንኽእል ኣግራብ ኣይንቆርፅን ኢና ፍሓም ኣይንጥቀምን ኢና ማለት እዩ ከምኡ ሉሴሶ እዚ ከምኡ እዩ ናይ መጠቃ እውን ከምኡ ማለት እዩ ዓተር ክንቀልበሉ ንኽእል ቅጫን ስንክተሉ ንኽእል ናይዚ ከዓ ብሓሙሽተ ሊትሮ 75 ኪሎ ዓተር ክንቀልቡ ንኽእል ከምኡ ንዚ መጎጎ ኣቕሪብናዮ ዘለና እዚ መጎጎ እዚ ጭቃ መጎጎ ናይ ዓድና እዩ እቲ ሓዊ ንጥቀመሉ ዘለና ልክዕ ከምኡ ብኦልዮ ብሩሻቶ እዩ ብሓሙሽተ ሊትሮ ከዓኒ ሙሉእ ናይ ገዛ ሓደ መልወሲ ሙሉእ ሰንኪትና ቅጫ እውን ይኹን ሰንኪትና ክንውድእ ንኽእል ስለዚ ብሕሱር ነገር መብራህቲ ይሃሉ ኣይሃሉ ጋዝ ይሃሉ ኣይሃሉ ኣይንሽገርኒ ኢና ማለት እዩ ካልእ ኣቕሪብናዮ ዘለና ከዓዚ ፍልይ ዝበለ እኽሊ ዘኽይድ ማሽን እዩ እዚ እኽሊ ዘኽይድ ማሽን ቅድሚ 17 ዓመት ንመጀመርታ ግዜ ኣብ ኤርትራ ሓንቲ ማሽን ከምዚ ኣዳልየ ነይረ ብፒቲኦ ሻፍት ብትራክተር ትሰርሕ ንመጀመርታ ግዜ ኣብ ኤርትራ ኣነ የዳልየ ነይረ ሕጂ እውን ድሕሪ 15 ዓመት እዚኣ ዘዳለኽዋ ማሽን ኣላ እዚኣ ከዓ ፍልይ ዝበለት እንታይ እያ ዘብላ ናታ ሞተር ኣለዋ ኣብ ድሕሪት በት ናታ ሞተር ብ4 ሊትሮ ናፍታ ሓደ ሰዓት ሙሉእ ክትሰርሕ ትኽእል ኣብ ውሽጢ ሓደ ሰዓት ከዓኒ 19 ተቐሚጦ ከተኽይድ ትኽእል ናይዚኣ ፍልይ ዘብላ ነገር እንታይ እዩ ተጎሲሳ እያ ትኸይድ ሓሰር ንበይኒ እያ ተውፅኦ እኽሊ ከዓ ንበይኒ እያ ተውፅኦ ስለዚ ኣብ ሓደ ሰዓት ከባቢ ካብ 9 ክሳብ 10 ኩንታል እኽሊ ከነኺደላ ንኽእል እቲ ካልእ ጥቕሚናይ እዚኣ እንታይ እቲ እኽሊ ክኽየድ ከሎ ኣይስበርን እዩ ናቲ እኽሊ ትሰብር ተደ ኮይና ንመግቢ እምበር ንዘርኢ ኣይከውን እቲ ሓደ ብልጫ ከዓ እስ ብጀካ ጣፍ ከዓ ኩሉ ዓይነት ኣእኻል ከተኺደልና ትኽእል ማለት እዩ ሃድጊዘካድጊ
2: ናይ ህዝበይ ክብሪ ዝኸበርኩም ተኸታተልትና ንገለ ካብ ዕላማታት ናይ ምህዞን ሰንዓን ኣብ ሳይንስን ቴክኖሎጂ ንተምሃሮ መንእስያት ፅልዋ ንምፍጣር ከምኡ ድማ ኣብ ናሓድሕድ ዘሎ ሞያዊ ተመክሮ እንታይ ከም ዝመስል ምልውዋጥ እዩ ነይሩ ክብራት ተኸታተልትና ኣዳረጂ ስሪ ሒዛቶ ዘላ ናይ ምህዞን ሰንዓን ንገለ ክፋሉ ካብቲ ብዙሕና ክነርአኩም ፀኒሕና ንዝያዳ ድማ ብኣካል መፂኹም ኣብቲ ውሽጢ ኣብቲ ቅርዓት ዘሎ ምህዞን ሰንዓን እንታይ ከም ዝመስል ብፍላይ ድማ መንእስያት መፂኹም ክተሳተፉ በዛ ኣጋጣሚ እዚ ክዕድም ይደሊ ደጊምና ርሑስ

ብመሳኽቲ ቴሌቭዥናትኩም ኣቢልኩም መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ኣብ ዘለኹም ምዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኺሉ እኖ ዝተፈላለየ ትሕሶታት መደባት ሞዛይክ ጣዕሚ ዜማ ከምኡውን ተኸታታሊት ፊልምን ሓደ ድሕሪ ሓደ ሰርዒና ቀሪብናልኩም ኣሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክፀንሑ ብክብሪ እናዓደምና ሰናይ ንዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ክነፍል ሞ ብሓባር ናብ ስትድዮ

ኣካላዊ ቋንቋ ክንብል እንከለና ሓደ ካብ ኣገባብ ምትሕልላፍ መልእኽቲ እዩ። እዚ ከዓ ሰባት ማለት ሓሳባቶም፣ ስምዒታቶም ዋላ እውን ባህርያቶም ብዙሕ ክትብለ ትኽእል ኢኻ። ሓደ ሰብ ተሓጒሱ ድዩ ሓዚኑ ዘለዎን ካብ ገፁ ኣንቢብካ ክትርድኦ ትኽእል ኢኻ። ሓደ ካብ ኣገባባት ናይ ኣካላዊ ቋንቋ እዩ። እብዛ ስዒባ ተቐርብ ትሕዝቶ መደብና እምበኣር ብዛዕባ ኣካላዊ ቋንቋ እንታይ ዝብል ትሕዝቶ ሒዛልና ቀሪባ ኣላ። ንምሉእ ትሕዝቶ ናፍታ መደብ ከስግረኩም እየ ተኸታተሉ።

ኣብነት ሰባት ክሕስዎ ከለዉ ሕጂ ቀንዲ ካብ ዝገብርዎ ኣፎም ብብዙሕ ትንክፉ፣ ኣፍንጫኦም ትንክፉ፣ ርእሶም ይሕዙ፣ እዝኖም ይሕዙ፣ ብብዙሕ ግደሱ ዘለዉ፣ ሰምዕዎም ዘለዉ፣ ሰልችዎም ዘሎ ገለ ነዚ ነዚ ኣካላዊ ቋንቋ ኢና ነንብቦ። ርኢኻ ሕጂ ከምዚ ኣቕይሮ ሓደ ስዑዳዊ ንሓደ ከምኡ ሰብኣይ ብኢዱ ሒዙ ኣብ ከተማ ልሕር ይዘውር ኣሎ ኮይኑ ሕጂ ክብሪ ኢኻ ተሪእዮ ዘለካ እዚ ክቡር ጋሻ እዩ ወይ ገለ እዩ ዝብ ዘሎ። ኣብ በዓል ጥልያን ድሕር ደኣ ከምዚ ኢልና ሓደ ጥልያናዊ ሕጂ ቁፅሪ ሓደ ማለት እዩ። ሕጂ ገለገለ ሰባት ትርኢኻ ቴሌፎን እንዳተዛረቡ ከለዉ ካላዊ ቋንቋ ብብዙሕ ጥቀሙ ትሪኦም ኢኻ። እቲ ቴሌፎን ዝዛረበካ ደሎ ሰብ ምሳኻ ስለዘየለ ብዙሕ ኣገዳስነት የብሉን።

0: ንሕና ደቂ ሰባት ብዝተፈላለየ ኣገባባት ኢና ንረዳ። ብዓብኡ ብኣፋዊ ቋንቋ ንብሎ በብ ቋንቋና ንረዳ ኢና። ካብኡ ሓሊፍና ድማ ኣካላዊ ቋንቋን ቋንቋ ምልክትን ኣብ ኣድላይነቱ ንጥቀመሉ ኣገባብ ኣረዳዳእና እዩ። ናይ ሎሚ ዛዕባና እምበኣር ኣካላዊ ቋንቋ እዩ። ኣካላዊ ቋንቋ ብተፈጥሮ ዝተዓደልናዮ ተወሳኺ ቋንቋና ኮይኑ ካብ ሰብ ናብ ሰብ ድማ ይፈላለ። ኣብ ዝተፈላለየ ስምዒትን ኩነታትን ድማ ይግለጽ። ብዛዕባ እዚ ርእስቲ ኣስፊሑ ዝገልጸልና መምህር ሙሴ መንግስቱ ኣብ መደብና ዓዲምናዮ ኣለና። ሰናይ ምክታል። ፈለማ፣ ኣካላዊ ቋንቋ እንታይ ማለት እዩ?
1: ኣካላዊ ቋንቋ ንብሎ ሓደ ክፋል ናይ ቋንቋ ኮይኑ ወይ ብእንግሊዝኛ ቋንቋ ቦዲ ላንጎጅ ኢና ንብሎ። ሓደ ካብ መንገድታት ናይ መተሓላለፊ ናይ መልእኽቲ እዩ። ዝኾነ መልእኽቲ ክነመሓላልፍ ከለና ቋንቋ ንጥቀም። ስለዚ እዚ ኣካላዊ ቋንቋ ንብሎ ኣካላዊ ምንቅስቃስ ብምግባር ንገብሮ ናይ መልእኽቲ ምትሕልላፍ መስርሕ እዩ። ኣብ ዝበዝሕ እዋን እዚ ኣካላዊ ቋንቋ ነቲ ናይ ኣፋዊ ቋንቋ ወይ ከዓ ቨርባል ኮሚኒኬሽን ንብሎ ተኪእዎ ወይ ከዓኒ ኣሰኒዎ ክኸይድ ይኽእል እዩ። ብዙሕ ግዜ ከም ኣብነት ዝኾነና ንኣብነት ፍሉ ኣዝዮም ፍሉጣት ዝኾነ ናይ ኣካላዊ ቋንቋ ዋላ ንሕጂ እንዳተዛረብ ከለኹ ኢደይ ንቀሳቀስ ኣለኹ። ኢደይ እቲ ምንቅስቃስ ናይ ኢድ ሓደ ካብቲ ኣካላዊ ቋንቋ እዩ። ጠመተ ናይ ዓይኒ ሓደ ካብቲ ኣካላዊ ቋንቋ እዩ። ኣብ ገጽና ንሪዮ ስምዒታት እውን ኣብነታት ናይ ኣካላዊ ቋንቋ እዩ ማለት እዩ። ስለዚ ኣካላዊ ቋንቋ እዚ ክኸውን ከሎ ኣብዚ ሕጂ ክንዘራረበሉ ከለና ግን ብናይ ስነ ቋንቋ ደይኮና ርኢና ክንዛረብ ብናይ ስነ ልቦና ምስ ባህሪ ወይ ከዓ ብሄቪየር ብዝብል ኢና ክንዘራረብ ማለት እዩ። ኣዝያ ኣገዳሲት ኣብዚ ግን ኣብ ፆታ ዘሎ ፍልል እዩ። መፅናዕቲ ከም ዝሕብሮ ደቂ ኣንስትዮ ብብዝሒ ኣካላዊ ቋንቋ ይጥቀማ የንብባ እውን ሕጂ ካብቲ መፅናዕቲ ሕጂ ከምምክንያት ዘቕርብዎ እንታይ እዩ? ሕጂ ብፍላይ ደቂ ኣንስትዮ ቆልዓ ምዕባይ ወሊደን ዳዕበያ ብፍላይ ዝበለፀ ክሳይ ገብራ ኣካላዊ ቋንቋ ናይ ምንባብ ክእለታሉ። ምክንያቱ ከባቢ ክልተ ዓመት ዝኣክል ምስ ህፃን ብኣካላዊ ቋንቋ ጥሕን ክዘራርባ ዝፀንሐ። ስለዚ እዚ ከም ምክንያት ክኸውን ይኽእል። ስለዚ ብተፈጥሮ ደቂ ኣንስትዮ ሞር ኣንበብቲ እየን ናይ ኣካላዊ ቋንቋ ብተወሳኺ ድማ ይጥቀማሉ እየን እውን።
2: ዓለም ከም ዝሓሰብካይ ከም ዘይኮነ ዳ ሕጂ ዝርዳእካ ዘሎ ኣንታ ዘምና ኣሽባ ደባማታ ይኮንኩም
3: ነድያ ዘነጋሽ በጃ ክንባ ማሓራኒ ስራሕ እኮ ይውዕለን ንእሽተይ ክዕርፍ ደኺመ እየ ዘለኹ።
2: ስራሕ ዝወዓደ ከምዚ ከመኻ ኣይምድርን።
0: ሓደ ህፃን ዝወርሶ ኣካላዊ ቋንቋ ካብ ወለዱ ምዃኑ ወለዱ ድማ ኣካል ሕብረተሰብ እዮም። ሕብረተሰብ ድማ ብባህሊ ዝወቀበ እዩ። ስለዚ እቲ ህፃን ብተዘዋዋሪ መንገዲ ካብ ባህሊ ሕብረተሰቡ ይመሃር ወይ ይወርስ ኣሎ ማለት እዩ። ኣብዚ ክምለስ ዘለዎ ሕቶ ኣካላዊ ቋንቋ ይውረስ ጥራይ ድዩ ዋላስ ንመሃሮ ኢና?
1: እዚ ኣብታ መጀመርያ መእተዊ ዝበልክዎ ብዛዕባ እዚ ኣካላዊ ቋንቋ ክንዛረብ ከለና ብዓይኒ ባህሪ ብዓይኒ ስነ ልቦና ኢና ንዛረብ ዘለና። ስለዚ ናብታ ናይ ስነ ልቦና እንታይ እዩ ዘፅንዕ? ስነ ልቦና ባህሪ ደቂ ሰባት እዩ ዘፅንዕ። ስለዚ ብዛዕባ ባህሪ ደቂ ሰባት ከነፅንዕ ከለና ሕጂ ሓደ ኣካላዊ ቋንቋ ሕጂ ሓደ ባህሪ እዩ። ሓደ ንገብሮ ኣክት እዩ፣ ንገብሮ ምንቅስቃሳት እዩ። ስለዚ ዝኾነ ይኹን ባህሪ ውፅኢት ናይ ክልተ ነገራት እዩ። ውፅኢትን ብተወሳኺ ምትሕንፋፅ እውን ኣለዎ። ውፅኢት ጥራሕ ዘይኮነ ምትሕንፋፅ እውን ኣለዎ። ሶ ዝኾነ ይኹን ባህሪ ካብ ንወርሶ ክኸውን ይኽእል፣ ብተወሳኺ ድማ ካብ ከባቢና ንመሃሮ። ስለዚ ክልተ ዓበይቲ ነገራት ኣለዎ። እሶም ጥራሕ ዘይኮኑ ግን እቲ ምትሕንፋፅ ናይ ክልቲኡ እውን ዓብይ ተራእዩ ዘለዎ ኣብ ባህርና። ስለዚ ብሓፈሽኡ ኣካላዊ ቋንቋ ስለ ንዛረብ ዘለና ኣካላዊ ቋንቋ ውፅኢት ናይ ተወርሶን ውፅኢት ናይ ኣከባቢና ካብ ኤንቫይሮንመንት ንምሃሮ ነገር እዩ ማለት እዩ። ንኣብነት ኣብ ገጽና ንሪኦ ስምዒት፣ ንኣብነት ሰብ ክሕጎስ ከሎ ዘርእዮ ፍሽኽታ፣ ዘሕርቕ ነገር ክርኢ ከሎ ዘርእዮ ምፅውዋጋት፣ ዳርጋ ኣብ ኩሉ ዳርጋ ኩሉ ባህልታት ወይ ከዓ ኩሉ ህዝብታት ኮመን ተመሳሳላ እዩ፣ ዓለም ለኻዊ እዩ። ስለዚ እዚ እንታይ ኢልና ክንግምት ንኽእል ኣብኡ ከለና በዓልና እዚስ ገለ ተወርሰ ነገር

0: እዩ ማለት እዩ። ኣብ ደቂ ሰባት ጥራሕ ዘይኮነስ ዋላ ኣብ ገለገለ እንስሳታት እውን ይረአዩ። ኣብነት ቆልዓ ኢድ ናይ ምጥባው ባህሪ ተወርሰ ነገር እዩ እምበር ስለ ዝመሃርናዮ ወይ ካልእ ነገራት ኣይኮነን ማለት እዩ። በንጻሩ እቲ ካብ ከባቢና ንወርሶ ነገራት ድማ ኣለና። ንኣብነት ሰላምታ ምስ ሰባት ሰላም ክንበሃል ከለና ንኣብነት ኣብ ዓድና ሕጂ ሰላምታ ብኢድና ሰላም ንበሃል፣ ንሰዓዓም ብነብስና ውን ንተናኸፍ። ኣብ ካልእ ዓድታት ድሕር ዳኣ ከድና ምትነኻፍ የብሉ ትርሕሕቕ ኢሎም ሰላም ክበሃሉ ንርኢ። ዝኾነ ናይ ኢድ ምንቅስቃሳት ምልክታት እውን ንገብሮ እዚኦም ኩሎም ሕጂ ገሊኦም ካብ ሓደ ከባቢ ናብ ካልእ ከባቢ እንድሕር ፈላለዩ ኣለዉ ውፅኢት ናይ ከባቢ እዩ። እቲ ከባቢ ኻ ይምህረካ። ስለዚ ከም ቅቡል ትወስዶ ሞ ብኡ ጌርካ ትኸይድ ማለት እዩ። ስለዚ ውፅኢት ናይ ክልቲ ኢና ክንብሎ ንኽእል ማለት እዩ።
1: ባህሊ መሰረታዊ ነገር ናይ ሓደ ሕብረተሰብ እዩ። ባህሊ ኣነባብራ፣ ኣዘራርባ፣ ኣካይዳን ኮታስ ኩሉ ዝምህር እዩ። ኣብዚ ባህሊ እንብሎ ዘለና እውን እቲ ኣካላዊ ቋንቋ ብኡ ይጽሎ እዩ። ምክንያቱ ኣብቲ ኣካላዊ ቋንቋ ይውረስ እዩ ክንብል ዝጸንሐና ኣርእስቲ ካብ ባህልን ኣከባብን ስለ ዝጽሎ እዩ። ብዓብኡ ኣብ ሓንቲ ሃገር ዘሎ ባህልን ኣካላዊ ቋንቋን ኣብ ካልእ ሃገርን ባህልን ኣዝዩ ፍልሊ ይህልዎ።
0: ሕጂ ኣበይ ንመፅእ ኣለና? ሕጂ ፍታናይ ካብ ከባቢና ንወርሶ ኢና ንመፅእ ዘለና ብበዝሒ ማለት እዩ። ሕጂ ባህሊ ሓደ ዓብዪ ጸላዊ እዩ ነዚ ናይ ኣካላዊ ቋንቋ። ምክንያቱ ባህሊ ኣብቲ ከባቢካ ዘሎ ነገራት ብሓንሳብ ተኣኪብካ ትገብሮ ነገራት ስለ ዝኾነ፣ ስለዚ ብብዝሒ ኢና ንብል ዘለና እምበር ኣብቲ ተወርሶ እውን ቁሩብ ክህሉ ይኽእል እዩ። ግን ብብዝሒ ኣብቲ ካብ ከባቢና ንምሃሮ ብብዝሒ ኣሎ ማለት እዩ። ንኣብነት ክንገልጽ እንድሕር ኮይና ሰላምታ ናይ ኢድ ከምዚ ቀድማ ቢለ ኳ ኢልያ ፀኒሐ ሰላምታ ናይ ኢድ ንኣብነት ገለገለ ባህልታት ኣዝዩ ምትነኻፍ ዝበዝሖ ኣለዎ። ምትነኻፍ ዝበዝሖ ክብል ከሎ ክተሓቃቀፍ፣ ሰላም ክበሃል ከሎ ብኢድካ ትተሓሓዝ ገለገለ። ኣብ ገሊኡ ከዓ ኣዝዩ ዓቃባዊ ተረሓሒቁ ሰላምታ ቀብር። ንኣብነት ሕጂ ኣብ ዓድና ሰላም ንበሃል ንሰዓዓም ተናኸፍ ገለገለ ኢና ኣብ ሰላምታ። ኣብ ጃፓናውያን ትርኢና ሕጂ በጀካ ምስጋድ ካልእ ኣብ ሰላምታ ምስጋድ እያታ ሰላምቶም። ኣብ ህንዳውያን ትርኢና እታ ናይ ሰላምታ ናቶም ዘርእዋ ከምያ ማለት ሕጂ እዚ ካበይ ዝመፀ እየ? ሕጂ ካብ ከባቢ ካብ ባህሊ ናብ ባህሊ ስለ ድፈላለ ካብ ሓደ ከባቢ ናብ ሓደ ከባቢ ይተላለፍ። ካልእ ከም ኣብነት ክኾነና ንኣብነት ሕጂ ኣብ በዓል ስዑድያ ሕጂ ሓደ ስዑዳዊ ንሓደ ከምኡ ሰብኣይ ብኢዱ ሒዙ ኣብ ከተማ ድሕር ይዘውር ኣለ ኮይኑ ሕጂ ክብሪ ኢኻ ተሪዮ ዘለካ እዚ ክቡር ጋሻ እዩ ወይ ገለ እዩ ዝብል ዘሎ ዋላ መራሕቲ ገለገለ ንሪኦም ኢና ከምኡ ኢዶም ሒዞሞም ክኸዱ ገለ ንሪኢ ማለት እዩ። እዚ ኣብ ምዕራባዊ ዓለም ድሕር ከምኡ ክገብር ሰብ ርእዎ ሕጂ ከም ሓደ ዓብይ ነውሪ ክውሰድ ይኽእል።
1: ኣካላዊ ቋንቋ ከምቲ ኣቐዲምና ዝገለጽናዮ ብስምዒትን ኩነታትን ዝድረኽ ወይ ዝግለጽ ቋንቋ እዩ። ኣብዚ ድማ ነቲ ከንብቦ ዝከኣሎ ሰብ ኣዝዩ ጐሊሑ ይርአ። በዚ ድማ ጠባይን ስምዒትን ሓደ ሰብ ክንርዳእ ንኽእል። ንኣብነት ኢዱ ኣጣሚሩ ኮፍ ዝብል ሰብ ከም ዓቀባዊ ይግለጽ፣ ካልእ እውን ኣብ ግዜ ዝርርብ ኣእጋሩ ብዘይ ዕረፍቲ ንቕንቕ ዘብል ዘሎ ሰብ ናይ ዘይርጉእነት ምልክት ምዃኑ መጽናዕታዊ ጽሑፋት ይገልጹ እዮም።
0: እዚኣ ሕጂ ኣዝያ ኣገዳሲት ሕቶ እያ እዚኣ። ምክንያቱ ንድሕር ደኣ ንፈልጥ ኣለና ኮይንና ከነምስሊ እውን ንኽእል ኢና ማለት እዩ። ኣብነት ሓንቲ ሓደ ሰብሲ ከምዚኣ ዓይነት ኣካላዊ ቋንቋ እንተገይሩስ ይሕሱ ኣሎ ማለት እዩ። ንድሕር ደኣ ተባሂልካ እተን ዝፈለጥካየን ነገራት ናይ ሓሶት ምልክት ዝኾና ከተምስሊ ኢልካ ክትፍትን ኢኻ ማለት እዩ። ግን መፅናዕትታት ከም ዝሕብርዎ ዋላ ብዚ እውን ሕጂ ብዙሓት ሰባት ይፍትኑ እዮም። ግን ንነዊሕ ግዜ ይከይድኒ ምክንያቱ ተኣሲርካ ኢኻ ትኸይድ ነቲ ክተምስል ኢልካ ኢኻ ትገብሮ ዘለካ እምበር ናይ ብሓቂ ባህርያት ናትካ ስለ ዘይኮነ እዩ። ብብዙሕ ሕጂ ኣብ ምንታይ ይረአ ሕጂ ኣብ ፖለቲከኛታት ሕጂ ብብዙሕ እዩ ዝረአዩ። ንኣብነት ዋላ ሓሪቆም ከለዉ ገለ ከምዚ መስለኒ ፍሽኽ ባበሉ ገለ መለ ገለ ስልዎ መስለኒ ከምዚ ሓቂ ዘይኮነ ፍሽኽታ ምሻ ኣሎ። ፍሽኽታ ኣብ ገፅና ንረአ ኣብ ዓይንና እውን ብፍላይ ይረአ። ስለዚ ይረአዩ እቲ ናይ ምምሳል ምዃኑ። ስለዚ ንኸነምስል ኣዝዩ ካብ ዝሽግረና ነገር ከዓኒ እቲ ባዮሎጂ ናትና እዩ። ትናትና ኩነታት ናትና ባዮሎጂ ናትና ኣብነት ኣብ ምሕሳው ብፍላይ ሕጂ ከም ኣብነት ክንወስድ ኣብ ምሕሳው ሕጂ ሓደ ሰብ ክሕሱ ከሎ ብብዝሒ ኒውራል ኢምፐልስ ይኸይድ ኣብ ሓንጎልና ብብዝሒ። ስለዚ እቲ ብብዝሒ ናይ ኒውራል ኢምፐልስ ናይ ነርቭስ ምንቅስቃስ ኣብ ብዙሕ ኣካላትና ከይድና ክንትንክፍ ንግደድ። ኣብነት ሰባት ክሕስዎ ከለዉ ሕጂ ቀንዲ ካብ ዝገብርዎ ኣፎም ብብዝሒ ትንክፉ፣ ኣፍንጫኦም ትንክፉ፣ ርእሶም ይሕዙ፣ እዝኖም ይሕዙ ብብዝሒ ምኳኒ ምክንያታዊ ዘይኮነ
1: ኣካላዊ ቋንቋ ንዝርድኦ ወይ ንዘንብቦ ኣዝዩ ገላጺ እዩ። እቲ ብኣፍ ወይ ብኣፋዊ ቋንቋ እንብሎ ክግለጽ ዝኸብድ ብኣካላዊ ቋንቋ ክግለጽ ንዕዘብ ኢና። እዚ ግን ብኣካላዊ ቋንቋ ምሁር ወይ ድማ ብተፈጥሮ ኣካላዊ ቋንቋ ዘንብብ ሰብ ጥራዩ ዝጠቅም።
0: ብኸመይ ከነንብቦ ንኽእል ተረኣናያ መጀመርያ ወይ ከምዚ ኣገባባት ሰለስተ ኣገባባት ኣለዋ ቅልል ዝበላ ናይ ብኸመይ ከነንብብ ግብኣና ዝብል ንእሽተ ናይ እንግሊዝኛ ቃላት ኣለዎን ብክትርጉመን ክፍትነ እውን ሕጂ ሓደ ተቐዳመይቲ ዝብለና ሪድ ቦዲ ላንጉጅ ኢን ክላስተር ብለና ሕጂ ብክላስተር ብጣምራ ጠሚርና ከነንብቦ ንፈትን። ንኣብነት ሓንቲ ነገር ጥራሕ ርኢ ኣቢልናስ ከምዚ ማለት እዩ ከምዚ እዩ ማለት እዩ ክንብል የብልናን። ሶ ንድሕር ደኣ ብጣምራ ነንብቦ ኣለና። ንኣብነት ሕጂ ሓደ ሰብ ክነብዕ ንሪኦ ክነብዕ ስለ ዝረእኽዎ ጥራሕሲ ሓዚኑሎ ማለት እዩ ከምዚ ሽግርዎ ኣሎ ከምዚ ኮይኑ ገለገለ ክህወ ከይብለ እዩ። ኣብነት ካልእ ነገራት ካልእ ኣካላቱ ከ እንታይ ይብል ኣሎ ነቢዑ ኣሎ ግን ቢ ተሓጒሱ ኮ ክኸውን ንኽእል እዩ ዝሰብ እዚ። ስለዚ ብጣምራ ክንሪኦ እንተርእናዮ ዝቀለለና ከነንብቦ ይቀለልና። ሓደ ካልኣይ ሉክ ፎር ኮንግሪንሲ ይብል ተሰማምዓነት ኣብ መንን ኣብ መንን ኣብቲ ኣካላዊ ቋንቋን ኣብቲ ኣፋዊ ቋንቋን ይሰማምዑ ዘለዎ ክልቲኦም በቲ ገለ እንዳበለካስ በቲ ሓደ ከዓኒ ኣንጻር ድሕር ዳኣ ኮይኑ ሕጂ መፅናዕትታት ገለ ከምዝብሎ ቁርቡካ ኣብ ገሊኡ የጠራጥረካ ዋላቲ መፅናዕትታት እውን ድሕር ክልቲኡ ምስምማዕ ኣብስ ነቲ ኣካላዊ ተቐበሎ ምክንያቱ ኣካላዊ ሓቂ ክኸውን ዝኽእል ዝብለካ እዩ ገለ ሰብ። ስለዚ ከምዚ ተሰማምዕነት ተለዎ ኮይኑ ዝበለፀ ርድኢት ይሕድረልና። ሳልሰይትን ቀንዲ ገዳሰይትን ሪድ ኢን ኮንቴክስት ቦዲ ላንጉጅ ከነንብብ ከለና ኢን ኮንቴክስት ናንብቦ። ኢን ኮንቴክስት ማለት ምስቲ ኩነት ዘለዎ ነገራት ርኢካ ኢኻ ከተንብቦ ትኽእል። ንኣብነት ኣብዛ ቀዲምና ኣብነት ሂብያ ኣፀናሕኩ ሲ ሓደ ሰብ ሲ ነቢዑ ጥራሕ ኢልናስ ሓዚኑ እዩ ዘሎ ኣይንብልኒ ኢና። ምክንያቱ ገለገለ ሰባት እዚኦም ምስ ተሓጎሱ እውን ካብ ክቱር ተሓጓስ ክነብዑ ክእሉ እዮም። ገለገለ ሰባት ካብ ክቱር ጓሂ ክነብዑ ክእሉ እዮም። ስለዚ እንታይ እያ ነራታ ኩነት ኣብቲ ከባቢ ምፅእ ኢልና ንድሕር ዳ ርኢና እያ እታ ኮንቴክስት እታ ኩነት እውን ክትነግረና ስለ ትኽእል እታ ናይ ኣካላዊ ቋንቋ ጥራሕ ኣይንውሰዳ። ኣብነት ሓደ ሰብ ኣብ ሽጉርቲ እንድሕሪ ቅርዳ ኣሎ ክነብዕ ንቡር እዩ። ምክንያቱ ካብቲ ሽጉርቲ ዝወፅእ እንታይ ድበሃል ንዓይንና ስለ ዘንበዓና። ስለዚ ከም ኮንቴክስት ክንሪኦ ኣዝዩ ኣገዳሲ እዩ። ስለዚ ዘን ሰለስተ ነገራት እተን ኣዝየን ንክነድብብ ዝሕግዛና ነገራት እየን።
1: መን ከ ኣካላዊ ቋንቋ ከንብብ ኣለዎ ወይ ዝያዳ ዘገድሶ ኣካል መን እዩ?
0: ታል ዳሕራይ ዘምፃኸያ ፅቡቅ ትሕቶ ግን መን እዩ ሞር ዝበዝሐ ክጥቀመሉ ዝግብኦ እንድሕርዳ ኢልና ከምቲ መጀመርያ እውን ዝበልክዎ ብብዝሒ ዝጥቀመሉ መን እዩ እንድሕርዳ ኢልና ምስ ሰብኣውነት ምትእስሳር ዘለዎ ስራሓት። ንኣብነት ሕጂ ሲ ሓደ ፖሊስ ከፃሪ ከሎ ፅቡቅ ክእለት ናይ ዝምንባብ እንድሕርዳ ኣለዎ ኮይኑ ሓቀል ይድዛርብ ዘሎ ሕስወኒ ድ ዘሎ ፈረድቲ መምሃራን ሕጂ እንዳምሃሮ ከለዉ ሲ ኣብ ክፍሊ ተምሃሮ ግደሱ ዘለዉ ሰምዕዎም ዘለዉ ሰልችዎም ዘሎ ገለ ነዚ ኣካላዊ ቋንቋ ኢና ነንብቦ። ርኢኻ ሕጂ ከምዚ ቀይረሎ ከምዚ ኣዶ ክዕርፎም ከምዚ ኣዶ ንብለሉ ብከምኡ ምክንያት ምስ ሂማኒቲ ዝኸይድ ስራሕ ዘለዎም ሰባት ብጣዕሚ ብዛዕባ እዚ ተዝፈልጡ ተዘንብቡ ሓጋዚ እዩ ዝኸውን ምክንያቱ ሕግዞም ይኽእል እዩ ማለት እዩ።
1: ኣብ መዓልታዊ ንጓዓዞ ሂወትና ምስ ብዙሓት ሰባት ንራኸብ ኢና። ኣብዚ ድማ ንረዳድኣሉ መገዲ ይህሉ። ንዝያዳ ስምምዕን ርድኢትን ድማ በቲ ኣዳዊ ቋንቋና ንረዳዳእ። ኪኖ ኣፋዊ ቋንቋ ግን ኣካላዊ ቋንቋ ድማ ኣዝዩ ዓብተራይ ዝፃወት

0: እቲ ክትብሎ ዝደለኻ ሞ ዝኣብየካ ይገልጸልካ። በቲ ሓደ ኣሉታዊ ሸነኹ ድማ ተወርሳዊ ስለ ዝኾነ እቲ ክትገልጾ ዘይደለኻ ወይ ክትሓብኦ ንዝደለኻ ስምዒት ከውፃልካ ዘኽእል ሓይሊ ኣለዎ።
1: ብጥቕሚ ክጅምር ቀዳማይ ካብ ጥቕምታት ናይ ኣካላዊ ቋንቋ ግቡእን ዕቡትን ዝኾነ ዝርርብ ንገብር። ኣብነት ክንዛረብ ከለና ብክልቲኡ ተጠቂምና ብኣፋዊ ቋንቋ ተጠቂምና መሊስና ከዓ ናይ ኣካላዊ ቋንቋ ድሕዳ ተጠቂምና ንፁር ዝኾነ ሓበሬታ ልክዕ ዝኾነ ሓበሬታ ዕውት ዝኾነ ከዓ ንገብር ማለት እዩ። ከም ካልኣይ ናይ ካልኦት ሰባት ድሌት እንታይ ኢንቴንሽን ኣለዎም እንታይ ስምዒት ኣለዎም ከዓ ክነፅነቅ ክንፈልጥ ይኽእለና ማለት ርኢ ብምባል ንሰባት ከመይ ኣለዎ ደስ ኢልዎም ዶሎ ስምዒቶም ከመይ ኣለ ድሌት ኣለዎም ዶ ሰልችዎም ዶሎ ገለ ንክንፈልጥ ይጠቕመና። ሓደ ከም ጉድኣት ድረአ ሕጂ ብጌጋ ምርዳእ እዩ። ብጌጋ ምርዳእ ሓንቲ ቀዲመ ኢልዮ ፅናሕኩ ኣብ ሓደ ሕብረተሰብ ካልእ ትርጉም ኣለዎ፣ ኣብ ካልእ ሕብረተሰብ ካልእ ትርጉም ኣለዎ። ዋላ ኣብ ሓደ ሕብረተሰብ ከለካ እውን እቲ ዝገበርካዮ ኣካላዊ ምንቅስቃስ ካልእ ትርጉም ክህቦ ክእል እቲ ሓደ ኣካል ማለት እዩ። ሞር ኣተኩሮ ንምሃብ ኣብ ኣካላዊ ቋንቋ እቲ ኣገዳሲ ዝኾነ ክፋል ናይ ቋንቋ እዩ። ምክንያቱ ንሕናሲ ከምዚ ኮነልና ሓሲብና ኣሉ ገለ ዘይኮነስ ከይተረዳእና እቲ ነፍስና ባዕሉ ዝገብሮ ምንቅስቃስ እዩ። ስለዚ ኩሉ ግዜ ከም መመላእታ ኮይኑ ነቲ ኣፋዊ ቋንቋ ይጠቕመና ኣሎ። ጠቃሚ ብምዃኑ ግን ገለ ጉድኣት ከይመፀና ከምቲ ዓንቲ ወይ ዝገለፅናዮ ብፍላይ እዞም ምስ ብዙሕ ባህልታት ኣብ ተፈላለየ ብሄራት ኣብ ተፈላለየ ከባቢታት ንንቀሳቀስ ሰባት ዋላ ጋዜጠኛታት እውን ገለ ትንጥቀመሉ ዓይነት ኣካላዊ ቋንቋ ንግርጭት ንባእሲ ንገለ ከይዕድመታል ኣፍልጦና ተንዕቢ ፅቡቅ እዩ እምበር ሓደ ሓደ ቋንቋ ስለዝኾነ እዚ ኣገዳሲ ነገር እዩ።

0: ኣብ ማእከል መዘናግዒ ማይ ጃሕጃሕ ማእከላይ ሲና ዘለና ክቡራት ተዓዘብትና ኣብዚ ቦታ ኮይና ክንሰኣል ስለ ዘፍቀዱልና ኣዝና እናመስገና። ናብዛ ኣስዒባ ትቐርብ ትሕሶ መደብና ይኸስግረኩም። ካብተን ማርቲ ዝኾና ትሕሶታትና መደብ ኣሰራርሓ ምግቢ እያ። ወትሩ ሰንበት ዝተፈላለዩ ዓይነት ኣሰራርሓ ምግቢ ተርእየና ዘላ መምህር ዝጋርያ ካብዛ መደብ እዚኣ ንምሃር ክንህሉ ተስፋ እናግበርኩ። ናይ ሎሚ ትሕሶ ኣኸ እንታይ ክኸውን ብሓባር ኢና ክንሪዮ። ናፍታ መደብ ክንሰግር
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ኩሉ ግዜ ልምድና ብስጋ እዩ ሃምበርገር ንሰርሖ። እስከ ብጥረታትን ብሕምልትን ከ ሕጂ ንዕኡ ዘለየና ቅጫ ዳጉሻን ስገም ሓዊስና ዓይንኻ ፅልም ዝበለይ ክንስንክት ኢና ወይ ድበዝሐ ኳ ሰንኪትና ኣለና። ሕጂ እቲ ጥረታት ክብል ከለኹ ዓይኒ ዓተር ዝበሰለ ምስ እንቃቑሖ ማለት እዩ። እንቃቑሖ ካ ሓሙሽተ ገይረ ኣለኹ። ብርስን ፍሩይ ከዓ ኣብሲልና ብኩባያ ጌርና ጥሕንጥሕን ኣቢልና በርተ ዘይጥሓንከ ከዓ ፀገም የብሉን። ጉዕ በርበረን ፃዕዳ ሽጉርትን እንደገና ጅርጅር ዕርብል ጥዑሚ ትሕብራ ናይቲ ጅርጅር ግን በርበረ ፀሊም ከዓ ጨውን በርበረ ፀሊምን ፋርማጆ ሞሰሬላ ክትገብር ትኽእል፣ ፋርማጆ ክትገብር ትኽእል። ናይ ጥረታት ምስ ኣሕምልቲ ሃምበርገር

እጂ ከከም እዚያ ገይርና ኢና ንገብራ ንሰንከት ኢና ሳም ስለሰነት ሓደ ኣባል ክመፀልና ከከምዚ እንዳገበርና ኢና ንሰንከታ

ሃምበርገር ድለስለሰ ብጣዕሚ ናይ ጥረታት ምስ ሕምልቲ ምስ ፃዕዳ ሽጉርቲ ምስ ጉዕ ሕራይ እምባሪ ክብረት ተዓዘብትና እቲ ክሰንክቶ ዝፀናሕኹ ካብ ስጋ ክንወፅእ ንግደፎ ይኮንኩ ንድብል ዘለኹ ኣብ መቓሪሕና ኸ ኣብ መቓሪሕና ኣብ ገዛና ዘለዉ ንደቀና ኸ ብርብዒ ኪሎ ስጋ ክንዲዚ ክመፀልና ይክእልኒ ኩሉ ብበዓል ተወቕጠ ባኒ ገለ ካይወሳሳና ሕጂ ከምኡ ኣየድለየና ካብኡ ክንወፅእ ደሊና ስፒናች ጌርና ጅርጅር ጌርና ስፒናች እውን ክትገብር ትኽእል ኢኻ ጅርጅር ጌርና ሽጉርቲ ፃዕዳን እንደገና ጉዕ በርበረን ዓይኒ ዓተር ብርስን ከዓ ኣብሲልናዮ ኩባያ ጌርና ጥሒልናዮ እዚ ኩሉ ተሓዊሱ ምስንቃቕሖ ሰንኪትናዮ ሕጂ ካብ ባኒ ከዓ ዕብ ዝበለ ሰብ ክህሉ ክእል ባኒ ዘይደሊ ሰብ ክህሉ ክእል ዳጉሻን ስገምን ግን ዘይደልዮ የለን ዳጉሻን ስገምን ኩሉ ዝመክር እዩ ክትጥቀመሉ ማለት እዩ ሕጂ እዚ ኣገባብ እዚ ጌርና ኣመልክዕ ዓቢልና ንጥዕና ዘ ካብዚ ከተርቅቆ ትኽእል ኢኻ ንሕና ናይ ገዛ ኢና ጌርና ናይ ገዛ ኢና ጌርና እዩ ሕጂ ቅጫ ዳጉሻ ምስ ስገም ሕጂ ዳጉሻ ልምድን ኣይኮነን ብዙሕ ኣይኮንና ንጥቀመሉ ክንጥቀመሉ ግን ብፀበቐ ከዓ ናይ ሕምልቲ ሃምበርገር ናይ ሕምልቲ ናይ ጥረታት ንከላይ ሓምሊ ጥራይ ዘይኮነስ ጥረታት ከላይ ጥረታት ሓምሊ ዘይኮነስ ከላይ ጥረታት እ እቲ ናይ ዳጉሻ መልክዑ ኣይትፈትዎን ኢኻ ጭሉው ይብል ፍሕሻዊ እዩ ግን ጥዑም እዩ ኣብ ኣፍካት ብጣዕሚ እዩ ዋላታ ፀብሐ ኣቡን ቸሪ እንዲና ንብላ ዋላታ ፀብሐ ኣቡ ምስ ኣብኣ ዋላታ ንዓንዕ ፀብሐ ኣቡን ዋላታ ስትረዝመሪኑ ኣብ ኣፍ ደጌና ኢና ትክልኒያ ዘለና ካብ ኸነ ምፅኢና ብምልክዒ ስትሮቨሪ

ሓንቺ እምበር ክብራት ተዓዘብትና ኣብ ኣፍ ደጌና ኩሉ ክንዘርእ ንኽእል ናዕናዕ ክንዘርእ ንኽእል እንደገና ቆፅል ቫዘሊኮ ረዝማሪኖ እዚ ከዓ ናዕናዕ እዩ መመልክዒ ናዕናዕ ሕጂ ቀንዲ ኣገዳሲ ኮይኑ ደሎ ሕጂ ለ መመልክዒ ኮነና ከዓ ቸሪ ሕጂ ቸሪ ቸሪ ብዝለና ከዓ መሽና ብምሉእ ክንወስዶ ንኽእል

ሸሪ ብመልክዒ እቲ ድበለፀ ክንጥቀመሉ ሸሪ እዚ ንዲቲ ሸሪ እዚ ዓይነት እዚ ዝጉዕኩ ስለ ዝኾነ ሸሪ ስኻ ፀብሐ ኣቡን ካብዛ ፍረ እዚኣ ካ ትዘርአ ካብ ካልእ ደይኮነ እዛ ፍረ ኣንቲ ዓቢልካ ንስንስ ተብላ ንኣንቲዕና ነስኒስና ኣለና ሕጂ እንዳመፀ ኣብዚ እውን ኣለና እዚ እቲ ቸሪ ቸሪ ሕጂ ዝኣክለና ኣብ ኣፍ ደጌና ኩሉ ክንገብር ንኽእል ኣብ ቴኖ ጌርና ባዘሊኮ ጌርና ኣለና ሮዝማሪን ናዕናዕ ኩሎ ንገዛ ፐርሰሜሎ ንገዛ ካብ ሾቅ ሽጉርትን ኮሚደርን ጥራይና ሕራ ቸሪ ግን መመልክዒ ኩሉ ነገር ክትገብረሉ ትኽእል ናዕና ኣምፂና እንደገና ቸሪ ኣምፂና ፀብሓ እውን ኢና ንብሎ ግን ቸሪ ሕጂ ክትቅርቦ ከለካ ደስ ዝብሎ ብሕልፊ ንቆልዓ ወላ ብደገ ዝመፀ ሰብ ወላ ብደገ ዝመፀ ኸ ክምሳሕ ኢሉ ገለ ዝመፀ ሻሂ ወይ ዝኾነ ዓይነት ኢና ንገብረሉ ሕጂ ምዚ ሕጂ ዓይነብል ንዲና ሻሂ ወይ ከዓ ዝኾነ ዓይነት ዝኣገባብ ዝጌርና ነቕርቦ እምባረይ ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ቅጫ ዳጉሻ ምስ ስገም ረቂቕ ጌርና ሰንኪትናዮ ብዙሕ ግዜ ዝወስድ ክስንክቶ ከለካ ረቂቕ ጌርና ድሰንከትናዮ እቲ ሓምልን ብርስን ከዓ ኣብሲልና ድጣሓናዮ ዓይኒ ዓተር ድበሰለ ጅርጅር ሽጉርቲ ፃዕዳን ጉዕን ፋርማጆን ኩሉ ሓዊስና ድሰንከትናዮ ንቁርሲ ክንጥቀመሉ ንኽእል ጣዕሚት ክንጥቀመሉ ንኽእል ምሳሕካ ክንጥቀመሉ ንኽእል ወላ ዝኾነ ሒዝናዮ ጨና ገለ ስለ ዘይብሉ ናይ ፀብሒ ኣብ ዝኾነ ቦርሳና ሒዝና ክንከይድ ንኽእል። ስለዚ ካብ ባኒ ወፂና ኣለና ነቲ ጥዕና ደይብሉ ሰብ ባኒ ግደፈ ይኮንኩን ዝብል ዘለኹም ስገምን ዳጉሻን ዕድመ ዝደፈአ ጥዕና ድሰኣነ ከምኡ ገይሩ ክጥቀም ይኽእል መልክዑ የብሉን ፀለሎ እዩ ዝመስል ግን ብጣዕሚ ወይ ብዙሕ ፅቡቅ ትሕዝቶ ዘለዎ ስለዝኾነ ንጥቀም ናይ ስገም ብዙሕ ተዛሪብና ኢና ዋላ ናይ ዳጉሻ እሱ ስለዝኾነ ከምስ ጌርና ኣለና ወይ ሻ ክትቅርብ ትኽእል ወይ ቡን ክትቅርብ ትኽእል ወይ ማይ ክትቅርብ ትኽእል ዝለኸየ ዓይነት ክትቅርብ ትኽእል እምባረ ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ናይ ዳጉሻን ስገምን ሰንከትናዮ እንደገና ዓይኒ ዓተርን ብርስንን እንቃቆሖን ፋርማጆን ጅርጅርን ጉዕን ፃዕዳ ሽጉርትን ጌርና ድሰንከትናዮ ናይ እንቃቆሖ ጥብሲ ሃምበርገር ኢና ኢልናዮ ዘለና ነዝመስል ዝመፅእ ዘሎ ሰሞን ብካልእ መደብ ስጋር ንረኸብ ድሓንቀኒ

0: ሰላምታና ተቐበሉ። ፈንሆና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 14 ነሓሰ ሰዓት 5 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘለና ማክዳ ሓጎስ ምስ ኣቅራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክትታልኩም ብክብሪ እናዓደምና ብቐንዲ ኣርእስተ ዜና ንፍልም። ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ። ኣብ ወፃኢ ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማዕታትን ምንባይ ስድራ ስዋዕትን ወፍያታት ገይሮም። ኣብ ንኡስ ዞባታት ዓዲ ቀያሕን ሰንዓፈን ብቕዓተ መካይን ብምርግጋፅ ሓደጋታትን ሳዕቤናቱን ንምክልኻል ይስራሕ ኣሎም። ግብፅን ቱርክን ቅልውላው ዞባ ማእከላይ ምብራቅ ብዘተን ምዕራፍ ፃዕረን ክሕይላ ተሰማሚዐን። ኣሜሪካ ኣብ ልዕሊ እታ ድሮናት ካብ 10 ክሳብ 100 ሚኢታዊ ተወሳኺ ቀረፅ ከም እትገብር ሓቢራ። ኣሜሪካን 17 መሻርክታን ኣብ ወሽመጠ ፓናማ ሕብራዊ ወታደራዊ ልምምድ ኣካይደን። ዝርዝር ዜና ንመምሃራን ዝግበር ምትብባዕ ውፅኢት ትምህርቲ ኣብ ምምሕያሽ እወታዊ ተራ ከም ዘለዎ ዝፍለጥ እዩ። ነዚ ብምግንዛብ ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ኣተባቢዑሎ። ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ሸዊት ገብረ ብርሃን ዘዳለወ ተጸብጻብ ሚካኤል ሓድጉ ከቅርቦ እዩ።
1: ጨንፈር ትምህርቲ ዞባ ደቡብ ብ12 ሓሳብ ከተማ መንደፈራ ዝወደቦ መደብ ካብ 12 ንኡስ ዞባታት ንዝተመፃ 65 ኣብነታውያን መምህራን ናይ ኣፍልጦ ወረቐት ምስክርን ገንዘባዊ ሽልማትን ዓዲሉ። ኣብቲ ሚኒስተር ትምህርትን ኣመሓዳር ዞባ ደቡብን ዝተረኽብሉ ናይ ምትባዕ መደብ ሞያዊ ስነ ምግባር፣ ተወፋይነት ኣብ ስራሕ፣ ምድላውን ምትግባርን ውጥን ምህሮ፣ ምምሃርን ምስትምሃርን፣ ዝምድና ምስ ወለድን ሕብረተሰብን ከምኡ ውን ንውልቃዊ ሞያዊ ምዕባለ ዝውሰድ ተበግሶታት ካብ ቀንዲ ረብሓታት ናይቲ ሽልማት ምንባሮም ተሓቢሮም። ሓላፊ ጨንፈር ትምህርቲ መምህር ህብቲ ህዝጊ ኪዳነ እተን ሽልማት ዝበቕዓ መምህራን ኣርኣያ ኮይነን ኣብ ብቕዓት ትምህርቲ ድርኺት ክፈጥራ ትፅቢት ከም ዝግበር ገሊጾ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ቦገና ተሳታፍነትን ብቕዓትን ደቂ ኣንስትዮ ኣብ ትምህርቲ ኣብ ዝሓሸ ደረጃ እኳ እንተሎ ዝያዳ ክድራዕ ከም ዝግባእ ብምጥቃስ እቲ ናይ ምትባዕ መደብ ንኹሎም መምህራን ኣብ ግምት ዘእተዎ ንምግባሩ ከም ዝስራሕ ኣነጺራ። ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝምህራ 3943 ደቂ ኣንስትዮ ከም ዘለዋ፣ እዚ ድማ ሳት 55 ሚታዊት ናይ ጠቕላላ ቁፅሪ መምህራን ምዃኑ ሰነዳት ጨንፈር ትምህርቲ የነጽር።
0: ኣብ ዝተፈላለያ ሃገራት ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማዕታትን ምንባይ ስድራ ስዋዕትን ወፍያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሩ። በዚ መሰረት ኤርትራውያን ተቐማጦ ኤድመንተንን ከባቢኣን ካናዳ 127,606 ናፋ፣ ኤርትራውያን ነበርቲ ሎጋን ከተማ ዩታ 3,440 ዶላር፣ ኤርትራውያን ነበርቲ ኮፐንሃገን ዴንማርክ 75,579 ናፋ፣ ከምኡውን ኤርትራውያን ተቐማጦ ከተማ ኦሮብሩር ሽወደን 36,486 ናፋ ንመሰሰኒ ማዕከን ሕድሪ ሰማዕታት ወፍዮም። ብዘካዚ ብማሕበር ሕልናዊ መኸተ ዝፍለጡ ነበርቲ ጀርመን ዜጋታት 540 ዩሮ፣ ኣብ ዝተፈላለያ ሃገራት ኤሮጳ ዝቕመጡ ኣባላት ማሕበር ምትሕጋዝ ኮር 491 3300 ዶላር፣ ኣባላት ማሕበር ምትሕጋዝ ዶብ ሽወደን 2100 ዩሮ፣ ማሕበርኮም ኤርትራውያን ኣብ ዩሽክን ከባቢኣን ኖርወይ 32211 ናፋ፣ ኤርትራውያን ተቐማጦ ከተማ ኦሼክ ሽወደን ድማ 26300 ክሮነር፣ ኣብ ኣንጎላ ዝቕመጥ ዜጋ ድማ 7800 ናፋ ንምንባይ ስድራ ስዋዕት ኣበርኪቶም። ኣብ ንኡስ ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርግጋፅ ሓደጋታትን ሳዕቤናቱን ንምክልኻል ይስራሕ ኣሎ። ወኪል ኤሪና ሚሊዮን ኣፈወርቂ ንዘዳለወ ተጸብጻብ ያሲን ሳልሕ ከቅርቦ እዩ።
2: ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርጋፅ ሓደጋታትን ሳዕቤናቱን ንምክልኻል ኣብ ዓመታዊ መርመራ መካይን ቦሎ ክላውዶ ዕቱብ ምቁፅፃር ይግበር ኣሎ። ብቕዓት ዘይብላ መኪና ንውሕስነት ተሳፈርትን ንብረትን ኣብ ሓደጋ እተውድቕ ብምዃና ወነንትን መራሕትን መካይን ኣብ ጥዕና መካይኖም ወቕታዊ ተፍትሽን ፅገናን ክገብሩ ኣብ ዝካየድ ዓመታዊ መርመራታት ድማ ዕቱባት ክኾኑ ሞያውያን ኣተሓሳሲቦም። ኣብ ቤት ፅሕፈት ህዝባዊ መጓዓዝያ ዓዲቀይሕ በዓል ሞያ ቴክኒክ ተሽከርከርቲ ኣቶ ዳዊት ገብረኣብ ኣብ ዝሃቦ ሓበሬታ ብዝግበር ዓመታዊ መርመራታት ብቕዓት ዘለዋ መኪና ኣብ ፅርግያ ክትንቀሳቐስ ፍቓድ ክወሃባ ከሎ ጉድለት ዝተረኸባ ግና ክሳብቲ ጉድለት ዝእረም ወይ ፅገን ከም ዘይፍቀደላ ኣነፂሩ። ሓላፊ ቤት ፅሕፈት ኣገልግሎት ህዝባዊ መጓዓዝያ ኣብ ንኡዞባ ዓዲቀይሕ ኣቶ ብፁ ኣምላኽ ጣዓመ በጎኑ መርመራ ቦሎክላው ዶ ውሕስነተን ዘይተረጋገፀን ጥዕነአን ዘይተኣማምንን ተሽከርከርቲ ከይህልዋ ዝግበር ኣገዳሲ መደብ ከም ዝኾነ ብምሕባር ዕቱብነት ናይ ኩሉ ወገን ኣገዳሲ ከም ዝኾነ ሓቢሩ። መርማሪ ሓደጋ ተሽከርከርቲ ኣቶ ወልደ ሚካኤል ዕቑባ ገርግስ ብግድኡ ዓመታዊ መርመራ ብቕዓት ዘይገበረት ተሽከርካሪት እንተተረኺባ ብመሰረት መምርሒ ፖሊስ ትራፊክን ሚኒስትሪ መጓዓዝያን መራኸቢታትን መቕፃዕቲ ከም ዝብየነላ ብምግላፅ ኣብ እዋን መርመራ ብገለ መራሕቲ መካይን ዝረአ ናይ ምድንጋር ተግባራት ተወጊዱ ንድሕነት ቀዳምነት ክወሃብ ኣተሓሳሲቡ። መራሕቲ መካይን ብወገኖም ጥዕና መኪና ካብ ምፍላጥን ምርጋፅን ብሰንኪ ሓደጋ ንዝወርድ ጉድኣት ምውጋድ ስለ ዝኾነ ሚኒስትሪ መጓዓዝያን መራኸቢታትን ብዝለዓለ ክደፍኣሉ ተላብዮም።
0: ኣብ ዞባ ማእከል ትሕዝቶ ሃገራዊ ባንኪ ደም ብምስሳን ዘይትካእ ህይወት ንምድሓን 133 ከረፂፍ ደም ተለጊሱ። ኣብቲ ካብ 27 ሓምለ ክሳብ 8 ነሓሰ ዝተኻየደ ወለንታዊ ልቅሲ ደም ክፍሊ ማይ ጨንፈር ሕገን ስርዓትን ማእከላይ ቤት ፅሕፈት ምምሕዳር ዞባ ክፍሊ ህንፃዊ ልምዓት ጨንፈር ህዝባዊ ምዝገባ ጨንፈር ህዝባዊ ቤት ንባብ ከምኡውን ማሕበር ገዳይም ተጋደልቲ ብሌቀት ተሳቲፎም። እቲ መደብ ነቲ ኣብ እዋን ክራማት ዘጋጥም ሕፅረት ቀረብ ደም ንምምላእ ከም እተኻየደ ካብ ወደብቲ ዝተረኽባ ሓበሬታ ነፂሩ። ሃገራዊ ባንኪ ደም ኤርትራ ደቂ ኣንስትዮ ኣብ ዓመት 3 ግዜ ደቂ ተባዕትዮ ድማ 4 ግዜ ክልግሱ ከም ዝኽእሉ ይሕብር። ዘስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜናታት ወፃኢ ግብፅን ቱርክን ቅልውላው ዞባ ማእከላይ ምብራቕ ብዘተ ንምዕራፍ ሓብራዊ ፃዕረን ከም ዝሕይል ኣፍሊጠን። እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልቲኤን ሃገራት ትማሊ 13 ነሓሰ ኣብ ግብፂ ኣብ ዘካየድዎ ዝርረብ እዩ። ሚኒስተር በድር ዓብደልዓጥን ሚኒስተር ሓካን ረፊዳን ኣብ ርክቦም ኣብቲ ዞባ ተኸሲት ዘሎ ወታደራውን ፀጥታውን ቅልውላው ብዘተ ጥራይ ከም ዝዓርፍ ብምእማን ሃገራቶም ኣብቲ ጉዳይ ከካየድኦ ንፀንሓ ፃዕሪ ከም ዘስፍሕኦ ኣረድዮም። ጉዳይ ወሽመጥ ቃዛ ብሰላም ክዓርፍ ከም ዝተሓጋገዛ ዝገለፃ ግብፅን ቱርክን ነቲ እስራኤል ተካይዶ ዘላ ወታደራዊ ወፍሪ ደጊመን ኮኒኖ ኣለዋ። እዚ ከምዚ ኢሉ እንከሎ ግብፂ ናብቲ ቱርኪ ፓኪስታንን ስዑድ ዓረብን ኣብ ዝሓልፈ ቀርባ መዓልትታት ዝኸተመኦ ወታደራዊ ስምምዕ ክትፅንበር ሚኒስትር ጉዳያት ወፃኢ ቱርኪ ሓካም ፊደን ሓቲቱ። እቲ ወታደራዊ ስምምዕ ኣብ ምውሓስ ዞባዊ ፀጥታ ኣገዳስነቱ ልዑል ምዃኑ መራሕቲ ቱርኪ ፓኪስታንን ስዑድያን ምሕባሮም ዝዝከር እዩ። ኣሜሪካ ኣብ ልዕሊ እታው ድሮናት ካብ 10 ክሳብ ብ100 ሚታዊት ወሳኺ ቀረፅ ከም እትገብር ፕረዚደንት ዶናልድ ትራምፕ ሓቢሩ። ዕላማ እዚ ካብ ዝመፅእ ወርሒ መስከረም ዝትግበር ውጥን ዘቤታዊ ፍርያት ክብ ንምባልን ፀጥታዊ ስግኣት ንምውጋድን ምዃኑ ፕረዚደንት ትራምፕ ገሊጸሎም። ብመሰረት ሓበሬታ ፕረዚደንት ትራምፕ ክሳብ 25 ኪሎ ግራም ንዝኽብደተን ድሮናት 100 ሚታዊት ቀረፅ ከም ዝወሰነለን ተፈሊጡ። እቲ ወሳኺ ቀረፅ ንመሳርሒ ናይተን ነፈርቲ ዘገልግል ኣቑሑ ዘጠቓልል ምዃኑ እውን ክፍለጥ ተኻኢሉሎም። ኣሜሪካን 17 መሻርክታን 11 መዓልትታት ዝቐፀለ ሓብራዊ ወታደራዊ ልምምድ ኣብ ወሽመጥ ፓናማ ኣካይደን። ዕላማ እዚ ካብ 3 ክሳብ 13 ነሓሰ ዝተኻየደ ሓብራዊ ልምምድ ዞባዊ ፀጥታ ብምውሓስ ሽበራን ምስጋር ዘይሕጋዊ ዕፀ ፋርስን ንምግታእ ምዃኑ ኣዘዝቲ ሰራዊት ኣሜሪካ ሓቢሮም። ተሳተፍቲ ሃገራት ናይዚ ኣሜሪካ ዝመወለቶ ልምምድ ልዕሊ 2,000 ወታደራት ብርክት ዝበላ መራኸብን በብዓይነቱ ኣፅዋርን ከም ዘሳተፈ ተገሊጹ። እቲ ልምምድ ፀጥታዊ ኣገዳስነቱ ልዑል ምዃኑ ዝሓበራተን ሃገራት ዓመታዊ ብስሩዕ ከካየድኦ መዲበን ኣለዋ። ንኣትለንቲካውን ሰለማውን ውቅያነስ ዘረኸበ ወሽመጥ ፓናማ ብደረጃ ዓለም ሓደ ካብ ኣገደስቲ ንግዳዊ ሞያዊ መስመራት ምዃኑ ይፍለጥ። ኣስታት 600 ሚታዊት ናይቲ ብደረጃ ዓለም ዝካየድ ሞያዊ ንግዳዊ ንጥፈታት ብወሽመጥ ፓናማ ከም ዝሓልፍ እዮም ፀብጻባት ዘረዱ። ህንዲ ምስ ሩስያ ብመስመር ኣርኪቴክ ከተካይዶ ወጢና ዘላ ንግዳዊ ንጥፈታት ካብ ዝመፅእ ዓመት ክትግበር ከም ጅምር ሓቢራ። ንቁርብነት እንዲ ዝመጎሰት ሩስያ ብወገና ንትግባርቲ ንግዳዊ መደባት ዝምልከት ፅዑቅ ንጥፈታት ተካይድ ከም ዘላ ኣፍሊጣ እዚ ሓድሽ ንግዳዊ መስመር ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ፀጥታዊ ቅልውሎ ክስዕብ ንዝኽእል ንግዳዊ ብድሆታት ዘቃልል ኣብ ርእሲ ምዃኑ ካብቲ ክልቲአን ሃገራት ክጥቀማሉ ዝፀንሓ መስመር ዝሓፀረ እዩ። በዚ ድማ እቲ መደብ ክትግበር ምጀመረ ኣብ ምድንፋዕ ንግዳዊ ዝምድንአን ዝፃወቶ ተራ ብቐሊሉ ከም ዘይጥመት ብኣግቡ ይጥቀስ። ሩስያን ህንድን ልዕሊ 65 ቢልዮን ዶላር ንዘሎ ዓመታዊ ንግዳዊ ምልውዋጠን ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ መዲበን ይሰርሓ ከም ዘለዋ እዩ ዝሕበር። ባህርያዊ ጋዝ፣ ነዳዲ፣ ምህርቲ ሕርሻ፣ ወታደራዊን ንዋታውን ማሽነሪታት ካብቶም ንግዳዊ ምልውዋጥ ዝግበረሎም ቀንዲ ጽላታት ምዃኖም ጸብጸባት የረዱ። ግሪክ ወታደራዊ ዓቕማ ንምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ዝተፈላለየ ኣፅዋር ክሽምት ምዃኑ ሓቢራ። እዚ ኣብ ውሽጢ 3 ዓመታት ከም ዝትግበር ዝተገልጸ መደብ ስርዓተ መከላኸሊ ሚሳይል ነፈርቲ ኩናትን ሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊጹ። እቲ ውጥን ኣካል ናይቲ ሃገሩ ወታደራዊ ዓቕማ ንምድንፋዕ ሰሊዓቶ ዘላ ኣስታት 30 ቢልዮን ዶላር ከም ዝኾነ እቲ ሚኒስትሪ ፍሊጡሎም። ኣስታት 3.5 ሚታዊት ካብ ጃምላ ሃገራዊ እቶታ ንጽላት ምክልኻል ትስልዕ ዘላ ግሪክ ክሳብ 2036 ኣብ ዘሎ ግዜ ኤፍ35 ዝዓይነተን 40 ነፈርቲ ውግእ ካብ ኣሜሪካ ክሽምት መደብ ከም ዘለዋ ክትሕብር ጸኒሓ እዮም። እዚ ከምዚ ንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅያንን ምብራቃዊ ማእከላይ ባሕርን ምስ ቱርኪ ንጸንሓ ዘይምቅዳው መሊሱ ከኽርሮ ከም ዝኽእል ወታደራውያን ተንተንቲ ይእምቱ። ናይ መወዳእታ ዜና ፕረዚደንት ቭላድሚር ፑቲን ንሃገሩን ጃፓንን ኣብ ዘከራኸራ ደሴታት ኮሪል ዑደት ብምክያዱ ካብ ጃፓን ተቃውሞ ገጢምዎም። እዚ ፕረዚደንት ፑቲን ኣብተን ደሴታት ዘካየዶ ናይ ፈለማ ዑደት ኣብ መንጎ ክልቲአን ሃገራት ንፀንሐ ናይ እጀታ ክርክር መሊሱ ከም ዘጋደዶ ሚኒስትሪ ጉዳያት ወፃኢ ጃፓን ወቒሱሎም። ሩስያ ግና እተን ደሴታት እጀታ ምዃነን ብምሕባር ነቲ ካብ ጃፓን ዝቐረበላ ወቐሳ ነፂጋቶላ። ዝበዝሓ ካብተን ደሴታት ኣብ ትሕቲ ሩስያ ይመሓደራ እኳ እንተለዋ ንክልቲአን ሃገራት ካብ 1945 ከከራኸረአን ከም ፀንሓ ይግለጽ። ከም ሳዕቤን ናይዚ ናይ እጀታ ክርክር ሩስያን ጃፓንን ዛጊት ወግዓዊ ናይ ሰላም ውዕል ክኽትማ ከምዘይከኣላ ጸብጻባት የረዱ። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደግም። ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ። ኣብ ወፃኢ ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋዕትን ወፍያታት ገይሮም።

ኣብ ንዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርግጋፅ ሓደጋታትን ሳዕቤናትን ንምክልኻል ይስርሕ ኣሎ። ግብፅን ቱርክን ቅልውላው ዞባ ማእከላይ ምብራቅ ብዘተን ምዕራፍ ፃዕረን ተሕይላ ተሰማሚዐን። ኣሜሪካ ኣብ ልዕሊ እታር ድሮናት ካብ 10 ክሳብ 100 ሚታዊ ተወሳኺ ቀረፅ ከም እትገብር ሓቢራ። ኣሜሪካን 17 መሻርክታን ኣብ ወሽመጥ ፓናማ ሓብራዊ ወታደሮ ልምምድ ኣካይደን። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

0: ኣነ ግዜ ከይሰለመ ንብር ትኩማ ይመራሕ ግዜ
1: ኣፋዊ ዛንታ ካብ ናብ እናተሰጋግረ እዩ ዝቕጽል። ተባህለን ተገብረን ዝትሕዝትኡ ዕላል ክዕለል ንከሎ ሓንሳብ ሰሚዖም ዘይርስዑ ሰባት ከኣ እንደገና ናብ ካልኦት የሰጋግርዎም። ብኸምዚ መልክዕ ድማ ናብ ንኡስ ወለዶ ይመሓላለፍ። ኣብ መንጎ ክስነድ እንተኽኢሉ ከም ምንጪ ይጥቀስ፣ እንተዘይኮይኑ ግን እቲ እንኮም ርጫ ኣዘንተውት ይምርካብ እዩ። ሓደ ካብዞም ኣፋውያታን ዕላልን ኣብ ኣእምሮ ናይ ምዕቃብ ተውህቦ ዘለዎ እምበኣር ተወላዲ ኣርግዛና ንእዞባ እምነ ሓይሊ ዝኾነ ኣቦ ኣቶ ዓንደ ማርያም ተስፋ ገርግስ እዩ።
2: ሽመዲን ነትክምን ምልጋል ወሊዳ ደካ ኣከለፅን ኣከለፅን ከዓኒ ወዲ መንዩ ወዲ ኣስተናወድ ኣስተናወድካ ወዲ ሰርኩምዓንኳ ሰርኩምዓንኳ ካዓኒ ወዲ ስርብድም ስርብድም ወዲ ልፍድም ልፍድም ወዲ ርጅር ገደላ ጅር ገደላ ወዲ ኣንበሳጅር ኣንበሳጅር ሓዉ ጅራ ተቅጭን ሓዊ ጅራ ተቅጭን እዩ ኣንበሳጅር ወዲ ሃፀይ ገረ ማርያም ሃፀይ ገረ ማርያም ወዲ ሃፀይ ጠጠው ሃፀይ ጠጠው ወዲ ሃፀይ ትባረክ ሃፀይ ይትባረክ ሃፀይ ትባረክ ወዲ ላሊበላ ላሊበላ ወዲ ቀዳማይ ሃፀይ ገረ ማርያም ሃፀይ ገረ ማርያም ወዲ ጃን ስዩም ሓዊ ግርማ ስዩም ጃን ስዩም ወዲ ጠጠው ደም ጠጠው ደም ወዲ ማራ ገረ ማርያም ወዲ ሃፀይ ወዲ ወዲ መራራ ገረ ማርያም ወዲ መራራ ተክሊ ሃይማኖት ወዲ መራራ ተክሊ ሃይማኖት መራራ ተክሊ ሃይማኖት።
1: እዚ እቲ ዝርዝር ወለዶ ዘይኮነ እቲ ዘገርም ነገር ንድሕሪት ተመሊስካ ወለዶታት ኣፅኒዕኻ ኣብ ኣእምሮ ክኽዘን ምኽኣሉን ከምኡውን ዓቕምን ብቕዓትን ኣእምሮን እዩ። ካብዚ ሓደ ነገር ጠቕሊሉ ንኸይጠፍእ ንዕኡ ዝኾኑን ዝተፈጥሩን ሰባት ከም ዘለዉ ምርዳእ ይከኣል። ኣብቲ ቀደም ግዜ ፍልያ እምኒ ከም መዕቀኒ ሓይሊ እዩ ዝውሰድ ነይሩ። ንብዙሓት ተሸግር እምኒ ክትፈልያ እንተኽኢልካ እቲ ዝሓየለ መንእሰይ ትኸውን። ክሳብ ካልኦት ከምቲ ናትካ ዘይገበሩ ድማ ናይቲ ከባቢ ሓያል ተባሂልካ ትሕፈር። እዚ ኣብ ብዙሕ ከባቢታት ዝረአን ከም መዘናግዒ ዝሕሰብ ዝነበረን ያታዊ ጸወታ እዩ። ሰብ ቀደመይ ናቶም ሰብ ቀደመይ ኣይታለም ብግዜ ከይሰለመ ንብር

እምኒ ሓይሊ ዓመት መጽ ኣብ ቀጽሪ ኤክስፖ ትቐርብ እያ። መንስያት ድማ ከም መፈተኒ ብቕዓቶም ሓይሎም ብሓፈሻ ሚዛኖም ዝፈልጡላ እያ። ብዘይካ እዚ ከም መዋዳድሪት እውን

0: ይርእዋዮም። ገለ ሰባት ካብ ምዕረብ ገለ ድማ ካብ ምዕራብ ከም ዝመጸት እዮም ዘዕልሉ። ኣቶ ዓንዲ ማርያም ከ እንታይ ተወሳኺ ሓበሬታ ክህልዎ ይኽእል?
1: ኣብ መጻጻእታ እምኒ ናይታ እምኒ ሓይሊ ትበሃል መናምፂዋ ሞራጉስ ማጫዳ ተኸላይ ማምፂኦማ ከብቶም ወሲዶምን ኣብ ኣኸይዶም ረኺቦምን ዘገል ድንበወልህላ ስበሃል ቆፅሊ ጉደ ፈላሲ

0: ኣዱ ኸኣላ ንሕና ኣብዚ ክነትርፋ ኢና ኢሎም ኣላ ኣይነትርፋ ኢና። እዚኣ ኣብ ማእኸል ክልቴና እያ ትኸውን። ኣብ ማእኸል መራጉዝን ዶብ ዘላታ ኣብ ናይ ተኸላን ናይ ማጫዳን ብመራጉዝ ድርኮ ዶብ ብማጫዳ ኣዱ ቆራይ ብተኸላ ኣረጊት ዚ መኽረም ገዛ ጥረ መኽረም በዚኣ ኣብታ መንጎኣ ንገሮማ እምኒ ሓይሊ ኢሎም ሰይሞማ ብሓይልና ኣምፂና እየን ኢሎም እንታይ ንበላ ንሰይማ ኢሎም እምኒ ሓይሊ ኢሎማ። ስለዚ ካብ ሊቃውንቲ ዝሰማእኽዎ በዓል መነጊሮምን ይበሃሉ። በዓል ኣባሓጎይ ኣበይ መርያም ማርያም ኣበይ በላይ ገደላ ክደብዕር እውን ይብሉ ነሮም ከምኡ ኢሎም ተዛሪቦምኒ ምስታ ተወሳኺ ናይ ባሓጎይ ብድሕሪኡ ካበይ ዳ ሰሚዕኹም መተበልክዎም ሰሙ እውን ካኒ ካብ ቀንደጅማ ዘር ኣብሮ ተኺታ ነጊሮምኒ ይብሉኒ ኣበይ በላይ ከዓ። ስለዚ እዚኣ እዛ እምኒ ሓይል ትበሃል ዘላ ጭቃ ዘይኮነ ሲ ናይ ሙሉእ ሰራይ ሓላፊ ዘገልድሞ ልህላሰ ነሮም
1: ኣብ መጻጻኣ ከምዚ ዝሰማዕናዮ ኮይኑ ሓንቲ ካብተን ብዙሓት ንሓይሊ መንእሰያት ዝፍትና ኣእማን እዛ ብእምኒ ሓይሊ ትፍለጥ ኣብ ንኡ ዞባ እምኒ ሓይሊ ትርከብ እቲ ቦታ እውን ብስማ ዝተጸውዐ እምኒ እያ። ቀዳሞት ወለዶታት ንማሕበረ መነባብሮኦም ዘገልግል ሕግታትን ኣገባባትን ንኸውፅኡን ክሰርዑን ነዊሕ ግዜ ዝርርብ ብምክያድ ዓሚቝ ልዝብ ብምግባር ብምምኽኻርን ምምየያጥን እዮም ዝሕግጉ ነይሮም። ውፅኢት ናይዚ ድማ ማሕበረ መነባብሮኦም ዝተሰርዐን ጥዑምን ይኸውን። ኣብቲ ግዜ ተራ ኣዴታት እውን ዓብዪ ከም ዝነበረ ይዝዝንቶም።
0: ኣበ ቅንሓየላ ሕጊ ክሕግጉ ከለዉ እንታይ ገበርኩም? ኣበይ ነርቲ ዓዲ ሕጊ ክሕግግዎ ከለዉ ኣብ ዓዲ ኣጓ ኣማይ ጊፍ ዝበሃል እዮም ሓጊጎም። ኣብ ሽዱሽተ ቦታ ሓጊጎም ምጉጣም ሲኢኖም ኣብኣ ግን ገጢም ኣሎም። እቶም ሰብኣይ ኣተ ተስፋፅን ዝበሃሉ በዓል ዓዲ ቅንሓየላ እዮም ነሮም ለባም ሰበይቶም ከዓ ሓያል ለባም ነረን ይብልዎን። ስለዚ የመኽሮኦም እቲ መካዮ ቶም ፀልካ ይብልዎ ሰበይቲ እያ ትሕግዘና እምበር ሳ ትምፃ ኢሎማ ሕጂ እንታይ ኢሎም ይብልዎ ንሰበይቲ እንተዳ ወቂዋ ኣብ ገዛእሲ ሱሳ ይክሓሳ ኢሎም ሽዑ ከዓኒ ሱሳ ከ ፍርቂ ጋር ናይ ሰብ ይነሩ 120 ቅርሺ ባጢራ ጋር ነሩ ካበይ ከምፆ ክንቀል ወይ ክትብል እያ ውኢላኢላ 160 ከስ እዙይ ሓዳር ክፈርስ እዩ ኣይከውን ኢላቶ እንታዳ ኹን ምናልባሽ ንሱ ፍርቂ ሕልቂ ኣኽላ እዩ። ሰብኣይቱ እንተዳ ወቂዑ ንሳ ንውሻጠ ትደን ንሱ ከዓኒ ንውሻጠ ከያቱ ውሻጠ ኣትዩ እንተወቂዋ ግን ሕልቂ ተኣኽሎ እያ 18 ቅርሺ ኢሎም ሓጊጎም።
1: እዚያታ ውዕላል ደቂ ኣንስትዮ ካብ ጥንቲ ኣብ ውሽጢ ሕብረተሰብ ዓብዪ ተራ ተሰማዕነት ኣበርክቶ ብሓፈሻ ሓሳባትን ይስማዕን ኣብ ግብሪ ይሰርሕን ከም ዝነበረ ትርዳእ። ማዕርነት ዝብል ቃል እውን ካብ ቀደም ከም ዝነበረ ተስተውዕል።
0: እተን ሰታት ተስዋፅን እተን ሰበይቲ ወይ ድሕሪኡ ኩላቶም ዓዲ ሕጊ ሓቀን ኢሎም በቃ ኣቕመሙለን በላሕቲ ክንደይ በላሕቲ ዝነበረ የን ዝሕግጋ ወ ኣርበረቡ ንሰነቂመናሉ ብልዎ ንሓለዊ ምራኽ ሓንቲ ተኣኽሎ እያ ኢሎም ነሮም እዋ ነውሪ ረቡዕን ዓርብን ንዑኡ ትኹኖ ናይ ተሓላዊ እተን ሓሙሽተ መዓልቲ ንበዓል ጥራይ እተን ክልተ መዓልቲ ከዓኒ ንዕኡ ኣብ ሰሙን ሓንቲ ኢልኩም ክትብዎ ዓርቦ ረቡዕ ተባሂሉ በዙይ ከዓ ንሰርዓ ጊጎ ንብሃል أما خيرنا.

مريكم يكون صوم من بيت الجامع يا مرتع معي مرحبكم.

ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ ክትከውን ክቡራት ተዓዘብትና ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ኣብ ሰሙን እዚ ዝተካየዱ ፍጻመታትን እንታይ መስሉ ሒዝሃልና ቀሪባ ኣላ ምሉእ ትሕዝቱ ናፍታ መደብ ከስግረኩም እየ ተኸታተሉ።

ዝነኣሰ ፕሮፌሰር ናታን ቶማስ ወዲ 10 ዓመት ከሎ እዩ ናብ ኮሌጅ ኣትዩ ኣብ መበል 18 ዓመቱ ድማ እቲ ኣብ ዓለም ብዕድመ ዝነኣሰ ፕሮፌሰር ማለት መምህር ናይ ኮሌጅ ክኸውን በቒዑ። ትካል መዝገብ ክብረ ወሰን ጊነስ እዚ ሕጂ ወዲ 21 ዓመት ኮይኑ ዘሎ ቶማስ ኣብ ናሓሲ 223 ኣብ ፍሎሪዳ ሚያሚ ኮሌጅ ወዲ 18 ዓመትን 346 መዓልትን ከሎ ክምህር ምጅማሩ ኣረጋጊጹ። ቶማስ ነቲ ብኮሊን ማክላውሪን ዝተባህለ ፕሮፌሰር ክኸውን ከሎ ወዲ 19 ዓመት ዝነበረ እሞ ን306 ዓመታት ተታሒዙ ዝጸንሐ መዝገቢ ክሰብር ክኢሉ። ቶማስ ወዲ 18 ዓመት ምስ ኮነ እዩ ብኤሌክትሪካዊ ምህንድስና ካልኣይ ዲግሪ ረኺቡ። ቶማስ ሕጂ እውን ምህሮ ይኣኽለኒ ከይበለዩ ኣብ ዩኒቨርስቲ ሚያሚ ቤት ትምህርቲ ሕጊ ናይ ዶክተር ማዕረግ ንምርካብ ትምህርቱ ዝከታተል ዘሎ። ኣብ 228 ክምረቕ ትፅቢ ዝግበረሉ ቶማስ ኣብ ኢንተርነት ብናይ ርሑቕ እውን ይምህር እዩ።

ኣብ ዓባይ ብሪጣንያ ዝመደበሩ ጀማረ ናይ ቴክኖሎጂ ኩባንያ ኣብ ዓለም ናይ መጀመርታ ቃን ዝኣልቦ ናይ ውቃጦ ስርዓት ኣተኣታት እዩ። ኩባንያ ሲፈር ኤክስ ነዚ ክገብር ዝኽኣለ ኣብ ማይክሮስኮፒክ ማለት ብዓይኒ ዘይረኣዩ መራፍእ ዝተመርኮሰ ቴክኖሎጂ ከማዕበል ስለ ዝኽኣለ እዩ። እታ ትውቅጥ መሳርሒት ብዙሕ ንቆርበት ትትንክፍ ብዘይ ምዃና እዩ ድማ ዳርጋ ቃንዛ ዘይብሉ ምዃኑ ዝጥቀስ። ኣካይዲ ስራሕ ሲፈር ኤክስ ፈርዲናንድ ኮል ፍርሒ ናይ መርፍእን ምርኣይ ደምን ስለ ዘለዎ እዩ ነቲ ንዘመናት ክቕፅል ዝፀንሐ መስርሕ ውቃጦ ንምቕያር ነቲ ኩባንያ መስሪትዎ። ኮል ኣብቲ ድሮ ንዝተወሰነ እዋን ኣብ ምምልኻዕ ኣካላት ክውዕል ዝፀንሐ ደቀቕቲ መራፍእ ናይ ምጥቃም ቴክኖሎጂ ብምትኳር እዩ ነዚ ቃንዛ የብሉን ዝብሎ መስርሕ ውቃጦ ምስ ዓለም ንምልላይ ዝሰርሕ ዘሎ። እቲ ውቃጦ መጀመርታ ኣብ ቆርበት ሃሳስ ጥራይ ዝረአ፣ እቲ ቀለም ኣብ ቆርበት ጎሊሕ ዝረአ ኣብ ውሽጢ 24 ክሳብ 48 ሰዓታት ዘሎ ግዜ ምዃኑ ይሕበር።

0: What if you could travel the whole world with just one shirt? Well, turns out you can. And we made it possible. Introducing the Herc shirt, the world's first smell-free shirt.
1: ኣሜሪካዊ ኩባንያ ክዳውንቲ ሄርክሌን ኣብዚ ቀረባ እዋን ንልዕሊ 30 መዓልታት ለቢስካዮ ካብ ሽታ ነፃ ኮይኑ ክፀንሕ ዝኽእል ማልያ ሰሪሑ ተባሂሉ። እቲ ኩባንያ ብፍላይ ኣብ ሓጋይ ፀሓያ ብትብርታዓሉ ግዜ ከገልግል ይኽእል እዩ ዝበሎ ማልያታት ኣብ ምፍራይ ተፀሚዱ እዩ ዝርከብ። እቲ ኩባንያ ከም ዝብሎ ዘሎ ተኾይኑ እቲ ማልያ ክሳብ ወርሒ ምሕፃብ ዘየድልዮ ምዃኑ እዩ።
0: The Herc shirt is designed to keep going for days, even weeks, so smell is never a problem. Pack one shirt and go. No backup shirts, no check bag. So if you are a traveler, a minimalist, or just someone who wants to live a lighter and freer life, upgrade your shirt to the Herc shirt today.
1: እቲ ማልያ ንነዊሕ ግዜ ካብ ዝኾነ ሽታ ነፃ ክኸውን ዝገብሮ ድማ እቲ ኩባንያ ክዳውንቲ 7 ፍሉያት ቀመማት ስለ ዝተጠቕመ እዩ። ነሓስ፣ ብሩር፣ ዚንክ፣ ወርቂ፣ ሓሙኽሽቲ እሳተ ጎመራን ክልተ ምስጢራዊ ቀመማትን ኣብቲ ጨርቂ ይርከቡ። ንኣብነት ንሓስ ንጨና ዝፈጥሩ ባክቴርያ ክዓግዝ እንከሎ ዚንክ ድማ ብንጡፍ ርሃፅን ዝፍጠር ውህደታት ሳልፈር ንኸይህሉ ይሕግዝ። ሓሙኽሽቲ እሳተ ጎመራ ርስሓትን ግዳማዊ ጨናን ብምምጻይ ከም ስፍነግ የገልግል። ዋጋ እቲ ማልያ $79 ከም ዝበጽሕ እዩ እቲ ኩባንያ ሓቢሩ።

መስኮት ናይ ምጽራይ ዋንጫ ዓለም ጀሚሩ። ዓመት መጽእ ኣብዛሒዝናያ ዘሎና ወርሒ ካብ መላእ ዓለም ዝመፁ ኣፅረይቲ መስኮት ንዋንጫ ሻምፒዮን ፅሬት መስኮት ንምውድዳር ኣብ ዓባይ ብሪጣንያ ለንደን ይተኣኻኸቡ። መስኮት ምፅራይ ክትሰርሖ ቀሊል ግን ከኣ ክትመልኮ ኣፀጋሚ ዝኾነ ዓይነት ስራሕ ከም ዝኾነ እዮም ወደብቲ ናይቲ መደብ ዝዛረቡ። ብርግፅ ዋላ እኳ ዲግሪ ዘድልዮ ኣይኹን፣ ኣንጻርቶም ኣብ ዓለምና ብሉፃት ፕሮፌሽናላት ኣፅረይቲ መስኮት ክትወዳደር ተሓስብቲ ኾንካ ግን ዕቱብ ስልጠና ከም ዘድልዮም ዝመኽሩ። ወዲ 71 ዓመት ቴሪ ብሮውስ ንጋዜጣ ዘ ኢንዲፐንደንት ኣብ ዝሃቦ መግለጺ እዚ ኣነ ዝገብሮ ዘለኹ ፍርቂ ዕድመይ ዝኾኑ ሰባት ክገብርዎ ኣይክእሉን እዮም ክብል ተዛሪቡ። ብሮውስ ክሳብ ሕጂ ኣብ ዋንጫ ዓለም ምፅራይ መስኮት ዝሳተፍ ዘሎ ኮይኑ ከም ኡሳይን ቦልት ናይ ፅሬት መስኮት ድማ እዩ ዝቕፀር። ኣብ 2009 3 ዓበይቲ መሳኽቲ ኣብ ውሽጢ 9.14 ካልእ ጥራይ ብዘይገለ መንቅብ ከፅር ብምቕኣሉ ኣብ መዝገብ ክብረ ወሰን ጊነስ ሰፊሩ እዩ። እቲ ውድድር ብሰለስተ ደያኑ ይዳነ። ኣብተን ሰለስተ መስኮት ዝኾነ መስመር ከይተወልወለ ተሪፉ ከይህሉ ብጥንቃቐ የረጋግፁ። ዝውሃቦም ገደብ ግዜ ድማ ኣሎ። ኣብዚ ውድድር ፍጥነት ኣዝዩ ኣገዳሲ ኮይኑ ንኽትዕወት ቀንዲ ኣብ ግምት ዝኣቱ ግን ፅሬት እዩ። ተዓዋቲ ዋንጫ ምፅራይ መስኮት ዓለም 1000 ፓውንድ ወይ ድማ $1,350 ገንዘባዊ ሽልማት ይረክብ።

ሚስ ዩኒቨርስ ወይዘሪት ዓለም ካብ ዝተፈላለያ ሃገራት ዝመፃ ፅቡቃት ወይዘራዘር ዝወዳደራሉ እዩ ኪንዮት ዘለወነ ፅባቃ ድማ ፅባቃ ናይ ኣእምሮአን እውን ዝፍትሽ እዩ ወይዘሪት ዓለም ወይ ሚስ ዩኒቨርስ ክበሃል እንከሎ ኣብ ሃገራት ዘሎ ምሕዝነት ብፍላይ ንደቂ ኣንስትዮ ዝያዳ ዘበራትዕን ኣብ መንጎ ህዝብታት ድማ ሰላምን ሓድነትን ምፍጣር ዝብል እዩ ኣብዚ ውድድር እዚ ተወዳደር ዘላ እንኮ ኤርትራዊ ድማ ስኒት ሃብታብ እያ ስኒት ሃብታብ ኣብ 224 ተወዳዲራ ነራ ሕጂ ድማ ዳግማይ ናብ ቪየትናም ኣብ ዝካየድ ወይዘሪት ዓለም ንምውድዳር ወይ ንምስታፍ ትኸይዳላ ስለዚ ንስኒት ሃብታብ ድማ ዓወት እናተመነና ናብ ስዒቡ ዝቐርብ ትሕዝቶ መደብና ክነስግረኩም ኢና ተኸታተሉ

0: Eritrea will make its debut.
1: Eritrea Miss, Universe Pagan in Mexico.
0: Presented by Virginia-based neuroscientist Sinit Tawalda-Madin.
1: Attention to Eritrean culture and the brilliance of its women.
2: I am Sinit Haptab Tawalda-Madin, and I come from the beautiful country of Eritrea.
3: እዚ ምስሊ እዚ ነቲ ኣብ መንጎ ውሽጣዊ ሕልናን ደጋዊ ተግባርን ዘሎ ፍጹም ትእሳር ዘንጸባርቕ እዩ። እዚ ካብ ስነ ፍልጠታዊ ንቕሓትን ካብ ሕብረተሰባዊ ክብርታትን ዝምንጩ ውሽጣዊ ጽባቐ ነቲ ኣብ መድረኽ ዝርአ ደጋዊ ግርማን ውቃበን ሓቀኛ ትርጉም ይህቦ። ኣብቲ ኣብ መድረኽ ዝርአ ምስሊ ንወለዲ ምእዙዝ ምዃን ድኹማት ምሕጋዝን ንኣጋይሽ ምቕባልን ዝሰረቱ ኤርትራዊ ባህሊ ኣለባብሳ ስነ ምግባር ብዝግባእ ተንጸባሪቑ ይርአ። መንነታ ኣብቲ ንማሕበረሰባዊ ድንጋፀን ባህላዊ ሓበንን ቀዳምነት ዝህብ ጥሙር ስድራ ቤታዊ ከባቢኡ ታኒፁ። ውሽጣዊ ጽባቐኣ ካብቲ ንስድራ ቤታ ዘለዋ ዓሚቕ ፍቕርን ተወፋይነትን ዝነቅል ኮይኑ ኣብ መዓልታዊ ህይወታ ብግብሪ ይርአ። ቁመናኣ ኣብ ኣህጉራዊ መድረኻት ሞዴሊንግ ፍሉይ ኣቓልቦ ዘውህባ ተፈጥሮዊ ትዕድልታ እዩ። ንተፈጥራዊ ደጋዊ ጽባቐ ምስቲ ካብ ነዊሕ ናይ ትምህርትን ቃልሲ ምንባርን ዝመንጨወ ውሽጣዊ ጽባቐ ተዋህዶ። ኣብ መድረኽ ዝስጉማ ኣጋራ ናይ ትሕትናን ክብረትን ኣብ ማሕበረሰብና ዘሎ ናይ ምስጋናን ኣኽብሮትን ባህሊ የዘኻኽር። ደጋዊ ጽባቐኣ ንዓይነቲ ዝማርኽ ጥራይ ዘይኮነ ነቲ ኣብ ውሽጣ ዘሎ ናይ ኒውሮሳይንቲስት ፍልጠትን ኣብ ደቂ ሰብ ዘለዎ ዓሚቕ ርድኢትን ዘንጸባርቕ ናይ ኣእምሮ ጽባቐ መግለጺ እዩ። ኣብ መንጎ ፍልጠትን ግብርን ኣብ መንጎ ውልቃዊ ሕልምን ሓላፍነትን ዘለዉ ህደት ዝፈጠረትን ዝተፈጥረትን ስኒት ሃብታኣብ

0: ስኒት ሃብታብ ካብ ወላዲኣ ሃብታብ ተወልደ መድህንን ካብ ወላዲታ ኣድያመ ዮሃንስን ካብ ሓሙሽተ ውልዳት ዘለዋ ስድራ ቤት መበል ሳልሰይቲ ውላዶን ኮይናያ ብ1999 ኣብ ኣስመራ ተወሊዳ ናይ ንእስነትን ትምህርትን ግዜኣ ኣብ ኣስመራ ድሕር ምክብታል ኣብ 2018 ናብ ስደት ኣምሪሓም
1: ቨርጂኒያ እየ ዝቕመጥ ኣብ ዩናይትድ ስቴትስ ኣብኡ ከዓ ምስኣተኹ ድሕሪ ቅሩብ ግዜ ኮቪድ ጀሚሩ እንግሊሽ ይዛረብ ነይረ እየ ግን ኣይገስ ቋንቋ

0: ቋንቋ ምኽኣል ጥራይ ኣይኮነ ቲ ካልቸር እውን ምርዳእ ኣለካ። ከምቲ ናትና ባህሊ ባህሊ ከዓ የብሎምን ኣይገስ ከምዚ ሰላም ምበሃል ክትሓልፍ ከለካ ሰላም ትበሃሃሎ። ካብ ከባቢ ካብ ስተት ንስተት ትፈላለዩ፣ ግን ኣብቲ ዝነበርክዎ ከባቢ ከምኡ ይነበረን ኩሉ ኩሉ ወላ እቲ እንግሊሽ ከምዚ ዝበልኩካት ቋንቋ እንዳተረዳእካ ከሎ ጆክ ዝገብርዎ ንኣብነት ሜቢ ኣይርዳእካ ንኾን ብትሕትኡ ካልእ ትርጉም ኣለዎ ስኻ ዘይትፈልጦ በዚ ከምዚ ከምዚ ነገራት ቁሩብ ከምዚ ካልቸር ሾክ ኣጋጢሙኒ ምስቲ ሰብሲ ኣብዚ ብጣዕሚ ሕውስቲ ዝነበርኩ ኣብኡ ምስ ከድኩ ቁሩብ ሪዘርቭድ ኮይነ ከምዚ ንሕወሲ ቅልጥፍ ኢለ ኣይኮንኩም ግዜ ይወስድ ይርኢ የስተውዕል ድሓር ቀሲ ኢለ ሜቢ እንታይ ሽሙ ይገብር ከምዚ ዝበልኩካ ኮቪድ ግዜ ከዓ ስለ ዝነበረ ብጀካ እቲ ባህሊ ባህሊ ናይቲ ሃገር ብልዕሊ ዩ ከዓ እቲ እንታይ ሽሙ ከዓ ነይሩ ኣብ ገዛካ መዕፃዊ ከዓ ነይሩ ትምህርቲ ኦንላይን እየ ተማሂረ ሰብት ኮምፕሊት ሾክ ኣብዚ ዘሎ ቤተሰበይ ብዙሕ ናፊቐ እቲ መጀመርያ ከምኡ ይመስል ነይሩ ኤኒዌይስ ድሕሪኡ ግን ከም ዝበልኩካ ምውፃእካ ኣብኡ ምብፃሕካ ዘይተረፈ ዕላማ ዘለዎ ክኸውን ምእንቲ ኩነታት ሓፍተ ይርአ ንዕኡ ኣይገስ ኣዋለድ ዩዥዋሊ ከምኡ ኢና ትርጉም ሂወት ነቲ ኣብ ገዛና ዘለዎ ሽግር ንምፍታሕ ኢና ንጓየ ሶ ኣብቲ ዝበልኩካ ናይ ትምህርተይ ይኹን ናይ ስርሐይ ይኹን ኣብ ከምኡ ገብር ከምኡ ጀሚሩ እቲ ጉዕዞ ኣብቲ ስደት ተወሳኺ ስራሕ ሰርሕ ነይረት ድሓን ምስ ኮነት ኮቪድ ኣብዚ ዓዲ ምምህርና ወይ ትዊተሪንግ ብዙሕ ይገብር ነይረ ካብዚ ዝከረኒ ኣብኡ ምስኣተኹ ከዓ ኣብ ጥቓ ገዛይ ዝኾነ ትምህርቲ ቤት ነይራ ስለቲ ኤክስፔሪንስ ዝፀንሓኒ ኣፕላይ ገይረ ከዓ ጀሚረ ንግዜኡ መፃኒሒት እያ ክትከውን ነርዋት እያ እታ ስራሕ ግን ኣብኡ ምስኣተኹ ከም ዝበልኩካ እቲ ሞንቴሶሪ ካሪኪለም ፔዳጎጂ ዝበሃል ተፋሊጠ እቲ ዲዛይን ናይቲ ማቴርያል መፃወቲ ድመስል ነዞም ከም ሓፍተይ ዳኣመሰሉ ህፃናትን ካልኦትን ደስ ኢልዎም ዝመሃርሉ ካሪኪለም ስለ ዝነበረ ከዓ ብጣዕሚ መሲጡኒ ካብኡ ሒዘ ምስ ሓፍተይ ክሰርሓሉ ክፍትነሉ ጀሚረ ፅቡቅ ግብረ መልሲ ስለ ዝረእኹ ከዓ እቲ ትምህርታ ከይዳ ትመሃሮ ደላ ሲ ስለምንታይ ከምቲ ኣብዚ ማቴርያል ትጥቀመሉ ደላ ደይሕግዛ ኣብዚ ማቴርያል ስታይ ስለ ዘሎ እያ ደስ ኢልዋ ትመሃር ደላ ዝብል ሕቶ ሓንጎልና ነገራት ከመይ ይቕበሎ ከመይ ይርድኦ ኣብ ከባቢኦም እንታይ ተጌርካሎሚ ደስ ኢልዎም ድመሃሩ እንታይ ከ ክንኣልየሎም ኣለና ኢሎም ወር ንምርዳእ ኣብቲ ትምህርቲ ሰኣተኹ ማለት እዩ።
1: ካብ ንእስነታ ጀሚራ ህይወትና ዓ ናይ ሓላፍነትን ተወፋይነትን መንገዲ እያ ኣርያታ ስኒት ብሰንኪ ሕማም መንሽሮ ኣዲኣ ሲኢናያ ናይ እምራእውን ምዕባላእውን ድሩትነት ሒዛ ዝተወልደት ንእሽቶ ሓብታ እውን ኣላታ። እዚ ተደራራቢ ክብደት ነዚ ሕጂ ወኒናቶ እትርከብ ሰብኣውነት ቅርፂያ ትሒዝዎ። እዚ ናይ ሓብታ ኩነታት ነብሲ ወከፍ ወዲ ሰብ ኣቕሙ ብዘየገድስ ናይ ገዛ ርእሱ ክብርን ብቕዓትን ከም ዘለዎ ክምዕብል እውን ዕድል ከም ዝግብኦ ኣረጋጊፀላ እዩ። እዚ ርድኢት እዚ ንተሓላለኽቲ መስርሕ ዕቤት ናይ ወዲ ሰብ ንምርዳእን ከም ሓብታ ንዝኣመሰሉ ውልቀ ሰባት ጭቡጥ ፍታሕ ንምርካብን ዘለዋ ባህጊ ተደሪኻ ተሪርን በዳህን ናይ ትምህርቲ መንገዲ ተኸቲላ ናብ ሕቡራት መንግስታት ኣሜሪካ ብምግዓዝ ኣብቲ ዝለዓለ ፃዕሪ ዝሓትት ናይ ስነ ፍልጠት ዓውዲ ብዓውዲ ኒሮ ሳይንስ ናይ ባችለር ኦፍ ሳይንስ ዲግሪ ረኺባም። እቲ ዓብ ሕልማ ከም ኒሮ ሳይንቲስት ኮይና ብደቂቕ ምስጢራት ሓንጎል ወዲ ሰብ ምምርማር ነበረ። እዚ ምርጫ እዚ ንእሽቶ ሓፍታ ሚልካ ካብ ንእስነተ ጀሚራ ምስ ዝተፈላለዩ ናይ ባህርን ናይ ስምዒትን ብድሆታት ትቃለስ ስለ ዝነበረት ነቲ ኩነታት ብሳይንሳዊ መንገዲ ንምርዳእን ንምፍዋስን ዝነቐለ ዓሚቕ ናይ ፍቕሪ ዝራኸዩ ነይሩ። ነቶም ናይ እምራዊ ምዕባለ ብድሆታት ዘለዎም እውን ብዝበለፀ ንምግልጋል ነቲ ስነ ህይወታዊ ምስጢራት ናይ እምሮ ክትፈትሖ ስለ እትደሊ እዩ።
0: ኒሮሳይንስ ማለት ከዓ ኒሮሳይንስን ሳይኮሎጂን ብዙሕ ይመሳሰል እዩ። ምክንያቱ ከመይ ኢልካስ ነቲ ከባቢካ ሪኣክት ትገብር ኣለካ ወይ ኣብ ከባቢካ እንታይ ዘሎ ነገራት እዩ ዝፀልወካ ዘሎ ስለ ዝትንክፉ ጥራይ ፍልልዮም እቲ ሳይኮሎጂ ወይ ሳይካትሪ ብግዙፍ ነገር እዩ ዘረዳእካ እዚ እንተጋጢሙ ኣዘ ሪዛልት እዚ ትኸውን። ኒሮሳይንስ ግን ኦነ ዲፐር ሌቨል እቲ ነርቭስ ናትካ እንታይ ይመስል ኢንፎርሜሽን ክሓልፍ ከለኹ መሓላለፍ ኣብ ርእስኻ እንታይ መስል ትምትሕልላፍ እንታይ ዝመስል ፕሮሰስ እዩ ኣብ ሜሞሪኻ ነገራት ሞር ክፀንሕ ዝገብሮ ዊች እዚኦም ነገራት እዮም ናተይ ሞር ፎክስ ነይሮም ክትመሃር ኮላስ ክትመሃር ጥራይ ደይኮነስ ተማሃረቶ ክፀንሓላ ኣብ ርእሳ ኤኒዌይስ ዲፕ ባዮሎጂካል ትምህርቲ ኣለዎ ኒውሮሳይንስ ብከምዚ ቁሩብ ካብ ሳይኮሎጂ ይፍለ ሶ

0: ስኒት ኣብ ከምዚ ዝበለ ህይወት እናሃለወት ሓደ ዓብ ሃገራዊ ናይ ውድድር ቁንጅና ክካየድ ምዃኑ ዝሰምዑ ፈለጥታ ነቲ ተፈጥሮዊ ደጋዊ ጽባቐኣን ቁመናኣን ርእዮም ኣብቲ ውድድር ክትሳተፍ ደፋፍእዋ። መጀመርያ እቲ ሓሳብ ምስቲ ናይ ሳይንስ ሕልማን ምስ ናይ ትሕትና ዝመልኦ ባህላዊ ኣተሓሳስባኣን ዝጋጨ ኮይኑ ተሰምዓም። ይኹን እምበር እቲ ውድድር ንባህላዊ ክብርታት ሃገርን ንናይ ደቂ ኣንስትዮ ውሽጣዊ ብስለትን ዓቕምን ዝህቡ ዓብ ቦታ ምስ ተረድአት እቲ ዝረኸበቶ መድረኽ ነቲ ብዛዕባ ኣእምራዊ ጥዕናን ኒውሮሳይንስን ዘለዎ ሓሳብ ንምግላጽ ክትጥቀመሉ ከም እትኽእል ኣመነት።
1: ንእሽተይ ቁመት ስለ ዝነበረኒ ሓደሓደ ሰብ ሞዴል ትገብር ዲኺ ይብለካ እዩ ኣብዚ ዓዲ ከለኹ ነይሩ ዝተወሰነ ግዜ ተሓን ዝኾነ ክዳን ክዳን ከለኹ ፎቶስ መራይ ኸይድ ነይረ ኣብኡ ንኣሕዋተይ ዝፈልጥዎም ኣብኡ ዝሰርሑ ሰባት ስለ ዝነበሩ ስእለ ተሳኢለ ይኸይድ ክሕትሞ ማለት ዘይኮነ ግን ኣዝ ኮላቦሬሽን ክሕቱ ስለዚ ቁርብ ጀሚረ ነይረ። ከምዚ ፍሉይ ሞድሊንግ ክኣቱ ግን ኣይ ዶንት ኖ ላት ስቴጅ ዎክ ምግባር ኣደይ እውን ብዙሕ ክፍታታት ነይርዋ ኣብኡ ምስከድካ ዝረኽበካ ሰብ ብምንታይ ዓይነት ጥምተካ ከመይ ትሪት ገብረካ ብዙሕ ኣይተቐበለቶ ነይራ። ንሳ ወለድኻቶም ዝፈትዉኻ ሰባት ዘይተቕበልዎ ክትገብር ከለካ ሓንሳብ ከዓ ሙሉእ ቅሳነት የብልካ ንተሓጒስካ ደስ ኢልካ ይኮንካ ንትገብሮ ቁርብ ስክፍታታት ኣለካ። ሶ ኣይ ኣብኡ ጥራይ ደይኮነት ኣብ ስእሊ ጥራይ ይገብር ነይረ። ብድሕሪኡ ናብ ዩናይትድ ስቴትስ ምስከድኩ ሰብ ከም ብሓድሽ ከምኡ ይብለኒ ነይሩ ሕጂ ከዓ ሞር ኦፖርቹኒቲ ለኪ ስራሕኪ ትምህርቲ እንዳተምሃርኪ ተወሳኺ ዕድል ክኾነኪ ይኽእል እዩ ስለ ዝበሉኒ ከምኡ ስእሊ ይገብር ነይረ። ደስታይም ድፋለጦ ሰብ ስለ ዘይነበረኒ ዝፈልጦ ሰብ ባዕለይ ሜቢ ሰኣላይ እንዳኸፈልኩ ክዳን ገዚአ ዩቱብ ኩሕሊ ንእሽተይ ተማሂረ ክሳብ ሕጂ ኩሕሊ ይኽእሎ ነ ፅቡቅ ገይረ ባይተወይ እንታይ ዝበሃል ይገብር ነይረ ማለት እዩ ድሓር ካብኡ ተበጊሰ ወላ እኳ ኣብቲ ፋሽን ዊክ ነገር ክሳትፍ ተደለኹ ኣገነቲ ከምቲ ናትና ባህሊ ከምቲ ናትና ሃይማኖት ዘዕበየና መንገዲ ወላ ኣብቲ ባክ ስቴጅ ክትቀይር ክዳንካ ብዙሕ ነገራት ስለ ዘጋጥመየኒ ወይ ብዙሕ ቅሳነት ኣይተሰማዓነ ሶ ኣይቀፀልክዎን ኣብኡ ግን ኣብኡ ዝረኸብክዎ ሰብ ሚስ ኣፍሪካ ዩኤስኤ ዝበሃል ውድድር ኣሎ ሞ ክትሳተፍ ዶ ይብለኒ ሕጂ ፓጀንትሪ ፍልይ ዘብሎ ሓደ ሃገርካ ወኪልካ ኢኻ ትኸይድ ዳሓረይ ካልኣይ ነገር ካብ ንእሽተያት ሒዛ ንእሽተ ኣብ ቲቪ ዝረእኽዎ ዝዝከረኒ ቢኪኒ ገይረን መሓንበስሲ ዎክ ዝገብራሉ ብስቴጅ ነራ ኣነ ከምዚ ተገይረ ገዛይ እንታይ ክብሉ እዮም ዓይነቱ ሓሳብ ስለ ዝነበረ ከምኡ ስለ ዘለዎ ኣይ ዶንት ቲንክ ንዓይ ዝኸውን እዚ ዕድል ይብሎ ነቲ ሰብ እሱ ከዓ ኖ እዚኣ ሚስ ኣፍሪካ ዩኤስኤሲ ብጣዕሚ ነቲ ኤና ዋልድ ንምትብባዕ ኢላ ዝገበረቶ ኦርጋናይዜሽን ስለ ዝኾነ ናይ ከምኡ ናይ መሕንበስ ሴግመንት እውን የብሉን ይብለኒ ሶ ሓራኢለ ይሳተፍ ኦረዲ ኣብ ፋሽን ዘለዎ ኣረኣእያ ናይ ኮሚኒቲና ቁርብ ፅቡቅ ስለ ዘይኮነ ኦፍኮርስ ኩሉ ሳፖርት ኣይነበረኒን ክጅምር ከለኹ ብድሕሪኡ ወን ኣይ ድድ ሊት ቁሩብ ኢንተርቪዋት ምስ ገበርኩ ግን እቲ ህዝቢ ንውድድር ቁንጅና ጥራይለ ዘይኮነስ ወይ ከምቲ ኩሉ ግዜ ናይ ፋሽን ስታንዳርድ ንኸዶ ፋሽን ሾ ንገብሮ ዘይኮነስ ባህልካ ተፋልጠሉ ሃገርካ ተፋልጠሉ ኦፖርቹኒቲ ስለዝኾነ በቲ ትገብሮ ክዳን ትገብሮ ሳዕስዒት ትዛረቡ ዕላል ንኤርትራ ይፈልጥዋን እዮም በቲ ኣነ ዝገለፅኩ እዮም ዝፈልጥዋ ሕጂ እቲ ዕድል ካብ ሓደ ኤርትራዊ መፅኡ ነቲ ንዓድኻ ክትገልፃ ከለካ ዛት ወንደርፉል ኦፖርቹኒቲ።
0: ስኒት ናብ ውድድር ፅባቐ ክትኣቱን ከላ ንውልቃዊ ተፈላጥነት ዘይኮነ ንሰብኣዊ ዕላማታታ ዓለምለኻዊ መጉልሒ ድምፂ ንምርካብ እዩ። ኣብ ሚስ ኣፍሪቃ ዩኤስኤ ተሳቲፋ ምዕዋታ ድማ ብንቕሓታን ማሕበራዊ ፅልዋን ክትልለኽ ኢላም።
1: ፓጀንት ማዶ ክትከውን ከለካ ግን እስኻ ዩር ደ ማዶ ኦፍ ዮር ብራንድ ንስኻ ብራንድካ እንታይ እዩ ኣድቮኬሲካ እንታይ እዩ ናይ መን ኣምባሳደር ኢኻ ናተይ ሕጂ ናይ ዚኦም ህፃናት እዚኣቶም ንኮሚኒቲ ኣዌር ምግባር ክነውፅኦም ከም ዘለና ዕድላት ክንፈጥረሎም ከም ዘለና ብቕዓት ከም ዘለዎም ናቱ ብራንድ ኣድቨርታይዝ ዝገብር ዘለኹ ምስ ፐርሶናሊቲ ምስ ገዛይ ምስቲ ዘለኹዎ ዓውዲ ማች ዝገብር ከምኡ እንተኮይኑ ኣይ ፊል ላይክ ሞር ሪስፔክት እውን ዘለዎ ሪስፔክት ንዓኻ ከም ውልቀሰብ ሪስፔክት ንሃገርካ ንኮሚኒቲካ ሶ ፎር ደ ፈርስት ታይም

0: እቲ ኣይድኖ እንታይ ኤክስፔክት ክገብር ኣለኒ እንታይ ውፅኢቱ ናበይ ወስዱካ ግን ናይ ዕድል ጥራይ ዘይኮነ ናይ ኣምላኽ ነገር ባት ኣት ደ ሴም ታይም ህዝቢ እውን ዋዝ ቨሪ ሰፖርቲቭ ይዝከረኒ ኣብኡ እንዳተወዳደርኩ ከለኹ መወዳደርተ እዞም ኩሎም ሰባት ቤተሰብ ክዮም ይብላኒ ነይረን ቤተሰበይ ውሕዳት እዮም ካብኡ መብዛሕትኦም ግን ብሽም ኤርትራዊት ስለ ዝኾንኩ ባንዴሮኦም ሒዞም ክዳኖም ክዳን ሓበሻ ዙርያ ተኸዳዲነን ተናንስቲ ዝመፅሉ ኢቨንት ስለ ዝነበረ እሱ ንባዕሉ ነቲ ህዝቢ ብጣዕሚ መሳፂ ነይርዎ ኣነሲ ኣይ ዋንት ኖ ሞር ብዛዕባ ዓዲኺ ወይ ክፋለጥ ኣይደሊ ክርኢ ደሊ ዝብል ሰብ ብዙሕ ነይሩ ማለት እዩ ሶ ብጀካታ ኣነ ዝገበርክዎ ነገራት ኣብ ስቴጅ እንኮላይቲ ህዝቢ ዝገበሮ ሪኣክሽን ነቲ ሰብ ብጣዕሚ መሳጢ ገይርዎ ሃገርናስ መሳጢት ገይርዋ
1: ስኒት ዝጨበጠቶ ዓወታት ናብ ዝዓበየ መድረኽ መሳልል ኮነ ንዝበለፀ ውፅኢት ብዝለዓለ ደረጃ ክሰርሓሉ ጀሚራ ናብ ሚስ ዩኒቨርስ ክትኣቱ ብዙሕ ፃዕርታት ኣካይዳ ንኤርትራ ወኪላ ክትወዳደር እንተኮይና ግን ምስ ካልኦት ደቂ ዓዳ ውድድር ክትገብር ስለ ዝነበራ ኣብኡ እውን ተዓዊታ ኣብ ሚስ ዩኒቨርስ ተሳቲፋ ኣብኡ ድማ ብድምፂ ህዝቢ ኣብ ዝውሃብ ውድድር ንካልኦት ዜጋታት ብዘገረመ ደገፍ ህዝቢ ዝለዓለ ኢድ ብምሓስ ስማን ስም ሃገራና ፀዊዓም
0: ኣብኡ ክልተ ንእሽተይ ሳብ ካቴጎሪ ነገር ነይሩ ንኡስ ውድድር ዓይነት ኣብቲ ሚስ ዩኒቨርስ ተዓቢኡ ብዓብኡ ውድድር ኣሎ እታ ንእሽተይ ከዓኒ ነቲ ፕሮጀክትካ ዝውክል ኣነ ዝምካሓሉ ነገር ተለኒ እቲ ኣካይዳ ኣይኮነ ነቲ ቁንጅና ኩሉ ሰብ ፅቡቅ ሰብ ኣሎ ኣነ እንተኮይኑ ደርስ ብዙሓት ካልኦት ድረኣናዮምን ደይረኣናዮምን ሓንቲ ግን እታ መምፅየይ ምክንያት እውን ናብኡ ብጀካትና ሃገር ምፍላጥ እንኮላይ ነቲ ኣድቨኬሲ ፓርቲ ስለ ዝነበረ ንሳ ፀቂጠ ማለት እዩ ሰብ እውን ቮት ምግባር ነይርዎ ብጣዕሚ ብጣዕሚ በቃ እቲ ካፍታ ፅዒሮም ዘምፅዋ እንጀረኦም ቮት እንዳገበሩ በብዓቅሞም ካብ ንእሽቶ ክሳብ ብዙሕ ታይላንድ ኦር ሳምቲንግ ነራ ካልኤይቲ ምሳይ ዝወፀት ኣብቲ ቮቲንግ ብጣዕሚ ገሪምዎ ኤርትራ ንእሽቶ ሃገር እያ ውሑድ ጂዲፒ ኣለዋ ካበይ ከመይ ክንዲዚ እንታይ ዝበሃል ይገብሩ ኣለዉ ኢሎም ኣብ ጉግል ምግባር ኣብ ሪሰርች ምግባር ኤርትራ መን እያ ካበዮም መፂኦም ሰብሰባት ንምንታይ ከም ዝገብሩ ኣለዉ ሶ ዩዥዋሊ ሓደሓደ ግዜ ክትወዳደር ከለካ ኣይ ዶንት ኖ ፊፋ ሕጂ ሎሚ ዝነበረ ዓመት ተሪኢኹሞ ኬፕ ቨርዲ ፅቡቅ ኣውትስታንዲንግ ዝኾነ ፐርፎርማንስ ስለ ዝገበሩ ኬፕ ቨርዲ ኣብ ተፈላጥነት ኣብ ዓለም ሕጂ ኢትስ ዲፍረንት ብኩዕሶ ዓይነት ጥራይ ዘይኮነ ወላ ብቱሪዝም ሰብ ክኸይድ ደሊ ክሪኦ ደሊ ዋይ ዝ ከምዚ ዲስካቨር ዘይገበርናይ ዓዲ ይብል ማለት እዩ ሶ ነዚኦም ከማኒ ከም ፊፋ ኢልካ ሕሰብ ዝ ውድድር ቁንጅና እውን እቲ ሰብ ነቲ ሃገር ክፋለጥ ሞ ካብኡ ተበጊሱ ከዓስ እንታይ ዓይነት ኢምፕሬሽን ትገድፍ ነቲ ኦዲየንስ ማለት እዩ ሪሰርች ገይሮም ብዛዕባ ዓዲ ክፈልጡ ምድላዮም ይዝከረኒ ዝኾነ ናይ ትግርኛ ደርፊ ወሊዖም ንስዕስዑ ነይሮም ናይ ካልእ ካልቸር ከለዉ ጠቕላላ ናትና ናይ ባህልና ኣፍልጦ ዘይብሎም ዋዝ ቨሪ ወንደርፉል ኮይኑ ስምዓኒ ሰ ውፅኢት ካብ ተቐዳመይቲ ካብ ዝሃልኤቲ ውድድር ወላ እኳ ኣብቲ ዝዓበየ ስቴጅ ኣብቲ ዓበ ውድድር ተዘይተዓወትና ከም መጀመርያ ግዜ ዝተሳተፈት ሃገር በቲ ዘለና ሊሚትድ ሪሶርስስ ቶፕ 10 ናይ ሲልቨር ኣዋርድ ተዓወቲ ኮይና ፎር ደ ፕሮጀክት በቲ ሓደ ወገን ግን በቲ ሓደ ወገን ከዓ ነታ ሃገር ከዓ ከምዚ ዝበልኩካ እቲ ሰብ ኪሪየስ ኮይኑ ክፈልጥ ብዛዕባ ምድላዩ እዚአን ተንክልቲ ዓወታት ኮይነ ዝስማዓኒ ግን እዛ ሚስ ወርልድ ትበሃል ኣይ ቲንክ ምስ ፐርሶናሊቲየይ ሞር ማች ትገብር ኮይና ተሰሚዓትኒ እንደገና ሳያ ከኣታ መጀመርያ ውድድር ቁንጅና ዝነበረት ኣብ ዓለም ሙሉእ ኣብ ሚስ ዩኒቨርስ ክኸይድ ከለኹ ነይርዎ እዩ ቢኪኒ ከም ሚስ ኣፍሪካ ይነበረን ግን ከምዚ ሙስሊም ዝገብርኦ መሓንበሲ ቦርኪኒ ዝበሃል እሱ እየ ተኸዲነ ተወዳዲረ መሓንበሲ ዘይገብር ኮይነ ወይ ሙስሊም ኮይነ ዘይኮነ እቲ ባህሊ ናይ ሃገርና ክዕቀብ ኣደ ሴም ታይም ከዓ ኣብ ስቴጅ ተሪእኻኒ ወይ ሽመይ ተዘኪርካኒሲ እታ ከምዝተኸዲና ዝነበረት ወይ ከምዚ ቅርፃ ዘይኮነስ በቲ ዝገበርክዎን በቲ ዝቐረብክዎ ፕሮጀክት ክዝከር እየ ዝደሊ ሶ ቦርኪኒ ተኸዲነ ተወዳዲረ ማለት እዩ እዚኣ ግን የብላ ምክንያቱ ዘን ደቂ ኣንስትዮ መፅን ናይ ብሓቂ ኣድቮኬት ትገብራሉ ብራንድ እቲ ኣምባሳደር ዝኾናሉ ሃገር ይኹን ዋላ እቲ ፕሮጀክት ኣብኡ ኢና ፎከስ ክንገብር ንደሊ ይብሉ ሶ ናይ ተቐንቀሳቀስካ ወኬርካ ናይ ዝኽኣልካ ናይ ፅቡቅ ዝተኸደንካ ዘይኮነስ ናይ ትሕዝቶካ ዝርዩ ኦርጋናይዜሽን ስለ ዝኾኑ ናይ መጨረሻ ዕድል ክፍትና ኢለ ሓሲበ ሰው ኣገን ናይ መወዳእታ ግዜ ኣብዚኣ ተወዳዲረ እዚ ዕድል ንካልኦት ኤርትራውያን ኮላይ ዝሳተፋሉ መንገዲ ኤክስፕሎር ክንገብር መደባለ

0: ስኒት ነቲ ኣብ ባይታ ክስርሓሉ ዘለዋ ምድላዋት ክትገብር ድሕሪ ምፅናሕ ኣብዚ ግዜ እዚ ናብ ቪየትናም ኣቕኒዓላ። ኣብ መበል 75 ፌስቲቫል ወይዘሪት ዓለም ንኤርትራ ኣብዚ ፍሉጥ ናይ ሚስ ወርልድ ውድድር ክትውክል እያ። እዚ መድረኽ ውድድር ደጋዊ ፅባቐ ጥራይ ዘይኮነ ካልኦት 7 ምድባት እውን ዘካተት እዩ።
1: እቲ ውድድር ኣብ ቪየትናም ይክኸውን ኣብ 7

ታለንት ኣለዋ ሄድ ቱ ሄድ ትበሃል ከኣሎ ከምዚ ዲቤት ዓይነት እዩ ዝመስል እስኻ ተተመሪፅካስ ብኸመይ ነዚ ዕድል ክትጥቀመሉ ትደሊ ብዝብል ሓሳብ ማለት እዩ ፕሮፌሽናል ኣውትዌር ኢና ንክደን ልክዕ ከም ኦፊስ ዘለካ ጌርካ ሕሰቦ ሶ ንብዙሕ ፅቡቅ ዕድላት ናይ ዓለም ዘዳለወካ ኮይኑ እዩ ስማዓኒ ፅቡቅ ኣብቲ ፕሮፌሽናል ቦታታት ንክትበፅሕ ሲ ዘዳልዉ ስኪልስ ኮምፒቲሽንስ ምድላዋት ኮይኖም ይስምዑኒ ፕላስ በተን ዝበልኩካ ዎክ ከመይ ጌርካ እንታይ ክዳን ተኸዲንካ እንታይ መሊስካ መጨረሻ ጥራይ ደይኮነስ ትሕዝቶካ ብምልኡ ንኸስተውዕሉ ዝገብርዎ ብዙሕ ካቴጎሪ ስለዝኾነ ከዓ ፅቡቅ ኮይኑ ተሰሚዐኒ ፕላስ ኢን ኤኒ ካቴጎሪ እንተ ቀዳማይ ወፂኢኻ ሳልሳይ ወፂኢኻ እቲ ነጥቢ ናብቲ ናይ መጨረሻ መድረክ ንክትበፅሕ ፑሽ ይገብረካ ወይ ይድግፈካ ማለት እዩ ባዕልና ናይ ባሓቂ ኣነስ ኣብ ዓደይ ተወሊደ ዝዓበኹ ፍረ ናይ ሃገረይ ስለዝኾንኩ እዚ ይመስል ኢፍ ናይ ባሓቂ ካብቲ ዝተዛረብክዎ ዝሰራሕክዎ ዝተኸደንክዎ ወላ እውን ብደገ ርኢኻ ደስ ዝበለካ ነገር እንተሎ ኤርትራ እዚ ትመስል ኣነስ ንኢሽተይ ሬፕሬዘንቴሽን ናይቲ ብዙሕ ነገር ዘሎ ብኤርትራ ማለት እዩ ካልኣይ ነገር ከምዚ ዝበልኩካ ትባህልና ባህልስ ሰብከይ መፀ ከሎስ ትባህሊ ኣነ ናብቲ ስቴጅ ሒዘዮ ክኸይድ ከልኹ እቲ ባህሊ ከዓ ነቲ ኣብ ሕብረተሰብና ዘሎ ሰብ ጥራይ ደይኮነስ እንኮል ዓይነት ዘይፈልጥ ብዛዕባ ኤርትራ ዘይጋ ኢንተረስት ኣብቲ ዓዲ ዘለዎ ብኔጋቲቭ ጥራይ ደይኮነ በቲ ፖዚቲቭ ዓይኒ ካልእ ዝፈትወሉ ምክንያት እተሎን ከምዚ ዓይነት ውድድር ቁንጅና ኢትስ ቢካዝ ንዓድኻስ ብሓቂ በቲ ፅቡቅ ሸነኻታ ዘለዋ ህያባት እዚ ከተላለያ ምክኣል ማለት እዩ ፅቡቅ ዕድል ኮይኑ ይስማዓኒ ኣምባሳደር ናይዚ ዓይነት ኮዝስ ክትኮን ከለካ ሲ ምስተዛረብካሉ እዩ እቲ ሰብ ዝነቅሕ ኤንድስዝ ኣብ ሓንቲ ቦታ ኮይነስ ንብዙሕ ሰብ ሪች ክገብር ይኽእል ካብ ኣነ ሓደ ንሓደ ሰብ ድነግር ኣብ ሓደ ቦታ ኮይነ ንብዙሕ ሰብ እዚ መልእኽቲ ከብፅሕ ምክኣል ከዓኒ ኣይ ቲንክ ዓብ ፀጋ ኮይኑ ይስማዓኒ ኣነ እንተገይረዮ ከዓ ሰብ በብወገኑ ኮይኑ ከምቲ ዝገብሮ ዘለኹ እኳር ኣብ ዝበለፀ መንገዲ ክሰርሓ ኣለኹም ዝኽእል ስለ ዝኣምን ካልኣይ ፅቡቅ ኣጋጣሚ ኮይኑ ይስማዓኒ ኣብ መጨረሻ ንዓይ ከዓ ንውልቀይ ንነፍሰይ ከዓ ኣብኡ ከይደ ዝራኸቦም ሰባት እቲ ዝኸዶ ዓዲ ካብኡ ምስ ወፃኹ ከዓኒ እቲ ኦፖርቹኒቲ ተጠቂመ ነቲ ናተይ ክሰርሓሉ ዝደሊ ነገራት ንምስራሕ ከዓ ይሕግዘኒ ኮይኑ ይስማዓኒ ንኣብነት ብራንድ ናትካ ክትከፍት እንተ ደሊኻስ ናተይ እንተ ብዛዕባ ትምህርቲ ኮይኑ ፀኒሑ ከመይ ገይረ ናተይ ዝኾነ ነገር ትምህርቲ ሞነዚ ዝብሎ ዘለኹ ነገራት ዘማልአ ክገብር ይኽእል ኦረዲ ግን ኣብቲ ሰብ ስለዝፀንሐካ ሓድሽ ቢዝነስ ኣይኮነን እዚ ነገር ከመይ እዩ ዝብሎ ሰብሲ ኣይኮነን ኦረዲ እምነት ስለዝፀንሖ ሰባባኻ ንክመፅእ ሲ ፅቡቅ መንገዲ ኮይኑ ይስማዓ

0: ስኒት ኣብ ዛዕበየ መድረኽ ስማን ስማ ሃገራን ዘስሚ ብዓብዩ ድማ ሕልማ ጋህዲ ዝገብር ታሪኻዊ ዓወት ምጉንጻፍ ምሽብሻባትያ ከተካይድ ቀንያ ኣብ ኤርትራ ብምምጻእ እውን ናይ ክልተ መዓልትታት ዑደት ፈጺማ ነይራ። ናይ መፋን እውን መተባብዕን መደብ እውን ተኻይዱላ።
1: ኣውቕልቲ ኣትክልቲ ለምለም ዕምባባይ ናይ ዘላዓለ
2: ሰው ንክልተ መዓልቲ ጥራይ መፅ ዝመፀ ኩሉ ቀንዲ ምክንያት ከዓኒ ምዝ ኣብዚ ዓድና ዘሎ ማሕበር ናይ ስፔሻል ኒድስ ክላል ኢለ ምቲ ዝገብሮ ዘለኹ ከመይ ክንደጋገፍ ክንፋለጥ ንኽእል ኢለ ነዚ ኢለ የመፅ መጀመርያ ትማሊ ንጎኣቴ ማለት እዩ ብኤርፖርት ኣቴ ትኽ ኢለ ናብቲ ስፔሻል ኒድስ ዝመሃሩሉ ክላስሩም ምስኦም ክላለ ከይደ እቶም ተምሃሮ ኣብ ክላስሩሞም ርእዮ እንታይ ይመስል እንታይ ይሰርሑ ብጣዕሚ ምርኣዮም ደስ ኢሉኒ። ብጣዕሚ ምስኦም ግዜ ምሕላፍ ደስ ኢሉኒ። ፅቡቕ ናይ ምፍላጥ ናይ ሙዚቃ ናይ ሻሂ መደብ ጌርና ካብኡ ወፅኤ ናብ ኣይገስ ናብዚ ውድድር ዝኸዶ ዘለኹ ከዓ ከምቲ ዝበልኩ ከዓ እንኮላይ ናይ ሃገርካ ዘሎ ፅባቐ ንክዝተፋለጥ ስለ ዝኾነ ዝኾነ ሓደሓደ ክዳውንቲ ይኹን ቅዲ ይኹን ባህላዊ ዝኾነ ከምፅ ኢለ የመፅ ብዛዕባ እቲ ፖቴንሻል ናይ ዘለውና ሓደሓደ ሰፈይቲ ከዓ ኣይም ቨሪ ኢምፕረስድ የስ ስፐሲፊካሊ ምስ ሓንቲ ድሰርሖ ዘለኹ ፋና ትበሃል ሲኢላ ኣምፅላ ኣብ ሓፂር ግዜ ፅፉፍ ኣሰራርሓ ጌራ ሓደሓደ ነገራት ስለዝቐረበትለይ ፈሪዳ

ሓደ ሓደ ነገራት እዚ ክ ሕዚ ምካለ ብጣዕሚ ተሓጉሰ ትዘድልየኒ ንክዕወትና ዝውድድር ዝተማላእ ኮይኑ ይስማዓኒ። ካብኡ ናይ ድሕሪ ቀትሪ ድርፎ ከባቢ ከይድና በለስ በሊዕና ሓደ ሓርቲ ንእሽተይ ድመስል ግን ብጣዕሚ ዝናፈቕ ነገራት ናይ ዓዲ ማለት እዩ።

0: ዝተባሕር ናይ መጨረሻ ከዓ እታ ገርያ ዝኸይድ ክራውን ኤንሳሽ ዝውሃበላ ሰነ ሰዓት ከዓኒ ድሕሪ ቁሩብ ሰዓታት ገይረ ፅባሕ ንጎ ንዓደይ ክምለስ እየ። ድሕሪ ክልተ መዓልቲ ከዓ ናብ ቪየትናም ክወዳድር ክኸይደ ሶ ኣብ ፀሎትኩም ዘክሩኒ ደገፍኩም ኣይፈለየ ንክብለኩም ፈት ታንኪ ሶ ማች። ከምዚ ጌርኩም ግዜኹም ወፊኹም ሳይ ክተምስ እዩ ኣብ ካልእ ኣብ ዝኾነ ቦታ ክትከዱ እንዳክኣልኩም ከለኹም እታ ዘላትኩም ግዜ ንሳይ ክትሕልፍዋ ስለዝወሰንኩም ከመስግነኩም ይፈልጡ ዓይኖ ክወዳደር ከለኹ ንኤርትራ ወኪለ ነዞም ህፃናት እዚኦም ወኪለ እየ ዝወዳደር ዘለኹ። ዓወት ከም ትምነዩለይ ከም ትፅልዩለይ ከም ትድግፉኒ ዘለኹም እውን ይኣምን። ኣብዚ መፅ ከምዚ ዓይነት ኣቀባብላ ከምዚ ዓይነት ሰፖርት ከምዚ ዓይነት ደገፍ ከምዚ ዓይነት ምፍናው ክግበረለይ ከሉ ከዓ ሓጎሰ ይወሰን እዩ። ዳርጋ ዝተዓወትኩ ከይከድኩ ከለኹ ካብ ዝበለፅ ዓወት የለን። ስለዚ እንደገና ደንኪ ይኹለክ
1: ኣብ መወዳእታ ስኒት ኣብ ልዕሊ ኣእምራ እውን ምዕባላ እውን ድርስነት ዘለዎም ሰባት ኣተኪራ ለበዋ ብማሃብያ ተፋንያትና ኣብ ዝተካየደ ውድድር ከምኡ ውን ኣብ ቀጻሊ መደባታ ዓወቶን ኣሳልጦን ንምንየላ
0: ሓደ ምቕባል ኣነ ህያብ ኮይኑ እዮም ዝስምዑን እዚኦም ህፃናት እዚኦም ሓፍተይ ስለ ዘላየ ኣነ ዕላማ ፐርፐስ ረኪበ ኣብ ዝሰርሓሉ ዘለኹ ዝሰርሕ ዘለኹ ከም ኣዝመሰለ ህፃን ካልእ እንተዳ ርኢ ከዓ ንሳ ኮይኖም ስለ ዝስምዑኒ ንዓኣቶም ናይ ምድጋፍ ናይ ምሕቋፍ ልቢ ወይ ርህራሀ እሳ ዝገደፈትለይ ኮይኑ ይስማዓኒ። ሕጂ ከዓስ ልክዕ ከምቲ ንዓይ ህያብ ዝኾነትኒ ካራክተረይ ዝለወጠትኒ ዕላማ ዝሃበትኒ እንተ ደኣ ኣብ ኮሚኒቲ ሼር ገይረያ ከምዝ ፅልዋ ዝንዓይ ድገበረትለይ ንካልእ ሰብ እውን ክትገብረሉ ትኽእል። ሶ እዞም ስድራ እዚኦም ከዓ እንተውፅኦሞም ከምቲ ንዕኦም ፈቃራት ዝገበርዎም ነቲ ሕብረተሰብ እውን ፈቃር ኣላይ ንክገብሮም ሼር ተዝገብርዎም ኮይኑ ይስማዓኒ። ብጀካ እዚ ንሕብረተሰብ ፅቡቅ ኤፌክት ዘለዎም ናይዞም ህፃናት ብልዕሊኡ ከዓ እንተወፂኦም እቶም ስድራ እውን ብሓቂ ይኣምኑ እዮም ኢሎም እንተሓሲቦም ከም ንስኻ ዝኣመንካሉ እዩ ውላድ ካብ ዝብፅሕ ዝበፅሕ ኣይክእልን እዩ ተይልካ ትኸባቢ እውን ስለ ዘይተገባግበሉ ኣይበፅሕን እዩ። ንሱ እንተ ደኣ ይኽእል እዩ ተይልካ ግን ክትፀዕርን ክትፍትንን እውን ስለ ዝኾንካ ክበፅሕ ይኽእል ኢለ ስለዝኣምን ንስድራ ሓደራኹም ንውላድኩም እቲ ዝበርትዐን ዝሓየለን ጠበቓ ንስኹም ኢኹም ካባኹም ተበጊሱ እዩ ከዓ ኩሉ ነገር ክቐንዖም ዝኽእል እሞ እዞም ተዋሂቦምኹም ዘለዉ ህያብሲ ንባዕልኹም ጥራይ ደይኮነስ ምስ ህዝቢ ምስ ኮሚኒቲ ምስ ዓለም ሼር ክትገብርዎም የላ።

ሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ክብራት ተዓዘብትና ኣስዒምና ድማ መደወክ ና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዛነይቲ ዝኾኑ ትሕሶታት መደወክ ሒዝሃልና ቀሪባኣላ ናይ ሎሚ ሰሙን ዘዋሃደልና ድማ ኤዲተር ያፌት ተኽለዩ ኣብዛ መደብ እዚኣ ቀፃሊ ዘበርክተልና ዘሎ ሚካኤል ሓድጉ ድማ ብስመይን ብስም ተዓዘብትን እናመስገንኩ ናብቲ ሕሶታት መደወክ ከስግረኩም እየ ትኸታተሉ

Ha ha ha!

I threw so much of a massage.

Eu tô me salvando da mensagem.

どうぞ。

ትሕሶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይደ ዘሎ ክቡራት ተዓዘብትና ተሪፋትና ዘላ ትሕሶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ሻምናይ ክፋላ ክስዕብ እዩ ተኸታተሉ።

0: ዘጋጠመ ሓደጋ ማዕረግ ክንደይ ከቢድ ምዃኑ ኣይጠፋኣካ ንኸው
1: ማይክ እንታይ ከ ዘረባ ክብል ትብሎ ዘሎ
2: ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ከባ ክሰማዕ ኣይተፅቡቕ
3: ኢለካ ኳየ ተለኣኽካ ከም ዝመፅእ ከዳ መዓስ ጠፊኒ
4: እሞ እንታይ ዳ ወይስ በዕሉ ክፈልጡ ይክና
5: ወረ እንታይ ኢና ሕበብ ነብረ ዘለና ኣቦኹ ዝብለክ ደሎ ስንእሽተይ ክምዕድል ክተጠቀምሉ እዩ ዝብለክ ደሎ ባባ ዘለኽዎ ፀገም ፅቡ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድ ዘሎቃ ንዝካልዕለይ ክርድኦ ዝኽእል ሓደ ሰብ የለን
2: ሚኪ ሓቂ ብዘይ ሕበብ ክነግረካ እተኮይና ኣነ ኣብ ላዕሊ ሰለና ዘይወዳ ፍቕሪ እዩ ዘለና

0: ከመይ ቀኒኸ ሓንዲ ኸ
1: ከፈደስከ ንበሪ እምቦ እንታይ የርክ ንሳብሪኒ ክስጎክዳ
2: ብኣዳማይ ስለ ሰዓርኩኻ ሕናኸፈዲ
1: እንታይ ማዓት ወዲ ኣነስ ከም ገለ ገይርና ደጊ መፃዊታ ክሳዕርክ በር ስኺ ዕረፍቲ ትብኒ ንኽ
2: እንታይ ገበርካ ወደ ሕጂ ከ በርገር ክበልዕ
1: ንዕባ ነቲ ካልኣይ ግዜ ምስዓርካ ሹር ገርክዮ
3: ስምዓኒ ሄኖክ ብዛዕባ ሰሊና ክትፈልጦ ዝደለኹ ሓደ ዓብ ነገር ኣሎ ሰሊና ኣብ ሂወት ሓደ ዓብ በደል ይወሪድዋ ኣዲያን ሓዋን ብሓደጋ ምኪና የመይቱ ሓወይ እውን ኣብ ዝኣትዩ ዘይበሃል ጠፊ እዩ ኣድያ ብሕማም ሓዋ ድማ ብሓደጋ እምበር ክልቲኦም ብሓደጋ ከም ዝሞቱ ኣይትፈልጥነ እዚ ከዓ ንዓዓ ክሓሻይልና ዝገበርናየ እዩ ስለዚ ተወሳኺ ፀቕጢ ከይትፈጥረላ እየ ዛረበካ ዘለኹ
4: ምክኤለ እዚ ጉዳይ ምንታይ ንዓይት ነግረን ኣለ እዚ ድሓርካ እዚ ሓደጋ ትብሎ ኣለካ እንታይ እዩ
3: ድሓን ብዛዕባ ኣስፊሕና ክነዕልልና ሰሊና ግን ይትረፍዶ ዛንታ ዘ መቓብር ሓዋን ኣዲያ ንውን ኣብ ዝዓዲ ከም ዘሎ ይትፈልጥነ
4: ድሓን ኮለር ዘበለ ይብልና ምክኤለ ብኸመይ ፈሊጥካ ዳ እዩ ትበለኒ በር እዚ ጉዳይ

0: ኣነ ለላ ዕሊ ይፈልጦ እየ።
1: ካብታ ዝፈርሕኻ ክይወፃኹ ከመይ ፈሊጥካ?
0: ሚኬለ ንሱ ተገዳሲ ይኮነ፣ ግን ንምንታይ ኣሰልና ክትፈልጥ ዘይተደልየ ዘሎ?
1: ጨሪሳ ክትቆብፆም ደልዩ ንኦም ዘኪራ ብዛዕባ ትዛንታ እንድሕር ኣ ክትሓትት ጀሚራ ብዙሕ ክንሕምልሶም ዘይንኽእል ሕቶታት ክስዕብ እዩ።
0: ግን ዚ ጉዳይ ኮ ብካልእ ምስማዕ ኣይተርፍኒ። ሳዕበይኒ ይኸፍእ ድሓር ውዒላ ሓዲርካ ምፍላጥ ኣይተርፍኒ።
1: ርዳእኒ ኣነ ዳንኤልን ክንነግረልና ክንደይ ግዜ ተበጊስና፣ ግን ካ እቲ በዓሲ ኢልና ንምለስ።
0: ሰሊና ከምዚ ክትከውን ዝግበአ ሰብ ኣይኮነትን።
1: ሓቅኻ ንስኻ ሓሊት ዘዛርበካ ዘሎ ድሓን እንታይ ንገብር በዕለይ ሓሲበሉ ኣለኹ። ንስኻ ጥራይ ሓደራኻ እዚ ዘረባ እዚ ወይ ዚ ምስጢር እዚ ከኣፍካ ከይተውፅኦ ስጋ ብነግረ ሕጂ ንካ ሞዝሓዞ
0: ንምንታይ እዚ
2: እንካ እንደ ድሓን ሓዞ
1: ካ ንኸይና መግዝእ ክኮና
0: ለዝገብርለካ
1: ድሓን ሓዞ ጥራይ ግን ጥንቅቕ በል ሓራይ
0: ድሓን ፀገም የብሉና ትሲ
1: ወቐፃሊ ክንራኸብ ኢና ድሓን
0: ረይ ሞ ክይደአነ
1: ረይ ብርክ መዓልቲ

0: ንምንታይ እዚ ምስጢር ዝናዓት ነገረን ላ ኣብለን ቋሓማ ቋሓማ ማ ቋሓማ
1: ዳና ጆ ግን ቅድሚ ሕጂ ቴንስ ገለ ፀዋት ነርካ ምሽ
2: እዋ ከምዚ ሰብ ውሕደና ከሎ ገለስና ንሕለና ንፃወት እዮ
1: ለከንዶ ፐርከት ተሓዛ ክንገለ መሊ ክንስ ከመይ ድክዋ ናይ ፅቡቅ ፀዊት ክና ኣነ ንበዓል ከማል ጥራይ ድምካሃል ደንበር ንዓቅስ መካልሲ ነኪ
2: ምስ ኢለኒ ላይ ግዛሂ ትሳዕር ዝብለካ ዘሎ
1: ታሓን ግደ ፌጥራይ ሕጂ ዋላ ናይ ውልቃውያን ኣሰልጠንቲ ድ ዋላ ገለ ገረስ ክገጥመኪ እጆኺ
2: ኣታስኻ ከተስጉገኒ
1: ኢኻ ክሳብ ኢ ሓፍቲ እሞ ክሳብ በግበሪ ናንበር ክባሃብ ምናልባሽ ፈሪሕክ ተሕባ ክስ ርከቦት ኮነኖ
2: ድሓ ንሱስ ሕዛ ጥራይ ባሮ 7 21
1: በቃ ሳናት ክሳይ ገብረልክ ምስኮል ገብረልክ ንዲ መዝግብ ያኸ እው ኣንቲ እንታይ ራ ተቐቢልክኒ
2: ወይ ኣንተ ናይ ካልእ ኮ መሲልኒ ኣምሰወ
1: ግና ኒ ክህድብለልክ ባባይ

ዋይ ኣታ ክንዲ ደስ ክብለካ ወደ ዛጓል ነዛ ዝቆለበት እንዲ ሕጂ ትራንስፈር ጌራትለይ ናይ ብሓቂ ዓባይ ሰብ

0: ስምዓኒ ኣነ ገንዘብ በዚሕኒ ኮንኩም ዝኸፍለካ ዝ
1: ሕና ምንታይ ና ዘይገበርና
0: እንታይ ዘይገበርና ስራሕኻ ተፅፍፍ ኣነ ዓቕሚ ይብለይ ትብል ተለካ ግድፎ ካልእ ሰብ ኣይስእኒ
1: ጎምባይ ትብለታ ይ እዚ ኳ ገለ ዝረክቦታ ሓበሬታ ስለ ዘሎ እዩ በር መደምና ፅፉፍ እዩ ሩ
0: ኣታገደፈኒ ዶ ካልእ ሓበሬታ ረኺባ ገደመለይ ትበለኒ ስራሕኻ ኣፅፊፍካ ዝሰርሕ መሳርሕትካ ድሕር ዘይተኣምኖም እትኾንከኻ ግረፎ ዶም ዞም ስራሕ ምሳይ ምስ በይና ዝሰርሕ
1: እዚኣ ፅቡቕ
0: ገዛ ንኸይድ ነጢርካ ዝኣተውሉ ቦታ ከዓ ክሕብረካ ያ ብትኻ ሸሉ ተኣቱ
1: ንምንታይ ድኣ ንገዛ
0: ዳ ጠቀመ ይብሉ ፅፉፍ ሓበሬታ ምፀልከ ኣብቲ ኻ ሸሎ ሰብ ዘይብሉ እዋን ነጢርካ ተኣቱ ኣቲኻኻ እቲ ዝግበር ጌርትካ ትወፅእ
1: ኣብ ገዛ ይከብድ
0: ከመይ ኢሉ ካብደጋ ስራሕኻ ደይኮነ እዚ ዕርቡን እዩ ውዝኸከ
1: ንራይዳሕን
0: ግን ከምቲ ዝበልኩኸ ኣነ ንስኻን ትራይ ጥንቃቕ ስተች

0: ሞ እዛ ገዛ ኩላ ርኢካ ኣለኻ ሕጂ ከም ዝበልኩዋ ናካ ስራሕ ንብረት ምግጣሚ ኣቦታ ዓማዊል ኬትካ ምግጣሚ ካልእ ካልእ ብደገ ዝመፅእ ንብረት ምግጣም ሰሊና ካብ ንእሽተካ ከለካ ፅቡቅ ኣፍልጦ ናይ ጠዋሉ ኣለዎ ኢላትን ነራ ኣብ ስራሕካ እውን ኣዝኻ ንፍዕ ምኳንካ ነገራትን ስለዚ ከባኻ ብዙሕ ክፅብጥ
1: ፀገም የለን ኣምና በዚታት ኣይጠራጠር ዝከኣልን ዘበለ ኩሉ ነገር ገብር
0: ኩሉ ዝበልኩካ ይትረሳዕ ኣይትሕማቅ ዝኾነ ነገር ተደሊኻ ኣነ ኣለኹ ሰሊና ውን ኣለ
1: ረረ
0: ሞንታይ ኣለካ ዝተረፈ
1: ወላ ሓንቲ
0: ወላ ሓንቲ ብጥሩ ዳ ሰርሕ ደሞዝ ካ ይተሓትት እንዳ
1: ደሞዝ በስአኒ
0: ድሓን ንግዜኡ 65 ገይረልካ ኣለኹ ስራሕካ ተለይካ ሽዑ
1: ፅቡቅ ሕረ ሳምዒ
0: ሳሚዕና ኣለና ደቃሙ ስራሕካ ጅምር ትኽእል ኢኻ
1: ጠወል ጠወል ዓም

0: ከቤት ኣመ
1: ረሲያ የ ነጥር
0: እንታይ
1: ኣነ እኳ ብዙሕ ርአ ካይፈልጥ ነየ ግን ሰሊና ኣብዲ ገዛውትና ይትብለካ ነይራ
0: እወ ወ ሓንሳብ ኢና ኣነ ስርአከ
1: ተዘይተጋጊ ግን ወ ቴድሮስ ያ ቴድሮስ ማለት ኣብቲ ሳራይ ዝገዛ
0: እወ ፅቡቅ ኣለኻ
1: በቃ ሓራይ ፅቡቅ ናይ ስራሕ ኣለ
0: ቴንክ ዩ ቴንክ ዩ

እምባእ እዚ ሰብኣይ ዳ እንታይ ሓሲብ እዩ ብዛዕባ ዘር ሓቲትን ብኣይ ገለገለ ስክፍታታት ይህልዎ ደኹ ማዕሩክ ንዶ ዲክ ድሓን ብተግባር ክእምኖ ክሕጉሶን ክኽእል ኣለኒ

0: እምቧ እንታ እንታይ ይበሃል እዚ ሰብ ከመይ ገይሩ እዩ ሕሉኑ ደፊኑ ዝኸይ ዘሎ እዚ የተሓሳስበካ ዶ ይዛዓርከ ዳኒ ኣለኻ ዶምሰ
1: ኣለ ተዛሪብካ ድኻ
0: ተዛሪብካ ጥራይ እንታይ ኣጋጢምካ ምስ
1: ዳሓኒ ስለ ናይ ስራሕ ገሊአ ክሓስብ ፀኒ
0: ዋ ናይ ስራሕ ዳኻ ማዓ ዝተሓስብ ምስ ስማዓ ኣሎ ምስ ሚካል ገለ ተቆራሪኹም ኣለኹም ዶ
1: ኣሳካማ ዳሓኒ ንድለካ ኣሎ ብስራሕ ካል ኣይኮንኩን እንታይ ዳሓኒ
0: ኣና እንዳስቂ ኢለ ኣብ ዘንበብክ ወገሪምኒ ፀኒሑ
1: እንታይ ዲኻ ንቢካ
0: ይትረፍ ክትውዕሎስ ንክትዛርበሉ ከማሲ ነብሰ ስጋኻስ ፈጥፈጥ እዩ ዝብለካ
1: እንታይ
0: ተግ ወዲ ሰብ ንኸምኡ ፍጡር ወዲ ሰብ ከመይ ገይሩ እዩ ዝጭኩኖሉ
1: ፈጦምእንታይ
0: ኢኻ ወታእታ እንዳበልካ ነብሲ ኣሲርካ ትዛረብኒ ዘለካ እንዳ ከመይ ገይረ ክፈልጦም ኣብ ዘንበብኮ ከየ ዝነግረካ ዘለዉ
1: ተታሒዞም
0: ዋ ሂወ ሰብ ሕሊፎም ዳኣ ክተሓዝዮ እምበር እንታይ ደልያ ጎረቤት መዋት ብዝሃበ ሓበሬታ ተረኺቡ ምትሓዝ ተበሉካ ንክልቲኦም 25 ዓመት ተፈሪዶ
1: 25 ዓመት ዳ ኣይበዝሐን
0: ውሒድዎም ከማል ስማዕ እታ ዝሕለፍዋ ትንፋስ 25 ዓመት ውሒድዋ ማለትካ

0: በቀዳማይ ኮ ኩሉ ኣካይዳኻን ኣከዳዳንኻ ንርኢ መምህር ትመስል ኢለ
1: ይሄ መምህር ፍሉይ ኣከዳድና ኣለዎ ድዩ
0: ዘይኮነስ ግን ክትግምቶስ ቀሊል እዩ ኩሉ ሰብ ከዓ ንስርሑ ዝመስል
1: ሓቂ ዘረባ መስተውዓሊት ንፍዕ ትገማት ኢና ኤኒዌይስ ግን ኣብ ኮሌጅ ናይ ቢዝነስ መምህር እዮም
0: ሓቂ ፅቡቅ
1: ያ ብያ ክትምስ
0: ሎሚ ኣነ ናብ ዝመስልካ ይካትምሳ
1: ኖኖ እዚ ግብጃ ናት ስለ ዝኾነ ቦታ ጥራይ ይምሳ ማለት እዩ
0: ከምዚ ዝደለየኮ ኣበይ ክትምስ እዩ ሓት ሕዚ ካ ዝኸይድ
1: ዋሰብ ኣነ ኮኒ ትፈትዮ ቦታ ገለ ከይል ወኪል እበር ተገሚ ይብሉን ኮ ዘክእል
0: ሎማ ዓንቲ ናተይ መደብ ብቀዳማይ ካበር ገርጋቢዝካ ሎማ ዓንቲ ኣነ ከምዝሃቀ
1: በቃ ፀገሚ ኣብ ደስ ዝበለኩም ንኸይድ
0: ኮና ዓነይ ክወስደካ በፂሕና ኹም

0: ተቐበልና ተቐበልና ነገር ከይተምፅእ
1: ማነ ዘይገድፈካ ክርእካ እንዴ?

0: ሓወይ ስለ ዝኾንካ ንምበር ቴሌፎን ብዘይምልዓልካ ትቅፃዕ እዩ ዝግባአካ ነይሩ።
1: ኣብ ሓዊቶ ናይ ኣሕዋት ከም ትሰርሕ ዘለኻስ ከዓ ሓወይ ትብለኒ?
0: ሕጂ ኒሕ ዘለዎ ዘረባ ተዛሪብካ ዝወሰንካ ኢኻ ትመስል። ግደፍ ግደፍ ግደፍ ግደፍ ኣኽ ግደፍ። ንኽትሓስብ ዝኣክል ግዜ ሂበካ ይመስለኒ።
1: ድሓን ኩሉ መዓልቲ ለዎ ትፈልጥ
0: ኣባህላኻ ኣብ ውሳነ በፂሐ ኣለኹ እዙ ዘስምዕ
1: እዋ ወሲን ኣለኹ። እንታይ ከም ዝወሰንኩ ግን ብኣካል ተራኺብና ክነግረካ ደይ ኣለኹ።
0: ፅቡቕ ዘያነስ ንዓኻ ፅበ ዘለኹ

0: ኣበይ ጥራይ ንረኸብ?
1: ስቕኢለ የተሰኪፈ ፀኒሐ ማለት እዩ። እዛ ሓወይሲ የጨነቆ ከይህሉ
0: ኣታ ሰብ ኣበይን መዓስን ጥራይ ንረኸብ?
1: ምሸት ሰዓ 8 ኣበይ ከም ዘለኹ መልእኽቲ ክፅሕፈልካ ቀልጢፍካ ትመፀኒ።
0: እየ ሕጂ ቀዴት ነግረኒ
1: ዝተባሃልካ የ ጥራይ ግበር።

0: ኣነ እዚ ካብዚ ዜታ ክጨነቐኒ እንታይ እ ዝኾነ ዕላል ኣለኒ ገለ መላኽቲ ዝኸል ኣብሳ ሒዝክን ትመፅ
1: እዩ ሞ ተኸጋ
0: ብቻኸልካ ኣነ ሻምሽታይ ዚ ኣብ ፅሙዋ ገደ ሰነሳ ይበኒ ንሰለና ንሸተ ሪኢ ክለና
1: ሓሳብ ሓሳብ ከዓ መቀያ ፅቡቅ ብቢሮ ኣጥራይ ባስገም ከይደ ብቁላብ ገብላ
0: ሓሓ እንተ ንሰልቲ ወላ ሓንቲ ይበልና ንገርመኪ
1: ሓሊልካ ኮይ 1ሰርተ ዝብፃሕ ስምዓን ጥራሒ ትዘረባ ኣለኒ
0: እሞሲ እቲ ዘረባኸስ ኣባር ኮንካ ህዱእ ሙዚቃኻ እንዳስተማቐርካ ጫቁ ጫቁ እቲ እሙር ባር እናስተማቐርካ ደይዕለል ዲኮይኑ ትዕለል
1: ሄኖክ ዕላልና ወዲእና ተ ተራዳዲና ናብ ዝብሎ ዘለካ ንከይንኽእልና
0: ናትካ ዕላልካ ናትካ ዘረባካ ደይ ውዳእ ረይ እንታይ ክትብል ዘለኸ

0: ናፊካን ይመስለኒ
1: መኪና ኸ ዝርያ ዘሎ መፅኻ ድኣ
2: መኪና ዘይተመላኸ ሴም ሓወይ ሒዝዋ ዘሎ
1: እንዳይ በልሓራይ

ንኣስታት ክልተ ሰዓትን ፈርኣን ዝፀንሐ ትሕሶታት መደባት ሞዛይክ ኣብዚ ተዛዚሙሎ ብዛረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብ መደብና ንዝልወኩም ሃና ፅሪኢቶ ይኹን ንቐፌታ ድማ ከምቲ ወትሩ እንብሎ መደብና ክትሕየል ክትምዕብል እንተደ ኮይና ብሓያል ተሳትፈኹም እዩ። ስለዚ ተሳትፈኹም ኣይፈለየና እናበልና ትሕሶታትና ኣብዚ ክነዛዝም ኢና። ምስ ሰኣላይ ኣፎም ፀጋይ ብምኳይና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕሶ ኢና ክንራኸብ። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሮምሸት

0: ደክንቲ ውብላ ምናሎ
1: ረባህ ቤና ደሳርና ይትብሊ ኣናመ ብጀህቸ ፍጉረት ሃይበት ሌት ወስታልማ ሃበት ላማ ብዕዳት ምፅኢን ብላችላግን ሆበኪ ትበለያ
0: ረባህ ቤና የሰርና ሌጥ ሓልቶ የ ፃዕዳ ላኪን ሓልቶ ላ ሓልቸት ኔት ርኤኪ ኣዳም ጋሚሃ ግሃለበስ እፈርህ ሌኮ በስ ክተፍሽለናቱ ውሕና የን ዶወለ ሸቕልላ ሕበርና ዝዓወት ግና ጠዋል በራ ብለምና ሸቕል
1: ይቀባኪ ሰርማ ወለቼ ፀልዓትካ ሰፍፋ ድኢኮን ይትሓክካ ትምነየ ፀልዓትናታ ካልጣና ተእምራን ድኢኮን ይንዳጋና ወማልና እየ ይበደየና
0: ከባ ዝሓን ሓቆኩም ሰሉት በይ በስ መሽክለቶ ኣለብዎኒ ላኪን ሓልቶ ኢላማ እትብል ላሃበል ቤሎ ኢላ ኣካና ኮፌርና ፈታሕናሃ ምንገብእ ስሜተ ምግል ይበላት
1: ኮፌር በርከት እብላ
0: በርከት ተደአ ወርከት ትብል ዓለት ኣቦቸ በኪተረብል ርሓማ በስ ሕነ ርኤካ ሓልቶ ሓር ኢና ቕብል ኣድሕድ ንፅበት ወብሕበር ንግደም ሓልቶ እየ
1: ኣይዎ ምንሰብ ፍንገር ንደገግ ወገልዓው ትሕበር ንክደም
0: በስ ኣሚን ኣሚን
1: ኣሚንኣደግድም ድሓን ዋዕልእዩ
0: ሓላስ የለ ማዓልር ድሓን ዋዕልእዩ ሓልቶ ፃዕዳ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ

0: ሓያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤር ቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ባሕሊ በሸቢቅ እንደ ወደው ዲቡ ትለ ልትሓላለፎ ማዳት ኣለዎም ማዓድናት ኣለው ካልሽዮም ማግኔሽም ሎም ብሎም ልክዕ ምስለ ሸቢቅ ተጅና ትብሎ ተሓላለፈሎም ማዓድናት ኣለው ሎም ማዳት ካሊእ ላክቶስ ዓይነት ብዲቡ ቱ ላክቶስ ባዕና ጥድዕ ምን ሽኳርቱ እላ ዘም ብዲቡ ግላጅና ደም ውሕድና ደም ግልኢ ላምፂእ ኣኑ ኤሌትሮሳይት ላይፍ ስፓን ብሎ ዘ ብልቀት ናይ ሕክምና ሀቱ ዲቡ ግሉ ሰበት ወዳ ለጅና ምን ሕማም ዳፍዕ ግሉ ናይ ሕሳብ ናይ ሓንገል ናይ ማዕናውየት ናይ ሓንገሉ ኩሉ እለላ ኣንቲቦዲስ ሎም ብሎ ለና ምስለ ሸቢቅ ምስለ ሓሊብ ዲቡ ሰበት ዝሓልፎ ሓለት ዓቦት ናቱም ናዮ ምንገቢ ወመዳፋዕት ግል ሕማም ለዳፍዕ ለ ምንገቢ ምስሎም ተለዝሓወል ዲቡ ሎም ምህም ሓጃቶም ካሊእ ቫይታሚን ኢ ምስ እሊ ሸቢቅቱ ምና ለትሓብ ብሊ ሸቢቅቱ ልህላ ቫይታሚን ኢ ምስሊ ኮለስትሮም ምብሉ ምስለ ማዳት ምስለ ምነኦም ዲባ ጅና ልትሓፈ ሎም እሎም ኩሎም ሓጃት ሎም ምስለ ሸቢቅ ሰበት መፅኡ ለጅና መበገሲ ምን እለዎምቱ ግል ዕቤ ግል ዳፍዕ ምን ሕማም ቫይታሚናት ግል ርከብ ማና ዘዲብላ ኮግኒቲቭ ዲቨሎፕመንት ልትበሃል ምስ ልክዕ ምስላ ምና ሓሊብኦም ዲብላ ኮለስትሮም ብሉ ለለና ኣንቲቦዲስ ሎም ብሎም ኩልክዕ ምና ዲባ ቆሉ ትሓወሎ ግል ሕሰብ ለቀድር ብሓለት ተጠወር ናይ ሓንገሉ ልክዕ ምስ ሎም መዓድናት ሎም መዓድናት ኣቆይ ህለው ቫይታሚናት ወለ ኩሉ ይልጠወር ንማና ቅጥጥ ሎም ድዕፍ ነሳድፎ ማና ክዳቱ ልሓለ

ሓይሳ ሞዋ ሓይሳት በርናመጅ ገለብ ድሓን ተባዕሉ ህለይኩም ናዮም ኣርእስና ኣሃምያት ሓሊብ እምላኸሰስቱ ጋሻይና መነስ ብዳሌት ኣረቶ ቆርፈት ሻፍ ገትራ ድኢትዎ መራዓየት ሓማይም ሳልሕ ሓምቱ እንደእተሰልኩም እግል ትስኦሎ ረአይ መንብኩማ ረአይኩም እግል ትህቦ ወግል ትወስኮ ትቀድሮ ቴሌፎንና 12 124 እንደእተሰልኩም እግል ትሻርኮ ትቀድሮ እግል ናተላለ መስኡልየት ናይ ለእም ክልደወል ግልታ ትበሃል የ ተለ ግልሚ ለጅና ግልዕበ ብሓንገሉ ምንገብ ወብገረቡ ላኪን ዲብልሀ ለሙጅተማዕ ምዶር ሃላሎ ለእም ክምራዳ ግልታ ጥበ ራሓት ክትርከብ ወቀት ክትርከብ ዲብ ቅሩባ ጅናሃ ክትርከብ

0: ምህለው ሎም ፓራስታሞል ብሩፎን ቀይሕ ሎም ኣንቲባዮቲክስ እምብሎም ሎም ብሓኪም ነቲ ኣዘዛግላዊ ህታማ ናይ ወጃዕ ጋኣት ምንገቢ ንወሳሎም ትንሳ ትቀድር መሻክል ይለመፁ ካልእ ኣለው ላኪን ግላ ሓሊበኦም እግሎም ጨቅጦ ሰባት ኣለው ኣድውያ ወኣክተር ኣድወይ ሄን ሕፍዝ እደገባእቲ ይኮን እዩ ምምክን መደረት ብድቦ ስባበለ ኣሎም ለናይ ለወጃዕ ለቤል ኮኪ ኣንቲባዮቲክስ እምሎም ናይ ረክስ ኣሎም ብሓኪም ነተኣዘዘው ግላ ኣሎም ደረት ናዮም ወሉ ኩሉ ብሕፍዝ እደጋ እክቡድ ኣለ ማዕናኻ መሻክል እዩ ለመፅእኒ ብረት መንገቢ ኣድወይ ሕያልና ይኮን ጀበረት ብመንገቢ ናይ ሓኪም ብለየጣ ግልትንሳዕ ብድባ ግናታ ናይ ኣክር ልእከች ክማል ብላዕል ኮለን ለዋጅብ ሓተ ኣጥበዮት ከፈቶ ኣጠቢኡ ሕ ረእሲ በምራደ ዝሰክብ ተጥቢዮ ቀድር ግሲትን እንታ በስ ለምህመት ሓጀት ሚቱ ጥፍል ዓልቀት ክልትደገፍ ብዲባ ከ ምትሓድ ትደገፍ ብዲባ ምሰር ግለጡብ እክል ሕት ኣቲ ከምሃለ ግልትኣክድ ብዲባ ሲት ሃዋ ገሊል ንሳ ወሊ ወካሊእ ኣክሉ ላ ከፍዮ ላ ወላ ከፍዩ ለሂ እበሽንቱ ዲባ ምዕል ሂኒ ከማለ ቤና ሃወቐት ብሰዑታት ጋብኣ መንገቢ ሰዓት ወንስቱ ወክል ሰዓት ንርይም ከም ወቅት ዲባ ምዕል ጋ መንገቢ ሰማን ስ 2ስ ክልዕ ሰዓት ብለን ዓቀነት ግ ጅና ብዋጅብ ጠባህ ኣከደት መንገቢ ለብዕድ ግራሁ መፅ ቀሊልቱ ካዲ በለን ትሓፈዝ
1: ልጥብል እንተጠቢዮ ፀናሓካት ለበድል ኣክለይ ውቃት ግትንሳእ በታ
0: ዲብ
1: ከምሰል ፀብጠዩ
0: ልጥብ ሓቁ ፀብጠዩ ለበርዶ ክእኖም ባላንስ ትበሃል ኣላ ማና ሚዛንየት እነዶ እቶም ገል ኣጥፋል መወዱ ግልሓትቱ ኣክተይሮ እሊ ግልኢ ልግባእ ልትዕጃህዙ እግሉ ሓቁሃ ምን እሊ እንዳዓረፈ ድብሉ ልትዓዲ ናይ ሂትላ ብዙሕ ምሽከለት ይታመፅ ድበኒ ክል ባላንስቱ
1: ወቀት ሰበተመት ዘይብላ እግልና እትምምቱ ወቀት ሓር ባዕዳ ርእሲ እንሻላ ንትራከብ ሽክረን ሓይሳም ሓይሳት መተቅብለት በርናመጅ ገለ ዳሓም ናዮም ርእስና ናዮም በርናመጅና ድብላ ታማ ሓቆ ክልእሳምን ኣብዕ ፅባጥ ንትራከብ

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይ ካ ትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረን ኣሎ። ሙዚቃኛታት ይመፁ ሙዚቃኛታት መን ሙዚቀኛ እዩ ኣብየነይቲ ክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያ ተተገይርሎም ስንክልንኦም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ቦኸርስ ንስብካ ኣልየ ንስ ህብለብካ እንዳተፅበሃ እተና ኣሸውሃቱ ድሕሪኡ ዝተወልደ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ሕጂሲ ወላ ዓቦ ኮይኑስ እንድሕር መፅሓፍቲ ጥራወስቲ ንባዕሉ ኣትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓቦ ኩሉ ሞያ እዩ ከምዚ ብኡጣ ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒ ኣነ።
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቀትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ካብ ስቱድዮ ኤሪ ቲቪ ዕስ ሰላምታ እናተቐበሉ ፈነውና ምክትል ትርከቡ ዝኽልኩም ተዓዘብትና ክመተምስኡ ሰዓት 9 ተኣኪሉ ሎሚ 14 ሓሰ ዝተዳለዉ ዜና መሰናድኡ ሒዘልኩም ቀሪበ ኣለኹ። ንምክታልኩም ብክብሪ ዝዕድም ኣዲብ ዓብዴ ፍልማ ኣርእስተ ዜና። ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን ምምህራን ደቂ ኣንስትዮ ሸሊሙ። ኣብ ንኡ ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካየን ብምርጋፅ ሓደጋታትን ሳዕቤናትን ምክልኻል ይስራሕ ኣለዎ። ኣብ ወፃእ ዝነብሩ ዜጋታት መሰሰኒ ማዕከን ሕድሪ ሰማታትን ምንባይ ስድራ ስዋኣትን ወይ ፈያታት ገይሮም ኣብ ዜናታት ወፃኢ ግብፅን ቱርክን ክልውላዊ ዞባ ማእከላይ ምብራቕ ብዘተን ምዕራፍ ፃዕረን ካሂላት ዝሰማምዐን ኣሜሪካ ኣብ ልዕሊ እታዊ ድሮናት ካብ 10 ክሳብ 100 ሚታዊ ተወሳኺ ቀረፅ ከም ትገብር ሓቢራ። ኣሜሪካን 17 መሻርክታን ናብ ውሽመጥ ፓናማ ሓበራዊ ወታደራዊ ልምምድ ኣካይደን። ዝርዝር ዜና። ንመምህራን ዝግበር ምትብባዕ ውፅኢት ትምህርቲ ኣብ ምሕያሽ እወታዊ ተራኸም ዘለዎ ዝፍለጥ እዩ። ነዚ ብምግንዛብ ጨንፈር ትምህርቲ ዞባ ደቡብ ንኣብነታውያን መምህራን ደቂ ኣንስትዮ ኣተባቢዒ ኣሎ። ነቲ ስነስርዓት ዝተከታተለት ወኪል ሪና ሸዊት ገብረ ብርሃን ዘዳልው ተፀብጻብ ሚካኤል ሓድጉ ካቅርቦ እዩ።
1: ጨንፈር ትምህርቲ ዞባ ደቡብ ብ12 ሓሳብ ከተማ መንደፈር ኣብ ዝወደቦ መደብ ካብ 12 ዞባታት ንዝተመፃ 65 ኣብነታውያን መምህራን ናይ ኣፍልጦ ወረቐት ምስክርን ገንዘባዊ ሽልማትን ዓዲሉ ኣብቲ ሚኒስተር ትምህርትን ኣመሓዳር ዞባ ደቡብን ዝተረኽብሉ ናይ ምትባዕ መደብ ሞያዊ ስነ ምግባር፣ ተወፋይነት ኣብ ስራሕ፣ ምድላውን ምትግባርን ውጥን ምህሮ፣ ምምሃርን ምስትምሃርን፣ ዝምድና ምስ ወለድን ሕብረተሰብን ከምኡ ውን ንውልቃዊ ሞያዊ ምዕባለ ዝውሰድ ተበግሶታት ካብ ቀንዲ ረብሓታት ናይቲ ሽልማት መንባሮም ተሓቢሮም። ሓላፊ ጨንፈር ትምህርቲ መምህር ህብቲ ህዝጊ ኪዳነ እተን ሽልማት ዝበቕዓ መምህራን ኣርኣያ ኮይነን ኣብ ብቕዓት ትምህርቲ ድርኺት ክፈጥራ ትፅቢት ከም ዝግበር ገሊጾ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ቦገና ተሳታፍነትን ብቕዓትን ደቂ ኣንስትዮ ኣብ ትምህርቲ ኣብ ዝሓሸ ደረጃ እኳ እንተሎ ዝያዳ ክድራዕ ከም ዝግባእ ብምጥቃስ እቲ ናይ ምትባዕ መደብ ንኹሎም መምህራን ኣብ ግምት ዘእትዎ ንምግባሩ ከም ዝስራሕ ኣነጺራ። ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝምህራ 3943 ደቂ ኣንስትዮ ከም ዘለዋ እዚ ድማ ሳት 55 ሚታዊት ናይ ጠቕላላ ቁፅሪ መምህራን ምዃኑ ሰነዳት ጨንፈር ትምህርቲ የነፀር።
0: ኣብ ንኡ ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካየን ብምርጋፅ ሓደጋታትን ሳዕቤናትን ምክልኻል ይስራሕ ኣሎ። ወኪል ሪና ሚልዮን ኣፈወርቅን ዘዳለዎ ተፀብጻብ ያሲን ሳልሕ ከቅርቦ እዩ።
2: ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርጋፅ ሓደጋታትን ሳዕቤናቱን ንምክልኻል ኣብ ዓመታዊ መርመራ መካይን በሎ ክላውዶ

0: ዕቱብ ምቁፅፃር ይግበር ኣሎም። ብቕዓት ዘይብላ መኪና ንውሕስነት ተሳፈርትን ንብረትን ኣብ ሓደጋ እተውድቕ ብምዃነ ወነንትን መራሕትን መካይን ኣብ ጥዕና መካይኖም ወቕታዊ ተፍትሽን ፅገናን ክገብሩ ኣብ ዝካየድ ዓመታዊ መርመራታት ድማ ዕቱባት ክኾኑ ሞያውያን ኣተሓሳሲቦም። ኣብ ቤት ፅሕፈት ህዝባዊ መጓዓዝያ ዓዲ ቀይሕ በዓል ሞያ ቴክኒክ ተሽከርከርቲ ኣቶ ዳዊት ገብረ ኣባብ ዝሃቦ ሓበሬታ ብዝግበር ዓመታዊ መርመራታት ብቕዓት ዘለዋ መኪና ኣብ ፅርግያ ክትንቀሳቐስ ፍቓድ ክወሃባ ከሎ ጉድለት ዝተረኸባ ግና ክሳብቲ ጉድለት ዘእረም ወይ ፅገን ከም ዘይፍቀደላ ኣነፂሩ። ሓላፊ ቤት ፅሕፈት ኣገልግሎት ህዝባዊ መጓዓዝያ ኣብ ንኡ ዞባ ዓዲ ቀይሕ ኣቶ ብፁ ኣምላኽ ተዓመ ቦግኑ መርመራ ቦሎክላውዶ ውሕስነተን ዘይተረጋገፀን ጥዕነአን ዘየተኣማምንን ተሽከርከርቲ ከይህልዋ ዝግበር ኣገዳሲ መደብ ከም ዝኾነ ብምሕባር ዕቱብነት ናይ ኩሉ ወገን ኣገዳሲ ከም ዝኾነ ሓቢሩ። መርማሪ ሓደጋ ተሽከርከርቲ ኣቶ ወልደ ሚካኤል ዕቑባ ገርግስ ብግድኡ ዓመታዊ መርመራ ብቕዓት ዘይገበረት ተሽከርካሪት እንተተረኺባ ብመሰረት መምርሒ ፖሊስ ትራፊክን ሚኒስትሪ መጓዓዝያን መራኸቢታትን መቕፃዕቲ ከም ዝብየነላ ብምግላፅ ኣብ እዋን መርመራ ብገለ መራሕቲ መካይን ዝረአ ናይ ምድንጋር ተግባራት ተወጊዱ ንድሕነት ቀዳምነት ክወሃብ ኣተሓሳሲቡ። መራሕቲ መካይን ብወገኖም ጥዕና መኪና ካብ ምፍላጥን ምርጋፅን ብሰንኪ ሓደጋ ንዝወርድ ጉድኣት ምውጋድ ስለ ዝኾነ ሚኒስትሪ መጓዓዝያን መራኸቢታትን ብዝለዓለ ክደፍኣሉ ተላብዮም።
1: ኣብ ዝተፈላለዩ ሃገራት ዝነብሩ ዜጋታት ምስስን ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ወፍያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሩ። በዚ መሰረት ኤርትራውያን ተቐማጡ ኤድመንተንን ከባቢኣን ካናዳ 127,606 ናቕፋ ኤርትራውያን ነበርቲ ከተማ ሎጋን ግዛኣት ዩታ ሕብራት መንግስታት ኣሜሪካ 3,404 ዶላር ኤርትራውያን ነበርቲ ኮፐንሃገን ዴንማርክ 75,579 ናቕፋ ከምኡውን ኤርትራውያን ተቐማጡ ከተማ ኦሮብሩ ሽወደን 36,486 ናቕፋ ምስስን ማዕከን ሕድሪ ሰማእታት ወፍዮም። ብዘይካዚ ብማሕበር ሕልናዊ መኸተት ዝፍለጡ ነበርቲ ጀርመን ዜጋታት 504 ዩሮ ኣብ ዝተፈላለዩ ሃገራት ኤሮጳ ዝቕመጡ ኣባላት ማሕበር ምትሕጋዝ ኮር 491 3300 ዶላር ኣባላት ማሕበር ምትሕጋዝ ዶብ ቸወድን 2100 ዩሮ ማሕበረኩም ኤርትራውያን ኣብ ዩሼክን ከባቢኣን ኖርዌይ 32211 ናቕፋ ኤርትራውያን ክተቐማጦ ከተማ ኦሼክ ሽወደን ድማ 26300 ክሮነር ኣብ ኣንጎላ ዝቕመጥ ዜጋ ድማ 7800 ናቕፋ ንምንባይ ስድራ ስዋኣት ኣበርኪቶም። ኣብ ዞባ ማእከል ትሕዝቶ ሃገራዊ ባንኪ ደንቢ ምስሳን ዘይትካእ ህይወት ምድሓን 133 ከረፂት ደም ተለጊሱ። ኣብቲ ካብ 27 ሓምለ ክሳብ 8 ሓሰ ዝተካየደ ውሉንታዊ ልግሲ ደም ክፍሊ ማይ ጨንፈር ሕግን ስርዓትን ማእከላዊ ቤት ፅሕፈት ምሕዳር ዞባ ክፍሊ ህንፃዊ ልምዓት ጨንፈር ህዝባዊ ምዝገባ ጨንፈር ህዝባዊ ቤት ንባብ ከምኡውን ማሕበር ገዳይም ተጋድልቲ ብልቓት ተሳቲፎም። እቲ መደብ ነቲ ኣብ እዋን ክራማ ዘጋጥም ሕፅረት ቀረብ ደም ንምላእ ከም ተካየደ ካብ ወደብቲ ዝተረኽበ ሓበሬታ ኣነዚሩ። ሃገራዊ ባንኪ ደም ኤርትራ ደቂ ኣንስትዮ ብዓመት 3 ግዜ ደቂ ተባዕትዮ ድማ 4 ግዜ ክልግሱ ከም ዝኽእሉ ይሕብር። ኣዛዚ መደበር ፖሊስ ንኡዞባ ጊንዳዕ ተለንተ መሓመድ ሳልሕ እስማኤል ልዕሊ 1,000 ተሳትፎ ወፍሪ ተምሃሩ ንልምዓት ንቕሓቶም ኣብ ምክልኻል ገበንን ድሕነት ፅርግያን ንምብራኽ ዝሕግዝ ኣስተምሮ ሂቦ። ኣብቲ ካብ 1 ክሳብ 8 ሓሰ ኣብ ንቑጣታት ማይ ሓባር ንፋሲት እምባትካላ ደንጎሎን ጊንዳዕን ዝተዋፍሩ ተምሃሮ ዝሃቦ መግለፂ ተለንተ መሓመድ ሳልሕ ኣብ ቀዳማይ መፈቅ 226 ዝተመዝገበ ገበናትን ሓደጋታትን ምስናይ ዝስዕቦ ክሳራታት ድሕሪ ምብራህ ተምሃሮ ጎኒ ጎኒ ኣካደሚያዊ ትምህርቶም ብወርቃውያን ሕጋጋት ቤት ትምህርትን ክብርታት ሕብረተሰቡን ክመላለሱ ኣዘኻኺሮ። ኣብ መወዳእታ ጉዳእቲ ልምድታት ብሓፈሻ ምክንሻብ ደቂ ኣንስትዮን መርዓ ትሕቲ ዕድመን ድማ ብፍላይ ንምግታእ ኣብ ዝካየድ ጎስጓሳት ተራ ተምሃሮ ክዓዝዝ ተላብዮም። ብካል ወገን ኣብ ንኡዞባ ፎርቶ ሳዋ ካብ 6 ሓምለ ብዝካየድ ዘሎ ፍሪ ክርምታዊ ልምዓት ተምሃሮ ሰፊሕ ንጥፈታት ከም ተሰላሰለ ተሓቢሮም። ኣለይቲ ናይቲ መደብ ኣብ ዝሃበዎ ሓበሬታ 85 ደቂ ኣንስትዮ ዝርከቦም 189 ተምሃሮ ኣብ ምዕቃብ ሓመግን ማይን ኣድማዕዕዮ ከም ዝዓሞም ብምጥቃስ ዝተሰርሐ ዛላታትን ከትርታትን ጥብ ዝበለት ማይ ኣብ ምዕቃብ ዓብ ኣበርክቶ ከም ዘለዎ ገሊፆም። እዚ ከምዚ ኢሉ እንከሎ ጎኒ ጎኒ እቲ ልምዓታዊ መደባት ንቕሓት ተምሃሮ ዘበርኽ ኣብ ምክልኻል ገበንን ሜላታት ሕርሻን ዝተኮረ ኣስተምሮታት ከም ተወደበ ብተወሳኺ ኣፍሊጡ። ዝኾርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክታልኩም ክብሪ ንዕድም። ዜና ውፃኢ። ግብፅን ቱርክን ቅልውላዊ ዞባ ማእከላዊ ምብራቕ ብዘተን ምዕራፍ ሓበራዊ ፃዕረን ከም ዝሓይላ ኣፍሊጠን። እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልቴን ሃገራት ትማል 13 ሓሰብ ግብፂ ብዘካየድዎ ዝርርብ እዩ። ሚኒስተር በድሪ ዓብድልዓጥን ሚኒስተር ሓካን ፊዳንን ኣብ ርክቦም ኣብቲ ዞባ ተኸሲቱ ዘሎ ወታደራውን ፀጥታውን ቅልውላዊ ብዘተ ጥራይ ከም ዝዓርፍ ብምእማን ሃገራቶም ኣብቲ ጉዳይ

ካይድኦን ፅንሓ ፃዕሪ ከም ዘስፍሑ ኣረድዮም ጉዳይ ውሽመት ቀዛ ብሰላም ክዓርፍ ከም ዝተሓጋገዛ ዝገለፃ ግብፅን ቱርክን ነቲ እስራኤል ተካይዶ ዘላ ወታደራዊ ፍሪ ደጊመን ኮኒኑን ኣለዋ። እዚ ከምዚ ኢሉ እንከሎ ግብፂ ናብቲ ቱርኪ፣ ፓኪስታን፣ ስዑድ ዓረብን ኣብ ዝሓለፈ ቅርባ መዓልትታት ዘኸተሙ ወታደራዊ ስምዕ ክትፅምበር ሚኒስተር ጉዳያት ወፃኢ ቱርኪ ሓካን ፊዳን ሓቲቱ። እቲ ወታደራዊ ስምዕ ኣብ ምውሓስ ዞባዊ ፀጥታ ኣገዳስነት ልዑል ምዃኑ መራሕቲ ቱርኪ፣ ፓኪስታንን ስዑድያን ምሕባሮም ዝዝከር እዩ። ኣሜሪካ ኣብ ልዕሊ እታዊ ድሮናት ካብ 10 ክሳብ 100 ሚታዊ ተወሳኺ ቀረፅ ከም እትገብር ፕረዚደንት ዶናልድ ትራምፕ ሓቢሮ። ዕላማ እዚ ካብ ዝመፅእ ወርሒ መስከረም ዝትግበር ውጥን ዘቤታዊ ፍርያት ክምንባልን ፀጥታዊ ስጋኣት ንምውጋድን ምዃኑ ፕረዚደንት ትራምፕ ገሊጹ ኣሎ። መሰረት ሓበሬታ ፕረዚደንት ትራምፕ ክሳብ 25 ኪሎ ግራም ንዝኽብደተን ድሮናት 100 ሚታዊት ቀረፅ ከም ዝውስነለን ተፈሊጡ። እተወሳኺ ቀረፅ ንመሳርሒ ናይ ተነፈርቲ ዘገልግል ኣቑሑ ዘጠቓለለ ምዃኑ እውን ክፍለጥ ተኻኢሉ ኣሎ። ኣሜሪካን 17 መሻርክታን 11 መዓልታት ዝቐፅል ሓበራዊ ወታደራዊ ልምድ ኣውሽመጥ ፓናማ ካይዳን። ዕላማ እዚ ካብ 3 ክሳብ 13 ሓሰ ዝተካየደ ሓበራዊ ልምድ ዞባዊ ፀጥታ ብምሓስ ሽበራን ምስስጋር ዘይሕጋዊ ዕፅፋርስን ንምግታእ ምዃኑ ኣዘዝቲ ሰራዊት ኣሜሪካ ሓቢሮም። ሳተፍቲ ሃገራት ናይዚ ኣሜሪካ ዝመውለቶ ልምድ ልዕሊ 2,000 ወታደራት ብርክት ዝበላ መራኽብን ብብዓይነቱ ኣፅዋርን ከም ዝተሳተፈ ተገሊጹ። እቲ ልምድ ፀጥታዊ ኣገዳስነት ልዑል ምዃኑ ዝሓበራትን ሃገራት ዓመታዊ ብስሩዕ ከካይድኦ መዲበን ኣለዋ። ንኣትላንቲካውን ሰለማውን ውቅያኖሳት ዝራኽብ ወሽመጥ ፓናማ ብደረጃ ዓለም ሓደ ካብ ኣገደስቲ ንግዳዊ ማያዊ መስመራት ምዃኑ እዩ ዝፍለጥ። ኣስታት 6 ሚታዊት ናይቲ ብደረጃ ዓለም ዝካየድ ማያዊ ንግዳዊ ንጥፈታት ብወሽመጥ ፓናማ ከም ዝሓልፍ እዮም ፀብጻባት ዘረድኡ። ህንዲ ምስ ሩስያ ብመስመር ኣርክቲክ ከተካይደ ወጢና ዘላ ንግዳዊ ንጥፈታት ካብ ዝመፅእ ዓመት ክትግበር ከም ትጅምር ሓቢራ። ንቅርብነት ህንዲ ዝመጎሰት ሩስያ ብወገና ንትግባርቲ ንግዳዊ ምድባት ዝምልከት ፅዑቕ ንጥፈታት ተካየድ ከም ዘላ ኣፍሊጣ። እዚ ሓድሽ ንግዳዊ መስመር ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ፀጥታዊ ቅልውላው ክስዕብ ንዝኽእል ንግዳዊ ብደሆታት ዘቃልል ኣብ ርእሲ ምዃኑ ካብቲ ክልቲን ሃገራት ክጥቀማሉ ፀንሓ መስመር ዝሓፀረ እዩ። በዚ ድማ እቲ መደብ ክትግበር ምስ ጀመረ ምድንፋዕ ንግዳዊ ዝምድነን ፃውቶ ተራ ብቐሊል ከም ዘይጥመት ብኣጉ ይጥቀስ። ሩስያን ህንድን ልዕሊ 65 ቢልዮን ዶላር ንዘሎ ዓመታዊ ንግዳዊ ምልዋጥን ኣብ ዝመፅእ 3 ዓመታት ናብ 100 ቢልዮን ዶላር ክብ ንምባሉ መዲበን ይስራሕ ከም ዘለዋ እዩ ዝሕበር። ባህርያዊ ጋዝ፣ ነዳዲ፣ ምህርቲ ሕርሻ፣ ወታደራዊ ንዋትን ማሽነርታትን ካብቶም ንግዳዊ ምልዋጥ ዝግበረሎም ቀንዲ ፅላታት ምዃኖም ፀብጻባት የረድኡ። ግሪክ ወታደራዊ ዓቕማን ምዕባል ካብ እስራኤል ዋጋ ልዕሊ 4 ቢልዮን ዶላር ዝተፈላለየ ኣፅዋር ክትሽምት ምዃን ሓቢራ። እዚ ኣብ ውሽጢ 3 ዓመታት ከም ዝተግበር ዝተገልፀ መደብ ስርዓተ መከላኸሊ ሚሳይል ነፈርቲ ኩናትን ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊጹ ኣሎ። እቲ ውጥን ኣካል ናይቲ ሃገሩ ወታደራዊ ዓቕማን ምድንፋዕ ስሊዓቶ ዘላ ኣስታት 30 ቢልዮን ዶላር ከም ዝኾነ እቲ ሚኒስትሪ ፍሊጡ። ኣስታት 3.5 ሚታዊት ካብ ጃምላ ሃገራዊ እቶታን ፅላት ምክልኻል ትስልዕ ዘላ ግሪክ ክሳብ 2036 ኣብ ዘሎ ግዜ ኤፍ 35 ዝዓይነትን 40 ነፈርቲ ውግእ ካብ ኣሜሪካ ክትሽምት መደብ ከም ዘለዋ ክትሕብር ፀኒሐ። እዚ ከምዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅያንን ምብራቃዊ ማእከላይ ባሕርን ምስ ቱርኪ ንፀንሓ ዘይምቅዳው መሊሱ ከክርሮ ከም ዝኽእል ወታደራውያን ተንተንቲ ይእምቱ። ፕረዚደንት ቭላድሚር ፑቲን ንሃገሩን ጃፓን ናብ ዘከራኽራ ደሴታት ኩሪል ዑደት ብምክያዱ ካብ ጃፓን ተቃውሞ ገጢሞ። እዚ ፕረዚደንት ፑቲን ኣብተን ደሴታት ዘካይዶ ናይ ፈለማ ዑደት ኣብ መንጎ ክልትዮን ሃገራት ንፀንሐ ናይ እጀታ ክርክር መሊሱ ከም ዘጋድዶ ሚኒስትሪ ጉዳያት ወፃኢ ጃፓን ወቂሱ ኣሎ። ሩስያ ግና ተን ደሴታት እጀታ ምዃኑ ብምሕባር ነቲ ካብ ጃፓን ዘቕረብላ ወቐሳ ነፂጋቶላ። ዝበዝሓ ካብተን ደሴታት ኣብ ትሕቲ ሩስያ ይመሓደራ እኳ እንተለዋ ንክልትዮን ሃገራት ካብ 1945 ከከራክረአን ከም ዝፀንሓ እዩ ዝግለጽ። ከም ሳዕቤን ናይዚ ናይ እጀታ ክርክር ሩስያን ጃፓንን ዛጊት ወግዓዊ ናይ ሰላም ውዕል ክኽትማ ከም ዘይከኣላ ፀብጻባት ይረድኡ። ዜናታት ንምዛም ኣርእስታት ዜና ክደግመልኩም። ጨንፈር ትምህርቲ ዞባ ደቡብ ንኣብነታዊ መምህራን ደቂ ኣንስትዮ ሸሊሙ። ኣብ ንኡስ ዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካየን ብምርጋፅ ሓደጋታትን ሳዕቤናቱን ምክልኻል ይስራሕ ኣሎ። ኣብ ወፃኢ ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ወፈየታት ገይሮም።
ግብፅን ቱርክን ቅልውላው ዞባ ማእከላይ ምብራቅ ዘተን ምዕራፍ ፃዕርን ካሒላ ተሰማሚዐን እዩ። ኣሜሪካ ኣብ ልዕሊ እታዊ ድሮናት ካብ 1 ክሳብ 100 ሚታዊት ተወሳኺ ቀረፅ ከም ትገብር ሓቢራ። ኣሜሪካን 17 መሻርክታን ኣብ ወሽመጥ ፓናማ ሓበራዊ ወታደራዊ ልምምድ ኣካይደን። ባርከ ዝኽርኩም ተዓዘብቲ ነሳዕ ሰዳሉ ዜናታት ኣብ ሰዛዚምሎ ስለምክታልኩም ንምስግን ምስተረፍ መድባትና ንሓድገኩም ብወገና ብሮምሸት።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡ ውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: መደብ ናትራን ኣብ ዝሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቃኛታት ይመፁ። ሙዚቃኛታት መን ሙዚቀኛ እዩ ኣብየን ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያ ተተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ቦኸርስ ንስ ካኣልየ ንስ ብለብካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልደ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ኸባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂሲ ወላ ዓቦ ኮይኑስ እንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ክእል ብ ካልእ ደቂ ኣንስትዎ ወላ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓቦ ኩሉ ሞያ እዩ ከምዚ ብኡጣ ዓብኻ እንታይ ካልእ ሞያ ደሎሚ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2:40 ድሕሪ ቀትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: እታ ትኻደ ልያሲ ክልተ ሳዕ ቤታ ተመላሊሶም ኣይረኸብኳ
1: ናበይ ከይዳ
0: እንታይ ሞ ፈሊጥ ግና ካብሳ እውን ሓሊፋ ናበይ ከይትብ ናው እያ
2: እወ ኣሜት እወ ንምሻት ዳ ኣፅቡቀ ብቃ በላ ኣመተይልዎ ፍርዓ ክንዳ ዓሰርተ ጉዕ ዋዛ ከይመስለ ኣይ ስጋኽ
3: ሳውን ዝናና
4: ክትፈልጢ ንሱ ክደ ይኮንኩ ጓልኩም ሃቡና ትበሃል በዕሊ ክኸድ ክንቤቶም ይኽ ወዲኸ ሃቡና ክትብል እዩ
5: ከሳኩንዶ ኣይታብዝሓለ ይበ
6: ከይትምላሳንደ ኣይተዓ ክንንስኽን ጥዕናካ ፅና ነዊሕ ጌርክ
7: ይ ኣተንሳንደ ካብ ዘምህረት ዘፍል እንታይ እዩ ዘለክን
6: ዋ ዝሕሸኒ ፈሊጠ ጓል ዝሕሸኒ ፈሊጥ
1: ሰይ እጃ ክቕልልል ከፍለካ
8: ዓይኖም ተላዒላ ድኣ ክብላዓልካ ድ
1: ተኸፈላኽ
9: እወይ ንሄልካ ውሉ ዘጎ ከዓ ልዑት መስል ጓል ሰብ ረኺቡ እሞ ፅባሕ ምሳና ወረድ በርዓ ክትኸይድ ተሰኒየና
0: እወይ ከምኡ ኢና ደሊና
10: ዝወዲ ዘጎ ከዓ ናበየ በለ ንበረ ክዳሃየአ ነጊረ ክመፅእ ኢልኒ ወፅዩ
1: እንታይ ደኣ ጓለይ ምስ ምስ በለ ንመሓሾ
9: ወዲ ዘጎ ንኦት መስል ጓል ሰብ ረኪብሎ ሞ ፅባሕ ልዕልቲ ከምቲ ወዲ ይወዲ
11: ግና እያ ስምዓዶ ሳውን ዓዲ ኣትዩ ክዘምድ ድኣ ከና ዘይምነገርና
12: እዮም እንዳ ዓዶምና ንዑብ ዕድመና ንዑብ መርዓና ስ ብገዛእ ተው ኢሎም ኸ ንዓይ ከዓ ወናድ መርዓ እንዳበልና ኣብዚ ከተፍልጥና
13: ብር ተበልኩስ
14: እማ ዕልሚ ብጉምጣሉ እንዳሉ
13: እዋ እንኾ ኮይታ
14: ዓይኖም ትበሃል ጎርዞ ተቐፊዳ ብትሕተይ ክትኣት ኣለዋ
13: ሃቅኹም ጎይታ እዛ ሓዊ ኳ ምቐሰብ
14: ዘሩ ብዛዕባ ሓዊካ ገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕሰብ
13: እሞ ጎይታ እንታይ ተገበርና ሓይሽ
14: ብፀሓይ ቀትሪ ኸድና ተዘረፍና እያ መን ክልክልና
13: ትንቂ ደይ ኩሉ ብኢድና እዩ
14: ዓስከር ሃረይ ኩሎም ዓሳክር ድልዋት ኣለዉ ድዮም
13: ድልዋት
14: እሞቶ ክሮና ናብ ዓይኖም ንብ
13: ኣንቶም ጎይታ እዛ ዓይኖም ትበሃል ጎርዞቲ ብዕላ ለኮ ፀጊምና እዩ ከመይ ዝበለት ጎርዚ ኣንቶም ጎይታ
14: ሰውነታ ኮይ ደስ ዝብለኒ
13: እሞ እንታይ ተዓየና ሓይሽተ
14: ቁሩብ ዓሳክራት ሪፍካ ካብ ቤታ ጎጥጊድኩም ኣምፅዋ
13: እሺ ጎይታ እዩ ግዳብ ቐትረሲ ወዳኢና ኸይከው
14: ቀትሪ ነይተን ዝዓጅበኒ ኮነንሳው ክንዝብለኩም ግበሩ
13: እሺ ጎይታ

0: ኣረ እንታይ ካባ ዝበልካ
1: ኣይቁቶ ከይኮነና ጎይቶ ድላይና ክንገብርሲ ሰላም ተጎልቢብና ምሕሸ ባህለ
0: ሓውን ሓሰርን ባህር መርሰሎ ንዓይኖም ብኢደ ይልቀብ ከብላ
1: ርግፅና ፅይቕያቕ ከይኮነና እዩ ስክርታይ
0: ክሰማዓካ እኳ ገድንኒ ኣነ ዘይርኦ ንስኻ ስለ ትርዮ
2: ሒግና ንመለስ
3: ወይታ ኣብዚ ናይ ሃሪ ኣነ እውን እሰማማይ እቲ ምንታይ ስጎይታይ ብፀዓይ ቀትሪ ቆልዖም ሰብኢቶም እያ ኣኸይብሉና ከምኡ ኢሎም እውን ከይሃሲና
1: ሓሳብና ቅዱብ እዩ ዘሎ ዞ
0: ወሉ እዚኣም ፃሕና ዘይተርፈና ካብዞም ባእሶ ጥይት ለኪምና ነ
1: ጎይታ እቲ ሸቕሊ ንሕና ንክእሎ ክሳብ ዝኮነስ ተጎጀልና ክንገብሮ ኢና ንስኹም ችድናዮሞ ይዕርፉ በዓልና ክንገብሮ ኢና
0: ነፍሲ ወከፍ ዓስከር ኣሰር ሃረይ ክሕዛ ኣለዎ እማ ዶ
4: እማንጎይታ
0: ለ ሃረይ ዓሳ ክርሒዝካዮም ክ ዘርኡ ሳዓቦ መንገዲ ምስ ወዲ ዓዲ ግብ
3: ኣይኹም ጎይታ ንዓይነኻ ደስ ተብል ከመይ ዳኣምሰለ ታርሒ ሕይ ዘሚትና ክነምፅ
0: ሃይበሉ ንቕሉ
3: ንሽጎሽጎ

0: ክንዓኽስ እንታይ እዩ ንቃዓንቃዓ ዝቕጣዕ ክንብ ሰር ምጉጋን ዓድና ያይ ሜላት ሓሲብለይሲ ነዚ መድፈና ኢሎም ከዳልው
1: ኣቕልባሳ ንደ እዛ ዓድና ሓሲቦሞ ዘለዉ መድፈና ንፈረቓ
0: ከመቢሉ
1: ዶ እዋግር እዚ ኩሉ ውራይ ብሕሩ ገይሮማ መቐምናዮም ነይ ያበርሀ ምስኦም ውሳዶም ተኸዓ ድማ ልክዕ ከም ዋና ኮይና ኣብ ቤት ወዲ ዘቦም ምስውሱ ምባላሲ ይብለክን ኣለኹ ገለ ብድሒ ዝተሓወሶም የላ ይብለክን
0: እንድዕ ንዓኽ ንመርሳ ንደይ ንዓይስ ከምዲ ኣይበለዐኒ
1: ንስኹ እንዳ እንታይ ድ ዝረኣይ ክንመስለክን ሳንደይ ሕዞ በሎ ኣዳግሞ ሰጉዶ በቃ
0: እንዳሉ ዝረኣይክ ኣበይ ሙሳ ንደይ እንተዝኽእል ንሱ ግርም ነይሩ
1: ዋይ ንስኹ ና ዘይጥዒት ሳንደይ ጥዕና ኩብልክነ
0: ወይ ጉድ ሳውን ፈሪሒካሳትን ውራይ ደባ ድቦ
1: ግደፍኦ ዶ ዝሕርቀናትን ሳንደ
0: ኣይ
1: ንበዓልክን ክትብላሲ ግደፍኦ ትሕርቃ ወዲ ዘጎ ዕድለኛ እዩ ታቦት ሰተት ታቢሉ ኣብዛ ቤቱ ኣቤት ምረቓ
0: ዋይ ዘይግብሮም ዓድን ሓሪቕኒ እምበር ታቦት ሲ
1: ዋይ ኣንተ ነዞም ዓዱ እንዶ ካብ ርእሶም ውረድ ኣሎ በስ ማእም እንደበላ ሳንደ
0: ገሎ ዶ
1: ፅራይ ኣብዚሕ ክንኹ ሳንደ
0: ኣይ
1: ሓከ እንታይ ደኣ እሞ ወይልክ ክንዲ ዝወጃዕ ዶኣለካ ኢኻ ገለ እቲ ሕርቃ እንተሓንጊጢ ክንሲ ነዚ ፅራይ ግስብ
0: ቢልክነኸይትኮኣይ እናዓይ ማሓሸኒ ሳንደ
1: ወድሓንበላ ብጥዕና ከንተለኹን ዝተሃዮ ንዓናይ ተሎ በላ
0: እየራ
1: ብላዓና
0: ኣነስ ሓንሲኢት ክትፅሕ
1: ክትባቕጣ
0: ፀኒሒ ለብዚ
1: እንታይ ክትባቕጣ
0: ታይሞ ክገብር ኢ ክፀኒሕ
1: ኣነ ንጌራ ብላዓና ኣንቶም ቆልዑ እንታይ ዳ ክትባቕጣ ብዚ ዓይኖ ጓል ንዓናይ ሞ እንጀራ ብልዓ ዕያ ይትበክል
0: እንታይ ክንዳ ከምቲ ገዝሀት ኣለ ዝንበይ ንኽእል በራት ሓስቢ ከይፈሽለና ከይፈርሰና ተላኢልክን ንታይ ከዓ ልግብ ቢልክን ኣፀውትካ ሕራይ ትበልክን ዘንደቀ ቶምቶም ወፋር ክሳብ ድመፅ
1: ራይ መፃና
0: ተላይ በላ ኣልክባኒ ካልኣይ ሰዓይ ተዘርባ
2: ንታይ መዘ ወርክሳ ነ ኣነሂነንእቶ
3: ኣብዚ መዓዲ ተቐሪቡ ከሎ
2: ዝኽፍል ነፃና ተኣየ ነፃና
3: ንዓናይኮይና
2: ዘለናነፃና ሳንዲ
3: ኣሕና ከዓ ስንተ ኮይነ
0: ፀኒሕና ኣቲ መንፈትዮም ዘሎ ሲሎኒ ክፅዋዕና ዝነፃ
3: ሽሉቅ ክኽእላሉ ባድኣ
0: ኣይክባ
3: ኣብሰብ ናይ ሰብ ቀና

0: ንስዋስ ኮፍ ኢልካ ከለካ ድንቀ ዛር ግርምቲ ኮንካ ዓንታ
1: ግርምስ ጨለጥካያ ግርም ኢካ ትሸይ
0: እዋ ኩሉ ሳዕውራይተ ዝግበር ኣሳፊሕና ንሰቲ
1: ኣንታታን ግርምቲ ከመጉዋሲ
0: ባዕለ ንፈለጠ
1: ፀበል ግዳ በረካ ይጥዑም
0: ብእውነት በል
1: ስጋ ሳውን
0: ዋ ዓንታ ኣይ መካይደን ኢኻ ካልኣይ ግዜ ምቕፅላ ኣብራካ ካሕምሸከ
1: ተመርቀፍ ሳውን ዶ ፅላእ እንታይ ዳ ኢኸ ክሸይን ከምዘይፅላሕ ኩሽንቲ ዝመፀኒ
2: ገፅና ሸፍርና ኢና ንኸይ ዝኾነ ንትኾን ምልክት ከይነ

0: ውራይ ናይ ወዲ ዘጎሉ ይሹም ኣለዎ መርዓት ምፁ
1: ጎራዞ ዓድኻ
0: ኣለዋ
1: ግረ ዓይኖም ከላዶ

ካብዛ ዘለዎ ክተለዎ ፅኑ ሰሚኻ ኣለኻ ካብዛ ዘለኸ ወይ ኣውያት ትገብር ወይ ብኢትብ

0: ስንሳንደይ እንታይ ደ ኮይንክን ወፂኢኸን ትክስዶ ኢልክን ኢኸን
1: ኣይፋለይ ንቤት ባኸ ይደልዩ
0: ዋይ ተንሳንደይ ኣሻብከን ኣይ ግርም እንዲና ዘለና
1: ግርም ዳኣ ግርም ኢና ዘለና
0: እንታይ ደ ኮይንክ
1: ንቤት ክኸይደልዩ ሳንደይ
0: እዎ በዚ ፀላም እዚ ከመይ ኣቢልክን ክትገዳ ተንሳንደይ
1: ተኪ ክኸውን ይኹን
0: እዎ በላዕኻ ኮ ዘይተለለዩ
1: ዳሕና ይትሰከፋ ሳንደይ ነደይ ግን ሳንደይ ንቤት ከይደን ኢልክን ንገረአን ይኽን
0: ዶ
1: እዋ
0: ወይ ምሳኽን ዘላ መዓንጣስ ሳንደይ
1: ይ
0: በላ ንስኽ እንዳ ሓንታ ድሌት ክንግበረ ሳንደይ እንታ ኣነ ግን ካብዚ ዘለኹዋ መእሕ ይብልኒ ሳንደይ ወይ ዳሕና ሳንደይ ኣነ ክምለስ እንዳሓልዋኒ እየ ክንሓራይ
1: ጎያርያ
0: ሳንደይ ኣማዕድዋኒ
1: ከም ማዕድወክ
0: ሳንደይ
1: ወይዘን ሳንደይ

0: መደብ ናትራን ኣብ ዝሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲ ላይክ ኣትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካልየን ንስ ክብለካ እንዳተፅበሃ እተና ሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕውድ እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ኸባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራውስቲ ንባዕሉ ናብቲዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
3: ናይ ኮይኑ ክርእዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ብካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ። ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

ሰላም ሰላም ሰላም ኣብ ውሽጢ ኣብ ወፃኢ ኩሉኹም ደቀይ ከመይ ቀኒኹም ከመይ ኣሎ ኩሉ ዕረፍቲ ከመይ ነይሩ እዚ ዕረፍቲ ፅቡቅ ዶ ነይሩ ብጣዕሚ ንስድራኩም ትምእዘዙ ዶ ነርኩም ዋላ በጥ ኢልኩም ኹም ትውዕሉ ትምእዘዙ ነርኩም ብጣዕሚ ንፉዓትም ደቀይ ሕጂ ከዓ ናብታ ምጭውቲ መደብና መደብ ሃለው ቆልዑ መፂና ኣለና እቶም ብምሉእኩም ትድውሉልና ማለተይ ኣብ መን ዝያዳ ዘከረ ክትወዳደሩ ትደልዩ ደቅና ቆልዑ የቐኒልና እንዳበልና ነቲ መደብና ክንጅምሮ ኢና መጀመርያ ሓንቲ ሙዚቃ ክጋብዘኩም

ሕራይ ሕጂ ከዓ ናብ ንኡስ መደብ መንያንር ቀረብ ናብዚቕረብ ስኻ ናብዚ ቕረቢ ቅረቢ ናብ ንኡስ መደብ መን ዝያዳ ዘከረ

0: ሕራይ ዝወደ ሕጂ ኣብ ማሕዳር ናይ መን ልካኒ ማሕዳር ዲ ፓይሎት ያ ኣቦይ ረሲዕ የ ፀኒሐ ፓይሎት ባኢኻ ፓይሎት ናይ ዓባይ ነፋሪት ጀት ጀምቦ ራይ ናይ ካርጎ ዲኻ ናይ ሰብ ካርጎ ሕጂ እንታይ ማለት ንስካ ናይ ፅዕነት እነት ረምሻ ኣላ ዓባይ ማኪና ናይ ፅዕነት ኣቶቡስካ ኣላ ሓቀይ ኣቶቡስ ከዓ ናይ ሰብ እየ ሓቀይ ናይ ሰብ ዲኻ ትፅዕን ዋላስ ንብረት ኢኻ ተምፃ ኣለና ናይ ሰብ ከድካ ከዓኒ ክይድኢልካ ካብ ገላ ዓዲ ዋላ ተሰነይ ክኸውን ይኽእል እዩ ኣብቲ ሰነይ ከም ትውርድ ኣብቲ ኣርፖርት ውርድ ምስ በለት ኮሚደረ ናይ ኣሎቡ ንድሕር ኣሎ ሳልሳ ገለመለኩሉ ፀዓዒንካ ከዓ ኣስመራ ትመፅ ሓቀይ ሕራይ ሕጂ እዚኣ ሸማንታ ስእሊ ክርእካ ሕራይ ሕንቅል ሕንቅል እታይ ኣለካ ወይ ኣስግነኒ
1: ሕንቅል ሕንቅል እታይ
0: ሰናብ ሰናብ እታይ
1: ማይ ሰትያ ዘይሸይ
0: ማይ ሰትያስ ማይ ትሰተይ ዋ ማይ ሰትያ ደትሸይ ጀሪካን
1: ኖኖ
0: ተደራር ተደ
1: ደሮ
0: ደሮ ወይሮ ትበልዕ ዲካ ደሮ ትፈት ዶ ደሮ እንታይ ያ ኢካ ትፈት ደሮ ክትበላዓ
1: ሰለፋ
0: ኣጠቃላ ንሰለፍንሰለፍ ኣጠቃላ ሰለፍ ደሮ ጠቃላ ባ ሰለፍ ደሮ ጠቃላ ጥዕምቲ ኳያ ብሮ ኣነ ከም ከማይ ድፈቱ ስእሊ ረአ ፈል ሕጂ እዚኣ ስእሊ ረአ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ኣብ ሂምቦል ሕዝ ቀጠው ኣብ ቁፅሪ ክልተ ወደብ ዓሰብ ወደብ ዓሰብ ዓብደላ ቁፅሪ ሰለስተ መዓልትና ፅነት ሓዝ ቀጠው ኣቢልካ ኣብ ቁፅሪ ኣርባዕተ ክፍሊ ተዕሊም ቁፅሪ ኣርባዕተ ኣብ ቁፅሪ ሓሙሽተ ክፍሊ ዝየድ ኣብ ሜዳ ድምፂ ሓፋሽ ተልካ ፈሊጥካዮ ኣለኻ ሽዱሽተ ግንባር ናቕፋ ድፋዕ ተልካ እዚ ከዓ ፈሊጥካዮ ግንባር ናቕፋ ቁፅሪ ሽዱሽተ ጋራጅ ማርቸድስ ማኪና ተልካ ፈሊጥካ ከመማራፂ ቁፅሪ ሸሞንተ ዘመናዊ መሕለበ ከብቲ ሒዝካ ኣለኻ ስደድ በል ሓደ ቁፅሪ ንቅድሚት ኦሆ ጠራይ ምስ መፀት ትምልስ ቃዕ ኢላ ክትመፅ እያ ቁፅሪ ቁፅሪ ዘር ኢላ ምስ መፀት
1: መሕለበ
0: ከብቲ መሕለቢ ዘመናዊ ማለት እዩ ኣብዚ ዓዲ ብምንታይ ደ ብከምኡ ደ ንዳሕለ ብምንታይ ዳ ባህላዊ ከመይ እዩእንታይ እ
1: ትብርኢት
0: እንታይ ይ ትገብር ኣብ ታሕቲ
1: ታሕቲ
2: ሳንኬሎ ወይ ከዓ መትሓዚ ትገብር
0: ሻንኬሎ ዘመናዊ መሕለቢ ከብቲ ናይ ዘራእትን ጥሪትን ማለት እዩ እዚ ሕጂ ከዓ ሓንቲ ሓንቲ ቁፅሪ ድፋዕ ቁፅሪ ሓደ ምስ መፀትካ ክትምልስካ እንታይ ነራ
1: ፋብሪካ ሳልሳ
0: ፋብሪካ
1: ሳልሳ
0: ኣብ ቁፅሪ ሓደ ፋብሪካ ሳልሳ ተነራ እሰሙ ንሳ ካወዳደሩ ኣለው ቲኣ ከምቲ ኣብ ገዛኹምካ ትወዳደር ነርካ መሽ ፋብሪካ ሳልሳ ክርያ ኢና ሳልሳ ተነራ ፋብሪካ ሳልሳ ኣብ ሂምቦል እዚ ናይ ሳልሳ ኣብ ሂምቦል ይርከብ ናይ ኮርፖሬሽን ጥሪትን ዘራእትን ፋብሪካ ኣብ ዓድና ደሎ እዩ ሳልሳ ክጥዕም ክጥዕም ሕራይ ሰሓብ እንደገና ድፋእ
1: ጥርባዕተ
0: ኣርባዕተ እንታይ ነራ ትዓለ ኣርባዕተ ነፅነት ኤርትራ ቀፅል ካልእ ንዕኡ ከምፁ
1: ታዕሊም
0: ታዕሊም ድያ ክፍታዕሊም ተጋደልቲ ክፍታዕሊም ተጋደልቲ ምሽ ክፍታዕሊም ታዕሊም እዚኣ ጥራኢካ ትሪኢ ሕራይ ተጋደልቲ ክፍሊ ታዕሊም ሕራይ ተጋደልቲ ክፍሊ ታዕሊም ሰሓብ ድፋእ ከዓ እጅ ሓንቲ
1: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ እንታይ ነራ
1: ጋራጅ
0: ጋራጅ እንታይ ዕረየሉ ጋራጅ
1: ማታይ
0: ኣበይ ቦታ እዩ ነሩ ጋራጅ ኢልካ ትሓስብ ናይ ቀደም ናቶም እቶም ድዕሎም ነብሩ መን እዮም ሞ እቶም ድዕሎም ነብሩ እዚ ተጋደልቲ ሓቀይ ራእያ ጆኻ ከይትዳናገር ምእንቲ ጋራጅ ፅቡቅ ኣለካ ኣምፂኢኻያ

0: ተጋደልቲ እዮም ናቶም እያ እዚኦም ተጋደልቲ እዮም ረ ድፋ ቃ ሕጂ
1: ሓሙሽተ
0: እንታይ ነይሩ ሓሙሽተ
1: ዜና
0: ዜና ዜና ድዮም ሓሙሽተ ዜና ዋ ዜና ኣበይ እዮም ነሮም ትግምት ብግምትካ እምበር ክትፈልጦም ኣይትኽእልና ሕጂ ኢኻ ክትፈልጦም ተጋደልቲ እዚ ድምፂ ሓፋሽ ኤርትራ ቀደም ስኻ ከይተፈጠርካ ከለኻ ምፅኻ ዜና ባባኻ ክንደይ ማዕመቱ ባባኻ ክንደይ ዓመቱ 52 ማማኻ ገለ መለ ክናላታ 52 ገለ መለ ባማኻኸ 33 ድምፂ ሓፋሽ ክብል ከሎ ባባኻ እፈልጥ እዩ ድሕሪ 50 ገይሩ ኣብ ሜዳ ሕራይ ናይ መወዳእታ 236 ኣለካ ሓጂ ናይ መወዳእታ ሓሲብካ ካብቶም ቆፅሪ ሕሰብ ኣጅ 236 ሓሲብካ ናይ መወዳእታ ሽዑ ሙሉእ ኣምፂኢካ ኣለካ ሰለስተ ሕራይ
1: ወደብ ዓሰብ
0: ኣይኮነትን ጥቃኣ ነይራ ኣጆኻ ወደብ ዓሰብ ሓረ ክወፅእ ከሎ ሓረ ክወፅእ ከሎ ኩሉ ሰብ ሽ ኩሉ ሰብ ወፂኡ ተጋደልቲ ምስ መፁ ተጋደልቲ መፂኦም ና
1: ናቕፋ
0: መዓልቲ ናፀነት ኢለካ ትቅጅም ወዲእና ሕጂ

ከመይ ነይሩ ተወዳዲርኩም ስዕርኪ ናይ በዓቂ ስዕርካ ስዕርካ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕራይ ሕጂ ከዓ ሕጂ ከዓ ሰኪረያ

0: ብጫ ማዕረይ ሆሚ ብሓወይ ከመይ ቀኒኹም ፀጋ ጥዕናኹም ስድራ ከመይ ኣለው ግርም ሕጂ ዘቕርበልኩም ሕቶ ጓልና ጅምዕያ ሮሞዳን ካብ ኣለቦ ምሩቅ ቆልዓ ማለት እንታይ ማለት እዩ ምክንያቱ ኣነ ምርቕቲ ቆልዓ ኮይነ ክዓቢ ባህጊ ስለ ዘለኒሲ እስከ ምሩቅ ቆልዓ እንታይ እዩ ገለበሉኒ እትብላላ እሞ ናባኹም እዛ ሕቶ
1: ጓልና ጅምዕያ ካብ ኣለቡ ይዕብኺ እዛ ጓለይ ሕቶኺ ንዓኸ ጥራይ ዘይኮነ ንዝተወለደ ቆልዓ ዝጠቅም ኣገዳሲ ሕቶ ኢኻ ሓቲትኪ የቐንየልና ጅምዕያ ጓልና ምሩቅ ቆልዓ ወይ ምርቕቲ ቆልዓ ማለት ንኻብኦም ዝዓቢ ማለት ንኻብኦም ዝዓበዩ ሰባት ዘኽብሩ ንኻብኦም ዝንእሱ ቆልዑ ክኾኑ ይኽእሉ እዮም ዝሕግዙን ዘተባብዑን ምእዙዛት ትጉሃት ፃዕረኛታት ኣብ መገዲ ንዝፀገሞም ዓበይቲ ዝተሓጋገዙ ሓደርካ መዓልካ የቐኒልና ክብረት ይሃበልና ኣብ ካሕሳኹም የውዕለና ገንዘብኩም እንታይ ገይርናልኩም ጉቡእናን ድዩ እናበሉ ዝኸዱ እዚኦም ኩሎም ምሩቋት ቆልዑ ይበሃሉ እስኺ ድማ እዛ ጓልና ምርቕቲ ከምትኾኒ ፍሉጥ እዩ ይዕቢኺ እንዳበልኩ ናብ ሆሚብ ከዓ ከልፈኪ ሆሚብ ወገንካ ከዓ ገለበል
0: ሰላም ሰላም ሰላም ጅምዕያ ጓልና ካብ ኣለቡ እዛ ጓለይ ንስኺ እውን ምርቕቲ ብስድራኺ ምእዝዝቲ ብመምሃራንኪ ክብርቲ ብጎረባ ብትኺ ፍትውቲ ምዃንኪ ኣብኣን ከለኹ ቆብ ኣቢለክ ኣለኹ ተረዲአክ ኣለኹ ዛጓለይ ይዕብኺ ትምህርትኺ የኽሰተልኪ ዛጓለይ ምሩቅ ቆልዓ ማለት እንታይ ማለት እዩ ኢልኪ ካብ ሓተትኪ እስኺ እውን ምርቕቲ ኢኺ ምርቕ ከብለኪ እየ ምራቐ ከዓ ምእንቲ ኣብ ዝባንኪ እንደገና ክመፅእ ከምኡ ስለ ዝኾነ ከዓ ኣነ ምርቕ ከብለኪ ዛጓለይ ሃብሮም ዝረገፅክዮ ለምለም ፀሓፍክዮ ቀለም ሓሳብ ልብኺ የስምረልኪ ተማሂርኪ ትዕወቲ ትምህርትኺ ዛዚምኪ ሰሪሕኪ መሲልኪ ደቅኺ ተሓቅፊ ይግበርኪ ዛጓለይ ኣሜን ኣይትሕልፊ ኣብ ዘለኽዮ ኮንኪ ኣብ ኣለቡ ኣሜን ጥራይ በል ዛጓለይ ቀደምኪ ምርቕቲ ኢኺ ምራቕ ከዓ ክበፅሓኪ እዩ ፅቡቅ ዝገበረ ከዓ ብከምዚ ክምራቅ ስለ ዝኽእል ፀገም ዝበሃል የብሉን ኩሉ ግዜ ሕጉስ ኮይኑ እዩ ደነብር ሓራይ እዛ ጓለይ ናብ መምህር በጫ ከዓ ከብለኪ
1: ጅምዕያ ጓለይ ሆሚ ብዓርከይ ኩሉ ዝበሃል ብሉፅ ምራቐ መሪቑኪ እዩ ኣሜን ከዓ ኣይሓመቅክን ፍሉጥ እዩ እዛ ጓለይ ኩሉ ምራቕና ከዓ ክበፅሓኪ ተስፋ እገብር ስለዚ ምሩቅ ቆልዓ ዝበሃል ከምዚ ኣቐዲምና ክንብሎ ፀናሕና ምሩቅ ቆልዓ ንዓበይትን ንኻብኡ ዝንእሱ ቆልዑ ማለትሲ ንኣሽቱ ዝተሓጋገዝ ኣብ መገዲኹን ኩሉ ግዜ ምእዙዝ ትሑት እንድሕር ኮይኑ ኩሉ ግዜ ትሰምዖን ዘይትሰምዖን ምራቕ ኣለካ ምክንያቱ ንዓዝ ወደ ኢሉ ድምረቐካ ኣሎ ብውሽጡ ከዓ እንዳመረቐካ ዝኸይድ ስለ ዘሎ እዛ ጓለይ ኩሉ ግዜ እዘን ዝበልናየ ንድሕራ ማሊእኪ ምርቕቲ ክትኮኑ ይኽ እቶም ካልኦት ከዓ ምሩቋት ቆልዑ ክኾኑ ይኽእሉ ወብለኪ

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲ ላይካ ትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን እታ ደርፊ ተዋሃደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቀኛታት ይመፁ። ሙዚቀኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይ እታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያ ተተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ብኸርስ ንስ ብካ ኣልየ ንስ ክብለብካ እንዳተፅበሃ እተና ሸውሃቱ ድሕሪ ዝተወልዳ ተ ገዲፈ ንክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ከባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሉ እቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራበስቲ ንባዕሉ ናብቲዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ሂወት ክትቀርብ
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ

0: ሰላምን ብሓፈሽ እኒ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡታ ዓብይካ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ
1: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም መደብ ናትራን ቀዳም 15 ነሃሰ ሰዓት 2:40 ድሕሪ ቀትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቀትሪ መደብ ናትራን

ድሕሪ ሰለስተ ኣዋርሕ ዓሌት ሊመር ኣሳራ ካብቲ ዝነበረቶ ብሰለስተ ዕፅፊ ጎቢዛን ሙሉእ ርእሰ ተኣማንነት ድማ ኣጥርያን ትርከብ። ንዝኾነ ነገር ክትፍትን ህንጥዩነት ኣለዋ። ኣስናን ኣውፅያ ብምህላዋ ድማ ነዞም ፍሩታታት ብዝግባእ ክትበልዖም ጀሚራ ኣላ። ኣብ በረኻ ግን እዚ ፍሩታ ሳሕቲ እዩ ዝርከብ። ኣብቲ ማይ ዘይሃርመሉ እዋን ሱሳሚእታዊት ካብዞም ሊመር ዘይለመድዎ ኣቝፅልቲ ብምምጋብን ኣብ ክወፅዎ ዘይክእሉ መፃወድያ ብምእታውን ይሞቱ። ስለዚ ኦንዞን መሳርሕቱን ገለ ንመላመዲ ዝኸውን ኣትክልቲ ብምእካብ ከለማምድዎም እዮም። ኣሳራ ነዚ ተኽሊ ክትፈትዎ ድማ ንምነ ይብል ኦንዞ። ሊመር ንልዕሊ 100 ዝኾኑ ዝተፈላለዩ ኣትክልቲ ይምገቡ። ኣሳራ ድማ ካብቶም ዝተዳለውሉ ኣትክልቲ ካብ ኩሎም ክትምገብ ትርአላ።

ሓንቲ ንብዙሓት ሊመር እተሸግር ግን እዛ ኦክቶፕስ እትስመ ገረብ እያ። እዛ ዓባይ ንቆልቋል እትመስል ገረብ 30 ጫማ ቁመት ትውንን ኮይና ብኣዝዩ ዓብን በሊሕ እሾኽን ዝተኸበት ድማ እያ። እቲ ጸገም ድማ እቶም ዝጠዓሙ ኣቕፅልቲ ናይዛ ገረብ ኣብ ላዕለዋይ ጫፍ ዝርከቡ ብምዃኖም እዩ። ኣሳራ ናብዛ ገረብ ክትሓኩር ክትፍትን እያ። እቲ ኣብ ኣጋራን ኣእዳዋን ዝርከብ ተሪር ድርዒ ብኸፊል ካብዞም እሾኽ ክከላኸለላ እዩ። ነቶም ድልዱላት እሾኽ ጥራሕ እናሓዘት ትሓኩራላ።

ብጥንቃቐ ኣብ ላዕሊ በጽሐት ኣሳራ ብቕልጡፍ ክትምሃር እትኽእል ኣዝያ ንፍዕትል ይመርያ። ነዞም ኣቕጹልቲ ድማ ፈተወቶም።

ኦንዞ ኣሳራ ጎቢዛን ኩሉ ክኢላ ብምህላዋን ኣዝዩ ተሓጎሰን ቀሰነን። ንኦንዞ ካልእ ዘቕሶኖ ነገር ድማ ኣሎ። እዞም ጉጅለ ከይተሃላለኹ ብሓባር ክበልዑን ክማቐሉን ብምርኣዩ ጥርንፋስ ስድራ ክኾኑ ከም ዝኽእሉ ኣስተብሃለ። እዚ ድማ ንበረኻ ዝኸዱሉ ግዜ ከም ዝኣኸለ እዩ ዘነጽር። ኣብዚ ማእከል ጣዕሚ ዘለዎ ህይወት ከስተማቐሩ ጸኒሖም እዮም። ድሕሪ ወርሒ በረኻ ምስ ከዱ ግን እዚ ጥቕሊሉ ክልወጥ እዩ።

ካብ ትውለድ ድሕሪ ሓደ ዓመት ኣሳራ ኣዝያ ጎቢዛ ትርከብ። ግን ኣብዚ ሕጂ እዋን በይና ጥራሕ ኣይኮነትን ትጉብዝ ዘላ። ማርጎ ዝተባህለት ሓንቲ ካብዞም ጉጅለ ሊመር ዝኾነት እኽልቲ ኣንስተይቲ ወሊዳ ስለ ዘላ ኣሳራ መተዓቢቲ ረኺባ ኣላ። እዞም ጉጅለ ኣብ መንጎኦም ሓዳስ ውላድ ስለ ዘላ ካብቲ ዝነበርዎ ንላዕሊ ይጥንቀቑ ኣለዉ። ኦንዞ ነዛ ዝተወልደት ሊመር ፆታኣ ንምፍላጥ እናተዳለወ እንከሎ ግን ሓደ ሊመር ናይ ተጠንቀቑ መልእኽቲ ከመሓላልፍ ጀመረ። ኦንዞ ብዛዕባ እዚ ክገልጽ እንከሎ ኣብ ከባቢ ናይ ዝጋቢያ ዘራፊ እንስሳ ከም ዘሎ እዩ እዚ ሊመር ዝሕብር ዘሎ። ወላ እኳ ኣብ ውሽጢ እዚ ጋቢያ ዝኾነ ብደገ ዝመጽእ ሓደጋ ከጥቋዖም ዘይክእል እንተኾነ ግን ኣዝዮም ፈርሑ። ኣዝዮም ክጥንቀቑ ኣለዎም። ከምዚ እንዕዘቦም ዘለና ድማ ኣዝዮም እዮም ጥንቁቓት።

እዚ ንኣሳራ ጽቡቕ ዕድል እዩ። ምክንያቱ ብዛዕባ እዛ ዝሰማዕናያ ድምፂ ናይ መጠንቀቕታ ትርጉማ ክትርዳእ ክኢላ ኣላ። እዞም ጉጅለ ዘተኣማምን ጥምረት ፈጢሮም ኣለዉ። እዚ ድማ ንኦንዞ ክሕጉሶ እዩ ዝረአ ዘሎ። ኣብ ሓደጋ ነንሕድሕዶም ንኽጥንቅቑ ክተሓባበሩ ክትዕዘብ እንከለኻ ንናይ በረኻ ናብራ ድልዋት ከም ዘለዉ እዩ ዘርእየካ። ኣብ ቀረባ ግዜ ካብ ዝመናበይ ማእከል ወፂኦም ናብዚ ኣብ ከባቢኦም ዝርከብ 67,500 ትርቢዒት ሜትሮ ስፍሓት ዘለዎ ጫካዮም ክሰግሩ። ኣብዚ ጫካ ቅድሚ ሕጂ ርእዮምሞ ዘይፈልጡ ሓደጋታት እዩ ዘሎ። ንኣብነት እዚ ንሊመድ ዝሃድን ኣብ ማዳጋስካር ጥራሕ ዝርከብ ሃርዮ ሆክስ እውን ኣብዚ ጫካ ይፅበዮም እዩ ዘሎ።

ሎሚ ነዞም ሊመርን ንዓናን ዓባይ መዓልትያ ይብል ኦንዞ። ምክንያቱ ካብ ሎሚ ነድሓር እዞም ሊመር ነዚ ጫካ ንኽላመዱ መዓልታዊ ንቑሩብ ሰዓታት ካብ ዝጋብያ ብምውፃእ ኣብዚ ጫካ ግዜኦም ክሕልፉ እዮም። እዚ ሙሉእ ብምሉእ ክሳብ ዝለማምድዎ ክቕፅል እዩ።

0: ነዞም ጉጅለ ንመጀመርታ ግዜ ማዕጾ ናይ ዝጋብያ ተኸፍተሎም። ኩሎም ኣብ ዘለውዎ ደው ኢሎም ብጥንቃቐ ድሕሪ ምዕዛብ ደፊሩ ንደገ መሪሕዎም ዝወፅእ ኣባል ተጸበዩ። ኣዲኣ ንኣሳራ ብትብዓት ፈላሚት ናይ ዘኽትከውን በቓዐት
1: ሳ
2: ሆ ዘሪዎት ኣሳራ ሜረከምሩራ

ከይደንጎዩ ደድሕሪኣ ሰዓቡ። ኦንዞ ምዕባለ ናይዞም ጉጅለ ኣዝዩ ኣሓጐሶ። ብፍላይ ንናይ ኣሳራ ገረብ ናይ ምሕኳር ዓቕሚ ኣዝዩ ዓገቦ። ግን እዛ ንመጀመርታ ግዜ ዘስተማቕርዋ ዘለዉና ጽነት ኣብ ሓጺር እዋንያ ክትኩለፍ ተረአያ። ምክንያቱ እዘን ሃደንቲ ኣዕዋፍ ኣብ ልዕሊኦም ክዝምብያ ጀሚረን ኣለዋ። ኩሎም እዞም ሊመር ድማ ብቕልጡፍ ናብ ጋቢያ ኣተዉ። ኦንዞ ኩሎም ኣብዚ ጋቢያ ኣለዉ ድዮም ንምርግጋጽ ክፈቕዶም ጀመረ። ጓላ ንማርጎ ተሳኢና ኣላ። ንዓኣ ንምድላይ ኩሎም ኣባላት ተዋፈሩ።

0: Aya. Aya.
1: Quoi?
0: Aya.
1: Ouais? Il est là?
0: Ouais.

ብድሕሪ ቑርብ ግዜ ክትርከብ ክኢላላ። ግን ብህይወት ኣይጸናሓቶምን። ኦንዞ ጠንቂ ናይ ሞታ እንታይ ምዃኑ ክፈልጥ ኣይከኣለን። ግን እዞም ሊመር ኣብዚ ጫካ ንበይኖም ምስ ኮኑ ከምዚ ብብዝሒ ከጋጥሞም ምዃን እዩ ዝሕብር። ወላዲት ናይዛ ዝሞተት ሊመር ማርጎ ንውላዳ ትፅውዕ ኣላ። እዚ ምልክት ናይ ሓዘን ምዃኑ ይሕበር። ኩሎም ኣለይቲ ኣባላት በዚ ኣዝዮም ሓዘኑ። ምክንያቱ እዚ ኣጋጣሚ ዳርጋ ሓንቲ ካብ ኣባላት ስድሮኦም ከም ዝተፈለየት እዩ። ኦንዞም ብፆቱን ክቐብርዋ ኸዱ። እዚ ንኩሎም ዞም ጉጅለ ሊመር ኣዝዩ ዝሕዝን ኩነታት እዩ።

ኦንዞ እዞም ዝተረፉ ሊመር ንበረኻ ክምለሱ ብቑዓት ምዃኖም ተኣማሚኑ እዩ ዘሎ። ኣብተን ዝቐጸላ ሳምንቲ ኣሳራን ጉጅላኣን ዝበዝሐ ግዜኦም ኣብዚ በረኻ ክሕልፍዎ ጀሚሮም ኣለዉ። ኣዝዮም ሕጉሳትን ነዚ ቦታ ድማ ብዓሚቕ ክፈልጥዎን ክኢሎም ኣለዉ። ኣሳራ ድማ ኣብ ጽቡቕ ደረጃ ኣላ። ኣብ ዝተናውሐ ግዜ ዝበዝሐ ሓደጋታት ክዕዘቡ ኽኣሉ። ሕጂ ኩሎም ኣብ ተጠንቀቐዮም ዘለዉ፣ ወላ እውን ኣሳራ። ንመጀመርታ ግዜ ኣሳራ እታ ናይ ተጠንቀቑ ድምፂ በዕላ ንኹሎም ኣመሓላለፈትሎም። ቀልጢፎም ኣብ ሓደ ንኽጥርነፉ ድማ ሓበረት። ኩሎም እዞም ሊመር ከም ትእዛዛ ተግበሩ። ኣሳራ ምስዞም ጉጅለ ኣብ ጽቡቕ ደረጃ ከም ዘላ ድማ እዩ እዚ ዘመልክት።

0: ድሕሪ ክልተ ወርሒ እዞም ሊመር ናብ ጋቢያ ከይተመሱ ሙሉእ መዓልትን ሙሉእ ለይትን ግዜኦም ኣብዚ ጫካ ክሕልፍዎ ጀመሩ።
1: ነጉር ብትመይ ጠባ ሁንጃ ፈማሂተኒ ዘሄቶ
0: ኦንዞን ብፆቱን ድማ ለይቲ ኣበይ ከም ዝድቅሱ ንምፍላጥ ክዕዘብዎም መፁ። ኦንዞ ንብዙሕ እዋን ዝተፀበዮ ሎሚ ሰሚሩ ኣሎ። እዞም ሊመር ኣብዚ ጫካ ምሕደሪኦም ዝኸውን ቦታ ፈሊጦም ኣለዉ።

0: ድሕሪ 6 ኣዋርሕ እቲ ንልዕሊ 2 ዓመታት ፃዕሪ ዝሓተተ ናብዮት ናይዞም ሊመር ፃምኡ ዝኣኸለ ይመስል። ሎሚ ድማ ነዞም ሊመር ንኽርእዎም ኣጋይሽ መፂኦም ኣለዉ። ንሰን ድማ ንኦንዞ ሰበይቱን ጓል 8 ወርሒ ጓሉን እየን።
1: ክልክል ነብኒ ነናትያል
0: ንኦንዞ ሰበይቱ ነዞም ሊመር ንመጀመርታ ግዜ ካብቲ ጋቢያ ወፂኦም ኣብዚ ጫካ ትሪኦም ብምህላዋ ናፅነት ዝወነኑ ኮይኖም ይስምዑካ ትብል። ኦንዞ ድማ ቀፂሉ፣ ኣነ ብስርሐይ ተሓቢነ የ፣ ጓሌ እውን ብናተይ ብቑዕ ስራሕ ከም ትሕበነለይ ይኣምነ ይብል። ካብ ኩሎም ዞም ጉጅለ ሊመር ኦንዞ ንሓንቲ እዩ ብፍሉይ ክናፍቓ፣ ንሳ ድማ ኣሳራያ። ኣዝያ ንእሽተይ ዝነበረት ሕጂ ንኹሉ ትፈልጥ ብቐዕቲ ሊመር ኮይና ኣላ። ብልቢ ክናፍቓ የ ነዛ ናፅነት ረኺባ ዘላ ኣሳራ ጓሌ ድማ ይብል። ድሕሪ ስነዳ ኣሳራ ዓሰር ኣዲኣ ተኽቲላ ሓንቲ ካብቶም መራሒት ናይዞም ጉጅለ ኮይና ከም ዘላ ይሕበር። ኦንዞ ድማ ካልእ ዝዓበየ መናበይ ቦታ ንምርካብ ይፅዕር ኣሎ።

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይካ ትቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተዋሃህደ። ስለዚ እታ ዜማ እታ ሕላይ

0: ደስታ ምውሃድ ዜንተ ገይረና ኣሎ ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበይኒት ክፋል ናይታ ደርፊ ዝበቕዓልካ ኣሎ
1: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካልየን ንስ ክብለካ እንዳተፅበሃ እተና ሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈን ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕል እዩ ገለገለ እዳበላስ ደርጋ ክውል ነይሩ ከባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ ንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
1: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ እውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደሎ ኮይኑ ይስምዓኒኒ ኣነ
1: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

0: ሰላም ከመይ ፀኒሕኩም ዝኽብርኩም ተኸታተልቲ ኣብዚ ናይ ሎሚ ሒዝናዮ ዘለና መደብ ንማሕበር ነርስ ኤርትራ ዘተኮረ ክኸውን እዩ። ነዚ ልዒልናዮ ዘለና ርእስቲ መብረክብና ብስቱድዮና ዓዲምናዮ ዘለና ኣቶ ኤፍሬም ዝብኣይ ፕሬዚደንት ማሕበር ነርስ ኤርትራ እዩ። ኣቶ ኤፍሬም ናብ ስቱድዮና ኳዕ ድሓን መፃኹም።
1: ይኣነለይ ኣዲብ፣ ብመጀመርያ ነዚ ዕድል እዚ ስለ ዝሃብኩምኒ ብስመይን ብስም ማሕበር ነርስ ከመስግን ይፈቱ።
0: ይቀኒልና ከምዚ ክጠቕሶ ፅናሕኩ ብዛዕባ ማሕበር ነርስ ኤርትራ ዘተኮረይቲ ናህና ትሕዝቶ ናይ ሎም እሞ እስከ ብዛዕባ ነርስ ከም ሞያ እንታይ እዩ? መን እዩ ነርስ ዝበሃል? በዚ ክንጅምሮ
1: ፅቡቅቲ ሕቶያ ነርስ ዝበሃል ነርስ ዝብል ቃል ካብ ኒትሮስ ዝብል ቃል ዝመፀ ካብ ላቲን ዝመፀ ኮይኑ ነርስ ምባል ማለት ምምጋብ፣ ምኩስኳስ፣ ምክልኻልን ምክንኻልን ማለት እዩ። ካልኣይ ነርስ ናይ ሓንቲ ስድራ ቤት ወይ ከዓ ናይ መላእ ሃገር ካብ ሕማም ዝከላኸል ሕማም ዝመፀ ከዓኒ ዝሕክም ሰብኣዊ ርህራሂ ተደጊፉ ዝሕክም ነርስ ማለት እዩ። ካልእ ነርስ ድሕነትን መሰልን ናይ ህዝቢ ዝሕሉ 24 ሰዓት ካብ ሕሙም ዘይፈለ በዓል ሞያ እዩ ማለት እዩ። ሕጂ ነዚ ንምድራቅ ሕጂ ነርስ ኣብ 4 ፒላርስ ከፍ ኢልና ክንሪኦ ንኽእል ኢና። ነርስ እንድሕር ሓ ኢልና ስነ ፍልጠትን ኣርት ብሓንሳብ ኣጣሚሩ ዝሰርሕ እዩ ማለት እዩ። ስነ ፍልጠት ክንብል ከለና ኩሉ ነርስ ዝሰርሖ ስራሕ ብምርምርን ብምርትዖን ዝተሰነዩ ይኸውን ማለት እዩ። እዚ ሓደ ስነ ፍልጠታዊ የብሎን ሓደ ነርስ ኣርቲ ዩ ወይከዓ ነርስ ከዓኒ ኣርቲስት ንብሎ ንሕዳእ ኮና ኣብ ልዕሊ እቲ ዝህቦ ሳይንሳውን ወይ ከዓ ስነ ፍልጠታውን ስራሕ ስቓይ ሕሙም ይርዳእ፣ ጭንቀት የወግድ፣ ተስፋ ንዝቆረፁ ሕሙማት ከዓኒ ተስፋ የሰንቕ ማለት እዩ። ሓደ እዚ እቲ ፒላር ናይ ነርሲ ማለት እዩ። ካልኣይ ነርስ ዓንዲ ሕቆ ኣገልግሎት ጥዕና ኢና ንብል። እንታይ ማለት እዩ ዓንዲ ሕቆ ኣገልግሎት ጥዕና ክንብል ታ ኮና ካብታ ንእሽተይ ትካል ጥዕና ሄል ስቴሽን ወይከዓ እዛ መደበር ጥዕና ጀሚርካ ክሳብ መወከሲ ሆስፒታላት ብዘይ ነርስ ስራሕ ክሰርሕ ወይ ከዓ ንስርሑ ክቅፅል ኣይክእልን እዩ። ንኣብነት ሓደ ሰብ ብዝተፈላለየ ሕማም ወይ ከዓ ብሓደጋ ዓንዲ ሕቆ እንድሕር ሓሚሙ ክንቀሳቀስ ኣይክእልን እዩ። ነርስ በዚ ደረጃ እዩ ዝምሰል ማለት እዩ። ናይ ሓደ ትካል ጥዕና ዓብይ ይኹን ንእሽተይ እቲ ቀንዲ ዓንዲ ሕቆ ነርሲ ማለት እዩ። እዚ ካልኣይ ካልኣይ ምጥባቕን ምምዋትን ማለት እዩ። ተቐዳመይቲ ነርስ ተብሎ ወይ ከዓ ነርስ ሽሙ ትፅውዖ ንሕሙም ዝጠቕነቶም ብሰንኪ ሕማም ክጣበቁ ወይ ከዓ ብዝኣመሰሎም ክዛረቡ ዘይክእሉ ነርስ ኣብ ጎኖም ኮይኑ ጠብቃ ይኮኖ ማለት ንኣብነት ጌጋ መድሃኒት ከይወስዱ ዝከለኸል ነርስ ዝኾነ ናይ ኣሰራርሓ ፀገም ኣጋጢሙ ከይጉድኡ ዝከታተል ነርስ ማለት እዩ። ሕጂ ነርስ እዚ ዝኣክል ምጥባቅ ናይ ሕሙም ይሰርሕ ማለት እዩ። ኣብ መወዳእታ ነርስ ምስ ሕሙም ጥራሕ ዝሰርሕ ዘይኮነ ብመጀመርያ ምክልኻል ይጥዕና ሓቀ ጥዕና ተኸላኺሉ ሕብረተሰብ ጥዑይ ንክኸውን ይሰርሕ። እንድሕር ሓሚሙ ከዓ ንቁልጡፍ ዝኾነ ስጉም ተወሲዱ ከምዝሓዊ ይገብር። ሓፈሻ ጥቕልል ኣቢልና ክንሪኦ ንድሕርዳ ኹና ነርስ ካብ ደቂ ሰባት ካብ ቅድመ ጥንሲ ጀሚሮም ክሳብ ሕልፈተ ሂወት ምስ ነርስ ኣለዎ ማለት እዩ። ኣገልግሎት ነርስ ዝረኽብዮም ማለት እዩ። እዚ ላይፍ ሳይክል ዝበሃል ቆልዓ ሰብ ካብ ቅድሚ ጥንሲ ኣትሒዙ ክሳብ ግዜ ሕልፈተ ግዜኡ እዚ ናይ ዑደት ናይ ሂወት ይበሃል። ኣብዚ ዑደት ሂወት እዚ ነርስ ኣሎ ማለት እዩ። ዋላ ሓደ ሰብ ድሕር ሞይቱ ዝገንዞ ነርስ እዩ። ሕጂ ነርስ ብሕፅር ዝበለ ብከምዚ ጌርና ክንገልፆ ንኽእል ኢና።
0: ሓራይ ከም ሓቂ ቀሊል ሞያ ኣይኮነን ሞያ ኣለይቲ ሕማት ወይ ነርስ። ስለዚ ባህርያት ወይ ብሉፅ ባህርያት ንብሎ ኣሎ ዶ ኣብ ሞያ ናይ ነርስ ወይ ሞያ ኣለይቲ ሕማት?
1: ልክ እዮም። ሕጂ ኣነ ነርስ የምባል ጥራሕ ኣይኮነን ነርስ ዘብለካ ብሉፅ ስራሕካ ክትሰራሕ ትክእል ኣለካ። ብዙሓት ብሉፅ ዘብልዎን ሓደ ነርስ ስራሓት ኣለዉ። ገለ ካብኦም ሓደ 5-6 ንምጥቃስ፣ ተቐዳማይ ርእሰ ተኣማንነት። ሓደ ነርስ ብሉፅ ክትብሎ ንሕዳ ኹንካ ርእሰ ተኣማንነት ክህልዎ ክህሎ ኣብ ሞይኡ ብቕዓት ክህልዎ ክኽእል ኣለዎ። ሕጂ ብቕዓት ኣለዎ ክትብል ንሕዳ ኹንካ ርእሰ ተኣማንነት ኣለዎ ክትብሎ ንሕዳ ኹንካ ብቕዓት ክህልዎ። ብቕዓት ካ ከምንታይ ዝመፅእ ካብ ፍልጠት እዩ ዝመፅእ። ሓቀ ሕጂ ሓደ ነርስ ሞይኡ ኣብ ምምዕባል እንድሕር ይሰርሕ ኣሎ ኮይኑ ለይትን መዓልትን እዚ ነርስ እዚ ርእሰ ተኣማንነት ኣሎ። ዋላ ኣብ ፅንኩር ኩነት እውን እንተኾነ ነብሱ ኣህዲኡ ሕሙም ይሕክም ማለት እንድሕር ዳኣ ነርስ ርእሰ ተኣማንነት ዘይብሉ መጀመርያ ሕሙም ምስ መፁ እቲ ነርስ ይዝርበሽ። እቲ ነርስ እንድሕር ተረብሹ ከዓ ሕሙም ክሕዎ ኣይክእልን እዩ። ሕጂ ሓደ ነርስ ዝበሃል ርእሰ ተኣማንነት ዘለዎ ነብሱ እንታይ ይብሉ ብእንግሊዛውያን እንታይ ይብሉ ሓደ ነርስኒ ስቲዲ ማይንድ ኩል ማይንድ ኤንድ ስቲዲ ሃንድ እንታይ ትበሃል እዚኣ ሓንጎሉ ክረጋ ኣለዎ ኢዱ ግን ክንቀሳቀስ ክኽእል ኣሎ። እዚ ዝገብር ሓንጎሉ ረጊኡ ሕሙሙ ዝሕክም ርእሰ ተኣማንነት ዘለዎ ነርሲ ርእሰ ተኣማንነት ከዓ ነብስኻ ከምዕባይ ዝመፅእ ማለት ብትምህርትን ብፍልጠትን ነብስኻ ከምዕባይ ዝመፅእ እታ ካልአይቲ እሙን ምኻን ማለት እዩ። ኣብ ርእሲ እቲ እስኻ ተኣምኖ ኣምላኽካሲ ናብ ሕክምና ክትመፅእ ከለካ ኣሚንካዮ ነቲ ነርሲካ ትመፅ ዘለካ ብሕጂ ብኣንፃሩ ከዓ እቲ ሓኪምካ እተ ኮይኑ ነርስካ እተ ኮይኑ ክፀናሐካ ኣለዎ ዝያዳ እሙን ኮይኑ ክፀናሐ ኣለዎ። ሕጂ እሙን ዘብሎ እንታይ እዩ? ንሞይኡ እሙን ክኾን ኣለዎ፣ ንሕሙማቱ ከዓ እሙን ክኾን ክኽእል ኣለዎ። ሕጂ ንድሕነት ሕሙም ጠጠው ከም ዝበለ ዝረጋግፅ እሙን ክኾን ኣለዎ እምነት ማለት ድሕርቲ ሕሙም እምነት ኣንቢሩልካ ስኻ ዝያዳ እሙን ኮንካ ፅናሕ ሕጂ ብሉፅ ነርሲ ንብሎ እሙን ንሞይኡ እሙን ንሕሙማቱ ማለት እዩ። ሳልሰይቲ ሕጂ ሕክምና ከም ንፈልጦ ናይ ጉጅለ ናይ ጉሩፕ ስራሕ ወይ ከዓ ቲም ወርክ እዩ ሕክምና። ሕጂ ኣብቲ ነርስ ምስ መን ክሰርሕ ክኽእል ኣለዎ? ከም ንፈልጦ ምስ ሓኪም ዝሰርሕ፣ ምስ ፋርማሲስት ዝሰርሕ፣ ምስ ላቦራቶሪ ዝሰርሕ፣ ምስ ናይ ፅሬት ዝሰርሕ፣ ምስ ወርድያ ዝሰርሕ። ሕጂ ነርስ ኣብዚ ናይዛ ቲም እዚኣ ናይዛ ጉጅለ እዚኣ ቀላሲ ማለት እዩ። ስለምንታይ ነዚኦም ኣዋሂዱ ንኣብነት ኣብ ሆስፒታል ድሕር መፂኻ ሜትሮን ኣሎ። ሕጂ ናይ ቴክኒካል ወይ ከዓ ናይቲ ቴክኒክ ስራሕ ዝቋፃፀር ኣብ ሆስፒታላት ነርሲ ሜትሮን እዩ። እዚ ሜዲካል ዳይሬክተር ኣይኮነ ኳሊቲ ዓይነት ዝወሃብ ኣገልግሎት ንፅርነት ዝከታተል ነርሲ ሜትሮን እዩ። ሜትሮን ከዓ ነርሲ ማለት እዩ። ሕጂ ነዞም ኩሎም እዚኦም ዝቕልሶም ኣድማዕ ስራሕ ንክሰርሑ ዝገብሮም ነርሲ ሕጂ ነርስ ኮላቦሬቲቭ ወይ ከዓ ኣተሓባባሪ ማለት እዩ። ሳልሳይ ንፉዕ ሰማዕ። ሕጂ እንታይ እዩ ሕሙምካ መፅኡ ብልክ ፅኒ ኢልካ እንተዘይሰሚዕካየት ናቱ ጥርዓን ኣብ ምንታይ ክትወፅእ? ኣብ ጌጋ ነፀርታ ክትበፅሕ ነጌጋ ነፀርታ ንድሕ በፅሕ ካ ትህቦ መድሃኒት ከዓ ዘይትኽክል ክኾን ይ ሕጂ WHO ነዚ እንታይ ሪኮመንድ ገይርዎ 80-20 ሕሙምካ 80 ሚእታዊት ሕሙም እዩ ዝዛረብ 20 ሚእታዊት ይኸስኻ ነቲ ዝበለካ ሕቶ ክትሓቶ ትኽእል ወይ ከዓ ጉቡእ መልሲ ክትቦ እንድሕር ኮንካ 20 ሚእታዊት ጥሪሓ ክዛረብ ዘለካ። ሕጂ ኣብ ክንዲ ንፉዕ መዳራይ ነርስ ኳሊቲ ዘለዎ ነርስ ወይ ከዓ እቲ ብሉፅ ነርስ ንብሎ ንፉዕ ሰማዓይ ክኾን ኣሎ። እንድሕር ሰሚዒ ከኢኻ ፀገም ናይቲ ሕሙም ክትርዳእ ትኽእል። ካልእ እንታይ ዝበሃል እዚ በልሕ ተዓዛቢ ወይ ከዓ ንፉዕ መስተውዓሊ ክኾን ኣለዎ። ነርስ እንታይ ይብለካ ተራ ሰብ ዘይርኦ ኣብቲ ሕሙም ዝረአ ምልዋጣት ብኣጋ ኣለልዩ ሓደጋ ቅድሚ ምምፅኡ ወይ ከዓ ናብ ዝኸፈአ ደረጃ ቅድሚ ምምፅኡ ስጉምቱ ዝወስድ እዩ። እንድሕር ደኣ እቲ ሕቡእ ነገር ወይ ከዓ ካልእ ተራ ሰብ ክሪኦ ዘይክእል እንድሕር ደኣ ነርስ ዘይርኢ ኮይኑ ነርስ ኣይኮነ። ስለምንታይ ተራ ሰብ ኢኻ ትቕየር ዘለካ ማለት ሕጂ ነርስ ዝበሃል በሊሕ መስተውዓሊ ንሕሙሙ ታይ ዝበሃል ክሪቲካል ንሕሙሙ ዝርኢ ገና ንእሽተ ምልዋጣት ኣብቲ ሕሙም ክመፅእ ከሎ ቀልጢፉ ስጉምቱ ዝወስድ እቲ ብሉፅ ነርስ ንብሎ ማለት እዩ። ካልእ ከም ትፈልጦ ኣብ ምምዕባል ዝርከባ ሃገራት ናይ ሪሶርስ ፀገማት ኣለዎ። ንኣብነት ናይ ዓቕሚ ሰብ፣ ናይ ናውቲ ሕክምና፣ ናይ መድሃኒት ፀገም ኣለዎ ሙሉእ ዓለም ኣብ ምምዕባል ዝርከባ ሃገራት። ሕጂ ነርስ ብቑዕ ወይ ከዓ ብሉፅ ነርስ ዘብለካ ብውሕድ ሪሶርስ ብውሕድ ዓቕሚ ብሉፅ ስራሕ ክሰርሐ ከለካ ማለት እዩ። ሕጂ ግዚኡ ዓቕሙ ገንዘቡ እዚ ናውቱ ገለ መለ ብውሕድ ዓቕን ብሉእ ስራሕ ዝሰርሕ እዚ ነርስ ንብሎ ማለት እዩ። ካልእ እዚ ተቆፃፀረ እዩ ነርስ ሱፐርቫይዘር ማለት ተቆፃፀረ እንታይ ማለት እዩ? ኣብታ ትካል ጥዕና ዝወሃብ ንጥፈት ናይ ሓኪም ይኹን ናይ ፋርማሲ ስራሕ ይኹን ናይ ለባተር ይኹን ንሕሙም ስጋብ ዝኾነ ግዜ ንዝኩሉ ዝቆፃፀር ነርስ ሕጂ ነርስ ብሉፅ ነርስ ትብሎ ኣብቲ ከባቢኡ ዘሎ ኣብታ ዘለዋ ትካል ጥዕና ዝቆፃፀር ማለት እዩ። ካልእ ዘይሻራ እዚኣ ፀቂጥና ንዛረበላ ሰብ ብባህሪኡ

0: ሰብ ባህርዩ ሻራ ክህልዎ ክእል እዩ ወላ ኣብ ህወትካ ከምኡ እዩ ነርስ ኮንካ ኣብ ስራሕ ምስ መፅእኻ ጋውንካ ምስ ትኸደንካ ግን እቲ ናትካ መፂ ዘሎ ናባኻ ክሕከም መፂ ዘሎ ድሕረ ባይትኡ ብዘይገድስ ሃይማኖቱ ብዘይገድስ ዓልቱ ብዘይገድስ እቲ ዝግባእ ኣገልግሎት ክትቦ ክትክእል ሻራውነት ኣብ ደጊኻ ድለይካ ክትገብር ትክእል ኣብ ትካል ጥዕና መፅኻ ግን ኩሉ ሕሙም ንዓኻ ሓደ እዩ ማለት እዩ እዚኣ ቀንዲ ክንፀቕጠላ ዘለናና ካልእ ሓላፍነት ዝስምዖ እዩ ትብሉፅ ነር እንታይ ማለት ይመስለካ ፅቡቕ ሰሪሕካ ክትምጎስ ትደሊ እንከ ኣብ እዳሰራሕካ ካለካ ፀገማ ተጋጢሙ ካብቲ ፀገም ክትሃድም ኣይኮነን ብቑዕ ነርሲ ዘብሎ ንኩሉ ሓላፍነት ዝወስድ እዩ ክትሰርሕኻ እዳሰራሕካ ከለካ ዕውቲ ኩሉ ሸዓት ከይድ ከይዳ ፀገማ ተጋጢሙካ ሓላፍነት ክትወስደሉ ክትክእል ኣለካ እዚ ብሉፅ ነርሲ ዘብሎ ካብቲ ሕማቅ ክትሃድም ኣብቲ ፅቡቕ ከ ኣነየ ክትብል ዘይኮነ ብሉፅ ነርሲ ዘብሎ እዚ ማለት እዩ እዚ ብዙሕ ነገራት ኣሎ ንግዜኡ ግን እዚአ ኣክላ ንክእል ዩ
1: ፅቡቅ ኣበርክቶ ከ ነርስ ገለገለ ካ ተቕሶ ፀኒሕካ እንዲካ ኣይፍርን ግን እስኪ ብልክዕ እቲ ኣበርክቶ ናይ ነርስ ኣብ ትካል ጥዕና እስኪ ኣብነት እንዳሃብካ ክትገልፀልና
0: ከምዛ ክብለካ ፀናሕኩ ሕጂ ነርስ እቲ ዓንዲ ሕቁ ናይ ትካል ጥዕና ንድሕር ዳኢልናዮ ባይ ዘወይ ነርስ ዝኣላይ ሕሙም እንታይ ዝበሃል ፊልድ እዚ ፊልድታት ኣለዎ ሓደ ይኮነ ነርስ ንኣብነት መወልዳ ነርስ ኣሎ ኣንስቲዝያ ነርስ ኣሎ እዞም ናይ መደንዘዚ ነርስ ናይ ኦፕታልሚክ ነርስ ናይ ዓይነ ነርስ ኣለዎ ናይ ስነ ኣእምሮ ነርስ ኣለዎ ናይ ኢመርጀንሲ ንበይኑ ዝተማሃሩ ነርሳት ኣለዎ እዚኦም እንታይ እዮም ዝገብሩ ዘለዎ ኣብዚ ትካል ጥዕና ሕልፍሕልፍ ኢለና እዚኦም ፅቡቅ ኣለካ እንታይ ኣበርክቶኦም ኣብቲ ክስታይ ንድሕር ዳሪና ሕጂ መደንዘዚ ነርስ ንውሰድ መደንዘዚ ነርስ መጀመርያ ሓደ ንመጥባሕቲ ክመፅእ ከሎ ሓኪም መጥባሕቲ ኢሉ ይምድበሉ ንሕክምና ክመፅእ ሽዑመን እዩ ዝሪኦ ኣንስተሲስ ነርስ እዩ ዝሪኦ እዚ ነርስ እዚ እንታይ ይብል ልቡ ከመላ ሳንቦኡ ከመሎ ፀቕጢ ደሞ ከመሎ ኩሉ ርዩ እዚ ንመጥባሕቲ ፊት ይኸይበሎ ሓኪም ናብ መጥባሕቲ ኣየትወን እዚ ተራናዩ ነርስ እዩ ማለት እዩ ኣብ መጥባሕቲ ክፍሊ ምስኣተዎ ከዓኒ ቃንዛ ከይተሰምዖ ፒስፉል ማለት ቃንዛ ከይተሰምዖ ሪላክስ ማለት ነፃ ኮይኑ ብዘይ ቃንዛ ከይተሰምዖ ሙሉእ ሰዓት ኩን ክልተ ሰዓት ብዘይገድስ ክውድእ እንድሕር ዳኣ ኮይኑ ደቂቕ ትዕዝብትን ስራሕን ሓላፍነትን ናይቲ ኣንስተዝያ ነርስ እዩ ማለት እዩ እዚ ሓደ ናይቲ ኣንስተዝያ ነርስ ናብ መወልዳ ነርስ ልምፃእ መወልዳ ነርስ ካብ ቅድሚ ሕጂ ክትትል ጥንሲ ጥራሕ ኣይኮነ ዝበሃል ዘሎ ክትትል ካብ ቅድሚ ጥንሲ ክጀምሩ ዘሎ ካብ ቅድሚ ጥንሲ ኣትሒዙ ኣብ ግዜ ጥንስን ኣብ ግዜ ሕርስን ድሕር ሕርስን ዝከታተል ነርስ እዩ ኣብ ሙሉእ ሃገር ኬትካ ስጋብ ኩርናዕ ናይ ዶብ ናይ ኤርትራ ነርስ እዩ ነዚ ኩሉ ናይ ሕርስን ጥንስን ስራሕ ዝሰርሖ ማለት እዩ ካልእ ናይ ክታበት እዩ ክታበት ሕጂ ኤርትራ ድረታ ነፊሓ ትዛረበሉ ዘላ ዝሸፈነ ክታበት ኣብ ኣፍሪቃ ልዕሊ 95 96 ካቨሬጅ ሚእታዊት ይኸይዲ ዘሎ እዚ ብቐንዱ ነርሳት እዮም ሰሪሖም ብቐንዱ ክታበት ዝህበሉ ሓደ ኣካል ናይ ሕክምና የለን ማለት እዩ ካልእ እቲ ንምካሓሉ ሞታዴታትን ዕሸላትን ድራስቲካሊ ንታሕቲ ወሪዱ ኢና ንምካሓሉ ዘለና ሕርስን ጥንስን ብክኢላ መወለዳን እዩ ዝካየ ካልእ ናብ ሳይኪያትሪክ ንኸይድ እዞም ናይ ስነ ኣእምሮ ሓካዮም ቀደም እዞም ስነ ኣእምሮ ሓካ ነርሳት ቅድሚ ምምፅኦም ኣስመራ እዛ ናይ ቅድስቲ ማርያም ጥራሕ ነይራ ካብ ርሑቕ ቦታ ናይ መጓዓዝያ ፀገም ናይ ገለ ኣብዚ መፅኦም ዝሕከሙ ነይሩ ዳሕራይ ከዓ ንፈሎኦ ምክትታል ኣብ 3 ወርሒ ድብ 4 ወርሒ ናብዚኦም ዝመፁ ነይሩ እዚኦም ሳይኪያትሪክ ነርስ ወይከዓ ናይ ስነ ኣእምሮ ነርስ ምስ ተማሃሩ ግን ዝኾነ ትካል ጥዕና ኣብዚ ሃገዚ ሕጂ ብስነ ኣእምሮ ክኢላ ነርስ እያ ትሕከም ዘላ ናብ ኣስመራ መምፃእ ተሪፉ እዩ ማለት እዩ ኣብዚ እንታይ እዮም ዝገብሩ ሕጂ በጀካ ንሕሙም ኣብ ሆስፒታል ምስ መፅእ ኣገልግሎት ምሃብ ኣብ ሕብረተሰብ ወሪዶም ስነ ኣእምሮ ሕማም ክትከላኸሎ ከም ትኽእል ካብ ዝኾነ ኣወለፍቲ ነገር ካብ ጭንቀት ካብ ገለ ሰብ ክእለ ከም ዘለዎ እንድሕር ሕሙም ሓሚሙ ከዓ ከም ኩሉ ተራ ሕማም ከዓኒ ኣብ ትካል ጥዕና መፅኡ ክሕከም ከም ዝኽእል ናይ ምግባር እዞም ሳይኪያትሪክ ነርስ ዝገብርዎ ዘለዎ ተራ ብቐሊሉ ዝስራዕ ኣይኮነን ካልእ እዚ ናይ ዓይኒ ሆስፒታል እዩ ናይ ዓይኒ ነርሳት እዮም ከም ዝፈልጦ ብርሃን ዓይኒ ጥሕ ዚ ሃገር ዓይኒ ኣገልግሎት ነ ሕዚ ዝኾነ ኩርናዕ ናይ ዚ ሃገር ኪድ መጥባሕቲ ከይተረፈ ብነርስ ኣብ እንታይ ዝበሃል ኣብ ዞባታት ይካየል ኣሎ ሕጂ እቲ ታስክ ሽፍቲ ሕጂ እንታይ ዝብል ዘሎ WHO እቲ ሓኪም ዝሰርሖ ነርስ ክሰርሖ ይኽእል እዩ ናይ ሕጂ ናና ሕርሲሲ ሓካይም ጥሕ መጥባሕቲ ዝገብሩ ዘሎ ኣብ ካልእ ኣፍሪቃ ሕጂ ነርሳት ሚድዋይፍ መወልዳ ነርስ እዮም መጥባሕቲ ዝገብሩ ዘሎ ሕጂ እዚ ናይ ዓይኒ ከዓኒ እዚ ዕረት ንምጥፋእ ዝብል ፖሊሲ ሒዝዎ ዘሎ ሚኒስትሪ ጥዕና ሕጂ ነዚ ዘቀላጥፉ ዘለዉ እቶም ኦፕታልሚክ ነርስ ወይከዓ ናይ ዓይኒ ነርስ እዮም ናይ መወዳእታ እዞም ኢመርጀንሲ ነርስ ዝበሃል ኣለዉ ኣብዘን ዓበይቲ ሆስፒታላት ንሓደጋ ጥራሕ ንውፅዑ ጥራሕ ዝሕግዙ ፍሉይ ክእለት ሒዞም ብዲግሪ ዝተመረቑ ነርሳት ኣለዉና ማለት እዩ ሕጂ እንድሕር ድኣ ብዛዕባ ሞያ ነርስ ክንዛረብ ኮና ውዒልና ውን ክንሓድር ንስለ ንኽእል ነርስ ዘይሰርሖ ስራሕ የለን ዓንዲ ሕቆ ናይ ትካላት ጥዕና እዚ ሕጂ ኣነ ድብሎ ጥራሕ ዘይኮነ ብዓለም ደረጃ ዝዝረበሉ እዩ ነርስ ዓንዲ ሕቆ ናይ ትካል ጥዕና እዩ ብዘይ ነርስ ከዓ ትኸይድ ትካል

0: ሰማይ የላ ማለት
1: ከምዚ ዝጠቀስካዮ ኣቶ ኤፍሬም እቲ ኣበርክትኡ ኣዝዩ ልዑል እሞ። ስለዚ እስኪ ናብቲ ማሕበር ንምፃእ ሕጂ ማሕበር ነርሲ ኤርትራ መዓሲ ተመስሪቱ ከመይ ክፀኒሑ ትገስጋሱ?
0: እወ ማሕበር ነርሲ ኤርትራ መጀመርና ፅነት ይገርመካ ተመስሪቱ ብ14 ናሓሰ 1992 ቅድሚ ማሕበር ነርሲ ተመስረተ ማሕበር ኣብዚ ሃገር የለን። እዞም ሕጂ መፂኦም ዘለዉ ናይ ሕክምና ማሕበራት ኣብዚ ቀረባ ግዜ እዮም ተመስሪቶም። ሕጂ ሽዑ ክምስረት ከሎ እዚ ማሕበር እዚ ነፃ ዘይመንግስታዊ ትካል ኮይኑ መዓት ነርሳት ጠርኒፉ እዩ ተመጊሱ ማለት እዩ። ብዙሓት ነርሳት ጠርኒፉ ተመጊሱ። ሕጂ ክብገስ ከሎ ዓላማታት ነይሮም። ክብገስ ከሎ ሓደ እንታይ እዩ? ልዑል ናይ ስራሕ መንፈስን ንቕሓትን ላዕለዋይ ደረጃ ሙያ ስነ ምግባርን ዘለዎ ነርስ ንምምፃእ፣ ካልኣይ ከዓ ሞያ ነርሲንግ ንምምሕያሽ ምስ ከምኦም ዝኣመሰሉ ተመሳሳሊ ዕላማ ዘለዎም ኣካላት ውህደት ንምፍጣር፣ ሳልሳይ ምዕባለን ክብርን መሰላትን ነርሳት ንምሕላውን ንምድንፋዕን፣ ራብዓይ እዋናዊ ምዕባለ ጉዳያት ጥዕና ነርሲንግ ምስፋሕን ከምኡውን ኣብ መንጎ ኣባላት ተመክሮ ናይ ምልዋጥ ምቹእ ባህታ ወይ ናይ ስራሕ ባህታ ምፍጣር ኢሉ ተበጊሱ። ብዛዕባ ሞያ ነርሲንግ ዝምልከቶ ተወሳኺ መፅናዕትታት ምርምርን ምግባር ነርስ ኣብ ጥቃ ሕሙም ኮይኑ ኣልያ ክገብር ጥራሕ ዘይኮነ ምርምርን መፅናዕትን ንክገብር ንምትብባዕ ኢሉ ተመስሪቱ። ኣብ ተመሳሳሊ ዕላማ ምስ ዘለዎም ኣህጉራውያን ናይ ውሽጢ ሃገራውያን ጥራሕ ዘይኮኑ ኣህጉራውያን ከምዚ ኣይሲኤን ዝበሃሉ ሃገራዊ ማሕበር ኢንተርናሽናል ነርስ ካውንስል ዝበሃሉ ምስኣቶም ክሳብ ዝቀረባ ግዜ ኮንታክት ነይሩና ናይ ሓሳባት ምቅያር ገለ ነይሩ እዩ። ኣብ መወዳእታ ኣብ ሕብረተሰብ ሙያን ነርሲንግ ንነርሳትን ዘለዎ ተፈላጥነት ክብ ምብባል ሓበራዊ ረብሓታቶም ንምሕላው ሕጂ እዚ ረብሓታት ሒዙ ተበጊሱ። ሕጂ ኣብቲ መጀመርያ ፅቡቅ ዝኾነ ስራሕ እዩ ተሰሪሑ። ኣነ ዝከረኒ ዞባታት ከለና እቶም ኣብ ኣካየት ስራሕ መፅኦም ስልጠናታት ይቡና ነይሮም። ኣነ ኮምፒተር ከይተረፈ ኮምፒተር መጀመርያ ክዝመፀሉ ግዜ ሲ ነርሲንግ ነሩና ነርሲንግ ኣሶሽት ነሩና ብዙሕ ስራሕ ሰርሕ ነይሩ። ኣባላቱ ንደገ እንዳሰደደ ናይ ተመክሮ ምለዋጥ ይገብር ነይሩ። ብጣዕሚ ሓያል ተጣባቂ ነርስ ነሩ እዚ ማሕበር ነይሩ። ኣብዚ ቀረባ ግዜ ካብ 2016 ክሳብ 2026 ጠቕላላ ስርሑ ተጠባቢሉ እቶም ዝነበሩ ኣካየቲ ስራሕ ብዘይተፈልጠ ምክንያት ን10 ዓመት ተጠባቢሎም ሞ ኣባላቱ ፋሕፋሕ ኢሎም ንሕና ሕጂ ኣብ ክልተ ወርሒ 3 ናይዚ ዓመት እዚ ሓፈሻዊ ምርጫ ተገይሩ ፀቐጥም ስለዝሖም ምርጫ ገይሮም ንሕና ተመሪፅና ኣለና። ሕጂ ቀንደ ዳሕራይ ክንሪኦ ኣለና ተስራሕና ከም ብሓድሽ ነቲ ማሕበር ንምብርባር ተበጊስና ኣለና ማለት እዩ
1: ሕራይ። ስለዚ ሓፈሻዊ ጉባኤ ተካይዶስ ተመሪፅኩም ኣለኹም ሞ እንታይ እንታይ ስራሕ ጀሚርኩም ኣለኹም?
0: እወ ሕጂ ስራሓት ጀመርናዮ ገና ውሕድ እንድዩ ተቐዳመይቲ ክንገብራ ላ መሪፅና ዘለና ዋላ ጀሚርና ዮም ዘለና ኣባላትና ዳግመይ ክንምድቦም ክንክእል ኣለና። ሕጂ ኣብ ዞባ ማእከልን ኣብዘን ዓበይቲ ሆስፒታላት እንዳ ዓይኒ እንዳ ሳይኪያትሪ ኦሮታ ሓሊበት ገለመለ ኩሎም እዚኦም ወዲብና ኣለና ኣብኡ ወኪል ገይርና ኣለና ማለት እዩ። ሕጂ ብዛ ውሕ 7 ከዓኒ ናብተን ተረፋ 5 ዞባታት ኬድና ነቲ ኣባልና ኣብዚ ሃገር ዘሎ ኣባል ሲ ክንውድቦ ክንክእል ኣለና። ባይ ዲፎልት ኩሉ ኣብዚ ሃገር ዘሎ ነርስ ኣባልና ሕጂ ንኣብነት ንድሕር ዳ ኣባላትካ ዘይጠርኒፍካ ማሕበር ኢና ክትብላ ይትክእል ኢና። ተቐዳሚቲ ሕጂ እዛ ዓመት እዚ ቀዳሚቲ ዓመትና ወሲናያ ዘለና ኣባላትና ንምጥርናፍ እዩ። ብድሕሪኡ እንታይ ኢና ክንገብር? ንሪኦ ኣብዚ ሆስፒታላትና ንሪኦ ብፍላይ ኣብዚ ዓበይቲ ሆስፒታላትና ንሪኦ ፀገማት ኣሎ። ሓደ ካብኡ እዚ ናይ ምብሃል ፀገም እዩ። እስኻ ሕጂ ብነርሲ ኢኻ ንፉዕ ኢኻ ሓያል ኢኻ ገለ እንድሕር ዳ ኣፕሮች ኣቀራርባኻ ድሕር ንሕሙም ከኣኒ ቅድሚ መድሃኒት ምጅማርካ ብናትካ ኣቀባበላ ኢኻ ፍርቂ ሕማሙ ተብሎ ሕጂ ፀገማት ኣብ ኣቀባበላ ገለ ሕጂ እዚ ኢንተርፐርሶናል ኮሚኒኬሽን ናይ ምብሃል ስልጠና ኣብዘን ዓበይቲ ሆስፒታልና ክንህብ ኢና ክንጅምር ኢና ዘለና። ስለምንታይ ሕሙም እቲ ትህቦ ኣገልግሎት እቲ ትህቦ ብሉፅ ኣገልግሎት ኣይርዮን ከመይ ጌርካ ተቐቢልካዮ ጥራሕ እዩ ዝርዮ ደ ፈርስት ኢምፕሬሽን ላስት ዝብሉ እንግሊዝ ነታ ሓሳብ እንድሕር ብገንጫር ገይሩ ቀሪፁካ ክኣቱ ከሎ ብድሕሪ እትህቦ ስፔሻል ኬር ኣይምልከቶን ኢና። ሕጂ እንታይ ኢና ፀገም ርኢና ዘለና ኣለሊና ዘለና ኣብ ኣቀባብላ ገለ ፀገም ስለ ዘሎ ነዚ ንምምሕያሽ። ካልኣይ ከኣኒ ነርስ እቲ ነርስ ኣብ ኤርትራ ዘሎ ምስ ናይ ዓለም ቴክኖሎጂ ወይ ናይ ዓለም ሳይንስ በፂሕዎ ዘሎ ክኸይድ ስለ ዘለዎ ዝተፈላለዩ ክኢላታት እንዳምፃና ስልጠና ንምሃብ ስልጠና ንምሃብ ንኣብነት ሕጂ ሓሽሓሽ ሕጂ ኣላብትና ከም መወልዳን መጠን ኣብ ሕርሲ መፂ ዘሎ ቴክኒክ ሕጂ ደርጋ ተቐይሪ ኣብ ተሓራርሳ ማለት እዩ። እዚ ሕጂ እቲ ሓድሽ መፂ ዘሎ ምስቶም ኣባላትና ኮሚኒኬት ንገብር ከ ክንምህሮም ንክእል ኣለና ሕጂ ኣነ ኣብቲ ሚኒስትሪ ጥዕና ናይ ፕሮግራም ናይ ሕርስን ጥእስን ኣለኹ በዚ ከዓኒ ናይ ነርሲንግ ኣለኹ ሕጂ ኣብቲ ናይ መወልዳን ዝመፅእ ዘሎ ሓድሽ ቴክኖሎጂ ነዞም ንመወልዳን ክምህር ክእል ኣለኒ ናይ ዓይነ እንታይ ሓድሽ ቴክኒክ መፅ ኣሎ ክኢላታት እንዳምፃና እንዳ ዓይኒ ከድና ክንምህር ክንክእል ሕጂ ከምኡ ትመደብ ጌርና ኣለና እቲ ዓብ ነገር ሕ እቲ ንኣሽቱ መጀመርያ ማለት እየ ቀዳምነት እ ክገናግርካ ፀኒሐ ካልእ ግን ሓደ 5-6 ነጥቢ ዝቕመጥኒ ኣለና ናይ ማእከላይን ናይ ነዊሕ ርሑቕን መደባት ማለት እዩ ሓደ እንታይ እዩ ንጥፈታት ነርሲንግ

0: ዝተፈላለየ መንገዲ ፀገማት ከጋጥሞ ይኽእል እዩ። ንስኻ ምስ ላዕሉ ሕጋዊ ማሕበር ስለ ዝኾንካ ብዝኾነ ኣካል ናይ መንግስቲ ክትረኸብ ስለዘለካ ወይ ስለ ዝኽእል ንዝለዓለ ኣካል ከድካ እቲ ወፃዓ ናይ ነርስ ንድሕር ኣሉ ኮይኑ ክትጠበቕ ትኽእል ማለት እዩ። ሳልሳይ መሪሕነት እጂ ነርስ ምስ ሕሙም ጥራሕ ዝውዕል ዘይኮነ ካብታ ሜትሮ ናይታ ወይ ካብታ ሄድ ነርስ ጀሚሩ ኣብ መሪሕነት ካ ይሰርሕ ነርስ። ነታ ወርዲ ዝመርሓ ንሄድ ነርስ እዩ። ነቲ ሆስፒታል ብዓብዩ ዝመርሖ ሜትሮን ነርስ እዩ። ናይ ዞባታት ይኹን ናይ ማእከላዊ ቤት ፅሕፈት ፕሮግራማት መራሕቲ ነርሳት እዩ። ሕጂ እዚኦም ብቕዓት ናይ መሪሕነቶም ኣብ ምድልዳል ነርስ ዝለዓለ ጥራ ክፃወት እዩ ማለት እዩ። ንምልከቶ ክኢላታት ናይ መሪሕነት ወይ ከዓ ናይ ሊደርሽፕ ክኢላታት ኣምፂና ስልጠናታት ክንህብ እዚ ሓደ መደብናይ ማለት እዩ። ካልእ ኣህጉራዊ ምትሕባር እዚ ኣይሲኤን ክሳብ ዝቀረባ ግዜ ምስኡ ርክብ ነይሩና እንታይ ካ ትገብር ናይ ዓለም ተመክሮ ይሰዱልካ። ኤርትራ በፂሓቶ ዘላ ተመክሮ ከዓ ንዓለም ከዓ ሸር ትገብር። ኤርትራ ቀሊል ተመክሮ ኣይኮነ ዘለዋ ኣብ ሞታ ዴታትን ቀሸላትና ብፅያቶ ዘላ እዚ ንዓለም ትምህርቲ ማለት እዩ። ካልእ ኣብ ከታበት ፈጢርናዮ ዘለና ስታይ እዚታት ካ ሕጂ ምስቶም ናይ ደገ ካብኣቶም ተመክሮ ትወስድ ተመክሮ ካ ከዓ ተካፍል። ሕጂ ኣምላኽ ሓግዝ ብዙሕ ዓይነት መደባት ኢና ሓንፂጥና ኣሎ ናይ ቀረባን ናይ ርሑቕን መደባ
1: ፅቡቅ ምስኡ ዝኸይድ ሕጂ ምስቲ ኣብ ሕክምና ዘለዋ ካ ብዙሓት ማሕበራት ኣለዋ ምዚአን ከ እንታይ ዓይነት ርክባት ወይ መደባት ሒዝኩም ኣለኹም? ምዚአን
0: ድሮ ካ ምስቲ ማሕበር ነርስ ምስ ፕሬዚደንት ተረኺብና ነርና። ሕጂ እንታይ ዝበሃል ዘሎ ከምዚ ክብለካ ፀናሕኩ ወላ ብቲ ጉባኤና ከማ ናብቲ ሓፈሻዊ ጉባኤ ዝገበርና ንሕና ተመረፅናሉ እንታይ እዮም ዝብሉ ዘለዉ ከምዚ ክብለካ ፀናሕኩ ነርስ ከይሓስካ ትካል ጥዕና ስለዘየለ ማሕበር ነርስኩም ከዓ ብተፈላለየ መንገዲ ተደናጉ ወይከዓ ጥሒሩ ስለዝፀንሐ ኣብትገብሮ ኩሉ ኣብ ጎንኹም ኣለና እዮም ዝብሉ ዘለዉ ቱዚ ኤክስተንት ሕጂ እንታይ ዝሕሰብ ዘሎ ዝበልኩ ከ እንተወይ እዚ ፕሮፌሽናል ካውንስል ክንምስርት ኢና ንደል ዘለና እንታይ እዩ እንድሕር ኢኸ ማሕበር ሓካይም ማሕበር ህዝባዊ ጥዕና ማሕበር ላባራቶሪ ማሕበር ኣንስተዚያ እዚኦም ፋሒሎም ዘለዉ ኩላና ማሕበር ዘናይ ነርስ ድሕሪ ርኢኻዮ ዓላማ ንሓንቲ እያ ንሕሙም ጥራሕ ንሕሙም ማእከል ዝገበር እዩ። ሕጂ ካብ ተፈናጭልና ንሰርሕ ሓደ ካውንስል ሓደ ማሕበር ጌርና ሲ ነቲ ንህቦ ኣገልግሎት ድርዕ ክንፈጥረሉ ዝብል ስለ ዘሎ እዚ ሕጂ ኣብ መጀመሪ እዩ ዘሎ። ኣይ ሆፕ እዚ ኮፊልና ተራዳዲእና ብሓደ ኮና ክንሰርሕ ተስፋ ንገብር ማለት ብማሕበር ነርስ ወገን ከዓ ፀገም የብልናን ማለት እዩ
1: ሕራይ። ስለዚ እዚ ማሕበር እዚ ኣብ መፃውን ዓብዪ ክንሪኦ ከምቲ ናይ ቀደም ነበሮ ፅልዋ ፈጢሩ ሓቋፍ ማሕበር ክኸውን ተስፋ ኣለና። ስለዚ ከም ናይ መደምደምታ ንኣባላት ናይዚ ማሕበር ክትመሓላልፎ ትደሊ እንተለካ?
0: ሕጂ ከም መደምደምታ ከምዚ ክበሃል ፀንሐ ነርሲ ኖብል ፕሮፌሽን ሓደ ክቡርን ዓብን ሞያ እዩ። ሕጂ እዚ ሞያ እዚ መጀመርያ ንሕና ነርሳት ከምዚ ዓይነት ሞያ ምኳኑ ክንፈልጡ ክንክእል ኣለና። ሕ ኣይዳወት ማለት ገለገለ ሰባት ሲ ናይ ኣይደንቲቲ ክሳይ ኣለና ኮይኑ ስማዓኒ መን ነርስ ኣነ ነርስ ኮይነ ክሳብ ክንደየ ሞያ ነርስ ዝፈልጡ ክሳብ ክንደየ ዘኽብሩ ኣነ መጀመርያ ኣነ ሞያ ንድሕር ዘይክቢረ ወላ ሓደ ሰብ ክኽብረላይ ፅበኒ እሱ ክንደፍኣሉ ክንክእል ኣለና። ካልእ ነርሳት ከም ዘመናዊ ቴክኖሎጂ ንክሰርሑ ቀፃሊ ስልጠናታት ክዋሃቡ ክኽእል ኣሎ። እዚ ሕጃ መወዳእታ ክብለለ ነርስ ክሰርሕ ኣለዎ። ነርስ ከምዚ ዓይነት ሞያ ዘለዎ ነርስ ብሉፅ ንድሕ ትብላ ኣለካ ኮንካ ብቴክኖሎጂ ብሳይንስ ክዓጥቕ ስለ ዘለዎ ብዓብኡ ሚኒስትሪ ጥዕና ምስኡ ተሓዊሱ ከዓኒ እዚ ማሕበር እዚ ከዓኒ ተርኡ ክፃወት ክኽእል ኣለዎ። ካልእ ነርስ ስርሖም ብቕዓት ንክፍፅሙ ዘድልዮም ናውትን ምቹእ ናይ ስራሕ ሃዋህን ክፍጠረሎም ክኽእል ኣሎ። እጂ ክትሰርሕ ንሕዳ ኹንካ ሃዋህ ወይከዓ እቲ ኢንቫይሮመንትናትካ ምቹእ ክኸውን ክኽእል ኣለዎ። እዚ ሚኒስትሪ ጥዕና ይሰርሓሉ ኣሎ ማሕበር ከዓኒ ምስኡ ኮይኑ ከበርክት ክኽእል ኣለዎ። ነርሳት ኣብ ፀገማት ጥዕና ኤርትራ ዝተመርኮሰ መፅናዕትታት ግብር ሕጂ ንኣብነት ኣብ ሓደ በዚ ዞባ ዘሎ ሆስፒታል ሓደ ተኸታተለ ዓይነት ሕማም መፅኦ ንድሕር ኣሎ ነቲ ሕማም እንዳፈወስካ ምኻድ ፍታሕ ኣይኮነ መፅናዕቲ ክገብር ኣለዎ። እዚ ሕማም ከበይ ዝመፀ ዘሎ ኣፅኒዑ ካብ ምንጭኡ ክጠጠው ከብሎ ዘለዎ እምበር ሕሙም ዘዝመፀ ሓኪምካ ዝኸውን ነገር እዩ። ሕጂ ነርሳት ተማሂሮም እዮም። ሕጂ ናይ ምርምርን ናይ መፅናዕትን ናይ ሪሰርችን ተማሂሮም እዮም። ድሕር ሕጂ ተመራመርቲ ክኾኑ እቲ ማሕበርቲ ዝማሕበር ቆይሙ ዘሎ ግድኡ ክዋፀዩ ማለት እዩ። ተመራመርቲ ክኾኑ ክእልሎም ኢልካ ሕማም ዘዝመፀ ምሕካም ናይ ትራዲሽናል ናይ ቀደም እዩ ማለት እዩ። ተመራማሪ ንምግባሩ ነቲ ነርስ ክሳይ ኣሎ። ካልእ ሕብረተሰብ ነቲ ነርስ ዝህቦ ርዚን ኣገልግሎት ኣፍልጦን ክብርን ክህቦ ክእል ኣሎ። እዚ ቀሊል ኬድካ ስለ ትረኽቦ ከም ቀሊል ኬድካ ትወስዶ ነርስ ክብሩ የድልዮ ስለምንታይ ዋላ እኳ ግቡኡን ማለት ግዴትኡን ዋላ እንተኾነ እቲ ዝገብሮ ዘሎ ለይትን መዓልት 24 ሰዓት ካብ ሕሙም ከይተፈለየ ዝሰርሐ ነርስ ጥራሕ እዩ። ኩሉ ዓይነት ሞያ ንሕሪኢኻ 24 ሰዓት ምስ ሕሙም የለ 24 ሰዓት ሕሙም ዝሰርሕ ነርስ ስለዝኾነ ሕብረተሰብ ሞይኡ ክፈልጠሉን ክብሩን ክህቦ ከም ዘለዎ ክንሰርሕ ኢና። እዚ ዕድል እዚ ስለዝተዋህበኒ ደጊመ ብሽም

0: ማሕበር ነርሲ ኤርትራን ብሽመን ኣዲብ ንዓኻ ንሚኒስትር ዜናን የመስግን ኣለ
1: ሓሪ ምናልባት ሓንቲ ሕቶ ደረሶ ዕኹዋ ነራ ምዝዘን ቤት ትምህርቲ ኣሶሽት ነርስ ድዩ ካልእ ነርስ ዝምህራ ኮሌጃት ክትገብሮ ተሓስቡ ዝምድናታት ከ
0: እዚኣ ቀንድያ እዚኣ ክተርሳዕኸማን ዘይነበረ እያ እንታይ እዩ ሕጂ ዋላ ድሮ ከማ ምዞም ናይ ዘን ኣሶሽት ስኩል ተዘራሪብና ኣለና ከመይ ዘሎ እቲ ብቓዓት እንታይእቲ ዘ ኤክስተንት ኣብ ካልእ ዓለም ድሕር ሪኢኻ ኣሶሽን ነርስ ኣሶሽን ወይከዓ ማሕበር ነርስ ስጋብ ካሪክለም እዩ ዝቕይር ኣብ ካልእ ዓለም ሕጂ ንሕና ከይምፅኢልና ኣብ ካሪክለም ክንቀይርና ማለት ኣይኮና ግን እቲ ካሪክለም ዝወፅእ ዘሎ ረብዩ ክንገብሮ ክንክእል ኣለና ምስተን ትካላት ትምህርቲ ኮና ማለት እዩ እቲ ዝወፅእ ዘሎ ካብአን ተመሪቑ ዝወፅእ ዘሎ ኣብ ምንታይ ኣብ ምንታይ ብቕዓት ዝጎድሎ ዘሎ ንኣብነት ኣብ ሕርሲ ንድሕር መፂና ኣብ ማተርናል ሄልዝ ንድሕር መፂና ንሪኦ ፀገማት ኣሎ ሕጂ እዚኦም ኮንታክት ክንገብሮም ኣለና ኣብዚ ኣብዚኣሲ ቁርብ ይጎድሎም ኣሎ ክወፁ ከለዎም ዝወፁ ንሪኦም ኣለና ንና ኢንዲዩዘርስ ንና ናይ መወዳእታ ተጠቀምቲ ናይቶም ዝምረቑ እንዲና ሕጂ እዚንእዝንእዝን ፀገማት ስለ ዘሎ እዚ ብኸመይ ይፍታሕ ተባሂሉ ድሮ ኣብ ገርመካ ኣብቲ መደብና ኣሎ ምስተን ኣሶሴሽን ምስተን ትካላት ትምህርቲ ርክብ ክንፈጥር ኢና ከም ዝበልኩ ከዓ ካብቲ ካፒክ ሴረሞኒ ጀሚሩ ገለገለ ፀገማት ዘሎ ተረዳዲእና ራዲካል ቸንጅ ሓፂር ግዜ ክሉ ክንገብር ኢና ማለት ኣይኮነ ግን ኮፍ ኢልና ግዜ ሂብና ማለት መደብ ኣለና እቲ ብቕዓት ሲ ዘሕይለሉ መንገዲ ሕጂ ክምረቑ ከሎ ገለገለ ጉድለታት ትርኢ እንዲኻ ኮፍ ኢልካ ምዝታይ ሲ ረብሓታት ኣለዎ ኢለኣምን ማለት እዩ
1: ኣቶ ኤፍሬም ዝበኣይ ፕረዚደንት ማሕበር ነርሲ ኤርትራ ስለቲ ስቱድዮና መፅኻ ዝሃብካና ሰፊሕ ዝርዝራዊ መብርሂ ብስመይ ምስም ተዓዘብትን የመስግነካ ዓውቲ ዝኾነ ናይ ስራሕ ግዜ ይኮነልኩም ድማ የመን
0: ይቐኒ ኣለ
1: ባርካ ዝኽርኩም ተዓዘብቲ ብዛዕባ ማሕበር ነርስ ኤርትራ ክንገብሮ ፀናሕና ቃለ ምሕተት ኣብ ስዛ ዘይምሎ ስለመክታልኩም ንመስግን ሰላም

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢና። ነዚ ብግምታት ኢኻ ግን ነታ ደርፊ ተዋሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቃኛታት ይመፁ። ሙዚቃኛታት መን ሙዚቀኛ እዩ ኣብየነይቲ ክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ብኽርስ ንስ ካኣልየን ንስ ክብለብካ እንዳተፅበሃ እተና ሸውሃቱ ድሕሪኡ ዝተወልደ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እሱ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ኸባና ማለት እዩ።

0: እንዳሓር ኣብቲ መብዛሕታ ልካ ንባዕሎ እቲ ዋላ ኣብ ትምህርቲ ኣብ ትምህርቲ ሕጂሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናብቲኡዎ መፅ ገዲፎ መፅ ኣብ ትምህርቲ ነርጋ መዓልታዊ
1: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
2: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ክእል ዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡ ተዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ
1: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕር ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕር ቐትሪ መደብ ናትራን

ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ስፖርታዊ ትሕዝቶ ንዝሓቆፈት መደብ ለሰ ስፖርት ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተዓዘብቲ ሎሚ እውን ከም ወትሩ ንዓኹም ይምህሩ ይሕብሩ ከምኡውን የዛንዩ ዝበልናዮም ትሕዝቶታት ሒዝናልኩም ቀሪብና ኣሉና ክሳብ ፍጻሜ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል

መኽፈቲት መደብና ዘተ ስፖርት እያ ክትከውን ናይ ሎሚ ዛዕባ ዘተ ስፖርት ብምክንያት ናይቲ ዝመፅእ ሓሙስ 21 ኣብ ከተማ ክረን መጋረጁ ዝኸፍት ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ዝድስስ እዩ ክኸውን ኣባልና ሙሴ ገብረ እግዚኣብሄር ንሓላፊ ውድድርን ስነስርዓትን ኣብ ሃገራዊ ፌደሬሽን መምህር ሰለሞን ተምነዎ ዓዲሙ ኣዘራሪቦ ኣሎ ናብ ሙሉ ትሕዝቱ

0: ሰላም ዝኾርኩም ተኸተልቲ ለሶ ስፖርት ዘተ ስፖርት ንጅምር ኣለና። ናይ ሎሚ ዘተና ሻምፒዮን ኩዕሶ እግሪ ደቂ ተባዕትዮ ኤርትራ ክኾን እዩ። እዚ ውድድር እዚ 20 ናሓሰ ኣብ ከተማ ክረን ክካየድ እዩ፣ ክሳብ 4 መስከረም ማለት እዩ። ከመይ ተታሒዙ ኣሎ፣ ክንደይ ጋንታት ወይ ክለባትን ክሳተፋ ንምፍላጥ ድማ ምስቲ ወኪል ናይቲ ፌደሬሽን ኮይኑ መፅና ዘሎ ሓላፊ ውድድርን ስነስርዓትን መምህር ሰሎሙን ቶምኖ ሓፂር ናይ ዘተ መደብ ኣለና ሰናይ ምክታል መምህር ፈለማ ግዜና ክቢርካ ኣብ ስቱድዮም ንፅኻ ከመስገነካ ደሊ ከመይ ቀኒኻ ኣለኻ?
1: ከመይ ቀኒኹም? ኣነ እውን ብልቢ ይመስግን።
0: ፅቡቅ። እስከ ከመእተው ኮይና ኣብዚ ናይ ሎም ዓመት ሻምፒዮን ናይ ደቂ ተባዕትዮ ናይ 2026 እቲ መሕለፊ ክራይተርያ ወ መለክዕ ነበረ ከመይ ተጠቂምኩምሉ? 12 ክለባት ከም ዘለዋ እውን ፈይጥና ኣለና። እቲ ኣማፅን ወይ መምረፂን ከመይ ነይሩ?
1: ፅቡቅ። ኣብዚ ናይ ሎም ዓመት ናይ 2026 ናይ ክለብ ሻምፒዮን ኣብ ንካይደሉ ኣብ ናይ ከተማ ክረን ይኸውን። ነዚ ንገብር ከዓ መጀመርታ እቲ ፍሉይ ዝገብሮ ካብቲ ናይ ዝሓለፈ ክለብ ሻምፒዮናት ዝነበረ ፍሉይ ዘተኣታተናይ ኣብዚ እዋን እዚ ናይ ፕሌይ ኦፍ እዩ። እቲ ፕሌይ ኦፍ ጋንታታት ናይ መልሲ ግጥም ገይረን ናብዚ ክለብ ሻምፒዮን ፅምበራሉ ኢና ኣካይድና። ስኳስ እንታይ እዩ ናይ 6ዱሽተ ዞባታት ሃገርና ሻምፒዮን ዘበላ ብቐጥታ ናብቲ ሻምፒዮን ክሓልፋ ከለዋ ብተመሳሳሊ ናይ ልዕሊ 6 ወርሒ መቐን ግዜ ዘካይዳ ጀሮኒ ማለት ናይ ዞባ ማእከልን ናይ ዓንሰባን ኣብ ካልይቲ ተርታ ዝወፃ እውን ብተመሳሳሊ ምስተን 6ዱሽተ ናይ ዞባታትና ብቐጥታ ናብ ክለብ ሻምፒዮን ከም ዝሓልፋ እዩ ተገይሩ። ስለዚ ብቐጥታ ዝሓለፋ ክለባት 8 ክለባት እየን ነይረን። ብተወሳኺ ናብ ፕሌይ ኦፍ ኣብ ፕሌይ ኦፍ ሓሊፈን ናብ ሻምፒዮን ንፅምበራ ከዓ 4 ክለ

0: ክለባት እየ ነረን በጠቅላላ 12 ክለባት እየ ክሳተፋ ማለት እዩ እዚ 12 ክለባት ክሳተፋ ኸልዋ እቲ ተታይዝ ዘሎ መደብ ወይ ተመዲብ ዘሎ መደብ ኣብ ክልተ ምድብን ክሳተፋ ስኻ ምድብህን ምድብለን እዩ ምክንያቱ ኣብ ምድብሀ 6 ጋንታታት ኣለዋ ብተመሳሳሊ ኣብ ምድብለ ከዓ 6 ጋንታታት ኣለዋ ካብዚ እቲ ዝካየድ ግጥም ነብሶ ወከፈን ከዓ ነናዕ ደቂ ረኸባ ኢሉ ስለዚ ሓንቲ ክለብ ናይ 5 ፀወታ ከተካይድ እያ ማለት እዩ
1: ድምር ናይዚ 5 ውፅኢት ወይቲ ዝለዓለ ነጥቢ ዝወሰደ ሽዑ ክንደይ ጋንታ ዝተሓልፈ ኢሉ ማለት እዩ
0: ካብዚ ከዓ እንታይ እዩ ብቐጥታ ኣብ ምድብሀ ነብሶ ወከፍ ምስተረኸባ ብልዑል ነጥቢ ቀዳመይትን ካልአይትን ዝኾና ብቐጥታ ክሓልፋየን ከምኡውን ብተመሳሳሊ ኣብ ምድብሀ ቀዳመይትን ካልአይትን ዝኾና ብቐጥታ ክሓልፋየን ሽዑ ናይ ኖክኣውት ወይ ኣውዲእካ ምሕላፍ ቀዳመይቲ ምስ ካልአይቲ ካልአይቲ ምስ ቀዳመይታ ተፃዊተን ናብቲ ናይ ደረጃን ናይ ዋንጫን ክሳገገራየን ማለት እዩ
1: ፅቡቅ ሓደ ውድር ክብገስ እንከሎ ዕላማ ወይ ካርሞ ደሊሸቶ ኣለዎ ቴማ እውን ንግበረሉ እዩ ሞ ናይዚ ውድር እዚ ዕላማ ወይ ክህረም ትደልዮ ዚ ውድር እንታይ እዩ ቴሙኡ ኸ እንታይ
0: ፅቡቅ እታ ቴማ ኮ ውድድር ሻምፒዮን ክለባትና ንዕቤት ኩዕሶ እግሪ ሃገርና እያ እታ ቴማና ኩሉ ግዜ ንሕና ንዕቤት ኩዕሶ ሃገርና ኢና ንፅዕር ንቃለስ ኩሉ ግዜ እሱቲ ኣብ ዕላማ እንድሕር መፂና ከዓ ብንፁር እንታይ እዩ ብቕዓትን ኣድማዓድነትን ክለባትና ብምልላይ ናይ ካፍን ናይ ዞባዊ ግጥምን ኣህጉራዊ ውድድራት ንምስታፍ እዩ ምስታፍ ክብል ከለዉ ከነውሕሶም ክቀላል ንኩሉ ግዜ ድልውነትና ቁርብ ክኸውን ኣሎ ንኣብነት ሕጂ ሲ ንሕና ኦሬዲ እዚ ናይ ደቂ ተባዕትዮ ኣይበፃሕናዮን ኣለና ንሕና ግን ኩሉ ግዜ ታርጌትና ንስሐ ብድሮ ናይ ደቂ ኣንስትዮ ኣውሒስና ኣለና ኣብ ወርሒ ጥሪ ሻምፒዮን ዝኾነት ጋንታ ፍልጥ እያ ድሮ ናብዚ ናይ ሩዋንዳ ዝካየድ ዘሎ ኣብ ዕለት 21 ዝጅምር ክለብ ደንደን ተሳታፊ ኮይናስ ዳርጋ ጀሚርና ኣለና ማለት እዩ ስለዚ ንሕና ናብኤን ድዘን እዚ ሓደ ቀዳማይ ዕለማና ዘሎ ኣብዚ እዩ ካልእ ውልቀ ናይ ተፃውቶት ምፍታሽ እዩ ብኡ መንፅር ፍለይ ቴክኒክ ርዩ ኣቢሉ ናብ ሃገራዊት ጋንታ ፅንበሩሉ መዳይ ምፍጣር እዩ እታ ሳልሰይቲ ከዓ እቲ ብዓብኡ ከዓ እቲ ዓመት ዓመት ተወዳዳርነት ብልፅቲ ክለብ ምልላይ እዩ ስለዚ እዚ ዕላማ ሒዝና ኢና ተበጊስና ዘለና
1: ዕለት 20 ናሓሰ ክጅምር ንብል ኣለና ዝውድር እዚ እቲ ዕጫ ዝወደቀሉ መዓልቲ ከዓ ሶሉስ ዝሓለፈ ሶሉስ ማለት እዩ 11 ናሓሰ ኣብ መንጎ ናይ 9 መዓልቲ ፍለያ ኣሎ ተፈላለያ ሰልጠንቲ ኣብ ተወከስናሉ ኣቐዲሙ ተን መዋድርትና ጋንታት ንፈልጠሉ ወይ ተን ንፈልጠሉ ዝሓሸ ነይሩ ዓቕምታትና ሞ ዝሓሸ ምድለዋት ምግባርና ብሓፈሻ ከዓ ኣብ ስፖርት መዋድርት ኣቐዲምካ ንፍለጥካ ልሙ ፀኒሑ እዩ ናትኩም ግን 9 መዓልቲ ፍልይ ጥራይ ፀኒሕዋ ተዓጫ እንታ ውድር ትጅመረሉ ሞ ስለምንታይ ኣቐዲሙ ነቶም ጋንታት ብዝጥዕም መንገዲ ቅድሚ 2 ዘይተካይደ
0: ብልክ እዚ ኣቐዲምካ እዩ ክግበር ነይርዎ ብልክዕ ግን ንሕና እቲ ግዜ ቁሩብ ተፃቢብና እዩ ንባዕላታ ናይ ካብቲ ፅቡቅ ነገራቱ ኣብዚ ዓመት እዚ ብኣጉ እዩ እቲ ካላንደር ውፅ እዩ ካላንደር እቲ ክፍሊ ውድድር ምስ ብመሰረት ናይ ፈፃሚ ኣካል ተሰማምዓሉ ወይ ዝሃቦ መሰረት ኩሉ እቲ ካላንደር ናይ ውድድር ናይ ዓመት ሙሉእ ብመቐን ግዜ እዩ ተታሒዙ እሱ ከም ዝፍለጥ ምናልባሽ ሕጂ 4ይ ግዜና ኢና ውድድር ነካይድ ዘለና መጀመርታ ኣብ መፋርቅ ናይ ወርሒ ተሓሳስ ናይ ዝሓለፈ 25 ናይ ፉትሳል ኣካይድና ኢና ኣብ ግዜ እዩ ማለት እዩ ብካልኣይ ደረጃ ናይ ክለብ ሻምፒዮን ናይ ደቂ ኣንስትዮ ኣብ ከተማ ኣስመራ ኣብ ግዜኡ ኣብ ጃንዋሪ ወይ ኣብ ጥሪ ኣካይድና ኢና ከምኡውን ኣብ ከተማ ምፅዋዕ ወይ ባፀዕ ናይ ቢች ሶከር ውድድር ኣብ ግዜኡ ናብ ሰዓቱን ኣካይድና ኢና ስለዚ እዚኣ ናህና ቁርብ ተደፊዓትና እያ እዚኣ እታ ግዜ ዝነበረት ከምዚ ዝበልካ ትኽክል እዩ ኣቐዲምካ እዩ ክለባት ክፈልጣ ዘለዎን ንሕና መጀመርታት ገለ ዞባታት እቲ ናይ ውድድራትን ድፍእ ከብልኦ ከሎ ቁርብ ፀሊና እዩ ማለት ሲ እሱ ከዓ እንታይ እዩ ንኣብነት ሃገራዊት ጋንታ ክፃወት ምስ

0: ገደሲ ኣብ ቅርብ እቲ ናይ ዞባ ማእከል ተብናመት ዝነበረ ቁሩብ ጎመንፅር ክድፋእ ኣቂሉ ገለ ናይ ባዓልና ፅነት ንኣሽቱ ንኣሽቱ ነገራት ቴክኒካዊ ከዓ በዚ ምክንያት እታ ውድድርና ቁርብ ድፋእ ኣቢልና ኢና። እቲ ዝሃቦ ኮመንት እውን ልክዕ ቅቡል እዩ፣ ኣድሚት ክንገብሮ ንክእል ኢና። ምክንያቱ ንሕና ኮሎገና የን ጋንታታት ክፈልጣ ዘሎ ቅድሚ 2 ሰሙን 3 ሰሙን እቲ ዕጨአን ጋንታታትን ምድልዋትን ምስ መን በፂሒ እውን ክፈልጣ ባህርያዊ እዩ። ኮይኑ ግን ንሕና ልክዕ ኣብዚ ናይ 9 መዓልቲ ቁርብ ምስቲ ዝነበረና ቁርብ ከታታ ስለ ዝነበረት በዚ ምክንያት 9 መዓልቲ እውን ቀሊል ኣይኮነን ንዓንክ ፀበባ ባህርያዊ እዩ። ስለዚ በዚ ምክንያት ቁርብ ተደፊኣትና ያታ ግዜ እጅግን ንሕና ኩሉ እቲ መሳርዕና ኣብ ኩሉ ዝተካኪልና ተበጊስና ኣለና ማለት እየ። ኩሉ መምርሕታት ሕጋጋት ንኩሉ ጋንታታት ከይድዎ እዩ። ከም ዝፍለጥ እውን ብዕለት 11 ናይ ዘሒዝናያ ዘለና ወርሒ ነብሶ ከፍ ዕጫ ኩለን ክለባት ኣብ ዝተረኸባሉ እዋን ዕጨን ፈሊጠን እየን ምድበን ፈሊጠን እየን። በዚ መሰረት ከዓ ቁርብነተን ከዓ ኩለን ተዳልየን ድሮስ ኣብዞ ገለ ጋንታታት እውን ኣብዚ እዋን እዚ ናብ ከተማ ከ
1: እግረ መገድናት ዕጫ ነቲ ዘይፈልጠ ክፈልጦ
0: ፅቡቅ ሕጂ እቲ ከምቲ ዓንቶ እዩ ዝገለፅክዎ ዕጫ ኣብ 2 ምድብ ይወዲዎ ዝነበረ ዕጫ እውን ኣዝዩ ዋላ ክትሪኦ ከለካ ብምድብ ብነፍሲ ወከፈን ብውልቀን ባዕለን እየን ዕጫ ልዕለኖ ንሱ ከዓ እንታይ ኣብ 2 ምድብ ተመዲበን እየን ካይደን ስኻ ኣብ ምድብሀ ዝርከባ ጋንታታት ጋንታ ቀይሕ ባሕርን ኣልተሓሪርን ካብ ዞባ ማእከል ኣብ ምድብሀ ይርከባ። ካብ ናይ ዞባ ዓንሰባ ጋንታታት ጋንታ ኣልነስርን ላሳለን ከምኡውን ካብ ደባዊ ቀይሕ ባሕሪ ጋንታ ደንካልያ ካብ ጋንታ ጋሽ ባርካ ከዓ ጋንታ ቁርደት እዚአን 6 እየን ኣብ ምድብሀ ክኾና ከልዋ። ኣብ ምድብለ ዝርከባ ጋንታታት ከዓ ካብ ናይ ዞባ ማእከል ጋንታ ደንደንን ኣድሉይስ እየን። ካብ ናይ ዞባ ዓንሰባ ከዓ ጋንታ ዓንሰባን ኣልሂላን ካብ ጋንታ ሰሜናዊ ቀይሕ ባሕሪ ቸሜንቶላ ከምኡውን ካብ ጋንታ ዞባ ደቡብ ከዓ ሰንዓፈ ነብሶ ወከፍ ኣብዚ ሕጂ ፍሉይ ዝገብሮ ካብቲ ናይ ካልኦት ውድድራት ኣብዝ ሓለፈ 2024 2025 መብዛሕተን ክለባት ብደረጃ ኤፍሲ ወይ ሕውስዋስ እየን ድመፃ ነረን። ካብዚ ቁሩብ ሕጂ ግን ዳርጋ ናብቲ ብክለብ ደረጃ እየን ዝኸዳ ዘለዋ ኩለን መብዛሕትአን ዳርጋ ብክለብ ደረጃ እየን ዝመፃ ዘለዋ ኩሉ ነገር ኣማሊአን ተወዳዳርነተን ዕብየን ነብሲ ወከፍ ነዚ ውድድር ከዓ ድሉ ኮይነን ቀሪበን ኣለዋ ብደረጃ ክለብ።
1: ኣብቲ መደብ ፀወታ ዕለት 20 እታ ቀዳሜይቲ ዘላ ምድብ 6 ጋንታት ኣለዋ 3 ብሓደ መዓልቲን ክፃታ 3 ተሓሲብሎ ንፅባሒቱ 21 እተን ናይ ካልኣይ ምድብ ወይ ኣብ ምድብ ዘለዋ 3 ከምኡ ናብላ ክሳብ ዕለት 25 ተኸታተልቲ ፃወታን ዕለት 26 ዕሪፈን ከዓ ክሳብ ዕለት 30 ኩለን ክፃወተን እየን። ስለዚ ኣብታ ካብ ዕለት 20 ክሳብ 39 መዓልቲ ኩለን ተ ናይ ምድብ ክካየዳ የን ተሓሲብና። ሓንቲ ናይ ዕረፍቲ መዓልቲ ኣለዎ ናብ መንጎ ታ ካልእ ምድብ ክፃወት ኩላስ ሓንቲ ምድብ ትዕርፍ እታ ዕለት 26 ካ ናይ ሓባር ዕረፍቲ እያ እ ምናልባት እዚ ሳይ ሓፅር ንዶፍቲ ናይ ምድብ ወይ ድኻማ እዮም ፃለ ነት ፃወቲ ብቕዓትካ
0: ምስ እዚ ከምቲ ትብሎ ዘለካ ብርግፅ ንኣብነት ኣብ ናይ ዕለት 20 ምድብሀ ዘለዋ ክለባት ኩለን ክንፃወታ እየን ንፅቢሒ ዘለዋ ከዓ ምድብ ለ እየን። ሰለስተ ኣካታታሊ ውድድር ምስ ተፃወታ ሓንቲ ናይ ዕረፍቲ ግዜ ኣላት ዲኻ ንለካ። ስለዚ ኣካታት ኢለን ምስ ከዳ ሓደ መዓልቲ ናይ ዕረፍቲ ውድድር ኣለዋ። ተን ሰለስተ ውድድር ምስ ተፃወታ ክንደይ ክተርፋ እየን ማለት እዩ? 2 ውድድር እየን ክተርፋ ዘለዋ። ስለዚ ሓንቲ መዓልቲ ናይ ዕረፍቲ ግዜ ኣሎ። ከምኡ እውን እቲ ናይ ምድብ ፀወታ ምስ ተወድአ ንስኹም ብተመሳሳሊ ዕረፍቲ ዕሪፈን ናብቲ ናይ ደረጃ እየን ሰግራ። ስለዚ ውል እየ ዝብላ
1: ፅቡቅ። እዚ ካብቶም ናይ ኣሰልጠንቲ ርእቶ ዝተበጊስና ወይ ከም ትዕዝብትና ዘምፃናዩ ምናልባት 2 ሰሙን ንሓደ ሻምፒዮን ኢልካ ተካይዶን ከለካስ ስለ ምክያድ ጥራይ ይካየድ ከይህሉ ነቲ ብቕዓት ተፃወቲ ዝንፀባረቀሉ ዓይነታዊ ተፃወቲ ዝረኣየሉ ሓፈሻ ዕውት ንክኾን ስፍሕ ዘይብለሉ ምክንያት እንታይ እዩ ዝብል ስለ ዘሎ
0: እዎ ፅቡቅ እዩ። ሕጂ ኮታይ ድዩ እዚ ኩሉ ግዜ ንሕና ኩሉ ግዜ እዚ ምስቲ ናይ ምእታውን ምውፃእን ናይ ከባቢ ኣስታት 21 መዓልቲ ኢና ክንዕስክር። ሕጂ እዚ ልክዕ ውድድር ንድሕር ኮይኑ ውድድር እንዲኸውን ዘሎ ዘርካ ናፍቲ ሊግ

0: ምእታው እዩ። እዚ መሰጋገሪ ናይ ሊግ እዩ። ልክዕ ውድድር ንድሕር ኮይኑ ሊግ እዩ። ግን ሊግ ትብል ከለካ ኩሉ ግዜ ዞባታትና ንፈልጥ ኢና። ኣብ ገለ ዞባታት ሙሉእ ልዕሊ 6 ወርሒ 6 ወርሒን ልዕሊ እዩ ዝኸይድ ውድድር እዩ ዝስራዕ። ገለ ናይ 3 ወርሒ ኣሎ፣ ገለ ወቕታዊ ውድድር ከ ኣሎ። ሕጂ መጀመርታ ነዚ ናብዚ ንክንመፅእ እንተደኣ ኮይና ወይ ንከምዚ ርእቶ ዝህብዎ ዘሎ ልክዕ ውድድር እንድሕር ኮይኑ ውድድር እንዲኸውን ዘሎ ናብዚ እንድሕር ክንመፅእ ኮይና መጀመርታ መሰረት ይልዕሉ ዘሎ እቲ ናይ ወቕቲ ውድድር ዘሎ ከመይ ጌርካ ትዕብዮ መጀመርታ ኣብ መሰረት ይኻ ከምዚ ሓንቲ ገዛ ክንሃንፃ ከለና መሰረታት ድልዱል እንድሕር ኮይኑ ብኡ መንፅር ከዓ እታ ገዛ ድልዳሊኣ ተዓቢ ማለት እዩ። ስለዚ ንሕና ኩሉ ግዜ ካብቲ ሃገራዊ ፌደሬሽን ዝዛተየሉ ዝካታዓሉን ወላ ፈፃሚ ኣካል ኩሉ ግዜ ዝዛተየሉ መጀመርታ እቲ ናይ ዞባዊ ሊግ ዝበሃል ዘሎ ሲሕ እዩ ዘሎ ከምዚ ናይ ዞባዓን ሰባን ዞባ ማእከልን ዘሎ ተመሳሳለተን ካልኦት ዞባታትና ከዓ ናብኡ ድመፃሉ መዳይ ኢና ክንፅዕር ዘለና መጀመርታ ሽዑኡ ናብቲ ዝተደለየ ነገራት ከነምፅኦ ንኽእል ኢና ማለት እዩ። ስለዚ ልክዕ እዩ ንሕና እዚ በዚ ጀሚርና ኣለና ውድድር ካብ ዓመት ናብ ዓመት ቁሩብ ንኣሽቱ ለውጥታት ይርአ ኣሎ። ብመሰረቱ እውን ናብቲ ኣነ ከምናተይ ርእቶ ናብቲ ሊግ ዲሰጋገረሉ መንገዲ ተተፈጢሩ እዩ ከማለት ዝለዓለ ዝመፅእ ግን ሊግ ክንክምህል ከለና እታ ክለብ ክትከውን ኣለዋ። ኩሉ ነገር ክፍሊ ሊቸንሳ ኩሉ ግዜ ይፅዕር ለይትን መዓልትን ክለባት ይደህስስ እዩ ይርኢ እዩ። ምክንያቱ ምስለ ክለብ እውን ኣይኮነን ብክለብ እንድሕር ክትበሃል ኮይና ሓንቲ ክለብ ኮይና ተወዳዳርነት ዓብያ ባጀት ዓብያ ገለመለ እያ ክትቀርብ ዘለዋ። ስለዚ ልክዕ ንሕናተን ክለባትና ገሊአን ውሱያት ኣለዋ፣ ገሊአን ዳሓን ዝኾነ ኣለዋ፣ ገሊአን ማእኸሎት ኣለዋ። ናብዚ ዝበሃል ዘሎ ርእቶ ንድሕር ክመፅእ ኮይኑ ናብኡ እዩ ክምፅሕ ዘሎ። እቲ ኣብ ናይ ዞባ ዘሎ ውድድር ዓብዮም ተወዳዳርነቱ ክዓቢ እዩ ዘሎ። ብልክዕ ፅዑር እዮም እቶም ዞባታት ፅዑር እዮም ኮ ምክንያቱ ልክዕ ከምቲ ናይ ካልኦት እቲ ኢንፍራስትራክቸር እውን ኣይሕግዞ ሪሞት እንዳኸዱ እንዳመፁ ዝፃወቱ ኣለዉ፣ ኣብ ሓደ ዓስኪሮም ዝፃወቱ ኣለዉ። ከምዚ በልኩካ ከዓ ክሳብ 6 ወርሒ ዝኸይድ ምድራት ከ ኣለዉ። ስለዚ እዚኢታት እዩ እዚ ምስ መፀ ኢካ ድሓራፍቲ ስሩዕ ተኣት
1: ከም ስሩዕ ውድር ዞባ ማእከል ዝያዳ ነዊሕ ግዜ ዘለዎ ውድር ኣካይድ እዮም ወይ ተን ክለባት ኣካይዳ እየን ዓንሰባካ ዝሓሸ እዩ እተን ካልኦት ክለባት ወላ እውን ተማሰልጥንቲ በዕሎም ዝሓለፈውን ብሓንሳብ ዝነበርና ኣለኹም እዮም ዝብሉ ትናና ሊጋት ስሩዕ ኣይኮነን ንዓና ይሃስየና እዩ ኣብቲ ተዋደርነትና ማዕረ ዞባ ማእከላይ ስርዓና ሓደ ካብኡ እሱ ይብላ ኣሎ ይብሉ እዮም እ ሃገራዊ ፌደሬሽን ነቲ ኩሉ ኣብ ዞባታት ዘሎ ፌደሬሽናት ናይ ዞባዊ ፌደሬሽናት ናይ ኩሉ ሓላፊ ወይ እውን ወካሊ ስለ ዝኾነስ ንኩሉ ይከባተሎ ነቲ ድኹም ዘለ ዞባዊ ፌደሬሽናት ምስኡ ከመይ ይርክብ ኣሎ ንዑ ንምዕባይ እንታይ ይሰርሕ?
0: እዎ እሱ እዩ ኩሉ ግዜ እቲ ከም ዝበሃል ዘሎ ሓሳብ ዝረበሉ እዩ። ወላ ክገርመካ ቀለልቲ እውን ኣይኮኑን ናይ ዞባዊ ፌደሬሽናት እውን ፕሬዚደንታት ነብሶ ከፍ ኣብቲ ኣኼባ ዝግበር ሳተፉ እዮም። ብኣካል እውን ኣብኡ ባዕሎም ስለዝፈልጡ እቲ ባይታ እውን ይፈልጡ እዮም። ስለዚ እዚ ኩሉ ግዜ ይፀዓረሉ እዩ ይዝረበሉ እዩ። ካብ ግዜ ናብ ግዜ ከዓ ካብቲ ዝነበረካ ይሓይሽ ዝብል ርኢቶ እዩ ዘለና።
1: ፅቡቅ እሞ ምስ ውድርን ስነስርዓትን ምስ ዘለካ ቦታ ብምትእሳር ከ ናብተን ክለባት ናብቲ ተፃወቲ ብሓፈሻ ክፍለጥ ኣለዎ ትብሎ እንተልዩ?
0: እዎ እቲ ብሓፈሹ እቲ ንሕና ናይዚ ውድድራት ይኹን ናይ ካሊእ ይኹን ኩሉ ነገራት ሓበሬታታት ደቢና ብዓቕሙና ዓቕሙና ዘፍቀዶ ኩሉ ብረቂቕ ብደረጃ ፌደሬሽን ንህቢና ብደረጃ ስታይ እውን ንህቢና ኩሉ ነዚ ተኸታቲሎም ከዓ ክስዕቡና ኣለዎ።
1: እቲ ዝዓበየ ዕላማ ብፍላይ ድማ ቅድሚ 2-3 ዓመት ኣብ መጀመርያ እቲ ናይ ሻምፒዮን ክለብ ኣብ ዘካየደሉ ነበረ ግዜ ከም መገምገቢ ነቲ ሊግ ዝሕሰብ ይበሃል ነይሩ እዩ። ሕጂ ናብ ካልኣይ ሳሳይ ዓመቱ ይኸይድ ኣሎ እሞ እንታይ ቁርብ ኣሎ ኣብዚ እቲ ሊግ ተዝብገስ እውን ዝያዳ ነቲ ውድር ሓጋዚ እዩ ዝብል ኣሎ ናትካ ሓሳብ እዩ ማለት ኩሉ ስፍሕ ዝበለ መፅናዕቲ ገምገመ ድል ይኹን ግን ካብ ዝተኻትልካ ዘለካስ ንዑ ዘእንፍ እንታይ ኣሎ ኣብቲ ምዕባታ ናይቲ ክለብ ናይቲ ትሕተ ቅርፂ ሓፈሻ ሊግ ንክብገስ ወይ ንክጅምር ሲ እንታይ ኣንፈታት ኣሎ?
0: ሕጂ ኣነ ብናተይ ርእቶ እንደ ክዛርብ ልክዕ ኮሚቴ ወፅያ ነዚ ተፅንዕ ናይ ሊግ ወፅያ ነይረ ይልክዕ ከዓ መፅናዕታ እውን ኩሉ ኣቕሪባ እያ እዚ ልክዕ እዩ ክለባትና ኣብ ሰዓት ዘፍስያት እዩ መጀመርታ ጌድካ ከድካ ከድካ ኣብ ናይ ገለ ናይ ስፖርት ባጀት እዩ ኣብዚ ናይ ባጀት ቅሩብ ጋንታታትና እሲ ዝበላ ኣለዋ ገሊአን ካ ድሓን ዝኾና ክህልዋ ክእላ እየን ስለዚ እቲ ሊክ ኣነ ጥርጥር የለን ኣብ ዝሓፀረ ግዜ ንሪኦ ንኸውን ብናተይ ርእቶ እየ ዝብል ምክንያቱ ትርኢኻ ጋንታታት ተወዳዳርነት ክዓቢ ትሪኦኻ ቀደም ሕጂ ኣነ ንድሕር ውድድር ክንካየድ ከለና ገለ ትስከፍ ኢኻ ስክፍታታት ነይሩ እዩ ጋግ ናይ 8 ብሓደ 7 ብሓደ እዚ ሕጂ ኣብዚ ሰዓት እዚ ከምኡ ተርኢ እዩ ይፀብብ እዩ ዘሎ ምክንያቱ እዛ ኸ እንታይ ደርኤካ ፃዕርን ተሰሪሕሉ ኢለ የ ድግምት ኣነ ብዞባታት እተን ዞባታት ኣዝየን ሕጂ ንኣብነት ናልባሽ ከም መገምገሚ ኢለኩ ኣይግምትን ግን ኣብዚ ናይ ፕሌይ ኦፍ ዝነበረ ናይ መልሲ ግጥም ማይኣትኩሞም ነራ ኣድሉስ ከዓ ካብተን ታሪካውያን ጋንታታት ናይ ዞባ ማእከል እያ ቀሊል ዓቕሚ ዘለዋ እውን ኣይኮነትን ሕጂ ምናልባሽ ኣብ ግንዳዕ ዝኸደትሉ እዋን ንሓደ ብባዶ እያ ማይኣትኩሞም ስዒራት ሕጂ እዚ ምናልባሽ ዝነበረ ክስዕር ክሳዕር ባህርያው እንዲ ግን ብኣንፃሩ ከዓ ማይኣትኩሞም ከዓ ናብ መስመራ እያ መፅያ ሕጂ እዚ እንታይ ደርኤካ ቁርብቲ ናይ ተወዳዳርነት መንፈስሲ ይመፅእ ኣሉ እየ ምክንያቱ ቅድሚ ሕጂ ጋግ እንታይ ኢና ንፅበ ነርማሽ ናይ 8 ብሓደ ውፅኢት እዩ ነሩ ስለዚ እዚ ኣብ ሓፂር ግዜ ናብ ብናተይ ርእቶ ሊግ ዝመፀሉ መዳይ ብኩሉ ነገራት ከምቲ ዓንቶ እዩ ዝበልኮ ኣብ ቀረባ ግዜ ሲ ሊግ ንርኢ ዝብል ገምጋም ኣለና ይ ምስ ኩሉ ኩነታት ማለት እየ
1: ሓደ ካብቲ ንማያድኮም ኣብዚ ምስ መፁ ሰለስተ ባዶ ተሳዒሮም ኣድሊስ ኣገሊፎም እዮ ኣድሊስ ሓሊፋ ኣላ ኮይኑ ዝስማዓኒ እቲ ናይ ብቕዓት ናይ ዓቕሚ ከከም ጋንታታትን ከከምቲ ነዊሕ ፀዋታሉ ክህሉ ክእልኒ ኣብ ቦታኦም ስዒሮም ኣብዚ ክሳዕሩ ከለዉ ምናባት ናይ ሜዳ ልምዲ ከዓ ይሓቶ ምኸውን ንዕኦም ቀፃሊ ኣብ ከም ሳዕሪ ተንፅፈሉ ቦታ ናይ ምፅዋት ልምዲ የብሎምን ሓደ ካብቲ ቀፃሊ ዝሃስዮም ኣብ ከምዚ ውድራት ነቶም ኣብ ሓመድ ፀዋቱ ጋንታታት ወይ ክለባት እውን እቲ ልምዲ ናይ ከምኡ ዓይነት ሜዳ ዘይምህላው ኣብ ገለ እዋን ይሃስየኒ ዝንባሎ እሱ ክኾን ክእል እየ ዝሓስባነ ኣብዚ ከ ምስ ብን ትእሳርቲ ኣሎ
0: ብርግፅ መብዛሕቶም እቶም ኣሰልጠንቲ እቲ ርእቶታት ዝህቦም እውን ኣብ ሓመድ ፀሚሕካ ብሓደ ሜዳ ናይ ኣርቲፊሻል ክትፃወት ክብደካ እዩ ከቢድ እዩ ግን ከምዚ ዝበልካዮ እንድሕር ልምዲ ፀኒሑ ናይ ሳዕሪ ግን ክትብድህ ትኽእል ኢኻ ሕጂ ንኣብነት ተዳርእናዮም ጋንታ ኣልሂላል ሲ ኣብ ከረን ዝነበረ ውድድር ምስ ኣልተሓሪር ዘካይድዎ ናይ ሰለስተ ብሓደ ኣብ ሜዶኦም እዮም ተሳዒሮም ኣብዚ ግን ብፀቢብ ሓደ ብዜሮ እዮም ተሳዒሮም እንታይ ደርእካ እዚ ጋንታ ኣልሂላል ናይ እታ ኣርቲፊሻል ናይ ልምዲ ናይ ምፅዋት ኩሉ ብቕዓቶምን ገለመ እዩ ኣብዚ መኪቶም እዮም ስለዚ ሕጂ ሲ ቀሊል ነገር ኣይኮነን ማለት እየ ሕጂ ኣብዚ ስውን ተራ ኣለዎ ሜዳ ተራ ኣለዎ ምክንያቱ ዘይለመትካይ ሜዳ ቁሩብ ክብድሃካ ባህርያዊ እዩ
1: ሞፍቲ ሽልማት ክመፅእ ኪነቲ መዳልያ ወርቂ ገለ ዝበሃል እቲ ገንዘባዊ ዝያዳኻ ንዕነትን ካልካ ዝቐኒያ ብዙሕ ውፃኢታት ዝገብራ ጋንታት ኣብቲ ሓጋዝ እንተኮይኑ ወይ ብሓፈሻስ እንታይ ከመይ ከመይ ዘሉ ሽልማት
0: ፅቡቅ ብወገን ሽልማት ክንሪኦ ከለና ብክልተ መዳይና ክንሪኦ ሓደ ናይ ውልቂ ተሸልምቲ ኣለው ናይ ጋንታ ከዓ ሽልማት ኣሎ ሓደ ብንዋት ኣሎ ብገንዘባዊ ሽልማት ኣሎ ሕጂብቲ ንዋት እንድሕር ክንመፅእ ኮይና ሓንቲ ጋንታ ወይ ሓንቲ ክለብ ቀዳመይቲ ድወፀት ዓባይ ዋንጫ ኣለዋ ናይ 30 ወርቂ መዳልያ ኣለዋ ካልኢቲ ንዝወፀት ማእከለይቲ ዋንጫ 30 ብሩር መዳልያ ሳንሰይቲ ንወፀት ከዓ 30 ናሓስ መዳልያ ታርጌታ እዚ ብወገን ንዋት ክኾን ከሎ ኣብቲ ገንዘባዊ መዳይ ክንሪኦ ከለና ከዓ ሓንቲ ክለብ ቀዳመይቲ እንድሕር መፅያ ናይ 100,000 ናእፋ ሽልማት ኣለዋ ካልአይቲ ንዝወፀት እውን 75 ናእፋ ኣለዋ ሳንሰይቲ ንዝወፀት ከዓ ናይ 50,000 ናእፋ ሽልማት ተዳልየለና ኣሎ ማለት እዩ ከምኡውን ተን ስዒበን ዘለዋ እውን ናይ መተባበዒ ነብሶ ከፈን 20,000 ኣለዎን ማለት እዩ ኣብዚ እታ ናይ ውልቂ ተሸለምቲ እንድሕር ክንመፅእ ክኢልና ብሉፅ ተፃዋታይ ኣሎ ብሉፅ ኣመዝጋቢ ሸቶ ኣሎ ብሉፅ ሓላ ውልዳት ኣሎ ብሉፅ ኣሰልጣኒ እዚኦም ኣርባዕትኦም ነብሱ ወከፎም ናይ 5,000 ናፋ ብገንዘባዊ ሽልማት ክሽለሙ እዮም። ብዓይነት እንድሕር ኮይኑ ከዓ እቲ ብሉፅ ተፃዋታይ ናይ ወርቂ ጫማ ወርቂ ኩዕሶ ናይ ኣመዝጋቢ ሸቶ ወርቂ ዋንቱ ንሓላ ውልዳት ከምኡውን ንእሽተይ ዋንጫ ናይ ኣሰልጣኒ ማለት እዩ። ስለዚ ኣብዚ እውን እቲ ቀንዲ ኩሉ ግዜ ንሕና ንደፋኣሉ እቲ ዲስፕሊን እዩ። ጋንታ ብስፖርታዊ ጭውነት መሲላ ወይ ብማዕቢላ ናይ ጠባይ ዝበሃል ማእከለይቲ ዋንጫ እውን ኣብነታዊ ዝኾነት ጋንታ ክንሽለም ኢና። ብተመሳሳሊ እውን ኣብዚ ፀወታ እዚ ከባቢ 34 ውድድራት እዩ ዘሎ። ኣብ ነብሱ ወከፍ ፀወታ ንዝግበር ንብሉፅ ተፃዋታይ ወይ ማን ኦፍ ዘ ማች ናይ ሜዳልያ ወርቂ ሜዳልያ ክንሽልም ኢና። እዚ መስሊ ማለት እዩ ንሽልማል።
1: ፅቡቅ መምህር ሞ ኣነ ተወታት ወዲ ኣለኹ ገለ ዝጎደለ ወይ ክፍለጥ ኣለዎ ናብ ኩሉ ክበፅሕ ኣለዎ ትብሎም ሓበሬታ ወይ መልእኽቲ እንተልዩ?
0: እቲ ኣነ ኮ ከም ሰሎሞን ዘይቀልዓ ዓለም 3ይ ዓመት ናገርና ናብ 4ይ ዓመት ናይና ንኸይድ ዘለና ዘይቀልዓ ዓለም መጀመርታ ንኩሎም ተፃወቲ ንበሎም ኣሰልጠንቲ ንበሎም መራሕቲ ጋንታ ንበሎም ኩሎም ኣካየቲ ብልቢ እየ ዘመስግን ከምዚ ናይ ቀልዓ ዓለም ዘይኮነ። ምክንያቱ ስጋ ብዛ ሰዓት እዚኣ ብስፖርታዊ ጭውንነት እዩ ውድድርና ዝውዳእ ኩሉ ግዜ እጂ እቲ መሰረታዊ ነገር እንታይ እዩ? ተወዳዳርነትና ክዓቢ ዲስፕሊን ከዓ መሰረታዊ ስለዝኾነ ንኾነ ስፖርታዊ ዲስፕሊን በሲሉ ዲስፕሊናዊ ዘለዎ ኣገባብ ፀወታ ተፃዊቱ እቲ ንሕና ንሓስቦ ዘለና ታርጌት ወይ ዕላማ ናብቲ ዝለዓለ ክንብርኽ ናይ ኩላህና ግደ እዩ። ምክንያቱ ነዚ ናይ ስፖርት ሃገርና ኩላህና ኢና ንዕብዮ ብውልቀ ኣካየቲ ወይ መራሕቲ ጋንታታት ገለ ዘይኮነ ካብ ተፃወታይ ጀሚርካ መራሒ ጋንታ ሰልጣኒ ሓለፍቲ ናይ ፌደሬሽናት ኩሉ ጋዜጠኛታት ኩሉ ዝሕ ስለዚ ናይ ኩላህና እጃም ስለዝኾነ ነዚ ውድድር እዚ ምቆት ንኸቦ ኩላህና ኣብዚ መጀመርታ እጃምና ክንዋፃኢ ዘለና። ስለዚ እንታይ እየ ኣብዚ ኩሉ ብዲስፕሊናዊ ብስፖርታዊ ጭውነት ክሕለፍ እያ ንዝላዎ። ካልእ ከምቲ ኩሉ ግዜ ንገልፆ ደገፍቲ ናይ ብሓቂ ኩሉ ግዜ ኣብ ንገብሮ ኣብ ከተማ ኸረን ብጣዕሚ ደገፍቲ ደስ ይብሉ ብልካ ወላ ኣብዚ ናይ ምክልኻል ንሪኦ ኢና ወላ ኣብዚ ናይ ፌደሬሽናት ወላ ኣብዚ ናይ ትምህርቲ ደገፍቲ ብጣዕሚ ንዕኦም ሲ ከነሕጉሶም ክንቀል ኣለና በፃወታ ናቲ ተንጋንታታት ተንክለባት ሲ ነቲ ደገፍቲ ስፃምኡ ክረክብ ክኽእል ኣሎ። ምክንያቱ ኩሉ ግዜ ኣፍቃሪ ስፖርት ናይ ከተማ ኸረን ቅፅፅ ምስ በለ እቲ ስታድዮም። ስለዚ ነዚኦም እውን ክንክዕሶም ክንክእል ኣለና ብኩሉ በፃወታ ብዲስፕሊን ብጭውነት ብስፖርታዊ ጭውነት እዚ ክንኩዕሶም ክንክእል ኣለና። ኣነ ብዘይቀልዓ ዓለም ብልቢ እየ ዘመስግኖም ደገፍቲ ሕጂ ካብቲ ቅድሚ ሕጂ ዝነበርዎ እውን ካብኡ ንላዕሊ ኮይኖም ነዚ ኣዳሊናያ ዘለና ውድድር ብስፖርታዊ ጭውነት ክድግፉና ከማምኡና ተስፋ እየ ዝገብር ብርግፅ ከዓ ገብሩ እዮም። ስለዚ እቲ ተወዳደርነት ስለ ዘሎ ብዘይቀልዓ ዓለም እዚ እየ። ካልእ እቲ ከምዚ ኩሉ ግዜ ከይተሓለልኩም ትገብሮ ልክዕ ብዘይቀልዓ ዓለም ሚድያ ሓይሊ እዩ ናይ ባሓቂ ሚድያ ሓይሊ እዩ። በዚ ስኹም ብኩሉ ቅርንዓት ከይተሓለልኩም ስርሑ ዘለኹም እዚ ንዓና እውን ሓይሊ እዩ እሞ ኣነ ከዓ በርትዑ ቆፅሉ እየ ክብለኩም ዝደሊ
1: ኣኒልና ምር ሰሎሞን ተምለዎ ሓላፊ ውድር ስነ ሰዓት ናብ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ንዓኹን ማ ዕውት ውድር ምንየልኩም ይቕኒለይ ክቡራት ተኸታተልትና ናይ ሎሚ ትሕዝቶና ን20 ናሓሰ ዝጀምር ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ናይ ደቂ ተባዕትዮ ዝተሲኒሩ ናይ ሎሚ ዘተ ዝመፅእ ሰሙን ብካልእ ርእሲ ክሳብ ንራኸብ ሰሰናይ ንኽሉና

God, Kramer?

0: Und Harry Kane, der Ausgleich.
1: Röntgen-Papier, hat den Führer.

0: And now Liverpool.
1: Fantastic! That's another to get it out.

0: حلوة زعلانة ديني راضيها أنا راضيها
1: سعيد I switched it.

אדוני, אני אעשה סוף-סוף.

ዝኸበርኩም ተዓዘብትና እንሎሚ ብዛዕባ ሳጓታት ሃገራውያን ጋንታታት ኣፍሪቃን ፍሉይ ትርጉምን ዝድስስ ትሕዝቶ ሒዝና ቀሪብና ኣለና። ሰናይ ምክትታል። ኣልጀርያ ፋና ኦኻርያ ተጻወቲ ሃገራዊት ጋንታ ኣልጀርያ ፋና ኦኻርያ ብእንግሊዝኛ ፌኒክ ፎክስስ ተባሂሎም ይፍለጡ። ኣብ ምድረ በዳ ሰሜን ኣፍሪቃ ብብዝሒ ዝርከብ ዓይነት ኦኻርያ ምዃኑ ይንገረሉ። ካብ ሃገራዊት ጋንታ ወፃኢ እውን ኣብ ኣልጀርያ እዚ ዓይነት ኦኻርያ ከም ኣርማቲ ሃገር እዩ ዝግለጽ። እዚ ኦኻርያ ብዝውንኖም ገዝፍቲ ኣእዛን ነቲ ጽንኩር ዋዒ ምድረ በዳ ንኽጻወር ከም ዝሕግዞ ይፍለጥ። ካሜሩን ዘይግርሑ ኣናብስም ናይ ካሜሩን ኣርማ ኣንበሳ እዩ። እዚ ሃገራዊት ጋንታ ድማ ኣብ ፈለማ ብኣናብስ ዝብል መፀውዒ ትፍለጥ ነይራ። ኣብ 1972 ፕረዚደንት ካሜሩን ዝነበረ ኣሕሙዱ ኣሂጆ ድማ ንእሽቶ ምትዕርራይ ብምግባር ዘይግርሑ ኣናብስም ኢንዶሚቴብል ላየንስ ኢሉ ሰሚዎም። ነዚ ስም ሒዛ ሃገራዊት ጋንታ ካሜሮን ኣብ ብዙሕ ግጥማት ኣይተገርሐትን። ብፍላይ ኣብ 80ታትን 90ታትን ሓያሎ ዓወታት ኣመዝጊባ እዮም። ንኣብነት ኣብ 1982 ኣብ ዋንጫ ዓለም ተሳቲፋ ካብ ምድብ ክትሓልፍ በቂዓ ነይራ። ኣብ 1990 ድማ ኣብ ርብዕ ፍጻመ በፂሓ። ኣብ 1988 2000 2002 ድማ ንዋንጫ ኣፍሪቃ ዓቲራ። ግብፂ ፈርዖናት። ብፈርዖናት ዝፅውዑ ግብፃውያን ብዙሕ መለለይ ክኸውን ዝኽእል ቅርስታት እኳ እንተሃለዎም ንሶም ግና በቶም ናይ ጥንቲ ነገስታት ዝነበሩ ፈርዖናት እዮም ተፀዊዖም። ፈርዖናት ካብቶም ዝኣምንዎም ዝነበሩ ኣማልኽቶም ዝተላእኩ ገይሮም ይቁፀሩ ስለ ዝነበሩ ህዝቢ ብዘይዘረባዩ ዝግዝኦም ነይሩ። ፈርዖናት ግብፂ ዝብል ስያመ ዝተሰከመት ሃገራዊት ጋንታ ግብፂ ኣብ ዋንጫ ዓለም 1934 ንኣህጉር ኣፍሪቃ ወኪላ ዝተሳተፈት ናይ ፈለማ ኣፍሪቃዊት ጋንታ ኮይና ታሪክ ሰሪሓ እያ። ደቡብ ኣፍሪቃ ባፋና ባፋና። ደቡብ ኣፍሪቃ ፍልይ ዝበለ ሳጓይ ዘለዎም ባፋና ባፋና ዝብል

ብቋንቋ ዝሉ ኣወዳታ ወዳት ማለት እዩ። እዚ ቀጥታዊ ኣተረጋግማ ክኸውን ከሎ ዕሙቕ ዝበለ ትርጉሙ ግና ኣጆኹም ኣጓብዝ ዘስምዕ እዩ። እዚ ስያመ ኣብ 1992 ይወፂዎም። ካብዚ እዋንያ ንመጀመርያ ግዜ ደቡብ ኣፍሪቃ ኣብ ፊፋ ተፀንቢራ ግጥማታ ከተሰላስል ጀሚራ። ኣብታ ናይ መጀመርያ

ጥራይ ዘይኮነ ኣብ 1994 ኣብ ኣሜሪካ ኣብ 1998 ፈረንሳ 2014 ኣብ ብራዚል ማለት ንሰለስተ ግዜ ናብ ዙር 16 ክሰግር ዝኽኣለት ጋንታ እያ። ሃገራዊት ጋንታ ናይጀርያ ኣብ 1933 ብወግዕ ድሕሪ ምቋማ ንኣስታት 20 ዓመታት እግሪ ምትካል ስኢና ዳርጋ ኣብ ዝወረደቶ ሜዳ ኣደዳ ስዕረ ጥራያ ትኸውን ነይራ። ነዚ ንምትዕርራይ ኣብ 1949 ከም እንደገና ዝተወዳደበት እታ ጋንታ ኣብ ዓዲ እንግሊዝ ዑደት ብምግባር ሓያለ ናይ ምሕዝነት ፀወታታት ድሕሪ ምክያድኣ ናይ ፈለማሳጓኣ ዝተጠመቐት። ነዛ ጋንታ ዝወሃባ ዝነበረ ኣስማት ብዙሕ ዝተሓስበሉ ይመስል ኣይነበረን። ኣብ 1957 ምስ ጋና ገጢማ 3-3 ድሕሪ ምፍልላያ እውን ስማ ካብ በፃሕቲ እንግሊዝ ናብ ቀያሕቲ ሰይጣውንቲ ማለት ሬድ ዴቪልስ ተቐይሩ። ኣብቲ እዋን ናይጀርያ ቀይሕ ማልያ ወዳ ትፃወት ስለዝነበረ ጥራዩ እዚ ስም ተዋሂብዋ። ካብ መግዛእቲ እንግሊዝ ተናጊፋ ኣብ 1960 ናፅነት ምጨበጠት ውን ከም እንደገና ስማ ናብ ቀጠልያ ንስሪ ተለዊጡ። ኣብቲ እዋን ባንዴራ ናይጀርያ ቀጠልያ ስለዝነበረት እዩ እዚ ስም ወፂዋ። እዛ ስም ንናይጀርያ ዝቐደወታያ ትምስል። ኣብ 1968 ንመጀመርያ ግዜኣ ኣብ ግጥማት ኦሎምፒክ ክትሳተፍ በቂዓ። ኣብ 1973 ኣብ መላእ ግጥማት ኣፍሪቃ ክትዕወትን ከላ ኣብ 1980 ባዕላ ዘእንገደቶ ዋንጫ ኣፍሪቃ ከዓ ፅዋዕ ኣልዒላትሉ።

ዲሞክራሲያዊት ሪፐብሊክ ኮንጎ ዓጋዜን ሃገራዊት ጋንታ ኮንጎ ኣብ 1968 1974 ዋንጫ ከልዕሉ ዝበቕዕ እዮም። ዕሉል ደጋፊ እዚ ሃገራዊት ጋንታ ናይ ቅድም መራሒ ዝነበረ ሞቦቱ ሴሴ ሴኮ ኣዘውቲሩ ዝለብሶ ዝነበረ ክዳን ቆርበት ዓጋዜን ምንባሩ ይፍለጥ እዩ። ከምኡ መግበሪኡ ኣፍሪቃ ሃብታም ፀጋታት ከም ዘለዋ ንምርኣዩ ነይሩ። ኣብ 1997 ሴሴሴኮ ካብ ስልጣን ድሕሪ ምእላዩ እዚ ሃገራዊት ጋንታ ሲምባስ ማለት ኣናብስ ዝብል ስም ቀይራ ውድድራታ ተሰላስል ነይራ። ጋና ጸለምቲ ከዋኽብቲ ኣርባዕተ ግዜ ተዓዋቴት ዋንጫ ኣፍሪቃ ክትከውን ዝበቕዐት ሃገራዊት ጋንታ ጋና ሓንቲ ካብተን ነዚ ናይ ሎም ዓመት ዋንጫ ክትዕወተሉ ትፅቢት ተገይሩለን ዝነበረ እያ። ይኹን ዳኣ እምበር ዘይከም ትፅቢት ብዙሓት ኣብ ናይ ምድብ ፀወታያ ካብዚ ውድድር ተገሊፋ። እዚ ሃገራዊት ጋንታ ኣብ ባንዴራ ተሃገር ብእትርከብ ጸላም ኮኸብያ ተሰሚያ። ኣይቨሪ ኮስት ሓራ ምዝም ኣይቨሪ ኮስት ኣብ 19 ክፍለ ዘመን ኣብቲ ሃገር ዝካየድ ካብ ዝነበረ ንግዲ ስኒ ሓርማዝ እዝስን ወፂዋ። ሃገራዊት ጋንታ ኣይቨሪ ኮስት ካብ 2006 ኣትሒዛ ኣከታቲላ 3 ግዜ ኣብ ዋንጫ ዓለም ክትሳተፍ በቂዓ እዮም። ኣብ 3 ፀወታታት ድማ ተዓዊታ 2 ግዜ ካ ዋንጫ ኣፍሪቃ ልዒላላ። ሴኔጋል ኣናብስ ተራንጋ ሳጓ ሃገራዊት ጋንታ ሴኔጋል ብብዙሓት ኣካሳዕ ትርጉም ዘለዎ እዩ። ቴራንጋ ወሎፍ ብቋንቋ ተሃገር ፍሕሽዋ ቀባብላ ማለት እዩ። ብዝኾነ ግና ሴኔጋል ብሃብቲ እንስሳ ብፍላይ እኳ ኣናብስ ፍልጥቲ ብምዃና እዩ እዚ ስም ተዋሂብዋ። ሃገራዊት ጋንታ ሴኔጋል ዋንጫ ኣፍሪቃ 2024 ክትዕወተሉ ከም እትኽእል ብሰፊሑ ክትንተን እኳ ተፀንሐ ካብ ትፅቢት ብዙሓት ወፃእ ግና በታ ብሰንከልከል ዝሓለፈት ኣይቨሪ ኮስ ኣብ ዙር 16 ተረቲዓያ ካብቲ ውድድር ተኣልያ። ዛምቢያ ቺፖሎፖሎ ጢትና ሓስም ሃገራዊት ጋንታ ዛምቢያ ስማ ካብተን ሓዚ ዕደኖ ታሪካዊ ቦታ ኪትወ ዝወፀ እዩ። ፈለማ እዚ ሃገራዊት ጋንታ ኬኬ 11 ብዝብል ስምያ እትፍለጥ ነይራ። እዛ ጋንታ ድሕሪ እቲ ቀዳማይ ፕረዚደንት ሃገር ዝነበረ ኬነት ካውንዳያ ተሰይማ ነይራ። ኣብ 1993 ግና ተምሳሌት ሓይልን ብርታዕን ተፃወታ ንምንፅብራቅ ስማ ናብ ጢት ናሓስ ተቐይሩ። ሃገራዊት ጋንታ ዛምቢያ ኣብ ናይ ዝሓለፈ ውድድር ዋንጫ ኣፍሪቃ ካብ ናይ ምድብ ፀወታ እኳ ተዘይሓለፈት ኣብ 2012 በዕላ ኣብ ዝእንገደቶ ውድድር ዋንጫ ሃገራት ኣፍሪቃ ነታ ዋንጫ ምዕታራ ዝፍለጥ እዩ። ካብዚ ብምቕፃል ዝኸበርኩም ተዓዘብትና ዝተጨወዩ መስርሕ ምስጋር ተፃወቲ ኩዕሶ እግሪ ኣብ ትሕቲ ዝብላ ርእስቲ ዝቐርብ ትሕዝቶ ክህልወና እዩ። ሰናይ ምክትታል።

ዝሎሚ ግዜ መስርሕ ምስግጋር ተፃወቲ ብክልተ ጋንታታት ወቅዓውነት ከይለበሰ ተፈፂሙ እዩ ክትብል ኣፀጋሚ ኮይኑ ዘሎም ተፃወቲ ዋላ እውን ማልያ ናይ ዝፈረሙለን ጋንታታት ሒዞም እንተተሰኣሉ እቲ መስርሕ ክጭወ ከም ዝኽእል ዝሓለፉ ፍፃሜታት ኣርእዮምን እዮም። እስከንሎሚ ንገለ ካብቶም መዛረቢ ኣርእስቲ ማዕከናት ዜና ስፖርት ኮይኖም ዝነበሩ ኣጋጣሚታት ክንጠቅስ ዴቪድ ሲልቫ እስጳኛዊ ናይ ቀደም ኣከፋፋሊ ማንቸስተር ሲቲ ዴቪድ ሲልቫ ምስታና ሓደ ዕቑድ ዝኣክል ስሙር ናይ ፀወታ ግዜ ዘሕልፈላ ጋንታ ዝነበሮ ውዕል ዛዚሙ ብናፃ ናብ ላስዮ ክፅምበር ከም ዝተሰማምዐ ተገሊጹ። ኣብ ከተማ ሮማ ከይተረፈውን ሕክምናዊ ምርመራ ዘካይደሉ ቆፀራ ተታሒዙሉ። ይኹን እምበር ሲልቫ ካብታ ናይ ሴሪኣ ጋንታ ንዝመፆ ዝነበረ ናይ ቴሌፎን ፃውዒታት ሕቁቕ ሂቡ ኣንፈቱ ናብ እስጳኛ ብምግባር ናብ ሪያል ሶሴዳድዩ ተፀምቢሩ። ኣብቲ እዋን ዳይሬክተር ስፖርት ክለብ ላስዮ ዴቪድ ሲልቫ ናብ ሪያል ሶሴዳድ ክፅምበር ከም ዝወድአ ሰሚዕ ኣለኹ። ነቲ ተፃዋታይ ልዑል ክብሪ ኣሎኒ፣ ንሲልቫ ከም ሰብ ግና ክብሪ የብለይን ክብል ብተግባራት ሲልቫ ከም ዝጓሃየ ገሊጹ ነይሩ። ማልኮም ኣብ 2018 ኢጣልያዊት ክለብ ሮማ ኣብ ጉዳይ ምስግጋር ብራዚላዊ ማልከም ምስ ክለቡ ቦርዶ ከም ዝተሰማምዐት ወቅዓዊ ገበረቶም። ነዚ ዜና ዝሰምዑ ደገፍቲ ሮማ ብኡንብኡ ናብ ማዕርፎ ነፈርቲ እዮም ኣቕኒዖም። እቲ ናይ ክንፊ ጥቃዓይ ኣብቲ ዝተመደበ ግዜ ኣብቲ ማዕርፎ ነፈርቲ ስለ ዘይመፀ ግና ቁጥዖም ሰማይ ዓረጎም። ባርሴሎና ኣብ መወዳእታ ሰዓታት ናብቲ ዕድጊ ብምእታው ንቦርዶ ካብ ናይ ሮማ ዝዛየድ ገንዘብ ክትባን ካብቲ መስርሕ ኢዳ ከተንሳሕብን ነገረታ። ቦርዶ እውን ብገንዘብ ባርሴሎና ሰሪዓ ንማልኮም ናብ ከተማ ባርሴሎና ከም ዝቕንዕ ገበረት። ዳይሬክተር ስፖርት ክለብ ሮማ ሞንቺ ንቦርዶ ክስ ክምስርቱላ ምዃኖም ኣጠንቀቐ። ነቲ መስርሕ ምስግጋር ግና ክዕቅቶ ይከኣለን፣ እዚ ደገፍቲ ሮማ ዘይርስዕዎ ኣጋጣሚ ኮይኑ ተሰኒዱሎም። ጆን ኦቢ ሚኬል ጆን ኦቢ ሚኬል ኣብ 2005 ሓድሽ ተፃዋታይ ማንቸስተር ዩናይትድ ከም ዝኾነ ብወቅዒ ብጋዜጣዊ መግለፂ ምስ ደገፍቲ ተላልዩ። ይኹን እምበር ቸልሲ ኣቐዲማ ምስ ወኪል ኦቢ ሚኬል ተሰማሚዓ ከም ዝነበረ ዝሕብሩ መረዳእታታት ኣሰኒ ቀሪባ። ማንቸስተር ዩናይትድ ማሕበር ኩዕሶ እግሪ እንግሊዝ ጣልቃኣትዩ ነቲ ጉዳይ ክምርምሮ ፃውዒት ኣቕረበት። ኣብ መንጎ እዘን ክልተ ዓበይቲ ክለባት እንግሊዝ ንልዕሊ ሓደ ዓመት ዝወሰደ ናይ ፍርድ መስርሕ ተኻይዱ። መወዳእትኡ ማንቸስተር ዩናይትድ ነቲ ምስ ኦቢ ሚኬል ዝኣሰረቶ ውዕል ክስርዞ ክትሰማምዓን ከላ ቸልሲ ንኦቢ ሚኬል ክትወስዶ ተወሲኑ። ይኹን እምበር ቸልሲ ኣብ እዋኑ ከም መካሓሓስን ዩናይትድ 12 ሚሊዮን ፓውንድ ከፊላታዮም። ዊልያን ቶተንሃም ኣብ 2013 ንዊልያን ካብ ሩስያዊት ክለብ ኣንዚ ማካሽካላ ከተፈርሞ ተሰማሚዓ። ዊልያን ድማ ከም ሓድሽ ተፃዋታይ ቶተንሃም ሕክምናዊ መርመርኡ ኣካይዱ። እንተኾነ ናይቲ እዋን ወናኒ ቸልሲ ሮማን ኣብራሞቭች ኣብ ሃገሩ ሩስያ ንዝፀንሖ ርክባት ተጠቒሙ ንመስርሕ እቲ ድሮ ኣብ መለማመዲ ማእከል ቶተንሃም ዝነበረ ዊልያን ክጨውዮ ተራእየ። ወኪለይ ኪኣ ጎርባቻን ኣብ ኣፍደገ መለማመዲ ማእከል ቶተንሃም ኮይኑ ይፅበየኒ ነይሩ፣ ድሓር ፀዊዑ ቁሩብ ሽግር ኣጋጢሙሎ ኢሉኒ። እንታይ ሽጉር ኢለ ተወኪሰዮም። ቸልሲ ጠለብ ኣቕሪባ ኣላ በለኒ ሞ በልነቲ መስርሕ ዝቐጠሉ ናብ ቸልሲ ክፍርሚ ብምባል ምስ ቶተንሃም ክፍርም ከም ዘይደሊ ገሊጸሉ። ኣብ ናይ ቶተንሃም መለማመዲ ማእከል ንከባቢ 8 ሰዓታት ጸኒሕና። ዳይሬክተር ስፖርት ቶተንሃም ሓሳበይ ምቕያረይ ድሕሪ ምስምዑ ንፊፋ ጥርዓን ከቕርበልካየ ኣብ እንግሊዝ ዝርከቡ ደገፍቲ ኣብ ግዜ ፀወታ ክሸዱኻዮም ኢሉ ኣፈራሪሑኒ። ንጉዕዘይ ናብ ቸልሲ ከተዓናቕፎ ዝከኣሎም ገይሮም። ንተግባራቶም ፀማም እዝኒሂበ ድማ ምስ ወከልቲ ቸልሲ ንምዝርራብ ናብ ምዕራብ ለንደን ኣቕኒዐ ክብል ዊልያን ነቲ ናይ ጭውያ መስርሕ ኣመልኪቱ ኣብ 2018 ንሓንቲ ብራዚላዊት መደበር ቴሌቭዥን ቃሉ ሂቡ ነይሩ። ሙሳ ሲሴኮ ኤቨርተን ኣብ 2016 ንፈረንሳዊ ሙሳ ሲሴኮ ከተፈርም ክለቡ ንኒውካስል ዝሓተተቶ 30 ሚሊዮን ፓውንድ ኣማልአትም። ናብ ሜርሲሳይድ እትወስዶ ፍሊት ነፋሪት እውን ቀረበትሉ። ቶተንሃም ኣብ መወዳእታ ሰዓታት ነቲ መስርሕ ስለዝተፀንበረቶ ሲሴኮ ንኤቨርተን ሓዲጉ ናብ ቶተንሃም ክፅንበር ተሰማምዐ። ሞባይሉ ማለት ርክብ ኣጥፊኡ ድማ ኣብ ዋይት ሃርት ሌን ሕክምናዊ መርመርኡ ብዓወት ዛዘመ። ሮቢን

ቸልሲ ኣብ 2008 ንብራዚላዊ ሮቢንሆ ካብ ሪያል ማድሪድ ከተፈርሞ ወዲኣ ነይራ። እቲ መስርሕ ገና ሕጋዊ ኣፍልጦ ከይተዋህቦ እንከሎ ቸልሲ ሮቢንሆ ዝተፃሕፎ ማልያታት ኣዳልያ ናብ ደገፍታ ክዝርግሕ ጀመረት። ማንቸስተር ሲቲ ኣብዛ ኣቐዲሙ ዝተገለጸ ዓመት ኣብ ትሕቲ ሙሉእ እዋንነት በዓል ጸጋ ሼክ መንሱር ድሕሪ ምእታዋ ናይቲ ግዜ ክብረ ወሰን እንግሊዝ ብዝነበረ መጠነ ገንዘብ ማለት 32.5 ሚልዮን ፓውንድ ከፊላ ነቲ ተጻዋታይ ኣንፈቱ ካብ ከተማ ለንደን ናብ ከተማ ማንቸስተር ከም ዘቕንዕ ገበረቶም። እቲ ዘይተሓሰበ መጮይቲ ዋላን ሮቢንሆ ናበይ ከም ዘብል ዘይተረዳኣሉ እዋን እዩ ነይሩ ይበሃል። ድሕሪ እቲ መስርሕ ሮቢንሆ ኣብ ዝሃቦ መግለጺ ቸልሲ ንዓይኒ ውልቀይ ዳኣ እምበር ንክለበይ ማድሪድ ዝዕግብ ጠለብ ኣይቀረበትን ብምባል ንደኻም ቸልሲ ነቒፉ። ኣልፍሬዶ ዲ ስቴፋኖ። ኣልፍሬዶ ዲ ስቴፋኖ ሓደ ካብቶም ታሪኻውያን ተጻወትቲ ዓባይ ስጳኛዊት ክለብ ሪያል ማድሪድ እዩ ነይሩ። እዛ ጋንታት ምስ ምትዕርራይ ስቴድዮም በርናቡ ከም ግዜያዊ ሜዳኣ ትጥቀመሉ ዝነበረት መለማመዲ ሜዳ ብስም ኣልፍሬዶ ዲ ስቴፋኖ ካብ እትጽውዖ ነዊሕ ዓመታት ኣቝጺራላ። ዲ ስቴፋኖ ኣብ ሪያል ማድሪድ ኣብ ዝጸናሐለን ዓመታት 8 ናይ ሊግ ዋናጩን 5 ናይ ኤውሮጳ ዋናጩን ዓቲሩ እዩ። እዚ ጥቃዓይ ኣብ 1953 ምስ ባርሴሎና ክፃወት ድሕሪ ምስምምዑ ኣብ ናይ ቅድመ ምድላዋት ግጥማት እውን ብማልያ ባርሳ ጸወትኡ ኣካይድ እዩ። ማሕበር ኩዕሶ እግሪ እስጳኛ ኣብ መዝገባቱ ጌጋታት ተፈጺሙ ስለ ዝጸንሖ ነቲ መስርሕ ወግዓዊ ኣፍልጦ ክህቦ ይከኣለን። እቲ መስርሕ ገና ብሕጋዊ መንገዲ ይኸደሉ ኣብ ዝነበረ እዋን ሪያል ማድሪድ ነቲ ዘይርጉፅነት መስርሕ ምስስጋር ዲ ስቴፋኖ ናብ ባርሴሎና ተጠቒማ ምስ ኮሎምብያዊት ክለቡ ሞሎናሪዮ ስምምዕ ገበረት። ዲ ስቴፋኖ ን4 ዓመታት ኣብ እስጳኛ ክፃወት ፍቓድ ረኸበ። 2 ዓመታት ምስ ሪያል ማድሪድ፣ 2 ዓመታት ድማ ምስ ባርሴሎና ተጻዊቱ። በቲ ፍሽል መስርሕ ጸቕጥታት ክዘንቦ ዝጀመረ ፕረዚደንት ባርሴሎና ብገዛእ ፍቓዱ ካብ መዝነቱ ወሪዱ እዩ። ሮይኪን። ኣየርላንዳዊ ሮይኪን ኣብ 1993 ናብ ታሕተዋይ ዲቪዥን ንዝወረደት ኖቲንግሃም ፎረስት ክገድፋ ምዃኑ ብዕል ፍለጠ። ኣይጸንሐን ድማ ምስ ናይቲ ግዜ ተዓባይ ጋንታ ብላክበርን ሮቨርስ ብውልቁ ተሰማምዐ። ናይቲ ግዜ ኣሰልጣኒ ብላክበርን ዝነበረ ኬኒ ዳግሊሽ ንወራቕቲ ሮይኪን ንምጽፋፍ ዓርቢ ኣጋምሸት ናብ ቤት ጽሕፈት ፕሪምየር ሊግ ኣብ ዘምርሓሉ፣ እቲ ቤት ጽሕፈት ብምኽንያት ናይ ቀዳሚ ሰንበት ዕረፍቲ ተዓጺው ስለ ዝጸንሑ ምስ ሮይኪን ወራቕቶም ሒዞም ተመለሱ። ነዚ ዝሰምዐ ኣሰልጣኒ ማንቸስተር ዩናይትድ ሰር ኣሌክስ ፈርጉሰን ሮይኪን ደው ኢሉ ምስ ክለቡ ክፍርም ኣመኖ። ኬኒ ዳግሊሽ ሶኒ ኣብ ቦታ ቆፀራ እኳ ተተረኽበ ሮይኪን ናብቲ ቦታ ከም ተፃወታይ ማንቸስተር ኮይኑ እዩ ወራቕቱ ከጻፍፍ መጺእዎ። ኤማኑዌል ፔቲት። ፈረንሳዊ ተዓዋቲ ዋንጫ ዓለም 98 ኤማኑዌል ፔቲት ምስ ኣቦ እምበር ቶተንሃም ዝነበረ ኣላን ሹገር ድሕሪ ምረኻቡ ናብ ቶተንሃም ንኽጽምበር ናብ ሰሜን ለንደን ይቕኒዑ። ቶተንሃም ምስ ፔቲት ድሕሪ ምርድዳእ ናብቲ ዝዕረፈትሉ ሆቴል እተብጽሖ መኪና ቀረበትሉ። ንተገዳስነት ኣርሰናል ዝሰምዐ ፔቲት ንመራሒ መኪና ናብ ሃይበሪ ክወስዶ ነገሮ፣ ኮነ ድማ ናብ ኣርሰናል ተጸምበረ። ፔቲት ኣብ ሓደ ኣጋጣሚ ቶተንሃም ናይ ውዕል ወራቕቲ ኣብ ጣውላ ቀሪባትለይ፣ ኣነ ድማ ክሓስበሉ ዝተወሰኑ መዓልትታት ሃቡን ኢለዮም። ካብ ቤት ጽሕፈቶም ድሕሪ ምውፅእ ግና ክግምትዎ ዘይከኣሉ ፍጻሜዩ ኣጋጢሙ። እታ ዝመጸትኒ መኪና ብቐጥታ ናብ መንበሪ ቤት ኣርሰን ቨንገር ኣብጺሓትኒ። ንፈለማ ግዜ ንደቪድን ረኺበዮ። ቶተንሃም ናብ ኣርሰናል ንኽጽምበር ናይ መጓዓዝያ ከፊላ ሓገዛ ገይራ ክብል ገሊጹ ነይሩ። ቴይለር ማላሻ። ኣብ ክራማት 2022 ፈረንሳዊት ክለብ ሊዮን ንሆላንዳዊ ናይ ጸጋም ተኸላኸላይ ክለብ ፌኖርድ ዝነበረ ማላሻ ኣቐዲማ 13 ሚልዮን ድሒራ ድማ 2 ሚልዮን ከፊላ ከተፈርሞ ተሰማሚዓ። ማላሻ ምስ ሊዮን ን5 ዓመታት ክጻወት ውልቃዊ ስምምዕ ገበረ። ኪላ መስርሕ ምስጋር ተጻወቲ ፋብሪዚዮ ሮማኖ እውን ንምስጋር ማላሻ ናብ ሊዮን ሄርዊጎ ብምባል እቲ መስርሕ ከም እተዛዘመ ፍሊጡ። ማንቸስተር ዩናይትድ መስኮት ምስጋር ተጻወተን ክዕጾ 2 ሰዓታት ምስ ተረፎ ነቲ መስርሕ ንምጭዋይ ኒፌኖርድ ዝተዋሕሰ 15 ሚልዮን ከፊላ 2 ሚልዮን ከተስዕበላ ሕቶ ቀረበትላ። ድሒሩ ንዝመጻ ተጻብኦ ማንቸስተር ዩናይትድ ከይፈተወት ገንዘባ ከተበርኽ ዝተገደደት ሊዮን ተወሳኺ 1 ሚልዮን ከተስዕብ ምዃን ኣፍሊጣ። ብጨረታ ዩናይትድን ሊዮንን ዝተመሰጠት ፌኖርድ ዝሓተቶቶ ገንዘብ ብክልቲአን ክለባት ስለ ዝተማልኣላ እቲ ናይ መወዳእታ ውሳነ ንማላሻ ገደፈትሉ። ማላሽያ ኣብቲ ብሊግ ሓረስቶ ዝጽዋዕ ሊግ ኣን ፈረንሳ ካብ ምጽዋት ኣብ መድረኽ ፕሪምየር ሊግ ብማልያ ማንቸስተር ዩናይትድ

ዝቕፅል መደብና ንኡስ መደብ ስፖርትን ሳጓንያ ክትከውን ኣዳላውያ ኤፍሬም መኮነን ንሎሚ እንታይ ትሕዝቶ ሒዝልና ቀሪብሎ ብሓባር ንከታተል።

እዛ ሳጓይ ገርመካ ኣነ ወዲ ፖሊስ እየ ካምቦ ፖሊስ እየ ተወሊደ ዓብየ ድሓር ኤለ ዝብል ተፃዋታይ ንሕና ህፃውንቲ ዝነበርናሉ ደቂ ሰለስተ ደቂ ኣርባዕተ ዓመት መብዛሕትም ቶም ዓበይቲ ብትሰዓት ዝነበሩ ደቂ ፖሊስ ተጋደልቲ ማለት እዩ ብህፃነይ ክፀዋት ገለ ስለ ዝርኢኒ ዝነበሩ ሽዑ ከም ዘውፅለ ኤለ እዮም ዝነብሩኒ ህፃነይ ሓሙሽተ ዓመት ከማ ናይ መልኣኹ ዳሓር መብዛሕቶም እቶም ኣብቲ እዋን እቲ ንዓይሽም ዘውፅለይ ብዙሓት እኳ ኣይኣተውን እቶም ዝኣተዉ ኣብቲ ሰዓት እቲ ሕጂ እውን ብይወደ ኣለዉ ይወደ ኣለዉ ኣለዉ ከም በዓል ኮነሬል ሳየ ወዲ ግደ እንዳ 74 ዘመዓልቲ ስታድዮም ክንፀዋት ውዒልናስ ዳርጋ ብቀይሕ ደ ገለ ወፂስ እዚ ዓብሺ ማሰኪድናካ ኤለስ ከምዚ ትገብር ኤለ ኮ ብህፃን ከዓ ነየ ውፅኢልካ ዝያዳ ዝተረድአህኒ ማለት እዩ ሽ መብዛሕትም ኤለሲ ብህፃነይ ከም ድወፅሃኒ እዞም እቲ ዓብትና ዓበይቲ ገዛውትና ኤለ ትፈልጦ ዶ ኤለስ ኣይፈልጦን እየ ጋጣሚኣንን ፓቸን ሕጂ ዕሩኽ ኢና ክልቲኹም ኤለን ፓቸን ዚ ከምዝን ከምዝን ከምዝን ንሕና በቢ ንናና ወገን ኢና መፂና ኣብ ኣስመራ ቢራ ተራኺብና እጂ ንመብዛሕቶም ኣጋጣሚታት ዝፈጥሩ ኣሎኒ እጅታ ኤለስ ኣነስ ኣያርከብ ኩሉ ኤለ ብጣዕሚ ግራንደ ተፃዋታይ ነይሩ ከምዚ ነይሩ ከምዚ ነይሩ ኤለ ማለት ተኸስቲ ኤለ ማለት እዩ ናይ ኤምባሴራ ስውይ እኮ ስውይ ብሂወት የለ ሕጂ ኣብ ዝሓለፈ ኣብ ቦዮናታን ሳሙኤል ተክለ ከመረቃ ከሎ ከማን ኣጋጣሚ ኤለን ፓቸን ካልኦት ተፃወቶ ይጥቀሱ ነይሮም እጂ ኣነ ታሳጓይ ሲ ዳርጋ ብሽመይ ከማን ድፈልጠኒ የለን ዋላ ኣነ እውን ረሲዕ እየ ሙሴ ገለ ተልካስ ከምዝናባል ሰብ ዝፅውዑ ዘለዉ ገለ ኮይኑ እዩ ዝስምዓኒ ስጋዕ ከምኡ ኮይኑ እዩ ዝስምዓኒ እጂ እታ ኤለ ትብል ሳጓ ካብ ህፃነይ ድሓር ዋላ ብንኣሽቱ ናይና ንእሽተይ ዓብ ቸሮ ድሕር ቦርታ እንዳሰራሕና ዓብና ዳርጋ ነቲ ትምህርቲ ገገዲፍና ብኩዕሾ ሲ ፅሉላት ኢና ነርና ኩልናቶም መት ዓብይቲ ማለት እዩ ብሕልፊ ኣነ ከዓ ትምህርቲ ቀፂዐ ገለመለ ኣብ ወቅ ኣብቲ ድሕር ቦርታ ከምዚ ኣብ ተወሊድና ዝዓበና ኮይኑ እዩ ዝስማዕኒ ሕጂስ ኤለ ትብል ሳጓ ንፂራሃልካ ትከውን ተስፋ ገብር

እዛ ሳጓ ንእሽተይ ቆልዓ ይኮሎኸያ ወፅያ እዛ ሳጓ ተማሃራይ ንፍዐ ነረ ኣብ ቀዳማይ ካልኣይ ክብዚ ንፍዕ ተማሃራይ ነረ ሓንቲ ጎረቤተይ ሰበይት ያ ናይ ፈተና ከርእያ ኢለ ምስ መፀ እናረእኹዋ ከለኹ ሲ ካብ 1 ምስ መምፀኹ ጨለ ዝወደይ ልዋ ዝወደይ ገሌላሃኒ ሓደ የናስ ኤልያስ ዝበሃል ካባና ቁርብ ዕብይ ድብል ነይሩ ወዲ እሱ ምስ ሰምዓ ብኣ ጨለ ትብል ሳጓ ለጊባት ዳርጋ ወዲ 11 ዓመት ከለኹ ምስ ወፀትን እያ ኣብ ፀወታ ግዜ ብጨለ የ ትፍለጥ ብዙሕ ነታ ሳምሶም ትበሃል ደምሲሳት እያ

ሳጓ ክለክበጋ ከሎ ማለት ሳጓ ወይ በቲ ትገብሮ ወይ በቲ ትዛረቦ ብይ ሳጓ ዝበፅሕካ መብዛሕትኡ ግዜ ብኸመይ ኢኻ ሳጓ ዝለግበካ ሕጂ ኣነ ባሻውል እየ ተወሊ

ነረን ሰበይቲ ይለኸን እሞ ቀልጢፍ የ ዘምፀለን ማለት ከም ቆልዓሲ ናብዚ ናብዚ ከይበልኩ እቲ ዝለኣኸኒ ቀልጢፍ የምፀለን እጂ በቃ ካብ ፍትወት ዝተላዓለ ወትርእሶም ስየ ስየ ይብላ ሞ ስየ ኢለን ይንፅዋዕኒ ነረን ሰን ደረየቶም ናተይ መዘና ግን እታ ስየ ትብል ቃል ግዲ ኣይፈለጥዋን ማለት ሰያ ኢሎሞ ሰያ ሰያ ብ ለጊባት ትርጉም ዘለዋ ከማ ኣይኮነትን ካብ ስየ ዝወፀት ተዘይኮይኑ ካልእ ኣበሳ የብላ ልዕሊ 50 ዓመት ሲ ኣለዎ ማለት እዩ ንእሽ ለይ ከለኹ ይወፅኒ ልዕሊ 50 ዓመት ዕድመ ዘለዋ እያ እዚ ኣነ ዮናስ ሽመይ ብዙሕ ግዜ እንድዒ ሽመይ ኮይኑ ይስምዐኒን እዩ ብሰያ በቃ ብሰያ

ትተርፈና መደብ ሌላ ስፖርት እያ ክትከውን ንልዕሊ 10 ዓመታት ኣብ ምብሳር ዝተዛዘሙን ኣብ መስርሕ ንዝርከቡን ምስጋራት ናይ ተፃወቲ ክነጥፍ ዝፀንሐን ድሕሪ ናይ ዝክራማት መስኮት ምስጋር ተፃወቲ ምዕፃቡ ድማ ካብቲ ሞያ ጥሮታ ክወፅእ ምዃኑ ዝሓበረ ኢጣልያዊ ክኢላ መስርሓት ምስጋር ተፃወቲ ፋብሪዚዮ ሮማኖ ንኡስ መደብ ሌላ ስፖርት ንሎሚ ከተላለዩ እያ ሰናይ ምክትታል።

ሊጋት ኤውሮጳ ድሕሪ ምዝዛሙን ኣብ መፋረቕ ናይ ውርድራቱን ኣብ ዝበፅሕሉ እዋን ብተዓዘብትን ደገፍትን ኩዕሶ እግሪ ልዑል ቆላሕታ ዝግበረሉ ደሃይ ዜናታት ምስስጋር ተፃወቲ ምስማዕ እዩ። እዚ ተፃወቲ ካብ ናብን ክለባት ዝንቀሳቀሱሉ መስርሕ ኣብ ክልተ እዋናት ዝኽፈት ኮይኑ እቲ ቀዳማይ ኣብ ወርሒ ጥሪ ንሓደ ወርሒ ጥራይ ዝኽፈት ናይ ሓጋይ ዕዳጋ ተባሂሉ ክፅዋዕ እንከሎ እቲ ካልኣይ ድማ ልዕሊ ክልተ ኣዋርሒ ዝቕፅል ድሕሪ ምዝዛም ውርድራት ዝካየድ ናይ ክራማት መስኮት ምስስጋር ተፃወቲ ተባሂሉ ዝፅዋዕ መስኮት እዩ። ከም ናይ ቱርኪ ዝኣመሰሉ ሊግ ግን ካብ ናይቶም ሓሙሽተ ሊጋት ኤውሮጳ ወፃኢ ተፃወቲ ካብን ናብን ዝሰጋገሩሉ እዋን ዝተፈለየ እዩ። ኣብዚ ኣቐዲሙ ዝተጠቕሰ ግዜ ደገፍቲ ክለባቶም ንመን ንምፍራም ይሰርሓለዋን ንመን ኣፈሪመን ንምስማዕ ብጣዕሚ ዝህንጠይሉን ዝርበፅሉን እዋን እዩ። መስርሕ ምስጋር ተፃወቲ ኣብ ዝኽፈትሉ እዋን መብዛሕትኡ ግዜ ማዕከናት ዜና ዝተዛብዐ ሓበሬታ ክሕልፋየን ዝረኣያ። ይኹን እምበር ገለ ውልቀ ሰባት ልዕልተን ሰፊሕ ወፃኢታት ዝገብራ ዓበይቲ ማዕከናት ዜና ዓለም ብዝህብዎ ሓበሬታ ልዑል ተኣማንነት ዘጥረዩ ብቁፅሪ ብርክት ዝበሉ እዮም። መብዛሕትኡ ግዜ ድማ እተን ማዕከናት ዜና ብዛዕባ ምስጋር ፀወቲ ኣብ ዝሰርሕኦ ዜና ንኣስማት ናይዞም ውልቀ ሰባት ጠቒሰን ዜነአን ክሰርሓ ብቐጻሊ ይረአያ። ብገለ ወገናት ንጉስ መስርሓት ምስጋር ተፃወቲ እናተባህለ ዝግለጽ ሞያዊ እዩ። ኣብ ክልተ ወቅቲ ንዝኽፈት መስኮት ምስጋር ተፃወቲ ሊጋት ኤውሮጳ ኪንየቶም ካብን ናብን ዝሰጋገሩ ተፃወቲ ስሙ ጎሊሑ ዝወፅእ ጋዜጠኛ እዩ። ንዝተወድአ መሸጣ ንሓደ ተፃወታይ ንምሕባር ዝጥቀመለን ብሰለስተ ቃላት ዝቆመ ሓረጋት ኣብ መላእ ዓለም ንዝርከቡ ናይ ሓንቲ ጋንታ ደገፍቲ ኣብ ሓደ ህሞት ሓጎስ ዝፈጥራየን እዘን ሰለስተ ቃላት ኣብዚ ግዜ ካብ ቃላት ምዃን ሓሊፈን ንሱ ዝልለ የለን ብራንድ ኮይነን ይርከባ። ኣብዚ ግዜ ብደረጃ ዓለም ዓብ ስምን ክብርን ዘለወን ማዕከናት ዜና ምስ ምምፃእ ናይዚ ጋዜጠኛ ኣብ መስርሓት ምስጋር ተፃወቲ ዝነበረን ተኣማንነትን ተነባብነትን ባይታ ዘቢጥ እዩ። ንሰን እውን ከም ህዝበን ኣብቲ ናቱ ሲስተም ብምእታው ንሱ ንዝዝርግሖ ሓበሬታ ንስሙ ኣፍልጦ እናሃባ ዜናታትን ንንባብ ከብቅዓ ጀሚረን። ካብ ቋንቋ ድዩ ጥልያንኛ ብተወሳኺ በዓል ድርብ ቋንቋታት ምዃኑ መርበባቱ ሰፊሕ ንክኸውን ሓጊዝዎ እዩ። ኣብዚ ሞያ ቅድሚኡ ንዝጀመሩ ከም ዴቪድ ኦርኒስ ቤን ጃኮብስን ዝኣመሰሉ ክኢላታት ብብዝሒ ሰዓብትን ኣብ ዝጥቅዖም ዜናታት ድማ ዘለዎ ተኣማንነት ዓብሊልዎ እዩ። እንግሊዛውያን ተፈላጥነትን ተሰዓብነትን ደቂ ሃገሮም ክኢላታት ናይ ዝሞያ ንዝኾኑ ዴቪድ ኦርኒስተንን ቤን ጃኮብስን ኣብ ደረጅኡ ንምብፃሕ ንድኽመታቱ ንምቅላዕ ዘካየድዎም ፈተነታት ኣይሰለጦምን። ካብ መዓልቲ ናብ መዓልቲ ስሙ ዘዕቢ ዘሎ ተኣማኒ ጋዜጠኛ መስርሓት ምስጋር ተፃወቲ ናይዝእዋን እዩ። ኣብ ዝተፈላለያ መራኸቢ ብዙሃን ዝኽተልዎ ሰዓብቲ ብዝሖም

0: ልዕሊ ንዓቢ ተጻወቲ ኩዕሶ እግሪ እዩ። ወናን ቃላት ሄርዊጎ ኢጣልያዊ ጋዜጠኛ ፋብሪዚዮ ሮማኖ።
1: Born in 1993 in the Italian city of Naples, Fabrizio started writing about football news at the age of 17 while still in high school. While it is impossible to talk about the football transfer market without mentioning the 29-year-old Italian today, the story of his beginning is quite a humble one. Enjoying the backing of no media house, Fabrizio had to try different approaches to reporting sport news because he didn't have any particular model to follow. It was in the age where reporters were gatekeepers of information. They decided
0: ኣብዚ እዋን ሓደ ካብቶም ልዑል ተኣማንነት ኣጥሪዩ ዘሎ ኢጣልያዊ ጋዜጠኛ ፋብሪዚዮ ሮማኖ እዩ። ፋብሪዚዮ ሮማኖ ብመንገዲ መርበብ ሓበሬታታት ትዊተር፣ ዩትዩብ፣ ኢንስታግራምን ፌስቡክን ካልእን ዜናታት ምስ ጋር ተፃወቲ ንተዓዘብቲ ዘቕርብ ናይ ዘመንና ህቡብ ጋዜጠኛ እዩ። እዚ ኢጣልያዊ ንሓንቲ ናይ ምስ ጋር ዜና ርግፀኛ ከይኮነ ኣይዝርግሐን እዩ። ርግፀኛ ንምዃን ንዝረኸባ ትብላዕ ዜና ካብ 2 ወይ 3 ምንጭታት ከይረጋገፀ ኣይጠቅዓን እዩ። ኬንዮ ቀዳማይ ዜና ሓባር ምዃኑ ተኣማንነት ዘቐድሞ ያዊኡ ንሱ ዝርግሖ ዜና ተፈፂማያ ኢልካ ምድምድምታ ክትገብረሉ ውሑስ እዩ። በዚ ምክንያት ድማ እዩ ኣብ ሓፂር ግዜ ብርክት ዝበሉ ሰዓብቲ ክጥርኽ ኢሉ። ሮማኖ ዝፀሓፎ ወይ ዝሓበሮ ዜና ጌጋ ኮይኑ ክርከብ ዘሎ ተኽእሎ ዝተሓተ እዩ። ፋብሪዚዮ ሮማኖ ንሓደ ዝተወድአ ምስ ጋር ተፃወቲ ኣብ ገጻት ኤክስ ወይ ድማ ኣብ ናይ ዩትዩብ ቻነሉ ቀሪቡ ሄርዊጎ ወይ ድማ እንሆ ተዛዘመ፣ እቲ መስርሕ ተዛዚሙ ብዘስምዕ ቃላት እዩ ሓበሬትኡ ዘሕልፍ። ኣብዚ እዋን እዚ ድማ ኬንዮ ስሙ በታ ሄርዊጎ ትብል ንዝተወድአ ምስ ጋር ተፃወቲ ዝጥቀመላ ትሬድማርክ ኣባህላ ክፅዋዕ ጀሚሩሎ። ብ21 ለካቲት 1993 ኣብ ከተማ ኔፕሌስ ጽልያን ዝተወልደ ፋብሪዚዮ ሮማኖ ደጋፊ እንግሊዛዊት ክለብ ዋትፎርድ እዩ። ብዛዕባ ስድራ ቤት ሮማኖ ዝኾነ ዝፍለጥ ነገር የለን። ድሕረ ባይቱ ምስጢራዊ ክኸውን ኩሉ ዝከኣሎ ጌይሩ እዩ። ኣብ ገጻት ኢንስታግራም እውን ኬንዮ ናይ ውልቁ ስእልታት ዝልጥፎ ናይ ስድራ ቤቱ ስእልታት ክትረክብ ዝከኣል ኣይኮነን። ኣበይ ናይ መባእታ ወይ ካልኣይ ደረጃ ቤት ትምህርቲ ከም ዝተምሃረ ዝገልጽ ሓበሬታ እውን የልቦን። ናይ ካልኣይ ደረጃ ትምህርቱ ምዝዛዘመ ኣብቲ ብካቶሊካዊ ዩኒቨርሲቲ ሚላኖ ዝፍለጥ ካቶሊካ ደል ሳኩረኩረ ተመዝጊቡ ዝብል ሓበሬታ እኳ እንተሎ እንታይ ዓውዲ ከም ዘፅንዕ ግን ዝኾነ ዝፍለጥ ነገር የልቦን። ድሕረ ባይቱ ኣብ ግምት ብምእታው ግን ምስ ጋዜጠኝነት ዝተሓዝ ዓውዲ ትምህርቲ ኣፅኒዑ ክኸውን ከም ዝኽእል ይእመት። ወዲ 16 ዓመት እንከሎ ኣብ ኩዕሶ እግሪ ኣመልኪቱ ክፅሕፍ ዝጀመረ ሮማኖ ወዲ 18 ዓመት እንከሎ እዩ ዜናታት ምስርሕ ምስ ጋር ተፃወቲ ናብ ህዝቢ ክዝርግሕ ጀሚሩ። ኣብቲ ፈለማ ፅሕፎ ዝነበረ ዜናታት ዓምድታት ኩዕሶ እግሪ ተመክሮ ንምድላብን ርክባት ንምፍጣርን ንዝተፈላለያ ጋዜጣታት ሃገሩ ብነፃ ኣብ ዓምደን ከውፃሉ ይህበን ምንባሩ ይዝንቶ። ፋብሪዚዮ ኣብ 19 ዓመት ዕድሚኡ ምስ ስካይ ኢጣልያ ክሰርሕ ድሕሪ ምጅማሩ ኣብ ኤሮጳ ዝርከባ ክለባትን ወከልትን መንጎኛታትን ኣዝዩ ጥቡቕ ዝኾነ ምሕዝነት ፈጢሩ። ፋብሪዚዮ ሮማኖ ካብ ኣደ ቋንቁ ጥልያን ብተወሳኺ ቋንቋታት እንግሊዝኛ፣ ስፓኒሽን፣ ፖርቹጌሽን ብምልኣት ናይ ምዝራብ ብቕዓት ኣለዎ። ኣብ ማሕበራዊ መራኸቢታት ብዝርግሖም ዜናታት ልዕሊ ማንም ምንጭታት ተኣማኒ ዝኾነ ፋብሪዚዮ ክለባት ብዘለዎ ብዙሕ ሰዓብቲ ተጠቒመን ዘካየደኦ መስርሕ ኣድማሳዊ ተፈላጥነት ንኽረኽበለን ስመኒ ምዕባይን ንዘፈርሞ ተፃወታይ ብወግዒ ከፋልጠለን ብቐጻሊ ሕቶ ምስ ኣቕረባሉ እየን። ፋብሪዚዮ ሮማኖ ኣብቲ ዓብ ታሪክ ናይ ኩዕሶ እግሪ ዘለዋን ሓደ እዋን ድማ ንማራዶና ከም ጣዖት እተምልኾን ዝነበረት ከተማ ኔፕለስ ይተወሊዱ። ወላዲኡ ልዩጂ ኣፍቃሪ ኩዕሶ እግሪ ብምንባሩ ንሮማኖ ሒዝዎ ናብ ሜዳታት ይመላለስ ኣብ ዝነበረሉ ግዜ እዩ ሮማኖ ፍቕሪ ኩዕሶ እግሪ ኣብ ደሙ ክሰርጥ ጀሚሩ። ኣብ ክንዲ ፕሮፌሽናል ተፃወታይ ምዃን ግን ነጋሪ ዛንታን ሕክያታት ኩዕሶ እግርን ክኸውን እዩ። ኣብ ክንዲ የእጋሩ ናብ ኩዕሶ የእዳዉ ናብ ብርዒል ይኽወን። ፋብሪዚዮ ሮማኖ ኣብዚ ሎሚ በፂሕዎ ዘሎ ደረጃ ንኽበፅሕ ባብ ዘርሓወሉ መስርሕ ዜና ኣርጀንቲናዊ ማውሮ ኢካርዲዩ። ሮማኖ ወዲ 18 ዓመት ኣብ ዝነበረሉ ግዜ ወኪል ማውሮ ኢካርዲ ንሮማኖ ረኺቡ ኢካርዲ ካብ ባርሴሎና ናብ ሳምፕዶሪያ ይፅምበራሎ። ስለዚ እዛ ዜና ቀዲምካ ጠቅዓያ ይኻበሎም። እዛ ፍጻመ ፋብሪዚዮ ሮማኖ ነዚ ሎሚ ከም ጋዜጠኛ በፂሕዎ ዘሎ ደረጃ ንኽበፅሕን ምስ ወከልቲ ናይ ተፃወቲ ብኸመይ ጥቡቕ ምሕዝነት ትምስርትን ዝተመኮረላ እዋን እያ። ካብቲ ግዜ ትንድሓር ፋብሪዚዮ ምንጭ ዝረኽቦ ዜና ካብ ወከልቲ ናይ ተፃወቲ ሓሊፉ ብቐጥታ ካብ ተፃወቲ ካብ ክለባትን ካብ ውሽጢ ክለባት ዝርከቡ ውልቀ ሰራሕተኛታትን ክረክብ ጀሚሩ። እቲ ኣብ ውሽጣዊ ጉዳያት ባርሳ ዝሰርሕ ዝነበረ ወኪል ተፃወቲ ናይ ምዃን ሕልሚ ዝነበረ ወልቀ ሰብ ንፋብሪዚዮ ደው ኢሉ ማውሮ ኢካርድን ጀራርድ ዴላፊዮን ዝተባሃሉ ክልተ ፍርያት ኣካዳሚ ላማስያ ዝኾኑ ተፃወቲ ካብ ባርሴሎና ክወፁ መኾኖም ኣብቲ ግዜ ሮማኖ ዓምድታቱ ኣብ ፅሕፈሉ

ዝነበረቱ ቶመር ካብቶ ዝተባሃለት ጋዜጣ ክፅሕፍ ሓበሮ ሮማኖ ድማ ዝተባሃለ ተግበረ ኣብቲ ግዜ ጀራር ዴላፊዮን ማውሮ ኢካርድን ጉኑን ስም ስለ ዘይነበሮም ፋብሪዝዮ ዝጠቅዖ ዜና ብዙሕ ሸፈነ ይረኸበን። ድሕሪ ዓመታት ግን ማውሮ ኢካርዲ ኣብ ሳምፕዶርያ እናደመቐ ምስ መፀ እቲ ኣቐዲሙ ንምስጋር ኢካርዲ ካብ ባርሴሎና ናብ ሳምፕዶርያ ንሮማኖ ሓቢርዎ ዝነበረ ሰብ ዳግማይ ደው ኢሉ ቅድሚ ዓመታት ኤጀንት ናይ ተፃወቲ ንምዃን መንገዲ ፈጢርካለ ኢኻሞ ኣነ እውን ካብ ሕጂ ጀሚረ ዜናታት ናይ ተፃወቲ እናሓበርኩ ስምካ ኣብ ምዕባይ ክሕግዘካ የበሎም። ከይደም ጉየ ድማ ማውሮ ኢካርዲ ካብ ሳምፕዶርያ ናብ ኢንተር ሚላን ክሰጋገር እዩ ኢልካ ሓብር በሎም። ሮማኖ ሕጂ እውን ዝተባሃሉ ገበረ ብዘርግሖ ተኣማኒ ዜናታት ቁፅሪ ሰዓብቱ ድማ ካብ ግዜ ናብ ግዜ እናበረኸ ክኸይድ ጀመረ። ካብ ዘርግሖ ዜና ንላዕሊ ግን እቲ ዝያዳ ዝኸሰቦ ነገር ብመንገዲ ትወኪል ምስ ዝተፈላለዩ ወክል ተፃወትን ክለባትን ናይ ምርኻብን ምዕላልን ባይታ ዝተፈጥረሉ ኣጋጣሚ እዩ። ሮማኖ ዝርግሖ ክዓቢ ብምሕሳብ ካብ ከተማ ኔፕለስ ወፂኡ ናብ ከተማ ሚላን ኣቕኒዑ። ሮማኖ ኣብቲ ፈለማ ዝርግሖ ዝነበረ ዜናታት ብቋንቋ ጥልያንን ኣብ ጥልያንን ጥራይ ዝተሓፅሩ እዮም ነይሮም። ምስ ግዜ ግን ንዜናታቱ ዝሃርፉ ሰባት ሮማኖ ንዝርግሖም ዜናታት ኣድማሳውያን ንምዃን ብቋንቋ እንግሊዝኛን ካብ ጥልያን ወፃኢ ናብ መላእ ዓለም ዝዝርግሐሉ መንገዲ ሃስዎ ክብል መዓድዎም። ኣገዳስነት ዝርግሖም ዜናታት ኣብ ደገፍቲ ዝሕድርዎ ፅልዋን ተገንዚቡ ድማ ኣብ ጥልያን ኣብ ዝርግሓ ጋዜጣታት ጥልያን ጥራይ ተሓፂሩ ዝነበረ መርበባቱ ብምስፋሕ ኣካውንት ከፊቱ ኣብ ገጻት ማሕበራዊ መራኸቢታት ኢንስታግራምን ትዊተርን ዜናታቱ ክፍኑ ጀሚሩ። ሮማኖ ሓደ እዋን ንፅሕፎም ዝነበረ ዓምድታት ናይ ስፖርት ጋዜጣታት ብነፃ ክሕትማሉ ቤት ፅሕፈታትን ዝኸኩሕ ዝነበረ ሞያዊ እዩ። ሎሚ ግን እቲ ታሪክ ካልእ መልክዕ ሒዙ ዓበይቲ ጋዜጣታት ዓለም ሓደሽቲ ዜናታት ንምስማዕ ንናይ ፋብሪዝዮ ሮማኖ ዜናታት ዝጉርጉሩ ስራሕተኛታት ቆፂረን ካብ ኣንደበትን ብርዕን እቲ ኢጣልያዊ ዝወፀ ቃላት ንምልቃም 24 ሰዓታት ተገቲረን ይፅበያ ኣለዋ። ፋብሪዝዮ ሮማኖ ኣብዚ ንልዕሊ 10 ዓመታት ተጓዒዙ ዘሎ ሞይኡ ንምስጋር ዓበይቲ ተፃወቲ ካብና ብንጋንታታት ኣቐዲሙ ዘበሰረ ተፃወታ እዩ። ገለ ካብቶም ቀዲሞም ብፋብሪዝዮ ሮማኖ ዝተሓበሩ ዜናታት ምስ እንጠቅስ ክርስቲያኖ ሮናልዶ ናብ ጁቬንቱስ፣ ብሩኖ ፈርናንደዝ ናብ ማንቸስተር ዩናይትድ፣ ሊዮኔል ሜሲ ናብ ፒኤስጂ፣ ክርስቲያኖ ሮናልዶ ናብ ማንቸስተር ዩናይትድ፣ ኤርሊንግ ሃላንድ ናብ ማንቸስተር ሲቲ፣ ኬልያን ምባፔ ናብ ሪያል ማድሪድ፣ ከይ ሃቨርትዝ ናብ ቸልሲ፣ ጁድ ቤሊንግሃም ናብ ሪያል ማድሪድ፣ ሃሪ ማጓየር ናብ ማንቸስተር ዩናይትድ ከምኡውን ዴክላን ራይስ ናብ ኣርሰናል እቲ ቀዲሙ በተን ሰለስተ መለለይ ርጉፅ ዜናታቱ ዝኾና ሄርዊ ጎዝ ዝብላ ቃላት ኣቐዲሙ ንኣፍቀርቲ ኩዕሶ እግሪ ዓለም ዝሓበረ ጋዜጠኛ ማሕበራዊ መራኸቢታት እዩ። ሮማኖ ዜናታት ዝተፈፀሙ መስርሓት ምስጋር ተፃወቲ ምሕባር ካብ ዝጅምር እተን ዝበለፀ ህሞታት እዩ ዝብለን ብሩኖ ፈርናንደስ ናብ ማንቸስተር ዩናይትድ፣ ሊዮኔል ሜሲ ናብ ፒኤጂ፣ ክርስቲያኖ ሮናልዶ ናብ ጁቬንቱስ፣ ዚነዲን ዚዳን ካብ ሪያል ማድሪድ ዝወፀሉን ከይ ሃቨርትዝ ናብ ቸልሲን ዝፈረመሉን እዋናት እየን። ኣብዚ ወረታት ካብ ደቂቕ ናብ ደቂቕ በበይኑ ሰብ ነናብ ዝደልዩ ኣንፈት እናቀያየረ ዝተዛብዐ ሓሳባትን ዜናታትን ከም ባርዕ ጫካ ክዝርጋሕ ግዜ ኣብዘይ ወስደሉ ዘሎ ግዜ ሓደ ተኣማኒ ዜና ዝምጥወልካ ሰብ ክትረክብ ኣዝዩ ኣፀጋሚ ዝኾነሉ ህሞት ተበፂሑ ዘሎ። ፋብሪዝዮ ሮማኖ ሓንቲ ብልፅ ዜና ረኺቡ ከበቅዕ ካብ 2 ወይ ድማ 3 ምንጭታት ከይረጋገፀ ኣይጥቅዓን እዩ። እቲ ዝያዳ ዘገድሶ ቀዲንካ ጠቂዕኻ ሰዓብትኻ ምብዛሕ ዘይኮነ ተኣማንነት ናይቲ ዜና ምርግጋፅ እዩ። ፋብሪዝዮ ሮማኖ ነዛ ሕጂ መለለይ ሕላጎቱ ኮይና ዘላ ንዝተዛዘመ መስርሕ ምስጋር ተፃወቲ እተበስር ሄርዊ ጎት ዝብል ሓረጉ ብኣፍልጡ ወይ ድማ ብገለ ወገናትን ትካላትን ክጥቀመላ ዝተደፋፈ ኣይኮነን። ኣብ ኣጋ 2020 ፋብሪዝዮ ንተኽእሎታት ምስጋር ብሩኖ ፈርናንደዝ ናብ ማንቸስተር ዩናይትድ ብቐጻሊ ጽሑፋት ይቕርበሉ ኣብ ዝነበረሉ ግዜ እቲ መስርሕ ድሕሪ ምፍጻሙ ፋብሪዝዮ ብሩኖ ፈርናንደዝ ናብ ማንቸስተር ዩናይትድ ተጸንቢሩሎ ሄርዊ ጎ ክብል ንፈለማ ግዜ ነዛ ኣብዚ ግዜ መለለይት ብራንድ ኮይና ዘላ ሓረግ ተጠቒሙላ። ካብቲ ግዜ ትንድሓር ደገፍቲ ኩዕሶ እግሪ ነዛ ቓል ምስዝተፈጸመ መስርሕ ምስጋር ተጻወቲ ከተሓሕዝዋ ብምጅማሮም ንሮማኖ ኣብ ናይ ማሕበራዊ ገጻት ሕሳባቱ ንናይ ክለባቶም መስርሕ ተመሳሳሊ ቃል ተጠቒሙ ክሕብሮም ክምሕፀንዎ ጀመሩ። ካብቲ ግዜ እቲ ኣትሒዙ እውን ነዘን ቃላት ንዝተወድአ መስርሕ ንምሕባር ክጥቀመለን ጀሚሩ። እዘን ቃላት ካብ ኣንደበቱን ካብ ብርዑን ምውፃእ ማዕረኽ ንደይ ስምዒታት ደገፍቲ ዝቕፅቅሳ ብምዃነን ድማ ጌጋ ዜና ከየሕልፍ ብጥንቃቐ እዩ ነዘን ቃላት ዝመርፀን። ኣብዝሓለፉ ዓመታት ካብቲ ንሮማኖ ኣሸጊርዎ ዝነበረ ዜናታት ጉዳይ ውዕሎም ወዲኦም ብነፃ ካብናብን ዝንቀሳቐሱ ተፃወት እዩ። እዞም ምስ ክለባቶም ዝነበረን ውዕል ኣብቂዖም ካልእ ጋንታ ኣብ ምድላይ ዝዋፈሩ ተፃወቲ ፒሮን ወረቐትን ክሳብ ዘይረኸቡ ኣብ ውሽጢ ውሑዳት ካልኢታት ካብናብን ክለባት ንዝመፆም ጠለባት ከጫረቱ ስለ ዝግደዱ ምስኩስ ተወዲኡ እናተባህለ ኣብ መወዳእታ ደቂቕ ናብታ ዝሓሸ ጠለብ ዘቕረበት

እንታ ምፅምባር ልሙድ ተርእዮ እናኾነ ይመጽእ ኣሎ። ሮማኖ ኣብዞም ናይ ፍሪ ኤጀንት ዝኾኑ ተጻወቲ ዝርግሖም ዜናታት ኣብ ገለገለ ጌጋታት ተረኺብዎ እዩ። ፋብሪዚዮ ሮማኖ ኣፍ ቀረት ኩዕሶ እግሪ ዓለም ንዚ ከምስዕዎም ዝነበሩ ዜናታት ምስ ጋር ተጻወቲ ሓድሽ ሰውራ ዘተኣታትወሉ ጸላዊ ሰብ እዩ። ቅድሚ ምምጻእ ሮማኖ ዝስምዑ ዝነበሩ ሕሜታታት ናይ ተጻወቲ ልክዕነት ዘይነበሮም ናብ ዝተፈላለዩ ግምታትን ትኽእሎታትን ዝወስዱ ዝነበሩ እዮም። ምምጻእ ሮማኖ ግን ንቕልጡፍን ተበጻሕነት ተኣማንነት ናይ ዜና ሙሉእ ብምሉእ ቀይርዎም። ኣብ ነስ ወከፍ ዝሕብሮም ዜናታት ደገፍቲ ህላውነቶምን ኣፍለጥኦምን ኣብቲ ዝካየድ ዘሎ መስርሕ ብስፍሓትን ንኽፈልጡን ንኽርድኡን ኣብ ውሽጢ ሓፂር ግዜ ብዛዕባ ዝካየድ ዘለዉ ዝርባት ሱታፈ ወከልቲ ብዛዕባ ሓፈሻዊ መብርሂ ናይቲ ውዕልን ሕክምናዊ መርመራ ዘካይድሉ ቦታን ቅድሚ ሕጂ ዘይተለመዱ ዝተሓደሱ ዜናታት ብምቕራብ ንዜናታት ምስጋር ተጻወቲ ንብሕቱ ክዕብልሎ ጀሚሩ። ጽልዋ ሮማኖ ካብ ደገፍቲ ሓሊፉ ናብ ተጻወትን ክለባትን በጺሑ። ብሮማኖስ ምስ ተጸውዐ ጸዋታይ ፕሮፋይሉ ሓፍ ከብልን ናይ ክለባት ናይ ምስጋር ስትራቴጂታት ዋጋ ክህልዎ ምኽንያታት ፈጢሩ። ፋብሪዚዮ ብልክዓውያን ዜናታት ብምሕባር ዓብ ዓወትን ስምን ዝረኸበ ሞያዊ እኳ እንተኾነ ምስ ሓያል ብድሆታትን ተጸብኦታትን እዩ። ኣብ ዝተወዳደሪ ኩነታት ትኽክለኛን ልክዓውን ዜና ኣብ ምቕራብ ዘለዎ ጸቕጢ ቀሊል ኣይኮነን። ሞይኡ ኣብ ማሕበራዊ መራኸቢታት ዝተደረተ ብምዃኑ ድማ እቶም ዝርግሖም ዜናታት ከም ዝተቓረቡ ሓቢሩ ከብቅዕ እንተደ ፈሺሎም ዕላማ መላግስትን ተቐባልነት ዘይብሎም ነቐፍትን ምዃን ኣካል ዕለታዊ ህይወት እዩ። ፋብሪዚዮ ሮማኖ ኣብ ዝተፈላለየ ዓበይቲ መደብራት ቴሌቭዥን ብዓብ ወጻኢታት ጋዜጠኛ ኮይኑ ክሰርሓለን ዝቕረባሉ ጠለባት ኣብ ቀረት ኩዕሶ እግሪ ቀጥታ እውን ህፁፅን ዜናታት እዮም ዝደሊ ብምባል ንፀውዒተን ተሓሲሙ ኣብተን ብውልቁ ዘመሓድረን ገጻት ማሕበራዊ መራኸቢታት ክቕፅል ዝመረፀ ሞያዊ እዩ። ሮማኖ ንሓደ መስርሕ ቅድሚ ሄርዌ ጎይሉ ከም ዝተወደ ዝሕብሩ ቃላት ምጥቃሙ ብቐጻሊ ዝርባት የካይዳሎ ኣወንታ ወርክብ ይካይዳሎ ዝብል ኣብ ሓደ ዜና ዝቕርቦ ተማሰልቲ መብርሂታት ካብቲ ብተዓዘብቲ ኣሰልቻዊ ተባሂሉ ዝግለጽ ባህርያት ስርሑ እዩ። ካልኦት ጋዜጠኛታት ቀዲሞም ንዝርግሕዎ ሓበሬታ ተጠቒሙ ከብቅዕ ኣፍልጦ ኣይሂቦምን እዩ። ብዘይካዚ ሮማኖ ዘይከም ካልኦት ጋዜጠኛታት ናይ ሓደ መስርሕ ምስጋር ናይ ተጻወታይ ሕማቕን ጽቡቕን ሓሳባት ዘይህብ ኣብ ምሕባር ዜና ጥራይ ዝነጥፍ ብምዃኑ ብሰዓብቱ ካብቲ ወትሩ ዝንቀፈል እዩ። ፕሮፋይል ናይ ሓደ ተጻወታይ ንምዕባይ ገንዘብ ይኽፈል እዩ ንዝብል ብቐጻሊ ንዝቐርበሉ ክስታት እውን ወትሩ ምስ ነጸጎዩ። ሮማኖ ኣብ ዝተፈላለዩ ማሕበራዊ መራኸቢታት ብዝህቦ ኣዝዩ ሓቀኛ ዝኾነ ሓበሬታ ምስጋር ተጻወቲ ብቁፅሪ ብርክት ዝበሉ ሰዓብቲ ዘጥረየ ሞያዊ እዩ። ብመሰረት ዝተገብረ መጽናዕቲ ፋብሪዚዮ ሮማኖ ኣብ ትዊተር 28 ሚልዮን፣ ኣብ ኢንስታግራም 48 ሚልዮን፣ ኣብ ዩቲዩብ ልዕሊ 3 ሚልዮን ሳብስክራይበራት፣ ኣብ ፌስቡክ 34 ሚልዮን፣ ኣብ ገጽ ቲክቶክ ድማ ብተኣማንነትን ልክዓውያን ዜናታቱ ኣስታት 26 ሚልዮን ሰዓብቲ ከጥረ ዝኽኣለ ናይዚ ግዜ ጸላው ጋዜጠኛ እዩ። መጽሔት ፎርብስ ኣብ 2022 ንፋብሪዚዮ ሮማኖ ምስ 30 ጸለውቲ ሰባት ዓለምና ርቑሓቶ ነይራ። ሮማኖ ኣብ ዜናታት ምስጋር ተጻወቲ ብዘለዎ ጽልዋ ኣብ 2022 ኣብ ዱባይ ዓመታዊ ኣብ ዝዕደል ሽልማት ግሎብ ኣዋርድ ዝበለጸ ናይ ኩዕሶ እግሪ ጋዜጠኛ፣ ኣብ 2023 ድማ ዝበለጸ ዲጂታላዊ ጋዜጠኛ ዝብል ክብረታትን ሽልማታትን ኣብ ቅድሚ ዓበይትን ሱሙያትን ስድራ ቤት ኩዕሶ እግሪ ኣብ መድረኽ ወፂኡ ዝተቐበለ ጋዜጠኛ እዩ። ፋብሪዚዮ ካብ ዜናታት ምስጋር ሓሙሽተ ዓበይቲ ሊጋት ኤሮጳ ብተወሳኺ ኣብ ፖርቹጋል፣ ስዑድ ዓረብ፣ ብራዚል፣ ኣርጀንቲና፣ ቱርክን ካልኦት ሊጋትን ንዝካየዱ መስርሓት ምስጋር ተጻወቲ ይድስስ እዩ። ሮማኖ ኣብ ናይ ምስጋር ተጻወቲ ወቅቲ ዝበዝሕ ግዜ ምስ ሞባይሉ ዜናታት ኣብ ምልጣፍ ስለ ዘሕልፎ ኩዕሶ ብዝግባእ ኣይዕዘብን እዩ። ሮማኖ ሄርዊጎ ክድምፅ እንተዳ ኮይኑ እተን ክለባት ኣብ ስምምዕ ምስ ዝበጽሓ እቲ ዝሰጋገር ተጻዋታይ ነቲ ውዕል ተቐቢሉ ሕክምናዊ ቆጽራ ምስ ዝሕዝን ሸያጢትን ዓዳጊትን ጋንታታት ወረቓቕቲ ምስ ዝቀባበላን ጥራዩ ኣብ ውልቃዊ ስምምዓት ጥራይ ተደሪኹ ንሓረጉ ኣይውርውራን እዩ። ኣብ ከተማ ሚላኖ ዝነብር ፋብሪዚዮ ሮማኖ መዓልታዊ ካብ ዝተፈላለዩ ምንጭታት ልዕሊ 50 ጻውዒት ቴሌፎናት ይቕበል። ምስ ብርክት ዝበላ ሆቴላት ርክብ ምፍጣር ድማ ዳይሬክተራት ኮነ ወከልቲ ክለባት ናብተን ሆቴላት ኣብ ዝኣትውሉ ኣጋጣሚ ካብቶም ወነንቲ ሆቴላት ሓበሬታ ይበጽሖም። ውልቃዊ ህይወት ሮማኖ ስቱር እኳ እንተኾነ ዛጊት ግን ከም ዘይተመርዓወን ውላድ እውን ከም ዘይብሉን ይፍለጥ። ኣብ ዝሓለፉ ቀረበ ዓመታት ግን ኣብ ከተማ ሚላን ምስ ሓንቲ ጎርዞ ክዛውን ከም ዝተረኣየ ይሕበር። እቲ ንኣስታት 20 ሰዓታት ዝጸምዶ ስራሕ ማሕበራዊ ንጥፈታቱ ንኸይገብርን ምስ ደቂ ኣንስትዮ ተራኺቡ ብዛዕባ መጻኢው ክዝትን ዕድል ከም ዘይረኸበ ይገልጽ። ኣብ ቀጻሊ ግን ህይወቱ ብሓዳር ንምቁራን ንስራሕን ማሕበራዊ ተሳታፍነትን ዝህቦ ግዜ ሚዛን ክገብረሉ ምዃኑ ቃል ኣትይሎ። ጽሩይ ሃብቲ ፋብሪዚዮ ሮማኖ ካብ 3 ክሳብ 5 ሚልዮን ከም ዝበጽሕ ይግመት።

ካብ ግዜ ናብ ግዜ ቁፅሪ ሰዓብቱ እናወስኸ ይመፅእ ምህላው ድማ ኣብ ሓፂር እዋናት ኣታዊኡ ብተዓፃፊ ክዓቢ ከም ዝኽእል ናይ ብርክት ዝበሉ ኣብ ቁጠባ ዝነጥፉ ወገናት ሓሳባት እዩ። ፋብሪዚዮ ሮማኖ ኣብ እዋን መስኮት ምስጋር ተፀወቲ ንሓደ መዓልቲ ካብ ዝቆሙ 24 ሰዓታት 5 ሰዓት ጥራዩ ናይ ደቃስ ዕረፍቲ ዝረክብ ፓወር ባንክን ቻርጀርን ወትሩ ካብ ኢዱ ይፈልን። ሓደ እዋን ሞባይለይ ኖቦይ ካብ ዝህቦ ሞት ይሕሸኒ ክብል ንኣገዳስነት ሞባይሉ ኣብ ስርሑ ክኸፍሎ ድልውኒ ዝኾነ መስዋእቲ ገሊጹ ነይሩ። ፋብሪዚዮ ሮማኖ ኣብ ዘመናዊ ኩዕሶ እግሪ ክትካእ ዘይክእል ባህሊ ኮይኑ ዘሎ ሞያዊ እዩ። ንትኽክለኛ ዜና ናይ ምሕባር ቆራፅነቱ ንፀወታ ዘለዎ ፍቕርን ምስ ደገፍቲ ርክብ ናይ ምፍጣር ዘለዎ ክእለትን ናብቲ ውሑዳት ጋዜጠኛታት ጥራይ ክበፅሕዎ ዝኽኣሉ ክብሪ ኣብቂዕዎ ኣሎ። ምስግጋር ናይ ዓበይቲ ተፃወቲ ኾነ ናይ ንኣሽቱ ተስፋ ዘለዎ መንእስያት ተፃወቲ ፋብሪዚዮ እቲ ሚልዮናት ደገፍቲ ዜናታቱ ንምስማዕ ዝከታተልዎን ዝቓኒዎን ክፍሊ ሓበሬታ እዩ። ኣብዚ ወረታት ብብዝሒ ዝዝውተረሉን ሓቂ ንምርካብ ኣፀጋሚ ዝኾነሉን ዓለም ኩዕሶ እግሪ ፋብሪዚዮ ንደገፍቲ እቲ ዝደልይዎ ነገር ቀሪብሎም እዩ። ጉሉፅነት እምነት ከምኡውን እቲ ብሓረጉ ሄርዊጎ ዝፍለጥ ንሓጎስ ስምዒታት ክካፈሉን ኣኽኢልዎም እዩ። ሮማኖ ኣብዚ ግዜ ጋዜጠኛ ጥራይ ኣይኮነን ንበይኑ ከም ሓደ ክፍሊ ዜና ወይ ድማ ኒውስሩም ኮይኑሎም ወኪላት ተፃወትን ክለባትን ሓለፍቲ ክለባትን ፅሑፋቱ ኣድማሳዊ ተበፃሕነት ከም ዘለዎ ስለ ዝፈልጡ ዘለዎም ሓበሬታ ብቐጥታ ምስኡ ይለዋወፁ። ተፃወቲ ንሓንቲ ጋንታ ክለቦም ሓደሽ ተፃዋታይ ኣፈሪማ ከም ዘላ ብመንገዲ ፋብሪዚዮ ሮማኖ ዝፈለጥሉ ኣጋጣሚ ነዊሕ ኣይኮነን። ከም ኣብነት ዝሓለፈ ክረምቲ ምስጋር ቪክቶሪዮ ኮረሽ ናብ ኣርሰናል ከም ዝተፈፀመ ብመንገዲ ሓረጋት ሄርዊጎ ፋብሪዚዮ ሮማኖ ዝፈለጠ ሉዊስ ኬሊ ከም ብተይክዕንድር ኣብ ዓይኒ ካሜራ ከም ዝተረኣየ ዝዝክር እዩ። ሓደ ግዜ እውን ፌራን ቶረስ ካብ ማንቸስተር ሲቲ ናብ ባርሴሎና ምስ ተፀንበረ ንፋብሪዚዮ ቀዲምዩ ናይ ገዛ ርእሱ ምስጋር ሄርዊጎ ብምባል ኣፍሊጡ። ፋብሪዚዮ ሮማኖ ኣብ ገለ ኣጋጣሚታት ካብ ወክልትን ዳይሬክተራትን ስፖርት ብተወሳኺ ካብ ተፃወቲ ብቐጥታ ሓበሬታ ይቕበል እዩ። እዞም ተፃወቲ ካብ ክለባቶም ክወፅሉ ኣብ ዝብህግሉ እዋን ኮነ ንምስጋሮም ርጉፅ ሓበሬታ ንምሕላፍ ስሞም ንምብራኽን ንፋብሪዚዮ ሮማኖ ይሕብርዎም። ሮማኖ ሓደ እዋን ካብቶም ብቐጻሊ ዜናታት ዝምግብዎ ዓበይቲ ወኪላት ስሞም ዘይፍለጡ መንጎኛታት ብምዃን ነቲ ናይ ምስጋር መስርሕ ዝከታተልዎ ኣካላት ዓበይቲ ዜና ከም ዝረክብ ገሊጹ። እንተኾነ ኣብላልነት ፋብሪዚዮ ሮማኖ ኣብ ኩዕሶ እግሪ ጠፊኡኑ ዘሎ ሞያ ጋዜጠኝነት ሕቶታት ክፈጥሩሉ ምኽንያታት ፈጢሩ እዩ። ቅድሚ ምምጻእ ፋብሪዚዮ ሮማኖ ኣብ መወዳእታ ሰዓታት ምዕፃው መስኮት ምስጋር ተፃውቲ ዝፍጸሙ መስርሓት ብቐጥታ ብቴሌቭዥን ወይ ድማ ብሬድዮም ዝሕብሩ ነይሮም። ምስ ምምጻእ ፋብሪዚዮ ግን ደገፍቲ ኣቐዲሞም ብዛዕባ ክፍጸሙ ዝተቃረቡ ዜናታት ብመንገዲ እዚ ኢጣልያዊ ኣቐዲሙ ሓሳባት ስለ ዝበጽሖም ፋብሪዚዮ ሮማኖ ንህንጡይነትን ናይ ምግራም ስምዒታትን ደገፍቲ ኣጥፊእዎ ዝብሉ ወገናት ብቁፅሪ ብዙሓት እዮም። ፋብሪዚዮ ሮማኖ ደገፍቲ ኩዕሶ እግሪ ዜናታት ምስ ጋር ተፃወቲ ዝከታተልሉ መንገዲ ጠቕሊሉ ቀይርዎ ኣሎም። ካብ ሓደ ብሎገር ናይ ሎካል ጋዜጣታት ናብ ሓደ ካብቶም ፅልዋ ዘለዎም ድምፅታት ናይ ኩዕሶ እግሪ ምብፅሑ ካብ ባህላዊ ሜድያ ንዲጂታላዊ ሜድያ ቀዳምነት ዝህብ ዜናታት ኣብ ምሕባር ተፈጢሩ ንዘሎ ለውጥታት የንፀባርቕ። ሮማኖ ኣብ ዘመናዊ ኩዕሶ እግሪ ፈጢርዎ ዘሎ ፅልዋ ዘይከሓድ እዩ። ሮማኖ ካብ ጋዜጠኛ ንላዕሊ እዩ። ኣካል ዘመናዊ ኩዕሶ እግሪ ኣልጎሪዝም ብራንድ ከምኡውን ኣብ ዓለም ሙሉእ ዝእመን ምንጪ ሓበሬታ ዝኾነ ጋዜጠኛ ክኸውን ብቕዕሎ ፋብሪዚዮ ሮማኖ ወናኒ ሓረግ ሄር ዊ ጎ።

ዝኸበርኩም ተኸታተልቲ ለሰ ስፖርት ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ ሰፊሕ መጥቃዕትታት ኣብ ሓፂር እዋን ከተቋርፆ መደብ ከም ዘይብላ ኣነፂራ ሚኒስትር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ትማላ 14 ናሓሰ ብዛዕባ እቲ ኩናት ኣብ ዝሃቦ መብርሂ ዩክሬን ኣብ ልዕሊ ሲቪላዊ ዕላማታት ሃገሩ ተካይዶ ዘላ መጥቃዕትታት ካብ ሽበራ ፈሊኻ ዝረአ ከም ዘይኮነ ብምጥቃስ ኣብ ልዕሊ ዝተመርፀ ዕላማታታት ዝካየድ ደብዳብ ብዓይነትን መጠንን ከም ዝሰፍሕ ኣረድዮም ብዘይካዚ ሃገሩ ነቲ ካብ ሃገራት ምዕራብ ናብ ዩክሬን ዝለኣኽ ወተሃደራዊ ንዋት ዕላምኡ ከይወቕዐ ንምምካን ክተካይዶ ፀንሐ ስርሒታት ከም እትሕይሎ ሚኒስተር ላቭሮቭ ኣፍሊጡ ወተሃደራዊ ትሕቲ ቅርፅታት ብቐንዱ ድማ ትካላት መፍረን መኽዘንን ኣፅዋር ከምኡ ውን ትካላት ነዳዲ ዩክሬን ቀንዲ ወተሃደራዊ ዕላማታት ሩስያ ምዃኖም እዩ ዝጥቀስ ኣብ 2022 ዝተወልዐ ኩናት ዩክሬን ኣብዚ እዋን እዚ ዝኸፍአ ኣንፈት ሒዙ ከም ዘሎ ፀብጻባት ይገልፁ ህዝባዊት ሪፓብሊክ ቻይና ማያዊ ግዛእታ ንተካይዶ ንጥፈታት ምኽባር ሕጊ ከም እተትርሮ ኣፍሊጣ እዚ ተገልፀ ሚኒስትራት ምክልኻል ፊሊፒንስን ኣውስትራልያን ነቲ ቻይና ኣብ ባሕር ደቡብ ቻይና እተካይዶ ፀጥታዊ ንጥፈታት ድሕረ ምቅዋሞም እዩ እቶም ሚኒስትራት ትማል 14 ናሓሰ ኣብ ዘካይድዎ ዝርርብ ቻይና ኣብቲ ማያዊ ኣካል ተኽታኽቢ ፀጥታዊ ምንቅስቃሳት ተካይድ ከም ዘላዮም ወቒሶም ይኹን እምበር ነቲ ወቐሳ ዝነፀገ ሚኒስትሪ ምክልኻል ቻይና ሃገሩ ልኡላውነታ ንምሕዋስ ዝተካይዱ ሕጊ ናይ ምኽባር ስጉምቲ ብዝኾነ ወገን ከምዘይዕገት ኣነፂሮም ቻይና ኣብ ዝሓለፈ ወርሒ ሓምለ ጀላቡ ፊሊፒንስ ንምንቅስቃስ ጀላቡ ኣባኣሉታት ፀሎ ንምንቅስቃስ ከም ዘካይዳ ብምኽሳስ ኣብ ልዕሊአን ሕጊ ናይ ምኽባር ስጉምቲ ከም ዝወሰደት ዝዝከር እዩ እቲ ስጉምቲ ኣብ መንጎ ክልቲአን ሃገራት ንዝፀንሐ ዘይምቅዳው መሊሱ ከም ዘኽርሮ ይፍለጥ ቻይና ዝዓበየ ክፋል ባሕር ደቡብ ቻይና እጀታኣ ምዃኑ ክትገልፅን ከላ ፊሊፒንስ ማሌዥያ ቪየትናምን ብሩነይን ድማ እቲ እስትራቴጂካዊ ማያዊ ኣካል ከም ዝብፅሐን ይምጉታ ግብፅን ቱርክን ቅልውላው ዞባ ማእከላይ ምብራቕ ብዘተ ንምዕራፍ ሓባራዊ ፃዕረን ከም ዝሕይላ ኣፍሊጠን እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ብ13 ናሓሰ ኣብ ግብፂ ኣብ ዘካይድዎ ዝርርብ እዩ ሚኒስተር በድል ዓብደልዓጥን ሚኒስተር ሓካን ፊዳንን ኣብርክቦም ኣብቲ ዞባ ተኸሲቱ ዘሎ ወተሃደራውን ፀጥታውን ቅልውላው ብዘተ ጥራይ ከም ዝዓርፍ ብምእማን ሃገራቶም ኣብቲ ጉዳይ ከካይድኦ ንፅንሐ ፃዕሪ ከም ዘስፍሐኦ ኣረድዮም ጉዳይ ወሽመጥ ቃዛ ብሰላም ክዓርፍ ከም ዝተሓጋገዛ ዝገለፃ ግብፅን ቱርክን ነቲ እስራኤል ተካይዱ ዘላ ወተሃደራዊ ወፍሪ ደጊመን ኮኒነን ኣለዋ እዚ ከምዚ ኢሉ እንከሎ ግብፂ ናብቲ ቱርኪ ፓኪስታንን ስዑድ ዓረብን ኣብ ዝሓለፈ ቀረባ መዓልትታት ዝኸተሞ ወተሃደራዊ ስምምዕ ክትፅምበር ሚኒስተር ጉዳያት ወፃኢ ቱርኪ ሓካን ፊዳን ሓቲቱ እቲ ወተሃደራዊ ስምምዕ ኣብ መሓዘባዊ ፀጥታ ኣገዳስነቱ ልዕል ምዃኑ መራሕቲ ቱርኪ ፓኪስታንን ስዑድያን ምሕባሮም ዝዝከር እዩ ኣሜሪካ ኣብ ልዕሊ እታው ድሮናት ካብ 10 ክሳብ 100 ሚእታዊት ወሳኺ ቀረፅ ከም እትገብር ፕረዚደንት ዶናልድ ትራምፕ ሓቢሮም ዕላማ እዚ ካብ ዝመፅ ወርሒ መስከረም ዝትግበር ውጥን ዘቤታዊ ፍርያት ክብ ንምባልን ፀጥታዊ ስጋኣት ንምውጋድን ምዃኑ ፕረዚደንት ትራምፕ ገሊፅሎም ብመሰረት ሓበሬታ ፕረዚደንት ትራምፕ ክሳብ 25 ኪሎ ግራም ንዝኽብደተን ድሮናት 100 ሚእታዊት ቀረፅ ከም ዝውሰነለን ተፈሊጦም እቲ ወሳኺ ቀረፅ ንመሳርሒ ናይተን ነፈርቲ ዘገልግል ኣቑሑ ዘጠቓለለ ምዃኑ እውን ክፍለጥ ተኻኢሉ ኣሎ ኣሜሪካን 17 መሻርክታን ን11 መዓልታት ዝቐፀለ ሓባራዊ ወተሃደራዊ ልምምድ ኣብ ወሽመጥ ፓናማ ኣካይደን ዕላማ እዚ ካብ 3 ክሳብ 13 ናሓሰ ዝተኻየደ ሓባራዊ ልምምድ ዞባዊ ፀጥታ ብምሓስ ሽበራን ምስግጋር ዘሕጋዊ ዕፀፋርስን ንምግታእ ምዃኑ ኣዘዝቲ ሰራዊት ኣሜሪካ ሓቢሮም ተሳተፍቲ ሃገራት ናይዚ ኣሜሪካ ዝመወለቶ ልምምድ ልዕሊ 2,000 ወተሃደራት ብርክት ዝበላ መራኽብን በብዓይነቱ ኣፅዋርን ከም ዘሳተፋ ተገሊፆም እቲ ልምምድ ፀጥታዊ ኣገዳስነቱ ልዑል ምዃኑ ዝሓበራተን ሃገራት ዓመታዊ ብስሩዕ ከካይድኦ መዲበን ኣለዋ ንኣትላንቲካ እውን ሰለማውን ውቅያኖሳት ዘረኸቡ ወሽመጥ ፓናማ ብደረጃ ዓለም ሓደ ካብ ኣገደስቲ ንግዳዊ ማያዊ መስምራት ምዃኑ ይፍለጥ ኣሳት 6 ሚታዊት ናይቲ ብደረጃ ዓለም ዝካየድ ማያዊ ንግዳዊ ንጥፈታት ብወሽመጥ ፓናማ ከም ዝሓልፍ እዮም ፀብጻባት ዘረድኡ ዜናታት ንምዝዛም ቀንዲ ነጥብታቶም ኣብ ንዞባታት ጎኘን ሻምብቆ ንስድራ ስውኣት ዝግበር ሓገዝ ብዝተወደበ መልክዕ ይቕፅል ኣሎ ኣብ ንዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካየድ ብምርጋፅ ሓደጋታትን ሳዕቤናቱን ንምክልኻል ይስራሕ ኣሎ ኣብ ዞባ ማእከል ኣብ ምሕዋስ ድሕነት ትራፊክ ተዋፊሮም ዝፀንሑ ተምሃሮ ኣድማዐዮ ከም ዘሰ

La salute che li sono. ኣሜሪካ ነፈርቲ ብዝወረደላ ዓርሞሽ መርከብ ውግእ ዝተሰነየ ተወሳኺ ኣሃዱ ናብ ዞባ ማእከላይ ምብራቕ ልኢኻ። ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ ሰፊሕ መጥቃዕትታት ኣብ ሓፂር እዋን ክተቋርፆ መደብ ከም ዘይብላ ኣንፂራ።

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲ ላይካት ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተዋህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣሎ። ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይ እታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ዝስንክለና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካልየን ንስ ክብለካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈን ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕል እዩ ገለገለ እዳበላስ ደርጋ ክውል ነይሩ ካባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሉ እቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ ንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክከብደኒ ይከኣለ ኣብ ካልእ ክከብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሓሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሓሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን
4: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
5: ኢትዮጵያ ኣፍ ደገ ባሕሪ ምስ ረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
6: እዛ በጣም ትልቅ ሃገር እዩ።
5: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ።
7: ሃፀይ ዮሃንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና
5: ሃፀይ ዮሃንስ ከም ዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋጅ ዝበሃልን ቀይሕ ባሕርን ገማግሙን ክሳብ ዘበነ መንግስቲ ሃፀይ ሃይለ ስላሴ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ እዩ።
8: ቀይ ባህር ማለት
5: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ እዩ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
9: የባህራችን ጉዳይ ተዘብቶብን ንኖራለን እንዴ?
5: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቅልለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
10: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
11: አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው።

0: ዓሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለ ዝኾነት እዩ ብሓይሊ ዝወሰድኩሞ ብሓይሊ ክንመልሶ ኢና።
1: ስለዚ ከዚ ቀደም የሰራት ስተት ናርም
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ
2: ውጃውን ኣስመራ ምፅዋ ከረን ዓሰብ ንወስድነት
3: በፍጹም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት ኣለበት።
4: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
5: ተጨፈጨፍ፣
0: ተዳሂኽና
6: ዓሰመቲና ተነባሮ ዝነበረኒ ዓላማ ፈርመሽኑ ተወል ድሓር የኾነ ማእኸላት እዩ ለዊስና
7: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
8: 67 ተዋገ የት ነ ያለን
0: 60 ዓመታት ተዋጊና ሕጅበ የለና ዓባይ በጊዕ ያውታ ሒዛ ትጠፍእ ዝብል ብሂል ሕብረተሰብና ኣሎ። እዚ ብሂል ኣብዞም ጎረባብትና ብግምጣሉ ናብ ዕየት ዓበይቲ ኣባጊዕ ሒዛ ትጠፍእ ትቐይሩ ኣሎ። መራሒ ብልፅግና ብ23 ጥቅምቲ 2023 ዓባይ ተወከልቲ ህዝቢ ኢትዮጵያ ቀሪቡ ብዛዕባ ማይ ሰፊሕ ኣስተምህሮ ሂቡ። ካብ ጥቕምን ኣገዳስነትን ማይ ሓሊፉ ድማ ከም ቀዳሞት ኣያታቱ ፅውፅዋይ 3,000 ዓመታት ክደግምን ካብ መቓብር ፍሒሩ ህይወት ክዘርኣሉን ኣገዳስነት ባሕርን ኣፍ ደገ ባሕርን ዝብል ዛዕባ ልዒሉ ተኽታኺ መደረ ብምቕራብ ህዝቢ ኢትዮጵያ ብሓፈሻ መንእሰይ ወለዶ ድማ ብፍላይ ብማዕበል ክለዓል ብዘይ ኣፍ ደገ ባሕሪ ጎረርኡ ተሓኒቑ ክነብር ከም ዝኾነ ንኽእምን ንሰዓታት መዲሩ ኣብ ዝተረኽበ ዘቤታውን ኣህጉራውን ኣጋጣሚታትን መጋባእታትን ሕቶ ዋንነት ባሕሪ ናብ ሓድሽ ወለዶ ክሰጋገር ናብ ህዝቢ ኢትዮጵያን ዓለምን ከም ዝሰርፅ ክግበር መምርሒ ኣመሓላሊፉ። እቲ ወኪል ህዝቢ ኢትዮጵያ ተባሂሉ ብዕድመ ትምህርቲ ተመክሮ ዝበልፆ ናይ ሰብ ረብሓ ጉጅለ ኣጠቓዕቲ ድማ ብዛዕባ ማይ ዝቐረበሉ ኣስተምህሮ ተኸታቲሉን ይረዳእዮ ኣይረዳእዮ ብዘየገድስ ከም ኣመሉ ብጣቂዒት ኣሰኒዎ። ካብታ ዕለቲኣ ጀሚሮም ብዝተዋሃቦም መምርሒ መሰረት ልሂቃን ሰርፊ ብልፅግናን መሰልቱን ተደጒሉ ከም ዝፀንሐ እሳተ ጎሞራ ተፈጅሮም ባሕሪ ዝብል ክተት ኣውጆም። ሰብ ሞያ ሕጊ፣ ታሪክ፣ ፖለቲከኛታት፣ ወተሃደራውያን ኣዘዝቲ፣ ኣመሓደርቲ፣ ጋዜጠኛታት፣ ስነ ጥበባውያን፣ መሃንድሳት ኮታ ኩሉ ኣፍ ዘውፀ ዘበለ ኣብ ኩለን መራኸቢታት ኢትዮጵያ ቀሪቡ ክምድር ፅውፅዋይ ታሪክ ክምህዝ ክትንትን ክፍክር ይስማዕን ይረአና ኣሎ።
9: የባህር በር ስንል
10: የባህር በርን
11: ኢትዮጵያ ከበር ያስፈልጋታል። ባህር በር ካላቸው
12: ኢትዮጵያ የባህር በር ያስፈልጋታል።
13: የቀይ ባህር በር ጉዳይ
14: የባህር በር
0: እቶም ትማሊ ብናይ 30 ዓመታት ኩናት ዝተሰዕሩ ግን ከዓ ስዕረቶም ዘይተዋሕጠሎም ዕድልን ባይታን ስኢኖም ተፀቂጦም ብኽቱር ፅልኢ ህዝብን ናፅነትን ኤርትራ ዝኸሓኑ ኣስናኖም ክሕርቅሙን ክቕዝሙን ዝፀንሑ ሕሙማት ነዛ ብመራሒ ብልፅግና ዝተፈጥረት ዕድል ተጠቒሞም ሎሚያታ ግዜ ብምባል ካብ ዝተቐብሩሉ ጎዳጉዲ ወፂኦም ኣሎና ክብሉ ይረአዩ ኣለዉ። በዚ ድማ ኢና ዕየት ዓበይቲ ኣባጊዕ ኣሒዛ ትጠፍእ ክንብል ዝመረፅና። መበገስ ናይ ዝኩሉ ተላዒሉ ዘሎ ዶሮና ዝኾነ መራሒ ብልፅግና ንዘይ ብሱልነቱ ዝገልፅ ካብ ዝቐረቦም መደረ ክንጅምር።
15: ኣሉላ ኣባነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ።
0: ኣሉላ ኣባነጋ ቀይሕ ባሕሪ ናይ ኢትዮጵያ ተፈጥሮኣዊ ዶብ ኮይኑ ነይሩ ክነብር እውን እዩ ይብሉ። ታሪክ ዘኪሮም ልቦና እዩ። ተፈጥሮ ዝዓደለና ክሕደግ ኣይከኣልን እዩ። እዚ ብልሂቃን ስርዓት ብልፅግና ብዛዕባ ቀይሕ ባሕሪ ከም ዝባ ከምቲ ኢሉ እናተባህለና ሻዕ ከመፈከሪ ዝለዓል ኣሉላ ኣብ ታሪክ ጉዕዝኡ ንቀይሕ ባሕሪ ኣይሽንኳ ኢዶ ክረግጾ ባሕሪ እንታይ ከም ዝመስል ርእይዎ እውን ኣይፈልጥን። ቀይሕ ባሕሪ ናይ ኢትዮጵያ ዶብ ነይሩ ክነብር እውን እዩ ኢሉ ዝተባሃለሉ ዘመን ካብ 1875 ክሳብ 1897 ዓመተ ምህረት ኣሉላ ኣብ ስልጣን ዝነበረሉ እዋን እዛ ሕጂ ኢትዮጵያ ትበሃል ሃገር ኣብ ስነ ኣእምሮ ልሂቃን ኢትዮጵያ ብፅውፅዋይን ሕልምን ዝተፈጥረት ዳኣ እምበር እዛ ንፈልጣ ኢትዮጵያ ኣይነበረትን። ኣብቲ እዋን ከከባቢኦም ዘመሓድሩን ንሓድሕዶም ዝዋረሩን መሳፍንትን

0: ኣብ ጋዛት ውግእን ተመቓቒላ እትመሓደር ፋሕ ዝበለት ደኣ እምበር ብባህሊ ቋንቋ ስነ ልቦና ሕግን ቁጠባን ዝተኣሳሰረት ብሓደ መስፍን ወይ ሃፀይ እትመሓደር ህዝቢ ዝነበረላ ጥምርቲ ሃገር ኣይነበረትን። ኣሉዳ ድማ ወኪል መስፍን ትግራይ ሃፀይ ዮሃንስ ኮይኑ ንሸውዓተ ዓመታት ንገለ ክፋል ከበሳታት ምድሪ ባሕሪ ኣብ ዘመሓደረሉ ዝነበረ እዋን እንተኾነ ንገማግም ቀይሕ ባሕሪ ብፍጹም ኣይረገጸን። እቲ ዶባ ባሕሪ ነይሩ ዝብል ትርኻ ድማ ንበዕላ ዝተመቓቐለትን ዘይተጸርነፈትን ሃገር ዶባ ባሕሪ እዩ ነይሩ ክብሉ ዘስደምም እዩ። እቲ ምስ ገማግም ቀይሕ ባሕሪ ዝዳወብ መሬት እውን እንተኾነ መሬት ደቀባትና ሕጂ ኤርትራ እዩ። ኩሎም ኣብ መመድረኹ ዝመፁ መሳፍንቲ ኣቢሲንያ ባሕሪ ወኒኖም ከም ዘይፈልጡ ኣብዘ ዘመነ ስልጣኖም ንእታው ኣፅዋር ኣፍ ደገ ባሕሪ ክፍቀደሎም ንቀይሕ ባሕርን ህንዳዊ ውቅያኖስን ዝቈጻጸሩ ናብ ዝነበሩ ኤውሮጳውያን ካብ ዝፅሕፍዎ ዝነበሩ ናይ ልማኖ ደብዳቤታት በጃኹም መሰንፈሲ ክፈትሉና ዝብል እዩ ዝነበረ። 1855 ሃፀይ ቴድሮስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1872 ሃፀይ ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1876 ሃፀይ ምኒልክ ናብ ንጉስ ኡምበርቶ ናይ ጥልያን፣ ከምኡ እውን ብ1889 ኣብ መንጎ ኢጣልያውያንን ሃፀይ ምኒልክን ንምኽባር ግዝኣታዊ ዶባት ዝምልከት ዝተገብረ ናይ 1896 ውዕል ውጫሌን ናይ 1896 ስምምዕ ሰላም ኣዲስ ኣበባን ሃፀይ ሃይለ ስላሴ ዘካይዶ ዝነበረ ልማኖን ጻዕርን ድማ ጭቡጣት መርትዖታት እዮም። ገማግም ቀይሕ ባሕሪ ካብ መበል 15 ክፍለ ዘመን ክሳብ 1952 ብባዕዳውያን ይግዛእን ይመሓደርን ከም ዝነገረ ምሁራት ታሪክ ዝበሃሉን መራሕቲ ብልጽግናን ኢትዮጵያ ነቲ ናይ 4 ክፍላት ዘመን ታሪኽ ናበዮም ክቐብልዎ ደልዮም። ህዝባዊ ግንባር ኣብ ታሪኹ መምስ ዝነፈሰ ንፋስ ምህውታት ኣይኣመሉን። ንዅሎም ኣንጻሩ ዝለዓሉ ተጻብኦታት ብትዕግሥትን ህድኣትን ሒዙ ኣብ ኣድላይ እዋን ኣድማዕን ግብራውን ዝኾነ ውሳነ እዩ ዝወስድ። ኣብዚ እዋን ነዚ ብስርዓት ብልጽግና ብስም ባሕሪ ዝግበር ዘሎ ንኤርትራ ናይ ምውራር ኣጀንዳ ብንቕሓት እናተኸታተለ ትም ክብል መሪጹ ኣሎ። ትም ምባል መትከል ህዝባዊ ግንባር ግን ልሂቃን ስርዓት ብልጽግናን መሰልቱን ንሰለስተ ዓመታት ብዘይሕንከት ከም ድልየቶም ሃልውሎ ክብሉ መጥመሪ ዘይብሉ ትንታኔታትን ሓሶታትን ክፍኑ ዕድል ፈጢሩሎም እዩ። ንነፍሲ ወከፍ ኣብ ጽላለ ዘድሃበ መግለጺታት መደረታትን ፍኸራን ሓደ ብሓደ ክትምልስ ምፍታን ማዕሪ ማዕሪኦም ምጽላል ማለት እዩ። እንተኾነ ግን ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ ስነ ልቦናን ናይ ምስፍሕፋሕን ምግባትን ሕልሚ ኢትዮጵያውያን ቀደም ትማሊ ሎምን ጽባሕን ከመይ ነበረ ከመይ ከክኸውን እዩ ንምርዳእን ከም ታሪኽ ንመጻኢ ወለዶ ክስነድ እውን ስለ ዘለዎ ካብ ኩሉ እቲ ዓጀውጀው ውሕድ ክነቕርብን ክሳብ ክንደይ ኣብ ሓሶት ሰንዓን ታሪኽ ዝጣሓሉ ተገላበጥቲ ዝሓለፈ ዝርስዑ ከም ዝኾኑ መደረታቶም ድማ መግለጽን መምዘንን በቕዓቶምን ብስለቶምን ከም ዝኾነ ንምርዳእ ኣገዳሲ እዩ።
1: በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆኖ ይህም ታሪክ ነው። ይህንን ታሪክ መፋቅ አትችልም።
0: ከምዚ ትርእይዎ ንጉስ ኣብ ቀይሕ ባሕር እንከለዉ እዩ። እዚ እውን ታሪክ እዩ። ነዚ ታሪክ እዚ ክትኣልዩ ኣይከኣልን እዩ ነይሩ እዩ። ታሪክ ኢትዮጵያ ኣይኮነን ክንብል ኣይንኽእልን ኢና። ከመይ መጺኡ ከመይ ከይዱ ክንካትዓሉ ንኽእል ኢና። ብግዜ ኣሉላ ይኹን ጃንሆይ ታሪክ ዝነግረና ነገር ኣሎ ማለት እዩ።
1: የኢትዮጵያ ታሪክ ኣለ ልትለኝ ኣትችልም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን ግን ነበረ። ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው።
0: ብርግጽ ናይዞም ክልተ መራሕቲ ዝንገር ታሪክ ኣሎ። ብዙሕ ክትዕ ኣየድልዮን እዩ። እቲ ሓቀኛ ታሪክ ክልቲኦም ወረርቲ፣ ዘመቲ፣ ዓመፅቲ፣ ኣፅነቲ ህዝቢ ኤርትራ እዮም። ታሪኾም ዝነግረና ድማ ታሪክ ወራርን ዓመፅን እዩ። ዝምታ ወራርን ህልቅትን ብሔረ ናራን ኩነማን፣ ምድረስ ዓፋር፣ ሳሆ፣ ዖናን በሲግድጋን፣ ዓዲ ብርሂም ኦሙሓጀር፣ ጸሮና፣ ኣቑርደት ሕርጊጎ እኹላት ኣብነታት እዮም። ክልቲኦም መራሕቲ ኣብ ኤርትራን ህዝባን ጥዑይ ታሪኽ የብሎምን። ሃፀይ ሃይለ ስላሴ ብኹር እግሩ ናብ ኤርትራ ዘንበረ ኣብ ግዜ ፌደሬሽን 1952 ብመንገዲ ራማ ሩባ መረብ ሰጊር እዩ። ከምቶም ቅድሚኡ ዝነበሩ መሳፍንትን ሃፀያትን ሃይለ ስላሴ እውን ንኤርትራን ባሕራን ቅድሚኡ ብፍጹም ረጊጹ ኣይፈልጥን። ንመሬት ኤርትራን ባሕራን ክረግጽን ንሰላሳ ዓመታት ክገዝእን ዝኽኣሎ ባልኾቶም ንረብሖም ክብሉ ንመሰል ህዝቢ ኤርትራ ጓዕጺጾም ብመልክዕ ዘይፍትሓዊ ፈደረሽን ኤርትራ ምስ ኢትዮጵያ ከም እትሓብር ዝገበሩ ሓያላን ሃገራት እዩ። ብፍላይ ድማ ኣሜሪካ ብዓብዩ ድማ ጉጉይ ውሳኔ ውድብ ሕቡራት ሃገራት። እዚ ሰነድ ተባሂሉ ቀሪቡ ዘሎ ድማ ብልዑል ደገፍ መንግስትታት ኣሜሪካ፣ እንግሊዝ፣ ፈረንሳ፣ ኖርዌይን ካልኦትን ድሕሪቲ ጎበጣ ብ1955-56 ዝተመስረተ ሓይሊ ባዕሪ ኢትዮጵያ ኣባፅዕ ዝተለዓለ ስእሊ እዩ። ብኸመይ መጺኡ ብኸመይ ከይዱ ንዝተባሃለ ድማ ብጎነፅ መጺኡ ብጎነፅ ከይዱ። ንጉስ ሃይለ ስላሴ ኣብ ኤርትራ ዘካየዶ ኩናትን ዓመፅን ሓደ ካብ ቀንዲ ጠንቂ ውድቀቱ ከም ዝኾነ ታሪክ የዘኻኽረና።
2: እንደሆነ ብዙ ግዜ ያው የኤርትራ ጉዳይ እዛም ተወልጀ ስላደኩ ስለማቀው ዝም ለበችለተኝነት እንደዚ የፈለክ ምትረማመድበት ኣደለም።
0: ጉዳይ ኤርትራ ኣብኡ ተወሊደ ስለ ዝዓበኹን ስለ ዝፈልጦን ስቂል ካብ ሸለልትነት ከም ድሌትካ ትዕንድረሉ ጉዳይ ኣይኮነን። ዓቕሚ ኤርትራ ብዙሕ ሰብ ኣይፈልጦን እዩ። ንእሽቶ ሃገር እያ ይበሃል። እንተኾነ ኤርትራ ብጣዕሚ ዓባይ ሃገር እያ። ኣነ ብዙሕ ግዜ ተዛሪበ ኣለኹ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ከቋርፅን ፅልዋ ኤርትራ ነይርዎ። ናይ ኤርትራን ኢትዮጵያን ፖለቲካ ክሳብ ብከምዚ ዝፀላለ እዩ።
2: 5-6 መሪዎች ዕድሜ መቀጠልና ማጠር ላይ የኤርትራ እጅ ኣለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው።
3: በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው።
0: ናይ ቀረባ ናይ 100 ዓመት ታሪክና መንግስታት ኢትዮጵያን ኣብ ስልጣን ምምፃእን ምኻድን ምውዳቕን ምትንስአን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገፂ ዝተሓሓዘ እዩ። ሃፄ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተልዎ ኣካይዳ ንውድቀቶም ኣስተዋፅኦ ነይርዎ። ስርዓት ደርግ ንሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብ ግደ ተፃዊቱ። መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብ ተራ ነይርዎ። ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕብ ወደብ ንርዕል ስለ ዘለናን ብመንፅር ታሪክ እውን ሕቶ ኤርትራ ንምልሰሉ መንገዲ ምስ ህልውናና ዝተሓሓዘ ብምዃኑ ኣብ ግምት ምእታው ግቡእ እዩ ዝብል እምነት ኣለኒ።
3: ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አስዩ ማድረግ ተገቢ ነው የሚል እምነት አለኝ። ሰው ታሪካችን ውስጥ የኤርትራን ጥያቄ ሀንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁንም አሁን ባለንበት ሁኔታ
0: ኣብ ታሪክና ንጉዳይ ኤርትራ እንገብሮ ኣተሓሕዛ ክሳብ ክንደይ ፅልዋ ከም ዝነበሮ ሎሚ እውን ኣብዚ ዘለናዮ እዋን ኣብ ቅድሜና ናይ ሃገራዊ ድሕነት ሓደጋ ኣንፀላልዩ ኣሎ።
3: ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ።
0: እዚ ዝዛረብ ዘሎ አገልጋሊ ስርዓት ብልፅግና ዝኾነ ዘይተቐብረ ሬሳ ንሱን መሰልትን ክፈልጥዎ ዘለዎም ህዝቢ ኤርትራ ሕትኡ ብስርዓታት ኢትዮጵያ ክምለሰሉ ተፀቢዩን ሓቲቱን ኣይፈልጥን። ንሕትኡ ባዕሉ ኣብ 1991 መሊስዎ እዩ። ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን። ሰዓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን። ብኣቶም ዝምለስ ሕቶ ኣይነበሮን የብሉን እውን።
1: ኣዶሊስ ሰምታችሁ ምሽል ኣዶሊስ ይባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል።
0: ኣዶሊስ ኣብ ወሽመጥ ኤርትራ ዘላ ከም ሓንቲ ኣማራፂት ክትርአ ይከኣል። ምፅዋዕ ዓሰብ ከም ኣማራፂታት ክርአ ይከኣል። ንሕና ናይ ግድን ብዓሰብ ብምፅዋዕ ዝብል መርገፂ የብልናን። ንሕና ንደልዮ መተንፈሲ ኣፍ ደገ ጥራይ። መራሒ ጎረቤትና ምስላ ትግርኛ ፅቡቅ ተማሂሩ ስለ ዘሎ ነዚ ዝሓልሞ ዘሎ ብምስላ ወለድና ምርዳእ ኣይሓይሽ ብላዕ ከይበልዎ ፅቡሕሎ ይበለ ይብሉ ቦታትና። መን ምስ ቀረበሎም ዳኣዮም ፅቡሕልና ዝብሉ ዘለዉ በዝዶ በቲ ሒሸና እናበሉ መሬትን ባሕርን ከማረፁ ኣብ ውሽጥና ኣትዮም ኣዱሊስ ባፅዕዶ ዓሰብ ምባልከ በየን ዘፅረይዎ ድፍረት እዩ። ኣብተ ናብ ኤርትራ ዝፀንሐለን 30 ዓመታት ገና ብግቡእ ዘይተገልፀን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማይታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ፅቡቅ

0: ጌርካ ምዝኽኻር ኣገዳሲ እዩ።
1: ኣራዋርያቱ ኣይቻለው ንራብ ዋጥማት ተፈራረቀብኝ። አሁን የሞት እድል ነው የምጠብቀው።
2: በራብ እዚህ ተሰቃየን። ከደቀ ማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ።
0: እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ፣ ጽንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን፣ ኣይኮነን፣ ኣይክኸውንን እውን እዩ። ከምቲ ኣባሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብ ናቶም ዝፍለ ኣይኮነን።
3: አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረውም አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው።
0: በዚ ሕጂ ዘሎ ስምዒታት ክንረሓሓቆ ንኽእል ኢና። ትግራዋይ ዝዛረቦ ዓፈር ዝዛረቦ ሓደ እዩ፣ ሓደ ህዝቢ እዩ። ምግብና እንጌራ ብፀብሒ እዩ፣ ደርፍታትና ሓደ እዩ፣ ኩሉ ነገር ሓደ እዩ።
3: በቀላሉ መመለስ ይቻላል። እዩ
0: እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለፂታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልፅን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት፣ ክብሪ፣ ታሪኽ፣ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሉ ዋጋን ጅግንነትን ይደለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር ንመሰሉ ኣብ ዋጋ ዕዳጋ ዘየእቱ ህዝቢ እዩ። ስርዓት ብልፅግና ግን ንኢትዮጵያ ከም ሓንቲ ኣካል እኳ ክዋሃድ ኣይከኣለን። ብቀቢላ፣ ብሄር፣ ወገን፣ ቋንቋ ዝኸፋፍል ወራር፣ ዓመፅ፣ ክሕደት፣ ጭካኔ ዝሕላገሱ ስርዓት እዩ። ብጥዑም ዘረባን ምህዞን ድማ ንባህሊ፣ ቋንቋ፣ ሕግን ስነ ልቦናን ህዝብታት ክትሓናፍፅ ዝከኣል ኣይኮነን።
4: ቅድሚ ሕጂ እውን እኮ ነጊርናዮም ነርና ኢና ኣዴታትኩም ጎፈሬ ስንተራ ኣዴታትና ሸሊል ዝቑነና ንስኻትኩም ጎንደር፣ ጎጃም፣ ሽዋ ዝዓድኹም ፃናት ዝቐላይኩም ኣባይ ጸሊም ዝርባኹም እንተ ንሕና መረምላይ ዝዓድና ጋሽ ባርካ ዓንሰባ ፃዕዳ ዝርባና ቀይሕ ባሕሪ ዝሕላገትና ደቂ ኤረይ ደቂ ኣስመራ ፃዕዳ ኢና። ንስኻትኩም ዓድኹም ኣለኩም ንሕና ዓድና ኣለና ኣይትቀንዘዊ ትሰንዘዊ ኢልናዮም ነርና ኮ ኢና ይብላ ኣለኹ።
3: ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም ኣቀፍ ልምምድ ነው።
0: እቲ ካልእ ድማ ናይ መሬት ምልዋጥ እዩ። እዚ ዓለም ለኻዊ እዩ። ኣብ ዓለም ዘሎ ተመክሮ እዩ። እንካን ሃባን እዩ።
3: ዓለም ላይ ያለ ኤክስፒሪየንስ ነው። ጊቭ ኤንድ ቴክ አለ ዓለም ላይ።
5: አጉል ህልም ነው ይሄ፣ አጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል።
0: አጉል ሕልም እዩ። ቀደም በዓል ኣላስካ ተሸጠን እየን። ኣብቲ ዘመንቲ ሕጂ ኣብቲ ዘመንቲ የለናን። ሃገራት መሬት ደልዮም ክቃተሉን መሬትን ሃቡና ክብሉ እንዳ እምበር መሬትንኩም ዝብል መንግስቲ ክመፅ እዩ ዝብል እምነት የብለይን። እዚ ድማ ካብ ሰማይ ዝረሓቐ ተራ ሕልሚ እዩ። ተስፋ ግበሩ ናይ ሃገር ሽግር ከም ሓደ ኣማራፂ ጌርካ ምቕራብ ነቲ ሽግር ኣትሒትካ ምርኣዩ።
5: ተስፋ ኣድርጎ ለብሔራዊ ችግር እንዳንድ ኣማራጭ ኣድርጎ ማውራት ኣጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት እዩ።
0: መራሒ ብልፅግና ኣፍ ደገ ባሕሪ ንምውናን ዘንቀዶ ተኽታኺ መደረታት ካብ ደቂቕ ናብ ደቂቕ ዝቀያየር እዩ።
3: እኔ ኣሁን ኣቅም የለኝም፣ ልጆቼ ይሰሩታል።
0: ኣነ ሕጂ ዓቕሚ የብለይን፣ ደቀይ ትግብርዎ። ሕጂ ቀይሕ ባሕሪ ትንክፍ ወይለኻ ኣነ ዓቕሚ የብለይን፣ ደቀይ ምፅዎ። ሕጂ ኣይከኣልን ማለት ፅባሕ ኣይከኣልን ማለት ኣይኮነን።
3: አሁን ኣይቻልም ማለት ነገ ኣይቻልም ማለት ኣደለም።
0: እዚ ኣያታ ናይ መወዳእታ መልእኽቲ። ቅድሚ ሕጂ ዝሓለፉ ስርዓታት ኢትዮጵያ ብሓይሊ ፈቲኖም ኣይከኣሉን፣ ስዕረቶም ግን ኣይተቐበሉን ኣይኣመኑን። እቲ ዝፈሸለሉ ሕልሚ ሓይሊ ኣብ ዝረኽብሉ እዋን ይተዓወቱ ኣይተዓወቱ ክፍትኑ ምዃኖም እዩ ዝነግረና ዘሎ።
6: ከጠላቱ ጋር የሚደባለቅ የጠላት አንገት
0: ኩሎም ዝሓለፉን ዘለውን ስርዓታት ኢትዮጵያ መፍትሒ ውሽጣዊ ሽግራቶም ንኤርትራ ገንሸል ምግባር እዩ። ባሕሪ ድማ እታ ንኩሉ ኢትዮጵያዊ ክትጠብረላ ትኽእል እያ ዝብልዋ መረሳ ሰኒትን መላዓዓሊትን ውሽጣዊት ስምዒት ኢትዮጵያውያን እያ ኢሎም ይኣምኑ። ነፍሲ ወከፍ መራሒ ሰንከልከል ኣብዘት ዝበለሉ ባሕሪ እትብል መጣልዒት ካርታ ካብ ማሕፍሉ ይምዝዝ። ንገለ ካብቲ ሕሉፍ ጭሮሕታት ስርዓታት ኢትዮጵያ ንምዝኽኻር ስርዓት ንጉስ ሃይለስላሴ

0: ቀይ ባህር የኛ ነው፣ ቀይሕ ባሕር ናትና እዩ። ስርዓት ደርግ ቀይ ባህራችን በደማችን፣ ቀይሕ ባሕርና ብደምና። ኤርትራ ኣትሸጥም ኣትለወጥም፣ ኤርትራ ኣይትሽየጥ ኣይትልወጥ ዝብል ይርከብዎም።
1: ሕጂ ዝፅውፅዋ እዚ እዩ ዝድገም ዘሎ። እቲ ሕጂ ምልከተና እዩ ዝበሃል ዘሎ እውን ሓደ ኣብ ዝሓለፈ 100 ዓመታት ኣብ ናይ ኢትዮጵያ ታሪክ እንተርእናዮ ኢትዮጵያ ኦክስጅን ክሓፅራ ከሎ ከም ሃገር ባሕሪ ምፅያ ኦክስጅን ትወስድ።
0: እዚ ሕጂ ኣብ ኢትዮጵያ ዘሎ ካብ ውድቀት ቀዳሞት ኣያታቱ ዘይምሃር ዝደንቆረ ስርዓት እዩ። ኣብሓጎታቱን ኣቦታቱን ዝላደዩሉን ዝቐበፅዎን ባሕሪ ክብሉ እናተሰሓጉ ከይተዓወቱ ናብ ናይ ሓዋሩ ዓለሞም ዝተፋነውሉ ዛዕባልዒሉ ነታ ብብሄራትን ሃይማኖታትን ተተፋኒና ብክልላት ተመቓቂላ ብፈትሊ ተላጊባ ብኩናትን ደርቅን ህዝባ እናበልዐት ሎሚ ዶ ፅባሕ ትበናጠስ እናተባህለት ብክንደይ ክንክን ትኸይድ ዘላ ዝተመናንህት ኢትዮጵያ ንምድሓንን ዕድመ ስልጣኑ ንምንዋሕን ቀይሕ ባሕሪ ኣፍ ደገ ባሕሪ ዝብል ኣጀንዳ በጊሱ በቲ ስሱዕን ገባትን ባህርያቱ ከስፋሕፍሕን ንዞባና ናብ ዓውደ ኩናት ንምቕያሩ ንህዝቢ ኢትዮጵያ ናብቲ ቅድሚ ሕጂ ዝሃለቐሉ ናይ 30 ዓመታት ኩናት ንምሽማሙ ብስም ባሕሪ ኣይተሓዙን ይብል ኣሎ። እቶም ዓበይቲ ኣባጊዕ ድማ ዓሰርተ ዕየት ተኸቲሎም ብናይ ሓሶት ትረኻታትን መግለፂታትን ህዝቦም ኣብ ምድንጋር ተፀሚዶም ሆ ክብሉ ንዕዘብን ንሰምዐን ኣለና። ሓደ ኣባል ሓይልታት ምክልኻል ኤርትራ ንህልው ኩነታት እዛ ብብልፅግና እትመሓዘር ዘላ ናይ ዘመንና ኢትዮጵያ ከም ብዘይምኽደና መቕሎ ዝቕሎ ዘሎን ጣጢዕ ክብል መሲልዋ። እስከ ንገለ ካብቲ ኣብዚ እዋን ብልሂቃን ኢትዮጵያ ዝቐርብ ዘሎ ፅውፅዋይ ሓደ ብሓደ ንርአ።
2: ኢትዮጵያ ከጥንቲ ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመላክታሉ። ከዚ አለፍ ሲልም
0: ኢትዮጵያ ካብ ጥንቲ ጀሚራ ተጠቃሚት መስመር ቀይሕ ባህር ከም ዝነበረት ዝሕብር መረዳእታታት ኣሎ። ብተወሳኺ ካብ ጥንቲ ምንቅስቃስ መራኸብ ንግዲ ኢትዮጵያ ኣብ ቀይሕ ባሕሪ ጣይ ዝተሓፅረ ይነበረን። ብፍላይ ህዝቢ ደቡብ ኢትዮጵያ ብህንዳዊ ውቅያኖስ ብመስመር ብመራኸብ ይነግዱ ከም ዝነበሩ ታሪክ ነግረና። ሪቻርድ ፓንከርስት ዝተፈላለዩ ፀሓፍቲ ታሪክ ብምጥቃስ ከም ዝገለጾ ህዝቢ ኢትዮጵያ ብኪስማዮ፣ በርበራ፣ ሞቃዲሾ ጥሪት ቡን ስናሓርማዝን ከርበን ንዕዳጋ የቕርቡ ከም ዝነበሩ፣ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳዊ ውቅያኖስ ከባቢ 250 ዝኣኽላ መራኽቡ ግእን ንግድን ከም ዝነበረኣ ይነግር።
2: ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቅስ እንደነበር ይነገራል።
3: ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት።
0: ቅድሚ 34 ዓመት ኢትዮጵያ 2000 ኪሎ ሜትር ኣፍ ደገ ባሕሪ ዝነበራ ሃገር እኮ እያ። ዓለምለኻዊ ሕጊ እውን ይሕግዘና እዩ። ዝኾነ ጎረቤት ጎረሮና ሓኒቑ ኣይሕልፍን እየ ክብለና መሰል የብሉን።
4: ኢትዮጵያ ዝነበራ 1000 ዘመናት ካብ ስልጣኔ ጀምሮ
0: ኢትዮጵያ ካብ ስልጣኔ ኣኽሱም ቅድሚ 4000 ዘመናት ጀሚሩ ሓያል ሓይሊ ባሕሪ ዝነበራ ምስ መራሕቲ ስልጣኔታት ህንድን ንግስነት ሮማን እናተሓጋገዘት ብዙሕ ዝሰርሐት ወናኒት ብዙሓት ወደባት ዝነበረት ሃገር እያ።
3: ህንድ ውቅያኖስን ኣትላንቲክን ኣልፈን ምንታወቅ የገዛን ያስተዳድርን
0: ህንዳውን ኣትላንቲካውን ውቅያኖሳት ሓሊፍና ዝገዛእና ዘመሓደርና ንሓንቲ መርከብ መሰጋገሪ መውፂ ምስኣና ሞራላዊ ውድቀት እዩ።
5: 60 ኪሎ ሜትር ላይ ኣፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ
0: ኣብ 60 ኪሎ ሜትር ጫፍ ተቐሚጥና ናትናይ ነይሩ ብዝብል ብዝኽሪ ንትማሊ እናናፈቕና ክንነብር ተወሲኑልና ነይሩ። ቀይሕ ባሕሪ ካብ ዕዳ ናብ ሃብቲ ክቕየር ኣለዎ
5: መሸጋገር ኣለበት ማለት
6: እዩ። ብ60 ኪሎ ሜትር ርቀት ላይ ወይም ብ40 ኪሎ ሜትር ርቀት ላይ
0: ካብ ቀይሕ ባሕሪ 64 ኪሎ ሜትር ርሒቕና ኣብ ዓለም ከይነግድን ሃብቲ ባሕሪ ከም ዘይንጥቀምን ገይሮምን ኣለዉ
6: ኣድርገውናል።
7: እኔ የህግ ምሁር ኣለለዉ ግን በዓለም ላይ ያለ ከማያቸው
0: ናይ ሕጊ ምሁር ኣይኮንኩን እንትኾነ ኣብ ዓለም ከም ዝርእዮ ኡጋንዳ ኣፍ ደገ ባሕሪ የብሎምን። ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ? ምስ ታንዛንያን ኬንያን ብምስምማዕ እዮም ዝጥቀሙ። ኣነ ክድምድመንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን ባሕሪ ይኹን ወደብናትካ ኣይኮነን። ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንትኾንካ ክትወስዶ ትኽእል ኢኻ።
5: ባህሩ ያ ወደቡ ያንተ አይደለም
7: ያንተ ያልሆነውን በግድ ወስዳለሁ ካልክ ኃይለኛ ከሆንክ መውሰድ ትችላለህ።
8: ኃይሉ የተቋቋመው እንግዲህ በ1948 ዓ ም ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን
0: ኃይል ባሕሪ ዝተመስረተሉ ብ1948 ዓ ም ብግእዝ ማለት ብ1955 እዩ። ካብ ራስ ቄሳር ክሳብ ራስ ዱሜራ ከባቢ 2000 ኪሎ ሜትር ብመርከብ ይሕሎ ነይሩ። እዚ እዩ ተሓቂ። ኣቢሲንያ ብዘይካቲ ካብ ሳልሳይ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ መንጎ ስልጣኔታት ኣድሉስን ንግስነት ኣኽሱምን ዝነበረ ቁጠባዊ ባህላውን ንግዳውን ምትእስሳርን ንጥንታዊት ወደብ ኣድሉስ ከም ኣፍ ደገ ባሕሪ ምጥቃምን ከምኡ ውን ብጉልባብ ፌደሬሽን ካብ 1952 ክሳብ 1991 ን30 ዓመታት ጥራይ እንተዘይኮይኑ ኣብ ታሪክ ኣቢሲንያ ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን። ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብፅታትን መርትዖታትን የብሉን። ካብ ፅፅዋይ ዝሓልፉን ኣይኮነን። ኩሎም መሳፍንትን ሃፀያትን ኣቢሲንያ ተጠቃምነት ኣፍ ደገ ባሕሪ ንኽረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቆጻጸሩን ዝነበሩ ኤሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ።
9: ኣፄ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና ባሕረ ነጋሽ የተባለው ቀይ ባሕርና ዳርቻው
0: ኣፄ ዮሐንስ ከም ዝሓሰብዎ ኸይሰለጦም ኢጣልያውያን ብምስፍሕፍሖም ባሕረ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ኣፄ ሃይለ ስላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ። በዞም ልሂቃን ንሰምዖ ዘለና ታሪኽን ሓተታን ዘስደምም እዩ። ነቲ ታሪኽ እውን ብንጹር ኣይፈልጥዎን ክፈልጥዎ እውን ኣይደልን እዮም። ቡን በዕላት ድበስ ከም ዝበሃል ንሕልሞምን ምኞቶምን ነቲ በዕሎም ዝሃነፅዎ ሓሶትን ፅውፅዋይን ከም ሓቂ ተቐቢሎም ኣብ ኣእምሮኦም ኣስሪፆም ነብሶም እናተዓሻሸው እዮም ዝነብሩ። ሓቀኛ ታሪኽን ዝጭበጥ መርትዖታትን ስለ ዘይብሎም ንሓድሕዱ ዝገራጮ መብርሂታት ሂቡ። ታሪኽ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና። ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂፆም ካብ ባሕሪ ፈልዮምና ይብሉ ኣለዉ። እንተኾነ ብተፈጥሮ ይኹን ብታሪኽ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን። ንድሕሪት ተመሊስና ታሪኽ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነፅር ሓቀኛ መልሲ ንረክብ። ኣብ መወዳእታ ሻብዓይ ክፍለ ዘመን ምስ ምእታዊ ፐርሻውያንን ዓራብን ናብ ቀይሕ ባሕርን ምቁፅጻር ደሴታት ዳህላክን እቲ ኣብ ግማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣድሉስን ኣኽሱምን ዘብቃዓሉ መድረኽ እዩ። ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሻውያንን ዓራብን ተደፊኡ ሓንሳብ ንደቡብ ምሳን ቈልቈለ ዳግማይ ናብ ግማግም ቀይሕ ባሕሪ ኣይተመልሰን። ካብ ውድቀት ኣኽሱም ብ8ይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቆላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቆላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃዩ ዝነበረ ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛኣት ኢምፐራጦርያ ኦቶማን ቱርኪ ምዕራባዊ ቆላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጂ ከም ዝነበረ ታሪክ ይሕብር። እዞም ብተፈጥሮ ይኹን ብታሪኽ ባሕሪ ነይሩና ዝብሉ ዘለዉ ኣባላት ስርዓት ብልፅግና ብድብድቡ ነይሩና እንተዘይኮይኑ ግዜን ቦታን ብንጹር ኣይገልጹን። ከም ኣገላልጾም ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል እንተ ደኣ ነይሩ ነቲ ካብ ጥንቲ ባሕሪ ነይሩና ዝብልዎ ፅውፅዋይ ብቓላቶም የፍሽሉ ኣለዉ። ባሕሪ ነጋሽ ማለት ምድሪ ባሕሪ ናይ ሕጂ ኤርትራ ስለ ዝኾነ ታሪክ ከም ዝሕብሮ ቀይሕ ባሕሪ ባሕሪ ኤርትራ ጸኒሑ ድማ ቀይሕ ባሕሪ ማሮሶ ከም ዝበሃል ደኣ እምበር ካልእ መፀውዒ ይነበሮን። ነቲ መጥመሪ ዘይብሉ መግለፂታቶም ዝምልከት ክሕተት ዘለዎ ግን ካብ ጥንቲ ክንድቲ ዝተተንተነ ካብትን ሓይልን መዓዝ ዘመን እዩ ነይርዎም? ኢትዮጵያ ትበሃል ዱባታት ዝተነፀረ ሃገር ኔራ ድያ? ካብ መዓዝ ዘመን እዩ ኢትዮጵያ ዝብል ስያመ ዝተዋህባ? እዚ ኩሉ ሃብትን ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል? ነዘን ኩለን ዝተጠቕሳ ብዙሕ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ? ኣስማተን መራኽብ መነመን ይበሃላ? ኣበይ ከኣተዋ? እዚ መልሲ ዝርከቦ ኣይኮነን። ሓቀኛ ታሪኽ ኢትዮጵያውያን ቀይሕ ባሕሪ ዝረገጽዎን ብሓይሊ ዝወነንዎን ድሕሪ ጎበፃ ኤርትራ 1952 ብመልክዕ ፈደረሽን እዩ። ንዝተወሰነ ዓመታት ንቀይሕ ባሕሪ ተቆፃፂሮም ከም ዝነበሩ ናይ ቀረባት ታሪክ እዩ። እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብድገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዝዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ። እቶም ብበርበራ ኪስማዮ ሞቓዲሾ ይነግዱ ነይሮም ዝተባህሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበሩ እዋን ዘንዝተጠቐሳ ወደባት ናይ መን ነበራ? ስለምንታይ ከ እቲ ንግዲ ተቋሪፁ? እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን? ሕጂ እውን እቲ ሕቶታት መልሲ ዝርከቦ ኣይኮነን። ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየ ንብፅሓናያን ዘይበሉ? ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝእሉ ዝነበሩ ዓመታት ኣብቲ ሃገር ዝሰርኣይ ቁጠባዊ ዕብትን ምዕባለን ኣይነበረን። ወደባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እውን እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን። ሙሉእ ዕድሚኡ ካብ ተመፅዋትነትን ልማኖን ኣይተገላገለን።
10: ዓሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መንጠቂያ ልትሆን ትችላለች።
0: ዓሰብ ናይ ጸላእትና መዓስከር መዕረፊ መራኽቢ ውግእ መብረሪ ነፈርቲ ክትከውን ትኽእል እያ። ናይ ግዜ ሕቶ ይኹን እምበር እስትራቴጂያዊ ዝኾነ ኣፍ ደገ ባሕርን ከባቢኡን ንመስተየ ኣግማል ክኸውን ዘፍቅድ ዓሻግን የለን።
11: ቀጥታ ማንገናኛቸው ኣገሮች ጠላት ነው የምንላቸው ኣገሮችን ጎረቤቶቻችን ሊያመጡብን
0: ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝረኽብ ብታሪክ ጸላእትና ንብሎም ንዓና ከይፍቀዱ ብቐጥታ 60 ኪሎ ሜትር ኣብ ከባቢና ክሰፍሩ ዝገብር መስርሕ ኢና ኣቲና። ሰበ ስልጣንን ልሂቃንን ብልጽግና ኩሉ መጎቶኦም ተጠቃምነት ኣፍ ደገ ባሕሪ ዘይኮነስ ኣብ ሕጊ ዘይተመርኮሰ ናይ ምስፍሕፋሕ ሕልሚዮም ዘንጸባርቑ ዘለዉ ብታሪክ ይብጻሓና ይክብሉ ጸኒሖም ካልኦት እንተ ተቈጻጺሮምሞ ከስጋኣና ስለ ዝኾነ ክንቈጻጸሩ ኣለናዮም ዝብሉ ዘለዉ ኸኣ ኤርትራ ከም ተኸታሊት ናጻ ፖለቲካዊ መስመር ኣብ መሬታን ባሕራን ንረብሓ ህዝባን ልኡላውነታት ዝኽብርን ክሳብ ዝኾነ ምስዝኾነት ሃገር ትቕረብ ትርሓቕ ኣብ ዝመረጸቶ ግዜን ቦታን ኣብ ዶብ ይኹን ኣብ ማእከል ብማዕርነታዊ ሽርክነት ክትሰርሕ ኣብ መሬታን ልኡላውነታን ድማ ናይ ዝኾነ ወገን ባርኾትን ፍቓድን ኣየድልያን። ብፍላይ ድማ ናይዞም ቀደምቲ ስርዓታት ኢትዮጵያን መሻርክቶምን ዝኣመሰሉ ወገናት ብዝመረጸቶ ምስደለየቶ ወገን ክትሰርሕን ክትሻርኽን ሙሉእ ናጽነት ኣለዋ።
12: ኤርትራ ኢዝ ኖት ፎር ሴይል ኤርትራ ኢዝ ኖት ፎር ሴይል ኖት ፎር ኢራን ኖት ፎር ኢዝራኤል ኖት ፎር ዘ ዩናይትድ ስቴትስ ፎር ኖባዲ።
13: አሁንም ብርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር ኮነና
0: ብለገስቲ ብረድኤት ዝውር ፖሊሲ ዘለን ሃገር ኮይና ቀረተት ጽበ ህዝቢ ሒዝካ እንደገና ናብ ኩናት
13: እርጥባን እየጠበቀ የሚኖር ህዝቢ ይዘ እንደገና ሌላ ግጭት
0: ንታሪክ ብዝጥዕሞ መንገዲ መጽሓፍን ምትርጓምን ከምዞም ጎረባብትና ገይሩ ዝመልኮ ሰብ የለን። ፕሮፌሰርነትን ዶክተርነትን ታሪክ ንምጥምዛዝን ንምስናዕን እዮም ዝመሃርዎ። ክንዲፍረ ኣድሪሕንከት ዘይብሎም ንጽባሕ ዘይሓስቡ ንሎሚ ጥራይ ዝነብሩ እሞ ኸዓ ምሁራት ኢና ዝብሉ ብዘይ ገደብ ክህውትቱ ናይ ብሓቂ ዘተሓሳስብ እዩ። ሕጂ እውን ትጽውፅዎ ይቕጽል።
14: ቀይ ባህር ማለት ቀይ ባህር ኣሉት እጂ ስያሜው ራሱ ባህር ነጃሽ ነው የሚባለው።
0: ቀይሕ ባሕሪ ማለት እቲ ስሙውን ባዕሉ ባሕር ነጋሽ ዝበሃል ብፅንቲ ዝፍለጠሉ ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ። ኣኽሱም ድማ ካብቶም ኣብቲ ከባቢ ዝነበሩ ሰለስተ ሓያላን ሓንቲ እያ ዝነበረት
14: ሃገራቶች ኣንዷ ነበረች ኣኽሱም።
0: ኣብዚ ድማ ማይ ዘይጣዓመየ ታሪክ እንሆ። ቀይሕ ባሕሪ ባሕር ነጋሽ ዝበሃል ዝነበረ ይብለና ኣሎ ፕሮፌሰር ኣደም ከማል። ባሕር ነጋሽ ድማ ኣብ ኣኽሱም ዝነበረ ስልጣነ ከም ዝኾነ ገሊጹ። ነዚ ዝንቡዕ መግለጺ ምሁር ኢትዮጵያዊ ምሁራዊ መልስና ቀይሕ ባሕሪ ማለት ባሕር ነጋሽ ማለት ኣይኮነን፣ ነጋሽ ወይ ድማ ባሕር ነጋሲ ማለት ኣመሓዳሪ ወይ ገዛኢ ገለ ክፋል ከበሳታትን ክሳብ ባፅዒ ዝዝርጋሕ ዝነበረ ምድሪ ባሕሪ

0: ናይ ሕጂ ኤርትራ ደኣ እምበር ናይ ኣኽሱም ስልጣኔ ኣይነበረን ኣይኮነን።
1: የኣሁኑ ትውልድ በቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህረ ልሃበሻ ብሎ ነው አረቦች የምጠሩት።
0: እዚ ሓድሽ ወለዶ ብነድሪ ዘልዕሎ ዘሎ ክንዲዚ ዝኣክል ታሪክ ባሕሪ ልሓበሽ ኢሎም እዮም ዓዕራብ ዝፅውዕዎ። ቀይሕ ባሕሪ ናትና ከም ዝኾነ ናይ ኢትዮጵያ ባሕሪ ከም ዝኾነ ብዙሓት ኣብ መጻሕፍቶም ቀይሕ ባሕሪ ኣይብልዎን እዮም ባሕሪ ልሓበሽ ኢሎም እዮም ዝፅውዕዎ። እቲ በሽሓት ኪሎ ሜትራት ዝቝፀር ገማግም ባሕሪ ናትና ዝነበረና ሲኢና ኢሎም እዮም ብነድሪ ዘልዕልዎ ዘለዉ።
1: ያ ሁሉ ነው ያጣነ ወይ የምል ነው በቁጭት የምነሳው። ለዚ ነው
2: ቀይ ባህር ብቻ አይደለም አትላንቲክ ውቅያኖስ ራሱ
0: ቀይሕ ባሕሪ ጥራይ ኣይኮነን። ንኣትላንቲክ ውቅያኖስ እውን ካብ ኣፍሪቃ ብምዕራብ ወይ ድማ ኣብ መንጎ ኣሜሪካን ኣፍሪቃን ዘሎ ውቅያኖስ ብጥንቲ ፖርቱጋላውያን፣ እስጳኛውያን፣ ግሪካውያን ዳህሰስቲ ካርታ ሰሪሖምሉ እዮም። ኢትዮፒክ ኦሽን ኢሎም እዮም ዝፅውዕዎ ዝነበሩ። ነቲ ታሪክ ካበይን ብኸመይን ከም ዝስንዕዎ ናይ ብሓቂ ዘገርም ነገር እዩ። ንቀይሕ ባሕሪ ባሕሪ ልነጋሽ ባሕሪ ልሓበሽ፣ ንኣትላንቲካዊ ውቅያኖስ ድማ ኢትዮፒክ ኦሽን ይበሃል ከም ዝነበረ ይንገረና ኣሎ በዞም ሰናዕቲ ታሪክ።

0: መደብ ናትራን ኣብ ዝሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይካት ቀናብር ቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምተቲኻ ግን እታ ደርፊ ተወሃህዳ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ ዜን ተገይረና ኣሎ። ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየኒ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልንኦም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንሱ ካልየን ንሱ ክብለካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ሱ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ክስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ መደብና መደብ መልሲ ኣብ መስመር ንጅምር ኣለና ብቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለና። ሄሎ መርሓባ፣ መደብ መልሲ መስመር መን ክብል?
1: ዳሓለኹም ተመስገን።
0: ኣቤት።
1: ተመስገን
0: መርሓባ። ከበይ ካበይ?
1: ካብ ሰንዓፈ።
0: ሰንዓፈ ኣራይ ኣቲኻ ትፈለጥ ዲ ቅድሚ ሕጂ ተመስገን?
1: ኣው ዓረማ ኣለ
0: ተዓዊትካ ዲኻ?
1: ተዓዊተ ግና ይመፅስ ምሳ ካርዲ ካርዲ ይመፅስ
0: ሓንቲ ድያ ነይራ?
1: ኣ ሓንቲ ነይራ ዕለት 13 ሰነ ነይራ።
0: 13 ሰነ ሓራይ ንሰደልካ ኢና ክንገብረ ንሰደልካ ኢና። ፅቡቅ። እንታይ ድኣ መክሳዕጂ ስቂልካ ዳ ደይ መሓበርካ እናንተ ኸንካ
1: ዘኢላ ዓካ ይሓውላ ኣለኹ ማሓጀ ሳዕርከብ ኩሉ
0: ሕጂ ተተዓዊትካ ደሚርና ንሰደልካ
1: ፅቡቅ።
0: ቁፅሪ ክንደይ ኢኻ ክትመርፅ?
1: ቁፅሪ ሸውዓተ።
0: ቁፅሪ ሸውዓተ ኣራይ ናብቲ ሕቶን ከይድ ኢና። ባህላዊ መስተ ዳጋ ኣብ ብሄረ ዓፋር ዝውቱር እዩ፣ ቅኑዕ ወይ ጌጋ?
1: ጌጋ ኣብ ብሄረ ኩናማ እዩ።
0: ዳጋ ባህላዊ መስተ ናይ ብሄረ ኩናማ እዩ። ቅኑዕ መልሲ። ተመስገን ቅኑዕ መልሲ ረኪብካ ኣለኻ። ትቅፅል ኢኻ ወይስ ከዓ ክለካ እዩ? ኣራይ ትቅፅል እየ ኣሎ። ተመስገን ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንደይ? ቁፅሪ 10 ኣራይ ከይድና ነፍታሕቶ። ካብ ሓደ ወለዶ ናብ ካልእ ወለዶ ብኣፍ እናተግረዝ እናተነግረ ዝመሓላለፍ ዛንታ ወይ ፅዋ እንታይ ይበሃል?
1: ኣፈ ታሪክ።
0: ኣይኮነን
1: ብኣፍ ዝንገር
0: እዋ
1: መፅን ፅዋ።
0: ኣይኮነን ተሓቶ ዝተውዕለላ። ካብ ሓደ ወለዶ ናብ ካልእ ወለዶ ብኣፍ

0: ናተ ነግረ ዝመሓላለፍ ዛንታ ወይ ፅዋ እንታይ ይበሃል?
1: ቾይስካ የብላን
0: እ
1: ቾይስካ የብላን
0: ኖ የብላን የብላን በአፍ እናተነግረ ዝመሓላለፍ ዛንታ ንሓግዙ ንበል ፀገም የለን ጠቃኻ ሰባት ኣለዎ ድዮም በይንኻ ኣደላ
1: በይኒ እንዲሉ ኣለኹን
0: ክትድውል ከለካ ደኣ ሞሕሰ ምሳኻስ ገለ ክትሕዝ ነርካ ሰባት ሓግዙ ዝኾነ
1: ኣብዚ ናይ ማሕበራዊ ትምህርቲ ኣፈታሪክ ክረ
0: ካብ ሓደ ወለዶ ናብ ካልእ ወለዶ ብኣፍ እናተነግረ ዝመሓላለፍ ዛንታ ኣይረኸብካ እንዲኻ ሰባት ኮንካ
1: ጠናቲ ነገር ኣለ ኣላ
0: ትነግሮም ኣላ ብቴሌፎን እንዲኹም ትዳወሉ ዘለኹም ወይስ ብኣካል ኣኸድካ? ዘይነገረካ እታ መልሲ ኣንፈት ብዙሕ ኣይረአኹል ከዓ ግዜ ደሞ ክበካ እስራ ካሊት ክበካ ይብል ኣራይ ክትጅምር እያ እስራ ካሊት ኣብ ውሽጢ እስራ ካሊት ተዘመሊስካያ ታመልሲ ትመፅ እያ በዕላ
1: ኣባሂሉ
0: ኣይኮነን
1: ነገራ ኣብቲ ታሪክ ሪዜና ድሃ ነገራ
0: ኣፋዊ ያታ እዩ ኣፋዊ ያታ ሕጂ ኣብታ ብከምኡ ከ ተሓቶሲ እያ ዝተውዕለላ ኢለስ ደጋጊመልካ ብኣፍ እናተነግረ ዝመሓላለፍ ዛንታ ሲ ኣፋዊ ያታ እዩ። ነመስግነካ ተመስገን ካብ ሰንዓት ሃረ ይቀኒአልና ናብ ካልእ ቴሌፎን ክንሰግር ሃሎ መርሓባ ሰላም መን ክብል ሳሙኤል ካበይ ኢኻ ቴሌቭዥን ውልዕካ ኣለካ ዳኻ ሳሙኤል
2: ኣላሪሒቀ ኣለኹ ግን
0: ካበይ ትድውል ኣለካ
2: ካብ ሃይኮታ
0: ሃይኮታ ኣራ ኣረይ ሳሙኤል ሕቶ ቁፅሪ ኩንዲኻ ክመርፅ ኣብ ቀዳማይ ደረጃ
2: ቁፅሪ ሸውዓተ እንደይ ሓሲበጠ ሕጋጣሚ ቀዲሙኒ ቁፅሪ ሰለስተ ዶ ክመርፅ
0: ኣረ ቁፅሪ ሰለስተ ስፖርት ድሓ እንዲኻ
2: ስፖርት
0: ኣብ ቴሌፎንካ እኳ ፅቡቅ የላን መስለኒ ወይ ኣብታ ቴሌቭዥን ቀሪብካ ኣለካ ይገር ድምፂ ጥራይ ትሕታ ድምፂ ተትሕትካ ይኽእል ወይ ሚት ክበራ ንኸይድ በል ኣብቲ ሕቶ ሕጂ ኣብቲ ቁፅሪ ሰለስተ ኣብ ዋንጫ ዓለም 2026 ክንደይ ሃገራት ተሳቲፈን? ኣብ ዋንጫ ዓለም 2026 48 ቅኑዕ መልሲ ሳሙኤል ትቕፅል ዲኻ ቦቅ ቅፅልቲ ኮንካ ቁፅሪ ክንዲኻ ክትመርፅ ኣብ ካልኣይ ደረጃ
2: እሞ ፅቡቅ ኣላ እዛ ቁፅሪ ሰለስተ ዶ ክቅፅላ
0: ምርጫኻ እየ
2: ኣራይ እሺ ቁፅሪ ሰለስተ
0: ንኽድ ኣብቲ ሕቶ
2: ኣራይ
0: ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ወርሒ ጥሪ 2026 ኣብ ዓለም ሰላም ንምስፋን ብዝብል ዝመስረቶ ኣህጉራዊ ውድብ እንታይ ተባሂሉ ይፅዋዕ?
2: ብዘመገይባ
0: ፕሬዝዳንት

0: ኣሜሪካ ዶናልድ ትራምፕ ኣብ ወርሒ ጥሪ 2026 ኣብ ዓለም ሰላም ንምስፋን ብዝብል ዝመስረቶ ኣህጉራዊ ውድብ እንታይ ተባሂሉ ይፅዋዕ? ካልኣይ እኒኻ ዘለካ ካልኣይ ደረጃ ደብ ካለካ ማለት ኮይ ኣብ ካልኣይ ቅሩብ ብርትዕ እያ ትብል ሳልሳይ ከዓ ዝበርትዕ 2026 ኣብ ወርሒ ጥሪ በይንኻ ሓሳውን ማለት
1: እዩ ሰላምን ንፋስን
0: መነመን
1: እንታይ ትብል ኢልካኒ ሰላምን ተስፋን ዋላ ይሰማሕ ኳኑ
0: ብምንታይ ድ ነግረካ ዘሎ
1: ነኖ ኣይ ሰማዕ ኳን እዚኣ ስንን መጀመርታ ግዜ
0: ሰማ ሰብ ኣሎ ግን ምሳኻ መስልኒ
1: ወደይ እንዲ ደው ኢሉ ፀኒዮ
0: ኣነ
1: ተቐቢል ያ እዩ ገዛ ኣለና
0: ምንታይ ይበለ
1: ኣይ ዝኾነ ይበለ ንመጀመርታ ያ ንሓይ እውን እዛ ሰላምን ተስፋን ዋላ ግምት እውን የብለይ ሰር
0: ሞ ክንነግረካ ልሓ
1: መምሃሪ ትኸውን እ
0: መምሃሪ ትኸውን እ ቦርድ ሰላም ቦርድ ኦፍ ፒስ እያ ትብል
1: ቀላል ግን ካዓ ዘይትግመት
0: ቀላል ዋ ግን ካ ይገመትካያ እምበር ሓንያ ነራ ተሓተ ስገርመካ ኣብ ካልኣይ ደረጃ ከቢዳ ኢልካያ እምበር ቦርድ ናይ ሰላም ወይ ከዓ ቦርድ ኦፍ ፒስ እያ
1: ነራ
0: ሳሙኤል ካባይ ኮታ ነመስግነካ ይ ነርና ሃሎ ሰላም መርሓባ ምን ክብል ድምፂ ክበቅ ኣቤት መን ክብል
2: መሪሕ መሪሕ
0: መሪሕ
2: መሪሕ ኣብ ኣስመራ
0: ዓራይ መሪሕ ቁፅሪ 3 ቁፅሪ 7 ተሓቲተን እየን
2: ቁፅሪ 9
0: ቁፅሪ 9 ራይ በል ምርጫ እያ እታ ዕድል ከዓ ሓንቲ እያ ማለት እዩ ምርጫ ስለ ዝኾነት ኣስተውዒልካ መልሰላ ክንከይድ ኢና ናብቲ ሕቶ መሪሕ ብቋንቋ ትግረ ሓዊ እንታይ ይበሃል ሀ እሲት ለ እሳት ሐ ስካን መ ኣቕሊም
2: ለ እሳት
0: ለእሳት ቅኑዕ መልሲ ድሓኒ ኢኻ ቋንቋ ትፈልጥ ኢኻ ማለት
2: እዩ ትግራ ቁሪ
0: ቁሩብ ኣለካ ፅቡቅ
2: መስተይ ማይ
0: ኩሉ እዩ መስተይ ማይ ትበለ ቂብካ ደኣ ሽዑኻ ፅንሕ ኢልካ መሕበሪ ቦታ ትኸውን ማለት እዩ ኣበይ ተማሂርካ ማ ኣበይ ፈሊጥካ
2: ኣበይ ኣብ ሃዱ
0: ፅቡቅ ኣብ ካልኣይ ደረጃ ትቕፅል ዲኻ ወይስ 110 ኣኽለካ
2: ንቅፅል
0: ፅቡቅ ንረአይ መርያ ኣብ ካልኣይ ደረጃ ንቕፅል ኣለና ቁፅሪ ክንደይ
2: ቁፅሪ 9
0: ሕጂ ከዓ ቁፅሪ 9 ኣራይ ፅቡቅ እዚኣ እውን ምርጫ በፂሓ ትከልና ዘላ ድሓኒ ኢኻ ዕድለኛ መስለኒ ዝመፃኻ ክሎ ምስ ምርጫ ቁሩብ ክገማጥላ ስለ ዝኽእላ ዓራይ ንኸይድ ናብቲ ሕቶ ኣብ ሃገርና ቄናን ቆቢዓ እትበሃል ዓዲ ኣበይናይ ንእዞባ ትርከብ ሀ ፀሮና ለ ሞልቂ ሐ ድባርዋ መ ገለብ
2: ድባርዋ
0: ድባርዋ ህወኽ ኢልካ ዳ እንታይ ኮንካ ወደ ኣብ ድባርዋ ኣይኮነትን ታቐንዕቲ መልሲ ለ እያ ኣብ ሙልቂ እያ ትርከብ ቄናን ቆቢዓ ኣብ ንዞባ ሙልቂ ማለት እያ ትርከብ መሪሕ

0: ምርጫ ኣይትዋኸድ ኢልካ
1: ኣራይ
0: ሕጂ ረኣየን ናይ መነ መነ የን ሩፒ ናይ መንያ ዲናር ናይ ናይ ሃገርያ ድርሃም የን ነዚአን ሕጂ ኣላልየን
1: ሞ ዲናር ለዲናር
0: ለዲናር ቁኑዕ መልሲ ቁኑዕ መልሲ ሓሲብካ ኣላ ድሓን እዮም እዞም ዝሕግዙ ዘለዎም ሰባት ኣለዎ ምስኻ ንፉዓት እዮም ናእሽቲ እዮም። ስለዚ መለስካ ጥራዮም ዝሕገዝ ዘለዉ እምበር ኣይሓገዝን ይኸየፉ ጥራዮም ዘለዉ ምስኻ በቲ ስኻ ትምልሶ ዘለካ ፅቡቅ ፅቡቅ ድሓን ሞራል ይስውን 330 ንቐፅል ዶ 88 ናይ ካብዚኣ ተሓቲ ኢኸ ንቐፅል ሳልሳይ ደረጃ ስኻ ትበፂሕካ ዘለካ ሳልሳይ ደረጃ ትበፅሐ የለን ካብ ናይ ሎም ደወልቲ 6 ሻድሻይ ሰዓት ኢኻ ቁጥሪ ክንደይ ሽዱሽተ ኣላ ሻድሻይ ትበፅሐ የለን ኣብዚ ከሎ ምስኻ ጥረኢካ በፂሕካ ሕጂ ኻ ትምውሶ ዘለካ ከመይ ኢኻ ኣብ ስፖርት ድሓን ዲኻ
1: ድሓን ኢና
0: ድሓን ኢኹም ኣራይ ክንደይ ዲኹም ንኸይድ በል ናብ ታሓቶ ኣብ ሃገራዊ ውድድር ፍርቂ ማራቶን ምብራቅ ኣፍሪቃ ዝበለፀ ሰዓት ናይቲ ኣህጉራዊ ውድድር ሒዙ ዝርከብ ኣትሌት መን እዩ?
1: ሳምሱም ኣማረ
0: ኣይኮነን ኣብ ሃገራዊ ውድድር ፍርቂ ማራቶን ምብራቅ ኣፍሪካ ዝበለፀ ሰዓት ናይቲ ኣህጉራዊ ውድድር ሒዙ ዝርከብ ኣትሌት መን እዩ? ንኣብነት እቲ ዝበለፀ ሰዓት ናይ ኣህጉራዊ ውድድር ፍርቂ ማራቶን ናይ ምብራቅ ኣፍሪካ 61 ደቂቅን ሓደ ካልኢትን 8 ንኡስ ካልኢትን እዩ ዘሎ እዚ እዚ ኦሎምፒካዊ ኣትሌት ኢልካ ተኣትዋ ማለት እዩ። ሓጊዘካ ኣንፈት ይበካ ኣለኹ ሕጂ ኣጆኻናታን
1: ሻረኒ ሻል
0: ድሓን ፀገም የለን እዚኣ ምክንያቱስ ናብ 88 ያ ክተደይበካ እዚኣ ካብ 330 ኣብያ ንእሽተይ እንታይ ሓገዝ ሳምሶም ኣይኮነን ሓገዝ ዝሃብኩካ እንታይ ኣመስለካ
1: ኣሮን ክፍለ
0: ኣሮን ክፍለ ቁኑዕ መልሲ ኦሎምፒካዊ ኣትሌት ኣሮን ክፍለ ናታን ካብ ኣስመራ ኣሮን ክፍለ ዓዊትካ 88 ክሰደልካ ኢና ሞባይልካ ነመስግነካ የቀኒልና ናታን ካብ ኣስመራ ንርሓባ ናብ ካልእ ቴሌፎን ክንኣቱ ንወይ ክንሰግር ሄሎ መርሓባ መደብ መልሲ ኣብ መስመር መርሓባ መን ክብል ሴም ካበይ ኻ ሴም ባርንቱ ሴም ኣባርንቱ ተማሃራይ ሰራሕተኛ እንታይ ኢኻ
2: እጅ ካብ ሳባ ደወል ዝበሉ 38
0: ሕጂ ካብ ሳባ ድሓን ዲኻ ነጥቢ

0: Alada.
1: አለሁ ከሕርሻ ምንድስ ነው
0: ሕርሻ ምህንድስና ይውሰድን እዩ ኣብ ኮሌጅ ምህንድስና ቴክኖሎጂ ማይነፍሒ
1: عمل معاه بقى

ሰላምታን የብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጢ ወፃእ እንትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ከመይ ቀኒኹም ናትራን ናብኹም ነብለሉ ሰዓትና ኣኺልሎሞ ክሳብ ምፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ተሕሶና ኣብ ንኡስ መደብና ዓለም ስነ ጥበብ ብልምቢ ኮምፒተራይዝድ ሙዚቃ እንብሎ ብከመይ ዝስራሕ እንታይ ከፍልይነቱ ብሓባር ክንከታተል ኢና። ኣብ ንኡስ መደብና ዘዋርት ካሜራ ኣእምራ እውን ምዕባላ እውን ስንክልና ዘለዎም ዜጋታት ክወሃቦም ዘለዎ ግቡእ ክንክን ከመይ ይኸውን ብዓብኡ ድማ ኣብ ዝሓለፈ ኣብ ፌስቲቫል ኤክስፖ ዘቕረብዎ ምርኢትን ንኡስ ዳተሰትሕሱ መደብን ክህልወና እዩ። ብዘይክቡ ኣብ ንኡስ መደብና ፍኖተ ሂወት ካብ ኣቦኣ ሞያ ችክሊሳ ወሲዳ ክሳብ ሎሚ 18 ዓመታት ኣብቲ ሙያ ጥኒሓ ዘላ ጓል ኣንስተይቲ ተመኩራ ብሓባር ክንካፈልና። ብዘይከ ዘይ ንኡስ መደብና ዳኣሳስና ድማ ብሰንኪ ምውሳኽ ናይ ፅፍሒ ባህሪ ኣብ ዓለምና ማለት እዩ ኣብ መፃኢ ክወሓጣ ዝኽእላ ከተማታት በዓል መን ይኮና ብዓብኡ ድማ ብሰንኪ ዓለማዊ ዋዒ ዘጋጥም ዘሎ ባህርያዊ ኣሰቃቂ ሓደጋታት እንታይ ይመስል ብሓባር ክንዕዘብ ኢና። ፋኒ ክሊፕ ከምኡውን ሳውኑን ኣካል ትሕሱ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሱ መደብና ብደርፊ ክፍልሚሞ ናብዛ ትቐፅል ደርፊ ከስክረኩም ሰነ ምክታል

ናትራን ይኹም ኣብ ምክታል ትርከቡ ክቡራትን ክቡራን ተኸታተልትና ንሕጂ ድማ ንኡስ መደብና ዘዋሪት ካሜራ ተቐሪባላ። ሎሚ ዘዋሪት ካሜራና ኣእምራውን ምዕባላኣውን ስንክልና ምስኡ ዝነብሩ ዜጋታት ማለት እዩ ናብኦም ገፅናና ከነብለኩም ክወሃቦም ዝግብኦ ግቡእ ክንክን ከመይ ይኸውን፣ እቲ ግቡእ ኣለን ክንክንን ምስ ዝግበረሎም ምንታይ ዓይነት ለውጢ ከምፅኡ ይኽእሉ፣ ተመክሮ ናይ ክልተ ወለዲ ከምኡውን ናይ ሓደ በዓል ሞያ እውን ብዛዕባ እቲ ስንክልና ማለት እዩ እንታይ ዓይነት ስንክልና ምዃኑ እንታይ ዓይነት ክንክን ከ የድልዮ ሓፈሻዊ ሓሳብ ክንህበኩም ኢና። ክቡራትን ክቡራን ተኸታተልትና ብዓብኡ ክንርድኦ ዘለና ግን ስንክልና ማለት ዘይምኽኣል ማለት ኣይኮነን፣ ግቡእ ኣልያን ክንክንን ምስ ዝወሃብ ወላ እውን እቲ ኣይክእልን እዩ እትብሎ ኣዝዩ ብሉእ ስራሕ ከፍሪ ይኽእል ድማ ኩላትና ኣብ ግምት የእቲና ክንዓይን ክንከይድን ይግባኣና። ናብታ ትሕሶ መደብ ከስክረኩም ካብኣ ንቐስሙ ኸ እንታይ ይኸውን ብሓባር ንከታተል። ናብ ንኡስ መደብና ዘዋርት ካሜራ ከስክረኩም

0: ወይዘሮ ህድኣት ጸጋይን ኣቶ በረኸት ሃይለን ወለዲ ናታን በረኸት እዮም። ናታን በረኸት ምስ ኦቲዝም ዝነብር ዕድመ ኩትትና በጺሑ ዘሎ መንእሰይ እዩ። ናታን ብህፃንነቱ ደረት ኣልቦ ዋዒይ የንጸባረቕ ከም ዝነበረ ወለዱ ይዝክሩ።
1: መጀመርያ ብዘይ ኣፍልጦ ብዙሕ ከቢድ ኢናሕሊፍና ኣፍልጦ ይነበረን በቃ ከምዚ ዋዒ ጥራይና ንቡ ነርና ይፅይቕ ቆልዑ ትነክስ ንብረት መፃወቲ ድሃብክዮ ፋሕፋሕ ብሎ ድሓድ ብዕንጨይቲ ይፃወት ዝኾነ ኣይራዳእ በይኑ ክፃወት ይደሊ ተዛሪብክዮ እታ ደሓ ሰባት ተዘይኮይኑ እስ ክድበልክዮ ኣይገብራን ደሓ ሰባት ጥራይ ክገብር ዘለዎ ድሓር በቃ ካብ ፓላሶ ይነጥር ካብ ልዕሊ ዚንጎ ይነጥር ካብ ልዕሊ ዚንጎ ምስ ነጠረ ኢዶ ተቐዲዱ ነይሩ ሓሙሽተ ጋንሽ ተሰፊዩ እዚ ግን ዋዒ ጥራይ ድብሎ ንከምኡስ ይሃብኮን ድሓር መሊሶ ከዓ ካብ ፓላሶ እንዳሰብ ምስከና ካብ እንዳ ኮርያ ነጢሩ ክልተ እጋሩ ጅማውቲ ተንኪፉ ዳርጋ ወርሒን ሰለስተ ሰሙንን ደቂሱ ማለት እዩ ንሕዋቱ መስማር ሂቡ መስ ኣሕዋቱ ኮይኑ ኣብ ናይ ኤሌክትሪክ ክእቱ ይፍትን ናይ ምፍታን ዓቕሙ ኣዝዩ ላዓሊ እዩ እንታይ ይገብሮ ኣይፈለጥን እዩ ብዙሕ ከቢድ ኣሕሊፍና ከይፈለጥና ድሓር መጨረሽኡ ግን በቂ እዚ ወደስ ናይ ኣእምሮ ፀገም ገይሩ ኣሎ ኢለ ከይደ ማለት እዩ ማሲ ኣነ ከምኡ ፀገም ዘሎ ናይ በዓል ዳውን ሲንድሮም ሲ ከምዚ ብገፆም ዝፍለጡ ጥራይ ድመስለኒ ነይሩ ድሓር ድሕሪ ክንደይ ፃዕሪ ግን ኣብ ሕክምና ኣርእዮ ተራእዩ ናይ ስና ኣእምሮ ድሕሪ ብዙሕ ፃዕሪ ግን እሱ ከ ናይ ኣእምሮ ከምዘይኮነ ምስኡ ተፈጥረ ስንክልና ምዃኑ ተፈሊጡ ማለት እዩ

ወይዘሮ ለምለም መንገሻውን ምስ ዳውን ሲንድሮም ዝተወልደት ውሉድ ዘላታ ኣደያ ክሳብ ጓል 2 ዓመትን 8 ወርሕን ከም ማንም ህፃን እግሪ ተኸላ ታተይበለትን ኣብ ነፍሲ ወከፍ መዓልቲ ዘውፃተን ቃላት ኣብ መዝገብ እናስፈረት ምዕባሊኣ እናተኸታተለት ካብቲ ትነብረሉ ዝነበረት ከተማ ባረንቱ ናብ ኣስመራ መፅያ መዓልታዊ ንቡር ንጥፈታታ ተካይድ ነይራ ጓል 5 ዓመት ምስ ኣኸለት ብ

0: ኣገዝ ምኽሪሰብ ሞያ ናብ ቅድሚ ትምህርቲ ኣእተወታ ኣብቲ ፈለማ ካብ ወለዳ ምፍላይ ምስ ሓድሽ ከባቢ ምልምማድ ከቢድዋ ከም ዝነበረ ብዙሕ ፃዕሪ እውን ከም ዝሕለፉ ትዝክር ወይዘሮ ለምለም ማሕበር ዝወሰዶ ነዞም ዜጋታት ብዝሊት ናይ ምስልጣን ተበግሶ ኣዝያ ተድንቕ ብዝያዳ ግን ኣብ መጻኢ ህወቶም ክረብሕሉ ዝኽእሉ ንምዕባለ ኣእምሮኦም ሓጋዚ ዝኾነ ዝተፈላለየ ስልጠናታት ተዝወሃቦም ዝያዳ ኣድማዒ ምዃነ ዝብል ርእይቶዩ ዘለዋ ወለዲ ከምዚ ዓይነት ስንክልና ዘለዎም ቆልዑ ብዛዕባ ክኽተልዎ ዘለዎም ቀኑ ኣገባብ ድማ ከምስ ትገልጽ
1: ጓለይ ከምዚ ዓይነት ስንክልና ከም ዘለዋ ጓል ዓመት ንከላ የ ፈሊጠ ቅድሚኡ ግን ዝኾነ ማለት ካብ ተመኩረኻ ካብቲዮም ቀዳሞት ደቅኻ እንዲኻ ትሪዮ ካብኦም ዝሕሊላትኒ መጀመርታ ፅቡቅ እያ ትምዕባለታት ነይሩ ማለት እዩ ካብ 6 ወርሒ ገለ ትገብር ፅቡቅ እዩ ነሩ ትምዕባለታት ብድሕሪኡ ግን ድሕሪ 6 ወርሒ እቲ ክትንቀሳቀሶ ገለገለ ትጅምር ዝነበረት ንድሕሪት ተመሊሱ ማለት እዩ እንታይ ኮፍ ጥራሕ ክትብል ጀሚራ ድሓር ጓል 9 ወርሒ ምስ ኮነት ሓደ ካብ ተመኩሮካ እቲ ኣስናን ደንጉ ምምፃእ ማለት እዩ እንታይ ኮይኑ እቲ ባባ ማማ ዝብል ዝነበረ ከዓ ተቋሪፁ ሕጂ ደቀይ ማለት ናይ ዝኾነ ኣብ ደቀይ ጥራሕ ዘይኮነስ ኣብ ዝኾነ ካብ 5 ወርሒ ክሳብ 6 ወርሒ ዘሎ እዩ ቆልዓ ባባ ማማ ክብል ዝጅምር ንሳ ግን ኣብ 7 ወርሓ ድያ 8 ወርሓ ኣቢላ ባባ ባባ ጀሚራ ማለት እዩ ሕጂ ነዚ ዝሕታለ ዝምስራእኹ ንሕክምና ይወስዳ ንስ ወሰድክዋ ጓሌ ከምዚ ከምዝ ኮይናትኒ ድሓር ሽዑ ኒሞንያ ተሓም ቀዳማይ ዓመታስ ኣብ ሆስፒታል ይሕሊፈ እያ ኒሞንያ ምስ ሓመመት ንሆስፒታል ይኣትሞ ሓደ ንእሽተይ ዶክተር ክንዳኹም ዝኸውን እዩ ዝፈልጣ ማለት እዩ ማማ ጓል ክስታይ ምዃና ትፈልጥ ዶ ኢልና ይፈልጥ ኒ ዝወደይ ገደለዮ እንታይ ተሓሚማ ትብሪ ቶንሲል ኒሞንያ ከ ኢሎም ንገለኢልዮ ማለት ሓናዊ ፅንሕ ንገለኢሉ ሽዑኡ መፅኡ ይነግረኒ ድሕሪ ሽዑ ድሕሪ ወሪድካ ክትቅበለ ኢኻ ኣምፁ ኒኢሎም ኻ ይኮነ ናምፅኢኻዮም ዓለም ስብዓልካ ኢኸ ኣርኢኻዮም ማለት እዩ ስለዚ መርሓባ ኢለ ተቐቢሉ እዮ ብለኪ
0: ወላዲት ናታን ዝኾነት ወይዘሮ ሕድኣት ኣቐዲማ ሰኣናፍለጦ ትኽተሎ ዝነበረት ጉጉይ ኣገባብ ኣወጊዳ ስንክልና ውሉዳ ብሓገዝ ሞያውያን ክትብድህ ተበጊሳ ወላዲኡ ኣቶ በረኸት እውን ልክዕ ከማ ስንክልና ውሉዱ ኣሚን ኢሉ ክቕበልን ንምሕጋዝ እውን ተበግሶ ክወስድን ዝሕለል ፃዕሪ ኣካይዳ ናብ ቤት ትምህርቲ ሓደ መስከረም ክፅምበር ብዝወሰድዎ ውሳኒ ድማ ትምህርቲ ሓደ ኢሉ ፈሊሙ ኣብ ቤት ትምህርቲ ሓደ መስከረም ዝተቐበልዎ ምምህራን እውን ይሓመቑን ብቐረባ እናተኸታተሉ ልክዕ ከም መዘንኦም ኣቕሪቦም ሓልዮትን ፍቕርን ደገፍን ኣርኣይዎ ወላዲቱ ወይዘሮ ህድኣት ስለቲ ዘርኣይዎ ተገዳስነትን ሓልዮትን ፍቕርን ኣዝያ ተመስግኖ ንሳ እውን ናብ ቤታ ዝግባእ ክትትል እናገበረት ናብ ዝሓሸ ናይ ምብሃል መድረኽ ከም ዝበፅሕት ትገልጽ ክፈልጦ እትደልዮ ደጋጊማ እናኣረድአት ድሌታቱ ብዝግባእ ፈሊጡ ብኣገባብ ክሓትት ክኽእል ብሜላ እናመሃረት ምስ ውሉዳ ኣብ ፅቡቕ ናይ ምብሃልን ምርድዳእን መድረኽ በፂሓ
2: መጀመርያ ካሓብኦ የብሎምን ናፅነት ክህቦም ኣሎ ኣብ ዝኾነ ክሕወስ ኣለዎም ፀቕጠ ፈጥርሎም የብሎምን ኣብ ዝኾነ ናይ ፋሚሊ መደብዲ ኣብ ዝኾነ መደባዲ ሒዞሞም ክወፁስ ኣለዎም ክዘናግዕዎምስ ኣለዎም ድሕሪ ፀቕጠ ፈጢር ኩሎም እንዳደኸሙ እዮም ድኸዱ እንዳደኸሙ ዋላ ንግዜ ኣደገ ወፂኦም ሲ ትሑታት ኮይኖም እዮም ነፍሶም ስምዖም ብፍላይ ኣብዛ ትራፖ ምስኣተዉ ሕጂ ትሪኦም ኣብዚ ሳዕስዒት ምስኣተዉ በቃ ምሽ ሕጉሳት ልዕሊኦም ስለ ሓደ የለን ሓቆም እዮም ከ የለን ወ ሓደ ልዕሊኦም
0: መንእሰይ ናታን ኣብዚ እዋን እዚ ምስታ ኣብ ፌስቲቫል ኤክስፖ ምርኢት ተልሂት 9 ብሄራትና ዘቕረበት ጉጅለ ብምዃን ናይ ተልሂት ስልጠና ይቐስም ኣሎ ወላዲቱ ኣብቲ ፈለማ ናብዚ ስልጠና ክኣቱን ከሎ ዝነበረ ህሞት ክትዝክር ከላ ምዚ ሎሚ ዘለዎ ደረጃ ኣዝዩ ፍልሊ ከም ዘለዎ እያ እትገልጽ ኣብ ቤቱ ድሌት ይኹን ባህጊ ናይ ሳዕስዒት ኣይነበሮን ከተምፅኦን ከላ እውን ብባእሲ ከም ዝተፈላለዩ ትዝክር ሎሚ ግን ካብቶም ብፅቡቕ መሊኾሞ ዘለዉ ህፃናት ኮይኑስ ፅቡቕ ምንቅስቓሳት እውን የርኢ ኣሎ ወላዲ ናታን ኣበርክቶ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ርድኢቱ ኣብዘ ስንክልና ንኽዓቢ ብዝግባእ ውሉዱ ክከናኸንን ክርዳእን ክኽእል ልዑል ከም ዝኾነ ይገልጽ
3: ኣብዚ ሕጂ ዳርጋ ንሕና ኣብቲ ማሕበር ካብ ናእቲ ጀሚሩ ዘሎቲ ኣበርክቶ ኣባና ኢና ሕጂ ንሪኦ ንባዕሎቲ ኣፍለጦ ብዛዕባ ናይቲ ስንክል

ከለና እቲ ኣፍልጦ ዝሃብና በቲ ዝቡኻ ፀዊዖም ጓስጓስ ይኹን ዋላ በቲ ኣብ ኣኼባ ተብሎ ዋላ እቲ ዝገብርሎም ዘሎ ኣብ ሰዓት እዚ ዋላ ንባዕላ እዛ ቴራፒ እዛ ሳዕስዒት ገለ ኢሎም ክሳይ ዘበልዎሲ ኣብቲ ባህር ናይ ወድና ና ንመፅእ ሕጂ ማዕረ ኩሉ ጭዋራቱ ከይተረፈ እዩ ዝቐዝቦ ነይሩ ካብ ምንታይ ቆንዝቦ ሕጂ ኣይትፈልጦን ሃሳ እግሩ ንእሸ ከለካ ተንቀሳቅሱ ጉየ ገለ ትብሉንሽ ምጉያ ይፈቱ እዩ ግን ብርከ ይሕምኒ እግረ ይሕምኒ ገለ ብዙሕ ነገራት ክሳይ ዝገብ

0: ብየን መልቕና ከይድ ክዳን ምስ ቀረ ተኸዊሉ ዝበለካ ካብ ገዛ ይወፅእ ነይሩ። ሕጂ ከምዚ ምስ ረኣናዮ ግን ብዙሕ ነገራት ርኢና ኣሎ። ጨወታ ትፋታታሕ ጀሚሩ ደስ ኢሉ ወላ ገዛ ተመሊሱ ሕጂ ስፖርት ከዘውትር ጀሚሩ በዕሉ ማለት እዩ። ብዙሕ ዓይነት ስፖርት ንቀሳቀስ ኣብቲ ገዛ ኣብ ትምህርቱ ንባዕሉ እቲ ኣእምሮ ምስ ተፈትሐ ድሌት ትምህርቲ ይነበረን ከም ዝበልኩ ከይጥራ ዘጥፍ ቅላት ፔሮ ርሳር ዝኾነ ነገር ኣቢሉ ዝመፅ ነይሩ ከይድወ ዝመፅ ነይሩ ሓንደ በዘይ ተፀበናዮ ውፅኢታት ኣብ ትምህርቲ ንባዕሉ ድሌት ነቲ ትምህርቲ ንባዕሉስ ብሂግዎ መፂ ዋላ ምዚ ምንቅስቃስ ንባዕሉ ሕጂ እቲ ስፖርት ደስ ኢልዎ እጂ ምሰራሕ ብትገዝኡ ምስቲ ብዝንቀሳቀሶ በቃ ብድሌት እንዳጎየ መፅእ ናብ ክሰደካ ተኮይነ ግን ካልእ ነገር ትብለካ ዴካ ክሰማዕ ኣለካ ዋላት ናይ ትምህርቲ ነገር ጎኒ ጎኒ እዚ ከተማልእ ኣለካ ስለ ንብሎ ሕጂ ከይፈተወታ ክገብር ጀሚሩ ልክ ተቐቢልዎስ ወላ ብትምህርቲ እውን ዓብ ለውጢ ካብቲ ፅኢት ናብ ወፃኢ ወላ ኣብቲ ቋንቋ ንባዕሉ ሲ ንሕና ደይ ነብሉካ ንደበት ተማሂሩ ዘይኮነ ምፅ ወላ እቲ ላንጉጅ ከየምሃርናዮ ናይ ባዕሉ በቃ ወላ ኣብቲ ቋንቋ ተውህቦ ፍሉይ ክስታያት ክርእየና ጀሚሩ ማለት እዩ። እዚ ሕጂ እቲ ውፅኢት ኣባና እቲ ውፅኢት ናይቲ ንሕና ከዓ ተረዲእና ኣሉስ ናብቲ ነገራት እስከ በዚ ከዓ ንክዶ ንዝኾነ ነገር ዝበለና ሕጂ ኣይናኣብየና ወላ ንሱ ዘይቀበሎ ነገር በዓልና ኣረዲእና ንወስዶ ሞ እንዳፈትዎ ይኸይድ
1: መጀመርያ ኮ ብዙሕ ይክሉ ነረ ዳሕራይ ግን ስለ ዝመረና ነገር መምርካሓሳይ ከዓ ካብኡ እንዳ ሱ ዝበለና ንና በቶም ተምሃሮ ከዓ ድምህሩና ነበሩ ብንካ ብጣዕሚ ፅቡቅ ሓገዝ ገርና ካብ ዝላዕለ ከዓ ክንበፅሕና ኢና ከዓ ብሕጂ እውን ፅቡቅ ክንቅፅል ከዓ ተስፋ ንገብር ንሱ ድመረና ብጣዕሚ ፅቡቅ ካብተን ተንተሊትካ ኩለና ንምሃር 9 ብሄራት ካበንካ 4 ብሄራት ይኽእል ዝያዳ ብሌን ሳሆ ኩናማ ቢዳዊት
2: ሕጂ ምስ ከምዚኦም ቆልዑ ዝነብሩ ስድራ ቤት ንደቆም ክዓፅዎም ዘይብሎም ማለት እዩ። ናብ ዝኾነ ክወፁ እንከለዉ ምስኦም ክወፁ ክኽእሉ ኣለዎም። ኣነ ሕጂ ስራሕ ወፍር ጓለይ ንስራሕ ሒዘያ ኸይት ክበፅሕ እንድሕር ኮይነ ሒዘያ ይኸይድ ኣይገድፋኒ ምሽ እዛ ቦርሳና ሒዝና ንስራሕ ንኸይድ ልክዕ ከም ኣሳ ከዓ በዚኣ ቦርሳይ በዚኣ ኢደይ ሒዘየ ዝኸይድ ሕጂ ኣነ ንዕኦም ክብሎም ዝዘር ማለት ካብ ኣይንላዕሉ እውን ኣለዉ ኣነ ልዕሊኦም ፈሊጠ ወይ ገለገለ ኮይነ ዘይኮንኩስ ደቀንስ ክገድፉ የብሎም ከውፅእዎም ኣለዎም ከምህርዎም ኣለዎም ወላቲ ናይ ትምህርቲ ገለ ተዘይተኸኣለ ከዓ የዛውርዎም ምዝዋ ብጣዕሚ እዮም ዝፈት ክተውፅኦም ክትክእል ኣለካ ክተርእዮም ክትክእል ኣለካ ቦታታት ክተላልዮም ኣለካ ኩሉ ነገር ክፈልጡ ክኽእሉ ኣለዎም ማለት እዩ። ሕጂ ንኣብነት ውፅእ ኢሎም ብገለስ ክወፁካ ክእሉ እዮም ወፂኦምስ ክምልስልካ ክኽእል ኣለዉ ሕጂ ንኣብነት ዋም ሓቲትክዮም ኣበይ ገዛኸ ኣበይ ቤት ትምህርቲኺ ኢልክ ክትሓትዮም ከለኹስ ክምልስልክ ክኽእሉ ኣለዎም። ሕጂ ንኣብነት ሓንቲ መዓልቲ ጓለይ ስደንጎያ ንትምህርቲ ክትከይድ ደልያ ደንጎያስ ማማ ደንጎ ክኒኢላት ንገዲፋት ንወፅያ ብጣዕሚ ከዓ ቁልጥፋት እዮም ከምዚ ውፅእ ክብሉካ ከለዉ ማለት እዩ። ወፅያ ከይዳ ኣበይ ፀኒሓትን ሴማፎሮ ኣብ ባርዳኦስታ ማለት እዩ ኣነ ሰንቢደ እንዳጎ ቆልዓ በዚኣ ሓሊፋ ከምዚኣ ዝኣምሰለት ገለ ብሎም እዎ ከይዳ እብሉኒ ዋ መናስ ጊርዋ ፅርግያ ባዕላ ጠጠው እንዳበለት ትሰግረን ከምታ ኣነ ዘስግራ ወይ ኣቦኣ ዘስግራ ማለት እዩ። ድሓር ንሓደ ኣብታ ሴማፎሮ ንሓደ ወዲ ኣስግረኒ ኢላቶ መካይን ምስ በዝሓ ኣስግረን ናበይኺ ዳህላክ እንታይ ክትገብር ክምሃር ገዛኸኸ ደንደን ኢላቶ ሕጂ ድሓረይ ሓራይ ኢሉ ሒዝዋ እንዳኸደት ሓንቲ ጓል ተረኽባ ኣነ ክመላኣልካ ናበይኺ እዛ ሓፍተ ኢላታስ ክመሃር እየ ዳህላክ ክመሃር ኢላታ ማለት እዩ። ኣብኣ ኣርኪበያ ግን ናይ ብሓቂ ፅቡቅ ሜርክያ ኩሉ ትፈልጥ ገዛኣ ትፈልጥ ቤት ትምህርታ ትፈልጥ ንመጀመርታ ግዜ ግን ሸዓኣ በሊቋትና ሃይዳ ማለት እዩ። ምክንያቱ ደንጎያ እታ ትምህርቲ ስለትደልያ ንሳ ኣብኡ የድምዑ ኣየድምዑ ብዘየገድስ ይደልይዋ እዮም እታ ትምህርቲ ማለት እዩ። ከዳስ ከምዚ ኢሎምሲ ክምልሱ ክኽእሉ እውን ኣለዎም ካብቲ ዘሐጉሰካ ነገር ማለት እዩ።

0: ኣእምሮኣዊ ወይ ምዕባላኣዊ ስንክልና ክበሃል እንከሎ ሓፈሻዊ መግለፅን ኮይኑ ናይ ኣእምሮ ወይ ናይ ምዕባለ ስንክልና ዝገልፅ እዩ። ናይ ኣእምሮ ክበሃል እንከሎ ነቲ ክእለት ምሕሳብ፣ ምስውዓል፣ ምግንዛብ ዝገልፅ ክኸውን እንከሎ፣ ምዕባላኣዊ ክበሃል ከሎ ድማ መብዛሕትኡ ግዜ ምስ ኣካላዊ ኮይኑ ግን ከዓ ነቲ ኣእምሮኣዊ ምዕባለ ተግባራት ዝገልፅ እዩ። ክሳብ ሎሚ ኣብ ሃገርና ኣብ ኦቲዝም ማለት ኣብ ማሕበራዊ ዝምድና ምብህሃል ብተደጋጋሚ ብዘርእይዎ ባህርያት ከም ኣካላዊ ማስተይቲ ምውራድ፣ ዝሕንበብ ነገራት ዝያዳ ምፍታው፣ ቀዊልካ ምጥማት ዝልለም፣ ብሰንኪ ኣብ ጆር ዝፍጠር ለውጥታት ዝፍጠር ኣካላዊ ሓልክታት ዝገድፍ ብኣካላዊ መስሌክ ተለልዮ እትኽእል ዳውን ሲንድሮም፣ ጉድለት ክእለት ሚዛን ምሕላውን ኣብ ምንቅስቓስን ፀገማት ዝረኣየሉ ሰረብራላዊ መልመስቲ ፍራጃይል ኤክስ ሲንድሮምን ዝሓሸ ነፀርታን መረዳእታን ተጠርዩ ከም ዘሎ ሞያውያን ይሕብሩ። ካብዞም ምዝ ስንክልና እዚ ዝውለዱ ህፃናት ኣብ መብዛሕትኦም ክእለት ምግንዛብን ምብህሃልን ዝጎደለ ኮይኑ ንረኽቦ። ኣእምሮኣዊ ስንክልና ጠንቂ ምዕባላኣዊ ስንክልና እዩ። ምዕባላኣዊ ስንክልና ግዳ ናይ ግድን ናይ ኮነን ኣእምሮኣዊ ስንክልና ዘምፅእ
1: ብዙሕ ግዜ ዝረአ ኣብ ኩነታትና እንታይ እዩ? ንኣብነት ምድንጓይ እዩ። ምድንጓይ ናይ ዘረባ፣ ምድንጓይ ናይ ምንቅስቓስ፣ ምድንጓይ ናይ ኣካላዊ ዕቤት ክረአ ከሎ ወለዲ መጀመርያ ነቲ ኩነታት ናብ ነብሶም ክወርድ ስለ ዘይደልይዎ ቀዳመይቲ ዝገብርዋ ክሕደት እያ። ትክሕዶ ነቲ ኩነታት ዘረባ ተደንጊዩ ሓደ ቆልዓ ዓሌትና ከምዚ እንዲኦም ደንጎይቲ ኢና ገለ እንዳተባህለ ነቲ ምትእትታዊ ዘደንጉ ተግባራት ይግበር ማለት እዩ። ኣብነት እግሪ ምትካልሲ ክሳብ 18 ዋር ሓደ ቆልዓ እግሪ ንድሕዘይተኺሉ ኣብ ግምት ክነእትዎ ይግባአና። ዘረባ እውን ከምኡ ልዕሊ 2 ዓመት ክዛርብ እንተደኣ ደይክኢሉ ሕቶ ክኾነና ኣለዎ። ግን እቲ ወላዲ እንታይ እዩ ዝገብር? ብዙሕ ግዜ ምክንያታት ትፈጥረሉ ነቲ ኩነታት ብሓጎኡ ከምዚ ነይሩ፣ ዓባይ ከምዚ ነይራ፣ ሓዊ ከምዚ ነይሩ ገለ እንዳተባህለ ምክንያታት ትፈጥረሉ ሞኒ ነቲ ዝግበር ሓገዛት የዳናጉዮ ማለት እዩ። ስለዚ ኣብ ቆልዑ ዝረአ ብመንፅር መዘንኦም ዝግበር ለውጥታት ምስ መዘንኦም ብምንፅፃር እቲ ምዕባሊኦም ኣብ ኩሉ ኣብ ኣካላዊ ክኸውን ክእል ኣእምራዊ ክኸውን ክእል ምድንጓያት ኣብ ዝፍፀመሉ ዝረኣየሉ እዋን ቅልጡፍ ሓገዝ እንተደኣ ረኪቦም እዮም ኣብቲ ዝቕፅል ሂወቶም እውን ዝሓሸ ውፅኢት ዝርከቦ። ሕጂ ግን ትቐንዲ ዝረአ ከምዚ ንጠቕሶ ዘለና ነቲ ኩነታት ክትቅበሎ ዘይምኽኣል ስዒቡ ከዓኒ ምክንያታት እናፈጠርካ ምድንጓይ ኣሎ። እቲ ዝኸፍአ ናይ ኦቲዝማዊ ባህርያት ግን ቆልዑት ብዙሕ ግዜ ዓይንና ዓይኒ ይጥሙቱን ፀዊዕካዮም ሰምዑካ ዘለዉ ይመስሉን። ሕጂ እንታይ ገብሩ ወለዲ ከምዚ እዋን ሓደ ናይ እዝኒ ፀገም ዘለዎም መሲልዎም ብዙሕ ዕንክል ይልብሉ እዮም። ኣብ ርእሲኡ እቲ ከምኡ ዝገብርዎ ምግንዛ እዚ ኮነ ኢሎም ዝሕንጉዱ ዘለዉ ስለ ዝመስሎም ኣብ ርእሲኦም ዘየድሊ ጎነፅ ዓመፅ እውን ይወርድ ማለት እዩ።
0: ነዞም ምስ ኣምስ ወይ ኣእምሮኣውን ምዕባላኣውን ስንክልና ዝነብሩ ዜጋታት ክሓቁፍ ኣብ 2013 ዝተመስረተ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ኤርትራ ኣብ 6ዱሽተዩ ዞባታትን 67 ንኡሳን ዞባታትን ወከልቲ ኣቐሚጡ ኣብ ንጡፍ ኣገልግሎት ይርከብ። በብግዚኡ ንወለዲ እዞም ስንኩላን ነቶም ስንኩላን እውን በዕሎም ኣብ መዓልታዊ ሂወቶም የገድስ ዝበሎ ስልጠና እናወደበ ኣብ ሕብረተሰብ ዘሎ ጉጉይ ኣባህላታት ንምእራምን እሩም ርድኢት ኣብ ምፍጣርን ዝሕግዝ ሰሚናራት እናወደበ ኣብ ዝተፈላለየ መድረኻት ንጥፈታት እናሰርዐን ይሰርሓሎ። ሓደ ካብኡ ብያታዊ ትሊት ክስልጠኑ ዝተወደበ ተበግሶ እዩ። እዚ ንጥፈታት እዚ ንግዜ መሕለፊ ጥራይ ዘይኮነስ ክፋል ናይቲ ኣእምሮኣውን ኣካላውን ሕክምና እዩ።
2: ቀዳመይቲ ዕላማና ሕብረተሰብ ክልወጥ እዩ። ሕብረተሰብ ክልወጥ ከዓ ግዜ ዘድልየ እዩ። ክትምህሮ፣ ክትጉስጉሶ፣ ከተንቀሖ፣ ዳሓር ከዓ ዝጭበጥ ነገር ክትገብሮ ፀገምና ዋላቶም ወለዲ ሓራ ስለ ዘይኮንና እዩ። ኣነዶ ስንኩል ክወልድ ኣነዶ ኢልና ምስ ነፍስና ክብርናን ስለ ነወዳድሮ ዘለና እዩ። ሕብረተሰብ ከዓ እቲ ስንኩል ዘለዎም ትሕሙም ዘለዎም ትገለ ዘለዎም ኢሉ ኢዱ ስለ ዘመልክተልና ንዕኡ ክትብድህ ተቐዳመይቲ ንሰርዓ ንሕና ጎስጓስ እያ ማለት እዩ። ኣብ ኩለን ዘን ንኡሳን ዞባታት ጎስጓስ ነካይድ ኣለና። በቂዕና ኣለና ኢልና ናይ መወዳእታ ኳይ ንውሰዶ ግን ንዕወት ኣለና። ብቁፅሪ ክሪኦ ከለኹ 4,000 ዝነበረ ቁፅርና ናብ 7,141 ደይብሎ ኣብ ውሽጢ እዚ 2 ዓመት ኣባላት። ስለዚ በቲ ሚኒስትሪ ዜና ዝሃበና ዕድል ናይ ሓልዮት ፕሮግራም ናይ ሬድዮ ኣብ ነፍሶ ከፍርሑቅ ከባቢ ዘለዉ ስድራታት ነዚ ይበፅሖም ኣሎ። እዚ እዚ ዓብ ተራ ተፃዊት እዩ። ምስቲ ንሕና እንገብሮ ጎስጓሳት ኣስተምህሮታት ናእሽ ናእሽቱ ወርክሾባት እንገብሮ ተደማሚሩ ናብዚ ውፅኢት እዚ መፅ እዩ። ቅድሚ ሳልስቲ ኣቢሉ ይኸውን ካብ ግንዳዕ እዮም መፅኦም ኣቦን ኣደን ሒዞም ሞስ ካብ ግንዳዕ መፅኦም ናይ ዓመት ቆልዓ እዩ ዳውን ሲንድሮም እዩ ስንክል ንቲ ቆልዓ ክልቲኦም ሰብኣይን ሰበይትን ሒዞሞ መፅኦም ሕጂ ዓወትና እዚ ብኣጋ ሕክምና ረድኤት ክግበረሉ ትምህርቲ ክወስዱ ነቲ ቆልዓውን ክኣልይዎ ክልቲኦም ሰብኣይን ሰበይትን ከዓ መፅኦም ማለት እዩ። እዚ ሕጂ እቲ ዓብዪ ውፅኢት እዩ። ዝዓበየ ፀገምና እቲ ፀር ኣብ ኣዴታት እዩ ዘሎ። እቶም ንወልድ ዘለና ማዕረ ነቲ ውላድና ክንዲ ንሪኦም እሳ ወሊዳቶ እንዳበልና እቲ ፀር ናብኣተን ስለነሸክሞ እዩ ዘሎ። ስለዚ እዞም ስድራ መፅኦም ክልቲኦም ምስ ፅንሑን ብጣዕሚ ብልበ ተሓጒሰ ውፅኢት ናይቲ ስራሕና ከዓ በዚ ክልክዖ ይኽእል ማለት እዩ።
0: ዓመት መፀ ብጨንፈር ትምህርቲ ዞባ ማእከል ዝውደብ ድራማ፣ ትልሂት፣ ሙዚቃን መዛሙራትን ዘጠቓልል ኣብ ዝተፈላለያ ኣብያተ ትምህርቲ ዝካየድ ወርክሾፕ ኣሎ። ካብዚአን ሓንቲ ኣብ ቤት ትምህርቲ ኣብርሃ ባሕታ ንተምሃሮን መምህራንን ቅድመ ትምህርትን መባእታን ተኻይዱ ነይሩ። ኣብዚ መምህር ትልሂት ስነጥበበኛ ካሕሳይ ገብሪ ሂወት ንያታዊ ሳዕስዒት ብሄራትና ኣገዳስነቶም ኣብ ምዕቃብ ሃገራዊ ክብርታትን መንነትን ባህልን ዘንፀባርቕ መብርሂ ይህብ። ካብዚ ሰሚናር ብምብጋስ ብገለ ቅዱሳት እዚ ስንጠላ እዚ ንስንኩላን ክወሃብ ይኽእል ዶ ዝብል ሕቶ ይቐርብ እሞ ተጥበኛ ካሕሳይ እውን ሳዕስዒት ንኹሉ እዩ ዘጣምር ዝብል ምላሽ ይብሉ። ኣብ ሃገረ ቻይና ንማህደረ ትምህርቲ ኣብ ዝኸደሉ ሓንቲ ናይ ስንኩላን ጉጅለ ንቻይና ወኪላ ኣብ ዓበይቲ ናይ ትልሂት መድረኻት ዝተጎናፀፈቶ ዓወት እውን ከም ተመክሮ ኣቕረቦ። ካብዚ ብምብጋስ ምስ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ከምኡውን ሚኒስትሪ ዕዮ ብምርድዳእ ንኣባላት ናይዚ ማሕበር ዝኾኑ ህፃናት ናይ ትልሂት ስልጠና ክወሃብ ጀሚሩ። ኣብ ዝተፈላለየ መድረኻት ድማ ኣብ ገጾም ደስታን ፍሽኽታን ከይተፈልየ በተን ዝመለኽወን ምንቅስቓሳት ምርኢት ከቕርቡ ጀመሩ። ኣእምሮኣውን ምዕባልኣውን ስንክልና ዘለዎም ህፃናት ትልሂት ክትምህር ዝህልዎ ብድኹ ክብደቱ ንምርድኡ ኣይፀግምን። ብሓፈሽኡ ትልሂት ናይ ኩሉ ህርመታት ክትመልኽ ኣብ ሓደ ረምታ ክትርዕም ንማንም ተምሃራይ ክብደት ኣለዎ። ብዓብኡ ነዞም ህፃናት እዚኦም ሳዕስዒትን ምቅስቓስን ሓደ ካብቲ ኣእምሮኣዊ ሜላታት ፍወሳ እዩ።
3: ብዙሕ ፍልል እዩ ዘሎ ሓቂ ዘረባ ምክንያቱ እቲ ፅቡቕ ነገር ክጅምሩ ከለውን ሕጂ ዘለዎን ድሌቶም ሓደ ድሌት ነይርዎሚ ኩላህናነውን ተስፋን ድሌትን ነይረኒ ክበቆ ከም ዝኽእሉ ግን ግዜ ወስድ ኸውን ዝብል እዩ። ክንጅምር ከለና እቲ ድሌት ዳ እዩ ነይሮ እምበሪ እቲ ህርመታት ይተሓዋወሶም እዩ ነይሮ። እተን ብሄራት ንባዕልን ንኽርድኦም ብመልክዕ እንስሳታት ኢና ንምህሮም ነርና። ንኣብነት ናይ ብዳውየት ናይ ጭሩ ሳዕስዒት ኣሎ። እተን ናይ ጭሩ ሳዕስዒት ከምዚ ክትብል ከላ ኣርኣሮብ ትበሃል ኣላ። ስለዚ በተን እንስሳታት ክዝክርዎ ይቐለሎም። ንዕኦም ጥራሕ ዘይኮነ ግን እንተላይኒ ስድራ ቤቶም እቲ ኣቃወማ ኣካላቶም ሕጂ መታን ክስራዕ ኮፍ ክብሉ ከለዉ ኣንዱ ሕቆኦም ከመይ ተፀጊዖም ኮፍ ክብሉ ከም ዘለዎም ክበልዑ ከለዉ ኢዶም ሰዲዶም ክንዲ ከምዚ ኢሎም ዝበልዑ ከምዚ ኢሎም ከለዉ ኢድና ንሰድድ ናብ መኣዲ ሽዑ ከምዚ ጌርካ ደጊፍካ ከይተንጥብ ሽዑ ትበልዕ ሕጂ መን ተሰሪዑ ኣሎ ቅርፂ ኣካላቶም ተሰሪዑ ኣሎ ማለት እዩ። ጠጠው ክብሉ ከለዉ እውን ቁመኖኦም ሓልዮም ጠጠው ክብሉ ከም ዘለዎም። ስለዚ ናይ ማሕበር ናይ ስድራ ቤት ናይ እቲ ቤት ትምህርቲ ዘለናዮ ናይ ኩሉ ምትሕብባር እዩ። ናይ ሕብረተሰብ ዕማም ስለ ዝኾነ ክሕቡኡ ከምዘይብሎም ክነውፅኦም ኣለና። ናብ ማሕበር ክነምፅኦም ኣለና። ሽዑ ኩሎም ሰዓት ሰዓቲ ወይ ደረፍቲ ክንገብሮም ደሊና ዘይኮነ ከከም ዝንባልዮም እዩ።

ክብደቱ ብዘይገልፅ ግዳ መጠነቲ ዝግበረሎም ቀፃሊ ፃዕሪ ዘየባትኽ ምክትታል ልዑል ውፅኢት ከመዝግቡ ዝኽእሉ ምዃኖም ክኢላታት እዚ ዓውዲ ይሕብሩ ብሓፈሽኡ ማንም ሰብ ከምቲ እተገብረሉ ፃዕሪ

0: ጠረን ወፍርን እትህቦ ደገፍን እዩ ውፅኢታዊ ዝኸውን ወለዲ እዞም ስንኩላን እምበኣር ካብ ሕብረተሰብ ክመፅእ ዝኽእል ብድሆ ብኣግኡ በዲሆም ንሓገዝ ውሉዶም ተዓጢቖም ተሰሪሖም ከም ሃገር ክመፅእ ትፅቢት ዝግበረሉ ለውጢ ክውን ክኸውን ይኽእል።
1: ሕጂ እቲ ብዓለም ደረጃ ተበፂሒ ዘሎ ንከምዚ ዓይነት ስንክልና ዝኣመሰለ ንሓደ ሰብ ሓደ ኣላይ እንዳገበርካ ተጨባጢ ውፅኢት መፅእ ሕጂ ንሕና ምስ ክህሉ ኩነታትና ዛሚልና እንታይና ንገብር ወለዲ መሰረታዊ ክእለትን ፍልጠትን ነቶም ስንኩላን ውሉዶም ከመይ ገይሮም ይኣልዩ ኣብ ክእለት ፅሬት ምንቅስቃስ ክዳን ኣለባብሳ ስነስርዓት ገለ ዝኣመሰሉ ዝተፈላለዩ ክእለታት ኣተኪርና ስልጠና ከም ዝወስ ጌርና እቶም ወለዲ ብዝሓሸ ኣገባብ ንውላዶም ነቲ ባህርያት ተረዲኦም ብዝሓሸ ኣገባብ ንክኣልይዎም ፃዕርታት ነካይድ ማለት እዩ።
0: ስለዚ ኣብ መወዳእታ ድንጋፀ ዝብል ቃል ኣውፂና ዕድል መሃብ ብዝብል ቃል ክንትክኦ ይግባኣና። ፍሉይ ሓገዝ ዘድልዮም ህፃናት ክንሕግዝን ከለና ንዓታቶም ጥራይ ዘይኮነ ነቲ ናይ መላእ ሃገር ሰብኣዊ ሓይልን ክብረትን ኢና እንዕብ ዘለና።

ንኡስ መደብና ዳሳስና ቀፂላ ተቐሪባላ። ክቡራትን ክቡራን ተኸተልትና፣ ሎሚ ዳሳስና ብሰንኪ ዝውስኽ ዘሎ ፅፍሒ ባሕሪ ኣብ መፃኢ ክወሓጣ ዝኽእላ ከተማታት ዝብል ትሕዝቶያ ሒዛ ዘላ። ብዓብኡ ኣብዚ እዋን እዚ ኣብ ዝተፈላለየ ክፋላት ዓለምና ምውሳኽ ዓለማዊ ዋዒ ዘስዕብ ማለት እዩ ኣዝዩ ኣሰቃቂ ባህርያዊ ሓደጋታት ንዕዘባልና ኣብ ዝተፈላለዩ ሓበሬታን ዜናን ተኸታቲልናዮ ኣለና። ንስሑ ዘስዓቦ ድማ ምምካኽ ኣኻዊሕ በረድ ብኡ ዝጠንቁ ድማ ምውሳኽ ፅፍሒ ባሕሪ ንዕዘባ ኣለና። ክሳብ ሎሚ ብሰንኪ እዚ ዝተዋሓጣ ከተማታት ኣለዋ ገና ሕጂ እውን እዚ ሓደጋ ዘጠላለወ ዘሎ ከተማታት እውን ኣለዋ። በዓል መን ይኮና ብሓባር ንከታተሎ ናብ ንኡስ መደብና ዳሳስና ናብ ኣርያም የማነ ከስክረኩም።

ኣብዚ ግዜ እዚ ዓለም ብሰንኪ ዓለማዊ ዋዒ ንዝተፈላለዩ ባህርያዊ ሓደጋታት ክትቃላዕ ንዕዘብ ኣለና። ዘይንቡር ክሌማ ምቅያር ቅርፂ መሬት ዝተፈላለዩ ባህርያዊ ሓደጋታት ኮታስ ብዙሕ ለውጥታት ይኽሰት ኣሎ። ምብራኽ ወይ ምልዓል ፅፍሒ ባሕሪ እውን ሓደ ካብቲ ብሰንኪ ዓለማዊ ዋዒ ዝኽሰት ዘሎ ንዝተፈላለያ ከተማታት ዓለም ስጋኣት ኮይኑ ካብ ዘሎ ሓደጋታት ሓደ እዩ። መፅናዕትታት ከም ዝሕብርዎ ዝተፈላለያ ዓበይቲ ከተማታት ዓለም ኣብ ዝቕፅል ሓፂር ዓመታት ብማይ ክዕበጣ ምዃነን እዩ ዝግለፅ ዘሎ። ክቡራት ተኸታተልትና፣ ንሎም እምበኣር መርበባት ማሕበራዊ መራኸቢታት ብምድህሳስ ብሰንኪ እዚ ኣቐዲሙ ክበሃል ዝፀንሐ ባህራዊ ሓደጋ ኣብ ዝቕፅል ዓመታት ብማይ ክወሓጣ ወይ እውን ክጠልቃ ካብ ዝኽእላ ከተማታት ዓለም ኢና ከነላለየኩም። እዘን ከተማታት እቲ ናይ ምውሓጥ መስርሕ ድሮ ተጀሚሩስ ብራኽአን ልዕሊ ፅፍሒ ባሕሪ ካብ ዓመት ናብ ዓመት ይጎድል ምህላው ጭብጢ ዝተረጋገፀ መፅናዕቲ ዝምስክሮ እዩ። ኣምስተርዳም ኔዘርላንድስ። ኣምስተርዳምን ከተማታት ሮተርዳምን ኣብ ትሕት ዝበለ ፅፍሒ ናይ ሰሜን ባሕሪ ዝተፀጋዓየን። በዚ መሰረት ድማ እቲ ጂኦግራፊካዊ ኣቀማምጠን ንባዕሉ ሓደ ቀንዲ ረቑሒ ንምጥሓለን እዩ። ተወሳኺ ንዘሎ ጻዕቂ ህዝቢ ኣገልግሎት ማይ ንምቕራብ ካብ ትሕተ ባይታዊ ማይ ዝግበር ዕደናን ሓፈሻዊ ምህናት ጽዑቕ ትሕተ ቅርፅን ነታ ከተማ ነዚ ስጋኣት እዚ ካብ ዘቃልዓ እዩ። ኣብ ዝመፅእ ዓመታት ድማ ብሰንኪ ዘሎ ናይ ክሌማዊ ምዝባል ተወሲኽዎ ክወሓጣ ከም ዝኽእላ እዩ ዝፍለጥ። ኣብተን ከተማታት መስርሕ ዓጋት ማይ መንደቕ፣ ዲጋ፣ መጋረድ ማይ፣ ከልካል ውሕጅ ብኣግኡ እንተዘይተሃኒፁ እዚ ኩነታት ናብቲ ዝዓበየ ሳዕቤኑ ከም ዘምርሕ ይእመት። ጃካርታ ኢንዶኔዥያ። ጃካርታ ርእሲ ከተማ ሃገረ ኢንዶኔዥያ ኮይና 11 ሚሊዮን ህዝቢ ዝቕመጥዋ ከተማ እያ። እዛ ከተማ እታ ዝቐልጠፈ ናይ ምጥላቅ ኩነታት እተርኢ ዘላ ከተማ ምዃና መፅናዕትታት ይጠቕሱ ኣለዉ። በዚ እንተደኣ ዕልቕልቕ ከምዚ ዘለዎ ወሲኹ እታ ከተማን ከባቢኣን ኣብ ዝሓፀረ እዋን ክወሓጣ ከም ዝኽእላ ይእመት ኣሎ። እዛ ከተማ ዓመታዊ ከባቢ 25 ሰንቲሜትር ትወሓጥ ወይ ድማ ትጠልቕ ምህላዋዮም ክኢላታት ዝገልፁ ዘለዉ። ኣብቲ ሃገር ኣብ ዝተኻየደ መንግስታዊ መፅናዕቲ ድማ ሰሜናዊ ክፋል እታ ከተማ ኣብ ዝሓለፈ 10 ዓመታት ከባቢ 2.5 ሜትሮ ከም ዝጠሓለ የነፅሩ። ኣብዚ ግዜ እዚ ድማ 4 ሚታዊት ክፋል ናይታ ከተማ ትሕቲ ፅፍ ባሕሪ ተቐሚጡ ምህላው ይግለጽ። ጠንቂ ምጥሓል ናይዛ ከተማ ድማ ብዘይ ሕጋዊ ማለት ብዘይ መፅናዕታዊ ዝስርሑ ዲጋታት ኣብ ርእሲኡ ድማ ነታ ከተማ ኣብዘይ ድልዱል ኣቀማምጣ መሬት ከምኡውን ኣብ ልዑል ዕደና ትሕተ ባይታዊ ማይ ዝካየደሉ ዝተደኮነት ስለዝኾነት ብዙሕ ግዜ ንዕልቕልቕ ትቃላዕ ምህላዋ ይንገር። ስለዝኾነ ድማ መንግስቲ እቲ ሃገር ርእሲ ከተማ ንምግዓዝ ዝተፈላለዩ መደባት ኣብ ምሕንፃፅ ይርከብ ኣሎ።

ኒው ኦርሊንስ ሕቡራት መንግስታት ኣሜሪካ። ኣብዛ ከተማ ካብ ውሕጅ መከላኸሊ ተባሂሉ ዝተሃንፀ ዓብ መጋረዲ መናድቕ ኣሎ። እዚ ናይታ ከተማ ውሕጅ ናይ መከላኸሊ ኣገባብ ኮይኑ ነታ ከተማ ድማ ብሰሜን ካብ ቀላይ ሞርፐስ፣ ብደቡብ ድማ ካብ ቀላይ ሳልቫዶር ካልኦት ንኣሽቱ ቀላያትን ይከላኸለላ። እዞም መከላኸሊታት እንተዘይህሉ ነይሮም ዓለማዊ ምውሳኽ ዋዒ ዝጠንቁ ምልዓል ፅፍሒ ባሕሪ ንኒው ኦርሊንስ ዝዓበየ ስጋት ምኾነ። እንተኾነ እዛ ከተማ ዋላ እዞም መከላኸሊ ሒዛትሃሉ ብሰንኪ ዝዘሎ ዓለማዊ ምልውዋጥ ክሌማ ዓመታዊ 2.5 ሰንቲሜትር ንታሕቲ ትውሓጥ ምህላዋ እዩ ዝግለጽ ዘሎ። ቀንዲ ጠንቂ ናይዚ ሓደጋ ኣቀማምጣ እዛ ከተማ ምዃኑ ይግለጽ። ኣብ መንጎ ክልተ ቐላይ ተዶኪና እትርከብን ነዚ ቐላይ እዚ ብምጭዳድ ዝተሰርሐት ምዃናን ድማ ይንገር። ሆችሚን ቪየትናም። ከተማ ሆችሚን እታ ቐንዲ ቁጠባዊት ቅናት ናይ ሃገረ ቪየትናም ምዃና እዩ ዝንገረላ። እዛ ከተማ 9 ሚልዮን ህዝብን ዝተፈላለየ ዓበይቲ ኢንዳስትሪታት እቲ ሃገርን ዝሓቆፈት እያ። እንተኾነ ካብዚ ኣቐዲሙ ክበሃል ዝጸንሐ ናይ ምጥሓል ሓደጋ እተምልጥ ኣይኮነትን። ዓመታዊ ድማ 60 ሚሜ ንውሽጢ እትጥሕል ምህላዋ ይግለጽ። ካርታ ናይ ማእከለ ምርምር ክሌማ ከም ዘነጽሮ ኣብ ከተማ ሆችሚን ኣዝዮም ንሓደጋ ዝተቓልዑ ቦታታት እቶም ኣብ ሸነኽ ምብራቅ ዝርከቡ እዮም። ብፍላይ ድማ እቲ ጸፍሒን ብኸቢድ ዝተጋጣጠመን ዓዘቕቲ ቱቴም እዩ። እንተኾነ እዚ ከይኣክል ሜኮንግ ዝበሃል ደለልታ እውን ኣብ ጎድኒ እዛ ከተማ ስለ ዘሎ ካልእ ዝዓበየ ስጋኣታ እዩ። ብተወሳኺ እቲ ማእከላይ ክፋል ናይታ ከተማ ኣብ ዝሓፀረ ዓመታት ብማይ ከም ዝሽፈን እዩ ዝእመት ዘሎ። በዚ ድማ እታ ከተማ ካብ ዕልቕልቕን ትሮፒካዊ ማዕበል ሓራ ክትወፅእ ከም ዘይትኽእል እዩ ዝግለጽ።

ባንኮክ ታይላንድ 5 ሜትሮ ጥራያ ካብ ፅፍሒ ባሕሪ ክቢላ ዘላ እዛ ከተማ ዓመታዊ ብ20 ሚሜ ንታሕቲ ገጻ ትጥሕል ከም ዘላ እዩ ዝፍለጥ። ከተማ ባንኮክ ኣብ ፎኪስ ዓይነት ሓመድ ስለ ዝተደኮነት ንዕልቕልቕ ኣዝያ ቅልዕት እያ። ብዘይብኡ ኣብቲ ሃገር ዝካየድ ናይ ትሕተ ባይታኣዊ ማይ ምውፃእ ፅፍሒ ባሕሪ እታ ከተማ ንታሕቲ ለጠቕ ክብል ግድነት ይገብሮ። ኣብ 2030 ድማ ዝበዝሕ ገማግም ናይቲ ሃገር ዓብ ኣህጉራዊ ማዕርፎ ነፈርቲ ናይቲ ሃገር ከይተረፈ ብማይ ክወሓጥ ከም ዝኽእል መፅናዕቲ የነፅር።

ሰቫና ሕቡራት መንግስታት ኤሜሪካ ከተማ ሰቫና ጆርጂያ ሓንቲ ካብተን ኣብ ብርቱዕ ህቦብላ ዝኽሰቶ ቦታ ተደኪና እትርከብ ከተማያ ልዕሊ መጠን ክፉእ ኩነታት ኣየር ኣብ ግምት ከየትካ ኸኣ እዛ ታሪካዊት ምዃና ዝንገረላ ከተማ ብኩሉ ሸነኻ ብማይ ዝተዋሕጠት እያ። ፈለግ ሰቫና ብሰሜን፣ ፈለግ ኦቸ ብደቡብ ናብ ኣብ ጥቖም ዘሎ ዓዘቕትዮም ዝፈሱ። እዚ ማለት ዓመታዊ ህቦብላታትን ቅፅበታዊ ዕልቕልቕን ነዛ ከተማ ይወርዳ ማለት እዩ። እኩብ ድምር ናይዚ ሓደጋታት ድማ ኣብ ቀረባ ዓመታት ከተማ ሰቫና መንበሪ ዓሳታት ክትከውን ትኽእል እያ ክብሉ መፅናዕትታት ይእምቱ። ጆርጅ ታውን ጂያና ንዘመናት ርእሰ ከተማ ጂያና ዝኾነት ከተማ ጆርጅ ታውን ድሕነታ ኣብ ካብ ባሕሪ ዝከላኸል መንደቒ ተመርኪሱ ፀኒሑ። እዚ ድማ ብልክዕ ብሓደ ዓርሞሹሽ 450 ኪሎ ሜትር ዝቕመቱ ካብ ማዕበል ባሕሪ ዝከላኸል መናድቕ ማለት እዩ። 90 ሚእታዊት ህዝቢ ጂያና ኣብ ገምገም ባሕሪ ዝነብር ህዝቢ እዩ ዘለዋ። ስለዚ እዛ ከተማ ካብ ዓበይቲ ሓደጋታት ምታን ክትናገፍ ነዚ ካብ ማዕበል ባሕሪ ዝከላኸል መንደቕ ምህናፅ ተደልዩ። እዚ መናድቕ ዋላ እንተሃለወ ስግኣት ምጥሓል እዛ ከተማ ግን ኣብ ቦትኡ ምዃኑ መፅናዕትታት ይሕብሩ ኣለዉ።

ኣብ መወዳእታ ዋላ እኳ ንባህራዊ ሓደጋታት ሙሉእ ብምሉእ ደው ከተብሎ ኣፀጋሚ እንተኾነ ብዓለም ደረጃ ተሓባቢርካ ዓለማዊ ዋዕ ንምቕናስ ዝግበር መስርሓት ሃገራት ሙሉእ ብምሉእ እንተሰሪሐናሉ ግን እዚ ናይ ምብራኽ ፅፍሒ ባሕር እውን ልክዕ ከምቶም ካልኦት ባህራውያን ሓደጋታት ደው ክብል ወይ ድማ ብዝተሓተ ደረጃታት ክቕፅል ይኽእል እዩ።

ናትራኒኹም ኣብ ምክትታል ትርከቡ ቀጢላ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ብልምዲ ኮምፒተራይዝድ ሙዚቃ እንብሎ እንታይ ምዃኑ ብሓባር ክንዕዘብ ኢና። ጉጉይ ወይ ድማ ቅኑዓ ባህላ ዲኸ ብሓባር ክንዕዘብ ኢና። ብፍላይ ኣብዚ ሎም እዚ ናይ ቀደም ደርፍታት ብኤኣይ ብሓገዝ ኤኣይ ማለት እዩ ኣርቲፊሻላዊ ብልሒ ተሰኒዩ ኣዝዩ ብሉፅ ሙዚቃ እንደኾነ ይቐርብ ኣሎ። ብሉፅ ድዩ ኣይ ብሉፅን ብመንፅር ሰማዒኡን ተዓዛቢኡ ንኸውን። ግን እቲ ስራሕ ዘሎ ኮምፒተራይዝድ ዝበሃል ሙዚቃ እንታይ እንታይ እዩ ዝኣትዎ? ካብቲ ካልእ ማንም ዓይነት ሙዚቃ እንታይ እዩ ዝፈልዮ? ብሓባር ንከታተል። ናብ ፌሩዝ ቢደም ከስክረኩም ሰነም

0: su cap să-mi fi, noapte să-mi fi futur muzicale piu.
1: ሙዚቃ ኣድማሳዊ ቋንቋ ተባሂሉ ካብ ዝነገረሉ ቀሊል ግዜ ኣይቁጥርን። ነቲ ብቋንቋ ተፈላለዩ ካብ ኣህጉር ናብ ሃገር ዝተማቐል ህዝቢ ዓለም ብሓደ ቐኒታ ኣቃንዩ ክሰማዕ ዝኽእል ኣካል ናይ ጥበብ ብምዃኑ እውን ይንገረሉ እዩ። ነብሲ ወከፍ ሕብረተሰብ ናተይ ዝብሎ መሳርሒ ሙዚቃ ብምውናን ሙዚቃ በብወገኑ ኣስተማቒሩ ነቲ ዓለም ለኻዊ ምቅናይ ሙዚቃ ስዕቡ እውን ናብ መላእ ዓለም ይፅንበር። ንዘመናት እናተቀያየረ ድማ ካብ እዋን ናብ እዋን ዘመኑ ዝሓለወን ርቀት ዘለዎም ምዕቡላት መሳርሒ ሙዚቃ ብምጥቃም ጥራይ ዘይኮነ ብግጥሚ ተሰኒዮም ዝዳለው ደርፍታት ውሑዳት ኣይኮኑን። በዚ መዳይ ምዕባልን ተፈላጥነትን ናይ ሙዚቃ ካብ ምዝንጋዕ ሓሊፉ ኣብ ናይ ስነ ልቦና ሕክምና እውን ክፅንበራ ኽኢልዎ እዩ። ክቡራት ተኸታተልትና፣ ንሎም ሰሙን ኣብ ኣገባብ ኣሰራርሓ ደርፊ ኣድህቦ ዝገበረ መደብ ኢና ክነቕርበልኩም ሰናይ ምክህታል።

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ተሓልፎ መንገድታት ኣለዉ። ሙዚቀኛ ብዝመልኮ መሳርሒ፣ ድምፃዊ ድማ ቃላት ለቒሙ ድምፁ ኣሰኒዩ ብዘድምፆ መንገዲ ዝዳለው ብምዃኑ ብርክት ዝበሉ ሰብ ሞያ ዝሳተፎ ዓውዲ እዩ። ኣብዚ ሞያ ናይ ምቓም ሓንቲ ደርፊ ብልምዲ ብኮምፒተራይዝድ ሙዚቃ ተባሂሎም ዝስመዩ ኣለዉ። ንምዃኑ ግን እዚ ኣባህላ ብኸመይ ይግለጽ?
1: ኮምፒተራይዝድ ሙዚክ ብሓፈሽኡ ብድብድቡ ዝጥቀመሉ ቃል እንዲ ብዘውትሮ ቅጻሊ ከዓ ኮይኑ ኣሎ። ኣብ ውሽጢ እቲ ውልካ ቅሩብ ስፍሕ ዝበለ ናቱ ትንተናታት ኣለዎ። ንኣብነት ዝኾነ ብኮምፒውተር ዝሓልፍ ዘበለ ሙዚቃስ ብድብድቡ ሰብ እንታይ ብሎ ኮምፒተራይዝድ ሙዚክ ኢሉ ይፅውዖ። ኮምፒተር ስለ ዝሓልፈቶ እዩ። ዳው ዝበሃል ኣሎ ሶፍትዌር ሳብ ሙዚቃ ንጥቀመሉ ዳው ሕፅሮት ቃል DAW ዲጂታል ኦዲዮ ወርክ ስቴሽን ኢና ንዝርዝሮ ማለት እዩ። ሕጃው ንጥቀመሉ ሶፍትዌር ኣብ ኤርትራስ ኪዩቤዝ፣ ኤፍኤል ስቱድዮ፣ ላጂክ ፕሮ፣ ኣብ ገለገለ ኤብልተን ላይቭ ትርኢኻ ወይ ፕሮ ቱልስ ገለ ነዚአን ክትጥቀመለን ከለኻ ሰብ ኮምፒውተራይዝድ ሚዩዚክ ይብለን። እቲ ትሰርሖ ህርመታት፣ እቲ ትቕምሮ ቅማረታት፣ ኣብኡ እቲ ኩሉ ንድምፅታት ንክትፈጥር ኢልካ ሃለኽለኽ ትብሎ ገለ እቲ መስርሕቲ ብኡ ንድሕርዳ ሓሊፉ ኮምፒውተራይዝድ ሚዩዚክ ይብሎ ትሰብ። ኣብ ጅራት ኣቲኻው ጃንራ ኣብኡ ኣቲኻ ከዓ ንኣብነት ኢዲኤም ኤሌክትሮኒክ ዳንስ ሚዩዚክ ኢልና ንዝርዝሮ ኢዲኤም ወይ ዚ ቴክኖ ዝበሃል ትራንስ ትበሃል ሓውስ ዝበሃል ዝተፈላለዩ ጀራት ኣሎ። ኣብኡ ንጥቀመሎም ድምፅታት ከዓ ኣሎ። እቲ ድምፅታት ተመስርሖ ኢኻ ሕጂ ከምዚ ጊታር ናታ ፍልጥቲ ድምፂ ዘለዋ ፒያኖ ናታ ፍልጥቲ ላታ ወይ ሳክሶፎን ገለ ወዘተረፈ ከምኡ ዘይኮንካ ትገብር ትፅምሮም ነቶም ድምፅታት ሲንተሳይዝ ትገብሮ ሕጂ ኣብ እቲ መስርሕቲ ብኡ ዝሓለፈ ከዓኒ ኮምፒተራይዝድ ሚዩዚክ ትብሎ ብድብድቡ ማለት እዩ። ሕጂ ናይ ሮቦት ድምፂ ዘለዎ ዝተፈላለየ ድምፅታት እንድሕር ዳ ኣብቲ ሙዚቃ ካየት ኢኻ ከዓ ብድብድብታት ሰብ ቅድም እንታይ ትበሃል ነራ ናይ ሮቦት ሙዚቃ ትበሃል ነራ ፀኒሓ ናይ ኤሌክትሪክ ሙዚቃ ተባሂላ ሕጂ ከዓ ኮምፒተራይዝድ ሚዩዚክ ተባሂሉ ሕጂ ኣብ ውሽጡ ኣቲኻ ጥልቕ ኢልካ እዚ ነቲ ብዙሕ ነገር ክትንትኖ ትኽእል ኢኻ። ብድብድቡ ግን ኮምፒተራይዝድ ሚዩዚክ ትብሎ ከለኻ ሓደ ሓደ ግዜ እንታይ ከስምዕ ትዕዘብ ኢኻ ኮምፒውተር ዝሰርሐቶ ሙዚቃ ኮምፒተር ኣይትሰርሕ ና ሙዚቃ ኮምፒተር ዋላ ሓንቲ ነገር ኣይትገብረልካለ። ኮምፒተር እንታይ እያ ትገብር? ትእዛዝ ትቕበል፣ ዴታ ትዕቅብ፣ ፕሮሰስ ከዓ ትገብር ነቲ ዝሃብካ እያ ትእዛዝ። ሕጂ ዋላ ብታ ሙዚቃ ከም እያ ትሰርሕ ኮምፒውተር ካብ ኣዝአን ዝማዕበላ ኮምፒውተርስ ገለ ክሳብተን ኣብ ጀጁባና ንሕዘን ሞባይል ገለ ተዚኣ ኣዚዝካየን ኣይሰርሐኒ ልክዕ ከምኡ ከዓ ኣብታ ሙዚቃ ትእዝዝ ንስኻ ንሳ መስሪሓ ትህበካ እንጂ ኣብ ላይፍ ሙዚቃ ከይተረፈ ከምኡ ኣትዩ ኣሎ ሎሚ ሎሚ ክብለክን ከለኹ ሲ ሓደ ባርከ 3 ዓመቶ ገለ ቢሉ ኣለዎ ትዕድመ ከምኡ ካብ ዝገብር ሰብ ልዕሊ እውን ክኸውን ይኽእል። ብፍላይ ብተን ዝማዕበላ ሃገራት ሓደ ሰብ ይደርፍ እታ ድምፂ ናብ ማይክሮፎን ትኸይድ ኣላ። ካብ ማይክሮፎን ብሚክሰር ኣቢላስ ናብ ስፒከር ኣይኮነትን ትኸይድ ኣሎ ኮምፒውተር ተሓልፈ ኣብታ ኮምፒውተር ድማ እቲ ኢንጂኒር ኮፍ ኢሉ ንሱ እቲ ዝግበር ይገብር ማለት ድምፅኻ ንኸይትፈርስ ድዩ ንክኸሓሕሎ ድዩ ዝተፈላለዩ ኢፌክትስ ንክፈጥር እቲ ኢፌክትስ ንብሎ ዘለና ከምዚ ዲሌይስ ይፈጥረልካ ወይ ሪቨርብ ከም ዝገብር ዶ ገለ ዝኾነ እቲ ደሊዎ ዘሎ ኢፌክትስ ናፈጠረ ነቲ ሰብ ኣብ ስምዒት ከም ዝኣቱ ይገብሮ ተደልዩ ዘሎ ስምዒት ትፈጥሮ እዚኣ ንባዕላ እንታይ ሽማ ኮምፒውተራይዝድ ትብሎ ሕጂ ዝኾነ ናይ ከምዚ ናይ ሂማን ታች ንብል ምሽ ብሰብ ዝሓለፈ ነገር ሲ ሂማን ታች ኣለዎ ንብሎ ብኮምፒውተር ዝሓለፈ ነገርካ ኮምፒውተር ታች ኣለዎ ንብሎ እዚኣ እያታ ኮምፒውተራይዝ ሚዩዚክ ተባሂላ ብድብድብታ ዝረበላ ዘላ ማለት እዩ። ኮምፒውተር ትሰርሖ ስራሕ ንምባል ዝግለፅ እንድሕርዳ ኮይኑ ጌጋ እዩ ከምዚ ዝበልኩ ኸ ኣገባብ ንክትገልፅ ኢልካ ንድሕዳ ትገልፀሉ ኢኻ ኮምፒውተራይዝ ሚዩዚክ ከዓኒ እወ ኣሎ

ኣዝነጥፉ ብብዝሒ ኮምፒተራይዝ ዝፍለጥ ድምፂ ይጥቀሙ ብምዃኖም እዩ። ከም ኣብነት እውን በዓል ኣቪችን ቴስቶን ዝበሃሉ ዘፍረይዎ ዩ ኣቕሪቡልና። እዚ ከዓ ምስ ምዕባለ ኣብ ገዝኦም ብዘይ ዝኾነ ፀገም ኣዳልዮም ናብ ሰማዕቲ ዘቕርቡ ስለ ዝኾነ እዩ። ሸር ትበሃል ደራፊት እውን ነዚ ናይ ኮምፒተራይዝድ ሙዚቃ ክስም ካብ ዘኽእሉ ሰብ ሙያ እያ። ምክንያቱ ከም ናይ ኮምፒተር ወይ ሮቦት ድምፂ ዘለዋ ብምዃና እዩ። ብተወሳኺ ዝጥቀምሉ ሶፍትዌራት እውን ነዛ ባህላ ብልምዲ ንኸዘውትር ካብ ዘገድዱ ምዃኖም ይገሊጹልና።

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ብዝተፈላለዩ መንገድታት እዩ ዝዳሎ። ካብቶም ኣገደስቲ ዝኾኑ ድማ ሕላይ ዝበሃል እዩ። ንምዃኑ ግን ሕላይ እንታይ ማለት እዩ?
1: ሕላይ ብዙሕ ግዜ ሰብ ሕደማ ይብላ ወይ ከዓ ናይ ደርፊ ግጥሚ ከዓ ይብላ፣ ግን ሕላይ ከዓ ትብላ። እታ ሕላይ ትበሃል ሲ ንደርፊ ንክድረፍ ኢልካ ትጥቀመላ ግጥሚ ሕላይ ትብል ቃል ትጥቀመላ ማለት እዩ። ሕላይ ከምዚ ኣብ ሓደ ክላስ እንታይ ተሓቲቱ ዓይነይ ዝያዳ ይገድስ ግጥሚ ዶ ዜማ ተባሂሉ ሓደ መምህር ተሓቲቱ ድሓር ንስኻ እንታይ ኢሉ መሊሱ፣ ንሓንቲ ጓሪ ምሰበልከያስ መጀመርታስ እንታይ ትርኢ ገለ ኢልዎ፣ እንታይ ቆመናኣ ገለ መልክዓ ከዳድናኣ ገለ ትርዮ ገለ ኢልዎ። እሱ ከም ዜማ ጌርካ ሕዞ ሽዑኡ ከተዕልላ ትጅምር ቁም ነገራ ገለ ትሪኦ ገለ ዕሙቕ ኢልካ ትፈልጣነታ ጓል ማለት እዩ። እቲ ናይ ብሓቂ ፅባቐኣ ሽዑ ኢኻ ትሪዮ። እዚ ኸ ከም ግጥሚ ጌርካ ርኣያ ዊች ሚንስ ሕላይ ማለት እዩ። ከም ሕላይ ጌርካ ርኣያ ገለ ኢልዋ ሕጂ እቲ ውሽጢ ጥልቕ ኢልካ ነታ ተሰሪሓ ዘላ ደርፊ ክትፈልጣ ንሕርዳ ደሊኻ እንታይ መልእኽታ እንታይ ክትብል ደልያ ዘላ ገለ እቲ ሕላይ እሱ ይስርሑ። ኣብ ሕላይ ዓለም ኣቲኻ ብዙሕ ነገር ክትብል ትኽእል ኢኻ፣ ግን ኣብ መወዳእቱ መልእኽቲ ናይታ ደርፊ ኣብታ ሕላይ ኢኻ ትረኽባ። ንሃገር ክኸውን ይኽእል እዩ፣ ንፍቕሪ ክኸውን ይኽእል እዩ፣ ንፕሮፓጋንዳ ክኸውን ይኽእል እዩ፣ ንመምሃሪ ክኸውን ይኽእል እዩ፣ ንምንቃፍ ክኸውን ይኽእል እዩ። ዝተፈላለየ ክስታይ ክትፈጥር ትኽእል ኢኻ ኣብቲ ሕላይ። ኣብኡ ምስኣተኻ ከዓኒ ኣገባብ ዝተፈላለየ ኣገባብካ ይጥቀሙቶም ሕላይተኛታት ከምዚ ሲምቦልስ ገለ ዝተፈላለዩ ተምሳላያዊታት ገለ ይጥቀሙ። እቲ ሜታፎር ዝበሃል ሲምቦል ዝበሃል ገለ እናበሉ ከዓኒ በቲ ዝጣዕሞም ኣገባብ ገይሮም ነቲ መልእኽቲ የመሓላልፍዎ። ህዝቢ ተላዕለሉ ተደሊኻ፣ ህዝቢ ተህደሉ ተደሊኻ፣ ሽገይ ሃውኒ ሽገይ ሃውኒ ገለ እናተባህለ ተደሪፉ ኣብ መወዳእቱ ሰብ ነዲሩ ሰውራ ወፊሩ ኸይዱ ናፅነት መፅ ሕጂ ሕላይ ሲ ህዝቢ እውን የንቀሳቕሰልካ እዩ ከም ፅሑፍ ማለት እዩ። ኣብ ገሊኡ ቃንዛኻ እውን ተውፅሉ ቃንዛኻ ኢሕታኻ ዝተውፅሉ ብሉዝ ሚዚክ ክብለኪ ዝፀናሕ ኮነ ኣብነት ናይ ኢሕታ ይንሱ ብሙሉ ኣባኻ ዘጋጠመ ኣይኮነን ኣብ ስድረኻ ዘጋጠመ ኣብ ጎረባብትኻ ዘጋጠመ ገለ ቃንዛኻ ትገልፀሉ። ኣብ ናይ ቆልዑ ደረጃ ንሕርዳ ውሊድካ ከዓ ኣብቲ ታሕቲ ተወሪድካ ከዓ ቆልዑ እንተክበልዑ ከለዉ ድዮም እንተክድቅሱ ከለዉ ድዮም ገለ ወይ ከ እናተፃወቱ ዝምርዎ ገለ መዛሙር ትህቦ ንምንታይ ተልካ ባህሊ ንምስግጋር ክብረት እቲ ካራክተርስ ክትሃንፅ ንሕርዳ ደሊካ ብ ቆልዓሲ በተን መዛሙር ገለ ጌርካ ትሃንፆ ማለት እዩ። ሕላይ ከዓ ከምዚ ዓይነት ስራሕካ ይሰርሐልካ እቲ ናይ ቆልዑ ደረጃ። ኣብ ሰውራ ንሕርዳ ከይድካ ከዓኒ ነቲ ሰብ ተበራብሮ ቀፃሊ ተንቆሖ ጥራይ ዘይኮነስ ተበራብሮ ከዓኒ ከምዚ ድቁስ ሰራዊት ኣየድለይካን እዩ። መወዳቱ ዝተበራበረ ሰራዊት ድሉ ሰራዊት እዩ ዘለይካ። እዚ ቻ በሎ ንዓውሽ በሎ ካላሽ እንታ ክሎ ገለ ኢልካስ ንክንዲ ገለ ዝኸውን ናይ ደርግ ሰራዊት ከም ሓደ ብዘይጠቅም ሕጂ ከድካ ስዕር ከተብሎ ትኽእል ገለ ጌርካስ ኣናእዝተብሎ ሕጂ ሰራዊት ካፍናን ከም ዝዓስሎ ገለ ትገብር። እዚ ሰውራዊ ኣብ ናፅነት ኣይሰርሕኒ ኣብ ሰውራ ግን ከምኡ ጌርካ ነቲ ሰራዊት ተሃንፆ። ሕጂ እቲ ሕላይ ኣብ ከኩነታቱ ምስእተኻዮ ነናቱ መልእኽቲ ይገልፅ ነቲ ዘሎ ከባቢ መሲሉ እዩኻ ዝገልፀልካ። ኣብ መወዳቱ ሽዑ ትደሊኻዮ ዘለኻ ስምዒት በቲ ዜማ

0: እቲ ሽጣራታት ናይ ምቕቅማርን ገለን ዘይኮንካ ጥራይ ትሰርሖ ሲ በቲ ይሕላይ እውን ጌርካስ ዝያዳ መልእኽትኻ ተሐልፍ ዝያዳ ስምዒት ትፈጥር ሽዑ ናብቲ ደሊኻዮ ዘለካ ተማእዝኖ ነቲ ሰማዕ ኢኻ ማለት እዩ።
1: ዝበዝሐ ግዜ ዝዳለዉ ደርፍታት ንባህልን ልምድን ከምኡ ድማ ንኹነታት ናይ ሓንቲ ሃገር ንምግላጥ ተባሂሎም ይዳለው እዩ። በዚ መንገዲ ኣብ ምላዓልን ምንቃሕ ህዝቢ ዓብ ተራ ከም ዘለዎ እውን ዝሓለፍ ታሪክ ሃገርና ዝምስክሮ ሓቂ እዩ። ሓንቲ ደርፊ ኣብ ሕብረተሰብ ዘለዋ ኣስተዋፅኦ ቀሊል ክሳብ ዘይኮነ ንኽትዳሎ ተሓልፎ መስርሕ እውን ኣድካሚ ከይኮነ ይተርፍን። ከመይ እንተበልና ነቲ ሕላይ ወግጥሚ ዘሰኒ ዜማ ንምድላው ዘድልዩ ሙዚቀኛታት ምድላውን ከምቲ መልእኽቲ ናይቲ ግጥሚ ብግቡእ ክውክለካ ዝኽእል ድምፃዊ ምቕራብን ምውሃድ ዝመልኽን ምቕራብ ካልእን ነገራትን ስዒቦም ዝቐርቡ መንገድታት እዮም። በዚ መዳይ ኣብ ሃገርና ክሳብ ሕጂ ዝተፈላለዩ መንገድታት ብምጥቃም ዝበዝሑ ንባህልን ልምድን ናይ ሕብረተሰብና ዘንፀባርቑ ብዙሓት ስራሓት ቀሪቦም እዮም። ስለዚ ኣበርክቶ ሰብ ሞያ ኣብዚ ዓውዲ ብዝተፈላለዩ መንገድታት ቀሊል ከም ዘይኮነ ይውዕሊሉና።

0: ነዞም ዝተገልጹ መንገድታት ተኸቲሎም ዝዳለዉ ደርፍታት ብዙሓት እዮም። ካብቶም ኣብ ግዜ ቃልሲ ዝቐረቡ ደርፍታት ብዝተፈለየ ንህፃናት ተባሂሉ ዝተዳለወ እሞ ንነዊሕ ዓመት ካብ ኣእምሮ ዘይሃስስ ኮይኑ ዝተሰርሐ ውሑድ ኣይኮነን። ኣገዳስነት መልእኽቲ ናይ ሓንቲ ግጥሚ እውን ብከምዚ ዝስዕብ ይግለጽ።
1: ንኣብነት እቲ ንሕና ዋሪ ኣብ ዝነበርናሎ ግዜ ንኣብነት ከልዕል ዋሪ ሲ 19 ዓመታት እንድያ ሰሪሓ ሕጂ ብዕረፍትላ ብብውልቁ ከዓ ሰብ ይሰርሕ ሕጂ ኣብቲ ሽዑ ዝነበርናሉ ግዜ ግን እቲ ምንጪ መበገሲ ንኣብነት ክትሪኦም ከለኻ ኩፅሓፋ እዩ ፍሬም ፍቃድ እዩ መምሪ ፍሬም ፍቃድ እዩ እቲ ዜማ ዝደርሶ ንስ እዩ ትሕላይ ደርሶ ንስ እዩ እቲ ምንጪ ክትሪኦም ከለካ መብዛሕትኡ ግዜ ካብቲ ከባቢ እዩ እቲ ከባቢ ከ እንታይ እዩ ዘለዎ ብዙሓት ቆልዑ ቆልዑን መንእሰያት ዘለዎ እዩ ሕጂ ኣብ ዕላል ገለ ትርኢ ትሰምዕ ኣብ ግዜ ልምምድ ገለ ትዕዘብ ኩነታት ገለ ይመርሐካ እዩ ህዝቢ ዝህበካ ርእቶ ኣሎ ህዝቢ ዝህበካ ርእቶ ከዓ ገሊ ቁም ነገር ዘለዎ ርእቶ እዩ ገሊ ስሚዒታዊ ርእቶ እዩ ሕጂ ስሚዒታዊ ርእቶ ገለ ወላ ትስሕቀሉኮ ትኽእል ኢኻ ህፃን ውስጢ ዋዕል ገለ ሰብ ስቕ ኢሉ ድሕድ ሕብሎ እዩ ዘረባ ሓደሓደ ግዜ ሽዑኡ መበገሲ ሓሳብ ግን ይኮነካ ንዓኻ ወይ ከዓ ጌጋታት ትርኢ ኣብ ከባቢ እቲ ዝረእኻዮ ጌጋታት ገለ ተእትዎ ወይ ሓድሽ ነገር ይተኣታቶ ንዕ እውን ትጉስጉሰሉ ትደሊ ገለ እዚ መንቀሊ ሓሳብ ይኸውን ወይ ከዓ መንግስቲ ኣብ ሓደ ነገር ኣተኪሩ ክሰርሕ ይደሊ ኤች ኣይቪ ክጠፍእ ኣለዎ ወፍሪ ዋርሳይ ከዓ ኣሎ ኩሉና ንስራሕ ሃገር ነልምዕ ገለ በብእዋኑ ንሰምዕ ነርና ኢና ከምኡ መፅኡ ገለ ትጎስጉሰሉ ትበሃል ገለ ሕጂ እንተስ ብሓበሬታ ድዩ እንተስ ብትዕዘቦ ድዩ ገለ ሓደ ስራሕ ይነቅል ወይ ከዓ ክትምዕድ ወይ ፍናን ናይ ሰብ ከተበረኽ ገለ ትደሊ ንኣብነት ሃገረይ ሲ ኩሉ ሰብ ዝፈልጣ መዝሙር ናይ ዋርያ ንሕና ዘሚርናያስ ደቅና ዝኣ ኩሉ ከዓ ሕጂ ዝምርዋ የዓቢላ ገለ ኣለዉ ኣብ ፈቐዱ ሰብ ሃገረይ ይብለካ ገለ ዋርን ሃገረይንስ ከምዚ ክስታይ ኮይነን ከምዚ ዳርጋ ሓደ ኮይነን እቲ ዝፈረየ ኣማኢት ዝኾነ ደርፍታት ሲ ሃገረይ ክዝክር ጀሚሩ ሰብ እ እንተኮይነ ሃገረይ ተሰሪሓ ተይልካ ግልፅ ኣብ መወዳሱ ሃገረይ ፈትወኪ እዩ መልእኽቲ ዋ ሓንቲ ብላን ካ ሃገረይ ፈትወኪ እያ መልእኽቲ ዋ ሓንቲ ካልእ መልእኽቲ የብሉ እ ሃገረይ ፈትወኪ እዩ ወ ንፈትዋ ነዚ ንክትሰርሖ ግን ንዓኣ ዝቀናበረ ሙዚቃስ ሙሴ ተስፋ ማርያም ወዲ ሱዳን እዩ ዝበሃል ወዲ ሱዳን እዩ ዝፍለጥ ንስ እዩ ነቲ ነታ ሙዚቃ ዋሂድዋ ትሕላይ እቲ ዜማ ናይ መምሪ ኤፍሬም ብዙሕ ግዜ ከዓ ሎ ጎስጓሳት ገለ ይግበር እዩ ስራሕ ትሰሪሕካ ገለገለ ኣብ መወዳእቱ ዜርካ ትኩሉ ትብሎ ግን ንሃገርካ ስለ ትፈትዋ እዩ ካልእ ምስጢር ሃልይዎ ይኮነ በቲ መንደቕ ዝፈረሰ ገለ መንደቕ ፈሪሶ ገለ ክትብል ከለ ሃገርካ ስለ ትፈቱ እዩ እምበር እታ መንደቕ ኣይኮነ ተዛርበካ ዘላ ትፍቕሪ ሃገርካ እዩ ተዛርበካ ዘሎ ሕጂ ካብኡ እዩ ዝነቅል ኣብ መወዳእቱ ዝተፈላለዩ ኣብኡ መንእስያትን ቆልዑን ገለ ኣለና ኩሉና ኤርትራ ንፈትወኪና ንብል ገለ ካብኡ ይብገስ ሕጂ መበገሲ ሓሳብ ዝኮይኑ ኣብ ምስርሑ ይኣቱ ማለት እዩ ኣብ ምስርሑ ምስኣተወ እቲ ዕላይ ተዳሊሎ ዜማ ተዳሊሎ ኣብ ሙዚቃ ኣሬንጅመንት ይኣቱ ማለት እዩ ሙዚቃ ኣሬንጅድ ይኸውን እቲ ብዙሕ ግዜ ከም ጌጋ ዝሰምዖ እንታይ ኣሎ ኮምፖዝ ይኸውን ኮምፖዘር ገለ ይብሉካ ንዴ ኮምፖዚሽን ኮምፖዘር ኣብ ክላሲካል ሙዚቃ ንጥቀመላ ቃል እያ ደራሲ ማለት እያ ትርጉማ ኮምፖዝ ገይረ ደሪሰ ኮምፖዘር ደራሲ ኣብ ናይ ሎሚ ኣብ ኮንቴምፖራሪ ንብሎ ሙዚቃ ከዓ ኣሎ እዚ ሎሚ ንሰምዖ ዘለና ብኣርኤንቢ ሂፕሆፕ ፓፕ ገለ ንብሎ ከዓኒ ሶንግ ራይተር ንብል ክልቲአን ደራሲ እየን ትርጉመን ኣብ መወዳእቱ እንታይ ዝደርስ ዜማ ዝደርስ እቲ ሕላየተኛ እዩ እቲ ግጥሚ ዘዳሉ ሰብ ሕላየተኛ እዩ ሕጂ ነዚአን ክልቲአን ምስተሰርሐ ወዲ ሱዳን ከዓ እታ ዋሃዲ ሙዚቃ ኮይኑ ሰሪሕዋ ማለት እዩ ናብ ስቱድዮ ከይዳ ኣብ ስቱድዮ ካ መን ኣሎ ድምፂ ንዓ ክመልኣ ዝኽእል ተባሂሉካ ሓደ 5-6 ዝኾኑ ሰባት ከዓ ናብ ስቱድዮ ከይድና ድምፂ ተመሊኡ መወዳእቱ ሃገረይ ኮይና ማለት እዩ ብርግፅ ቪድዮ ኣዝዩ ሓጋዝ እዩ ኣብ ሙዚቃ ቀደም ምስማዕ እዩ ነይሩ ሰብ ሓይሉ ሎሚ ከዓ ሰብ ምርኣይ ኮይኑ ኣሎ ሓይሉ ሕጂ ወላ ኣልቡም ክዝርጋሕ ትሰሚዐ ኢኻ ክሳብ ሕጂስ ኣልቡምስ ብዙሕ እዮም ዝዝርግሑ ኣብ ኤርትራ እኳ ጠፊእ ኣሎ እንዲ ኣልቡምስ ኣብ ኣሜሪካ ኤሮጳ ኤሽያ ኣውስትራልያ ተወሪድካ ግን ብብዙሕ ካ ትሰምዕ ኣልቦምስ ቢልቦርድ ኢሎም የዳልዉ እዮም ህዝቢ ይመርጽ እዩ ገለ ኢንፋክት ቅድም እንዳ ዜና ከምኡ ይግበር ነይሩ ኣብ ናይ ሬድዮ ዛራ ንኣብነት ተባሂሉ ገለ ይግበር ነይሩ ዝተፈላለዩ ሰባት ይምረፁ ይዕወቱ ገለ ብኣካል ዘርከብናሉ እዩ እዚ ሕጂ ከምኡ ተባሂሉ ተሰሪሑ ገለ ኣብ መወዳእቱ ሰብ ሰሚዑ ይፈርድ ዝነበረ ሎሚ ግን እንታይ ኮይኑ ቪድዮ ተሰሪሕካላ ደፋኢት ሓይሊ እያ ትኸውን እታ ቪድዮ ብብዙሕ ከም ትዕወት እያ ትገብረካ ነታ ሰሪሕካዮ ዘለካ ጀፍኮርስ ሃገረይካ እታ ቪድዮ ኣላ ብናእሽቱና ከለና ገለ ዝተቐርፀ ዝተፈላለየ ሜሞሪስ ገለ ኣለዋ ዝተቐርፃ ገለ ንሰን ተዋሂደን ከዓኒ ቪድዮ ኮይና ማለት እዩ እንጂ እቲ ኣገባብ ኣሰራርሑ ሓደ ኣገባቢ እዩ ዝኸ እቲ መንቀልስ ሃገር እያ መንቀሪት ሃገረይ ፈተወኪዩ ገለ እቲ ንፁህቲ ያው ዘሎ ቃላት ገለ ሃገረይ ፈተወኪ ተወዲዩ ቆልዓ ክብሎ ክእል መንሰይ ክብሎ ክእል ሽማግለ ክብሎ ክእል ገለ ኣብ መወዳእቱ እቲ ከዋህዳ ዝኽእል ሰብ እንኳዕ ወዲ ሱዳን ሙሴ እንኳዕ ኮነ ትብል ምክንያቱ እታብኣ ዘላ ኣገባብ ኣሬንጅመንት እታ ኣገባብ ኣሰራርሓ ሙዚቃ ወይ ምውሃድ ናብ ካልእ ሰብ ከይዳ ነራ እንተትኸውን እዛ ሎሚ ንፈልጣ ሃገር ኣይምኾነትን ነራ ሕጂ ናብ መን ትኸይድ እውን ትፈልጥ ኣለካ መወዳእቱ ብዙሓት ኣዋሃቲ ሙዚቃ እዮም ዘለዎ ኣብ ኤርትራ ነይሮም ኣለዉ እቲ ኣገባብ ጥራይ ዝፈላለ ሕጂ መራፂ ትኸውን እምበር ሃገራይ ከምዚ ሎሚ ዘላቶ ሃገር ኣይምኾነትን ነራ ካልእ ሰብ ተዘዋህዳ ነይሩ ወይ ካልእ ሰብ ተዝደርሳ ነይሩ እውን ሕጂ ኮይኑላይ ባሓት እዮም ኮይኑላ

ከምዚ ክክለ ዝፀንሐ ኣገዳስነት ግጥምን ሙዚቃን ኣዋሃድ ናይ ሓንቲ ስራሕ ዓብ ኣበርክቶ ኣለዎ። ብቕዓት ናይዞም ሰብ ሞያ እውን ኣብ መልእኽቲ ናይ ሓንቲ ደርፊ ብንፁር ምትሕላፉ ዘለዎ ዝተዋፅኦ ቀሊል ኣይኮነን። እንተኾነ ግን ኣብዚ እዋን ንኽዚ ኩሉ መስርሕ ዝትክእ ተባሂሉ ዝዳሎ ዘሎ ናይ ሰብ ዝሰርሖ ብልሒ ደርፍታት እውን ከየልዓልና ክንሓልፍ ኣይመረፅናን። ስለዚ ኣብ ዝመፅእ ሰሙን ብሰብ ዝሰርሖ ብልሒ ዝዳሎ ዘሎ ደርፍታት ዘለዎ ፅልዋን ካልእን ዝዳሰሰ መደብ ክቐርብ እዩ። ንሕጂ ግን ኣብዚ መደብና ክንዛዝም

አንቲ ፀሓይ በርኪ ፀሓይ በርኪ ሓቂ ብሓቂ ምፍካረይ ንዓኽ ወዲቂ ኣብ ጭንቂ ኣብ ጭንቂ ኣብ ጭንቂ መልክዕኺ ኮንንሎ ዘጊት ፍቕረይ ኣንቲ ፀሓይ በርኪ ፀሓይ በርኪ

ኣብ መደብና ትራን ዝቐርቡ ትሕስን መደባት ገሊኦም ኣዘነይቲ ገሊኦም ድማ መሃርቲ እዮም። ገለ ካብቶም ንዓኹም ንምዝናይ ንቐርቦም ትሕሶና ድማ ፋኒ ክሊፕያ ካብትን ካብ ማሕበራዊ ሚድያ ተወኪሱ እዞም ዝስዕቡ ከስሕቆ ይኽእል እዮም ኢሉ ቀሪቡልና ኣሎ። ሄኖም ፀሓየ እዩ ብሓባር ንከታተለን ኣብ ክስክረኩም

ንኡስ መደብና ፍኖተ ህይወት ቀፂላ ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ፍኖተ ህይወትና ካብ ወላዲኣ ሞያ ችክሊሳ ዝወረሰት ጓል ኣንስተይቲ ተሞክሮ ስራሓ ብሓባር ክንካፈልና ክሳብ ሎሚ ን18 ዓመታት እያ ኣብዚ ሞያ ዝፀኒሓ ዘላ። ክእለታን ሞያኣን ከመይ መስል ብሓባር ንከታተል፣ ካብኣ ክንቀስሞ ንኽእል ተሞክሮ ከንታይ ይኸውን ብሓባር ንከታተሎ፣ ምልከታ ብኸመይ ከ ኣብዚ ሞያ እቲ ክትኣቱ ክኢላ ንከታተላ። ናብ ሲራ ኮሎ ደቀስ ክረኩመ ስነ ንክትታል

ሞያ ብትምህርቲ ወይ ብተመክሮ እነጥርዮ ምሳና ዝዓብን ዝነብርን ብግብሪ እንሰርሓሉ ክእለት እዩ። እዚ ክእለት እዚ ምንጫታዊ ኮይኑ ከገልግለና ይኽእል። ብሕብረተሰብ ክብሪ ክውህበና ንከለዎ ንዓና ድማ ዕግበትን ኣእምራዊ ቕሳነትን ይምጥወልና። ወፊርና ኣብ ናኣትወሉ እዋን ፍናና ጥርዚ ይበጽሕ። እቲ ምንታይ ኣፍርየ ዝብል ሕልና ኣብ ውሽጥና ይድወል ስለ ዝኾነ ብፍላይ ንሞያና ብፍቕርን ተገዳስነትን ምስ እንሕዞ ኩሉ ግዜ ኣብኡን ምስኡን ጥራይ ክንህሉ ደስ ዝብለና ክገብረና ይኽእል እዩ። ክቡራት ተኸታተልቲ መደባትና ንሕጂ እምበኣር

0: ኣብ ሞያ ችክሊሳት ዋፊራ ደቃ ኣብ ምዕባይ ትርከብ ፃዕራን ጓል ኣንስተይቲ ኢና ከነላለየኩም። ነቢያት ኣብ ተገርግሽ ትበሃል ኣብ ኣስመራ ኣኽርያ ተወሊዳ ዓብያ። ዕድሚኣ ንትምህርቲ ምስ ኣኸለ መባእታን ማእከላይን ኣብ ቤት ትምህርቲ ማይ ተስፋ፣ ናይ ካልኣይ ደረጃ ትምህርታ ከዓ ኣብ ቤት ትምህርቲ ሓርነት ተኸታቲላ። ኣቦ ነቢያት ሃብተ ገርግሽ ገብሪ ህይወት ፍሉጥ ችክሊስታ ስለ ዝነበረ ነቢያት ገና ንእሽቶን ከላያ ምሳ ወዳት ኣሕዋታ ብምዃን ናብቲ እንዳ ችክሊስታ እናኸደት ክተናኽብ ጀሚራ። ኣብ ሓፂር እዋን ከዓ ንኩሉ እቲ ሞያ ዝጠልቦ ነገራት ከተማልእኽ ኢላ።
1: ጓል 15 ዓመት ከለኸ ተምሃሪት 6-7 ክፍልኹን ኣብቲ ሞያ ኣትያ ብችክሊስታ ማለት እዩ ብድሌት የ ክትፃወት ኢልካ ትኸይዳ ኡ ትሪኦም እንታይ ሰርሑ እንታይ ርእዩ ከምዚ ብፀወታ የለ ሚድያ ነ ከምዚ ተማሂረ የደ ኮንኩስ ኣብኡ እንዳኸድና እንዳርኣና ንዕኦም ነቶም ዓበይት ኣሕዋተይ ክፃወት ኢለ ብሽክለታ ከብል ኢለ ኸይድ ይሪኦም ካብኡቲ ሞያስ ከምዚ ከይተረድአኒ ሒዘ የቲ ሞያ ማሓፈሽ ደሓን እዮም ብዙሕ ኣይኮነን ከምዚ እቲያ ክተቐብሎም እቲያ ክተልዕል ምስኦም እግሪ እግሮም ስለ ትኸይድ ድሓን እዮም ብዙሕ ሶም ከዓ ፀቕጢ ይገብርለይን እዮም ንኽእለውዮም ብዙሓይ ገደድን ብኡት ሞያ ሒዘ ዮ።
0: ነቢያት ካብ 2000 ክሳብ 2008 ኣብዚ ሞያ ድሕሪ ምስርሓ ተመሪዓ ናብ ሓዳር ኣትያ። ብምኽንያት ምዕባይ ቆልዑ ድማ ን6 ዓመት ካብዚ ሞያ ርሒቓ ፀኒሓ።
1: ድሓን ኣይከበደኒ ዳዓባኻሉ ሞያ ስጋብ ዝኾነ ድሓን ኣይከብድኒ ድሓር ክሰሪሐ ተልካ ተርእስኻ እንዲ ንኩሉ ነገር ደኽቡዶ ንደፍክሶ ኣይከበደንን ክትርስዕ ትኽእል ኢኻ ገለገለ ነገራት ምስኣተኻ ኢኻ ኣብ መስመር ተኣቲኻ።
0: ዝኾነ ሞያ ናቱ ክብደት ክህልዎ ግድን እዩ። ክብዶት ግን ኣብ ኩነታ ኣእምሮኻ ዩ ዝምርኮስ። ብፍላይ ግን ሰለስተ ሓላፍነታት ተሰኪምካ እሞ ድማ ኣብ ሰለስትኡ ኣድሚዒኻ ክትወፅእ ምኻል ብልጫ እዩ። ነቢያት እውን ማዕረ ማዕረ ናይ ስራሕ ገዛን ቆልዑ ምዕባይን ሓላፍነት እያ ኣብ ሞያ ችክሊስታ ትነጥፍ ዝነበረት።
1: ከም ሰብ ቁርቢ ከብደካ እንዲ ግን ድሕር ተወፊኻሉ ኣብ ስራሕ ውዒደ ለይቲ ሓዊሰ ናብራ ገዛ ቆልዑት ኣለዋ ምእላይ እቲ ናብራ ገዛስ ለይቲ ወይ ንድውስኽሉ ነገ ሰዓታት ኣሎ ከምኡ እንዳካየድኩ በዲሀዮ ማለት እዩ።
0: ነቢያት ብዘይካተን ብምዕባይ ቆልዑ ዘቋረፅተን 6 ዓመታት ክሳብ ሎሚ ካብዚ ሞያ ኣይቦኽረትን ዘላ። ክሳብ ሕጂ ድማ ንኸባቢ 18 ዓመት ኣብዚ ሞያ ተጓዒዛም ገና ድማ ኣብ ምቕፃሉ ትርከብ። እዚ ግን ብዘይብድሆታት ኣይኮነን።
1: ድሓን እዩ ኣባይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል ብ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለውን ኮይኑ ስምዓነኒ ኣነ ስቲል ስጋብ ሕጅስ ስኡቲ ሞያ ካልእ ክሰርሕ ውን ኣይቆቦዳኒ ከማን ርእሰይ ቀሊል እዩ ከቢድ ዩ ከምምኽባድ ኣብ ጓል ኣንስተይቲ ኣነ ግን ብኡ ዓብየ ተሪረየ በቃ በተ ሞያስ ኣጠንኪርኒ ማለት እዩ ተቆልዮት ትገልካ እንጌራ ስጋብ ዝኾነ ግዴታ እዩ።
2: ኣብዚ ዓብና ኣብዚ ተወሊድና ቅድሚ ነቢያት ወላ ኣቢሃብተ ገርግሽ ደቀም ገለ መለ ኩሉ ኣብዚ ኢና ካብ ብንእሽተና ታተ ከም ንብል ማለት እዩ ከም ንፈልጦ እዚ ገዛ ድማ ብጣዕሚ ነጋይሽ ኮኑ ንኩሉ ተቐባል ጋሻ ኢኻ ክትብሎ ትኽእል። ነቢያት ክገልፃ ተኮይነ ብኣይ ወገን ብጣዕሚ ንፍዕቲ ባህላይ ተለኻ ምስ ዓብዪ ዓብዪ ምስ ንእሽተይ ንእሽተ እያ ኣብ ኢዳ ድማ ብጣዕሚ ንፍዕቲ ንደኾነ ከቢድኒ እዚ ከምዚ ዩ እቲ ከምዚ ከይበለ ድማ በቲ ዓቕማ ድማ ትሰርሕ ንፍዕቲ እያ ነቢያት ምስ ነቢያት ዳርጋ ዕብና ኢና ክንብል ንኽእል ኢና ንምንታይ መስልካ ኣብ ሓደ ኢና ዓብና ካብ ብንእሽተ ኣነ ብዝፈልጣ የ ፍጥር ከይበለ ድማ ኣብዚ ስራሕ እዚኣ ተዋፊራ ሕጂ ከም ኢብራሂም ሲ ንፍዕቲ እያ ክብል ንኽእል ኣነ እዚ መንፍዓት እዩ ከምዚ ዝበሃል ራዛራዛ ናይ ኣቦካሓዛ ስለ ዝበሃል ሳ ድማ ግድነት እያ ናይ ኣዲኣ ድማ ክትሕዝ ተግደድ ማለት እዩ እሱ ድማ ኣብ መንጎ ትምህርታ ካብ ትምህርቲ ድማ ናብ ስራሓ ከምኡ ኢና ድማ ኩላህና ሓሊፍና ንድና እ

0: ድበለጥ ድማ ናታ ንድዩ ንፈዕቲ እሳ ድማ ሞያ ነየዲያ መሓዛ ጥቡቕ ኣብነት እዚ ንኩሉ ኣብነት እዩ ነቲ ድርኢ ነቲ ድሰምዕ ፅቡቕ እዩ። እሳ ድማ ከምዚ ትሪያ ዘለካ ጓልንስተይቲ የ ከምዚ የ ከይበለት ኣብዚ ከምዚ ምስታፋ ናይ ብሓቂ ክሩዕ ተኩርዓኒ እያ ከመና ከም ሰብ ማለት እታ ሽሙ እ ኣብዚ ክትሪኦ ከለካ ብኣይ ወገን ከከም ሞያካ እዩ እዚ ስለዝፀናሓ ሒዛቶላ ኣነ ሕጂ ብሞያይ ኣብ ካልእ ሞያይ ስለ ዝኾነ በቲ ሞያይ ድማ ይኸይድ ኣለኹ እተን ካልኦ ድማ ከምኡ ከምዚ ከምዚ ከይበላ ድማ ኣብ ዶኾነ እዳ ችክልስታ ድማ ክሰርሓ ነተባብዐን ክሰርሓ ድማ ንትምነየን ንምንታይ መሲልካ ኣብዚ ዘለናዮ ግዜ ወድን ጓልን ሰብኣይ ሰበይቲ ዝበሃለሉ ግዜ ኣይኮነን ኣነ ናይ ነቢያት ካብዚ ዘላቶ ንክትመዕብል ኣብ ካልእ ክትበፅሕ ተስፋ ገብር ኣነ ፅቡቅ ድማ ናታክሪኢ ይትምነይ ማለት እዩ።
1: ኣብ ስራሕካ ብዘይካ ናይ ገዛ ርእስኻ ሞራልን ውሽጣዊ ሓይልን ናይ ሰባት ግብረ መልሲ እውን ሓደ ስጉሚ ንቕድሚ ስለ ዝመርሕ ኣገዳሲ እዩ። ኣብ ስራሕካ ዘለካ እወታዊ ኣመለኻኽታ ብምዕባይ ንስራሕካ ወትሩ ብሓድሽ ሞራልን ዘይነፅፍ ተስፋን ክትመላለሶ ይሕግዝ። ሞራልን ውሽጣዊ ሓይልን ዘለዋ ነፍሲ እውን ዓወታ ናይ ግድን ስለ ዝኾነ እወታውያን ግብረ መልሲ ኣሃነፅትን ኣባራትዕትን እዮም።
2: ብዙሕ ይደሎ ካብ ንበዝሕ ፅቡቅ ርኢ ተተቕበል ኢኻ ገለገለ ካ ኣለዉ ጓልንስተይቲ ካብ ገዛ ክትሓልፍ የብላን መናውፂዋ ድብል ውን ኣለዉ እ ገለ ብሉካ እዮም የለ እንዲ ካልእ ሰብ ዳዓሪ ብሉካ ኣነ ክዓረ ኢልኩም ምሽ ብሎም ኖኖ ፀውዕልና ካልእ ብሉካ ምሽ ከምዚ ደቅበልዎ ማለት እዩ እንታይ ክትሰርሐልና ሳ እብሉ ግዲ ኮይኖም ኖኖ ካሊእ የደሊ ብሉካ ትፈልጠካ ፈልጠካ እንዲ ከማ ንስኻ ተዘይኮይኑ ካልእ ክትሕዘሉ ይደለኒ ትፈልጠካ ደይፈልጠካ ሓድሽ ገፅጊ ገሊኦም ስጋ ብገልቢጥካ ዓሪኻ ትህቦም ደይ ዓግቡ ኣለዉ ዳሕራይ ብስራሕ ከዓ ተሓጒሶም ኸዱ ገለ ከዓ ጓልንስተይትስ መን ውፅ ኢልዋ ዩ ካብ ገዛ ሓደ መዓልቲ ሓደ ሰብኣይ ትሕዝያ ኒ ክዛብ ሽክለታ ኢ ሰብኣይ ፀውዕል ደይ ክሕዛ ኢልኒ ድሓን ኣቦሓራይ እሞ ድሓን ደይ ገድፋ ነዞም ቆልዑ ደይ ሂቦም ኢል እዮም ካብ ቆልዑ ስባሲ ክትሕሽኒ ኢሉ ሻ እንጂ ብዙሕ ኣሎ ተወፂኻ ሲ ጓል ካብ ገዛ ተሓልፍና ስለ ዝብሉ ብዙሕ ደገፍ ትረግፍ ብዙሕ ከዓኒ ደጉድለካ ደትርፈካ ወይና ኣለካ ትስራሕ ብዙሕ ነገራት እዩ ደሎ ገሊኦም ካሸር ዲኸ ትሰርሕ ለይ ትመስልና ብሉካ ገሊኦም
3: ወይ ተወዲያ ይዕሪኻ ምሳብ ከያምከ ናቶም ማራያ ይቕየር ዶ
2: እወ ሕጎሱ ብበዝሒ ሕጎስ እዮም እቲ ሰብኣይ ንባዕሉ ዝኽብለካ ፀናሕኩስኒ ሓደ ሓወናኡ ፀኒሑስ ሳትሕሸካ ኢልዎ ብሰዓሪ ኩሉ ሕጅስ ብደጊ ክርኢ ክዳ ከምኡ ደይ ትመስሊ ካሸርያ ትኸውን ገንዘብካ መቕፃር ሓሊፍክስ ወላ ሓንቲ ክትገብር የ ደይገመትኩ ክኢሉኒ
1: ባህሊ ስራሕ ኣብ ነብሱ ዘስረፀ ሰብ ዕላሉ ምስ ስርሑ ጥራይ እዩ። እንታይ ገይረ እንታይ ክኽምልእ እናበለ ብዛዕባ ስርሑ ይዛረብ። ስርሑ ከፀብቕ ለይትን መዓልትን ይሰርሕ። ሓድሽ ነገር ይፍትን፣ ዕፅፊ ይፅዕር፣ ይባላሓት፣ ይፈጥር። መጻኢ ክውርቕ ኩሉ ዓይነት ዋጋ ክኸፍል ድልው እዩ። ኣብ መወዳእታ ከዓ ፍረፃሙኡ ካ ምርካብ ኣይበኩርን።
2: ቀዳምነት ነቲ ሞያ ክፈትዎ ኣለዎን ፈትየ ንኡካ ተተበጊስካ ደይከኣል ነገር የለን እየ ድብላኒ ኩሉስ ክገብሮ የተልካ ትኽእሎ ትገብሮ ኢኻ ቅድም ግድ ፈትየ ንኦ ብድሌተን ክብገስ ኣለዎን ከምዚ ድሌት ስለ ዝሃለወካ ጥረሚን ኣይ ትኽእሎን ኢኻ ስጋብ ደይ ተቐበልካዮ ንክትሰርሖ ገለ ኩሉ ነገር ብላኻየን ገሊአን ፎቶ ወንዲ ግን ፅፍረይ ከ የባላሽ ወለይ ክሕዞ የደልኒ የብላኻ እንጂ ከምዚ በቲ ረስሓት በቲ ገለ ጥራይ ይሪኦ በቲ ጉረሶ ዘይቲ ምስኡ ትውዕርሲ ከምዚ ካልእ ናቲ ፖዚቲቭ ነገር ደ ይረአየን ኣሎ ስ ክሰርሖ ከኣል
4: ኣብ ኣኽርያ ተወሊደ ዓብየ ብዛዕባ ናይ ኣቦሃብ ትግሪስ ዝተደአ ኮይኑ ኣቦሃብ ትግሪስ ኣዝዮም ብሉፅ ዝኾኑ ሳይክል ዘለዎም እዮም ኣዝዮም ድማ ምስ ጎረባብቶም ይኹም ዝገለ ይኹን ፅቡቅ ዝምድና ዘለዎም እዩ ማለት እዩ ከምኡ ድማ ብዛዕባ እዛ ጓሎም ነቢያት ማለት እዩ ኣዝያ ማለት እዩ ብጣዕሚ ከም ጓል ኣንስተይቲ መጠን ብጣዕሚ የደድንቓ ማለት እዩ ብዙሓት ደቂ ኣንስትዮ የለዋን ከምዚ ዓይነት እዚ ሞያታት ገለ ዘለዎን እሞ ኢዳ ገለምታት ፅፈታ ኣሰራርሓ ምስ ሰብ ዘለዋ ቅርበታት ኣዝዩ ብሉፅ ዝኾነ ቀራርባ ኣለዋ ምስ ሰባት ብጣዕሚ ኣይትጫቃጨቕ ኣይተብል ብዙሕ ነገር ገለ ፀገም ንይሽተ እንተ ኣለካ ድሓን ዳሕራይ ተምፅኦ ገለ ተምፅኦ ብዙሕ ነገር ስኒ ኣይትብልን እያ ብዙሕ ኣይትጨቃጨቕና ምስ ሰባት ጠባያ እውን ኣዝዩ ብሉፅ ዝኾነ ጠባያ ኣለዋ ከምኡ ድማ ናይ ኣቦይ ሃብተ ገርግሽ

0: 50 ዓመት እየ ዝፈልጦም ነው ብሄር ትግሪሽ ማለት እዩ። እዚያ ጓሎም ድማ ሙራሳ እዛ ዓይነት ጥበብ እዚ ከዓ ኣዝየ ደመስግና ብልፅቲ ዝኾነት እዚኣ ተወራሲት ሕድሪ ናቶም ምዃና ከዓኒ ኣብ ነላ በዚ ኣጋጣሚ ከዓ ክምስክረላ ይኽእል እየ ማለት እዩ። እሳ ባዕላ ነቢያት ናይ ቦኣ ወሪሳ እታ ነቢያት ዝወለደ እታ ጓላ ድማ ኣዝያ ብልፅቲ ዝኾነት ከዓኒ ብጣዕሚ ወላ ስራሓ ኣክቲቭ ብጣዕሚ ማለት ስቕልጣፈ ዘለዋ ገለ ዘለዋ ኣሰራርሓ ብጣዕሚ ንደይ ናይ ኣዲኣ እሳ ከዓ ክትወርስ ክኢላ ማለት እዩ። ስለዚ ናይ ብሃብተ ገርግሽ ገዛ ዝወርሰ ኣለዎ። እቲ ስራሕ ድማ ፅፉፍ እዩ። ምስ ጎረባብቲ ማለት ኣብ ብሃብተ ገርግሽ ኣብዚኣ ምስኦም 50 ዓመታት ገይርና ምስ ሓደ ተዛሪቦም ኣይፈልጡ፣ ምስ ሓደ ተቋይቆም ኣይፈልጡ። ዝኾነ ነገር ርኢናሎም ኣይንፈልጥና ማለት እዩ። ብዛዕ ጠባዮምን ገልመለዮም ልክዕ ድማ ዘን ደቆም ከዓ ወሪሰንኦም ኣለዋ ወረስቲ ሕድሪእን እዚኣት እዚኣ ጓሎም ነቢያት ብዓባያ እታ ንእሽተ ከዓኒ ህርሜላ ኣዝያ ከዓ ብልፅቲ ዝኾነት ከዓ ፍርያ ላሳ ማለት እዩ። ስለዚ ከም ጓል ኣንስተይቲ መጠን ድማ ኩሉ እዚ ዓሚል ኣብዚ ዘሎ ካስትመር ከዓኒ ነዚኣተን ኣዝዩ ከተባብዕን ከም ዘለዎ ጥራሐ ለቦዋ ከመሓላልፍ ዝደሊ ማለት እዩ። እወ ዝኾነ ዓይነት ነዚኣተን ሞራል መሃብ ጥራሕ እዩ ዝብል ኣነ ማለት እዩ። በዚ ሒዘንኦ ዘለዋ ሞያታት ስኒ ኣዝዩ ብሉፅ ዝኾነ ሞያ እዩ እዩ ዝብሎ እሳተን ድማ ኣተሓሕዛ ዓማዊል ኣነ ብጣዕሚ እየ ዘድንቐኒ ዝኾነ ነገር እዚ ኣነ ኣብዚ ክንደይ ገይረ እንዴ ክነፍሕ ከለካ ናን ዳህራይ ተምፅኦ እዚ ምጭቕጫቕ የለን ንምንታይ ነፊሕካ እንዲኻ ተምፅእ ኣለካ ቅርሲ ከምኡታት ዓይነት ኣይብላን እዚኣተን ኣነ ብጣዕሚ ዘድንቐኒ ወላ ኣብ ብሃብተ ገርግሽ ዓብዮምና እዮም ኣብ ብሃብተ ገርግሽ ኣነ ብሓቂ ኣብዚ ተወሊዳ ዓብየ እንዴ ብሃብተ ገርግሽ ምስ ሓደ ግልምታት ዝኾነ ነገር ኣይጨቓጭቑን እዮም እዚኣ ብሃብተ ገርግሽ የብለይ እንተዳኢልካዮም ኪድ ዳሕራይ ተምፃእ ፅባሕ ተምፃእ እናበሉ እዮም ዘፋንውና ማለት እዩ። ብሃብተ ገርግሽ ሕጂ ድማ እዘን ደቆም ከዓ ናተን ሕድሪ ወሪሰን ምኻደን ድማ ኣዝየ ደመስግነን ንዘን ደቂ ኣንስትዮና ድማ ከምዚአ እንዳመሰላ ደቂ ኣንስትዮ ከዓ ክፈርያልና በዚ ሞያ እዚ ጥበብ ኣዝየ በቃ ከመስግን ዝፈቱ ማለት እዩ። ብጣዕሚ እዚኣተን መፃኢ ረአ ዘለዎን ሰባት እየን ማለት እዩ። እዚኣተን
1: ነቢያት ኣደ ሰለስተ ውላድያ ንሳተን ድማ ናብ 11 ክፍሊ ዝሓለፈት ዮሳን ሰመረ፣ ጀነራል ዝገበረት ሄርሜላ ሰመረ፣ ናብ 6ይ ክፍሊ ዝሓለፈት ኤልያና ሰመረ ይበሃላ። ብልጫ ነቢያት ሞያኣ ንዓኣ ጥራይ ሒዛቶ ስክ ትብል ዘይምምራፃ እዩ። ነቲ ካብ ወላዲኣ ዝወረሰቶ ሞያ ናብ ማእከለይቲ ውላዳ ኣስጊራቶ ትርከብ።
2: ሄርሜላ ሰመረ ትበሃል ጓል 15 ዓመተ ሳዊን ብድሌታ ከምዚ ክኸይድ ምስ ኣባሓ ጓ ሰርሕ ምስ ባባ ክኸይድ ስራሕ እናበለት ብድሌታ ኣቢላቶ ንፍዕቲ ሽክሊስታ ኮይና ኣላ 6 ዓመት 7 ዓመት ከምኡ ኣብ ካብ ኮረና ቅድሚት ማለት እዩ። ናብዚ
3: መጀመርታ ሽሚ ሄርሜላ ሰመረ ይበሃል። እዋ ጓል 15 ዓመቴ በዚ ስራሕ ብጣዕሚ ድፈቶ መጀመሪ ስራሕ ድማ ከምዚ ተለያኸ ከለናብኡ ከይድ ከለኹ በቃ ኣብኡስ ከምዚ ጠንቀፍቀፍ ዳብልካ ምሽቲ ለምደ ኢኻ ብኸምኡ ሒዝየ ስራሕ ሽዑ ተለያኸ ገለ ቆቁርብ ኣቑሑት ነቀባብሎም ንኽስረሎም ገለ ነርና ሽዑኡ ቆቁርብ ክንሰርሕ ጀሚርና ከምዚ ብኮ ክንርኢ ክንፍትሽ ገለ ጀሚርና ካብ ሽዑ ቀስ ብቐስ ከምኡ እንዳበለ እንዳማዕበለ መፅ ስራሕ ድማ ዋ 7 ዓመት ማራ ክፍቱ ማራ ይድፈትዎ ነይረ ናብኡ ተለኣኸ ገለ በቃ ኡ ክሰርሑ ገላ ክትሪኦም ከለኻስ ማራ ዩ ደስ ዝብለካ ብከምኡ ድማ ማራ እዩ ደስ ዝብለና ኣነ ብፍላይ ድማ ጓል ክሰርሕ ማር ኣይትፈቱ ኣነ ዶ እዋ ይኽእል እየ ኩሉ ሓንቲ ደይክእላ ቸንትራ ድጥራ ብርትዓት ለንቁሩ ቆቁሩብ ዳዎ ክኽእል እንዴ ቀስዋስ ቆቁሩብ ክኽእለ እዋ ኣንዳ ጓል ንስተይቲ ክሰርሕ ከላ ማር እዩ ደስ ዝብለኒ ብፍላይ ከምዚ ኣወዳት ትሰርሖ ስራሕ ክሰርሕ ከላ ማር እዩ ድፈቶ በቃ ካብ ደይ ምስ ረእኽዎሲ ማራ እዩ ደስ ኢልኒ ሕጂ ብከምኡስ ጓል ስነይቲ ክሰርሕ እወ ይኽእሉ የንኮ ከምዚ ዘይክእል ድማ ከምዚ ዳብልካ እዳረእካ እንተኸይትካ ማራ የቀሊል ትስራሕ ቀሊል ስለ ዝኾነ ድማ ክትክእሎስ ኖርማል ጥራይ ኣብ ርእስኻ ትእምኖ ኣለካ እወ ይሰርሓ እየ ቀደም ትኸብደኒ ራ ሒዛት ኒአ ተወድቕ ነራ እወ ሕጂ ግን በቃ ቆቁሩብሲ ሓፋ ቢላ ክግልብጣ ገለ ጀሚረ

0: ክኢልያ ሽዑ እዋ ሓፍኮ ተብላ ስማር ብርትዕት ነይራ ጅንቀላለያ በቃ ከምዛ ፎካስ ሳንጣ ሒዝካ ደላ
1: ካብ 10 ዓመት ውን ሰሪሐ ኣለኹ ምስ ነብያት ሃፍተይ ከምኡ ምስ ጓልኻ ሕጂ እውን ፅቡቅ ንሰርሕ ኣለና ነብያት ሃፍተይ ከምቲ ትብልዎ ብጣዕሚ ንፍዕት እያ ኣብ ስራሓ ይኹን ኣብ ድኾነ ይኹን ተገዳስነታ ምስ ሰብ እውን ፅቡቅ ቅርበት ኣለዋ ዝኾነ ይኹን ዓሚል ክትከስራ ይትኽእልኒ ካልኣይ ነገር ከዓ ኩሉ ነገራ ናካብኣ ወሲድ እዮ ወላ ተተሓሕዝኣ ወላ ኣሰራርሓ ገለ መለ ኩሉ ካብኣ ክስታይ ገይረ እየ ዘለኹ እንጀ ንጀር ወሲድ እየ ዘለኹ ከምኡውን ጓላ እውን ከዓ ናተ ኣሰራ ተኸትላ ከምዚ ኢላ ትበፅሕ ኮላ ኣይ ደስ ዝብለኒ ናቱ እዚ ደረጃ ዝበድሓስ እንዳሓደ ዓብት ክትከይድ ኮላስ ናተ ክስታይ ክትገብር ናተ ኣፍሉጦ ሒዛ ናተ ስራሓ ሒዛ ክትሰርሕ ይማርአ ደስ ዝብለኒ ከምኡውን ናሃለናልኩም ስጋ ሕጂ ከዓ ሰር ኣነ 10 ዓመት ሰሪሐ ኣለኹ ኣብዚ ትካል እዚ ሴርሜላ ከዓ ቅድሚ ኮረና እያ ጀሚራ ነራ ስራሕ ኣብዚ ትላኣኣኽ ገለ መለ ጠልቀፍቀፍ ናበለት እያ ጀሚራ ካብኡ ግን ፅቡቅ ኣሰርናይ ኣዲኣ ተኸቲላ ኣብዚ ምብፃሓ ደስ ዝብለኒ ስጋ ሕጂ እውን ናሃለናልካ ፅቡቅ ንሰርሕ ኣለና ካልእ እኳ ዝውሰኸ ነገር እኳ የብለይኒ ከም ዘለዎ ግን ክቕፅላ ደስ ዝብለኒ ከምዚ ኢለ ነፊዐይን ክኸዳ ክእሎ ኣደንጓልን ብሓንሳብ ክሰርሓ ኣብ ጓል ስተይቲ እሞ ከዓ ቁርብ ክብድ ዝበለ እዩ እሞ ከዓ ከም ጓል ስተይቲ መጠንሲ ኣብዚ ደረጃ ዝበፂሐን ከምዚ ኢለን ሰሪሐን ኣብዚ ላዕለ በፂሐን ንህዝበን ንሃገርን ክሳይ ክገብራ ክእሎ ከገልግላ ከለዋ ሲ ብጣዕሚ ንዓይ ደስ ዝብለኒ ከምኡ ክቕፅላ ኣለዎን ጥራየ ዝብል ክእል ኣነ ኣደንጓልን ብሓንሳብ ምስራሕ መላውን በቃ ኩርዓት በቃ ስማዓን ንዓይ ሃበን ከምዚ ስሚዒት ምሻለካ ከምዚ ፍሉይ ንዓይ ስማዓኒ ፍቕሪ በቃ ኮይኑ በቃ ከምዘይፈላለያስ ኣደንጓልን ከማ ናይ መስላኒን ከም ክሳይ ኮይኑ ክሰርሓ ክእሎ ከም ኣሕዋት ከም ማሓዙት እየን ዝመሳል ስለ ከም ማሓዙት ተዘይኮይነ ንበር ከም ኣደንጓልን ኮይነን ክኸዳ ርእየን ኣይፈልጥኒ ሓፍተይ ሓፍተይ እናተባሃለ የን ሰርሓ ብስርሐን ከምኡ ናሃለዋካ ስጋብ ሕጂ እውን ፅቡቅ ስራሕ ይሰርሓ ኣለዋ ፅቡቅ ኣገልግሎት ከዓ ይህባን ኣለዋ እቲ ጥቕሰን እኳ ዝብሎ የለን ብዓብኡ ርኢኹም ኣለኹም ብዓብ ትስራሕ ክለመን ኢለን ከም ዝሰርሖ ዘለዋ ትበቕዓተን ትኽስታየን ሞራለን ተስፈአን ኩሉስ ባዕልኹም ርኢኹም ኣለኹም ዝዓበየ ይቆፅሎ ጥራይካ ክብል ዝኽእል ኣነ ካብዚ ንላዕሊ እዚ ካልኦት ውናተን ኣሰር ስዒበን ክኸዳ ደስ ዝብለኒ
2: ነቢያት ብመደብ ኣይኮነትን ነዚ ሞያ ጥርያቶ ናብ ስራሕ ወላዲኣ ክትመላለስያ ብዋዛዋዛ ዝመለኸቶ ነቲ ፈለማ ነብሳ ኽኢላ ብሽክለታ ዝዕረየትሉ ኣጋጣሚ ከዓ ብከምዚ ትዝክሮ
3: ከምዚ ክፃወት ስለ ንሕግዞም ንዕሪ ነብል ግሲ ከምዚ ምሽ ሓደ ኢለ ጀመርኩሉ መዓልቲ ግን ወላ ኣቦናዊን ኣይ ከምዚ ንድማ ኣይመስሎ እዩ ነይሩ ምስ ረአየን ናብቲ ሞያ ምስ ረአየና እዩ ዳሕራይ ዓጊቡ ክንሰርሕ ከለናስ ሓደ ካብቲ ድጀመርኩሉ ዕዳታት ሒዘስኒ ኣብ መጀመርታ ስለተጀመረስ ኣይተረድአንን ከም ዝተረዲእካ ይኮንካ ንተኣቶ
2: ስራሕ ዝፈቱ ሰብ ዋላ እውን ንስርሑ ዋጋ ድኻማ ይኽፈሎ ንስርሑ ብዘይ ቅድሚ ኩነት እዩ ዝፈትዎ ፍቕሪ ሞይኡ ድማ ኣብ ተግባር ስርሑ ብግብሪ ይንፀባረቕ ሞይኡ ዝጠልቦ ዘበለ ኩሉ ብዓቕሚ የማልእ ስርሑ ፀብለል ከብል እውን ለይትን መዓልትን ይሰርሕ ሓሳቡ ሕልሙ ድሌቱ ስርሑ ንምዕባይ ይኸውን ዕብት ብዝያዳ ስራሕን ፃዕርን ከም ዝመፅእ ይኣምን ኣብኡ ኣተኪሩ እውን ይዓየ ክብደቱ ብዘየገድስ ንስርሑ ድማ ኩሉ ግዜ ውፍዩ
3: ፈትወ በቃ ተዘይፈትዎ ከዓ ከምኡ ግዜ ጥፍአ ተገዲሶ ከዓ ምሰርሕ ኮን እቲ ሞያ ስለ ትፈትወ ከዓ ሓደ ነገር ክንዶኦ ዓመታት ወይ ትሰርሐ ሉ ትኽእል በር ደይተ ፍቅሮ ሞያ ትኮይኑ እንታይ ካብ ሓደ ዓመት ክልተ ዓመት ሰሪሕካ ካልእ ሞያ ትቕይር ኢኻ እዚ ግን ስለ ዝፈትወት ሞያ ስጋብ ዝሕዚ ሰዓት እውን ፀኒሐሉ
2: ኣብ መወዳእታ ነብያት ካብ ተመኩራ ተበጊሳ ኣገዳሲ ምክሪ ብምሃብ እያ ዕላላ ዛዚማ
3: ጓል ክሰርሕ ኢላ ክትወፅእ ከላ ደግፍዋ ጥራዮም ደሎ ከና እስወ ከምዘይብሎ ይዕበይናስ ሞያ ሞያ እዩ እ ኣብ ሓደ ስራሕ ተፀኒሓትካስ ከምቲ መዓሉ ጥራይ ኣሚንካ ኣትዋ ኣለካ የድብላኒ ክሰርሐ የትኽእልኒካ ደይኮነስ ከምቲ ሰርሖ ኣሚንካ ክትህብ ኣለካ ክትሰርሕ ልካ ደሊ ነገር የድብላኒ ጓል ንሰይቲ ክሰርሑ ፀገም ዘለዎ ስራሕ ኣይኮነን ትተበጊስካሉ ማለት እዩ እቲ ሞያስ ከም ሞያ ፅቡቅ ሞያ እዩ ብፀግም ውን ኣይኮነን ከቢድ ኣይኮነን ከቢድ ክኸውን ይኽእል እንተ ኣቲኻዮ ጥዑም እዩ ከቢድ ኣይኮነን

ተኸታታሊ ድራማ ሳውን 27 ክፋላ ዛዛሚት ትሕሱ ምደብና ክትከውን እያ እሞ ናብኣ ከስክረኩም እየ ክቡራትን ክቡራን ተኸታተልትና ሰነ ምቅትታል

0: ዘሩ ብዛዕባ ሓዊካ ገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕሰብ
1: ሳር ምጉጋን ዓድና የኣይ ሜላት ሓሲብለይሲ ነዚ መድፈና ኢሎም ከዳሉ
2: ዝረኸብ ናይ ጎሎ ዘዝናኽነ ተፋሉ ከይንልለኻ

0: ቆርጥን ክንወስቆ ቅዱስ ተኸይሰብ እንትነት ድወጠ ይሄምሉ ዓይኖም ያ ይጠፍእ ሓቲረ ተሰኢና
1: እወይ እህቲ ድሓን ዲኸን
2: ድሓኒና ቀዲሸ ፀብሒ እንዲ ተኸዒና
3: ደርገፍገፍ
1: ወሓፍተይ እሞ ድሓንዴናትን
2: ኣብ እግረን ፈሲስዎን
3: እሞ እግረን ከ ድሓን ደ
2: ደሓንየን ደሓን ደሓንየን ደሓንየን
1: እቲ እግረን ደሓንቲ ኮይነን ሲ
3: እዎ ድሓንየ
1: ናይ ፀብሒ ስደለ ምኾነ
3: በላ እግርኽ እንተለቕሊኡ ክነምፃ ደርገፍ ገፍትብላ እዛ ፀብሒ ሳብዛ እግረን ክዑ ይ ማይ ኣሲስ ክናሉ ምፃ
4: ሕራይ
2: ትኸኣ ኸዳ
1: ወይ ኣንትን ዘን ቆልዑ ዶም ገን ስኪ ኪድ ድሃይን ግበር ኢለ ሰዲደ እያ
2: ሒድ እያ ኸዳ
1: ሒድ እያ
5: ዝሃበና ክግልዕ
2: ደቕሺ ደቕሺ ዝግኖ ሕራይ ሓሎ መፂኹ መፂኹ እንዳቶም ቆልዑ እስከ ፈላስኪ
1: ኣትፅገ ዓይኖም ባል ያ ቤላ
2: ኣንተ ቅድስቲ ክትመፅእ እንድያ ንዕነ ዶ
1: ዋይ
2: ንዕነ ዶ ክፈላ ጓለይ
1: ኣንተ በይ ከይዳ ጓለይ
2: ኣንተ በይ ከይዳ ኣንትና በይ
5: ከይዳፈላፍደበላኣንከመይ
1: ገይረይ ዓቕሊ ክገብር ኣንተ ታይ ዓቕሉ
2: ኣላ ዶ ክትመፅእ እንድያ
1: ናበይ ከይዳኣንስከብስማ
2: እንበላ
1: ፅገ ወአነይ
5: ቅድስቲ ዓይነ ሜላ ዚ ናይ ሓዲርና
1: ዓይኖ ጓለይ ወይ
5: በሊ መውደቀያ ፅበቐላ ጥራይ በሊ እንታ ንዕና ዶ
6: ኣዩ ኸ
7: ኣብዛልበይ ዘላ ሓንቲ ከይገደፍኩ ዶ ክብላ ፀሓይቲ ዓረበት ሰም ዘይብላ ምድሪ ፀልማት ተኽድነት ውጊሒ ሒዳ ሓንቲ ከይገደፍኩ ኩሉላ ክብላ እቲ ዕጥቅኻ ቁርበት ገብል ዓረ ክንስኻ ፍፁም ዘይትድንገል ሓሞትካ መርመም ተባዕታይ መንሽሮ ኣትዓቲ ክሳድ ሓናቂ ጎረሮ ለጋሲኻ ከም ትዱር በረኻ ድላይካ ተልምዕ ከም ስቡሕ ዋላኻ ከብደይተዓንጊና ሳውል ምሳ ኣለኻ ፅላሎትኻ ዘይተሓዝ ዘይጭበጥ ንፀላይ እዩ ኣብ ሓዊ ዘቐምጥ ድላይ ዘይዓጅቦ ምሕረት ዘይፈልጥ ነፍሲ ዝሕስም ካብ ቆይዱ
8: ዘምልጥዝኾንታይ ሰበበይ ዓዲኹም ከዩ ክልተ ምርጫ እየን ዘለዋ ንሓንቲ ፍታውክን ምርጫ ክንነብስኺ ክትህብኒ እታ ካልእቲ ግን በዚኣ ቐቲለ ክደርቤኪ ሓዊ ክኸፋኑ ኣብዚአን ምረት እዩ ምሕረሳውን ንሰይጣና እዩ ምዃነ ኣይትፈጥድ
1: ጣንሳው
4: ዶ ሽድ ይከውን
5: ሙሉ ጥርጣሪ ናለናዊ እዩ

0: እመወደቐሺ ግርም ሓሳብ እንዲ ሰብ ድለ ዘዋስዱኻ
1: ሓሰስ ክብል
0: ወይ
1: ሓጎስ ብሓጎስ ክመስል ኣሎ ደስክም ፍሕሹ ገር
0: ልቦም ከይነፍራይ ኣብርሃ ወ ይሰምዓኹ ይሰምዓኸ
2: ካብ ገዛኻ ዘብ ቅድስ ውራይ ውራይ
3: ትበልዕዎኣስርረኻኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስርዝኣስ ይመስለኛል። አንተ መጽዮ

0: ዶክተሩ
1: ኣበይት ኮይታ
2: ሓድሽ ስጋ ባህብለኒ ኣሎ ሞ ኣብዚ እንተዘየለስንዑ ስካ ሓሰውልኩም
1: ኮይታ ኣብ ሕቕፎና እኳ የብለ ግዳ በዛ ሓሰስ ኢልናይ ንስእኒ ሻዓልና ክነምጠር
2: ሕሙተ ድሕቶ በል ዛ ኣኽሉ ከዓሳ ክርሒዝካ ክድሞ ብሻዕኹም ግምጥል በሉ
1: እሺ ኮይታ
2: ሃረይ
1: ኣቤት ጎይታ
2: መቸም ኣጋውላ ድላየ ከይረኸብኩ ዓንዲ ዓዲዕ ከም ዘይድቅስ ትፈልጥ ኢኻ
1: ፈልጥ ጎይታ
2: በዛ ዓይኖም ዝብልዋ ጎርዞ ንዘይፈልጣሲ ኣብዚ ዓይነይ ትመላለሰኒና
1: ምኩር ጎይታ
2: ዘርኡ ሓዊ ክምርዓዋ እምበር ኣነ ክምርዓዋ ድላይ ከም ዘይብሉ ከዓ ፈሊጠ
1: ንሱ ዳእንታ ይፈቶ በፊንጫ ይፈቶ
2: በለ እንታይ ተጣበብና ብዛ ሳልስተ ከም ንምፃእ ኣፀቢዕ ካሓዘ

0: ትጣ
1: ሙዝትና ተተዕና ኸኹን ያሎ

0: ይበሎ ፈጣሪ ይበሎ ፈጣሪ ዛጓለይ ንመን ይልዎ ኣፍኪ ሰዓረልና ኣፍኪ ሰዓር ጓለይ ኣይትናታ እንዲ ትኩስ ደቢልናኪ ኣይት ናይ ዓይኖም እንዲ ዓጅብና ቀኒ ጓለይ ፆር ከቢድና ንክስኪ ንክዝየን ምዕቁ ኣብልየን ጠድዳሓንዳሓ እስቲ ኣብልየን ዛጓለይ
1: ሽማይ ውፅናሓ ደስኻ ኣብ
2: ውፅናሕፅናስ
1: ካብ መንገዲ ናብ መገዲ ኮንካብፅናውፅናሓናውፅናሓናከምዚ
2: ካበይ ክትበፅሕኸድሱስናሓናዚያትካ ዶበለስ
3: ኣቶም በዓል ድሓኒ
2: እዛ ኸደ ካብቶም ውፅሊኢኸ
3: እዋ
2: እንታ ወንካ
3: ሕማቅ ጎኒፍኒ
2: እዋ ገና ወፋረ ረኸብካ ብቕድሚኻሞ
3: ሸፋቱ መሲሎምንሲ ተኸዊዱ ሓሊፈ እዮም
2: ደኒ ኻ ከመፂኢኻ
3: በዚ ክሳድ መንገዲ እየ ፀኒሐ ሳውን ዝተባሃለ ሽፍታ ቐፊድ ንቐኒ
2: ሳውን
3: ዎ ሳውን ንዓይንና ሓፍተይን ቀፊድ ናቐኒ ሓፍተይ እውን ንስኡ ኣደላ ተቐፊላ ሕጂ ረዳእ ከም ጣላ ድኸይድ ኣለኹ
2: መን ይኸስማ
3: ወደሽ
2: ካልእ ጎርዞ ከም ስኡ የላ ገና ዓይኖም ዝተባሃለ
3: ዓይኖም
2: እዋ ዓይኖም
3: ዓይኖም
2: እዋ ዓይኖም
3: ዋ ኣብታ ዝነበሩ ኳሲ ሓንቲ ጎርዞ እኳ ኣይነበረትን
2: ሓቁ ድኣ
3: ኣይነበረትን
2: ኣፊዳእትያ ኹማ ኮፈ ንዓብ ልዕለ
3: ረሺ
2: هركو هركو هركو هركو

0: ቅድስቲ ቅድስቲ
1: ኣንቲ ተሓንያ ዘላ ሰይኪ ንዓኹ ኮ ፍርሂ ስምባደ ሻቅሊኩ ዘሎ
2: ዓዮም ምሳውን የላ
3: መን ኢሉካ
2: ሓደ ጎበዝ በዝረኸ ይበፀኒ እሱን ሓፍቱን ሳውን መቕሕዎም ቀኒ ብዘይካ ሓፍቱ ዝኾነት ጎርዞ
4: ምሳውን የላን ኢልን
2: እወ
4: ክፉእ ዝመገብሩ እዚኣልሞ ነገር የለን ከው ኢሉ ኸየሉ
2: ኣይፋሉ ዓይኖም ንሳውን ባህ ከምትብሎን ኣብ ምልኮ ከእትዋ ከምዝደልን እዚ ጎበዝ ነጊርኒ
4: ሞጮ ወይቱ ጓልሲ ካልኦት እዮም ማለት እዩ
2: ክኸውን ኣለዎ
5: ኣነ ጆ ክንመፅእ ዝረኸብና ሽማግለ
6: የለሊአ ክትብልያ
5: ኣፀቢቑ ካ በር
6: እሞ ጠፋእና
5: ምንታይ ማእታን ኢኻንተ
6: ክበልዕ ዘለ ገደል ኣፉ ኮይኑና እምበሪ
5: እዩ ዝግበር ነገር የለን ካብ ሳዕሳዕና ስንቋፃ ዘዳ
6: ክንቋያ ፀኒና እንተገደደ ከዓ
5: ተገደደዳ ዝገበርናይ ንስድራ ነጊርና ደማት ክልና ምቕታል እምበር
6: መፍትሕና ድየሉ እምበሪ ዝኸውን ድኣ ንፈልጦ
5: ናብ ሳውን ንኺድ እምበር ሰብ ኣይንለክብ
6: ድንቂ ቅድሚኡ ግን ኣዓርሕና ይሃበና
5: ሱስ በፍንጫ

0: ንሱ ዝደለ ግበል ትእጃምናኸ
1: ዓይነሱ እንዲ ዲኮ ባህልና ፅኒ
0: ባዕልቡ ኸበይ በፅሐ
1: ፀጊምኒ ኮይኑ ሓንቲ ርሕኽበኩም ክልተ ርሕኻ ፅንሑለ ኢልኒ
2: ወይለ እዚ ጣብ ሽከዓላል ኢለ በለን ዋሓጥ መቕረብን
3: ወይለ እንዳ ደቐሺ
4: በለይ ከፈና
3: ከመይ ሓዲርካ
4: ድሓንዲ ሓዲርካ
3: ሓዲናት ጋ ብሄር መስገን
4: ብሄር መስገን ደየ እንዳ ኸዳ
3: በዚ ፈንጥሪቲ ድሃይን ክገብር ኢለ
4: አንዳ ኸፈላ
3: ኣብየ
4: ኣነሲ እንታይ ምዃኑ ዝነብሰይ ስቑኢሉ ግን ምን ብብለኒ
2: እንታይ ወዲ ድኳ
4: ንዓይኒ ምዘመታ ጎበዝ ዳያሪ ዝብል ግንብታለ
2: ብኸመይ
4: ብኸመይ ዝብል ለባ ብጓል ክሃበኒ ዝመፀ ዘረባ ሕኒን ክበሃባሉ ክንደይ ፈኸራድ ነይሩ
2: እሞ ንዓይኖም ክሳዕጨው ይክወስዳ ዝኽእል
4: ኣንታ በዓል እከዚኣትዎ መሽጎራ ጉርዶ ኣለዎ
2: እሞ ብኸመይ ኢዳ ክነጣልን
4: ናብ ዛዕብዩ ዓዲ ዶወስዳ
2: ንብሎኮ ጠፊእና
4: ሕዘኒ ድኣ
2: ሒዘካ
4: ካብዛ ዝበኣሶ ዓይኖም ያዕ ካብትብሎ ሕኖ ኣቦኣ ዝገብረለኒ እንዳበለ ክፍክር ፀሓ ኣትዓርቡ ነይ
2: እሞ ኣብ ከምዚ ዝበለ መደምደምታ ካብ በፃሕካ ድኣ ናብቲ ዝዓበየሉ ዓደቡ ሰደይንሰድን
4: ግረ ካብ ድኻም ናብ ድኻም ቀኒኹም ኣነ እንተኪ እንዳሃዘይ ንገብር
2: ድንቂ በሉ ጊሓት ገስግሱ
4: ግረ
2: ሓሳብ ልብና ኣስምረልና

0: ባትሮ ባሪ ነን እንት
1: እንዳልከ አውዲ ኩናን ጥን ሪነን
0: ወላን ድራይ ከናን ደሙ አይኖም ጠፊ አቅሳለት ይል አግድ ብቻ
2: ሰምቢደ እንደ መጼ
3: ዋይ ሕይዳኮ ዓዲ ይኽፋልና ኢላ ትቅድም ክትገብሮ ዝግባአን ይሎ ክሕይዳ ክንዕርየልኪ ኮይሎም ክሎ
4: ንዕናይ
3: ጥራ ሓብታ እንዳዓለቦይ ናይ ቀደም ኣላ ቤት ኣብኣ ኣብኣ ትቐይሪ ኣብዚ ስኢድ ክትፅቀጥ ይኹም እንትርዮ ደለኺ ባዕሎም ሕይ ኢሎም ክዕርዩ ዋል ንዕናይ ጥራ ሓብዓ ንዕናይ ኣቑሑት ሒዝና ንኽ
4: ክንደይ
3: ደጊፆም ንዕለን ቀዲም ክስነጊርክዮም ነርክ ንደኺ ታይሞ
1: ከመይ ዝበላ ዓብዪ ገዛ ነበረይ
4: ንክስክስበኒ
1: ንዕበለ ካብቲ ክባ ሞ
4: ዘለኹ
1: ተገርቱ ቤት
4: ኣይቀረባ
1: እንዲያ ኣንቲ ገብቲ ዘይ ፍለኒ ዚ ኣነ

0: እተን ክልተ ኸ
1: እተን ክልተ የለዋን ክሮምለ ኢሉ
2: ንታታ ክምቱ በሉ ስምዕል እዛ ጎርዞ ብታ ኩላ ከይበፅሐት ከላ ንዝደግ
3: ተረፍ ሕርቃኑ በበይና ረኺቡ ተቐተለና
2: ንዓ ከምቲ ፀልቕ ተገርና ንሕና ናብሳው ንዕዘብ
0: ወደ ሎሚ ኣብቲ ኣስሪያት ንበት ሞዋስ ኢነ እየ
3: ንዑ ሓቲ ረኺበ እያ
2: ሞኸ
3: ሎሚ እታ ኣርሒ ሒዝዋ ምስ መፀ ክዝርፈ ካብ ሎሚ ኣይሕልፋን ይባህላ እዩ
2: ንሕና ንኺድ ናብሳው ንሱ ኸ ንሱ ቀም ኣብ ዘበለላ ጨውቆትረ ንዕዘብ
3: ሎማልቆዓ ዝምልከትከ
2: ንስኻ ቀም ኣብ ዘበለላ ርኢኻ ንገረን ንሕና ሽዑ ኸድና ክንነግረን ሕይ ኣብቲ ተቐሲራትሉ ዘለዋ ቦታ ኸድና ፈትሕና ንዓዳ ከምቲ ኸይድ ክንገባ ኢና

ናትራን ይኹም ኣብ ምክታል ውዒልኩም ክቡራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ግንዛዝ ሚና ተስፋ ይገብር ገለ መሃሪ ገለ እውን ኣዛናይ ፀኒሑ ክኸውን ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን ምረኻብና ክሳብ ሽዑ ግን ከም ትወትሩ እንብሎ ኣብ መደባትና ናትኩም ርእቶ ሓሳባትኩም ውን ነቐፌታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንናዩ ክድውሉልና ክንቅበለኩም ከንእንግደኩም ድልዋት ኣለና ካብ ቀጥሪ ሚኒስትር ዜና ምስሰኣላይ እሰይ ሽሻይ ብምኮይንና ምሳኹም ፀኒሕና ናይ ዝበፅ ሰሙን ሰባት ይበለና።

Gabba Manai.

ምህናፅ ሃገር ዘየቋርፅ ምስርሕ ዝሓትት ናብቲ ዝድለ ክብታ ንምብፃሕ ከዓ ወትሮ ሓያልን ረቂቕን ስራሕ ይጠልብ። ጉዕዞ ልምዓትን ዳግመ ህንፀትን ኤርትራ ኣብ ዓሚቕን ተርግርን መሰረት እዩ ተሰሪቱ። ዓበይትን ጽኑዓትን ዓንድታት ድማ ኣቑይሞሞ። ቤት ቅድሚ ምህናፅካ መን ከም ተስፍረሉን ተንብረሉን ክትፈልጥን ክትውስንን ናይ ግድን እዩ። ሓርነት ዘምጻእ ካሉ ህዝቢ እውን ቅድሚ ናብ ሰፊሕ ዳግሚ ህንፀት ሃገር ምፅምባርካ መንነት ክትህቦ ይግባእ። ኣነ ኤርትራውየ ዝብለሉን ዝሕበነሉን መንነት ክህልዎ ኣለዎ። ነዚ ዕላማን ክንኡ ንዝጥምት መንግስቲ ኤርትራ እምበኣር ንመደባት ዳግመ ህንፀትን ልምዓትን ብመሰረትን ሰራውርን ጀሚርዎ። ኣብ 1992 ልክዕ ድሕሪ ዓመት ሓርነት ኤርትራ ቤት ፅሕፈት ዜግነትን ኢሚግሬሽንን ብምቓም ኩሉ ኤርትራዊ ዜጋ መንነት ንኽህልዎ ተሊሙ። ብዘደንቕ ቅልጣፈን ዝሕብን ዕማምን ከዓ ምልኣት ዕድመ ዝበፅሐ ኩሉ ኤርትራዊ መንነት ጨቢጡ። ድሕሪ ደጊም ኣነ ኤርትራውየ ወለቐት ስደተኛ ዝሕዝ ዜግነት ኣልቦ ሰብ ኣይኮንኩን። ብደምን ኣዕፅምትን ዝተቐለመ ኤርትራዊ መንነት ወኒነ የ ክብል ከኣለ። ኤርትራዊ ወረቐት መንነት ንማሕበራዊ፣ ቁጠባዊ፣ ፖለቲካውን ስነኣምራውን ርግኣት ዝፈጠረ ክስተት እውን እዩ። እዚ መሰረት ሓደ ካብ ዓበይቲ ሃገራዊ መደባት ህንፀት እዩ ነይሩ። ምዝገባ ዜግነትን ምዕዳል ወረቐት መንነትን ክንዮ ሓበን ዝኸይድ ዕማምን ስራሕን እዩ ኣሳሊጡ። እቲ ብደም ዝተረኽበ ሓርነት ብድምፂ ክረጋገጽ ዘኽኣለ ሓያል ስራሕ እውን እዩ። ህዝቢ ኤርትራ ነቲ ብፖለቲካዊ ዓሎቕ ዝተነፍጎ መሰል ብመሪር ተጋድሎን ከቢድ መስዋእትነትን ምስ ረጋገጸ ነቲ ዝኣመነሉን ኣቐዲሙ ዘን ረፈረንድም ንምትግባር ሕጋዊ መስርሕ ተኸቲሉ ንማሕበረሰብ ዓለም ዓብዪ ትምህርቲ ዝኾነ ረፈረንድም ኣካይዱ። ምጽፈትን ኣወዳድባን ረፈረንድም መጽሕፍቲ ታሪኽ ብዕንቆት ክገልጹ ኣይክእሉን። ኣብቲ እዋንቲ ኩሉ ድምፁ ኸስምዕ ብዝኽእሎን ዝከኣሎን መንገዲ ተሳቲፉ፣ ብዓረብያ፣ ብቓሬዛ፣ ብሰብ ተጸይሩ ድምፁ ስሚዑ። እቲ ዝነበረ ስምዒታት ናይ ገዛ ርእሱ ተገንጺሉ ዘይውዳእ ሰነድ እዩ። ኣብ ምህናፅ ሃገርን ሃገራውነት እውን ናይ እምነ ኩርናዕ ቦታ ነይርዎ።

0: ህንፀት ሃገር ብምሉእ ሱታፌ ዜጋታት እዩ ዘረጋገጽ። ኣብ መደባት ህንፀት ሃገር ነፍሲ ወከፍ ኤርትራዊ ዜጋ እጃሙ ከበርክት ተዓዲሙ ንምትግባር እቲ መደብ ሓያል ጻዕሪ ተኻይዱ። ብሕልፍቶም ብኣዘራዕ መግዛዕቲ መረበቶም ገዲፎም ዓዲጓና ክስደዱ ዝተገደዱ ዜጋታት ናብ ሃገሮም ተመሊሶም ኣብ መደባት ዳግመ ህንፀት ክሳተፉ ባይታ ተጻጢሕሎም። ምምላስን ምጥያስን ስደተኛታት እውን ድሕሪ ናጽነት ካብ ዝተዓመሙ ዓበይቲ መደባት ልምዓት እዮም። ካብ 1992 ክሳብ 1995 ኣብ ውሽጢ 3 ዓመታት ኣስታት 40,000,000 ኤርትራውያን ስደተኛታት ካብ ዝተፈላለያ ሃገራት ናብ ሃገሮም ተመሊሶም። እግሪ ዘይተኸለ መንግስቲ ዝተፈላለየ መትከል እግሪ ዝኾኑ ፕሮግራማት ኣዳልዩ። ካብ ቴንዳ ስደተኛ ወፂኦም ብሕርሻ ብንግድን ካልእ ሞያን ተጻይሶም ቀድም ገዛ ርእሶም ክኢሎም ኣብ ሃገራዊ መደባት ህንፀት ከዓ ምቕሉል እጃም ኣበርኪቶም። እዚ ሓደ ካብ ዓበይቲ መደባት ልምዓትን ህንፀትን እዩ ነይሩ።
1: እቲ ዓቕሚ እንተልዩ ናይ ትራንስፖርት ሓገዝ እውን ይወሃብ እዩ። ግን እቲ ናይ ትራንስፖርት ዓቕሚ ኣዝዩ ውሱን ስለ ዝኾነ መብዛሕትኦም ብናቶም ዓቕሚ እዮም ዝመፁ። እዚኣቶም ከምዚ ዝበልኩ ካብ ከተማታት ዝመፅኦም ካብ ማዓስከራ ዝመፁ ብዙሕ ፀገም ኣለዎም። እዚ እቲ ካብ የማን ፀጋም ካብ ቤተሰብ ድዩ ካብ ሓደ ሓገዝ ረኺቡ ከምኡ እውን ኣጉድኡ ሸይጡ ዘለዎ ንኣሽቱ ንኣሽቱ ንብረት ሸይጡ ዝመፅእ ማለት እዩ። እቲ ካ

ክፋል ከዓ እቲ ብናትና በዚ ሕጂ ዝበልናዮ ብውድብ መልክዕ ዝመፅእ ማለት እዩ። ስለዚ ኣብ ሃገር ምስ ኣተወ እቲ ብፍኑ ዝኣቱ ዝበልናዮ ድሕሪ ሰለስተ ወርሒ ልክዕ ከም ኣብዚ ሃገር ዘሎ ኩሉ ኤርትራዊ ስደተኛ ምዃኑ ተሪፉ ልክዕ ኣብቲ ዘሎ ዓድታት ተመቓሪሑ ይነብር ማለት እዩ።

0: ምረት መግዛእቲ ዘየዝተማቐረ መቐረት ናፅነት ክግምግም ይሽገር እዩ። ናፅነት ምቁር እዩ፣ መቐረቱ ግን በቲ ዝተኸፍለ ዋጋ እዩ ዝልካዕ። ዋጋ ናፅነት ከቢድን መሪርን እዩ። ኣብቲ ናይ 30 ዓመት መሪር ተጋድሎ ሓፊስ ደም ፈሲሱ፣ ዓፅሚ ሓቂ ተቐቢሩ፣ ኮታ ልዕሊ 65,000 ተጋደልቲ ተሰውዮም፣ ክቡር ህይወቶም በጂ ሃገር ወፍዮም። ሚዛን ምስ ማእትነት ከቢድ እዩ። ሰማእት ረዚን ክብሪ ይውንኑ። ኣብ ቋሕን ሰምን ሽሞም ብኽብሪ ይለዓል ብዝኽሪ ሰማእታት። ብኡ እውን ደዋ ይበለን መንግስቲ ኤርትራ ንነፍሲ ወከፍ ስድራ ሰማእታት ብኽብሪ ወረቐት ምስክር ሓርበኝነት ዓዲሉ። እዚ ኽቡር ስራሕ እዚ መግለፂ ሓበንን ኩርዓትን ጥራይ ዘይኮነ መነፀሪ ትርጉም ናፅነት እውን እዩ። መንግስቲ ዓቕሙ ዝፈቕዶ መጠን ደቢሱን ስድራ ስውኣት ምንባይ ደቂ ስውኣትን ኣብ እንግድዑ ፀይሩ፣ ናይ ሕልና ሓላፍነት ንመላእ ህዝቢ ኤርትራ ኣሰኪሙ። እቲ መሰረት ከዓ ብድልድሉ ይቕፅል ኣሎ።
1: ብሰለስተ መድረኻት ክገልፆም ደለኹ። ንኣብነት እቲ ቅድሚ ሕጂ ዝነበረ ናይ 30 ዓመት ብረታዊ ቃልሲ ኤርትራ ነቶም ዝሓለፉ ሂወት ሓቲታቶም፣ እቲ መዓቀኒ ከዓ ሂወቶም ሂቦም ዋዶ እዩ መሊሶም ለኻ ሂወት ሓቲታቶም ሂወቶም ናፅነት ከዓ ምፅኦም። ሕጂ እቲ መዓቀኒ ዝበለፀ መዓቀኒ እሱ ብድሕሪኡ ቀፂሉ ናፅነት መፂኡ እንደገና እውን ትርጉም ናይቶም 65,000 ዝሓለፉ ትርጉም ክህልዎ እንተኮይኑ ናፅነት ክትዕቀብ ኣለዋ። እሱ ድማ እቲ 10,000 መንእሰይ ዝሓለፈ ነቶም ናይ ዝሓለፉ 65 ትርጉም ሂብዎ ዓቂብዎ፣ ንሕና ከዓ ናይዞም ክልቲኦም ድምር ሃገር ተሓተና ደለና ሕቶ ንምልስ ኣለና ዶ እንታይ ያ ክትሓተና ሃገር ኣብ ምዕባለ ያ ዘላ ሃገርና ሕጂ ብኩሉ እንትን ብቑዕ ዝኾነ መንእሰይ ያ ክትሓትት

ህዝባዊ ግንባር ኣንጻር ኩሉ ብድሆታት እናተቓለሰ ኣብ እዋን ብረታዊ ቓልሲ ዝሃነጾ ትካልን ትካላውነትን ተደጊፉ ድሕሪ ናጽነት ናብ መምሕዳር ከባቢ ዝወረደ ማሕወራት መንግስቲ ክቕውም ኣይተሸገረን፣ ግዜ እውን ኣይወሰደን። ንሰፊሕ ሱታፊ ህዝቢ ብሓፈሻ ንመንእስያት ከዓ ብፍላይ ክውድብ ኣይተሸገረን። ኣብ ግዜ ብረታዊ ቓልሲ ኣብ ሳሕል ዝቆሞ ቅርፂ ኣወራድባ ድሕሪ ሓርነት እውን ካብ ክፍሊ ናብ ሚኒስትርታት ዓብይዎ። ነፍሲ ወከፍ ሚኒስትሪ፣ ኮሚሽን፣ ኮርፖሬሽን እውን ንዝቆማሉ ዕላማ ራእይ መትከልን ዝሓዘ ሰነድ ሕጊ ኣውጀን። ኣብ ምምዕባል ሰብኣዊ ዓቕሚ ዘተኮረ ኣብ ስራሕ ተዓሚሙ። እዚ ድማ ተሬር መሰረት ናይቲ ዓብ ህንፃ ክኸውን ክኢሉ

0: መንግስቲ ኤርትራ ማሕበራዊ ፍትሒ ከረጋግፅ ብምትከል እዩ ዝሰርሕ። ኣብ ፅባሕ ናፅነት ማሕበራዊ ኣገልግሎት ናብቲ ኣውራ ግዳይ መግዛእቲ ዝነበረ ከባቢታት ክዓምም ኣተኮረ። ካብ ከተማን ሓውሲ ከተማን ናብ ርሑቕ ገጠራትን ቁሸታትን ኣድሃበ። በተን ኣብ ሜዳ ታሪክ ዝስራሕ ኣህዱታት ህንፃ ኣቢሉ እውን መስመር ፅርጊያ ሃኒፁ ጎቦታት ቀዲዱ ሰጣሕን ሕፃውን መንገዲ ኣዘልዲሉ መገዲ መዓልትታት ዝነበረ ጉዕዞ ናብ ሰዓታት ኣውረደ። ካብኡ ዝዓበየ እውን ነፍሲ ወከፍ ዜጋ ኣብ ዓዲ እምበር ኣብ ቁሸት ፅሩይ ማይ ክሰቲ መሰሉ ምዃኑ ኣረጋጊፁ ቀረብ ዝስተ ማይ ንምውሓስ ብዓብኡ ኣብ ምዕቃብ ሓመድን ማይን ዘተኮረ ዓበይቲ ስራሕ ከሰላስል ተረእዩ። ሃገር ናይ ወለዶታት ሓረግን ሰንሰለትን እያ። ብሓደራን ሕድርን መንእሰይ ከዓ ትጸንዕ። መንእሰይ ማእገር ሃገር እዩ፣ መላግቦ ወለዶ እውን ንሱ እዩ። ግደን ግዴታን መንእሰይ ልዕሊ ኩሉ ምዃኑ ኣይካትዕን። ክብረትን ክብደትን ሕብረተሰብ ህላወን ቀጻልነትን ሃገር እውን ኣብ መንእሰይ ዝምልኮት። ነዚ ረዚን ሓላፍትነት ዝከም ዜጋ ብኩሉ እንትእብቆዖ ካውን ይግባእ። ብቕዓት ብኣካል ብመንፈስ ብኣእምሮ እዩ ዝልካዕ። መንግስቲ ኤርትራ ከም ኣካል መደባት ዳግመ ህንፀት ሃገር ኣብ ህንፀት ናይቲ ሃገር ዝሃንፅ መንእሰይ ልዑል ኣተክሮ ገይሩ ሰሪሑ። ንተምሃሮ ባህሊ ስራሕን ፍቕሪ ሃገርን ክሓድሮም ምእንቲ መደባት ክረምታዊ ማእቶት ወዲቡ። ብዓብኡ ኸዓ ዋልታ ልምዓትን ምክልኻልን ካብ ምዃን ሓሊፎም ኣብ ሰፊሕ ሃገራዊ መደብ ብበቓት ዝዋስኡ መንእስያት ብመደብ ሃገራዊ ኣገልግሎት ሃኒፁ።
1: ሃገራዊ ኣገልግሎት ከምዚ ድሕሪ ናፅነት መፀ ኣተሓሳስባ እሞ ብፍላይ ከዓ ምስ ምክልኻል ናይ ሃገር ተኣሳሰረ ኣምሲልካ ምርዱ ካብ መቓን ወፃኢ ኢኻ ትሪኦ ዘለኻ ማለት እዩ። ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ። ኩሉ ሰብ ንሃገሩ ከገልግል ኢሉ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ ሲ ኣገልግሎት እዩ ነይሩ።
0: እቲ ኣብ 1992 ተኣውጁ ኣብ ሓምሌ 1994 ብታዕሊም ኣብ ሳዋ ዝፈለመ መደብ ሃገራዊ ኣገልግሎት ሓደ ካብ ዓበይቲ ዓኑት ህንፃ ሃገር እዩ ኮይኑ፣ መደባት ሃገራዊ ኣገልግሎት ብዙሕ ረብሓታት እዩ ተረኺብዎ። መንእሰያት ዋልታ ስራሕ ክኾኑ ዘሪኹ፣ ብፍቕሪ ሃገር ዝነድድ መንእሰይ ወለዶ ፈጢሩ። መደባት ሃገራዊ ኣገልግሎት ምስጢር ጽንዓት ዘመስከረ ሓደ ካብ ዓበይትን እስትራቴጂያውን ዕማማት ሃገር እዩ።

ርእሰ ምርኮሳ ሓደ ካብ ዓበይቲ መደባት ህንፀት መንግስቲ ኤርትራ እዩ። ኣተሓሳስባ ርእሰ ምርኮሳ ኣብ ኩሉ ፅላት ክስርሓሉ ኽኢሉ ኣብ ገዛ ርእሱ ዝተኣማመን መንግስቲ ሓራ መስመር ዝኽተል ስርዓት ንሓፋሽ ህዝቢ ኣተሓሳስባ ርእሰ ምኽኣል ኣስሪጹሉ ህዝቢ ሓርነት መሬት ጥራይ ዘይኮነ ሓርነት ኣእምሮ እውን ክውንን ኣኽኢልዎ ንተጸባይነት ወጊድ ክብል ግዜ ኣይወሰደን ረድኤትን

0: ብረድኤት ዝኣቱን ዘይሓዊ ሕማም ተጸባይነት ካብ ኣእምሮን መንፈስን ዜጋታት ተሓኺኹ በቲ ኻልእ ሸነኽ እውን ብእኩብ ዝሓስብ ብጥሙር ዝሰርሕ ንሃገራዊ ረብሓ ዝቐድም ሕብረተሰብ ተሃኒጹ። እዚ ልምዓት ኣእምሮ እዚ ኣብ ህንፀት ሃገር ቀሊል ትርጉምን ክብርን ኣይኮነን ዝሕዝ
1: ዓሪ ናይዚ ሚኒስትሪ ንደቂ ኣንስትዮ ዝያዳ ዘተባብዕ ኣገባባት እናተጠቐምካ ነታትን ተሳታፍነት ኣብ ኩሉ ደረጃታት ናይ ትምህርቲ ክብ ከም ዝብል ምግባር እዩ። እዚ ፃዕሪ እዚ ንባዕሉ ከምዚ መባእታ ንሪኦ ዘለና ፅቡቅ ውፅኢት ኣምፅኢ ኣሎ። ኣብቲ ካልእ ደረጃታት ከዓ በቢግዚኡ ምእንቲ ከምኡ ዝኣመሰለ ለውጢ ከምፅእ ብቐፃሊ ይስርሓሉ ኣሎ። ባህሊ ናይ ሓደ ሕብረተሰብ ንመዋእል ሰሪፁ ዝፀንሐ ተሓሳስባ ናይ ሓደ ሕብረተሰብ ግን ምፅእ ኢልካ እሞ ከዓ ብዙሕ ሕፅረታት ናይ ፋይናንስ ናይ ዓቕሚ ኣብ ዘለካ ኣብ ሓፂር ግዜ ክትልውጦ ቀሊል ስለ ዘይኮነ እዚ ብሕጂ ብዙሕ ዓቕሚ ብዙሕ ፃዕሪ ዝሓተና ስራሕ ከምምኳኑ ጌርና ኢና ንግምግሞ።

መንግስቲ ኤርትራ ኣብ ውህደትን ሓበራዊ ስራሕን ንልምዓት ጎደቦታት ብፅንዓት እዩ ዝምራሕ። ምስ ናይ መሬትን ባሕርን ጎደቦታት እውን ብሰላም ብሓልዮት ንሓበራዊ ርግኣትን ፀጥታን ከውሕስ ይሰርሕ። ኩሉ ዘጋጥም ጉዳያት እውን ብሰላምን ብሕግን ክፈትሕ ዓቃልን ዕጉስን ኣካይዳ ይኽተል። ኣብ ቀዳሞት ዓመታት ናፅነት እውን ብመትከል ከም ዝሰርሓሉ ኣረጋጊፁ፣ እወታዊ ኣተሓሳስባ ንልምዓት ጎደቦታት ኣበጊሱ፣ ካብኡ ሓሊፉን ንሕጋዊ ውሳኔ ዝቕበልን ኣተግባሪ ሕጊ ምዃኑን ኣረጋጊፁ። እቲ ምስ የመን ዘጋጠመ ሕተዋንነት ደሴታት ዝቑል ሓድሽ ዝሰረኣየ ጽንዓት መንግስቲ እኹል መርትዑ እዩ። ድሕሪ ናጽነት ኣብ መጀመርያ 1992 ዝፈለመ ጠንቅታት ግጭት መንግስቲ ኤርትራ ብዓቕሊ ልዝብን ልቦናን ሒዙ ናብ ዳንነት ኣብፅሕዎ። ኣብ 1995 ንውሳኔ ቤት ፍርዲ ተቐቢሉ ሕጋዊ መኸተምታ ገይሩሉ። ኢትዮጵያ ብምስምስ ዶብ ልዑላዊ መሬት ኤርትራ ንምውራር ዘካየደቶ ሃቐነ እውን እንተኾነ ብዓቕልን ልዝብን ብሕግን ውሳኔ ቤት ፍርድን ናብ መዓልሞ ከብፅሖ ዝተኸተሎ መንገዲ ጽንዓት ተወሳኺ ጭብጢ እዩ።

0: ማዕፆን መፍትሕን ዘይብሉ ገዛ ክበሃል ኣይክእልን። ብናይ ካልእ ሃገር ባጢራ ብምጥቃም ቁጠባዊ ምንቅስቃስ ዝካየድ ህዝቢ ወይ እውን ናይ ገዛ ርእሱ ባጢራ ዘይብሉ ሕብረተሰብ ብትብዓት ሃገር ኣለኒ ክብል ኣይክእልን እዩ። ስለ ዝኾነ ከዓዩ መንግስቲ ኤርትራ ኣብ 1997 ናይ ገዛ ርእሱ ባጢራ ዘሕተመ ናቕፋ እውን ዝበሎ ናቕፋ ትእምርቲ ጽንዓት እያ። ህዝቢ ኤርትራ ንፈለማ እዋን ንቁጠባዊ ሓርነቱ ሓርነቱ ዘውሕስ ባጢራኡ ወኒኑ ነፍሲ ወከፍ ዜጋ ብባጢርኡ ንግዳዊ ንጥፈታቱ ኸሰላስል ክኢሉ እዩ። ኣብ እዋን ወራር ይኹን ድሕሪ ወራር ብዓብዩ ኣብ መደባት ወፍሪ ዋርሳ ይከኣሎን ብድሕሪኡ ኣብ ዝቕፅል ዘሎ ሰፊሕን ኣሳታፍን ልምዓታዊ መደባት ዓብዪ ኣበርክቶ ክገብር ጸኒሑን ኣሎን። ብዓብዩ መንግስቲ ኤርትራ ክብሪ ባጢራ ናቕፋን ቁጠባዊ ዓቕሚ ሃገርን ንምዕባይ ዝተኸተሎ ናይ ጽንዓት ስራሕ ኣብ ጃምላ ቁጠባዊ ልምዓት ሃገር ዝፈጠሮ ሓይሊ ብቐሊል ዝግምገም ኣይኮነን። ኣብዚ መገዲ ጽንዓት እዚ ኣብ ኩሉ ማሕበራዊ ቁጠባዊ ስነ ኣእምራዊ ፖለቲካውን ወተሃደራውን ዓቕሚ ክጐልብት ኣኽኢልዎ እዩ። ብጽንዓት ስለ ዝተጓዕዚ ኸዓ ክዕወት ይርአ ኣሎ። ጽንዓት መለለዪ መንግስቲ ኤርትራ ኣብ ህንፂ ሃገርን ሃገራውነትን እዩ።
1: እቶም ክብርታት እዚኣቶም ስለምንታይ ኢና ንግደሰሎም? ኣብ ሃገር ሓራ ምግባር ተርኦም ተፃዊቶም ንዕኦም ስለ ዝሓዝና ኢና ሓይልና ሰሪሕና እሞ ተዓዊትና ሕጂ ኸ ንዓቶም ካኣቶም ክብርታት ክንሕዞም ክንክእል ኣለና።

0: ብቕዓት ዘለዎም ነቲ ዝፈልጥዎም ነቲ ፅቡቅ ዝብልዎ ከዓ ብግብሪ ከተግብሮ ዝኽእሉ ክብረታት ሕብረተሰቦም ዝሕልው ደቂ ንኽንፍሪ ይሕግዘና ማለት እዩ። ስለዚ እንተ ንቕሓትና በቢግዜኡ እናበረኸ እናበረኸ እናዓብየ እንተ ከይዱ ኣብ ደቅና ዘለና ኣበርክቶ ከዓ እናዓብየ ይኸይድ። ንቕሓት ከም ሓደ መጨረሻ ዘለዎ መወዳእታ ዘለዎ ነገር ከምዘይወሰድ ክኢላታት ይነግሩና እዮም። ስለዚ ኩሉ ግዜ እናነቕሕካ እናነቕሕካ ኢካ ትኸይድ። ሙሉእ ብምሉእ ካብ ንቕሓት ዘይምውፃእ ማለት እውን ኣይኮነን። ኣብ ኩሉ ነገር ንቑሕ ዘይክትከውን ትኽእል ኢኻ። ኣብ ገለ ነገራት ዝያዳ ንቕሓት ህልወካ፣ ኣብ ገለ ግን ክጎድለካ ክእል። ስለዚ እናመላእኻዮን እናሓየልካን እናፈለጥካን ነቲ ዝፈለጥካ ኢኻ ኣብ ተግባር እናውዓልካዮን ክትከይድ ፅቡቕ እዩ። ብዙሕ መፅናዕትታት ተገይሩ እዩ ብዛዕባ ተዓባብያ ቆልዑ። ብዙሕ መፅሓፍቲ እውን ኣሎ፣ ብፍላይ ብናይ እንግሊሽ ቋንቋ ኣዝዩ ብዙሕ መፅሓፍቲ ኣሎ። እዚ መፅናዕቲ እዚ ካብ ምንታይ እዩ ዝብገስ? ሰብ ብምዃኑ ጥራይ ንሓድ ሕሉ ይመሳሰል እዩ። ኣብዝሃሉ ኣብ ካልእ ሃገር ሃሉ ብዘይገድስ ሰብ ስለ ዝኾነ ጥራይ ደቅና ከዓ ከም ደቅና መጠን ሰባት ስለዝኾኑ ቆልዑ ስለዝኾኑ ሰባት ብምዃኖም ጥራሕ ምስ ካልኦት ቆልዑ ኣብ ካልእ ሃገራት ዘለዉ ይኹን ኣብ ዝኾነ ቦታ ይመሳሰሉ እዮም። ግን ካብ እቲ ሓደ ወገን ሰብ ከዓ ካብ ሓደ ካልእ ሰብ ከዓ እዚ እዩ ዝፈላለ ማንታ ቆልዑ ኮይኖም እውን ዝፈላለዮም ብዙሕ ነገራት ኣሎ። ስለዚ ነዚ ብግምት ዘእተወ መፅናዕትታት ብዙሕ ተኻይድ እዩ። ብዙሕ መፅሓፍቲ ሰፊር ሕጂ ነዚ መፅሓፍቲ እዚ ፅሙቕ ኣቢልና ነዚ ሕብረተሰብ ናብ ዝጠቅም መንገዲ ንዓና እውን ብዝጠቅም መንገዲ ከቅርባ ፈቲነ ኣለኹ ማለት እዩ። ኣብ መወዳእቱ እቲ ንቕሓትና ይዓቢ፣ ነብስና ንሕና እውን ክንፍትሽ ካብቲ ማሊ ሎሚ ዝሓሽና ካብ ሎሚ ከዓ ፅባሕ ዝሓሽና ንክንከውን ክትሕግዘና ትኽእል እያ ብዝብል ዕላማ ዝተዳለወት።
1: እንታይ ትሕዝቶታት ኣጠቃሊላ ኣላ?
0: ሕጂ እቲ ትሕዝቶታ ብሓፈሻ እቲ ንቕሓት ክብ ንምባል እዩ። ልክዓ ከምዚ ናይ መድሃኒት ወይ ገለ ኣይኮነትን። ከምዚኣ ተጋጢማትካ ከምዚኣ ግበር፣ ከምዚኣ ተጋጢማትካ ከምዚኣ ግበር ዓይነት ኣይኮነን። ሓፈሻዊ ከምዚ ክብሎ ፀናሕኩ ንቕሓት ንኸተዕቢ እዩ። እቲ መዳያት ዝድህሰስ ግን ብዙሕ ጉዳያት እዩ። ኣብቲ ዕለታዊ ሂወትና ዘጋጥመና ነገራት ወላዲ ስለ ድኹንኩ ኣነ እውን ዕድል ገይረ ከዓ ኣብ ከባቢ ኣዕሩኽተይ ብዙሓት ወለዲ እዮም ዘለውኒ ደቂ ኣለውና ብዙሕ ግዜ በቲልካ በቲ ትዘራረብ ኢኻ ብዛዕባ ደቅኻ። ሕጂ እዚ እንታይ ይጠቕመካ? ኣየናይ ዛዕባ እዩና ሞር ብዝያዳ ክነተክረሉ ዝግበኣና ኣብ ዝብል ንክመርፅ ዕድል ሂቡኒ ማለት ካብዚ ኩሉ መፅሓፍቲ ናይ ደገደላ እንግሊሽ ዘሎ ምስትናትና ተመክሮ ሓዊስና ክንገብሮ ሕጂ ኣገዳሲ ይድበልኮ ብዙሕ ነገራት ኣብኡ ክድህስሶ ፈቲነ ኣለኹ ማለት እዩ። ከም ቀንዲቲ ዕማም ናይ ወላዲ እንታይ ይኸውን ዘለዎ ከመይ ክሕዞ ዘለዎ ምስ ደቅና ክንበሃሃል እተ ኮይና ክንላዘብ እተ ኮይና ዝብል ዛዕባታት ተላዒሉ ኣሎ። ንደቅና ኖ ወይ ኣይፋል ክንብሎም እተ ኮይና እንታይ ና ክንገብር ዘለና? ካብ ፀቕጥመ ዘለና እንታይ ክንገብር ንኽእል? ብዛዕባ ወልፍታት ተዘሪቡ ኣሎ። ጥቕስታት እውን ገይረ ኣለኹ መንጎ ምስ ህቡባት ሰባት ወይ ክኢላታት ዝብልዎም ሞ ምስ መግለፂ እውን ክንገብሮ ፈቲና ኣለና። ንደቅና ከነዕብዮም ከለና ዘጓንፈና ዕለታዊ ጉዳያት ኣብ ዝህልወና ኣረኣያ ክድህሶ ፈቲነ ኣለኹ። ሕጊ እውን ገለ ክፋል ሂብና ኣለና። ምክንያቱ ሕጊ ንደቅና ክነዕብን ከለና ሕጊ እውን ዝብሎ ነገራት ኣለዎ። ኤርትራ ዝፈረመትሎም ውዕላት ኣለዎ፣ ኣህጉራውያን ውዕላት ናይ ዩናይትድ ኔሽንስ ኣለው፣ ናይ ኣፍሪካን ዩኒየን ኣለው። እንተላይ ኣብ ሃገራዊ ቻርተርናትና እውን ዝጥቀስ ሕግታት ኣሎ። እዚ ንቆልዓ ከይህሰን ብግቡእ ንክዓብን ዝድርኺት ዝገብር ነገራት እዩ። እዚ ብምሉእ ሕጂ ምስ ጉዳይ ገንዘብ፣ ጉዳይ ዲስፕሊን፣ ጉዳይ ወልፍታት ከም ዘብሎ ፀናሕኩ ክገብረሉ ፈቲነ ኣለኹ። ብዙሕ ዛዕባታት ግን ከምዚ ንሓንቲ ጉዳይ እዚኣ ከምዚኣ ተጋጢማትካስ ከምዚኣ ግበር ዝዓይነቱ ኣይኮነን። ንቕሓትካ ይዓቢ። ጉዳያት ክመፁ ከለዉ መምስ ኩነታቶም እንታይ ክትገብር ከም ትኽእል ከበርኸልካ ዝኽእል ዓቕምኻ ዘዕቢ ነቲ ኩነታት ናይ ምንባብ ዓቕምካ ነቲ ኩነታት ናይ ምርኣዩን ቁኑዕ ውሳነ ናይ ምውሳንን ኣብ ተግባር ናይ ምውዓሉን ዓቕምካ ዘዕቢ ዝበልናዮ ትሕዝቶታት ኣብኡ ከስፍሮ ፈቲነ ኣለኹ ማለት እዩ።

0: ብሕፁር ዝበለ ዘካየድካዮ ፃዕሪ ይመስል
1: ተቐዳመይቲ ክሰግራ ዘይደለኹ ነገር እንታያ ጌጋ ሓበሬታ ንኸይህሉ እዩ ኣብዛ መፅሓፍ እዚኣ ጌጋ ሓበሬታ ወይ ንሰብ ዘጋጊ ዘይቁኑዕ ነገር ንኸይህልዋ ምፅዓር እያ ነራታ ቀዳመይቲ ዝገበርኳ ማለት እዩ ሕጂ ሳይንስ ስለ ዝኾነ ስነ ፍልጠት እውን ስለ ዝኾነ እቲ መፅሓፍቲ እውን ብብዙሕ ሪሰርች ዝመፀ ብብዙሕ መፅናዕቲ ዝመፀ ስለ ዝኾነ ኣነ ክወስዶ ከለኹ ኣነ ከንብቦ ከለኹን ክዝርግሖን ክትርጉሞን ከዋሃዶ ከለኹ ምስሊ ናትና ሕብረተሰብ ኣብ ኣባህላ ወይ ኣብ ኩርናዕ ኣተሓዛ ገለ ጌጋታት ክህልዎን ንኽእል እዩ ካብ ዝብል ሓሳብ እታ ጌጋ ንኸይትህሉ እያ ነራታ ቀንዲ ፃዕሪ ነዚኣ ሕጂ ንምውጋድ ኣርባዕተ ሞያውያን ከም ዝርእዋ ገይረ ማለት እዩ ብቐዳምነት ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር ድሕነት ቆልዑን ስድራ ቤትን ዝብል ኣሎ ብቐጥታ ዝምልከቶ ጨንፈር ማለት እዩ ኣብ ክልተ ሰባት ሪኦማ ዳይረክተር ናይቲ ጨንፈር ኣቶ ተስፉ ሰሎሙን ወዲ ሰሎሙን ከምኡውን ምሁር ስነ ሕብረተሰብ ዲያቆን መርሃዊ ዘሚካኤል ርዮማ ነታ መፅሓፍ ብምልእታ ካብ መጀመርታ ስጋ መወዳእታ ክህቦም ከለኹ ንዕኦም ግዜ ነበሮምን ስራሕ ነይርዎም መገሻታት ገለ ነይርዎም ስለዚ ኣዋርሒ ክሕዝዋ ምዃኖም ነጊሮምኒ ማለት እዩ ክንሕጂ ክነርክበላ ይንኽእል ኒና ክልተ ሰለስተ ወርሒ ክትፀኒሓ ኢሎም ግን ኣነ ዓቕሊ ክገብር ፈቲነ ማለት እዩ ምክንያቱ እሶም ከይረኣይዋን እሶም ፅቡቅ ኣላ ከይበልዋን ክዝርግሓ ኣይደለኹን ሰብ ከተጋግድ ክእል ኢኻ ክትመልሶ ስለ ዘይትኽእል ምስተዘርግሐቲ ሓንሳብ ከዓ ስለቲ ፃዕሪ ኣብኡ ነይሩ ብዘይካ እዚ ናይ ሳይኮሎጂ መምህር ጳውሎስ ዘካርያስ ኣብ ኮሌጅ ዓዲ ቀይሕ ምኩር ናይ ሳይኮሎጂ መምህሪ ንሱ እውን ከም ዝርያ ገይረ ማለት እዩ ብዘይካ እዚ ኣብ ሚኒስትሪ ጥዕና ንወለዲ ኣስተምሮታት ዝህብ ኪላ ኣእምራዊ ጥዕና ኣቶ ሰሎሞን ነማርያም ከዓ ክርያ ገይረ ማለት እዩ ስለዚ ኣርባዕተ ሞያውያን ርኦማ ርእቶታት ሂቦምላ ነቲ ርእቶታት ኣብ ግምት የእትየ እንደገና ርእየ እቲ ክርአ ዝግብኦ ከውፃ ፈቲነ ማለት እዩ እቲ ካልእ ክገብሮ ዝፈተንኩ ኣብ ቋንቋ እዩ መጀመርታ ክፅሓፍ ከላ እዚኣ እቲ ብዙሓ ዳርጋ ዕፅፊ በፂሓ ነይራ ነዋሕያ ነይራ ዳሓር ግ እንታይ ኢለ ነቲ ሰብ ከንብባ ከሎ ቅርጥው ክትብለሉ ንእስ ኢላ ውሕድ ክትብል ግን ከዓ ትሕዝቶ ከም ዘለዎ ኮይኑ ትሕዝቶ ክጎድል የብሉን ተሓሳባት ኣብኡ ደሎ ክጎድል የብሉን ሕጂ ንስፍሕ ዝበለ ነገር ኣቐርጦ ከተብሎ ከለካ ዝያዳ ፃዕሪ ዘድልየካ ስለዚ እዚኣ ፃዕሪ ነይርዋ ኣብቲ ቋንቋ እውን ኣብቲ ለይ ኣውት ፅቡቅ ገይራ ክትከውን ስለ ዘለዋ ዓርከይ መስፍን ገብሪ ሂወት ለይ ኣውት ገይርዋ ፅቡቅ ንክትንብበብ ብዝኽእል መንገዲ ንሰብ ፍኹስ ብዝትብለሉ መንገዲ ፅቡቅ ገይሩ ሰሪሕዋ ርእዋ ማለት እዩ ቃላት እውን ኣሪምዋ ማለት እዩ መስፍን በብሓደ ናይ ቃላት ጌጋታት ክህሉ ተገዲሱ ርእዋ መርሃዊ እውን ካብ ሚኒስትሪ ዕዮ ትሕዝቶ ጥራሕ ዘይኮነ ኣብቲ ቋንቋ እውን ርእቶታት ሂቡና ማለት እዩ ሰባት ከም ዝርእዋ ምግባር ነይርዎ ማለት እዩ እቲ ዝያዳ ንክትፅብቕ ማለት እዩ ኣብቲ ኣርእስቲ ምምራፅ ኣብ ሌይኣውት ኣብ ካቨር ዲዛይን ብዙሓት ሰባት ተሳቲፎም ማለት እዩ ኤርምያስ ሰሎሞን ኣብ ኣርእስቲ ምምራፅን ካቨር ነይሩ ከማልዲኖ ኣብ ካቨር ነይሩ ብዙሕ ኣብነታት ኣለዉ ኣብዚ መፅሓፍ መጀመርታ ምስ ርኣየታ በዓልቲ ቤተ ዓወት እናታርእቶ እዩ ነይሩ ኣብነታት ተተብዝሓላስ ፅቡቅ ድብል ነይሩ ንስ ከዓ ብዙሕ ኣብነታት ንኽእትወላ እውን ፅዒረ ሕጂ ክትንበብ እንኳላ እዛ መፅሓፍ ልዝቢሉ ተቋንቋ ደየሸግረካ ብቐሊሉ ዝርድኦ ሕፅርሕፅር ዝበለ ቃላት ሰብ ኣንቢቡ ንድሕሪት ምልስ ኢሉ እንታይ ድብል ደሎ ኢሉ ከይተሸገረ ፍኹስ ኢሉ ንኸንብባ ምጭውጭ ዝበለት ክትከውን ፅዒርና ኣላ ማለት እዩ ክሪያ ከለኩ ኣነ ነዛ መፅሓፍ ኩሉ እቲ ኣነ ክገብሮ ዝኽእል ፃዕሪ ገይረለይ
0: ብዙሓት ከም ዘንበብዋ ተዛሪብካ ኣለካ ስለዚ ብዙሓት ዝባረኽዋ መፅሓፍ እያ ክንብል ኢና ማለት እዩ

0: ንገለ ካብቲ ዝለዓልካዮ ዛዕባታት ክንድስስ እሞ ድሕሪኡ ኣብዞም ተዓዘብቲ ክንከይድ ኢና። እንታይ ዝብል ኣቕሪብካ ኣለኻ ብዛዕባ ድልየት ደቅና ምፍላጥ ኢልካ ኣለኻ? ክሳብ ክንደዮ ኣገዳስነቱ ድልየት ደቅና ምፍላጥ ፈሊጥና ከሞ እስክዚ ኣብራህ
1: ልክዕ ኣለኸ። ሕጂ እቶም ክኢላታት እንታይ እዮም ዝብሉ ብብዙሕ መንገዲ ይግለፅ እንዲ ብዙሕ ፅሑፋት ክትሪአን ከለካ እንተለየ ብኢንተርቪዋት ብዙሕ ኢንተርቪው ርአያን ቀለ መሕትት ናይ ሞያውያን ማለት እዩ ብዝከኣለኒ መጠን ብዘይካ መፅሓፍቲ እውን ካልእ ኣርቲክላት ተንብብ ኢኻ ንኣሽቱ ነገራት ተንብብ ትፍትን ኢኻ። ሕጂ ጠቕሊልካ ክትሪአን ከለካ ኣብ ሓንጎል ደቅና ዘሎ ካብ ህፃንነቶም ዘሎ ምናልባት ብቓላቶም ዘይገልፆ ሕቶታት ኣለዎም ውሽጦም። ሓደ ካብቲ ሕቶታት እንታይ እዩ? ኣነ መን እየ ዝብል እዩ። ብቓላት ኣይገልፅዎን ግን መን ኣነ ኣብዚ ዓለም ከ እንታይ ቦታ ዘለኒናዓይ ዝብል ሕቶ ከም ዘለዎም እ ኩሉ ግዜ ነዚ ክምልስዎ እዮም ድፍትንፍቲ መስርሕ ናይ ሂወት። ከም ወላዲ መፀን ሕጂ ድሌታት ናይ ደቅኻ ምፍላጥ ኣዝዩ ኣገዳሲ እዩ። መብዛሕትኡ ወላዲ ናይ ደቁ ፅቡቕ ነገራት ስለ ዝደሊ ናይ ደቁ ፅቡቕ ነገራት ከዓ እቲ ንሱ ፅቡቕ ዝብሎ እዩ ኣብ ደቁ ክትግበር ዝደልዮ። ብኡ ምክንያት ኢና ብዙሓት ወለዲ ንደቅና ከምዚ ክኸውን ኣለዎ፣ ኣብ ከምዚ ደረጃ ከምዚ ክመሃር ኣለዎ፣ ክሳብ ደፊእኻ እውን ንመን ክምርዖ ከም ዘለዎ ገለ ናይ ምውሳን ኣለና ተንደንሲ። ካብ ንእስነቶም ከዓ ይጅምር እዚ ብፍላጥ ይኹን ብዘይፍላጥ ብፅቡቕ ሓሲብካ ትገብሮ እዩ። እዚ ምስ ምንታይ ይጋራጨዎም እዩ ሕጂ እቶም ቆልዑ እቲ ድሌታቶም ትሶም ክኾንዎ ዝደልዩ እቲ ክዓቢሉ ዝደልዩ ከድምዕሉ ዝኽእሉ ተበሪህዎም ተፈሲህዎም ክገብርዎ ዝደልዩ ነገራት ኣብ ውሽጦም ኣለዎም ብዝተፈላለየ መንገዲ ብተፈጥሮ ክትብሎ ትኽእል ተሞያውያን ዝያዳ ይገልፅዎ በቲ ከባቢኦም ተፀልዮም ብዝኾነ መንገዲ ኣለው ውሽጢ ዝድርኾም ነገራት ነዚ ምፍላጥ ነቲ ወላዲ ሕጂ ኣዝዩ ሓጋዚ እዩ። ከም ወላዲ እቲ ስኻ ትደልዮ ኣብ ልዕሊ ዝተቆልዓ ፀቕጢ ጌርካ በቲ ስኻ ትደልዮ ጥራሕ ንክኸይድ ኣብ ክንዲ ምድራኽ ነቲ ናቱ ድሌታት ርኢኻ ከተሳስዮ ጎኑ ጎኑ ክትከይድ ንስ ብላዕሊ ኮይንካ ፀቒጥካ ኣብ ክንዲ ትኸይድ ንሱ ኣብ ዝገብሮ ጉዕዞ ንምኻድ ሕግዘካ ማለት እዩ። እዚ እንተ ደይገበርካዮ ኩሉ ግዜ ኣብ ውሽጢ ልቦም ኣብ ውሽጦም ሕቶታት ኣለዎም ፀቕጢ ኣለዎም ዝድላዮም ስለ ደይረኽቦ ብዙሕ ኣብነታት ኣብዚ ኣምፂ ኣለኹ። ንኣብነት ሓደ ስደተኛ ኣሎ ኣብታ መፅሓፍ እውን ተጠቂሱ ኣሎ ንደገ ምስ ከደ ንሱ ስደተኛ ስለ ዝኾነ ብዙሕ ፃዕሪ ገይሩ ሓደ ይወዱ በዓልቲ ቤት የላን ተማዊቱ ዕብይዎ ነዚ ወዲ ለይትን መዓልቲ እናሰርሐ መወዳእቱ እቲ ቆልዓ ኣብ ትምህርቲ ምስ በፅሐ ኮሌጅ ካኣቱ እንከሎ ሙዚቃ ክፅንዕ ደልዩ ኣቦ ፈፂሙ ክቕበሎ ይከኣለን እዚ ሕጂ እቲ ቆልዓ ድልየቱ ከምኡ እዩ ሙዚቀኛ ምዃን እዩ ትቡኡ ግን ኣይዋፅን እዚ ንሂወትካ ዝጠቅም ኣይኮነን ንግዲ ከተፅናዕ ኣለካ ኣብ ዝተገራጨም ዳሕራ ምንታይ በፂሒት ትቦ ክሳብ መወደያ ኣይኮንካን ናይ ትምህርቲ ከፍለልካን እየ ክሳብ ምባል በፂሑ እቲ ቆልዓ ናይ ኣቦ ድልየት ከም ምዃኑ ምስ ፈለጠ ትወዱ ገዲፎት ናይ ሙዚቃ ድልየቱ ናብ ንግዳኣት እዩ ትምህርቲ ናይ ንግዲ ንፍዑ ካዓ ስለ ዝነበረ ኣብ ትምህርቲ ተዓዊቱ ስራሕ ሒዙ ሂወት ይመርሕ ኩሉ ግዜ ግን ይሓቀ እዩ ሕጂ ከም ተበደለ ድሕሪ ነዊሕ ዓመታት ድሕሪ ነዊሕ ዓመታት ኩሉ ግዜ ይመላለሰካዩ ማለት እዩ። ሕጂ ንደቅና ብዝከኣል መጠን እቲ ዝደልይዎ ነገር ንክረኽቡ እቲ ዝደልይዎ ነገር ንክሰርሑ ናብቲ ዝደልይዎ ነገር ንክኸዱ እቲ ብውሽጦም ዘሎ ዓቕምን ሓይልን ንክጥቀምሉ ድሪኺት ክንፈጥርን ነዚ ኸነለልይን ይፅቡቅ ከም ዝኾነ ስራሕ ማለት እዩ። ሓደ ሰብ ገለ ክኢላታት ዝጠቐስዎ ነገር ኣሎ ሓደ ሰብ ዘድልዮ ብስራሕ ሓደ ናቱ ዓቕሚ ምፍላጥ እዩ ናቱ ብውሽጡ ዝደልዮ ናቱ ወኒ ኣብ ውሽጡ ኮይኑስ ኣነስ ከምዚ ክኾን ኣለኒ ከምዚ ክገብር ኣለኒ ከምዚ ክስራሕ ኣለኒ ትብሎ ኩላና ንብሎ ማለት እዩ። ጎኒ ጎና ተኸይደ ሕጂ ባይታ እያ ነቲ ስኻ ትደልዮ ነገር ነቲ ስኻ ዓቕሚ ትብሎ ነቲ ከድመዓሉ ትብሎ ነገር ባይታ ትርክብ ዶ መፅያ እዚአን ክልተን እንተ ተጣሚረን ኣድማዒ ትኸውን ዝያድ ኣድማዒ ትኸውን ማለት እዩ። ምናልባት ሳልሰይቲ ክትሕወስ ትኽእል ምሳ ከዓ ትናትካ ድሌት ፈሊጥካ ኣለኻ ዓቕምኻ ፈሊጥካ ኣለኻ በይከም ተድምዕ ደስ ኢልካ ትገብሮ ነገር ፈሊጥካ ኣለኻ ንዕኡ ድኸውን ባይታ ከዓ ተፈጢሩልካ ኣሎ እዚ ክልቲኡ ተሓዋዊሱ ገንዘብ ተረኺብካ ኣሎ ከዓ ዝበለፀኸውን ማለት እዩ ሂወትካ ትመርሓሉ ትኽእል መንገዲ ማለት እዩ ኣብ ቆልዑ ከዓ ከምኡ እዩ ስለዚ ኣብ ውሽጦም ነገራት ስለ ዘለዎም ነዚ ከነንብ ኣብ ክንዲ ንሕና ትንሕና ፅቡቕ ንብሎ ትምሕና ከምዚ ኢኻ ክትከውን ዘለካ ዝብል ነገር ኣብ ክንዲ ምግባር ብዙሕ ኣብነታት እዩ ዝጥቀስ ኣብ ዝቀረባ እዋን ዜና ነይሩ ኣብ ማዕከና ዜና ተዘርግሐ ነይሩ ኣንቶኒ ሆፕኪንስ ዝበሃል ተዋሳኢ ናይ ኣሜሪካ እዩ ክልተ ግዜ ኦስካር ዝወሰደዩ ዝቀረባ እዩ ወርሒ ጌራ ሃማ እንተኾነት እሱ ሕጂ ኣብ 88 ዓመቱ ኣልበም ኮምፖዝ ገይሩ ሕጂ ተዋሳኢ እዩ ኮ ተዋሳኢ ናይ ሆሊውድ እዩ ካብቶም ፍሉጣት ኩላና ንፈልጦ ኢና ብዙሕ ፊልምታት ዝሰርሐ እዩ ክልተ ግዜ ኦስካር ዝወሰደዩ ብተዋሳዊ እዩ ዚግን ግን ሕጂ ናብ ሙዚቃ ከይዱስ ኮምፖዝ ገይሩስ ሓንቲ ኣልበም ዘርጊሑ ኣሎ እንታይ ኢሉ ሕጂ ፍቲ ኢንተርቪው ሱ ናይ ኩሉ ግዜ ድሌተይ ዝነበረስ ሙዚቀኛ ምዃን እዩ ሕጂ ኣይገድፈካን እዩ ማለት እዩ ሕጂ ንደቅና ገና ኣብቲ ንኣሽቱ ኮን ከለዉ በቲ ናቶም ድሌት ክንመርሖምን ናብቲ ናቶም ድሌት ብዝከኣልና መጠን ባይታ ዕድል ክንፈጥረሎምን እንተዳኣኺኢልና ዝያዳ ኣድማዒ ትኸውን ኢኻ ማለት እዩ ስለዚ ንደቅና ከምኡ ክንገብር ከም ዘለና ኣብ ኩሉ መፅሓፍቲ ዳርጋ ኢኻ ትረኽቦ ምናልባት ሰብ ከም ብባ ኣነ ፅቡቅ ሳጀስሽን ኮይኑ ዝስማዓኒ እዚ ሬይዚን ገርልስ ኢን 21st ሰንቸሪ ቦይስ ከዓ ሳንስ ከዓ ሳንስ ን ገርልስ ትብላ ኣላ መፅሓፍቲ ክልተ መፅሓፍቲ ኣለዋ በበይነሚን ፅቡቅ ጌራ ብዛዕባ እዚ ትገልፀልካ ፅሙቅ ከብሎ ፈቲነ ኣለካ ኣነፍቲ መፅሓፍ ሕጂ እንታይ ኩሉ ግዜ ድሌታት ናይ ቆልዑ ንስማዓዮም ክንብል ከለና ነቲ ድሌታቶም ፅቡቅ ጌርና ክንፈልጦ ባይታ ክነጣጥሓሎም ትንሕና ፅቡቅ ድበልናየ ጥራሕ ኣብኣብርኦም ኣይንስርፆ እያታ መልእኽቲ ማለት እዩ
0: መፅሓፍ ዝደረሰ ቆልዓ ነይሩ ሓደ ግዜ ሕጂ እሞ ከዓ ናይ በይኑ ወርክሾፕ ገይሮምሉ ኣቦ ኣደ ሓደ ዓይነት ርእቶ ኣለዎ
1: ንሱ ናቱ ድሌት ከተሳስዮ ምኽኣል ዓብዪ ነገር እዩ ምክንያት እንታይ ክኸውን ዝኽእል ኣበይ ናይ ሞያዩ ከድህብ ዝደሊ ኣይ ናይ ሞያዩ ከዝያዳ ፅቡቅ ክትፈልጦ ኣሸጋሪ እዩ ካብ ሰብ ናብ ሰብ ስለ ዝፈላለ ምናልባት ኩነታት ስለ ዘይከኣልካ ዕድል ስለ ዘይተረኽበ ዘይከተማልኦ ትኽእል ኢኻ በቲ ሓደ ወገን ከዓኒ ገሊኡ ግዜ እውን ተማሂርካ ፅዒርካ ኣንቢብካ ፍልጠት ደሊብካ ኣብቲ ናትካ ዘይኮነ ነገር እውን ኣይተድምዕኒ ኢኻ ማለት ኣይኮነን ከተድምዕ ትኽእል ኢኻ ብዙሕ ነገር ደረጃ እውን ክትበፅሕ ትኽእል ኢኻ ግን ኣብ ዓለም ብዙሕ ሞያ እዩ ደሎ እዚኦም ኢንተርናሽናል ሌበር ኦርጋናይዜሽን ዝበሃሉ ኣለዉ ኣብ ውድብ ሕብራት ሃገራት ክንደይ ሞያታት ኣለዎ ኢልካ እንተ ፈቲሽካ ኣብቲ ኢንተርነት ኣብ ዓለም ዳርጋ 13,000 ዝኸውን ሞያ እዩ ደሎ እዚ 13,000 ሞያታት ከዓ የድሊ እዩ ሕጂ ኣበይ ወድኻ ወይ ጓልካ እንታይ ክትከውን ትደልያ ዘለካ ካብዚ ኩሉ ንሳ እንታይ ትደሊ ደላ ምፍላጥ ይሕግዘካ ማለት እዩ ኣብ ክንዲ ገለ ውሕዳት ነገራት ጌርካ ብዝካልካ መጠን እቲ ባይታ ክተጣጣሓሎምን ውሽጦም ክሰምዕን ፅቡቕ እዩ ማለት እዩ እቲ ሞያኻ ሕጂኻ እናተራቐቐ ነዘን 13,000 ሞያታት ኣድቂቖም ክመቕልዎን ከለዉ ኣብ ውሽጠንሲ ንኡስ ሞያታት ኣሎ ከም ሞያ ከዓ ድውሰድ ማለት እዩ ስጋብ 40,000 ድበፅሕ ሓንቲ ነገር ምስ መፀሲ ንዓኻ መጥመቓቕላ እንጂ ኣዝዩ ኣዝዩ ብዙሕ ሞያ ስለ ዘሎ ኣብቲ ሞያኦም ክደፍእ እንከለካ ኣብቲ ንሶም ዝድርኾም ነገር ክደፍእ እንከለካ ብዝከኣል መጠን ሓጋዝ እዩ ማለት እዩ
0: ንሕና ኣብታ ገዛ ንሪኦም በኣ ንስእሎም ደቅና ግን ልዕልና ኣፍልጦ ከም ዘለዎም እዚ ዓይና ክንግንዘብ
1: ክህልዎም ክእል እዩ ብዙሕ ነገር ከሕግዙካ ክእል እዮም ተንደንስ ናቶም ሲ ትፈልጦ ኣለካ እታ ነጥቢ
0: እሞ ርእቶ ዘለዎ
2: መጀመርያ ፒተር ኳዓ ሓጎሰካ ኣገዳሲ መፅሓፍ ኢኻ ደሪስካና ዘለኻ ምክንያቱ ዕዉት ስድራ ቤት ዕዉት ሃገር ከዓ ስለ ዝፈጥር ብደረጃ ሓደ ዕዉት ዝኾነ ስድራ ቤት ከዓ ዕዉታት ዜጋታት ከፍር ስለ ዘለዎ ዝኾነ እዛ መፅሓፍ እዚኣ ነ እውን ብዙሕ ግዜ ኣንቢበያ እንድ ኣብዚ ርእሲ እዚኣ ብቐጥታ ክኣቱ ግን ድሌት ናይ ደቅና ሲ ክንሰምዖም ኣለና ምናባት ናብ ካልእ ከይቶም ንርሕ ንሕና ኸ ከም ወለዲ መጠን ብዙሕ ተምሂርና ኢና ብዙሕ ስሒትና ኢና ካብ ስሕታታትና ክንምሃር ክምርሑና ጥራሕ እዮም ዘለዎም ደቅና ብዛ ትብላ ዘለካ ሲ ክመርሑና ጥራሕ እዮም ክንሰምዖም ጥራሕ እዩ ዘለና ካብ ተመክሮና ተበጊስና ኸ ናይ ኣልያ ታራክ ንፀወ

0: ኣብነት ሓደ ወድኻ ኣብ ኮሌጅ ኣትዩ ኣይነ ዓውደ ትምህርቲ ክመርፅ ከም ዘለዎ ብድርፍቲ ሓደ ይኸይድ ዘለዎ ትዕድላት ዘሎ ባይታታት ኣብ ምእንፋት ከስ ቁር ክስታክትልዋይ ትኽእልና ትብል ሕቶ ቁር ምስ ኣብርህ ተተብላ ስለዚ ከመየን ቁር ብዚኣ ሲ ክተብራተ ተኽእል ሓጋስ ምኩት ነራ ካልእ ርእታት ኣለኒ ዕድካ ትዕድል ክህብ ክሓልፋ
1: ፒተር ፍረቲ ናይ ነዊሕ ፃዕርኻን ድኻምካን ብልሕኻን ከዓ ከምዚ ዓይነት ፍርያት ምርኣይና

0: ቁኑዕ ኢሉ ከዓ ዝኣምነሉ እዩ ንውላዱ ዝኣልን ዝምልምልን ዝቕስቁስን። ኣብ ብዙሕ መዳይ ግን ብቑዕ ክኾነልካ እናደለኻዮ ትደስኻ ትደልዮ ኣካይዳ ወይ ንስኻ ትህቦ መምርሕን ክኾነልካ ትደልዮን በንፃር ተዓወት ኮይኑ ትሪዮ እዚ ሕጂ ርቕቕ ዝበለ ኣካይዳ ዘይምህላው እዩ። ኣብ ኣርእስቲ ናይዛ መፅሓፍ ክንሪኦ ከለና ጥበብ ኣተዓባብያ ደቅና ሕጂ እታ ጥበብ ጥራሕ ተወሲድካያ ርቀት እያ ናትካ ሓይሊ ወይ ማይ ብሓቂ ብቕዓትካ ተረጋግፀላ ርቕቕ ኢልካ ትኸደላዮ ሞ ኣብዚ ረቂቕ ኣካይዳ እዚ ግሊፅካዮ ዘለካ ተንቲንካዮ ዘለካ ዓብ ነገር እዩ። ኣነ ሕጂ ካብ ድሌታት ደቅና ሙሉእ ብምሉእ ድሌታቶም ክነተግብር ምናልባት ከምዚ ልኡል ዝበሎ ኣብ ገሊኡ ድሌታቶም ምስ መፃኢኦ ምስ ክውንነቶም እውን ዘይከይድ ክኸውን ስለ ዝኽእል ድሌታቶም ብግቡእ ምስማዕ ሓንቲ ካብተን ዝመሰጠትኒ ኣብዚኣ ዘላ ሕጂ ምስ ደቅኻ ቁኑዕ ኣባህላታት ወይ ቁኑዕ ይህን ምሂን ክህልወካ ሞ ዝበዝሕ ግዜ ካብ ምዝራብ ንዕኦም ምስማዕ ከተማኣዝኖም ትኹንካ እውን ክትሰምዖም ስለ ዘለካ ክትፈልጦም ስለ ዘለካ ድሌታቶም ብንፁር ከተለሊ ስለ ዘለካ ኣብ ብዙሕ መዳይ ብጥበብ ዘለዎ መንገዲ ደቅና ንኸነዕቢ ነቶም ደቅና ክንገብሮ ዘለና ዘይገበርናዮ ከዓ ምልሲ ኢልና ብካባ ዘይገበርናዮ ብካባ ገይርናዮ ዘብል ቢልካ ኣለካ እሞ ናይ ብሓቂ ደስ ዘብል ንብዙሓት ወለዲ ኣዝዩ ስጡም ዝኾነ ውህደት ምስ ደቆም ከምዝህሉ ዝገብር ኣተኣላለያ እዩ። መሰረታዊ እዩ እቲ ድሌት ደቅና ክንፈልጥ ሶም ዝደልይዎ ክንፅግን ጥራሕ ምኽኣል ዓብዪ እዩ ይብል ኣብቲ ሰፊሕ ክስታይ ከይኣተና ማለት እዩ። ብድሕሪኡ ከመይ ክንከይድ ከም ዘለና ኣብ ዓብዩ ክንዛረብ ማለት
1: እዩ ይቀኒየለይ ሕጂ እታ ነጥቢ እንታይ እያ ንደቅና እንታይ ይደልዩ ምፍላጥ ማለት ውሽጦም ንኽፈልጥዎ ንሶም ሓይሎም ንኽፈልጡ ድርኺት ምግባር ንዑ ባይታ ምጥጣሕ እያታ ነጥቢ። ኩሉ ግዜ ከም ወላዲ መጠን ክስገር ደይብሉ መስመራት ኣሎ መምስ ዕድሚእዮም ዝኸይድ ህፃን እንከሎ ቆልዓ እንከሎ ትፈቅደሉ ነገራትን ዘይትፈቅደሉን ንዓበይ ከይድ ከሎ ከዓ መስኡ ደኸይድ ኣሎ። ንኣብነት ክስገር ደይክእል ነገራት ድሕነት ኣሎ ንኣብነት ሓደጋ ዘፍጥር ንነብሶም ኣብ ሂወቶም ኣብ ገለ ሓንቲ ኣብነት ኣብቲ መፅሓፉ ንጠቂስ እያ ዘለኹ ቆልዓ ውላድካ ንፅርግያ ሒዝካ እንተ ተኸይድ ኣለካ ካብ ኢድካ ፈንፂጉ ናብቲ ፅርግያ ክኸይደ ኢሉ ተዳ ድሌቱ ኮይኑ ይኸይድ ኣሎስ ስኢልካ ክትፍቀደሉ እዩ ትኽእል ኒኻ። ሕጂ ሓደጋ ዘፍጥር ነገራት ኣብ ድሕነቶም ዋጋ ዕዳጋ ዚኣቱ ነገራት ብመፅር እቲ ዕድሚኦም እቲ ስኻ እትገብሮ ደረት ክህልወካ ኣለዎ ክስገር ዘይብሉ ነገራት ኣሎ ብፍላይ ብፍላይ ንሂወቶም ኣብ ሓደጋን ድሕነቶምን ገለን ኣብ ግምት ከተእትን ከለካ ማለት እዩ። ውሽጦም ንክሰምዑ ክንብል ከለና ግን ኣይነማኽሮምን ኢና ርእቶይ ንህቦምን ኢና ኣይነማእዝኖምን ኢና ማለት ኣይኮነን። ኩሉ ግዜ እታ ነጥቢ ደጋጊሙ ኣብ ዳርጋብ ኩለን መፅሓፍቲ ትረኽባ ግን ነጥቢ እንታይ እያ ብውሽጢኻ እናሓሰብካ ንስኻ ከምዚ ክኸውን ኣለዎ ኢልካ ድሮ ወሲንካ ንስኻ ኢኻ ትውስን ዘለካ ወሲንካ ድሮ ነቲ ወድኻ ክተኣልዮ እንተ ፈቲንካ ነቲ ውላድካ እተ ክተኣልዮ ፈቲንካ ብኸምስ ናትካ ድሌት ኢኻ ተተግብር ዘለካ እምበር ናቱ ድሌት ኣይኮነን ናቱ ድሌት ስለ ዘይኮነ ከዓ ኣድማዓነቱ እናነክየ ይኸይድ እያታ ነጥቢ። ስለዚ ገሊ ግዜ ኣሎ ከምዚ ዝጎራሕና ኮይኑ ድስማዓና ሞ ነቲ ናትና ድሌት ነቲ ናቶም ድሌት ከምዝመስሎም ጌርካ ከተሽኩዖም ትፍትን ኢኻ ፅቡቅ ኣይኮነን። ናይ ብሓቂ እንታይ እዮም ዝደልዩ ዘሎ ብኸም ከምዚ ደበሳይ ክብሎ ዝፀንሓ ከዓ እዚ ከዓ ብምብሃልቲ ኣገባባት ገለፍቲ ዝርዝር ኣሎቲ መፅሓፍቲ ሓደ ካብኡ እንታይ እዩ እቲ ምስምዖም ማለት እዩ ምብሃል ምዝርራብ ሜላታት ይጠቕመካ እዩ እዚ ማለት እዩ። ግን ርእቶ ኣይትሃብ ድላዮም ይግበሩ ይጋገዩ እቲ ጌጋ ሓደገኛ ዝኾኑ ጌጋ ይግበሩ ገለ ማለት ኣይኮነን ንክጋገዩ

0: ድል ክንቦም ኣለና ኣብ ዝተፈላለየ መዳያት ሰባት በብንእስነቶም በብተዓቕሞም እናተጋገዩ ካብኡ እናተማሃሩ እናተማሃሩ ስለ ዝኸዱ ንኩሉ ነገር ንሕና ጥራሕ ክንፈትሖን ንሕና ጥራሕ ውሳነታት ክንገብረሎምን ግን የብልናን። ስለዚ ኩሉ ግዜ ናቶም ድሌት ንስማዓዮ ክንብልን ከለና ናይ ብሓቂ ናቶም ሲ እንታይ እዩ ክንፈልጦ ናትና ኣብ ውሽጥና ደሎ እዚኣ ክኸውን ኣለዎ ትብላ ነገር ናብኡ ኢምፖዝ ንክትገብራ ብዘይ ምሕሳብ ክትከውን ኣለዋ እያታ ነጥቢ እምበር ብሓደገኛ ነገር እናኸዱ ሱቅ ክትብላ ኣለካ ማለት ኣይኮነ በብደረጃም ደረትን ምክልኻልን ክትገብረሎም ኣለካ።
1: መጀመርያ እዚኣ መፅሓፍ ክርያ ከለኹ ክገርመኩም ካብቲ ኩሉ ዘንበብኮ ብዘይ ምቁራፅ ኣብ ውሽጢ ክልተ መዓልተ ይወዲ እየ ኣነ። ምክንያቱ ክሳብ ሰዓት ክልተ ለይቲ እውን የንብባ ነይረ። እንታይ ልዕሊ ኩሉ ዝመሰጠኒ ኣቀራርባ ኣብ ውስጥ ተጠቕመሉ ቃላት ዋላ ንሕና ኣነስ ክትርጉም ይፍትን እየ እሞ ግን እንታይ ይኸውን ከምዚ ሕክምናዊ ቃላት የእትወሉ ማለት እዩ ይኸብደኒ። ንህዝቢ ከተቕርቦ ሲ ብቐሊሉ ነቲ ሕብረተሰብ ክርድኦ ብዝኽእል ይኸብደኒ ነይሩ። ኣብዚ ግን እቲ ተጠቒምሎ ዘሎ ቃላት ብቐሊሉ ንዝኾነ ወላዲ ክርድኦ ዝኽእል እዩ ማለት እዩ። ሕጂ ምናልባት ኣብዛ ናይ ድልየታት ናይ ቆልዑ ጠቂሱዋይ እታ መልሲ እንታይ እዩ ዝብለና ኩሉ ግዜ ድሌታቶም ንስማዓዮም ክብል ከሎ ብዓብዩ ዋ ናብ ወልፊ ክኸይድ ከሎ ወይ ናብ ሓደጋ ክኸይድ ከሎ ከዓ ንስማዓዮ ይኽይድ ማለት ኣይኮነን ከምዚ ጴጥሮስ እውን በዕሉ ገሊፅዎ። ግን ኩሉ ግዜ እንታይ ኣሎ ቆልዓ ስእሊ እዩ ዝወስድ ኣብ ውሽጡ ንዝኾነ ነገር ባህር ዲ ስምዒት ዲ ከም ስእሊ እዩ ዝወስዶ ከተግብሮ ከሎ ከዓ ብቐጥታ ንዕኡ ዝመሳሰል እውን የተግብርኒ ድሌታቱ ሕጂ ብቓላውን ዘይቃላውን ንገልፆ ይቆልዓ። ግን እንታይ ኢና ንገብር እንተ ዳ ተዓዚብናዮም እንተ ዳ ሰሚዕናዮም ዋላ ንኣልታዊ ይኹን ክሰምዖ ክንክእል ኣለና ዋላ ንኣውንታዊ ክንእርሞ እንድሕር ኮይና ካብ ኢና ክንብገስ ማለት እዩ። ከይሰማዕካዮ ክትእርሞ ኣይትኽእልኒኻ ከይተዓዘብካዮ ከተማእዝኖ እውን ኣይትኽእልን ኢኻ ማለት እዩ። ሕጂ ንኣብነት ኣይግበሮ ቆልዓ ምፅ ኢሉ ክፀፍዓካ ክእል እዩ ኣቀይ ክትቅበላ ኣለካ ነዚኣ መበገስ ኣለዎ ትቆልዓ ካብቲ ሓደ ድሌታቱ እታ መፅፋዕ ድሌት ካበያ መፅያ ክንፍትሻ እንተ ኮይና እንታ ክንገብር ኣለና ነታ መፅፋዕ ብዘይ ቅድሚ ኩነት ተቐበልላ እዩ ዝብለካ ቅብልቲ ስለ ዝኾነት ምፅፋዕካ ኣይኮነትን። ግን እንተ ደኣ ክንፈትሓ ተፀፊዕካ ኢኻ ድሮ ተፀፊዕካ ስለ ዘለካ ተቐበልላ ተፅፊዕ ክትፈትሓ እንድሕር ኮይንካ ነታ ሽግርታ እተተቐቢልካ ኢኻ ትፈታ ንምንታይ ትሕግዘካ ማለት እዩ ንክትሓስብ ካበይ ተበጊሱ እንታይ ዓይነት ስምዒት ናብኡ ኣብፅሕዎ እንታይ ውሽጣዊ ድፍኢት ወይ ድርኺት ኣለዎ ናብኡ ዘብፅሐ ሓደ ነገር ኣለዎ መበገሲ ከምኡ ኢና ንብል። ዝኾነ ባህሪ ዝኾነ ስምዒት ክቕልቀል ከሎ መበገስ ኣለዎ ማለት እዩ ድልየቱ እዩ ናይ ትቆልዓ። ግን ካበይ ይበገስ ምስኡ ዝተወርሰ ድዩ ኣብ ከባቢኡ ብዘውጥረየ ድዩ ካብኡ ንክንፈትሖ እንድሕር ኮይና ድላት ወይ ክደማእዝኖ እንድሕር ኮይና ናብኡ ኢና ከይትና ካልእ ኣብ ድልየታቶም ንስማዓዮም ክንብል ከለና ምናልባት ሕጂ ኣብዚ ዘመን እዝን ቅድሚ 50 ዓመትን ዝነበረ ባይታ ንድሌታት ቆልዑ ዘማልእ በበይኒ ማለት እዩ። ኣብዚ እዋን እዚ ኣዝዩ ሰፊሕ ዝኾነ ንድሌታቶም ዘማእዝን ኣሎ ማለት እዩ። ምናልባት ቅድሚ 50 ዓመት ግን ነቲ ድሌታቶም ከማልእ ዝኽእል ውሑድ ጥራሕ እዩ ነይሩ ማለት እዩ ከባቢዮም። እዚ ከዓ ሕጂ ምስማዕ ማለት ንሱ እዩ። ካልእ ዝበዝሕ ወላዲ እንታይ እዩ ዝገብር እቲ ንሱ ዝደልዮ ድልየቱ ከተግብር ዝደሊ ኣብ ውላዱ እዚ ግን ክተርፍ ኣሎ። እንታይ ማለት እዋ ኢንጂነር ክትከውን ኣለካ ሓኪም ክትከውን ኣለካ ከምዚ ክትከውን ኣለካ ናቱ ግን ምስዑ ሒዝዎ ዝመፀ ኣብቲ ኣእምሮ ኣሎ ናቱ ናይ ድሌታቱ ነዚ ክዝንጉዖ ይብልካን ሕጂ እቲ ወላዲ ደልያ ኸውን ንኣብነት ሓኪም ክኾነሉ ወይ ኢንጂነር ክደልየሉ እቲ ውላድ ግን ካልእ ድልየቱ ሕጂ ምንታይ እዩ እንዳሰማዓከያ እንዳተዓዘብከያ እንዳተኸታተልከያ ኩሉ ዝገብሮ ተግባራት ንኣብነት ኣብቲ መዓልታዊ ዝገብሮ ተግባራት ብዛዕባ ኤሌክትሪክ ብዛዕባ ገለ ምግጥጣም ገለ እንድሕር ዝገብር ኮይኑ ገለ ድሌት ኣለዎ ማለት እዩ። ካብኡ ተፅኒዕካ እንታይ ክትገብረሉ ኣለካ ክትቅርበሉ ኣለካ ገለ ነገራት ማለት እዩ። ሕጂ ስለዚ እቲ ድሌታት ምስማዕ ማለት ዝኾነ ነገር ኣሉታዊ ይኹን ኣወንታዊ መጀመርያ ክሰምዖ ኣለካ ማለት እዩ። ብድሕሪ ይሽዑ ኣንፈት ከተትሕዞ ትኽእል ማለት እዩ። እታ ናይ ድሌታት ቆልዑ በዚኣ ክንገልፃ ንኽእል ኢና ማለት እዩ።
2: ኣዲሜህ ነቲ ፅፉፍ ስራሕ ከመስገነካ ፈቱ ንኩሎም ስድራኻ ከዓ ዮሃና ብሎም ፈቱ ኣብዛ ትበሃል ፅንሐት ናይ

ቆልዓ ክንሰምዖም ኣለና ትብል ዘላ እንታይ ዓይነት ቆልዑ ኢና ክነፍር ንደሊ እያ ዲፐንደንት ዝኾኑ እዘይ ኣባና ዝምርኮሱ ቆልዑ ድና ክነፍር ንደሊ ዋላስ ንርእሰ ተኣማንነት ዘለዎም መንእስያት ኢና ክነፍር ንደሊ ኣብኣያት ምርኮስታ ድሌት ማለት እዩ እ ብቐንዱ ነዛ ጉዳይ እዚኣ ክንሪያ እንተኮይንና እዞም ንሪኦም ዘለና ህፃናት ነብሶም ዝመልኩ ነብሶም ዝፈልጡ ኮይኖም ከዓብ ንድሕር ዳ ኮይኖም እታ ቀዳመይቲ ክንገብራ ዘለና ነቲ ዝደልይዎ ዘለዉ እዚ ኹን ኣይኮናን ክንብሎም ዘለና እንታይ ደኣ ነቲ ክኾንዎ ዝደልዩ ነገራት ብመልክዕ ሕቶታት እንዳሓተትና ናብኡ ገጾም ከም ዝእንፍቱ እሞ ብዓለም ከም ዝውስኑ ንድሕር ጌርና እዮም እያ መፅሓፍ ብዙሕ ቦታታት ከማ ነዚኣ ተጠቂሱ ኣሎ ብዙሕ ነገራት ብዛዕባ እዚኣ እንታይ ኢና ትብል ክኾንዎ ዘለዎም ዘይኮንና ክንነግሮም ዘለና ሲ ነቲ ክኾንዎ ዝደልዩ መንገዲ ኢና ክንሓብሮምን ክንመርሖምን ዝግባአና ሕጂ ከም ወለዲ ከዓ ነዚኣ ክንገብር ንድሕር ኮይና እዞም ቆልዑ እንታይ እዮም ክኾኑ ዝደልዩ ንፈልጥ ኣለና ኮይና ወይ ናብቲ ዝደልይዎ ዘለዉ ኣንፈት ክኸዱ ንድሕር ንደሊ ኣለና ንዕኡ ክሕግዞም ዝኽእል ሕቶታትን ምቅርራባትን እንዳገበርና ናብኡ ገጾም ባዕላቶም ከም ዝውስንዎ ንድሕር ጌርና ዝያደ ዓውታት ኮይኖም ከም ዝመፁ እያታ መግለፂ ትህብ ኣብዚ መፅሓፍ ማለት እዩ ብዛዕባ እዛ ዝበሃል ፀንሐት ኣብኣ ከለኹ እንድሕር ዕድል ተዋሂብኒ ብዛዕባ እዛ መፅሓፍ ኣብኡ ከለኹ ክገልፅ ንድሕር ዳ ዕድል ተዋሂበ ቀዳመይቲ እዛ መፅሓፍ ኣዝያ ኣገዳሲት መፅሓፍ ንኩሉ ግዜ ኣንቢበያ ወዲአያ ኢልካ ብ ሸልፍ ተቐምጣ መፅሓፍ ኣይኮነትን በብእዋኑ ክትውከሰላ እትኽእል ሓደ ብድሆ ምስ ኣጋጠመካ ከም ስድራ ነታ ብድሆ ምሰለለኻያ ኣብዚኣ ተመሊስካ ኣበይነይተን እያ ዘላ እዚኣ ኢልካ ኣንቢብካ ነታ ብድሆ እዚኣ ንምፍታሕ ተገልግል ናይ ወትሩ መወከሲ ኮይና እያ ረኺበያ ስለዚ ብጣዕሚ ኣገዳሲት መፅሓፍ ምዃና ክገልፅ ፈቱ ማለት እዩ ምስኣታ ኣሳሲራ ተኸይድ እንታይ እዛ መፅሓፍ ርእዩ ክተብላ ከለኻ እዋ መዓት ቁም ነገራት እያ ሒዛ መፅያ ዘላ ኣነ ዓንቶይ ይበሃል ነይሩ ንቕሓት ይበሃል ነይሩ ኪኖ ንቕሓት እዮም ዝብል ርእቶ ኣለና ናብቲ ርድኢት ጥበብ ኣለዋ ጥበብ ሕጂ ማለት ክእለት ኣሎ ሞያ ኣሎ ሜላታት ኣሎ ብልሓታት ኣሎ ማለት እዩ ሕጂ እቲ ኣፍልጦ ኣብቲ ታሕተዋይ ደረጃ ናይቲ ክሳይ ስለ ዝርከብ ጥበብ ግን ክንብል እንተኮይና ኩሉ እዚ ሜላታትን ክእለታትን ብልሓታትን ስለ ዘለዎ ኣይ ቲንክ ብከምኡ ገፅና እንተቃነናያ ዝሓሸ ትመስለኒ ኣብቲ ፅሑፍ ክተንብባ ከለካ ከምዚ ዝዕለካ ዘሎ ኮይና ትስምዓካ ተፀሓሕፋ ውሕሉላ ኣፀሓሕፈዎ ከምዚ ዝዕለካ ዘሎ ዝዛረበካ ዘሎ ኢኻ ትስምዓካ ብሕልፊቲ ቃላት ኣወዳድቕኡ ኣዘራርብኡ ናይ ሰንተንስ ኮንስቲ ናይ ሙሉእ ሓሳባት ኣቀማምጣ ገለ ክትሪኦ ከለካ እዋ ፒተር ድዛረበኒ ዘሎ እምበር ዘንብቦ ዘለኹ ኮይኑ ኣይተሰማዕኒን ሞም ብጣዕሚ ፅቡቕ ኣፀሓሕፋ እዩ ተገይሩ ምናልባሽ እቲ ናይ ጋዜጠኛዊ ውህሉል ተመክሮ ነዚ ኣብፅሕቦ ዝኸውን ዝብርኢቶ ኣለኒ ብጣዕሚ ነመስገነካ ነዚ ስራሕ እዚ ማለት እዩ ካልእ ኣብ ሓደሓደ ቦታታት ኣለዋ ዘስመርኩለኒ ሞ ምናልባሽ ንገደሳ እየኒ ኢለ ዝሓሰብኮን ተዘቕረበን ደስ ብለኒ ኣብ ገፅ 9 ዘላ ሓንቲ ሕጥበ ፅሑፍ እንድሕር ኣንቢበ ምስ ውሉድና ክህልወና ዝግብኦ ርክብ እንተዓንዩ ጭንቀት ከስዕበልና ይኽእል እዩ ሕጂ እንታይ እዩ ኣብቲ ክገልፀና ዝፍትን ምስ ክውንነት ናይቲ ሕብረተሰብ ኣንፀባሪቑ ምስ ክውንነት ናይቲ ስድራ ዘጋጥሞ ዘሎ ነገራት ኣገናዚቡ ኣምፂእዎ ስለ ዘሎ ነቲ ሓሳብ ዝያዳ ክተስተመቕሮ ዕድል ይህበካ ልዕሊ 25 ዝኾኑ መወከሲታት ትወኪሱ ኣሎ 25 ዝኾኑ መወከሲታት ምኳ ሓደሽቲ ምዃኖም ከዓ ዝያዳ ብልጫ ይህቦ ኣብቲ መወዳእታ እውን ጠቂስዎም ኣሎ ነዞም 25 ዝኾኑ መወከሲታት ብጣዕሚ ብዙሕ ፃዕሪ ከም ዝገበረሉ ነቲ ነዚ 25 መፅሓፍቲ ኣንቢቡ ኣብ ከምዚኣ ዝኣመሰለ ፀሚቑ ንኩላህና ከቅርበልና ከሎ ዓበይ ስራሕ ከም ዝሰርሐ እዩ ዝርዳእኒ ማለት እዩ ስለዚ ንኩሉ ኣገዳሲት እያ ክበልድን ይፈቱ ምናልባሽ ንድሕራይ መዓልቲ ኣይትደቅስ ክብሎ ዘለኒ ክልተ ጉዳያት ኣለዋ ደቅናኸ ሕጂ ተራ ወለዲ ዝተዛሪብና ኣለና ኣብዚ መፅሓፍ እዚ እቶም ደቅናኸ እቶም ውሉድከ ዝብል ሓደ ኣሳይመንት ሒዙ ክኸይድ ይፅበዮ ምስኣ ከዓ ተኣሳሲራ ትኸይድ ኮም በዕሉ እቲ ኮም ወይቲ ኮሚኒቲ እውን እንታይ እዩ ክኸውን ዘለዎ በቲ ዓባብያ ደቂ በርከቲ ውፅኢት ናይ ሓደ ቅልዑ ምዕባይሲ ንስድራ ጥራይ ዝምልከት ዘይኮነ ናይቲ ኮም ውን ስለ ዘለዎ እቶም ውላድ እውን በዕላቶም ዘለዎም ተራ እውን ክግለፅ ስለ

0: ዘሎ እሱ ውን ኣይትደቀስ ካልእ መፅሓፍቲ ክንፅበይና እዚ ከምዚ ዓይነት መፅሓፍ ጀሚርካዮ ዘለካ ቀፅሎ ንክብል እዚኦም ክልተ ኣሳይመንት ዘለዎ ኮይኑ ስማዓኒ ምናልባሽ ንምምሕያሽ ናይዚ መፅሓፍ ዳሕራይ መዓልቲ ካልኣይ ኤዲሽን እውን ክትመፅእ ስለ ዝኮነት ምናልባሽ በታ ኣብ ገበር ንድሕሪ ኢና ድሕሪ እታ ደቅና ትብል ዘላ ሕትበ ፅሑፍ ኣብ ፀሊም ዳርክ ኣትያ ስለ ዘላ ኣብቲ ዝቕፅል ዘሎ ሕታም ከም ትረአ ኮንትራስት ናይቲ ባክግራውንድ እንተተገበረትላ ፅቡቅ መስለኒ ካልእ ኣብዛ ናይ ጫፍ ናይታ መፅሓፍ እውን ሰፊራ ዘላ እዛ 2026 ልክዕ ከምተን ካልኦት ፊደላት ንጎኒ ተፃሒፈን ዘለዋ እዛ 2026 ትብል ዘላ ንጎኒ እተኮይና ቦታ መረከበት ሞ ልክዕ ከምአን ሳይዝ መሃለዋ ይብል ካልእ ግን ብሓፈሹ ኣዝዩ ሃናፅን ፅቡቅ መፅሓፍን እዩ ተፃሒፉ ዘለና ዘሎ ሞ ኩላና ኣብ ቦታና ክነብባ ክንውከሰላ ናይ ሂወትና መምርሒ ኮይና ኣብ ስድራ ቤታት ክትፅልካ ይላቦ ንኣንበብቲ ማለት እዩ ዋኒ የለይ
1: እዚ ፅቡቅ ነገር ናይዚ ኣጋጣሚ ጴጥሮስ ካብ ሓታቲ ናብ ተሓታቲ ቀይሩካ ኣሎ ሕጂ ፅቡቅ እዩ ተሓታቲ ከዓ እቲ ሓላፍነቱ ወይ ከዓ ሕቶ ናይቲ ሕብረተሰብ ይምልስ ሕጂ እዛ መፅሓፍ ከምኡ ኮይና ትስምዓኒ ማለት እዩ ኣብዚ ግዜ እዚ እዋናዊ ሕቶ እዩ ደቅና ከመየርና ንዕብሲ ደይበሊ ኣርእስቲ እዩ ከዓ ምስ ግዜ ምስ ምቅያር ናይ ባህሊ ምስ ማሕበረ ቁጠባዊ ድሕረ ባይታ ምስ ቴክኖሎጂ ብዚ ግዜ እዚ ደይበሊ እዩ ምስኡ ዝኸይድ ትሕዝቶ ዘለዋ ኮይኑ ስማዕኒ ሕጂ ትሕዝቶ ብዙሕ እንድዩ ኣብዛ ማና ዘለዓለታ እታ ባህግታት ናይ ደቅና ክንሰምዕ ከም ዘለና ወይ ከዓ ብኸመይ ከም ንሰምዕ እታ መሰረታዊት ነጥቢ ፅበቅቲ መበገሲት ኮይና ከዓ ትስማዓኒ ሕጂ እንታይ ንገብር ኢና ዝበዝሐ ግዜ ንደቅና ብሽክሌታ ክለማመዱ ክንምህሮም ከለና ንሶም ኣብ ቅድሚት ንሕና ከዓ ብድሕሪት ኢና ንድግፎም ታቶ ክብሉ ከለዉ ከምኡ ኣብ ሓሳብ ኣብ ባህጊ ገለ በፂሕና ግ እንታይ ንገብር ንሕና ቅድሚኦም ኮይንና ንዕኦም ክንመርሖም ንፍትን ሕጂ ኣንጻርቲ ሳይንስ ይኸውን ኣሎ ማለት እዩ ኣብኡ እውን ወላ ንፍራሕ ሳይክል ሕጂ ክንምህሮም ከለና ንፈርሕ ኢና ከይወድቁ ግን ምስተኻኣለ መጠን እታ ሳይንስ ኣይተፍቅደልካ ንያ ብቕድሚት ኮይንካ ክትገብር ኣብቲኣ ግን ትዕምፃ ማለት እዩ ስለተኽእለካ ትዕምፃ ኣብቲ ውፅኢት ግን ዓመፅ ዘሎ ውፅኢት ይመፅ ማለት እዩ ሕጂ ሳይንሳዊ ምዃኑ ኣብዚ ባህብለን ማለት ንሕና ዋላ ሓሳብ ዋላ ፍልስፍና ገለ ኣይወፅን እዩ ካብቲ ስነ ፍልጠታዊ ምዃኑ ኣብዚታት እውን ነዚ ከዓ ከነስተብህለሉ ትገብር ብዓብኡ ብዙሕ ነገር ከተስተብህል ነቲ ናይ ወለዲ ቦታ ከተትሕዝ ዝተበገሰት ኮይኑ ይስማዓኒ ኣብ ዝበዝሐ እውን ኣራሚት ኮይና ትስማዓኒ ምክንያቱ ኣብ ሕብረተሰብና እንታይ ይበሃል እዩ ወላዲ ኣይክሰስኒ ይበሃል እዩ እጂ ነዚ ኣብ ቅርቡሲ ኣቢልካ ወለዲ ክንገብሮ ዝግባአና ጎንጎን እቲ ፅቡቅ ማለት እዩ ኣሎ ብዙሕ ደስ ዝብል ኣባህላታት ከ ኣሎ ካብ ደቅና እውን እንተፍቂድና ኣሎም ካብ ደቅና እውን ክንምሃር ንኽእል ኢና እዚ ሕጂ ንዓይ ፓራዳይም ሽፍት ገለ እዩ ኣብ ምስማዕ በፂሑ ፍላይ ሕጂ ጓለይ ማማ ስምዕኒ ሞ ትብለኒ ሕጂ ትውድቀተይ ወይ ከዓ ትድኽመተይ ተለልዮ ደላ ገለ እዩ ኮይኑ እዩ ስማዓኒ ኣይንሰምዖም ኢና ብሓፈሹ ምስማዕ ብድሆታት ኣለና ንነፍስና ይንሰምዐን ከባቢና ደሎ ደቅንካ ቀንዲ ዓብዪ ጥበብ እዩ ምስማዕ ማለት ከዓ ትውስን ማለት ኣይኮነን ግን ኣብ ግምት ተእትዎ ማለት እዩ እጂ ተቀዳማይ ኣብ ግምት ክኣቱ ዝግብኦ ከዓ ሓሳብን ባህግታትን ናይ ደቅና እዩ ወለዲስ ሕማቅ ስለ ዝሓስቦ ኣይኮኑን ንደፍኦም ማለት እዩ ሕጂ እታ ፅበቅቲ ነገር ኣብ ሕብረተሰብና እንታይ ደሎ ንዓኻ ዝጎደለካ ኣብ ደቅኻ ክትምልኦ ትደሊኢኻ ትምህርቲ ዕድልካ ዘይረኸብካ ደቅኻ ካብ ዓብዪ ትደልዮም ኢኻ ግን እሱ ካልኣያዊ እዩ ወይ ከዓ ተወሳኺ እዩ እምበር እታ መሰረታዊት እታ ናቶም እያ እታ ቀዳመይትስ ንስአ እዚኣ ምግባር ትውስኽ እምበር ኣይተጉድንያ ንመሃራ ኣብዛ መፅሓፍ ክኣላ በል
2: ደቅናስ ብስነ ፍልጠት ነዕቢ እያ ገሊኡ ብልምዲ ኦይ ቀፂዑ ሃብካ ይበሃል ቀፂዑ ሃብካ ጥራሕ ዘይኮነ ክሳዕ ገለን ተገይረን ዘይምእማእካ ኮይኑ ዝስማዓካ ቀደም ተወጢጥን በርበረ ዘዕጠና ኮ ነይረን እየን እዚ ብጣዕሚ ሕጂ የለን ፅፅዋዩ ኮይኑ ሕጂ ከዓ ብዝበለፀ ንደቅና ንስማዕ እዮም ክትብል ከለኻ ዝጎድኦም እተኮይኑ ከዓ ኮ ተብርሃሎም ኢኻ ኣነስ ሓያል ኮይና ትስማዓኒ ተሓ

0: ሰባቶም እቲ ድልየቶም እዝኒ ክትቦም ኣለካ። ካብ ደቅና ንመሃር ኢና እውን ኢልካ ኣለኻ ተንኪፋታ ኣላ ሄለን መኸታ እስክስኻ ብራህያ ወገንካ እንታይ ማለትካ እዩ?
1: ሕጂ ከምዝታደሰ ድበሎ እቲ ንቕሓት ወሲኽላ ኣሎ ነቲ ንቕሓት ውን ጥበብ ፅቡቅ ገይሩ ብርህላ ኣሎ እቲ ዕላማ ናይታ መፅሓፍ ክኸውን ዝኽእል እቲ ወይ እቲ ክንረኽቦ ንኽእል። ኩሉ ግዜ ሰባት ኢና ጉድለታት ኣለና፣ ወለዲና ጉድለታት ኣለና፣ ጌጋታት ንገብር ኢና። ከምዚ መፅሓፍ ኣንቢብካ፣ ከምዚ ኣስተምሮ ረኺብካ፣ ሽሕ መፅሓፍ ኣንቢብካ ውሃ ዘበልካ ወላዲ ክትከውን ኢኻ ማለት ኣይኮነን። ከምዚ ፅሒፍካ እውን ከምኡ ክትከውን ኢኻ ማለት ኣይኮነን። ደቅኻ እውን ከምኡ ጉድለታት ኣለዎም። ዝፃዓርካ ፅዒርካ በቃ ዘበሉ ኩሉ ነገር ዘለዎም ክኾኑ እዮም ማለት ኣይኮነን። ኩሉ ግዜ መስርሕ እዩ። ክትፈልጣ ደለካ እንታይ እዩ ክትመሓይሽ ኣለካ ዶ ኣይትመሓይሽን፣ ክትመሓይሽ ከም ትኽእል ከዓ ምፍላጥ ማለት እዩ። ኣብ ሂወትና ክንመሓይሽ እተ ኮይንና፣ ክንምዕብል እተ ኮይንና ንመሃር ኢና። ካብ ከባቢካ ትመሃር፣ ካብ ኣዕርክትካ ትመሃር፣ ካብ ስራሕካ ትመሃር፣ ካብ ጉድለትካ ትመሃር፣ ካብ ምልጫታት ናይ ካልኦት ሰባት ትመሃር፣ ካብ ምንባብ ትመሃር፣ ካብ ብዙሕ ነገር ትመሃር። ብኢኻ ተዓቢ ካብ ደቅኻ ከዓ ትመሃር ኢኻ። ሕጂ ንደቅኻ ክምህሩና ከም ድኽብሉ ልብኻ ምኽፋት የድሊ ማለት እዩ። መፅኦም ኮፍ ኢሎም ሰሌዳ ሒዞም ገለ ምህርኻ ማለት ኣይኮነን፣ ግን ትመስርሕ ናይ ህይወት ይምህሩኻ። ሕጂ እንታይ እዩ ኣብ ግምት ከነእትዎ ዘለና ኣብ ሓንቲ መፅሓፍ ነራ ከመይ ገይሩ ገልፃ፣ ደቅና ውሉድ ምስ በሉ ደቂ ወዲ 25 ዓመት ኣለካ ትኾንስኻ ጋገ ምስ ደቅኻ 25 ዓመት ኣለካ ማለት እዩ። ገሊ ግዜ 30 ገሊ ግዜ 40 ገሊ ግዜ ልዕሊ እዩ ይትፍልል ኢና። ክንደዚ ዕድመ ፍልሊ ብምህላው ጥራሕ ዓብዪ ናይ ተመክሮ ፍልሊ ወላ ኣካላዊ ፍልሊ ብዙሕ ናይ ፍልጠት ፍልሊ ኣለካ። ተቆልዓ ደቂቕ ንስኻ ፍሩይ ኢኻ። ነቲ ቆልዓ ሕጂ ካብ መጀመርቱ ትንዕቆ ማለት እዩ። ወላ ሓንቲ ንዓኻስ ከበር ክትልካ ደይክእል፣ ፅልዋ ክህልዎ ደይክእል፣ ፍልጠቱ ብኩሉ ነገር የለን። ንስኻ እዚኻ እዚኻ ተመኪርካ ስለ ዘለካ ነዚ ዘሎ ፍልሊ እንደገና ከዓ ስኻ ፈልጥ እየ ኣነ ይኽኢላ ኩሉ ነገር ኣነ ይገብር ኩሉ ነገር ብዛዕባ ደቅኻ ትፈልጥ ኮይኑ ድስማዓካ ዋላ ስኻ ከምኡ ኣይሰማዕካ ትውላድካ ከምኡ ኮይኑ እተ ከም ድስምዖ ጌርካ ደቅና ሕጂ እንታይ እዮም ድገብሩ ንወለዶም ክርእዩ ነቶም ወለዲ ክርኢና ንከለዉ ኩሉ ነገር ንፈልጥ ገይሮም እዮም ዝወስዱ። ምክንያቱ ካብኦም ንዓቢ ናይ ኩሉ ነገር መልሲ ኣብ ውሽጢ ሓንጎሎም ዘሎ እውን ንብላካ ኣብ ገሊ እዩ ከም ትፈልጥ ገይሮም እዮም ዝወስድዎ። ትጋጌኻ ኢሎም ኣይሓስቡን እዮም። ስለዚ ነዚኦም ከምዚ ግበር ከምዚ ኢኻ ከምዚ ገለ ክትብሎም ከለኻ ሓቂ እዮም ዝወስድዎም። ብኡ ምክንያት ኢና ኣብ ብዙሓት ፅሑፋት ሄለን ከማ ዝያዳ ትገልፆ ትኸውን ደጋጊምካ ንደቅኻ ትዛረቦም ቃላት ክትጥንቀቀሎም ዘለካ። ንስኻ ኮ ዓሻ ኢኻ ዓሻ ዓሻ ዓሻ እንተደኣ ትብሎ ኮይንካ ዓሻ ናይ ምዃን ተኽእሉ ንዓበይ ደኸይድ ምክንያቱ ወላዲ ኢኻ ዓብኻ ስኻ ኩሉ ነገር ኢኻ ትፈልጥ ናይ ሓቂ እምበር ኣነስ ከምዚ ድብል ንውላድካ ማለት እዩ ሽዑ ህኩይ ኢኻ ከምዚ ኢኻ ከምዚ ኢኻ ድብል ቃላት እታ ቀዲምና ዝጠቐስናዮ ኣነ መን እየ ዝብል ሕቶ ኣለዎ ኣብ ውሽጡ። ነዛ ሕቶ እዚኣ መልሲ ኸዓ ካብቶም ይፈልጡ እዮም ዝብሎም እሞ ኸዓ ብምሉእ ነገር ይፈልጥዎ እዮም ዝብሉ ወለዱ ክሰምዖ እንከሎ ሓቂ እዩ ዝመስሎ። ሕጂ ንስኻ ትጋገ ከም ትኽእል ሰብ ምዃንካ ጉለት ከም ዘለካ ብቐዳምነት ሰባት ኣምን ኣለካ ጌጋታት ከጋጥመካ ከም ዝኽእል ደቅኻ ዝገብርዎ ነገር ሎሚ ዝወሰድካዮ ስጉምቲ ምስ ደቅኻ ኣብ ምዝራብ ዲ ኣብ ገለ ዝነበረካ ጌጋ ፅባሕ ንጎ ክትእርሞ ከም ትኽእል ክትፈልጥ ክትክል ኣለካ ማለት እዩ። ሕጂ ደቅና ንዓና እውን ይቕይርና እዮም ክንብል ከለና ኣብቲ መስርሕ ሂወት ንሪኦ ነገር ናይ ብሓቂ ይቕይርና እዮም። ሎሚ ተጋገኻዮ ፅባሕ ክትእርሞ ስለ ትኽእል ነዚ እንተ ብክፉት ልቢ ዘይተቐበልካዮ ናይ ብሓቂ እንተ ዘይተቐበልካዮ ግን ኣይትቅየየርኒ ኢኻ ፅቡቅ ኣለኹ ኢኻ ትብል ድራማ ኢኻ ትሰርሕ ንግዜኡ ዲኻ ተሽኩዕ ዘለካ ነቲ ቆልዓ ወይ ገለ እተደይ ኮይኑ ለውጢ ይመፅኒ ለውጢ እተደይ መፅእ ኸዓ እቲ ደረጃ ንቕሓትካን እቲ ጥበብካን እናዓበየ እናዓበየ ኣይከይድኒ ትብዕ ኢልካ ኣድላይ ብዝኾነሉ እዋንሲ ንውላድካስ የቕሬታ ክትብሎስ ትኽእል ዶ? እቲ ነጥቢ ሓንቲ ኣብነት ኣላፍታ መፅሓፍ ተጠቐሰት ኣይት ዶንጊ ይብለካ እቲ የቕሬታ ምባል ደጋጊኻሲ ንውላድካ የቕሬታ ክትብሎስ ትኽእል ኢኻ። ታጌጋ ምስ ተፈፀመ ድሕሪ ሓሙሽተ ደቂቅ ክትከውን ትኽእል እያ ታ የቕሬታ دحر 5 ساعات كنت كون تغلى دحر 5 عامت كنت كون تغلى دحر 10 عامت كنت كون تغلى حنت ابنت ابا دلاس نقولك اقول 30 عامت دخنه تقولك انس كم زيره بتقنع مسيلني بخمزه بخمزي حزك من باري بخمزي بخمزي عليك من باري كم زعينه بدلات ابرس يا رب من فصامي ما سمعني تمليس غيرت ازخل صبغ نيرو اي تحاز لك مستبلخ سمع دخل نجر ازي عبي سلازي نتم دقخه بلباو دخونه دراما دي كونه كم زشطارا ينبو خان ديم دبلكا سليص بغير غلي صواني يردقناس كبت تكبارنا كبت اطمامتانا كب قالاتنا كب كله زوسدو نجر الله جيت قالات كطرح هيكون سمع تكبار كاري ويم باهلاها يري ويم نزه حج سها كم بيرفكت سب وهذا بلكا سب مسيلكا ترى تخيل الله نتنقول مداناغري يداناغروم زي بتصح نجر ون مسلم قلت البو سبات نخونون ايها درخي تغبر لهم زلخا كابكونت وتص مالتي سلازي صافت غعزو تمهار مخانكا مسوم غون غون تخيد مخانكا كتفلط عليك بقدامنت او ابت غبروم جيغاتات او تغبروم منقسقاسات كابوم دقخا بزغبرو نغرات صخا بتغبره نغركا تمهارلو بزح نغرا سلازلا امروها خفتا بيلكاس نزن تداري خايو كاب معلتنا معلتي ناتا محيش كان يمها تقولها يسفح ياتا ملخته
0: حري حنتي كبلا زدلي ناقشتو قلعو كعبي خلو ابت ممئزان زدليلو جيزي زياده طبق ركب زلو مسدد يوم مصبو اسكي بيتروس ابهز بخا اخدر بي

ሰላም ኣብርሒቑ ናብ ቀረባን ክዮንኩም መደብና መደብ ሸውሃተ ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ መውቕ ሰላምታይ ከቕርበልኩም ይፈቱ ኣፂለ ሎም መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ሰላጣ ብዓተር እዩ ክኸውን። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ተቐሪቡ እንሀለ ከምቲ ኩሉ መዓልቲ ንገብሮ ከዓ ኩሉ መዓልቲ ክንገብሮ እውን ዝግባአና ዳወይ ሕፀብ ኣለኹም

ኣራይ እዚ ንምስራሕ ኣብ ቅድሜና ተቐሪቡሎ ስቤዛ ዓተር ተሓፂቡ ብማይ በሲሉ ከምዚኣ ከክር ኢሉ ዝተጣሕነ ማለት እዩ ወይ ድማ ዝተፀፀየ ዶ ክንብሎ ክርክር ኢሉ ዝተሰበረ ማለት እዩ። ዓተር ክበስለልና ምእንቲ ኣሊኽናዮ ክንሓድር ፅቡቅ እዩ። ዝተሰባበረ ከዓ ፉል ጥሩብ ተቐልዩ ልክዕ ከምቲ ዓተር ኮይኑ ዝተሰባበረ ከዓ ሓደ ኩባያ ፉል ክልተ ኮሚደረ ብደቂቕ ዝተመትረ ፍርቂ ኪሎ ኩኩምበር ከዓ ብደቂቕ ዝተመትረ ኣብ ኩኩምበር ከዓ ፅቡቅ ትሕዝቶ እዩ ዘሎ ማለት እዩ። እዚ ኩሉ ከዓ ትቐመም ኩሉ መዓልቲ እንጥቀመሉ ካውሎ ፊዮሪ ብማይ ዝበሰለ ዘይቲ ኦሊቭ ቀሪበ ኣለኹ፣ ጨውን በርበረ ፀሊምን ቀሪበ ኣለኹ ማለት እዩ። ዝበሰለ ንቀቕሖ ንደኮሬሽን ክንቅርብ ከለና ሕጂ ኩሉ ኣስቤዛና ብሓንሳብ ኢና ክንሓዋውሶ። ፍርቂ ኪሎ ዓተር በሲሉ ዝተጣሕነ ወይ ድማ ዝተፀፀየ ብዝኾነ ብዘለና ዓይነት ጌርና ከነትክሞ ንኽእል ኢና። ዋላ ብመጥሓን ኮሚደረ ክንሰብሮ ንኽእል ኢና። ዋላ በዚ ሕጂ መፅእ ዘሎ ማንዋል ከዓ መጥሓን ሽጉርቲ ክንሰብሮ ንኽእል ኢና ማለት እዩ። ኩሉ ኣስቤዛና ብሓንሳብ ኢና ክንሓዋውሶ። ተደልየና ከምቲ

ብማይ ዝበሰለ ፍርቂ ኺሎካ ውሎ ተሓፂቡ ብደቂቕ ዝተመትረ ኩኩምበር ኣብ ኩኩምበር ከዓ ፅቡቅ ዝኾነ ተሕዝቶ እዩ ዘሎ። ክንጥቀመሉ ብጣዕሚ ፅቡቅ እዩ። ኩኩምበር ወይ ከዓ ክያር ዚኩኒ ዝመስል እዩ። ካብ ዚኩኒ ግን ይፍለ እዩ ከተለልዮ ትኽእል ኢኻ ክትፈልጦ ትኽእል ኢኻ። ብጣዕሚ ክንጥቀመሉ ፅቡቅ እዩ። ወዚ ናይ ቆርበትና ይሕሊ እዩ። ጠሊ ኣለዎ 95 ካብ 100 ማይ እዩ ዝውንን። ቁሩብ ካሎሪ እውን ኣለዎ። ስለዚ ፅቡቅ ትሕዝቶ እዩ ዘለዎ። ፍርቆ ኩባያ ኣቸቶ ይገብር ኣለኹ። ፍርቆ ኩባያ ከዓ ዘይቲ ኦሊቭ

ሓደ ማንካ ሻሂ በርበረ ጸሊም ጨው ከም ኣድላይነቱ ከምቲ ነዳልወሉ ሰብ

ከምዚ ኣገርና ዳውስ ነብለን ማለት ይኹለን ኣብ ጥረምረን ኣብ ኣሕምልትን ይናቐኒና ዘለና። ስለዚ ብቐሊል እነዳልዎ ምግቢ እንደገና ንጥዕናኻ ኣፀቢቑ ሓናፂ ዝኾነ ኣገዳሲ ዝኾነ ዓይነት ምግቢ ኢና ክንሰርሕ ቀኒና ዲና ዋላ ወሪሕና ክንብል ዘለና። ጥረምረ ምስ ኣሕምልቲ ክሳዕ ክንደይ ትሕዝቶ ከም ዘለዎ ብቐሊል ክንረኽቦ እንኽእል ኣስቤዛ ኣብቲ ዓተር ፕሮቲን ኣሎ ምስ ቆርበቱ ስለ ዝኾነ ኸ ብቪታሚናትን ማዕድናትን ሃፍታም እዩ፣ ንፅሕጊ ሃፍታም እዩ። ከምቲ ካብ ስጋ ክንረኽቦ ንኽእል ፕሮቲን ከዓ ካብ ጥረምረ ከዓ ንረኽቦ ኢና ማለት እዩ። ፕሮቲን ከዓ ንሰውነትና ኣገዳሲ እዩ። ከበዝሒ ዶ ይብሉ መስኡ ዝበኣስ ሕማም ይኽህልወና ዘይብሉ ማለት ከም በዓል ዩሪክ ኣሲድ እንድሕር ድኣ ሃልዮም ፕሮቲን ዘለዎ ነገር ብዙሕ ተወስዱ ኣይበሃግን እዩ። ንኻልእ ሰብ ግን ኣዝዩ ብሉፅ መግቢ እዩ ማለት እዩ። ኣትክልታዊ ፕሮቲን ንኻልእ ደይ ፀባእ ፕሮቲን እዩ። ኣብ ጥሬታት ዘሎ ፕሮቲን ስጋ ኣይረኸብናን እንተ ደኣ ጥረምረ ረኺብና እቲ ኣብ ስጋ

ረኽቦ ንኽእል ፕሮቲን ኣብ ጥረምረ ረኺብና የለና ማለት እዩ። ከምዚ ኣጌርና ሓዋዊስና ኣብ ፅቡቕ መቐረቢ ጌርና ንመግቢ ነዳልዋ። ከምዚ ኣጌርና ሓዋዊስና ኣብ ፅቡቕ ዝበልናዮ መቐረቢ ጌርና

ኩኩምበር ኣፀቢቑ ፅቡቕ ትሕዝቶ እዩ ዘለዎ። ጠሊ ናይ ቆርበትና ይሕሉ፣ ካብ ድርቀት ናይ ቆርበት ከዓ ይከላኸል። ብፋይበር እውን ሃፍታም እዩ። ውሑድ ካሎሪ እዩ ዘለዎ። ስለዚ ንዳይት ፅቡቕ እዩ። እቲ ፉል ከዓ ብጥዑይ ኮለስትሮል ሃፍታም እዩ ማለት እዩ። ኣብ ፉል ጥዑይ ኮለስትሮል እዩ ዘሎ። ካብሎ ፊየሪ ኣብ ዝሓለፈ ግዜ ገሊፅናዮ ነርና። ብጣዕሚ ሃፍታም ትሕዝቶ እዩ ዘለዎ።

ምግቢ ኣቀራርብኡን ኣሰራርሑኡን እዩ ከምትኽእሉ መዓልቲ ንብሎ ኩሉ ግዜ ሰሓቢ ጌርና ክንቅርቡካ ብጣዕሚ ፅቡቅ እዩ። ንሸውሃት ይኸፍት ብጣዕሚ ይውስኸሉ እዩ። ምክንያቱ ካብ ፍትፍቱ ፊቱ ዝበሃል ኣሎ መጀመርታት ትሪኦ ነገር ከዓ ሸውሃትካ ምስተኸፈተ ከዓ ምስ ጣዓምካዮ ከዓ እዚኻ ደስ ይብካ ትምገቦ ማለት እዩ። ስለዚ ስራሕ ኣቢልካ ኣብቲ ድስቲ ድሰራሕካሉ ክትቀርቦን እዚ ኣማላኪኢካ ክትቀርቦን ናቱ ዝኾነ ጣዕሚ ናቱ ዝኾነ ትሕዝቶ ወይ ድማ ናቱ ዝኾነ ሰሓብነት ኣለዎ። ስለዚ ኣፀባብቕ ኣቢልና ዝኾነ ዓይነት ምግቢ ክንቅርቦ ከለና ብጣዕሚ ፅቡቅ እዩ። ስለዚ እንዳሰራሕኩ ከለኹ ክገልፆ ፀኒሐ የ ኩሉ እቲ ኣብዚ ናይ ሎሙ መዓልቲ ኣሰራርሓ ምግቢ ኣዝዩ ፅቡቅ ትሕዝቶ እዩ ወኒኑ ዘሎ ማለት እዩ። ኣብቲ ኩኩምበር እዚ ኩሉ ክንብሎ ድፀናሕና ኣሎ። ኩኩምበር ዋላ ኣብ ትሰትዮ ማይ እውን ክትገብሮ ከለካ ምክንያቱ ብዝሒ ማይ እዩ ዝውንን። ስለዚ ብጣዕሚ ፅቡቅ እዩ። ንጠሊ ቆርበትና ፅቡቅ እዩ። ንጠሊ ወዝና ፅቡቅ እዩ። ድማ ፋይበር ከዓ ኣለዎ። ብፋይበር ከዓ ሃፍታም እዩ። ስለዚ ውሑድ ካሎሪ ስለዝውንን ከዓ ንዳይት ከዓ ፅቡቅ እዩ ማለት እዩ። ካውሎ ፊዮሪ ውሑድ ዝኾነ ካርቦሃይድሬት ኣለዎ። ቪታሚንስ ኣለዎ። ድማ ነቶም ንፀላም ከቢ ዝከላኸል ኤንዛይም ናትና ከዓ ፅቡቅ ገይሩ ከም ዝከላኸል ይገብሮ ማለት እዩ። የፋጡኖ ወይ ድማ የባራትዖ ማለት እዩ። እዚ ድማ ኣብቲ ርእስቲ ናይ ኩሎም ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ዘለዎ ትሕዝቶ ማለት እዩ። ስለዚ ኣብቲ ዓተር ነገር ገሊፀዮ የደጋጊመ ኣብቲ ፉል ድማ ከምኡ ፉ

ከዓ ፅቡቅ ትሕዝቶ እዩ ዘለዎ። ፅቡቅ ዝኾነ ኮለስትሮል ከዓ ዝውንን ማለት እዩ። ፉል ጥዑይ ኮለስትሮል እዩ ዘለዎ ማለት እዩ። ስለዚ ካብቶም ቅብኣውያን ኣኻል ሓደ እዩ። ፉል ካብቶም ቅብኣውያን ኣኻል ኮይኑ ከዓ ፅቡቅ ኮለስትሮል ዘለዎ ዓይነት እኽሊ እዩ ማለት እዩ። ስለዚ ናይ ሎሚ መዓልቲ ኣሰራርሓ ምግቢ ብጣዕሚ ብኩሉ ነገር ዝሃፍተመት ኣሰራርሓ ምግቢ እያ። ብቕልል ዝበለ ብዙሕ ፃዕሪ ዘይብላ ብዙሕ ወፃኢታት ዘይብላ ግን ብዙሕ ትሕዝቶን ብዙሕ ድማ ጠቃምን ትሕዝቶ ዘለዎ እያ ከዓ ማለት እዩ። ሓራይ ምስ ዝኾነ ዓይነት ሰላጣ ድዩ ምስ ዝኾነ ካልኣይ ምግቢ ክንጥቀመሉ ንኽእል ኢና። እቲ ኣብኡ ዘሎ ትሕዝቶ ግን ብዙሕ ትሕዝቶ እዩ ዘለዎ። ስለዚ ከም ቀዳማይ ምግቢ ኮይኑ ከገልግለና እውን ይኽእል እዩ። ምክንያቱ ፕሮቲን ኣብኡ ኣሎ፣ ዋላ ከምቲ ዝበልክዎ ውሑድ ዝኾነ ካርቦሃይድሬት ኣብቲ ካውሎ ፕዮር ኣሎ። ስለዚ ምስ ቅጫ ስገም ክንበልዖ ንኽእል፣ ምስ ቅጫ ጣፍ ከምቲ ኣቐዲምና ኣብ ዝሓለፈ ግዜታት ክንቅርቦ ዝቐነና ጌርና ክንምገቦ ንኽእል፣ ከም ቶስቲ ጌርና እውን ክንምገቦ ንኽእል ኢና። ኣብ ውዒ ቅጫ ጌርና ዕፅፍ ኣቢልና ኣብኡ ትዋቢልና ሓንሳብ ትዋቢልና ከዓ ብተወስቲ ከዓ ክንምገቦ ንኽእል ኢና። ስለዚ ምክንያቱ ቆፅሊ ነገር የብሉን እቲ ሰላጣ፣ እቲ ጥረን፣ እቲ ክኩምበርን እዩ ዋላ ሓንቲ ፀገም የብሉን ማለት እዩ። ስለዚ ከም ኩሉ ዓይነት ጌርና ክንምገቦ ንኽእል ኢና። ብኡ ክንውድእ ንኽእል፣ ከም ካልኣይ ምግቢ ክንጥቀመሉ ንኽእል፣ ምስዝተፈላለዩ ዓይነት ክንምገቦ ንኽእል። ናይ ሎሚ መዓልቲ ኣሰራርሓ ምግቢ ሰላጣ ብዓተር ኣብዚ ኣወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰላም ቅነህ።

0: ቅስቅስ ሓሰ ሓንታፈረኮበ
1: ፈረት ይኮን ፈረት ይኮን ኣረበልኪን ከለምድር ዝሻወጥኮ ሓረንቲ ረቢ ትፈሪ ማለ ክንወደኪን እዩ ወዮም ክንወዲኒ
0: እሊ ፀሪብ እንዳሓዘካ ሓቁ ምስልየ የተለከክ እናግልትገመካ
1: ብላዊ ሓራቱ ተመሊካ ኣለ ብሑጠለ የጠነሳኪ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ምፍትሓን በሎ እቲ ኮም ሱዳን እንደረፍዐ ይመፅእ ሃላ
1: እልግል ሕክታልቀ ርግል ክርዩቱ ማላ ኣልዓስር እናተሰነዲ ቤ
2: ንገሰይኩም ኣትከማታት ብሩሽ ሓቲ በራም ጀርኩም
3: ዳሓን ተዘለ ደምኒ ካልእ ኣሎም ወሰዲግ ዳሓን ኣለው
2: ኣሎም ወሰዲግ ማሻላ መርታሒን ኣለው
4: ኣልኩምን ህፅኩም ቤለዎ ለጀኒ እግዚኣን ረብል ባርኮም በስሓና ዲብ ሽዕብ መየና ቤለዎም ፍላን ይቤለዎ ውዕላን ይቤለዎ ወእግል የብላካ ሃለየኩም

ሰላም ፈነዌር ቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ተምስኡ ሎም ቀዳም 15 ሓሰብ ምሸት ዝተላለወ ዜናታት ውሽጢ ወፃእን እንሆ ዜና ዘቕርበልኩም ልዋም ተኽለ ክትከታተሉና ብክብሪ እንዳዓደምኩ ኣርእስተ ዜና ከቐድም። ብክፍሊ ባህልን ስፖርትን ዞባ ማእከል ዝተወደበ ባህላዊ ውድድር ኣብ መንጎ 16 ንኡስ ዞባታት ተጀሚሩ።

0: ኣብ ንኡዞባ ከረን ቁፅሪያ ቤተ ትምህርቲ ኣብ ዓመተ ትምህርቲ 2526 ብ16 ሚእታዊት ዓብዩ ኣብ ዞባ ማእከል ኣብ ምውሓስ ድሕነት ትራፊክ ተዋፊሮም ዝፀንሑ ተምሃሮ ኣድማዓይ ዕዮ ከም ዘሰላሰሉ ተገሊጹ ኣብ ኢንዶኔዥያ ብዝተኸሰ 7.7 ሬክተር ምቅጥቃጽ ምድሪ ሰብኣውን ነዋታውን ክሳራታት ወሪዱ ደቡብ ኮርያ ቅልውላው ሓውስ ደሴት ኮርያ ብሰላም ንምዕራፍ ወግዓዊ ዝርርብ ክጅመር ፃውዒት ኣቕሪባ ቱርኪ ብውሽጣዊ ዓቕማ ዘማዕበለቶ ብልዕሊ ፍጥነት ድምፂ ዝውንጨፍ ኣህጉር ሰገር ባለስቲክ ሚሳይል ናብ ዕጥቂ ምክልኻላ ፀንቢራ ናብ ዝርዝሩ ክንሰግር ብክፍሊ ባህልን ስፖርትን ዞባ ማእከል ዝተወደበ ኣብ መንጎ 16 ንውሰባታት ዝካየድ ባህላዊ ውድድራት ሎሚ 15 ነሓሰ ፈሊሙ እዚ ሎሚ ዓመት ንካልኣይ ግዜኡ ዝካየድ ዘሎ ባህላዊ ውድድር መንእስያት ነጠባዊ ዓቕሞምን ዝምባሊኦምን ዝፍትሽሉን ክእለቶም ዘማዕብሉሉን ባይታ ብምፍጣር ብሉፃት ነጥበኛታት ንምፍራይ ዝዓለመ እዩ ኣብ ክፍሊ ባህልን ስፖርትን ዞባ ማእከል ሓላፊ ጨንፈር ባህሊ ኣቶ ስራጅ መሓሙድ ኣብ ዝሃቦ ቃል እቲ ትፅቢት ሓደስትን ብሉፃትን መንእስያት ነጠባውያን ምምልማል ከም ዝኾነ ብምጥቃስ ኣብዚ ውድድር ንዝተለለዩ ብዝመረፅዎም ዓውዲ ናይ ምስልጣን መደብ ክውደብ ምዃኑ ገሊጹ ኣማሓዳሪት ንኡዞባ 4 ኣስመራ ወይዘሮ ኣልጋንሽቲ ክእቡ ወገና እቲ መደብ ብመልክዕ ውድድር ባህልን ክብርታትን ንምዕቃብን ንምውርራስን ልዑል ግደ ከም ዘለዎ ብምሕባር ኣገዳስነቱ ተራእዩ ብዝበለፀ ክድፋኣሉ ኣዘኻኺራ ኣብዚ ውድድር ነብሲ ወከፍ ተወዳዳሪት ንኡዞባ ንኩለን ቋንቋታት ሃገርና ማእከል ዝገበረ 6 ድግማን 3 ሓደስትን ደርፍታት 2 መዛሙር 3 ግጥምታት ከምኡ ውን ሓንቲ ሓፂር ዛንታ ዘጠቓለል ነጠባዊ ትሕዝቶ ሒዝያ ንውድድር ቀሪባ ዘላ እዚ ባህላዊ ውድድር ክሳብ 27 ነሓሰ ከም ዝቕፅል እቲ ሓበሬታ ኣፍሊጡ ኣብ ንኡዞባ ከረን ኣገልግሎት ትምህርቲ ንምስፋሕ ክካየድ ብዝፀንሐ ፃዕሪ ቁፅሪያ ቤተ ትምህርቲ ኣብ ዝሓለፈ ኣካደሚያዊ ዓመት ብ16 ሚእታዊት ከም ዝዓበየ ተሓቢሩ ነዚ ዝምልከት ዜናዊ ፀብፃብ ወኪል ጥዕና ስፋ ሚካኤል ገብሬስ ኣዳሊይዎሉ ዳሬት ገብሪ ሂወት ከተቕርበ
1: ኣብ ንኡዞባ ከረን ብውህደት ህዝብን መንግስትን ብዝተኻየደ ሓያል ፃዕሪ ቁፅሪ ኣብያተ ትምህርቲ ብ16 ሚእታዊት ከም ዝዓበየ ብ14 ነሓሰ ኣብ ዝተኻየደ ገምጋም ኣካዳምያዊ ዓመት 2025 2026 ተገሊጹ ኣብቲ ብዝለዓለ ዲስፕሊን ንዝበረኸ ኣፍራይነት ንስራሕ ብዝብል ቴማ ዝተኻየደ ገምጋም ምስ ዓመተ ትምህርቲ 2024 2025 ብምንፅፃር ቁፅሪ ትካላት ትምህርቲ ካብ 68 ናብ 79 ክብ ከም ዝበለ በሪሁ ሓላፊ ትካላት ትምህርቲ መምር ዮሴፍ ዕቕባ ስላሴ ኣብ ዝሃቦ ቓል ቀንዲ ሸቶ ኣብያተ ትምህርቲ ብኩለንትንኡ ብሉፅ ወለዶ ምህናፅ ምዃኑ ብምሕባር ነዚ ክውን ንምግባር መምህራንን ኩሎም ኣካላት ትምህርትን ብመሰረት ፖሊሲን መምርሒታትን ተልቕኾም ብብቕዓት ክፍፅሙ መሰረታዊ ከም ዝኾነ ኣገንዚቦም ኣብ ዝሓለፈ ዓመት ንዝተመዝገበ ገስጋስ ብዝሓየለ ምዕቃብ ከምኡ ውን ንዝተረኣየ ፀገማት ኣለሊኻ መፍትሒ ብምንዳይ ንዝለዕለ ውፅኢት ምስራሕ ቀንዲ ዕላማ ናይቲ ገምጋም ከም ዝኾነ ድማ ሓቢሮም ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ብወገኑ ኣብቲ ንኡዞባ ንዝምዝገብ ዘሎ ውፅኢት ድሕሪ ምምስጋን ብቕዓት ትምህርቲ ካብቲ ዘለዎን ንላዕሊ ንምምሕያሽ ፀጋታት ዓቕሚ ሰብ ገንዘብ ንብረትን ግዜን ብዝግባእ ኣብ ጥቕሚ ክውዕል ተማሕፂኑ ኣብ መወዳእታ ወኪል ኣመሓዳሪ ከተማ ከረን ወይዘሮ ለተ ንጉስ ኣብርሃ መስርሕ ምምሕያሽ ብቕዓት ትምህርቲ ኣብ እንግድዓ መምህራንን ቤት ትምህርትን ጥራይ ዝወድቕ ዕማም ስለ ዘይኮነ ተራኮምን ካልኦት ኣካላትን ክሕይል ድሕሪ ምዝኽኻር መምሕዳር ከተማ ዘድሊ ደገፍ ከም ዝገብር ኣረጋጊፃ
0: ኣብ ዞባ ጋሽባርካ ንኡዞባታት ጎኘን ሻምብቆን ብሰራሕተኛታት መንግስትን ሰብ ፀጋን ንፅጉማት ወገናት ብሓፈሻ ስድራ ስውኣት ድማ ብፍላይ ዝግበር ደገፍ ብዝተወደበ መልክዕ ይቕፅል ከም ዘሎ ተገሊጹ ኣብ ምሕዳር ንኡዞባ ጎኘ ሓላፊ ኣሃዶ ማሕበራዊ ኣገልግሎት ኣቶ ሳልሕ ታልከ ብሰራሕተኛታት መንግስቲ ወነንቲ ንግዳዊ ትካላትን ካልኦት ውልቀ ሰባትን ዝውርሰድ ዘሎ ተበግሶ ኣመልኪቱ ኣብ ዝሃቦ ሓበሬታ ብደረጃ ንኡዞባ ካብ 2021 ጀሚሩ ብዝተወደበ መልክዕ ንስድራ ስውኣትን ካልኦት ፅጉማት ወገናትን ንምሕጋዝ ተበግሶ ክውሰድ ምፅንሖ ብምጥቃስ ኣብ ዝሓለፈ ኣዋርሕ ዝተዋፀ 79,000 ናቕፋ 32 ስድራ ስውኣት ከም እተመቓርሐ ኣብሪሁ ኣብ ዝሓለፈ 5 ዓመታት ጥራይ ልዕሊ 170

ኣሸሕናፋ ካብ ፍራንያታት መንግስቲ ወነንቲ ትካላትን ገበርቲ ሰናይን ተዋፅኡ ንልዕሊ 3 ስድራ ቤታት ከም እተኸፋፈለ ዝሓበረ ኣቶ ሳልሕ ፅጉማ ስድራ ቤታትን ስድራ ስዋኣትን ብዓይነትን ገንዘብን ምሕጋዝ ዜግነታዊ ግዴታ ስለዝኾነ ብዝለዓለን ዝተወደበን መልክዑ ከም ዝቕፅል ኣረጋጊፁ። በተመሳሳሊ ኣብ ንኡዛባ ሻምብቆ ዝርከቡ ስግጋፅ ውሕስነት ድሕነት ትራፊክ ተዋፊሮም ዝፀንሑ ተሳተፍቲ ወፍሪ ተምሃሩ ንልምዓት ኣድማዒ ዕዮ ከም ዝሰላሰሉ ሎሚ 15 ነሓሰ ኣብ ዝተካየደ መዛዘሚ ስነ ስርዓት ተገሊጹ። ኣብ ወንበር ማሕበር ድሕነት ትራፊክ ፅርግያ ኤርትራ ኣቶ ስቴፋኖስ ሃብተማርያም ኣብ ዘስምዖ ቃል ማሕበር ምስ ፖሊስ ትራፊክ ብምትሕብባር ኣብ ምብራኽ ንቕሓት ሕብረተሰብ ዘካይዶ ንጥፈታት ውፅኢቱ ዝምስገን ምዃኑ ብምሕባር ወፋሮ ንዝዓመምዎ ስራሕ ሞጊሱ። ኣዋሃርቲ ናይቲ መደብ ብወገኖም ተምሃሮ ኣብ ቀንዲ ጎደናታት ከተማ ኣስመራ ተዋፊሮም ንዝተዋህቦም ተልእኮ ብእሩም ስነ ምግባር ከም ዝተግበሩ ኣመስኪሮም። ወከልቲ ተምሃሮ ብወገኖም እቲ ንሓደ ወርሒ ዝተዋፈሩሉ መደብ እወታውን ኣሉታውን ጎድንታት ተጠቀምቲ ፅርግያ ብቀረባ ክፈልጡ ከም ዝሓገዞም ብምጥቃስ ንቀፃሊ ኣባላት ማሕበር ድሕነት ትራፊክ ፅርግያ ምዃኖም ተገንዚቦም ካብኦም ዝሕተት ዘበለ ከም ዝፍፅሙ ቃል ኣትዮም። ኣብ መወዳእታ ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ተምሃሮ ንዘርኣይዎ ሓላፍነታዊ ዕማም ምስጋና ኣቕሪቡ። ኣብቲ ኣጋጣሚ ኣብ መንጎ ወከልቲ ተምሃሮ ኣብቤተ ትምህርቲ ክራይ ደረጃ ቀይሕ ባሕርን ባርካን ውድድር ሓፈሻዊ ፍልጠት ክካየድ ንከሎ ንዕወታት ሽልማት ተዓዲሉ። ክቡራትን ክቡራንን ቀጥሎ ዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ዓዲ። ኣብ ዜና ወፃኢ ክንሰግር ኣብ ኢንዶኔዥያ ናብ ሎሚ 15 ነሓሰ ኣብ ዘውግሕለይቲ ብዝተኸሰ 7.7 ሬክተር ምንቅጥቃጥ ምድሪ ሰብኣውን ነዋታዊ ክሳራታት ወሪዱ። በቲ ኣብ ምብራቃዊ ሸነኽቲ ሃገር ኣብ ዝትርከብ ደሴት ፍሎረስ ዘጋጠመ ተፈጥሮዊ ሓደጋ ዛጌት 50 ሰባት ከም ዝሞቱ ዝገለፁ ሰመዝቲ ሃገር ድሃዮም ዝጠፍአ ስለ ዘለዉ እቲ ኣሃዝ ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ስለ ዝወረደ ኣሽሓት ነበርቲ ብዘይ መፅለሊ ከም ዝተረፉ ተፈሊጡሎ። መንግስቲ ኢንዶኔዥያ ኣብ ደሴት ፍሎርስን ከባቢኣን ህፁፅ ናይ እዋን ሓደጋ ድንጋጌ ብምእዋጅ ስርሒት ምድሓን ሂወት ክሰፍሕ ኣዚዙሎ። ድሕርቲ ቀዳማይ ሓደጋ ዝሰዓበ ድሕረ ምንቅጥቃጣት ነቲ ክሳራታት ክብ ከም ዘበሎ ተገሊጹ። ብልዕሊ 17,000 ደሴታት ዝቆመት ኢንዶኔዥያ ሓደጋታት ምንቅጥቃጥ ምድሪ ብተደጋጋሚ ኣብ ዝኽሰተሉ ጂኦግራፊያዊ ክፋል ኤስያ ከም እትርከብ ይሕበር። ደቡብ ኮርያ ቅልውላው ሓውስ ደሴት ኮርያ ብሰላም ንምዕራፍ ወግዓዊ ዲፕሎማስያዊ ዝርርብ ክጅመር ፃውዒት ኣቕሪባ። ፕሬዚደንት ደቡብ ኮርያ ሊ ጃን ሚዩንግ ሎሚ 15 ነሓሰ ኣብ ዝሃቦ መግለፂ ሃገሩ ነቲ ልዕሊ 70 ዓመት ዝቐፀለ ምትፍናን ብዘተ ንምዕራፍ ቅርብቲ ከም ዘላ ብምጥቃስ ሰሜን ኮርያ ድልውነት ከተርኢ ተማሕፂኑ። ይኹን እምበር ሰሜን ኮርያ ነዚ ፃውዒት ኣመልኪታ ዝሃበቶ ወግዓዊ ምላሽ ዘጊት የለን። ፕሬዚደንት ሊ ጃሚዮንግ ዓሚ ኣብ ስልጣን ኣብ ዝመፀሉ ቅልውላዊ ሓውስ ደሴት ኮርያ ብሰላም ንምዕራፍ ስጉምቲ ከም ዝወስድ ቃል ኣትዮም ምንባሩ ፀብፃባት የረድኡ። ሰሜን ኮርያ ግና ደቡብ ኮርያ ምስ ኣሜሪካ ሓቢራ ተካይዱ ዘላ ወታደራዊ ምንቅስቃሳት ነቲ ቅልውላው የጋደዶ ከም ዘሎ ብምጥቃስ ብቐዳምነት እቲ ሓበራዊ ወታደራዊ ንጥፈታት ክቋረፅ ክትፀዋዕ ፀኒሓላ። ሰሜን ኮርያን ደቡብ ኮርያን ወታደራዊ ቅልውላው ሓውስ ደሴት ኮርያ ንምዕራፍ ኣብ 1953 ስምምዕ ምቁራት ሰኽስኳ እንተተፈራረማ እቲ ወጥሪ ገና ከምዝዓረፈ ይፍለጥ። ቱርኪ ብውሽጣዊ ዓቕማ ዘማዕበለቶ ልዕሊ ፍጥነት ድምፂ ዝውንጨፍ ኣህጉር ሰገር ባለስቲክ ሚሳይል ናብ ዕጥቂ ምክልኻላት ፀንቢራ። እዚ ሓድሽ ኣፅዋር ኣብ ዝሓለፈ ወርሒ ግንቦት ንምርኢት ድሕሪ ምቕራብ እዩ ኣብዚ ቅንያት እዚ ናብ ምክልኻል እቲ ሃገር ከም እተዋፈረ ዝግለጽ ዘሎ። እዚ ልዕሊ 6,000 ኪሎ ሜትር ርሒቑ ንዘሎ ዕላማ ብንጹር ናይ ምውቃዕ ብቕዓት ዘለዎ ሚሳይል ወታደራዊ ዓቕሚ ሃገሩ ኣብ ምድፋዕ ዓብዪ ተራ ከም ዝህልዎ ሚኒስትሪ ምክልኻል ቱርኪ ኣሚቱ። እቲ ኣፅዋር ቱርኪ በፂሓቶ ንዘሎ ወታደራዊ ዓቕሚ ዘንፀባርቕ ከም ዝኾነ እውን እቲ ሚኒስትሪ ብተወሳኺ ገሊጹ። ቱርኪ ካብ ዝሓለፈ ቀረባ ዓመታት ዓቕሚ ኢንዱስትሪ ምክልኻላት ንምስፋሕ ገዚፍ ወፍሪ ተካይድ ከም ዘላ ፀብፃባት ይሕብሩ። ኣሜሪካ ነፈርቲ ብዝዋደደላ ዓርማሹሽ መርከብ ውግእ ዝተሰነየ ተወሳኺ ኣሃዱ ናብ ዞባ ማእከላይ ምብራቅ ከም ዝለኣኸት ሓቢራ።
እዚ ሓደሽ ወታደራዊ ተልእኮ

ኣብ ልዕሊ ኢራን ጸቕጢ ንብምፍጣር ረብሓታት ሃገሩን ጸጥታ መሻርክቲ ሃገራትን ንምውሓስ ምዃኑ ፕሬዚደንት ዶናልድ ትራምፕ ገሊጹ። ኣሜሪካ ኣብ ልዕሊ ኢራን ወታደራዊ ወፍሪ ካብ እተበግስ ልዕሊ 15,000 ወታደራት ናብ ማእከላይ ምብራቕ ብምልኣኻ ንቁፅሪ ሰራዊታ ኣብቲ ዞባ ናብ ልዕሊ 50,000 ከባቢላቶ ኣላ። ብዘይካዚ ኣሜሪካ ኣብቲ ዞባ ልዕሊ 20 መራኽብ ኩናትን ስራቐቐ ኣፅዋርን ኣዋዲዳ ከም ዘላ ጸብጻባት ይሕብሩ። እዚ ከምዚ ኢሉ እንከሎ ምስ ኢራን ዝካየድ ዲፕሎማስያዊ ዝርርብ ተስፋ ከምዘይት ዘይረኸበትሉ ዝገለጸት ኣሜሪካ ቁጠባዊ ጸቕጢ ንምግባር ኣብ ልዕሊ ካብ ናብን ወደባታ ዝካየድ ምንቅስቓስ መራኽብ ዝወሰነቶ እገዳ ከም እተትሮ ኣነጺራ። መጻብቦ ሆርሙዝ ኣብ ትሕቲ ምሉእ ምቁፅጻር ሓይሊ ባሕራ ከም ዘሎ እትሕብር ኣሜሪካ ጸጥታ ናይቲ ማያዊ ኣካል ንምውሓዝ ወታደራውን ጸጥታውን ምንቅስቓሳት ከም እትሕይል ኣፍሊጣ። ኢራን ኣብ ዝሓለፈ ቀረባ መዓልታት ኣብ ጉዳይ ጸጥታ መጸብቦ ሆርሙዝ ብዝምልከት ምስ ዑማን ውፅኢታዊ ዘተ ከም ዘካየደት ምሕባራ ዝፍለጥ እዩ። ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ ሰፊሕ መጥቃዕትታት ኣብ ሓፂር እዋን ክተቋርጾ መደብ ከም ዘይብላ ኣነጺራ። ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ትማልያ 14 ነሓሰ ብዛዕባ እቲ ኩናት ኣብ ዝሃቦ መብርሂ ዩክሬን ኣብ ልዕሊ ሲቪላዊ ዕላማታት ሃገሩ ተካይዶ ዘላ መጥቃዕትታት ካብ ሽበራ ፈሊኻ ዝረአ ከም ዘይኮነ ብምጥቃስ ኣብ ልዕሊ ዝተመርፀ ዕላማታታ ዝካየድ ደብዳብ ብዓይነትን መጠንን ከም ዝሰፍሕ ኣረድዩ። ብዘይካዚ ሃገሩ ነቲ ካብ ሃገራት ምዕራብ ናብ ዩክሬን ዝለኣኽ ወታደራዊ ንዋት ዕላሙ ከይወቕዐ ንምምካን ክተካይዶ ዝፀንሐት ስርሒታት ከም እተሐይሎ ሚኒስተር ላቭሮቭ ኣፍሊጡ። ወታደራዊ ትሕተ ቅርፅታት ብቕንዱ ድማ ትካላት መፍረን መኽዘንን ኣፅዋር ከምኡ ውን ትካላት ነዳዲ ዩክሬን ቀንዲ ወታደራዊ ዕላማታት ሩስያ ምዃኖም እዩ ዝጥቀስ። ኣብ 2022 ዝተወልዐ ኩናት ዩክሬን ኣብዚ እዋን እዚ ዝኸፍአ ኣንፈት ሒዙ ከም ዘሎ ጸብጻባት ይገልጹ። ህዝባዊት ሪፐብሊክ ቻይና ኣብ ማያዊ ግዝኣታ ንእተካይዶ ንጥፈታት ምኽባር ሕጊ ከም እተትርሮ ኣፍሊጣ። እዚ ዝተገልጸ ሚኒስትራት ምክልኻል ፊሊፒንስን ኣውስትራልያን ነቲ ቻይና ኣብ ባሕሪ ደቡብ ቻይና ተካይዶ ጸጥታዊ ንጥፈታት ድሕሪ ምቅዋሞም እዩ። እቶም ሚኒስትራት ትማሊ 14 ነሓሰ ኣብ ዘካየድዎ ዝርርብ ቻይና ኣብቲ ማያዊ ኣካል ተኽታኺ ጸጥታዊ ምንቅስቓሳት ተካይድ ከም ዘላዮም ወቒሶም። ይኹን እምበር ነቲ ወቐሳ ዝነጸገ ሚኒስትሪ ምክልኻል ቻይና ሃገሩ ሉኣላውነታ ንምውሓስ እተካይዶ ሕጊ ናይ ምኽባር ስጉምቲ ብዝኾነ ወገን ከምዘይዕገት ኣነጺሩ። ቻይና ኣብ ዝሓለፈ ወርሒ ሓምለ ጀላቡ ፊሊፒንስ ንምንቅስቓስ ጀላቡኣ ብኣሉታ ዝጸሉ ንምንቅስቓስ ከም ዘካየደ ብምኽሳስ ኣብ ልዕሊአን ሕጊ ናይ ምኽባር ስጉምቲ ከም ዝወሰደት ዝዝከር እዩ። እቲ ስጉምቲ ኣብ መንጎ ክልቲአን ሃገራት ንዝጸንሐ ዘይምቅዳው መሊሱ ከም ዘኽረሮ ይፍለጥ። ቻይና ዝዓበየ ክፋል ባሕሪ ደቡብ ቻይና እጀተኣ ምዃኑ ክትገልጽ እንከላ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩነይን ድማ እስትራቴጂካዊ ማያዊ ኣካል ከም ዝብጽሐን ይምግታ። ክቡራትን ክቡራን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ብክፍሊ ባህልን ስፖርትን ዞባ ማእከል ዝተወደበ ባህላዊ ውድድር ኣብ መንጎ 16 ንኡስ ዞባታት ተጀሚሩ። ኣብ ንኡስ ዞባ ከረን ቁፅርያ ቤተ ትምህርቲ ኣብ ዕምተ ትምህርቲ 2025 2026 ብ16 ሚታዊት ዓብዩ። ኣብ ዞባ ማእከል ኣብ ምውሓስ ድሕነት ትራፊክ ተዋፊሮም ዝፀንሑ ተምሃሮ ኣድማዒ ዕዮ ከም ዘሰላሰሉ ተገሊጹ። ኣብ ኢንዶኔዥያ ብዝተኻሰ 7.7 ሬክተር ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ወሪዱ። ደቡብ ኮርያ ቅልውላው ሓፍቲ ደሴት ኮርያ ብሰላም ንምዕራፍ ወግዓዊ ዝርርብ ክጅመር ጻውዒት ኣቕሪባ። ቱርኪ ብውሽጣዊ ዓቕማ ዘማዕበለቶ ልዕሊ ፍጥነት ድምፂ ዝውንጨፍ ኣህጉር ሰገር ባለስቲክ ሚሳይል ናብ ዕጥቂ ምክልኻላ ጸንቢራ። ንምክተልኩል መስክድ ምስ ትሩፍ መደባት ኤርቲቪ ክሓድጓኩም ወገነ ግን ብሩኽ ምሸት።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብናን ዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ መደብና ዝተፈላለየ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ኣብቲ ስዒቡ ዝገልጽ ድማ ብዙሕ ግዜ ስለምንታይ ኸ እዚ ሂድን ፊውቸርስ ወይ

ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፅታት ዝበሃል ኣብ ሞባይል ዘሎ ንምንታይ ኸ ናይ ሳምሰንግ ጥራይ ተምፅእ ኣብ ሬድሚ ኸ ኣብ ካልኦትከ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ። ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክን ኣማፃን ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ኸዓ ብኻልኣይ ደረጃ ክቐርብ እዩ። ናብቲ ፈለማ ተዳልዩ ዘሎ መደብ ክነብለኩም እምባር ሰናይ ምክትታል። ፈለማ ተዳልዩ ዘሎ እምበኣር ብዛዕባ ኣብ ሞባይልና ካብ ዘለው ክንፈልጦም ክንጥቀመሎም ዘለና ኣማራፅታት ንክልተ ዘጠቃልል ይኸውን። እቲ ቀዳማይ ብዛዕባ ዘለውና ኮንታክትስ ንብሎም። ኮንታክትስ ማለት ዝርዝር ኣስማት ወይ መዝጊብናዮም ዘለና ናይ ሰባት። ብዙሕ ግዜ ደጋጥም እንታይ እዩ ንክልተ ዓመት ንሓሙሽተ ዓመት ንዓሰርተ ዓመት ዝኣከብካዮም ናይ ስድራ ቤት ናይ ፈተውቲ ናይ ኣዕሩኽ ቁፅሪ ቴሌፎናት ኣብ ሞባይልና ኣለው። ሞባይልና ገለ ምስ ትኸውን ግን ምስኡ እዩ ዝጠፉ። ብዙሕ ግዜ ሞባይል ተባላሻ ኣብ ዝመፃና ግዜ ከዓ እታ ቀዳመይ ትመፅእ ኣብኡ ዘለው ንዓመታት ዝኣከብክዎም ቁፅሪ ቴሌፎናት ኣለው ልዕሊ ኩሉ ዘገድስ ከዓ እሱ እዩ። ስለዚ እንታይ ክንገብር ኣለና ዝብል ኣዝዩ ሓፂር ኣማራፂ ኣለና። ንኩሎም ኮንታክትስ ንኣብነት ኣብ ናተይ ናይ ሞባይል ኮንታክትስ እንተዳርእናዮም ልዕሊ 4,000 ሰብ ተመዝጊቡሎ። እዚ 4,000 ሰብ ናይ ብዙሕ ዓመታት ሞባይል ካብ ሕዝ ጀሚረ ዝኣከብክዎ ናይ ዕሮኽ ናይ ፈተውቲ ናይ ዓማዊል ቁፅር ቴሌፎናት እዩ። እዚ እንተ ብሓንሳብ ጠፊእኒ እዚ 4,000 መዓስ ይኸዋልሎ ነኒ ዝደወለ መን ኻ ድ ክብል ኣይኮነን። ስለዚ እንታይ ክንገብር ኣለና ከም ኩሉ ሰነዳትና ከም ኩሉ ዶክመንታት ኣብ ሂወትና ደጋጥመና እሞ ኮፒ ጌርና ኣብ ፎልደር ኣብ ፋይል ኣብ ሃርዲስክ ንሕዞም ክሳብ ሕጂ ዘለውና ኮንታክትስ ከዓ ወይ ዝርዝር ኣስማት ኣብ ሞባይልና ዘለዎ ከዓ ከምዝኾነ ከነቐምጦም ንኽእል ኢና። ሕጂ ብኸመይ ነቐምጦም ናብ ዝብል ናብ ተቐዳመይቲ ክንከይድ ኢና። ኣብ ሞባይልና ምስኣተና ኮንታክትስ ትብል ኣላትና። ናፍታ ኮንታክትስ ምስኣተና ከምዚ ትርእይዎ ዘለኹም ኣብ ላዕሊ ሰለስተ ነጥብታት ኣለዋ። ናፍታ ሰለስተ ነጥብታት ምስኣተና ብዙሕ ኣማራፅታት ክንረክብ ኢና። ማኔጅ ኮንታክትስ ናብ ትብል ንኣቱ። ማኔጅ ኮንታክትስ ኣብ ዝብል ኢምፖርት ኤክስፖርት ወዘተ ብዙሓት ኣማራፅታት ኣለውና። ነዞም ዘለውና ብምሉኦም ኣብ ሞባይልና ዘለዎ ቁፅሪ ቴሌፎናት ኤክስፖርት ኮንታክትስ ክንብል ኢና። ኤክስፖርት ሕጂ ሴቭ ክንገብር ኢና ማለት እዩ። ኤክስፖርት ኮንታክትስ ምስ በልና ናብ መን ኢና ክንገብሮም ከዓ ኣብዚ መፂና ኣሎ ናብ ሲም 1 ድዩ ናተይ ሞባይል ክልተ ሲም ስለ ዘለዋ ናብ ሲም 1 ድዩ ናብ ሲም 2 ድዩ ዋላስ ናብ ኢንተርናል ስቶሬጅ ትብለኒላ። ኣነ ሕጂ ናብ ኢንተርናል ስቶሬጅ ከምዝኾነ ስእሊ ከምዝኾነ ዶክመንት ዎርድ ዶክመንት ፋይል ሴፍ ክትገብረለይ ትኽእል እያ። ስለዚ ናብ ኢንተርናል ስቶሬጅ መሪፅ ኣለኹ። ናብ ኢንተርናል ስቶሬጅ ምስ መፀኹ ኣብዚኣ ኤክስፖርት ኣዝ ቪሲኤፍ ትብላላትኒ። ቪሲኤፍ ማለት ቪ ካርድ ፋይል ማለት እዩ። እዚ ዲጂታላዊ ስርዓተ ናይ ኮንታክትስ ወይ ካልኦት ቢዝነስ ካርድ መሳሊ ንሴቭ ንገብረሉ ኣማራፂ እዩ። ስለዚ ኤክስፖርት ኣዝ ቪሲኤፍ ኢለ ኣለኹ። መፂና እንተዳርእናዮ ኣብ ፋይለይ ተቐሚጡሎ ማለት እዩ። ኣብ ፋይለይ ተቐሚጡሎ ካብ ፋይለይ ከዓ ናብ ሜሞሪ ካርድ ድዩ ናብ ፍላሽ ድዩ ወዘተ ብብሉቱዝ ተደሊኻ ብሸርኢት ተደሊኻ ብፍላሽ ኮፒ ጌርካ ኣብ ሰነድካ ከተቐምጦ ዝኽእል ኣማራፂ እዩ ማለት እዩ። ኣብዚ ሕጂ ከም ኣማራፂ ኤክስፖርት የኢለ ዮ ፀኒሐ። ካልእ መዓልቲ ናብ ዝኾነ ሞባይል ኢምፖርት ክትገብሮ እንትርኣ ደሊኻ ከዓ ከምኣ ናብኣ ክንምለስ ኢና። ኮንታክትስ ኢልና ከምዚ ዝገለፅናዮ ኣብ ላዕሊ ሰለስተ ዶትስ ኣለዋና ሰለስተ ነጠብጣባት ኣብአ ንኣቲና ማኔጅ ኮንታክትስ ክንብል ኢና። ዓንተ ወይ ኤክስፖርት ኮንታክትስ ኢና ኢልና ነርና ሕጂ ግን ኢምፖርት ኢና ክንብል። ኢምፖርት ኮንታክትስ ምስ በልና ኣብኣ ምስ ጠወቕና ፎን ኦር ንሕና ኣብ ፎን ኢና ዘለና ናብ ፎን ክመፅአ ፎን ምስ በልኩ ኣብ ኢንተርናል ስቶሬጅ ዘሎ ምናልባት ፍላሽ እቲኻ ተለኻ ከዓ ዩኤስቢ ክትብለካ እዩ ማለት እዩ። ኣነ ግን ዓንተ ወይ ኣብ ፎን ስለ ዘቐመጥናዮ ኣብ ኢንተርናል ስቶሬጅ ክብለ ኣበይ ኢንተርናል ስቶሬጅ ምስኣተኹ ከዓ ኣብ ዳውንሎድስ እዩ ዘሎ። ኣብ ዳውንሎድስ ኦኬ ምስ በልኩዋ ከዓ ረኣይዋ ኮንታክትስ ዶት ቪሲኤፍ ትብል መፅአ። እቲ ዓንተ ወይ ኮንታክትስ ኣዝ ቪሲኤፍ ሴቭ ጌርናዮም ወይ ኣቐሚጥናዮም ዝበልናዮ ኮንታክትስ ነዚኣ ምስ ጠወቕና ሽዑ ብምሉኦም እዚኦም 3,000 ድዮም 2,000 ድዮም 4,000 ድዮም ኮንታክትስ ናብ ሞባይል ካብ መፅኦም ሴፍ ክኾኑ እዮም ማለት እዩ። እምበኣርከስ እዛ ቀላል ካብ ነዊሕ ግዜ ኣትሒዛ ኣብ ከም ኣማራፂ ኣብ ሞባይልና ዝነበረት ቅልል ዝበለት እያ ግን ክሳብ ክንደይ ብዙሕ ነገራት ከተድሕነና ከም ትኽእል

ይርዳእካ እዩ። ምክንያቱ ብዙሕ ሰብ ብዙሕ ግዜ ሞባይሉ ኣብ ትባላሸወሉ ግዜ ንሰባት ክድውለሎም ደሊ ሞ ይስእኖም። ስለዚ እዚኣ ጌርና ኩሉ ግዜ ዘለውና እንተ ቐሚጥናዮም ኣብ ነፍሲ ወከፍ 2 ወርሒ 3 ወርሒ ከዓ ኣብዴት እንዳገበርና እንዳ ሰይፍ ክንገብሮም ካብቶም ዝግብኡና ሓደ እዩ ማለት እዩ። ናፍታ ካልአይቲ ምስ ንመፅእ ድማ ብዙሕ ግዜ ሕጂ እውን ኣብ ሞባይል ኢና ክንመፅእ። ብዙሕ ግዜ ሰብ ሞባይል ኣብ ድገዝኣሉ ግዜ ካብ ዝሓቶም ክልተ ዓበይቲ ነገራት እቲ ሓደ ስቶሬጅ እዩ። ክንደይ ጂቢ ሜሞሪ ኢንተርናል ሜሞሪ ኣለዋ? ናይ 128 ድያ፣ ናይ 256 ድያ፣ ናይ 64 ድያ ወይ ልዕሊኡ ድያ? ካብቶም ዝሓቶም እዩ። ካልአይትን ቀንድን ዝሓታ ከዓ እታ ራም ትፍለ ክንደይ ራም ኣለዋ። ይኹን እምበር ዋላ 8 ጂቢ ራም እዩ ዘድልየኒ ኢልካ ምስ ገዛእኸ ወይ 12 እዩ ደድልየኒ ወይ 6 እዩ ደድልየኒ ኢልካ ምስ ገዛእኸያ ሰኣን ኣጠቃቅማና እቲ ራም ኣይንጥቀመሉና ብዙሕ ግዜ። ምክንያቱ ራም እንታይ እዩ ዝጠቅም ንበል፣ ኣብዚኣ ኣቐዲመ ብዛዕባ ራም ክሓስብ ከለኹ ዝመፀትለይ ሓንቲ ኣናሎጂ ዝበሃል ኣሎ፣ ከወይ ስነ ሓሳብ ዝበሃል ኣሎ። ራም እንታይ እዩ እንተዳ ኢልና ንኣብነት ኣብ ሓደ ዓብዪ ኣዳራሽ ኣለና ንበል፣ ኣብ ኩላትና ኣብ ሓደ ዓብዪ ኣዳራሽ ኣለና። ኣብቲ ቅድሚት ከዓ ስቴጅ ኣላ። ኣብታ ስቴጅ ሕጂ ገለ ሰባት ሙዚቀኛታት ክኾኑ ይኽእሉ፣ መደረ ዝህቡ ክኾኑ ይኽእሉ፣ 13 15 20 ሰብ ትሕዝ ቦታ ከዓ ኣብቲ ቅድሚት ኣላ። ኩላትና 200 300 ከዓ ኣብቲ ኣዳራሽ ኣለና ንበል። እዚ ኣገዳስነት ናይ ራም ንምርዳእ ማለት እዩ። ስለዚ ኩላትና ካብቶም 300 ወይ 200 ኣብ ኣዳራሽ ኮፍ ኢልና ዘለና እቶም 12 ወይ እቶም 15 ኣብታ ስቴጅ ክድይቡ ይኽእሉ፣ ካብኦም ንላዕሊ እታ ስቴጅ ክትሕዛ ይትኽእልና። ስለዚ እቲ ኣዳራሽ እቲ ኢንተርናል ሜሞሪ ወይ እቲ 128 እቲ 256 64 ጂቢ ንብሎ ናይ ሞባይልና ክኸውን ከሎ እታ ስቴጅ ከዓ ራም እያ። ኣብዚ ዓይና ሕጂ ክንፈልጥ ዘለና እዛ ኣናሎጂ እዚኣ እዚ ኣገዳሲት እያ። ካባና ካብቶም 200 ሰባት ኣብቲ ኣዳራሽ ዘለና እቶም መደረ ዘስምዑ ወይ ሙዚቀኛታት ወይ እቶም ደረፍቲ ኣፍታ ራም ይድይቡ ኣለው እንተዳ ኢልና ኣፍታ ስቴጅ ይድይቡ ኣለው ማለት እዮም። ስለዚ ራምና ራም ማለት ራንደም ኣክሰስ ሜሞሪ ማለት እንዲ ዝኾነ ዝሰርሕ ንኣብነት ሙዚቃ ክትሰምዕ ትፀንሕ ሙዚቃ ካብቲ ኣዳራሽ ወፂኡ ናፍቲ ስቴጅ ደይቡ የስማዓካ ኣሎ። ተመሊስካ ካልእ ኣፕሊኬሽን ትኸፍት ኣበይ ትገድፎም ኣለኻ? ኣብቲ ስቴጅ ትገድፎም ኣለኻ። ነዚኦም እንተ ደኣ ነቲ ስቴጅ ክሊር ደይገበርካዮ ወይ ነፃ ክሳብ ደይገበርካዮ እቲ ራምካ ትሕዝ እዩ ደሎ ማለት እዩ። ስለዚ ኩሉ ግዜ ራም ክንጥቀመሉ እንተ ደኣ ኮይና ሓደ ኣፕሊኬሽን ትኸፍቶ ናፍቲ ስቴጅ ከይዱ እዩ ዝኽፈት። ኣብኡ ፀኒሑ ከዓ ምስ ዓፅኻዮ ከዓ ካብቲ ስቴጅ ወሪዱ ከዓ ናብ ኢንተርናል ስቶሬጅ ከዓ ይቕመጥ። እዚኣ ክንፈልጣ ዘለና ዝዓበየት ነገራ እንተ ደኣ ከፊትናዮም ኣብ ስቴጅ ደይቦም ኮፍ ኢሎም ዘዝኸፈትናዮም 10 ሰባት ትሕዝ ስቴጅ እንተ 15 20 ሰብ መሊእናያ እቲ ራም ካብ ጥቕሚ ወፃኢ እዩ ዝኸውን፣ ምክንያቱ ተታሒዙሎ ማለት እዩ። ስለዚ ኩሉ ግዜ ክንገብራ ዘለና እንታይ እያ? ንራም ክሊር ወይ ከዓ ነፃ ክንገብሮ ክንክእል ኣለና። ነዚኣ ኸ ብኸመይ ንገብራ? ሕጂ ኣነ ናይ ራም ከርአኩም እየ። ናይ ሃርድ ዲስክ ሽዑ ኣብቲ መራፅታት ስለ ዘሎ ባዕልኹም ፈቲሽኩም ክትረኽብዋ ትኽእሉ ኢኹም። እንተ ደኣ ኣገዳሲት ኮይና ተሰሚዓትኩም ከዓ በዚ ኣድራሻ ቴክስት ኣብ ትገብሩለይ ከዓ ከምፃ ይኽእል እየ ማለት እዩ። ስለዚ ከመይ ጌርና ራም ነፃ ንገብሮ ወይ ነፅርዮ ናብ ትብል ክንከይድ ኢና። መጀመርያ ናብ ሴቲንግ ናኣቱ ኢና። ሕጂ እውን ኣቐዲምና ናብ ሴቲን ናኣት ኢና ነርና። ሕጂ እውን ናብ ሴቲን ናክንኣቱ ሴቲን ምስ መፃና ናብ ታሕቲ ዲቫይስ ኬር ትብላላ። ኣብዚ ሕጂ ኩሉ ራም ስቶሬጅ ካ ወዘተ ወዘተ ዝብል ናይ ሞባይልካ ትርእየሉ ኣማራፂ እዩ። ዲቫይስ ኬር ክንመፅ ኢና። ናብ ዲቫይስ ኬር ምስ መፃና ከምቲ ኣቐዲመ ዝበልኩኹም ፕሮሰሰር ድዩ እቲ ሃርድ ዲስክ ድዩ ሜሞሪ ወዘተ ኩሎም ኣብ ዘለዉ ንሕና ናፍታ ሜሞሪ ትብል ክንከይድ ኢና። ኣብዚ ሜሞሪ ሕጂ ኣቐዲምካ ቅድሚ ሰሙን ቅድሚ 2 ሰሙን ዝኸፈትካዮም ግን ኣብ ራም ቦታ ሒዞም ዘለዉ ክፀርዩ ዝግብኦም ብዙሓት ኣለዉ። ናተይ እንዳፅራኽቦ ክመፅእ ስለ ዝፀናሕኩ ብዙሕ ኣይትርእዩ እንትኾኑ ብዙ ግን ስቲል ከዓ ብዙሕ ነገር ኣሎ። ኣብ ናትኩም ብዙሕ ነገር ተኸፊቱ ከም ዝፀንሕ ክትርእይዎ ትኽእሉ ኢኹም። በዚ ጋጣሚ

ባትሪ ንበዕሉ እንታይ ኣብታ ባትሪ ትብል ኣማራፂ እንተደኣ ኣትኹም እንታይ እዩ ዝበዝሐ ባትሪ ዝውድኣልኩም ዘሎ እውን እቲ ኦፕቲማይዜሽን ዝበሃል ኣሎ ከተልግስዎ ትኽእሉ ኢኹም። ስለዚ ንሕና ግን ናብ ሜሞሪ ክንኣቱ ኢና። እዛ ትሪእዋ ዘለኹም ሜሞሪ ምስኣተና ክሊን ናው ትብል ኣላ። እንተ ደኣ ክሊን ጌርኩማ ሕጂ ክንዲዝ ዝኸውን ቦታ ፍሪ ክኸውን እዩ ካብ ራምኩም ትብል ኣላ። ንኣብነት ናተይ ራም እተ 8 ጂቢ ኮይና እቲ 4 ጂቢ ስቲል ተታሒዙሎ ድሮስ ተታሒዙሎ ማለት እዩ። ስለዚ እዚ ክሊር ክትገብሮ ኢኻ ራምካ ከዓ ብግቡእ ክትጥቀመሉ ኢኻ። ንኣብነት 3.4 ጂቢ ካብ 12 ይሰርሓሎ እንተ ኢላትኒ እንተ ደኣ ፍሪ ጌርካዮ ግን ክንዲዚ ክትረክብ ኢኻ እዩ ትብለኒ ደሎ። ስለዚ ኩሉ ግዜ እዚ ክሊር ወይ ከዓ ክሊን ወይ ከዓ ነፃ ክንገብሮ ካብ ዘለና ኣማራፂ እዩ። ናብዚ ኣቲና ናብ ሜሞር ምስኣትና ክሊን ናው ትብል ኣላ። ብምሉኦም ኣብዚ ሕጂ ክሊን ክንገብሮ ዘለና እዩ ማለት እዩ። ክሊን ናው ክንብሎ ኢና ኣብዚ ከም ባክግራውንድ ኣፕስ ዝበሃሉ እስኻ ዘይትፈልጦም ግን ብድሕሪት ኮይኖም ዝሰርሑ ዘለዉ ኣፕሊኬሽናት ኣለዉ። ናይ ሲስተም ፕሮሰስ ኣሎ። ንኣብነት ኣንድሮይድ ባዕሉ ከም ዝበልና ካብቲ ኣዳራሽ ደስ እዩ ናብ ስቴጅ ከይዲ እዩ ብሰርሕ ሞባይል ካ ትውልዓ ከለካ ራም ወስድ እዩ። ሰርቪሳት ኣለዉ ዝተፈላለዩ ሰርቪስ ንብሎም ናይ ካሜራ፣ ናይ ኪቦርድ ወዘተ እንዳበሉ ኩሎም እዚኦም ክሊን ምስ ገበርናዮም ሞባይልና ካብ ዝኾነ ግዜ ንላዕሊ ቅልጥፍቲ ክትኮነልና ትንደልዮ ስራሕ ክትሰርሓልና ትኽእል እያ ማለት እዩ። ስለዚ ኣብ ዲቫይስ ኬር ምስኣተና ከነፅርዮም ካብ ዘለና ኣነ ናይ ሜሞሪ ኣርአ ዘለኹ ናይ ባትሪ ኣለና ናይ ካልእ ኣለና እንዳኣተና ክንሪኦም ንኽእል ኢና። ብፍላይ ኣብታ ስቶሬጅ ትብል እንተዳ ርኢናዮ እንታይ እዩ ስቶሬጅና መሊኡ ዘሎ። ንኣብነት ተጠቂምናሎም ዘይንፈልጥ ኣፕሊኬሽናት ዝብል ኣሎ ብዚ ከምዚ ትሪእዎ ዘለኹም ተጠቂመሎም ዘይፈልጥ ኣብዝሓለፈ ወርሒ እንተደኣ ኮይኖም ከልግሶም ተደልየ ከልግሶም ኣለኒ። ዱፕሊኬትድ ፎቶስ ዝብል ወይ ዱፕሊኬትድ ዝተረጋገሙ ስእልታት ኣለዉ እሶም ከዓ ከባቢ 45 ጂቢ ካብ ቦታ ይሕዙልካ ወዘተ እንተደኣ ርኢናዮም ኮፍ ኢልና ሓንሳብ 15 ወሲድና ሞባይልና እንተደኣ ኣብ ዲቫይስ ኬር ኣቲና ፈቲሽናያ ብዙሕ ነገር ከነፅሪ ምዃንና ሞባይልና ከዓ ዝቐልጠፈትን ዝሓሸን ቦታ ክትሕዘልና ምዃና ዘጠራጥረ የብሉን ርግፀኛ እየ። ሞባይልኩም ፅቡቅ ጌርኩም ፈትሽዋ። እዘን ክልተ ሎማዓንቲ ከም ኣማራፂ ጠቂሰየን ዘለኹ ብዙሕ ጥቕሚ ዘለዎን እየን ማለት እዩ። ኣብቲ ስዒቡ ዝገልፅ ድማ ብዙሕ ግዜ ስለምንታይ ኻ እዚ ሂድን ፊቸርስ ወይ ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፂታት ዝበሃል ኣብ ሞባይል ዘሎ ንምንታይ ኻ ናይ ሳምሰንግ ጥራይ ተምፅእ ኣብ ሬድሚ ኸ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ። ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክን ኣማፃን ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ከዓ ብከምዚ ስዕብ ተዳሊሎ ሰናይ ምክትታል። ኣብዚ ሕጂ ኩለን ኣንድሮይድ እንደን ስለምንታይ ኣብ ሳምሰንግ ጥራይ ናተይ ሳ ኣንድሮይድ እንድያ ናተይ ሞቶሮላ ኮይና ኣንድሮይድ እንድያ ናተይ ዋን ፕላስ ኮይና ኣንድሮይድ እንድያ ናተይ ከምዚ ኮይና ኣንድሮይድ እንድያ ዝበሃል ነገር ኣሎ። ኣብዚ ግን ኣዝዩ ሓደ ውሽጣዊ ኣሰራርሓ ናይ ኣንድሮይድ ኣሎ ኩሉ ተጠቃማይ ሞባይል ከዓ ክፈልጦ ኣለዎ ኢለ ይግምት። እዚ እንታይ እዩ? መጀመርያ ኣንድሮይድ ናይ መን እዩ ዝብል ሕቶ ኣብዝሓለፈ ሰሙን ዘቕረብናዮ ብዛዕባ ኣልፋቤት ዘለዎ ትካላት ክንገልፅ ከለና ከም በዓል ክሮም ኢልና ዝተፈላለዩ ትካላት ናይ ጉግል ኣዲስ ኢልና ወዘተ ሓደ ካብኦም ኣንድሮይድ እዩ። እዚ ኣንድሮይድ ዝበሃል ናይ ሞባይል ኦፕሬቲንግ ሲስተም ብጉግል ዝማዕበለ ኮይኑ ጉግል መጀመርያ ንኩለን ሞባይላት ብነፃ ክጥቀማሉ ኣፍቂዱ ሓደ ካልኣይ ክጥቀማሉ ጥራይ ደይኮነ ከም ድላይን ገይረን ከዓ ሞዲፋይ ወይ ሰንዓ ክካይዳሉ ዝውሳኽ ክውሰኻሉ ዝጎድል ከጉድላሉ ተደይደለያ ከዓ ከም ዘለዎ ክጥቀማሉ ዝብል ሓደ ኣምሪፁ። እዚ ከዓ ኣንድሮይድ ኦፐን ሶርስ ንብሎ። ኦፐን ሶርስ ክንብል ከለና ሕጂ ድላይካ ክትገብሮ ትኽእል እዩ ማለት እዩ። ኣይተኸፍለሉን ኢኻ ብነፃ ኢኻ ትረኽቦ ወዘተ። ስለዚ ሞባይል ክንሰርሕ እንተደኣ ኮይና ሞባይል ምስ ሰራሕና ካብ እዚ ዓመት ወይ ኣብ ዓመት ክልተ ግዜ ጉግል ዝሐድሶ ኣንድሮይድ ቨርዥን ኢልና 14 15 16 ወዘተ ኢልና ንኸዶ ኣምፂኻ ምጥቃም ጥራይ እዩ ማለት እዩ። ስለዚ ኦፐን ሶርስ ስለምንታይ እዩ ገይርዎ ንዝብል ኣንድሮይድ ኦፐን

ሪሶርስ ፕሮጀክት AOSP ዝበሃል ሓደ ኣዝዩ ኣገዳሲ ነገር ፕሮጀክት ዘርጊሑ። ነዚ ክዘርግሑ ከሎ እንታይ እዩ ገይሩ? እቲ ኩሉ ግዜ ደር ኢዝ ኖ ፍሪ ላንች ይብሉ ወይ ነፃ ምሳሕ የለን ነፃ ዝበሃል ነገር የለን፣ እንታይ ደኣ ድሕሪ እቲ ነፃ ትወሃቦ ገለ ነገር ኣሎ እዩ ዝበሃል። ስለዚ ጉግል ነዚ ትካላት ኣፍሬይት ሞባይል ንኩለን ከም በዓል ሻሚ ንምፃእ ሬድሚ ንምፃእ ሻሚ ሬድሚ ሓደ እዮም ሞቶሮላ ንምፃእ በዓል ዘቲኢ በዓል ቴክኖ ወዘተ ኩለን ዘና ኣንድሮይድ ዝጥቀማ ነፃ ክብለን ከሎ እሰን ነፃ ክጥቀማ ከለዋ ናቱ ኣፕሊኬሽናት ከዓ ኣብኡ ስለ ዝሰርሕ ማለት እዩ። ንኣብነት ብዙሕ ግዜ ንገልፃ ኢና ህዋወይ ምስ ጉግል ኣብ ዘይተቃደወሉ ግዜ መጀመርያ ንኣንድሮይድ ክጥቀመሉ ትኽእል ኢኻ ተባሂሉ ከምቶም ኣፕሊኬሽናት ናይ ጉግል ኣፕሊኬሽናት ድኾኑ ከም በዓል ዩቲብ ክሮም ፕሌይ ስቶር ግን ክትጥቀመሉ ኣይትኽእል ኒኣ ምስ ተባሃለ ንኣንድሮይድ ገዲፉ ናቱ ሃርሞኒ ዝተባሃለ ኦፕሬቲንግ ሲስተም ከም ደምፀ ኩሉ ግዜ ንዝክሮ ኢና። ስለዚ ነፃ ከፍቅደለን ከሎ እንታይ ማለት እዩ? ከምዚ ፅርግያ ሰሪሑ ብነፃ ይህበካ እሞ ኣብ መገዲ ደሎ መዕደል ነዳዲ ግን ናቱ ይገብሮ ማለት እዩ። እዚ እቲ ኣናሎጂ ዝበሃል እቲ መግለፂ ናቱ ፅርግያ ሰሪሑ ይህበካ ከም ድላይካ ከም ትኸይድ ገብረካ ኣብ መንገዲ ግን ዝተፈላለዩ ትካላትን እንዳነዳድን ይቕርበልካ ናቱ ማለት እዩ። ከምዚ ዓይነት ጌርና ኢና ንሪኦ በዚና ኦፐን ሶርስ ንብሎ። ነዚ ኦፐን ሶርስ ተጠቂመ ግን ሳምሰንግ ኣብ ውሽጢ ሓደ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ኣለዋ። እዚ ከዓ ዋን ዩኣይ ይበሃል። ዋን ዩዘር ኢንተርፌስ ማለት እዩ። ዋን ዩኣይ ይበሃል። ምናልባት ኣብ ሴቲን ናይ ሞባይልኩም ኣትኹም ኣባውት ፎን እንተዳ ርኢኹም ሞ ብጀካ እቲ ኣንድሮይድ ቨርዥን ዋን ዩኣይ ዝበሃል ትረኽቡ ኢኹም። እዚ ዋን ዩኣይ ዝበሃል ካልእ ኣብ ውሽጢ ኣንድሮይድ ዘሎ ኦፕሬቲንግ ሲስተም ናይ ሳምሰን ጥራይ ማለት እዩ። ኪድ ምስ በልና ካልእ ሸዋሚ ሙን ሸዋሚ ዝበሃሉ ሬድሚ ሪልሚ ወዘተ ዝሰርሑ ሸዋሚ ሚ ሞባይላት ከዓ ናቶም ኦፕሬቲንግ ሲስተም ኣለዎም ኣብ ውሽጢ ኣንድሮይድ ነቲ ኣንድሮይድ ከም ድላዮም ገይሮም ክሰርሑ ዘፍቅደሎም። እዚ ከዓ ኤምኣይዩኣይ ይበሃል ሚ ዩዘር ኢንተርፌስ ማለት እዩ። እቲ ፍልሊ ዝመፅ ዘሎ እምበኣር ኣብዚ እዩ። በዚ ምክንያትን ሳምሰንግ ሞባይላት እዚ ዋን ዩኣይ ዝበሃል ዋን ዩኣይ ዋን ዩዘር ኢንተርፌስ ዝበሃል ኣብ ውሽጢ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ስለ ዘለዎን ን ኣብቲ ውሽጢ ዋን ዩኣይዩ ሳምሰንግ ተጋላቢጡ ዝተፈላለየ ኣማራፂታት ኣብ ካልኦት ዘየለ ንረኽቦ ዘለና። እዚ ሕጂ ንሳምሰንግ ብልጫ ዘውህቦ ኮይኑ ትረኽቦ ብልጫ ዘውህቦ ጥራይ ደይኮነ ከዓ ድላዩ ዋጋታት እንዳፀውዐ ዝላዩ እንዳኸደ ከዓ ክሳብ ሕጂ ነቲ ዕዳጋታት ናይ ዓለም ተቋፂሮ ዘሎ ማለት እዩ። ማለት መራሒ ኮይኑ ይኸይድ ኣሎ። ካልእ ሻሚ እንተዳ ርእናዮ ሚ ሬድሚ ሪልሚ ወዘተ እንተዳ ርእናዮን ከዓ ከም ዝበልክዎ ኤምኣይዩኣይ ዝበሃል ወይ ከዓ ፀኒሑ ሃይፐር ኦኤስ ኢኹም ትረኽቡ ሕጂ ኣብ ሞባይልኩም ኣትኹም ኣብ ሴቲን ኣባውት ፎን እንተዳ ርኢኹማ ብጀካ እቲ ኣንድሮይድ ቨርዥን እዚ ሃይፐር ኦኤስ ኢሉ እዩ ድሕራይ ፀዊዕዎ ደሎ። ኣብ ናይ ገሊኹም ከዓ ኤምኣይዩኣይ ትረኽቦ ኢኹም። ስለዚ ትፍልሊ ኣብዚ እዩ ዘሎ። ሕቡ ኣማራፂ ዝበሃል ከምዚ ብዙሕ ግዜ ኣብ ሳምሰን ከምዚ ተሓቢኡ ኣብዚኣትኻ ከምዝትረኽቦ ንብሎ እዚ ኤምኣይዩኣይ ዝበሃል የብሉ። ኣክንድኡ ናቱ ታርጌት ሒዙ ናቱ ዕላማ ሒዙ ኣነ ንከምዚአ ዝሰርሕ ኢሉ ይሰርሕ ኣሎ። እቶም ዕላማታት ክንገልፆም ኢና። ቀንዲ ዕላማ ናይ ዋን ዩኣይ ግን እንታይ እዩ እንተዳ ኢልና ኣዝዮም ብዙሓት ኣብ ውሽጢ ኣለው። ንኣብነት ጉድሎክ ዝበሃል ኣሎ ነቲ ሶፍትዌር ከም ድላይካ ኣብ ውሽጢ ኮንካ ክትቀያይሮ። ንኣብነት ባተን በዚ ፀኒሑ በዚ ክትገብሮ ትኽእል። ቮሊም ባተን ጌርካ ደወል ክትቅበል ትኽእል። ቮሊም ፕላስ ጌርካ ክትቅበል ትኽእል። ቮሊም ማይናስ ጌርካ ክትዓፁ ትኽእል ወዘተ ዝበሃል ኣማራፂታት ወሲኽሉ። እቲ ብየማና ኢድካ ክትጥቀመላ ተደሊኻ ዘለካ ኣማራፅን ብፀጋማ ኢድካ ወይ ዓኼላይ ተኾንካ ሌፍት ሃንድ እንተደኣ ኾንካ ዘለካ ኣማራፅን እዚ እውን ሓደ ካፍቲ ዘለዎ እዩ። እዚ ማለት እንታይ ማለት እዩ? ንማኪናኻ ኣፍታ ትጥቀመላ ዳሽቦርድ ድላይካ ኣማራፅታት ምውሳኽ ማለት እዩ። ስለዚ ኣብ ሞባይልካ ድላይካ ክትገብራ ትኽእል ኣማራፂ ሓደ ካፍቶም ዋን ዩኣይ ኣንድሮይድ ካልኦት ዘይገብርዎ ዋን ዩኣይ ዝገብርዎ እዮም። ካልእ እዚ ሳምሰንግ ኖክስ ዝበሃል እዚ ከዓ ኣዝዩ ነቲ ሞባይሎም ንባንኪንግ ሲስተም ንባንክታት ንካልእ ናይ መኽፈሊ ገንዘብ ወዘተ ወዘተ

ስለ ዝጥቀሙለን ሳምሰንግ ፔይ ዝበሃል ስለ ዘለዎን እሱ ኣዝዩ ምስጢራዊ ወይ ሰኪር ንምግባር ዝጥቀሙሉ ከዓ እዚ ሳምሰንግ ኖክስ ዝበሃል ኣሎ። ስለዚ ሳምሰንግ ኖክስ ዘለዋ ሃክ ኣይትኸውን እያ፣ ቫይረስ እዚ ወይ ማልዌር ንብሎ ኣይትገብራን ኢኻ። እዚ ሩት ንብሎ ኣሎ ነቲ ሞባይል ምስ ሳምሰንግ ከምደይ ትራኸብ ትገብራ እሞ ድሕር ሰኻ ድላይካ ትገብር ወዘተ ኣይረኽባን እዩ። ካልእ ኣብ ዋን ዩኣይ ዘሎ ኣማራፂ እዚ ካብ ኣንድሮይድ ብቐጥታ ዝመፁ ኣድቨርታይዝመንትስ ወይ መዋዓውዒታት ይኽልክል እዩ። ንሞባይልካ ኣብ ላፕቶፕ ወይ ኣብ ቴሌቭዥን ኣላጊብካ ከም ደስክቶፕ ትጥቀመላ እዚ ሳምሰንግ ዲኤክስ ዝበሃል ወይ ሳምሰንግ ዴክስ ዝበሃል ከዓ ካልእ እዩ። እዚ ማልቲታስኪን ዝበሃል ኣብ ሓደ እዋን ክልተ ነገር ክትሰርሐላ ትኽእል። መቓቒልካ ቅድሚ ሕጂ ብዙሕ እዩ ዘርእና ኢና። መቓቒልካ ብላዕሊ ገለ ትጥቀም ብታሕቲ ክልተ ትጥቀመሉ ወዘተ ወዘተ እንተደኣ ኢልና ኣብ ሳምሰንግ ጥራይ ንረኽቦ ብሰንኪ እቲ ኣብ ውሽጢ ኣንድሮይድ ዘሎ ዋን ዩኣይ ዝበሃል ኢንተርፌስ እዩ ማለት እዩ። ናብ ሬድሚ ክንመፅእ ፀኒሕና። ቅድሚኡ ግን ነቲ ኣንድሮይድ ሳምሰንግ ዝሰርሖ ወይ ኩሉ ግዜ ኣፕዴት ዝገብሩ 14 15 16 ኢሉ ዝመፅእ ዘሎ ኸ ከም ዘለዎ ዝጥቀምሉ ኣለዉ ዶ እንተ ኢልና መልዮም ከም በዓል ቴክኖ ንድሕር ከድና ብዙሕ ኣማራፂ ኣይውስኹላን ብኸምኡ እንተን ሞባይላት ዋላ ብዋጋውን ሕስር ድብላ ብዓብኡ ካብቶን ብሉፃት 45 ዝበሃላ ጉግል ፒክሰል ዝበሃላ ሞባይላት እንተዳ ርኢናይን ፒክሰል ናይ ጉግልን እዚ ዝኾነ ይኹን ዝኸልኣየ ኦፕሬቲንግ ሲስተም ዋን ዩኣይ የብለን ኤምኣይዩኣይ የብለን ከም ዘለዎ እየን ዝጥቀማሉ። ስለዚ ከም ዘለዎ ዝጥቀማሉ እውን ኣለዋ ማለት እዩ። እዚ ሬድሚ ዝጥቀመሉ ኤምኣይዩኣይ ወይ ሃይፐር ኦኤስ ዝተባሃለ ኸ እንታይ ፍሉይ ነገር ኣለዎ እንተዳ ኢልና መብዛሕትኡ ግዜ ሬድሚ ዝጥቀምሉ ወይ ሻሚ ዝጥቀምሉ ናይ ዕዳጋ ጥበብ ወይ እቲ ቢዝነስ ስትራቴጂ ዝበሃል ናይ ዋጋ እዩ። ድልድል ዝበለ ሕጂ ሬድሚ ሻሚ ኣዝየን ፅቡቃት ስለ ዝኾነ የን ዕዳጋ ረኪበን ብዙሕ ሰብ ዝጥቀመለን ዘሎ ብዙሕ ኣማራፂታት እዩ ዘለዎን። ግን እንተደኣ ነቲ ኤምኣይዩኣይ ኣማራፂታት ክውስኽሉ ከምዚ ናይ ሳምሰንግ ሂድን ፊቸርስ ሕቡ ኣማራፂታት ገለ ክገብርሉ እንተደኣ ኮይኖም ዋግአን ክኸብር እዩ። ስለዚ ኣክንዱኡ ናብ ዋጋ እዮም ከይዶም ማለት እዩ። ኣብ ዋጋ ኣብ ብቕዓትን ተመርኪሶ እዮም ዝኸዱ። እንታይ ደኣ ኢሎም ቁሩብ ካብ ኣይፎን ዝቐድሕዎ ወይ ናይ ኣይፎን ስታይል ናይ ኣይፎን ኣገባብ ዝመስል ነገራት ግን ተጠቂሞም። እሱ ከዓ እንታይ ሓደ እዚ ዩዘር ኢንተርፌስ ዝበሃል ሞባይል ናይ ሬድሚ ክትሕዛ ከለካ ኣይፎን እያ ትመስለካ። እቲ ተጠቃምነት ወይ ምስ ተጠቃማይ ዘለዋ ርክብ ኣዝዩ ምቹእ ከም ዝኸውን ሰሪሖ ሙሉ ኣብ ዲዛይን ኣብቲ ኣኒሜሽን ከም ስዋይፕ ክትከይድ ከለካ ካብ ኣፕሊኬሽን ናብ ኣፕሊኬሽን ክትከይድ ከለካ ዘሎ እቲ ኣኒሜሽን ዝበሃል እቲ ተገላቢጡ ዝኸይድ ኣብኡ ሰርሖኦም። ልዕሊ ኩሉ ኤምኣይዩኣይ ተገዲሱ ዝሰርሐሉ ነገር ግን ድልዳለን ዋጋን ዝብል ስትራቴጂ ሒዙ እዩ ዝኸይድ ማለት እዩ። ስለዚ በዚ ኣገባቢና ኣብ ሳምሰንግ ዝርከብ ሕቡ ምስጢራት ወይ ሕቡ ኣማራፂታት ንብል ኩሉ ግዜ እሞ ተኸታተልቲ ከዓ እንታይ ደኣ ናይ ሬድሚ ከዘይትነግረና እንታይ ደኣ ናይ ሬድሚ ድብል ኣሎ። ምናልባት ንሬድሚ ንኤምኣይዩኣይ ማለት እዩ ሬድሚ ጥራይ ደይኮነ ንኤምኣይዩኣይ ዝተባሃለ ኣማራፂ ዘለዎን ናይ ሻሚ ውፅኢት ዝኾና ሞባይላት ግን ሓደ ሰከንድ ስፔስ ዝበሃል ኣማራፂ ኣለዎን። እዚ ሰከንድ ስፔስ ዝበሃል ንኣብነት ኣብ ሴቲን ኣቲኻ ስፔሻል ፊቸርስ ዝብል ኣሎ። ሽዑ ሰከንድ ስፔስ እንተደኣ መሪፅካዮ እዚ ማለት ኣብ ሓንቲ ሞባይል ክልተ ሞባይል ምህላው ማለት እዩ። ኣብ ሓንቲ ሞባይል ሲ ክልተ ኣማራፂ ኣለካ። ንኣብነት ኣብቲ ሓንቲ ንድሕር ኣቲኻ ናይ ስራሕ ጥራይ ተገይርካያ ኣብቲ ሓንቲ ከዓ ናይ ውልቃ ጥራይ ዶክመንታት ወይ ናይ ክልተ ሰብ ዶክመንታት ኣብ ሓደ ሰነዳት ኣብ ሓደ ሞባይል ከተቐምጥ የኽእለካ እዩ። ምናልባት ተጠቀምቲ ሬድሚ እንተ ደኣ ሰከንድ ስፔስ ከመይ ጌርካ ትጥቀመሉ ክትፈልጡ ደሊኹም ቴክስት ፀሓፉለይ ኣብ ዝመፅእ ዘሎ መደብና እቲ ኣማራፂታቱ ሒዘዮ ክቐርብ እየ። ስለዚ እምበኣር ኣብዚ ናይ ኣንድሮይድ እንታይ ኢና ሎ ማዓንቲ ክንርኢ ፈቲና እንተ ደኣ ኢልና ኣንድሮይድ ሓደ መበገሲ ወይ ነፃ ኣፕሊኬሽን ወይ ነፃ ኦፕሬቲንግ ሲስተም ክኾን ከሎ ዋን ዩኣይ ዝበሃል ሳምሰንግ ድውስኸሉ ካልእ ናይ ውሽጣዊ ኦፕሬቲንግ ሲስተም ኮይኑ ኣብ ውሽጢ ዋን ዩኣይ ዘለዎ ኣማራፂታት ካብ ግዜ ናብ ግዜ እንዳዓበየ ይኸዱ ኣለው። ምናልባት
ኣብዛ ጊዜ እዚኣ መደብ ንሰርሐላ ዘለና ጊዜ 1UI ቨርዥን 8.5 በፂሑ ኣሎ። እዚ ናይ MIUI ናይ ወይ ሃይፐር ኦኤስ ንብሎ ናይ ሻሚ

ከዓ 3 ነጥቢ ገለ ኣሎ ፅኒሕ ኢሉ ናብ 4 ክመፅኡ ብዙሕ ናይ ኤኣይ ፊቸራት ወይ ኣማራፅታት ክውስኽሉ ምዃኖም ውን ካብ ዝግለፅ ዘሎዩ ማለት እዩ። ስለዚ ናብታ ዝጀመርኩ ክምለስ ኣንድሮይድ ሓደ ነፃ ዝኾነት ኣፍራይት ሞባይል ክትጥቀመሉ ትኽእል ኦፕሬቲንግ ሲስተም ክኸውን ከሎ እቲ ዋን ዩኣይ ወሲኻ ሳምሰንግ ናታ መቐረት ትውስኸሉ፣ ሬድሚ ወይ ሚ ዝበሃል ካምፓኒ እዚ ኤምኣይዩኣይ ሃይፐር ኦኤስ ወሲኹ ናቲ መቐረት ትውስኸሉ። ዋን ፕላስ እውን ናቶም ኣለዎም፣ ኦክሲጅን ዝበሃል ኣለዎም። ዋን ፕላስ እውን ካልኦት ክሳዕ ሕጂ ኣይ ነናተ ናይ ገበራን ከም ዘለዎ እየን ጥቀማሉ ዘለዋ ማለት እዩ። ስለዚ እዚ ሓደ ካፍቲ ታሪክን ኣማፃፃኣን ኣንድሮይድ ኦፕሬቲንግ ሲስተም ካብ ጉግል ጀሚሩ ከመይ ኢሉ ካልኦት ትካላት ነናተን ነቲ ጉግል ብነፃ ዝሃበን ኣንድሮይድ ተጠቂመን ኣብዚ በፂሐን ዝብል እዩ። ምስ ዝኸይድ ሓደ ኣዝዩ ከም ታሪክ ክንፈልጦ ዝግባአና ወይ ክንፈልጦ ዘለና ነገር ከ ኣሎ። ከም ኦፕሬቲንግ ሲስተም ክንሪኦም ከለና ናይ ሞባይል ኦፕሬቲንግ ሲስተም ብደረጃ ተጠቃምነት ብዓለም ደረጃ ቀዳማይ ዘሎ ኣንድሮይድ እዩ። ካልኣይ ዘሎ ናይ ኣፕል ወይ ኣብ ኣይፎን ንጥቀመሉ እዚ ኣይኦኤስ ዝበሃል እዩ። ብሳልሳይ ደረጃ ህዋወይ ዝጥቀምሉ ዘለዉ ሃርሞኒ ኦፕሬቲንግ ሲስተም ወዘተ እንዳበልና ክንከይድ ንኽእል ኢና። ኣብ ሓደ እዋን ማይክሮሶፍት ሕጂ ኣብ ታሪክ ናይ ኣማፃፃኣ ናይ ሞባይላት ናይ ዕብለላ ዕዳጋ ከምዚ ኣንድሮይድ ተጠቂሙሉ ዝበልናዮ ንኣብነት ኣንድሮይድ ነቲ ኦፕሬቲንግ ሲስተም ብነፃ ሂቡ ነቲ ዕዳጋ ብሒትዎ ወይ ተዓዊትሉ ዝበልናዮ ዊንዶውስ ኣብ 2010 እንታይ ድብላ ተሓስባ ነይርዎም ዝበዝሐ ህዝቢ ዓለም ዊንዶውስ ዝዓይነተን ዊንዶውስ ኦፕሬቲንግ ሲስተም ዘለዎን ላፕቶፕ ወይ ደስክቶፕ ኮምፒውተራት ይድሕስ። እንተ ደኣ ዊንዶውስ ሞባይላት ዘርጊሕና ንኣንድሮይድ ይኹን ንኣይኦኤስ ይኹን ክንቋፀሮም ንኽእል ኢና። ምክንያቱ ሰብ ሞባይል ኣላቶ ሞባይሉ ዊንዶውስ ተኾይና ኮምፒውተሩ ከዓ ዊንዶውስ ተደኣ ኮይና ክልቲኡ ዊንዶውስ ኢሎም ሓደ ፕሮጀክት ኣበጊሶም። እዚ ሕጂ እንታይ ድኸውን ዘሎ ኣብዚ ዘመናዊ ናይ ሞባይል ውድድር ኣፕል ኣብ 2007 ዓብዩ ክወፅ ከሎ ጉግል ኣብ 2008 ወይ ኣንድሮይድ ኣብ 2008 ይመፅ እዩ። ድሒሩ ኣብ 2010 ግን ማይክሮሶፍት ኦፕሬቲንግ ሲስተም ዝበሃል ሒዙ መፂና ዕላሙኡ ከዓ ከምዚ ዝገለፅናዮ እዩ። ስለዚ ድሓር ግን እንተዳ ርኢናዮ ኣብ ዕዳጋ ንኣይፎንን ንኣንድሮይድን ክወዳደረን ኣይከኣልን። እዚ ናቱ ምክንያት ነይርዎ። ስለዚ እንታይ ኢሉ ሓራይ እምበኣር ናተይ ኦፕሬቲንግ ሲስተም ኣለኒ፣ ዊንዶውስ ኦፕሬቲንግ ሲስተም ኣለኒ። እንተ ደኣ ንኖኪያ ገዚአ እያ፣ ኖኪያ ከዓ ናታ ሃርድዌር ተፍሪ ስለ ዝነበረት እንተ ደኣ ንኖኪያ ገዚአ እያ፣ ናተይ ሃርድዌርን ናተይ ሶፍትዌርን ሃሊኒ ንዕዳጋታት ዓለም ክብሕቶ እየ ወይ ከዓ ክቋፀሮ እየ ኢሉ ንኖኪያ ብ7.2 ቢልዮን ገዚእዋ ማለት እዩ። እዚ ምስ ገዝአ ግን ከምቲ ዝበሎ ንዝክሮ እንተደኣ ኮይኑና በዓል 2011 እተን ሞባይላት ዝነበራ ዊንዶውስ ዝበሃላ ብብዝሒ ሞባይላት መፅአን። ስለዚ ንሓደ ሞባይል ዘማዕብሎ እንታይ እዩ እንተደኣ ኢልና ንኣብነት ኣነ ሓንቲ ኣፕሊኬሽን ሰሪሐ ዝያዳ ተጠቀምቲ ዘለውዎ መን እያ ኣንድሮይድ እንተደኣ ኮይና ናብ ኣብ ፕሌይ ስቶር ይፅዕና፣ ፕሌይ ስቶር ከዓ ብዙሕ ተጠቀምቲ ረኽበላ ይሸጣ። መብዛሕቶም እቶም ኣፍሬይቲ ናይ ኣፕሊኬሽናት ዝበሃሉ ግን ድሮ ኣይፎንን ወይ ኣይኦኤስን እዚ ናይ ኣንድሮይድን ከይዱ ስለ ዝነበረ ክወዳደሩ ኣይከኣሉን፣ ወይ ድማ እዚ ንዊንዶውስ ዝበሃል ኣፕሊኬሽናት ከማዕብሉ ኣይተገደዱን ወይ ከዓ ኣይተገደሱን። ስለዚ እቲ ተገዳስነት ናይዞም ኣፕሊኬሽናት ሓደ ካልኣይ ድሮ ኣብቲ እውን ነናቶም ማዕቢሎም ነይሮም ኢልናዮም። ስለዚ ንኣፕል ዝዕወቶ ሲስተም ናቱ ነይሩ፣ ንኣንድሮይድ ዝዕወቶ ሲስተም ወይ ኣገባብ ናቱ ነይሩ። እዞም ክልቲኡ ግን ንዊንዶውስ ግን ኣይዕወቶን። ስለዚ ኣደዳ ክሳራ ኮይኑ ኖኪያ ኣይማዕበለን፣ ዊንዶውስ ኦፕሬቲንግ ሲስተም ኣይማዕበለን ኣብ ሓደ እዋን ተዓፅዩ ማለት እዩ። ስለዚ እንታይ እዩ እቲ ዝጥቀማሉ ናይ ቢዝነስ ኣገባብ ወይ ቢዝነስ ስትራቴጂ ክሳብ ክንደይ ተወዳደርቲ ኮይነን ንገሊአን ይዕብየን ንገሊአን የን እሰን ምዃኑ በዚ ክንርኢ ንኽእል ማለት እዩ። ስለዚ ኣብ ሓደ እዋን ኣብቲ ግዜ እቲ ናይ ማይክሮሶፍት ሲኢኦ ዝነበረ ስቲቭ ባልመር ዝተባሃለ እዩ ነይሩ። ስቲቭ ባልመር ድሒሩ እቲ ሓሳብ ቅኑዕ እኳ እንተነበረ ዝተጠቀምናሉ ስትራቴጂ ግን ኣይተዓወተን፣ ብልዕሊ ኩሉ ከዓ ኣብ ከምዚ ኩነታት ኮይና ንኖኪያ ክንዲዚ ቢልዮን ዝኣክል ምግዛእና ዓብዪ ጌጋ እዩ ነይሩ ኢሉ

ከም ዝተኣመነሉ ኢኻ ትርኢ። እዚ ኮይኑ ግን ማይክሮሶፍት ኣብ ሞባይል የኽሰር ዳኣ እምበር ኣብ ዕላማ ዕዳጋ ክንሪኦ ከለና ወይ እቲ ካፒታል ክንሪኦ ከለና ግን ንብሙሉአን ናይ ቴክኖሎጂ ኩባንያታት ብፍላይ ከዓ ነዘን ክንገልፀን ፀናሕና ማይክሮሶፍት ምስ ኣፕልን ምስ ኣንድሮይድን እንተ ኣወዳዲርናዮ ብዓይኒ ካፒታል መፂኻ ወላ ብመሪሕነት ቴክኖሎጂ ውን መፂኻ ኣብዚ ናይ ክላውድ ሲስተም ናይ ኤኣይ መተግበሪታት ወዘተ እንዳሰርሐ ዘለዎ ካፒታል ግን ክሳብ ክንደይ ዓብ ምዃኑ ወይ ነዘን ክልተ ዝገለፅናዮ ትካላት መሪሕወን ይኸይድ ምህላው ግን ሓደ ካፍቲ ትንታነታት ናይ ሞባይልን ዕዳጋታትን ሶፍትዌር እንድተኣሰር ኮይኑ ኣለኹ።

ባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ እዚ ክትከታተልዎ ፀናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክህታልኩም ደጊመ የመስግን ሰናይ ቅነ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጉትሕ ያኺኖ ታረጎነ
1: ድኮ እት ዕተርገኩ ተንዳዕኩ
0: ያበይቲ በዲ ኣድኮ ይሸኩ ተንዳዕኩ ኣየሁት ላ ብሽ ዘካለ ከስመሊ
1: ሱኩቶኩቶ ወላሂ ኮ ተትያ ካፈካ ሓበ
2: ሃያ ኮ ሃያ ቁርሲ ቡካኮ ክንዩ ጉሴንኪ ነቐረ ሱኩዓሪ ሆርምኖ ሰራ ሌል ኣደም ገርሊመካ ኖኬ ታላሑታ ከነያ ፎኖ ብኩሳ ኣብ ሳልሕ ክያ ሕውንኮ ክኒ ስቑል ሂፋራ ተንም እመንቲ ንኳን ክኒ ካያ
3: ኤይ ኣብ ሳልሕ ሽቕሊ ሳዓጉፍቲክ ሞ ጉታና ካፍ ጉቶና መሊቲን ኣከለ
4: ተካት ተካት እነ ሃሞሪ ካብ ሳባተ ሃባርኮ ኣክሪነ ማዮ ኢላ ኣላህ እንቲንቲ ለመሃይኒዮ ክስክ ንኩ
3: እንኪድን የከንኩ ኻርሻን ማሕቴንኪ የሊ ስነድመሃው ሙጉታና ስንዶባሊ ደውደወድሓንታ
4: ኮይሳና ኮኑመተይ ተሲስክ ኣቱ ኣፋኪሽናንጌደ ጢል ኣንቲባረበሊ ጢራ ሸቕሊ ላሑተኩ ኮዩ ከነ ክባህ ቁርሰ ንውሑ ሸ ደሊለ ልንሃብ
3: ኣ እንኪ ተማይሲናመል ላሑታህ ቤትቶሊ ድፍለ ኣማ ተወይቶ ዓንቡረበሊ ቡካ ካኖክቲ ብረምሲን ቦሳ ሰበትኪኒክ ኣኑ ፋሮልዮክ ዓረሚ በዳሒሽንሃይ
4: ያዓፉ ኣድየን ካህተንኮ ኣማ ባርሓበ ክሕየውቲ በገባ ኮይ ንድብሪ ሂፋሮ ታኣነኪ ካፋ እዝነኮ ክየርሒን ኣከ
5: ኣቱም ገዛ ከመይ ሓዲርኩ ራሕማየ ይተበገስክን ዲኺ
3: መርሓባ ትርሓሲ ሳዕለነገድ ማሕቴ ኣጊና ማሕቴ እጉጉታ ማካስጉም ከታሃይ እንኮነደው እቲ መይ ተክሰራ ንዴሃይ
5: ኣይጣዓይን ድዮም
3: ማዲጌ ሕውቲ ዲደርክ ጉሉበየኒህ በርኮ ኣክዲንመኖ ደወይነ ላሊ ማሕንያ ካህተብልየካ
5: ዋይ ሕቆ ደኣ ኣይ ስራሕ እንዲፈውሱ ንዕናይ ዳ ንዕናይ ከይቅድሙና ኸዓ ኣንቲ ራሕማ ሓፍተይ እናደረፍካ ምስራሕ እንዲ ዝብረኸኒ ዘይደርፍልና ግዳ
3: ትርሓስ እንኪ ተመይ የከንኩ ኮይ ያልኪንኣኑ መዲዓሃይ
5: እንታይ ክብል ኣንቲ ማንጉም ተክ
3: ተማ እመንጊደካኒ ለብዓዲ ሸከ ኮከየኒንትህኖ መርገድሽ ኣንኩ ሃበዶክዮኩ
5: ኣትና ዋለድ ንዕነ እስኪ ንዕነ እዛ ፀሓይ ከይመረረስ እዛ ስራሕ ዕምም ዕምም ንብላ ንዕነ ዘንደቀይ

0: ከተኸ ከተስን ድዕኪ ተካ በስኒ ነኪ ቶም ለ ከደ ከተስን ሃያንተ ነዴ
1: ንዑና ይበሉስከ ዮዮ ኣይሮ ልዕካ ነዴ
2: ተራሕማ ብባህታተ ቁርሰ ንውሑ ማደግ ሃይ ቁርሰ መሂን ቀርሸ መሂን ዝቦኪን ዓርድ የሓብቲ ሃውለት ዴታት እያ
3: ያው ሰላም ዓለይኩም ሰኒትሞዮ
4: ወዓለይኩም ሰላም ወዓለይኩም ሰላም ሓምድ ገፈመዮኩም ኣርሕቦ ኣርሕቦ
3: ረሃብ ርከቦ ኣብ ሳልሕ ስራጅ ኮት መየካ ኮት መየካ ኣባይካ
4: ኣልሓምዱሊላ
3: ኮ ገብኣ ከመለይ
4: ማደክ ሓማም ኮንታ ሓምድ እሊ ዕፃቸ ወእሊ እግርየ ሓረ ለፀሓይ ኣበይኩሁ ወለውልዋል ኩሉ ኣበይኩሁብለካ በስ ስካብ ፈተ ስካብ ወናብረረ ካብ ከም ገብሽ ወየ በልዕካ ሰክብ በስ ካብ ፈተ ብለካ ሓም
3: መለይ ኣብ ሳልሕ እሊ ሕማምካ ደዋሁ ኣነ ኣእምሮ ህለይኩም

0: ዓደት ሒለት ሸቃ እንስኩም ልግባእ ወሰብኩም ልግባእ ንኡሽኩም ወዓብይኩም በስ ላኪን እንደይ ትበህጊ ኣይትትከለስ እሎምላ እተበደል ጽጊዕ እንደትበው ማጻትኩም እቡ ኣንጃብኩም ተበርህ ልሃለየኩም ዓገብ ጌጋ ከየምበሎ ያ ክዔብቱ
1: ኣበ ኣበላ
0: እንስ ዓበይ ወሰብ ደገልል እንደ ሸቄ መትሓባዕዲ ይፋልኩም እሎብለኩም ወድሐንኩም ወርአይ ለብዲቡ ወሰኣልመሄ ገድም ኩና ንተሃጋጌ ኣማን ተማሚዮም
2: ኣብዚኣ እሞ ዓድና ንስርሖ ዘለና ስራሕ ክልተ መክሰብ ዘለዎ እዩ በቲ ዓድና ነልምዕ በቲ ድማ ድራርና ንእቱ ኣለና እቶም ደንጊኹም ትመፁ ቀልጢፍኩም ከዓ ትኸዱ ትህውኹን ኣለኹ ኣይንገዳዳዕ
3: ዮ ሩማ ቦሕሰት ሰባታ እትሪ ካርኣክታይ ሸለብሃተንም ናድገ የኩክያ ወቅቲ ሽቕለትክያ ዋኒት ኖክ ሚበኪና ፍርቶ ፍርቶ ሰይመረክ ዓርዒ እየሊኖክ ናሃበሳ
1: ዮ ንስን ሰዓል ማዒል ገየት እየ ድርሴ ኣኑ ካፈሲን ኮመንጉሙ ድርሴ ወከሊ ክማርቶ ተይብድለም ሸቕሊ ኪነ ንስን ሰዓል ካፋ ኮደዲሺ ሸቕሊ ነክሓኖ ሸቕሊ ክሕነ ሃንዮ ክሸቕሊ ነክሓኖ ሲነካ ሲነጋ
4: ኩሕዮ ተዋኒ ንረጋ ታነ ዮክየ ማሕሙድ ነኑ ሩማ ሽቕለተይ ኮፈት እድመ ስጉኖ ካፋ ኮላካ ላኪን ሽቕሊ ሒሽመ ኪናም ነርገናኒ ንንዞባኮ ጋሕናንኮ ዓደ ሳይነናኒ
2: እወ ስራሕ ክብረት
5: እዩ
0: ሰኒትበው ኩሉ ለትባህለሄ ሳምዓመ ህሌና ገድም መርሓበ መከለሲ ውደግ ነበስ ኦሮተ ኣካኑ ግሊጊ ሶባረ ከለፊኩም እታ ሰዓት ነበስ ንእትል ኣካነ ሸቕልነ ንትርኤ
6: ዮ ያዓዱ ሸዑል ሸቕሊ ተብሊን ንክኒ ዋኒ ታቢን ንክኒ ኣካ ተብሊኒካ ኣርዲ ዓማር ንድኮርሽ የነ ምሰበታ መብሩክ ረሓ
5: መብሩክ መብሩክ መብሩክ

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲ ላይካት ቀናብር ቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣለዉ። ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየኒ ትክፋል ናይ እታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካልየን ንስ ከብለብካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈን ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕውል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ኸባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ ንድሕር ዳ መፅሓፍቲ ጥራበስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦዓ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል ብ ካልእ ደቂ ኣንስትዮ ወላ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
0: ተኸታታሊ ፊልም ሳውንድ መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

ሰላም ሰላም ሰላም ሰላም ሰላም ሰላም ኣብ ውሽጢ ኣብ ወፃኢ ኩሉኹም ደቀይ ከመይ ቀኒኹም ከመይ ኣሎ ኩሉ ዕረፍቲ ከመይ ነይሩ እዚ ዕረፍቲ ፅቡቅ ዶ ነይሩ ብጣዕሚ ንስድራኹም ትምእዘዙ ዶ ነርኩም ዋላ በጥ ኢልኩም ኹም ትውዕሉ ትምእዘዙ ነርኩም ብጣዕሚ ንፉዓሶም ደቀይ ሕጂ ከዓ ናብታ ምጭውቲ መደብና መደብ ሃለው ቆልዑ መፂና ኣለና እቶም ብምሉእኩም ትድውሉልና ማለተይ ኣብ መን ዝያዳ ዘከረ ክትወዳደሩ ትደልዩ ደቅና ቆልዑ የቐኒልና እንዳበልና ነቲ መደብና ክንጅምሮ ኢና መጀመርያ ሓንቲ ሙዚቃ ክጋብዘኩም

ሃራይ ሕጂ ከዓ ናብ ንኡስ መደብ መንያንር ቀረብ ናብዚቕረብ ንስኻ ናብዚቕረቢ ቅረቢ ናብ ንኡስ መደብ መን ዝያዳ ዘከረ

0: ሃር ኣይዛጓለ መን ይምሉእ ስምኪ?
1: ኣነ ኢንጂነር ሲሞና ተስፋ።
0: ባ ንፍዕቲ ትምህርቲ መበል ክንደይ ወፂኸ?
1: መበል 6 6
0: ንፍዕቲ ክንደይ ክፍል ኸ?
1: 5 5
0: ሕንቅል ሕንቅል ይተገለለኪ?
1: ሕንቅል ሕንቅል ይታ
0: ሰናብ ሰናብ ተ
1: ክትኣቱ ዕንጨይቲ ክትወፅእ ሰቲ
0: ክትኣቱ ዕንጨይቲ ክትወፅእ ሰቲ ጨጉሪ ርእሲ ኣይኮነዚ እንታይ ዳ
1: ፓስታ ፓስታ
0: ፓስታ ድያ ክትኣቱ
1: ዕንጨይቲ
0: ክትወፅእ ሰቲ ብጣዕሚ ኬፍ ዘለዋ ይፍቅድ ስፓጌቲ ድያ ማኮሮና ስፓጌቲ ፅቡቅ ኣለ ሕረ ካልእ ኣላት ካልአይቲ ክንዳ ጥዕሚ ካልአይቲ
1: ዕንቅል ሕንቅሊታ
0: ሰናብ ሰናይቲ
1: ስራሕ ውዒላ ፅፍዒ ድራራ
0: ስራሕ ውዒላ ፅፍዒ ድራራ ከዳሜት እንታይ ደ ከዳሜት ኣይተረምን ንከዳሜት ተሃርሙ ውጉያት ከዳሜት ማለት እንታይ ማለት እዩ ትፈልጥያ ኣነ ክነገረክ ሰራሕተኛ ማለት እዩ ሕራይ ድሕራ ብወፃኢ ዓዲ ከትካ ከዳሚእ ካ ትኸውን ራይ ገዛእ ትውልውል ኣብ ወፃኢ ዓዲ ስቕኢልካ ይኮንካ ትነብር ራይ ሸቃቅ ትውልውል ገለ መለታት ገለ ከዳሚ ይባሃል ራይ ኣብ ዓድኻ ግን ተኸድምካ ውሉ ሓንቲ ሃ ዓድኻ እዩ ሕራይ ሕጂ ብዝሸሞን ተርእየከ ራይ ዶ ራይ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ኣፍ ሂምቦል ናይ ኮርኮሬሽን ጥሪት ኣብ ቁፅሪ ክልተ ወደብ ዓሰብ ብራወዛ ጓል ሓዚ ብርእሲ ኸ ኣብ ቁፅሪ ሰለስተ መዓልቲ ናፅነት ማለት ራ ኣብ ቁፅሪ ኣርባዕተ ክፍሊ ተዓሊም ናፅነት ደምፁ ቅድሚ ናፅነት እዮም ተዓሊሞሞ ዝረአእዮም ኣብ ቁፅሪ ሓሙሽተ ክፍሊ ዜና ዜና ተልኪ ናይ ድምፂ ሓፋሽ ኣብ ሳህል ማለት እዩ ዝሕራይ ኣብ ቁፅሪ ሽዱሽተ ግንባር ናቕፋ ድፋዕ እዩ ድፋዕ ተልክ ከም ፈሊጥክዮ ግንባር ናቕፋ ኣብ ቁፅሪ 7ተ ጋራጅ ማርቸድስ ተልክ ማኪና ማኪና ተልክ ፈሊጥክዮ ኣለኹ ኣብ ቁፅሪ 8 ዘመናዊ መሕለበ ከብቲ ሒዝኬንዶ ኣብዛ ርእሲ ከለዋ ሕረይ ሳዕቢ ቁፅሪ ንቅድሚት ደስ ዝበለክ ባህ ድበለክ ንቅድሚት ሕልፍ እዮ ደስ ዝበለኩ ቁፅሪ ካብዘን 8 ደረአኹ ቁፅሪ ሓደ ኣብ ቁፅሪ ሓደ ምስ መፀ ትመልስ ሓዚ እንታይ ነራ ኣብ ቁፅሪ ሓደ
1: ፋብሪካ ሳልሳ
0: ፋብሪካ ሳልሳ ኣብኡ ድያ ነራ ኣብ ዘለዉ ድዋዳደሩ ምሳና ተዋዳደሩ ንፍእቲ ተማሃሪት ኣብ ዝላ ኣብ ማሓዳሪት ናይ መንያ ዞባ ደቡብ ዞባ ደቡብ ኣብ ማሓዳሪት እያ ኣብ ዞባ ደቡብ ከም ኮሚደረ ፋብሪካ ሳልሳ ብራዎ ዛጓለ ምፅኽያ 10 ነጥብለክ ቀፅሊ ቀፅሊ እንደገና ርስሕባ ብልክ ድፍእ ተብል እያ ሰላስተ ሰላስተ
1: ናፅነት ኤርትራ
0: ናፅነት ኤርትራ እስከ ንሪአና ናፅነት ኤርትራ ናፅነት ኤርትራ ሕጂ ዕልል ዘብላ ንስቲ ዕልል በሊ ዕልል ንበሊ ጆኸ ዕልል ሃብ ክዛ ጓል ኣድምኽ ይዓውልከ ዕልል በለ በሊ ስከ ዕልል እዚኣ ሓንቲ ዶ መጀር ነራ ሓንቲ ከ ሚ ነ ሓቀይ ሃራይ ራእይ

0: ናፅነት ኤርትራ ከመይ ደኽልክ መጀመርያ ልክ ሳዶ ንበላ ታሕራይ ከዓ ተሓለኢት ልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልል ሜጀር ማለት ናይ ሙዚቃ እዩ ክነግረክ። ዶሮ ሚፋሶላ ሲዶ ትበሃል። ኣረ ከየብለልክ ሕጂ ሰሓቢ ቁፅሪ ከየጥፋልክ ካልእ ሰሓቢ ደስ ዝበለክ ሕሰብ እሞ ድፍእ ኣብለይ ሓንቲ ቁፅሪ 20 ነጥቢ ኣምፂ ክለኽ ብራቦ ዘበለ ኣርባዕተ ሓሲብ ክላ ኣለኹ ምሽ እንታይ ነይረ ኣርባዕተ ኣጓለ ተዕሊም መን እዮም ድዕሎም ነይሮም ተጋደልቲ ካልኦት ከ ዳሕራይ መን ተዓሊሞም ኣብሳዋ ዋ እንተዓሊሞም ዋር ዋርሳይ ዋርሳይ ዳሕራይ ከማ ክትዕለም ይክስ ትምህርቲ ምስጋት ክስከ ተዕሊም ኢልክላ ክብተዓሊም ተጋደልቲ ኣብዚኽያ ቀሲድ ክንደይ ክትኸዲ ኣካይዳ ከ ኣካይዳ ባጉብየን ድዩ ክንላዕሊ እዩ ሳሕበካ ሕጂ ቁፅሪ ሕሰብኣቢል ክልክ ኣካይዳ ኸ ኣካይዳ ኣባጎብ እየ ሕሰበ ርግእ ኢልካ ኣብ ቦቦተአን ኣቐምጥ ንስኹም ከዓ መርመራ ካ ልካ ከማ ርግእ ኢልካ ኣንብር ራይ በዝሒ ልፍያ ከይትደፋእናታ ቁፅሪ ክልተ እንታይ ቁፅሪ ክንደ ክንደይ ዚያ ሽዱሽተ እንታይ ነራ ቁፅሪ ሽዱሽተ
1: ናይ ዜና
0: ኣይኮነትን ኢሎምስ እዞም ተጋደልቲስ እቱ እብሉሉ ጆኺ ግንባር እቱ ብሉ ነይሮም ተጋደልቲ ብዚኣ ጉድጓዳ ኣትዉ ነይሮም ድሕሪ ፀላእቲ መፂኦሞም ኣብዚኣ እቱ ግንባር ናቕፋ ኣጆኺ ኣለክ ግን ገና ብሕጂ ኣለኪ ክልተ ኣለክ ብሕጂ ሕሰቢ 2758 ኣለዋ ሕሰቢ ስልኪ ኣካይዳ ኺ ኣካይዳ ኣባጎብ እየ ሕስብ ኣብል ሞ ድፍእ ኣብል ሓንቲ ቁፅሪ ሕሰብላ ቂም ስምጋ ሕሰቡ ሽዑኡ ድፍእ ተብለይ ሓንቲ ድፍእ ኣብል ሓሙሽተ ክልተ ሸውዓተ ሸሞንተ ኣለዋ ደይሓስብ ኣይንገን ድሕሪ ተሓስብ ኮንካ ተሰዓሪኻ ሸውዓተ ቁጥሪ ሸውዓተ እንታይ ነይራ ቁጥሪ ሸውዓተ እንታይ ነይራ ታልክ
1: ናይ ዜና
0: ኣይኮነት ናይ ዜና ኣይኮነት ከምዚ ርባዕተ እግረን እዩ ከምዚ ዕሪይዎን ኣጆኺ ከምዚ ርባዕተ እግረን ከምዚ ዕሪይዎን ጋራጃ ነራ ዳሓን ሕጂ ናይ መወዳእታ እንድያ 258 ዘጓለ 258 ኣለክ ክልተ ሓሙሽተ ሸሞንተ እታ ናይ ዜና እውን ኣብኦን ክትህሉ ትኽእል ኣይትህሉ ናይ ትኽእል ትህሉ ትኽእል ትህሉ ትኽእል ትህሉ እምበሪ ኣብ ክልተ ብሓሙሽተ ሸሞንተ ትህሉ ትኽእል ዜና ኣላ ኣብ ዜና ኣላ ኣብ ቁፅሪ ክልተ ኣብ ቁፅሪ ሓሙሽተ ኣብ ቁፅሪ ሸሞንተ ኣላ በቲ ክያ ኣለ ክልተ ግዜ ዜና ልክ ጋዜጠኛ ትኾኑ እዩ ክመስለኒ ኣጃኸ ጆኺ ዛጓለ ናይ መወዳእታ ቃዕ ዕብል እያ ናይ ዜና ብየማን ዶ ትህሉ ብየማንክ ዶ ትህሉ ብፀጋምክ ናይ ዜና ካብዞም ቁፅሪ ሓሙሽተ መነ ናይ ዜና እ

ስኽ ጋዜጠኛ ጋዜጠኛ ዜና ድምፂ ሓፋሽ ኤርትራ ይድብል ነይሩ እ ናይ ዜና እተ ነራ ድምፂ ሓፋሽ ኤርትራ ድምፂ ሓፋሽ ኤርትራ ኣባጎብየ ረኺባታ ድምፂ ሓፋሽ ኤርትራ ርኸ ኣብፅኽያ ኣብፅኽያ ኣብፅኽያ ቁፅሪ ሓሙሽተ በቃ

0: ሕራ ዝወደ ሕጂ ኣብ ማሓዳር ናይ መን ልካኒ ማሓዳር ዲኻ ፓይሎት ያ ኣቦይ ረሲዕ የ ፀኒሐ ፓይሎት ባኢኻ ፓይሎት ናይ ዓባይ ነፋሪት ጀት ጃምቦ ራይ ናይ ካርጎ ዲኻ ናይ ሰብ ካርጎ ሕጂ እንታይ ማለት ንስካ ናይ ፅዕነት እነት ረምሻ ኣላ ዓባይ ማኪና ናይ ፅዕነት ኣቶቡስ ከዓ ኣላ ሓቀይ ኣቶቡስ ከዓ ናይ ሰብ እ ሓቀይ ናይ ሰብ ዲኻ ትፅዕን ዋላስ ንብረት ኢኻ ተምፃልና ናይ ሰብ ከድካ ከዓኒ ክይድ ኢልካ ካብ ገላ ዓዲ ዋላ ተሰነይ ክኸውን ይኽእል እዩ ኣብ ተሰነይ ከም ትወርድ ኣብታ ኤርፖርት ውርድ ምስ በለት ኮሚደረ ናይ ኣሎቡ ንድሕር ኣሎ ሳልሳ ገለመለ ኩሉ ፀዓዒንካ ከዓ ኣስመራት መፅእ ሓቀይ ሕራይ ሕጂ እዚኣ ሸማንታ ስእሊ ክርእካ ሕራይ ሕንቅል ሕንቅል እተይ ኣለካ ወይ ኣስግነኒ
1: ሕንቅል ሕንቅል እተ
0: ሰናብ ሰናብ እተ
1: ማይ ሰትያ ዘይሸይ
0: ማይ ሰትያስ ማይ ትሰተ ማይ ሰትያ ደትሸይ ጀሪካን
1: ኖኖ
0: ተደራ ተደ
1: ደሮ
0: ደሮ ወይሎምሮ ትበልዕ ኢኻ ደሮ ትፈቱ ዶ ደሮ እንታይ እያ ኢኻ ትፈትዋ ደሮ ክትበልዓ
1: ሰለፋ
0: ጠቃለን ሰለፍ ሰለፋ ጠቃላ ሰለፍ ደሮ ጠቃላ ሰለፍ ደሮ ጠቃላ ጥዕምቱ ከ ፍረኦ ኣነ ከም ከም ኣይንፈቱ ስእሊ ርአ ፈል ሕጂ እዚኣ ስእሊ ርአ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ኣብ ሂምቦል ሓዝ ቀጠው ኣብ ቁፅሪ ክልተ ወደብ ዓሰብ ወደብ ዓሰብ ኣብዳላ ቁፅሪ ሰለስተ መዓልትና ፅነት ሓዝ ቀጠው ኣቢልካ ኣብ ቁፅሪ ኣርባዕተ ክፍሊ ታዕሊም ቁፅሪ ኣርባዕተ ኣብ ቁፅሪ ሓሙሽተ ክፍሊ ዜድ ኣብ ሜዳ ድምፂ ሓፋሽ ተልካ ፈሊጥካ ኣለኻ ሽዱሽተ ግንባር ናቕፋ ድፋዕ ተልካ ዝኻ ፈሊጥካዮ ግንባር ናቕፋ ቁፅሪ ሽዱሽተ ጋራጅ ማርቸድስ ማኪና ተልካ ፈሊጥካያ ከመማራፂ ቁፅሪ ሸሞንተ ዘመናዊ መሕለበ ከብቲ ሒዝካ ኣለኻ ስደድ በል ሓደ ቁፅሪ ንቅድሚት ብኦሆ ጠራይ ምስ መፀት ኢኻ ትምልስ ቃዕ ኢላ ክትመፅ እያ ቁፅሪ ቁፅሪ ዘር ኢላ ምስ መፀት መሕለቢ ከብቲ መሕለቢ ዘመናዊ ማለት እዩ ኣብዚ ዓዲ ብምንታይ ከምኡ ደ ንዳሕለ ብምንታይ ዳ ባህላዊ ከመይ እዩ እንታይ ኢ
1: ትብኢት
0: እንታይ ይ ትገብር ኣብ ታሕቲ
1: ታሕቲ
2: ሳንኬሎ ወይከዓ መትሓዚ ትገብር
0: ሳንኬሎ ዘመናዊ መሕለቢ ከብቲ ናይ ዘራእትን ጥሪትን ማለት እዩ እዚ ሕጂ ከዓ ሓንቲ ሓንቲ ቁፅሪ ድፋዕ ቁፅሪ ሓደ ምስ መፀትካ ክትምልስካ እንታይ ነራ
1: ፋብሪካ ሳልሳ
0: ፋብሪካ ሳልሳ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ተነራ እሰሙ ምሳካ ወዳደሩ ኣለው ቲኣ ከምቲ ኣብ ገዛኩምካ ትወዳደር ነርካ መሽ ፋብሪካ ሳልሳ ክርያ ኢና ሳልሳ ተነራ ፋብሪካ ሳልሳ ኣብ ሂምቦል እዚ ናይ ሳልሳ ኣብ ሂምቦል ይርከብ ናይ ኮርኮሬሽን ጥሪትን ዘራእትን ፋብሪካ ኣብ ዓድና ደሎ እዩ ሳልሳ ክጥዕም ክጥዕም ሕራይ ሰሓብ እንደገና ድፋእ
1: ኣርባዕተ
0: እንታይ ነራ ትዓለ ኣርባዕተ
1: ናፅነት ኤርትራ
0: ነፅነት ኤርትራ ቀፅል ካልእ ንዑኡ ከምፁ
1: ታዕሊም
0: ታዕሊም ፍታዕሊም
1: ተጋደልቲ
0: ክፍታዕሊም ተጋደልቲ እዩ ምሽ ክፍታዕሊም ታዕሊም እዚኣ ጥራኢካ ትርኢ ሕራይ ተጋደልቲ ክፍሊ ታዕሊም ሕራይ ተጋደልቲ ክፍታዕሊም ሰዓብ ድፋዕ ካ ጅ ሓንቲ
1: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ እንታይ ነራ
1: ጋራጅ
0: ጋራጅ እንታይ ዕረየሉ ጋራጅ
1: ሞታይ
0: ኣበይ ቦታ እዩ ነሩ እዚ ጋራጅ ኢልካ ትሓስብ ናይ ቀደም እናቶም እቶም ድዕሎም ነብሩ መን እዮም ሞ እቶም ድዕሎም ነብሩ እዚ ተጋደልቲ ሓቀይ ራእያ ጆኻ ከይትዳናገር ምእንቲ ጋራጅ ፅቡቅ ኣለካ ኣምፂኢኻያ ተጋደልቲ እዮም ናቶም እያ እዚኦም ተጋደልቲ እዮም ራይ ድፋቃ ሕጂ
1: ሓ
0: ሓሙሽተ እንታይ ነይሩ ሓሙሽተ
1: ዜና
0: ዜና ዜና ድዮም ሓሙሽተ ዜና ዋ ዜና ኣበይ ኣበይ እዮም ነሮ ትግምት ብግምት ካ እምበር ክትፈልጦም ኣይትኽእልና ሕጂ ኢኻ ክትፈልጦም ተጋደልቲ እዚ ድምፂ ሓፋሽ ኤርትራ ቀደም ስኻ ከይተፈጠርካ ከለኻ ምፅኻ ዜና ባባኻ ክንደይ ማዕመቱ ባባኻ ክንደይ ዓመቱ 52 ማማኻ ገለመለ ክናላ 52 ገለመለ ባማኻ ኸ 33 ድምፂ ሓፋሽ ክብል ከሎ ባባኻ እፈልጥ እዩ ድሕሪ 50 ገይሩ ኣብ ሜዳ ሕራይ ናይ መወዳእታ 236 ኣለካ ሓጂ ናይ መወዳእታ ሓሲብካ ካብቶም ቆፅሪ ሕሰባ ጅ 236 236 ሓሲብካ ናይ መወዳእታ ሽዑ ሙሉእ ኣምፂኢካ ኣለኻ ሰለስተ ሕራይ
1: ወደብ ዓሰብ
0: ኣይኮነትን ጥቓኣ ነይራ ኣጆኻ ወደብ ዓሰብ ሓረ ክወፅእ ከሎ ሓረ ክወፅእ ከሎ ኩሉ ሰብ ሽ ኩሉ ሰብ ወፂኡ ተጋደልቲ ምስመፁ ተጋደልቲ መፂኦም መዓልቲ ናፅነት ዕልልልልልለካ ትቅጅም ወዲእና ሕጂ

ከመይ ነይሩ ተወዳዲርኩም ስዕርኪ ናይ በዓቂ ስዕርካ ስዕርካ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕራይ ሕጂ ከዓ ሕጂ ከዓ ሰኪረያ

0: መምህር ብጫ ማዕረይ ሆሚ ብሓወይ ከመይ ቀኒኹም ፀጋ ጥዕናኹም ስድራ ከመይ ኣለው ግርም ሕጂ ዘቕርበልኩም ሕቶ ጓልና ጅምዕያ ሮሞዳን ካብ ኣለቦ ምሩቅ ቆልዓ ማለት እንታይ ማለት እዩ ምክንያቱ ኣነ ምርቅቲ ቆልዓ ኮይነ ክዓቢ ባህጊ ስለ ዘለኒሲ እስከ ምሩቅ ቆልዓ እንታይ እዩ ገለበሉኒ ትብላላ ሞ ናባኹም እዛ ሕቶ
1: ጓልና ጅምዕያ ካብ ኣለቡ የዕብኺ እዛ ጓለይ ሕቶኺ ንዓኸ ጥራይ ዘይኮነ ንዝተወለደ ቆልዓ ዝጠቅም ኣገዳሲ ሕቶ ኢኻ ሓቲትኪ የቐኒልና ጅምዕያ ጓልና ምሩቅ ቆልዓ ወይ ምርቕቲ ቆልዓ ማለት ንኻብኦም ዝዓቢ ማለት ንኻብኦም ዝዓበዩ ሰባት ዘኽብሩ ንኻብኦም ዝንእሱ ቆልዑ ክኾኑ ይኽእሉ እዮም ዝሕግዙን ዘተባብዑን ምእዙዛት ትጉሃት ፃዕረኛታት ኣብ መገዲ ንዝፀገሞም ዓበይቲ ዝተሓጋገዙ ሓደርካ መዓልካ የቐኒልና ክብረት ይሃበልና ኣብ ካሕሳኹም የውዕለና ገንዘብኩም እንታይ ገይርናልኩም ጉቡእናን ድዩ እናበሉ ዝኸዱ እዚኦም ኩሎም ምሩቋት ቆልዑ ይበሃሉ እስኺ ድማ እዛ ጓልና ምርቕቲ ከምትኾኒ ፍሉጥ እዩ የዕቢኺ እንዳበልኩ ናብ ሆሚብ ከዓ ከልፈኪ ሆሚብ ወገንካ ከዓ ገለበል
0: ሰላም ሰላም ሰላም ጅምዕያ ጓልና ካብ ኣለቡ እዛ ጓለይ ንስኺ እውን ምርቕቲ

0: ስድራኺ ምእዝዝቲ፣ ብመምሃራንኪ ክብርቲ፣ ብጎረባ ብትኺ ፍትውቲ ምዃንኪ ኣብኣን ከለኹ ቆብ ኣቢለክ ኣለኹ፣ ተረዲአክ ኣለኹ። ዛጓለይ ይዕብኺ፣ ትምህርትኺ ይኽሰተልኪ። ዛጓለይ ምሩቅ ቆልዓ ማለት እንታይ ማለት እዩ ኢልኪ ካብ ሓተትኪ፣ እስኺ እውን ምርቕቲ ኢኺ። ምርቕ ከብለክየ ምራቐ ከዓ ምእንቲ ኣብ ዝባንኪ እንደገና ክመፅእ። ከምኡ ስለ ዝኾነ ከዓ ኣነ ምርቕ ከብለኪ። ዛጓለይ ሃብሮም ዝረገፅክዮ ለምለም፣ ፀሓፍክዮ ቀለም፣ ሓሳብ ልብኺ የስምረልኪ፣ ተማሂርኪ ትዕወቲ፣ ትምህርትኺ ዛዚምኪ፣ ሰሪሕኪ መሲልኪ፣ ደቅኺ ተሓቅፊ ይግበርኪ። ዛጓለይ ኣሜን ኣይትሕልፊ። ኣብ ዘለኽዮ ኮንኪ ኣብ ኣለቡ ኣሜን ጥራይ በል። ዛጓለይ ቀደምኪ ምርቕቲ ኢኺ፣ ምራቕ ከዓ ክበፅሓኪ እዩ። ፅቡቅ ዝገበረ ከዓ ብከምዚ ክምራቕ ስለ ዝኽእል ፀገም ዝበሃል የብሉን። ኩሉ ግዜ ሕጉስ ኮይኑ እዩ ደነብር። ሓራይ ዛጓለይ ናብ መምህር በጫ ከዓ ከብለኪ።
1: ጅምዕያ ጓለይ ኦሚ ብዓርከይ ኩሉ ዝበሃል ብሉፅ ምራቐ መሪቆኪ እዩ። ኣሜን ከዓ ኣይሓመቅክን ፍሉጥ እዩ። ዛጓለይ ኩሉ ምራቐና ከዓ ክበፅሓኪ ተስፋ እገብር። ስለዚ ምሩቅ ቆልዓ ዝበሃል ከምዚ ኣቐዲምና ክንብሎ ፀናሕና። ምሩቅ ቆልዓ ንዓበይትን ንካብኡ ዝንእሱ ቆልዑ ማለሲ ንኣሽቱ ዝተሓጋገዝ ኣብ መገዲ ኹን ኩሉ ግዜ ምእዙዝ ትሑት እንድሕር ኮይኑ ኩሉ ግዜ ትሰምዖን ዘይትሰምዖን ምራቕ ኣለካ። ምክንያቱ ንዓ ዝወደ ኢሉ ድምረቐካ ኣሎ፣ ብውሽጡ ከዓ እንዳመረቐካ ዝኸይድ ስለ ዘሎ ዛጓለይ ኩሉ ግዜ እዘን ዝበልናየ ንድሕራ ማሊእኪ ምርቕቲ ክትኮኑ ኢኺ። እቶም ካልኦት ከዓ ምሩቋት ቆልዑ ክኾኑ ይኽእሉ ብለኪ።

መደብ ናትራን ኣብ ዝሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።

0: ምፍታን እንዲ ላይ ካትቀናብር ከተቀናብር ክትፍትን ገለ ትኽእል ኢኻ ነዚ ብግምታት ኢኻ ግን ነታ ደርፊ ተዋህደ ስለዚ እታ ዜማ እታ ሕላይ እታ ምውህሃድ እዚ እንተገይረና ኣለዉ ሙዚቀኛታት ይመፁ ሙዚቀኛታት መን ሙዚቀኛ እዩ ኣበየኒ ትክፋል ናይ እታ ደርፊ ዝበቕዓልካ ኣሎ
1: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካ ኣልየ ንስ ከብለብካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕውል እዩ ገለገለ እዳበላስ ደርጋ ክውል ነይሩ ከባና ማለት እዩ እንዳሓር ኣብቲ ምዝሕታልካ ንባዕሉ እቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ ንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
1: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ሂወት ክትቀርብ
3: ይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል ብ ካልእ ደቂ ኣንስትዎ ወላ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ
1: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን

ሓንቲ ንብዙሓት ሊመር እተሸግር ግን እዛ ኦክቶፕስ እትስመ ገረብ እያ። እዛ ዓባይ ንቆልቋል እትመስል ገረብ 30 ጫማ ቁመት ትውንን ኮይና ብኣዝዩ ዓብን በሊሕ እሾኽን ዝተኸበት ድማ እያ።

እቲ ጸገም ድማ እቶም ዝጣዕሙ ኣቕፅልቲ ናይዛ ገረብ ኣብ ላዕለዋይ ጫፍ ዝርከቡ ብምዃኖም እዩ። ኣሳራ ናብዛ ገረብ ክትሓኩር ክትፍትን እያ። እቲ ኣብ ኣጋራን ኣእዳዋን ዝርከብ ተሪር ድርዒ ብኸፊል ካብዞም እሾኽ ክከላኸለላ እዩ። ነቶም ድልዱላት እሾኽ ጥራሕ እናሓዘት ትሓኩራላ።

ብጥንቃቐ ኣብ ላዕሊ በጽሐት። ኣሳራ ብቕልጡፍ ክትምሃር እትኽእል ኣዝያ ንፍዕትሊ ይመርያ። ነዞም ኣቕጹልቲ ድማ ፈተወቶም።

ኦንዞ ኣሳራ ጎቢዛን ኩሉ ክኢላ ብምህላዋን ኣዝዩ ተሓጎሰን ቀሰነን። ንኦንዞ ካልእ ዘቕሰኖ ነገር ድማ ኣሎ። እዞም ጉጅለ ከይተሃላለኹ ብሓባር ክበልዑን ክማቐሉን ብምርኣዩ ጥርንፋስ ስድራ ክኾኑ ከም ዝኽእሉ ኣስተብሃለ። እዚ ድማ ንበረኻ ዝኸድሉ ግዜ ከም ዝኣኸለ እዩ ዘነጽር። ኣብዚ ማእከል ጣዕሚ ዘለዎ ህይወት ከስተማቐሩ ጸኒሖም እዮም። ድሕሪ ወርሒ በረኻ ምስ ከዱ ግን እዚ ጥቕሊሉ ክልወጥ እዩ።

ካብ ትውለድ ድሕሪ ሓደ ዓመት ኣሳራ ኣዝያ ጎቢዛ ትርከብ። ግን ኣብዚ ሕጂ እዋን በይና ጥራሕ ኣይኮነትን ትጉብዝ ዘላ። ማርጎ ዝተባህለት ሓንቲ ካብዞም ጉጅለ ሊመር ዝኾነት እኽልቲ ኣንስተይቲ ወሊዳ ስለ ዘላ ኣሳራ መተዓቢቲ ረኺባ ኣላ። እዞም ጉጅለ ኣብ መንጎኦም ሓዳስ ውላድ ስለ ዘላ ካብቲ ዝነበርዎ ንላዕሊ ይጥንቀቑ ኣለዉ። ኦንዞ ነዛ ዝተወልደት ሊመር ፆታኣ ንምፍላጥ እናተዳለወ እንከሎ ግን ሓደ ሊመር ናይ ተጠንቀቑ መልእኽቲ ከመሓላልፍ ጀመረ። ኦንዞ ብዛዕባ እዚ ክገልጽ እንከሎ ኣብ ከባቢ ናይ ዝጋብያ ዘራፊ እንስሳ ከም ዘሎ እዩ እዚ ሊመር ዝሕብር ዘሎ። ወላ እኳ ኣብ ውሽጢ ዝጋብያ ዝኾነ ብደገ ዝመጽእ ሓደጋ ከጥቋዖም ዘይክእል እንተኾነ ግን ኣዝዮም ፈርሑ። ኣዝዮም ክጥንቀቑ ኣለዎም። ከምዚ እንዕዘቦም ዘለና ድማ ኣዝዮም እዮም ጥንቁቓት።

እዚ ንኣሳራ ጽቡቕ ዕድል እዩ። ምክንያቱ ብዛዕባ እዛ ዝሰማዕናያ ድምፂ ናይ መጠንቀቕታ ትርጉማ ክትርዳእ ክኢላ ኣላ። እዞም ጉጅለ ዘተኣማምን ጥምረት ፈጢሮም ኣለዉ። እዚ ድማ ንኦንዞ ክሕጉሶ እዩ ዝርአ ዘሎ። ኣብ ሓደጋ ነንሕድሕዶም ንኽጥንቀቑ ክተሓባበሩ ክትዕዘብ እንከለኻ ንናይ በረኻ ናብራ ድልዋት ከም ዘለዉ እዩ ዘርእየካ። ኣብ ቀረባ ግዜ ካብ ዝመናበይ ማእከል ወፂኦም ናብዚ ኣብ ከባቢኦም ዝርከብ 67500 ትርቢዒት ሜትሮ ስፍሓት ዘለዎ ጫካዮም ክሰግሩ። ኣብዚ ጫካ ቅድሚ ሕጂ ርእዮሞ ዘይፈልጡ ሓደጋታት እዩ ዘሎ። ንኣብነት እዚ ንሊመድ ዝሃድን ኣብ ማዳጋስካር ጥራሕ ዝርከብ ሃሪዮ ሆክስ እውን ኣብዚ ጫካ ይፅበዮም እዩ ዘሎ።

ሎሚ ነዞም ሊመርን ንዓናን ዓባይ መዓልትያ ይብል ኦንዞ። ምክንያቱ ካብ ሎሚ ነድሓር እዞም ሊመር ነዚ ጫካ ንኽላመዱ መዓልታዊ ንቑሩብ ሰዓታት ካብዚ ጋብያ ብምውፃእ ኣብዚ ጫካ ግዜኦም ክሕልፉ እዮም። እዚ ሙሉእ ብምሉእ ክሳብ ዝለማምድዎ ክቕፅል እዩ።

0: ነዞም ጉጅለ ንመጀመርታ ግዜ ማዕጾ ናይ ዝጋብያ ተኸፍተሎም። ኩሎም ኣብ ዘለውዎ ደው ኢሎም ብጥንቃቐ ድሕሪ ምዕዛብ ደፊሩ ንደገ መሪሕዎም ዝወፅእ ኣባል ተጸበዩ። ኣዲኣ ንኣሳራ ብትብዓት ፈላሚት ናይ ዘኽትከውን በቓዐት
1: ሳ ዘሪወት
2: ኣሳራ ሜረከምሩራ

ኩሎም ጉጅለ ድማ ኣሰራ ብምስዓብ ከይደንጎዩ ደድሕሪያ ሰዓቡ። ኦንዞ ምዕባለ ናይዞም ጉጅለ ኣዝዩ ኣሓጐሶ። ብፍላይ ንናይ ኣሰራ ገረብ ናይ ምሕኳር ዓቕሚ ኣዝዩ ዓገቦ። ግን እዛ ንመጀመርታ ግዜ ዘስተማቕርዋ ዘለዉ ናጽነት ኣብ ሓጺር እዋንያ ክትኩለፍ ተረአያ። ምክንያቱ እዘን ሃደንቲ ኣዕዋፍ ኣብ ልዕሊኦም ክዝምብያ ጀሚረን ኣለዋ። ኩሎም እዞም ሊመር ድማ ብቕልጡፍ ናብ ጋቢያ ኣተዉ። ኦንዞ ኩሎም ኣብዚ ጋቢያ ኣለዉ ድዮም ንምርግጋጽ ክፈቕዶም ጀመረ። ጓላ ንማርጎ ተሳኢና ኣላ። ንዓኣ ንምድላይ ኩሎም ኣባላት ተዋፈሩ።

0: Aya. Aya.
1: Quoi?
0: Aya.
1: Ouais? Il est là?

ብድሕሪ ቑርብ ግዜ ክትርከብ ክኢላ ኣላ። ግን ብህይወት ኣይጸናሓቶምን። ኦንዞ ጠንቂ ናይ ሞታ እንታይ ምዃኑ ክፈልጥ ኣይከኣለን። ግን እዞም ሊመር ኣብዚ ጫካ ንበይኖም ምስ ኮኑ ከምዚ ብብዝሒ ከጋጥሞም ምዃን እዩ ዝሕብር። ወላዲት ናይዛ ዝሞተት ሊመር ማርጎ ንውላዳ ትፅዋዕ ኣላ። እዚ ምልክት ናይ ሓዘን ምዃኑ ይሕበር። ኩሎም ኣለይቲ ኣባ

ኣባላት በዚ ኣዝዮም ሓዘኑ። ምክንያቱ እዚ ኣጋጣሚ ዳርጋ ሓንቲ ካብ ኣባላት ስድርኦም ከም ዝተፈለየት እዩ። ኦንዞም ብፆቱን ክቐብርዋ ኸዱ። እዚ ንኹሎም ዞም ጉጅለ ሊመር ኣዝዩ ዝሕዝን ኩነታት እዩ።

0: ኦንዞ እዞም ዝተረፉ ሊመር ንበረኻ ክምለሱ ብቑዓት ምዃኖም ተኣማሚኑ እዩ ዘሎ። ኣብተን ዝቐጸላ ሳምንቲ ኣሳራን ጉጅላኣን ዝበዝሐ ግዜኦም ኣብዚ በረኻ ክሕልፍዎ ጀሚሮም ኣለዉ። ኣዝዮም ሕጉሳትን ነዚ ቦታ ድማ ብዓሚቕ ክፈልጥዎን ክኢሎም ኣለዉ። ኣሳራ ድማ ኣብ ጽቡቕ ደረጃ ኣላ። ኣብ ዝተናውሐ ግዜ ዝበዝሐ ሓደጋታት ክዕዘቡ ኽኣሉ። ሕጂ ኩሎም ኣብ ተጠንቀቐዮም ዘለዉ፣ ወላ እውን ኣሳራ። ንመጀመርታ ግዜ ኣሳራ እታ ናይ ተጠንቀቑ ድምፂ ባዕላ ንኹሎም ኣመሓላለፈትሎም። ቀልጢፎም ኣብ ሓደ ንኽጥርነፉ ድማ ሓበረት። ኩሎም እዞም ሊመር ከም ትእዛዛ ተግበሩ። ኣሳራ ምዞም ጉጅለ ኣብ ጽቡቕ ደረጃ ከም ዘላ ድማ እዩ እዚ ዘመልክት። ድሕሪ ክልተ ወርሒ እዞም ሊመር ናብ ጋብያ ከይተመሱ ሙሉእ መዓልትን ሙሉእ ለይትን ግዜኦም ኣብዚ ጫካ ክሕልፍዎ ጀመሩ።
1: መነጉር ብትስማይ ጠባ ሁንጃ ፈማሂተኒ ዘሄቶ
2: ፈይተትጌ ሴን ፈቱርን ፈይሰ
0: ኦንዞን ብፆቱን ድማ ለይቲ ኣበይ ከም ዝድቅሱ ንምፍላጥ ክዕዘብዎም መፁ። ኦንዞ ንብዙሕ እዋን ዝተጸበዮ ሎሚ ሰሚሩሎ። እዞም ሊመር ኣብዚ ጫካ መሕደሪኦም ዝኸውን ቦታ ፈሊጦም ኣለዉ።

0: ድሕሪ 6 ኣዋርሕ እቲ ንልዕሊ 2 ዓመታት ፃዕሪ ዝሓተ ተናብዮት ናይዞም ሊመር ፃምኡ ዝኣኸለ ይመስል። ሎሚ ድማ ነዞም ሊመር ንኽርእዎም ኣጋይሽ መፂኦም ኣለዉ። ንሰን ድማ ንኦንዞ ሰበይቱን ጓል 8 ወርሒ ጓሉን እየን።
1: ክልክል ነብኒ ለነናትያል
0: ንኦንዞ ሰበይቱ ነዞም ሊመር ንመጀመርታ ግዜ ካብቲ ጋቢያ ወፂኦም ኣብዚ ጫካ ትሪኦም ብምህላዋ ናፅነት ዝወነኑ ኮይኖም ይስምዑካ ትብል። ኦንዞ ድማ ቀፂሉ፣ ኣነ ብስርሐይ ተሓቢነ የ፣ ጓሌ እውን ብናተይ ብቑዕ ስራሕ ከም ትሕበነለ ይኣምነ ይብል። ካብ ኩሎም ዞም ጉጅለ ሊመር ኦንዞ ንሓንቲ እዩ ብፍሉይ ክናፍቓ፣ ንሳ ድማ ኣሳራያ። ኣዝያ ንእሽተይ ዝነበረት ሕጂ ንኹሉ ትፈልጥ ብቕዕቲ ሊመር ኮይና ኣላ። ብልቢ ክናፍቓ የ ነዛ ናፅነት ረኺባ ዘላ ኣሳራ ጓሌ ድማ ይብል። ድሕሪ ስነዳ ኣሳራ ዓሰር ኣዲኣ ተኽቲላ ሓንቲ ካብቶም መራሒት ናይዞም ጉጅለ ኮይና ከም ዘላ ይሕበር። ኦንዞ ድማ ካልእ ዝዓበየ መናበይ ቦታ ንምርካብ ይፅዕር ኣሎ።

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ንዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲዩ ላይካት ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምተቲኻ ግን እታ ደርፊ ተዋሃህዳ። ስለዚ እታ ዜማ፣ እታ ሕላይ፣ እታ ምውሃድ ዜን ተገይረና ኣሎ። ሙዚቀኛታት ይመፁ። ሙዚቀኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ።
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ብኸርስ ንስ ካ ኣልየ ንስ ብለብካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈኖ ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሑል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ካባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ሕጂሲ ወላ ዓቦ ኮይኑስ እንድሕር መፅሓፍቲ ጥራውስቲ ንባዕሉ ናብቲዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ህይወት ክትቀርብ።
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለዝግምግምኦ ትስራሕ ውን ኣይመስለኒ። ንዓይ ግን ንዳዓበ ኩሉ ሞያ እዩ ከምዚ ብኡታ ዓብኻ እንታይ ካልእ ሞያ ደሎሚ ኮይኑ ይስምዓኒኒ ኣነ።
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ሰላም ከመይ ፀኒሕኹም ዝኽብርኩም ተኸታተልቲ ኣብዚ ናይ ሎሚ ሒዝናዮ ዘለና መደብ ንማሕበር ነርስ ኤርትራ ዘተኮረ ክኸውን እዩ። ነዚ ልዒልናዮ ዘለና ርእስቲ መብሪ ክበና ስቱድዮና ዓዲምናዮ ዘለና ኣቶ ኤፍሬም ዝብኣይ ፕሬዚደንት ማሕበር ነርስ ኤርትራ እዩ። ኣቶ ኤፍሬም ናብ ስቱድዮና ኳዕ ድሓ መፃ
1: ይቀኒለይ ኣዲብ ብመጀመርያ ነዚ ዕድል እዚ ስለዝሃብኩምኒ ብስመይን ብስም ማሕበር ነርስ ከመስግን ይፈቱ
0: ይቀኒልና። ከምዚ ክጠቕሶ ፅናሕኹ ብዛዕባ ማሕበር ነርስ ኤርትራ ዘተኮረ ትናህና ትሕዝቶ ናይ ሎም እሞ እስከ ብዛዕባ ነርስ ከም ሞያ እንታይ እዩ? መን እዩ ነርስ ዝበሃል? በዚ ክንጀምሮ
1: ፅቡቅቲ ሕቶያ ነርስ ዝበሃል ነርስ ዝብል ቃል ካብ ኒትሮስ ዝብል ቃል ዝመፀ ካብ ላቲን ዝመፀ ኮይኑ ነርስ ምባል ማለት ምምጋብ ምክስኳስ ምክልኻልን ምክንኻንን ማለት እዩ። ካልኣይ ነርስ ናይ ሓንቲ ስድራ ቤት ወይ ከዓ ናይ መላእ ሃገር ካብ ሕማም ዝከላኸል ሕማም ዝመፀ ከዓኒ ዝሕክም ሰብኣዊ ርህራሂ ተደጊፉ ዝሕክም ነርስ ማለት እዩ። ካልእ ነርስ ድሕነትን መሰልን ናይ ህዝቢ ዝሕሉ 24 ሰዓት ካብ ሕሙም ዘይፈለ በዓል ሙያ እዩ ማለት እዩ። ሕጂ ነዚ ንምድራቅ ሕጂ ነርስ ኣብ 4 ፒላርስ ከፍ ኢልና ክንሪኦ ንኽእል ኢና። ነርስ እንድሕር ኢልና ስነ ፍልጠትን ኣርት ብሓንሳብ ኣጣሚሩ ዝሰርሕ እዩ ማለት እዩ። ስነ ፍልጠት ክንብል ከለና ኩሉ ነርስ ዝሰርሑ ስራሕ ብምርምርን ብምርትዖን ዝተሰነዩ ይኸውን ማለት እዩ። እዚ ሓደ ስነ ፍልጠታዊ የብሎ ሓደ ነርስ ኣርቲ እዩ ወይከዓ ነርስ ከዓ ኣርቲስት ንብሎ ንሕዳእ ኮና ኣብ ልዕሊ እቲ ዝህቦ ሳይንሳውን ወይ ከዓ ስነ ፍልጠታውን ስራሕ ስቓይ ሕሙም ይርዳእ፣ ጭንቀት የወግድ፣ ተስፋ ንዝቆረፁ ሕሙማት ከዓኒ ተስፋ የሰንቕ ማለት እዩ። ሓደ እዚ እቲ ፒላር ናይ ነርሲ ማለት እዩ። ካልኣይ ነርስ ዓንዲ ሕቆ ኣገልግሎት ጥዕና ኢና ንብል። እንታይ ማለት እዩ ዓንዲ ሕቆ ኣገልግሎት ጥዕና ክንብል ታ ኮና ካብታ ንእሽተይ ትካል ጥዕና ሄል ስቴሽን ወይከዓ እዛ መደበር ጥዕና ጀሚርካ ክሳብ መወከሲ ሆስፒታላት ብዘይ ነርስ ስራሕ ክሰርሕ ወይ ከዓ ንስርሑ ክቅፅል ኣይክእልን እዩ። ንኣብነት ሓደ ሰብ ብዝተፈላለዩ ሕማም ወይ ከዓ ብሓደጋ ዓንዲ ሕቆ እንድሕር ሓሚሙ ክንቀሳቀስ ኣይክእልን እዩ። ነርስ በዚ ደረጃ እዩ ዝምሰል ማለት እዩ። ናይ ሓደ ትካል ጥዕና ዓብይ ይኹን ንእሽተይ እቲ ቀንዲ ዓንዲ ሕቆ ነርሲ ማለት እዩ። እዚ ካልኣይ ካልኣይ ምጥባቕን ምምዋትን ማለት እዩ። ተቀዳመይቲ ነርስ ተብሎ ወይ ከዓ ነርስ ሽሙ ትፅውዖ ንሕሙም ዝጠቕነቶም ብሰንኪ ሕማም ክጣበቁ ወይ ከዓ ብዝኣመሰሎም ክዛረቡ ዘይክእሉ ነርስ ኣብ ጎኖም ኮይኑ ጠበቃ ይኮኖም ማለት ንኣብነት ጌጋ መድሃኒት ከይወስዱ ዝከላኸል ነርስ እዩ። ዝኾነ ናይ ኣሰራርሓ ፀገም ኣጋጢሙ ከይጉድኡ ዝከታተል ነርስ እዩ ማለት እዩ። ሕጂ ነርስ እዚ ዝኣክል ምጥባቅ ናይ ሕሙም ይሰርሕ ማለት እዩ። ኣብ መወዳእታ ነርስ ምስ ሕሙም ጥራሕ ዝሰርሕ ዘይኮነ ብመጀመርያ ምክልኻል ይጥዕና ሓቂ ጥዕና ተኸላኺሉ ሕብረተሰብ ጥዑይ ንክኸውን ይሰርሕ። እንድሕር ሓሚሙ ከዓ ንቁልጡፍ ዝኾነ ስጉምቲ ወሲዱ ከምዝሓዊ ይገብር። ሓፈሻ ጥቕልል ኣቢልና ክንሪኦ እንድሕር ዳኣ ኹና ነርስ ካብ ደቂ ሰባት ካብ ቅድመ ጥንሲ ጀሚሮም ክሳብ ሕልፈተ ሂወት ምስ ነ

0: ነርስ ኣለዎ ማለት እዩ። ኣገልግሎት ነርስ ዝረኽቡ እዮም ማለት እዩ። እዚ ላይፍ ሳይክል ዝበሃል ቆልዓ ሰብ ካብ ቅድሚ ጥንሲ ኣትሒዙ ክሳብ ግዜ ሕልፈተ ግዜኡ እዚ ናይ ዑደት ናይ ህወት ይበሃል። ኣብዚ ዑደት ህወት እዚ ነርስ ኣሎ ማለት እዩ። ዋላ ሓደ ሰብ ድሕር ሞይቱ ዝገንዞ ነርስ እዩ። ሕጂ ነርስ ብሕፅር ዝበለ ብከምዚ ጌርና ክንገልፁ ንክእል ኢና ማለት እዩ።
1: ሓራይ ከም ሓቂ ቀሊል ሞያ ኣይኮነን ሞያ ኣሌይቲ ሕማት ወይ ነርስ። ስለዚ ባህርያት ወይ ብሉፅ ባህርያት ንብሎ ኣሎ ዶ ኣብ ሞያ ናይ ነርስ ወይ ሞያ ኣሌይቲ ሕማት?
0: ልክ እዮም። ሕጂ ኣነ ነርስ እየ ምባል ጥራሕ ኣይኮነን፣ ነርስ ዘበለካ ብሉፅ ስራሕ ከዓ ክትስራሕ ትክእል ኣለካ። ብዙሓት ብሉፅ ዘብልዎን ሓደ ነርስ ስራሓት ኣለዉ ገለ ካብኦም ሓደ 5-6 ንምጥቃስ፣ ተቐዳማይ ርእሰ ተኣማንነት። ሓደ ነርስ ብሉፅ ክትብሎ ንሕዳ ኮንካ ርእሰ ተኣማንነት ክህልዎ ክሎ ኣብ ሞዩ ብቕዓት ክህልዎ ክኽእል ኣለዎ። ሕጂ ብቕዓት ኣለዎ ክትብል ንሕዳ ኮንካ ርእሰ ተኣማንነት ኣለዎ ክትብሎ ንሕዳ ኮንካ ብቕዓት ክህል ኣለዎ። ብቕዓት ከዓ ካብ ምንታይ ዝመፅእ? ካብ ፍልጠት እዩ ዝመፅእ። ሓቀ ሕጂ ሓደ ነርስ ሞዩ ኣብ መምዕባል እንድሕር ይሰርሕ ኣሎ ኮይኑ ለይትን መዓልትን እዚ ነርስ እዚ ርእሰ ተኣማንነት ኣለ። ዋላ ኣብ ፅንኩር ኩነት እውን እንተኾነ ነብሱ ኣህዲኡ ሕሙም ይሕክም ኣ እንድሕር ዳኣ ነርስ ርእሰ ተኣማንነት ዘይብሉ መጀመርያ ሕሙም ምስ መፁ እቲ ነርስ እዩ ዝርበሽ። እቲ ነርስ ድሕር ተረብሹ ከዓ ሕሙም ክሕዋ ኣይክእልን እዩ። ሕጂ ሓደ ነርስ ዝበሃል ርእሰ ተኣማንነት ዘለዎ ነብሱ እንታይ ይብሉ ብእንግሊዛውያን እንታይ ይብሉ ሓደ ነርስኒ ስቲዲ ማይንድ ኩል ማይንድ ኤንድ ስቲ ሃንድ እንታይ ትበሃል እዚኣ ሓንጎሉ ክረጋእ ኣለዎ ኢዱ ግን ክንቀሳቀስ ክኽእል ኣለዎ። እዚ ዝገብር ሓንጎሉ ረጊኡ ሕሙሙ ዝሕክም ርእሰ ተኣማንነት ዘለዎ ነርሲ። ርእሰ ተኣማንነት ከዓ ነብስካ ከምዕባይ ዝመፅእ ማለት ብትምህርትን ብፍልጠትን ነብስካ ከምዕባይ ዝመፅእ። እታ ካልእቲ እሙን ምኻን ማለት እዩ። ኣብ ርእሲ እቲ እስኻ ተኣምኖ ኣምላኽካሲ ናብ ሕክምና ክትመፅእ ከለካ ኣሚንካዮ ነቲ ነርሲ ካ ትመፅእ ዘለካ ብሕጂ ብኣንፃሩ ከዓእቲ ሓኪምካ እንተይኑነርስካ እንተኮይኑ ክፀንሐ ከለዎ ዝያዳ እሙን ኮይኑ ክፀንሐ ኣለዎ። ሕጂ እሙን ዘብሎ እንታይ እዩ? ንሞይኡ እሙን ክኾን ኣለዎ፣ ንሕሙማቱ ከዓ እሙን ክኾን ክኽእል ኣለዎ። ሕጂ ንድሕነት ሕሙም ጠጠው ከም ዝበለ ዝረጋግፅ እሙን ክኸውን ኣለዎ። እምነት ማለት ድሕርቲ ሕሙም እምነት ኣንቢሩልካ ስኻ ዝያዳ እሙን ኮንካ ፅና። ሕጂ ብሉፅ ነርስ ንብሎ እሙን ንሞይኡ እሙን ንሕሙማቱ ማለት እዩ። ሳልሰይቲ ሕጂ ሕክምና ከም ንፈልጦ ናይ ጉጅለ ናይ ጉሩፕ ስራሕ ወይ ከዓ ቲም ወርክ እዩ ሕክምና። ሕጂ ኣብቲ ነርስ ምስ መን ክሰርሕ ይክእል ኣለዎ? ከም ንፈልጦ ምስ ሓኪም ዝሰርሕ፣ ምስ ፋርማሲስት ዝሰርሕ፣ ምስ ላቦራቶሪ ዝሰርሕ፣ ምስ ናይ ፅሬት ዝሰርሕ፣ ምስ ወርድያ ዝሰርሕ። ሕጂ ነርስ ኣብዚ ናይዛ ቲም እዚኣ ናይዛ ጉጅለ እዚኣ ቀላሲ ማለት እዩ። ስለምንታይ ነዚኦም ኣዋሂድ ንኣብነት ኣብ ሆስፒታል ድሕር መፂኻ ሜትሮን ኣሎ። ሕጂ ናይ ቴክኒካል ወይ ከዓ ናይቲ ቴክኒክ ስራሕ ዝቋፃፀር ኣብ ሆስፒታላት ነርሲ ሜትሮን እዩ። እቲ ሜዲካል ዳይሬክተር ኣይኮነ ኳሊቲ ዓይነት ዝወሃብ ኣገልግሎት ንፅርነት ዝከታተል ነርሲ ሜትሮን እዩ። ሜትሮን ከዓ ነርሲ ማለት እዩ። ሕጂ ነዞም ኩሎም እዚኦም ዝቕልሶም ኣድማዕ ስራሕ ንክሰርሑ ዝገብሮም ነርሲ። ሕጂ ነርስ ኮላቦሬቲ ወይ ከዓ ኣተሓባባሪ ማለት እዩ። ሳልሳይ ንፉዕ ሰማዕ። ሕጂ እንታይ እዩ ሕሙምካ መፅኡ ብልክ ፅኒ ኢልካ እንተዘይሰሚዕካ ናቱ ጥርዓን ኣብ ምንታይ ክትወፅእ? ኣብ ጌጋ ነፀርታ ክትበፅሓ ነጌጋ ነፀርታ ንድሕር በፅሕ ካ ትህቦ መድሃኒት ከዓ ዘይትኽክል ክኾን ይል። ሕጂ ዳብሊውኤችኦ ነዚ እንታይ ሪኮመንድ ገይርዎ 80-20 ሕሙምካ 80 ሚእታዊት ሕሙም ኢሉ ዝዛረብ 20 ሚእታዊት ኻስኻ ነቲ በለካ ሕቶ ክትሓቶ ትኽእል ወይ ከዓ ጉቡእ መልሲ ክትቦ እንድሕር ኮንካ 20 ሚእታዊት ጥሪሓ ክዛረብ ዘለካ። ሕጂ ኣብ ክንዲ ንፉዕ መዳራይ ነርስ ኳሊቲ ዘለዎ ነርስ ወይ ከዓ እቲ ብሉፅ ነርስ ንብሎ ንፉዕ ሰማዓይ ክኾን ኣሎ። እንድሕር ሰሚዒ ከ ኢኻ ፀገም ናይቲ ሕሙም ክትርዳእ ትኽእል። ካልእ እንታይ ዝበሃል እዚ በልሕ ተዓዛቢ ወይ ከዓ ንፉዕ መስተውዓሊ ክኸውን ኣለዎ። ነርስ እንታይ ይብለካ ተራ ሰብ ዘይርኦ ኣብቲ ሕሙም ዝረአ ምልዋጣት ብኣጋ ኣለልዩ ሓደጋ ቅድሚ ምውፅኡ ወይ ከዓ ናብ ዝኸፈ ደረጃ ቅድሚ ምውፅኡ ስጉምቱ ዝወስድ እዩ። እንድሕር ደኣ እቲ ሕቡእ ነገር ወይ ከዓ እቲ ክካልእ ተራ ሰብ ክሪኦ ዘይክእል እንድሕር ደኣ ነርስ ዘይርኢ ኮይኑ ነርስ ኣይኮነ። ስለምንታይ ተራ ሰብ ኢካ ትቕየር ዘለካ ማለት ሕጂ ነርስ ዝበሃል በሊሕ መስተውዓሊ ንሕሙሙ እንታይ ዝበሃል ክሪቲካል ንሕሙሙ ዝርኢ ገና ንእሽተይ ምልዋጣት ኣብቲ ሕሙም ክመፅእ ከሎ ቀልጢፉ ስጉምቱ ዝወስድ እቲ ብሉፅ ነርስ ንብሎ ማለት እዩ። ካልእ ከም ትፈልጦ ኣብ ምምዕባል ዝርከባ ሃገራት ናይ ሪሶርስ ፀገማት ኣለዎ። ንኣብነት ናይ ዓቕሚ ሰብ፣ ናይ ናውቲ ሕክምና፣ ናይ መድሃኒት ፀገም ኣለዎ ሙሉእ ዓለም ኣብ ምምዕባል ዝርከባ ሃገራት። ሕጂ ነርስ ብቑዕ ወይ ከዓ ብሉፅ ነርስ ዘብለካ ብውሕድ ሪሶርስ ብውሕድ ዓቕሚ ብሉፅ ስራሕ ክሰርሐ ከለካ ማለት እዩ። ሕጂ ግዚኡ ዓቕሙ ገንዘቡ እዚ ናውቱ ገለመለ ብውሕድ ዓቕሚ

0: ብሉእ ስራሕ ዝሰርሕ እዩ ነርስ ንብሎ ማለት እዩ። ካልእ እዚ ተቆፃፀረ እዩ ነርስ ሱፐርቫይዘር፣ ሱፐርቫይዘር ማለት ተቆፃፀረ እንታይ ማለት እዩ? ኣብታ ትካል ጥዕና ዝወሃብ ንጥፈት ናይ ሓኪም ይኹን ናይ ፋርማሲ ስራሕ ይኹን ናይ ላቦራቶሪ ይኹን ንሕሙም ስጋብ ዝኾነ ግዜ ንዝኩሉ ዝቆፃፀር ነርስ ሕጂ ነርስ ብሉፅ ነርስ ትብሎ ኣብቲ ከባቢኡ ዘሎ ኣብታ ዘለዋ ትካል ጥዕና ዝቆፃፀር ማለት እዩ። ካልእ ዘይሻራዊ እዚኣ ፀቂጥና ንዛረበላ ሰብ ብባህርኡ ሻራ ክህልዎ ክእል እዩ ወላ ኣብ ሂወትካ ከምኡ እዩ። ነርስ ኮንካ ኣብ ስራሕ ምስ መፅእኻ ጋውንካ ምስ ትኸደንካ ግን እቲ ናትካ መፂ ዘሎ ናባኻ ክሕከም መፂ ዘሎ ድሕረ ባይትኡ ብዘይገድስ፣ ሃይማኖቱ ብዘይገድስ፣ ዓልቱ ብዘይገድስ እቲ ዝግባእ ኣገልግሎት ክትቦ ክትክእል ኣለካ። ሻራውነት ኣብ ደጊኻ ድለካ ክትገብር ትኽእል ኣብ ትካል ጥዕና መፅኻ ግን ኩሉ ሕሙም ንዓኻ ሓደ እዩ ማለት እዩ። እዚ ቀንዲ ክንፀቕጠላ ዘለናና ካልእ ሓላፍነት ዝስምዖ እዩ ትብሉፅ ነርስ እንታይ ማለት ይመስለካ? ፅቡቅ ሰሪሕካ ክትምጎስ ትደሊ ኢንከይ ኣብ እናሰራሕካ ካለካ ፀገማ ተጋጢሙ ካብቲ ፀገም ክትሃድም ኣይኮነን። ብቑዕ ነርስ ዘብሎ ንኩሉ ሓላፍነት ዝወስድ እዩ። ክትሰርሕ ኢኻ እንዳሰራሕካ ከለካ ዕውቲ ኩል ሸዓት ከይድ ከይዳ ፀገማ ተጋጢሙካ ሓላፍነት ክትወስደሉ ክትክእል ኣለካ። እዚ ብሉፅ ነርስ ዘብሎ ካብቲ ሕማቅ ክትሃድም ኣብቲ ፅቡቅ ከ ኣነየ ክትብል ዘይኮነ ብሉፅ ነርስ ዘብሎ እዚ ማለት እዩ። እዚ ሕጂ ብዙሕ ነገራት ኣሎ፣ ንግዜኡ ግን እዚአ ኣኽላ ንኽእል
1: ፅቡቅ ኣበርክቶ ከ ነርስ ገለገለ ከዋ ክተቕሶ ፀኒሕካ እንዲካ ኣይፍለን ግን እስኪ ብልክዕ እቲ ኣበርክቶ ናይ ነርስ ኣብ ትካል ጥዕና እስኪ ኣብነት እንዳሃብካ ክትገልፀልና
0: ከምዛ ክብለካ ፀናሕኩ ሕጂ ነርስ እቲ ዓንዲ ሕቁ ናይ ትካል ጥዕና ድሕር ዳ ኢልናዮ ባይ ዘወይ ነርስ ዝኣላይ ሕሙም እንታይ ዝበሃል ፊልድ እዚ ፊልድታት ኣለዎ ሓደ ይኮነ ነርስ። ንኣብነት መወልዳ ነርስ ኣሎ፣ ኣነስቲዚያ ነርስ ኣሎ፣ እዞም ናይ መደንዘዝ ነርስ፣ ናይ ኦፕታልሚክ ነርስ ናይ ዓይነ ነርስ ኣለዎ፣ ናይ ስነ ኣእምሮ ነርስ ኣለዎ፣ ናይ ኢመርጀንሲ ንበይኑ ዝተማሃሩ ነርሳት ኣለዎ። እዚኦም እንታይ እዮም ዝገብሩ ዘለዎ ኣብዚ ትካል ጥዕና ሕልፍሕልፍ ኢለን እዚኦም ፅቡቅ ኣለካ እንታይ ኣበርክቶኦም ኣብቲ ክሳይ ንድሕር ዳሪና ሕጂ መደንዘዚ ነርስ ንውሰድ። መደንዘዚ ነርስ መጀመርያ ሓደ ንመጥባሕቲ ክመፅእ ከሎ ሓኪም መጥባሕቲ ኢሉ ይምድበሉ ንሕክምና ክመፅእ ሽዑ መን እዩ ዝሪኦ? ኣንስተሲስት ነርስ እዩ ዝሪኦ። እዚ ነርስ እዚ እንታይ ይብል? ልቡ ከመላ፣ ሳንቦኡ ከመሎ፣ ፀቕጢ ዶሞ ከመሎ ኩሉ ርዩ። እዚ ንመጥባሕቲ ፊት ይኸይበሎ ሓኪም ናብ መጥባሕቲ ኣእትወን። እዚ ተራናዩ ነርስ እዩ ማለት እዩ። ኣብ መጥባሕቲ ክፍሊ ምስኣተዎ ከዓኒ ቃንዛ ከይተሰምዖ ፒስፉል ማለት ቃንዛ ከይተሰምዖ ሪላክስ ማለት ነፃ ኮይኑ ብዘይ ቃንዛ ከይተሰምዖ ሙሉእ ሰዓት ኩን ክልተ ሰዓት ብዘይገድስ ክውድእ እንድሕር ዳኣ ኮይኑ ደቂቕ ትዕዝብትን ስራሕን ሓላፍነትን ናይቲ ኣንስተዝያ ነርስ እዩ ማለት እዩ። እዚ ሓደ ናይቲ ኣንስተዝያ ነርስ። ናብ መወልዳ ነርስ ልምፃእ። መወልዳ ነርስ ካብ ቅድሚ ሕጂ ክትትል ጥንሲ ጥራሕ ኣይኮነ ዝበሃል ዘሎ ክትትል ካብ ቅድሚ ጥንሲ ክጀምር ዘሎ ካብ ቅድሚ ጥንሲ ኣትሒዙ ኣብ ግዜ ጥንስን ኣብ ግዜ ሕርስን ድሕር ሕርስን ዝከታተል ነርስ እዮ። ሙሉእ ሃገር ኬትካ ስጋ ኩርናዕ ናይ ዶብ ናይ ኤርትራ ነርሲ ነዝኩሉ ናይ ሕርስን ጥንስን ስራሕ ዝሰርሖ ማለት እዩ። ካልእ ናይ ክታበት እዩ ክታበት ሕጂ ኤርትራ ድረታ ነፊሓ ትዛረበሉ ዘላ ዝሸፈነ ክታበት ኣብ ኣፍሪቃ ልዕሊ 95 96 ካቨሬጅ ሚታዊት ይኸይዱ ዘሎ እዚ ብቐንዱ ነርሳት እዮም ሰሪሖም ብቐንዱ ክታበት ዝህበሉ ሓደ ኣካል ናይ ሕክምና የለን ማለት እዩ። ካልእ እቲ ንምካሐሉ ሞታዴታትን ዕሸላትን ድራስቲክ ካሊ ንታሕቲ ወሪዱ ኢና ንምካሓሉ ዘለና ሕርስን ጥንስን ብክኢላ መወለዳን እዩ ዝካየ። ካልእ ናብ ሳይኪያትሪክ ንክእል እዞም ናይ ስነ ኣእምሮ ሓካይም ቀደም እዞም ስነ ኣእምሮ ሓካይ ነርሳት ቅድሚ ምምፅኦም ኣስመራ እዛ ናይ ቅድስቲ ማርያም ጥራሕ ነይራ ካብ ርሑቅ ቦታ ናይ መጓዓዝያ ፀገም ናይ ገለ ኣብዚ መፅኦም ዝሕከሙ ነይሩ። ዳሕራይ ከዓ ንፈሎኦ ኣብ ምክትታል ኣብ 3 ወርሒ ድብ 4 ወርሒ ናብዚኦም ዝመፁ ነይሩ። እዚኦም ሳይኪያትሪክ ነርስ ወይከዓ ናይ ስነ ኣእምሮ ነርስ ምስ ተማሃሩ ግን ዝኾነ ትካል ጥዕና ኣብዚ ሃገር እዚ ሕጂ ብስነ ኣእምሮ ክሂላ ነርስ እያ ትሕከም ዘላ ናብ ኣስመራ መምፃእ ተሪፉ እዩ ማለት እዩ። ኣብዚ እንታይ እዮም ዝገብሩ ሕጂ በጀካ ንሕሙም ኣብ ሆስፒታል ምስ መፅእ ኣገልግሎት ምሃብ ኣብ ሕብረተሰብ ወሪዶም ስነ ኣእምሮ ሕማም ክትከላኸሎ ከም ትኽእል ካብ ዝኾነ ኣወለፍቲ ነገር ካብ ጭንቀት ካብ ገለ ሰብ ክእለ ከም ዘለዎ እንድሕር ሕሙም ሓሚሙ ከዓ ከም ኩሉ ተራ ሕማም ከዓኒ ኣብ ትካል ጥዕና መፅኡ ክሕከም ከም ዝኽእል ናይ ምግባር እዞም ሳይኪያትሪክ ነርስ ዝገብርዎ ዘለዎ ተራ ብቀሊሉ ዝስራዕ ኣይኮነን። ካልእ እዚ ናይ ዓይኒ ሆስፒታል እዩ ናይ ዓይኒ ነርሳት እዮም። ከም ዝፈልጦ ብርሃን ዓይኒ ጥራሕ ኣብዚ ሃገር ናይ ዓይኒ ኣገልግሎት ነ ሕዚ ዝኾነ ኩርናዕ ናይዚ ሃገር ኪድ መጥባሕቲ ከይተረፈ ብነርስ ኣብ እንታይ ዝበሃል ኣብ ዞባታት ይካየዳሉ። ሕጂ እቲ ታስክ ሽፍቲ ሕጂ እንታይ ዝብል ዘሎ WHO እቲ ሓኪም ዝሰርሖሲ ነርስ ክሰርሖ ይኽእል እዩ። ናይ ሕጂ ናና ሕርሲሲ ሓኪም ጥራሕ መጥባሕቲ ዝገብሩ ዘሎ ኣብ ካልእ ኣፍሪቃ ሕጂ ነርሳት ሚድዋይፍ መወልዳ ነርስ እዮም መጥባሕቲ ዝገብሩ ዘሎ። ሕጂ እዚ ናይ ዓይኒ ከዓኒ እዚ ዕረት ንምጥፋእ ዝብል ፖሊሲ ሒዝዎ ዘሎ ሚኒስትሪ ጥዕና ሕጂ ነዚ ዘቀላጥፉ ዘለዉ እቶም ኦፕታልሚክ ነርስ ወይ ከዓ ዓይኒ ነርስ እዮም። ናይ መወዳእታ እዞም ኢመርጀንሲ ነርስ ዝበሃሉ ኣብዘን ዓበይቲ ሆስፒታላት ንሓደጋ ጥራሕ ንውፅዑ ጥራሕ ዝሕግዙ ፍሉይ ክእለት ሒዞም ብዲግሪ ዝተመረቑ ነርሳት ኣለዉና ማለት እዩ። ሕጂ እንድሕር ድኣ ብዛዕባ ሞያ ነርስ ክንዛረብ ኮና ውዒልና ውን ክንሓድር ንስለ ንኽእል ነርስ ዘይሰርሖ ስራሕ የለን ዓንዲ ሕቆ ናይ ትካላት ጥዕና እዚ ሕጂ ኣነ ድብሎ ጥራሕ ዘይኮነ ብዓለም ደረጃ ዝዝረበሉ እዩ ነርስ ዓንዲ ሕቆ ናይ ትካል ጥዕና እዩ። ብዘይ ነርስ ከዓ ዝኸይደ ትካል ጥዕና የላን ማለት እዩ።
1: ከምዚ ዝጠቀስካዮ ኣቶ ኤፍሬም እቲ ኣበርክትኡ ኣዝዩ ልዑል እሞ። ስለዚ እስኪ ናብቲ ማሕበር ንምፃእ ሕጂ ማሕበር ነርሲ ኤርትራ መዓሲ ተመስሪቱ ከመይ ክ ፀኒሑ ትገስጋሱ?
0: እወ ማሕበር ነርሲ ኤርትራ መጀመርና ፅነት ይገርመካ ተመስሪቱ ብ14 ናሓሰ 1992 ቅድሚ ማሕበር ነርሲ ተመስረተ ማሕበር ኣብዚ ሃገር የለን። እዞም ሕጂ መፂኦም ዘለዉ ናይ ሕክምና ማሕበራት ኣብ ዝቀረባ ግዜ ተመስሪቶም ሕጂ ሽዑ ክምስረት ከሎ እዚ ማሕበር እዚ ነፃ ዘይመንግስታዊ ትካል ኮይኑ መዓት ነርሳት ጠርኒፉ እዩ ተበጊሱ ማለት እዩ። ብዙሓት ነርሳት ጠርኒፉ ተበጊሱ ሕጂ ክብገስ ከሎ ዓላማታት ነይሮም ክብገስ ከሎ ሓደ እንታይ እዩ ልዑል ናይ ስራሕ መንፈስን ንቕሓትን ላዕለዋይ ደረጃ ሞያ ስነ ምግባርን ዘለዎ ነርስ ንምምፃእ፣ ካልኣይ ከዓ ሞያ ነርሲንግ ንምምሕያሽ ምስ ከምኦም ዳመሰሉ ተመሳሳሊ ዕላማ ዘለዎም ኣካላት ውህደት ንምፍጣር፣ ሳልሳይ ምዕባለን ክብርን መሰላትን ነርሳት ንምሕላውን ንምድንፋዕን፣ ራብዓይ እዋናዊ ምዕባለ ጉዳያት ጥዕና ነርሲንግ ምስፋሕን ከምኡውን ኣብ መንጎ ኣባላት ተመክሮ ናይ ምልዋጥ ምቹእ ባህታ ወይ ናይ ስራሕ ባይታ ምፍጣር ኢሉ ተበጊሱ። ብዛዕባ ሞያ ነርሲንግ ዝምልከቶ ተወሳኺ መፅናዕትታት ምርምርን ምግባር ነርስ ኣብ ጥቃ ሕሙም ኮይኑ ኣልያ ክገብር ጥራሕ ዘይኮነ ምርምርን መፅናዕትን ንክገብር ንምትብባዕ ኢሉ ተመስሪቱ። ኣብ ተመሳሳሊ ዕላማ ምስ ዘለዎም ኣህጉራውያን ናይ ውሽጢ ሃገራውያን ጥራሕ ዘይኮኑ ኣህጉራውያን ከምዚ ኣይሲኤን ዝበሃሉ ሃገራዊ ማሕበር ኢንተርናሽናል ነርስ ካውንስል ዝበሃሉ ምስኣቶም ክሳብ ዝቀረባ ግዜ ኮንታክት ነይሩና ናይ ሓሳባት ምቅያር ገለ ነይሩ እዩ። ኣብ መወዳእታ ኣብ ሕብረተሰብ ሞያን ነርሲንግ ንነርሳትን ዘለዎ ተፈላጥነት ክብ ምብባል ሓበራዊ ረብሓታቶም ንምሕላው ሕጂ እዚ ረብሓታት ሒዙ ተበጊሱ። ሕጂ ኣብቲ መጀመርያ ፅቡቅ ዝኾነ ስራሕ እዩ ተሰሪሑ። ኣነ ዝከረኒ ዞባታት ከለና ቶም ኣካየት ስራሕ መፅኦም ስልጠናታት ይቡና ነይሮም። ኣነ ኮምፒተር ዘ ከይተረፈ ኮምፒተር መጀመርያ ዝመፀሉ ግዜ ነርሲንግ ሄሩና ነርሲንግ ኣሶሽት ሄሩና ብዙሕ ስራሕ ሰርሕ ነይሩ። ኣባላቱ ንደገ እንዳሰደደ ናይ ተመክሮ ምለዋጥ ይገብር ነይሩ። ብጣዕሚ ሓያል ተጣባቂ ነርስ እዚ ማሕበር ነይሩ። ኣብዚ ቀረባ ግዜ ካብ 2016 ክሳብ 2026 ጠቕላላ ስራሕ ተጠባቢሉ እቶም ዝነበሩ ኣካየቲ ስራሕ ብዘይተፈልጠ ምክንያት ን10 ዓመት ተጠባቢሎ ሞ ኣባላቱ ፋሕፋሕ ኢሎም ንሕና ሕጂ ኣብ ወርሒ 3 ናይዚ ዓመት እዚ ሓፈሻዊ ምርጫ ተገይሩ ፀቕጥም ስበዝሖም ምርጫ ገይሮም ንሕና ተመሪፅና ኣለና። ሕጂ ቀንደ ዳሕራይ ክንሪኦ ኣለና ተስራሕና ከም ብሓድሽ ነቲ ማሕበር ንምብርባር ተበጊስና ኣለና ማለት እዩ።
1: ሕራይ ስለዚ ሓፈሻዊ ጉባኤ ተካይዶስ ተመሪፅኩም ኣለኹም ሞ እንታይ እንታይ ስራሕ ጀሚርኩም ኣለኹም?
0: እወ ሕጂ ስራሕት ጀመርናዮ ገና ውሑድ እንድዩ ተቐዳሚት ክንገብራ ላ መሪፅና ዘለና ዋላ ጀሚርና ውን ዘለና ኣባላትና ዳግመይ ክንምድቦም ክንክእል ኣለና። ሕጂ ኣብ ዞባ ማእከልን ኣብዘን ዓበይቲ ሆስፒታላት እንዳ ዓይኒ እንዳ ሳይኪያትሪ ኦሮታ ሓሊበት ገለመለ ኩሎም እዚኦም ወዲብና ኣለና ኣብኡ ወኪል ገይርና ኣለና ማለት እዩ። ሕጂ ብዛ ወርሒ 7 ከዓኒ ናብተን ተረፋ 5 ዞባታት ኬድና ነቲ ኣባልና ኣብዚ ሃገር ዘሎ ኣባል ክንውድቦ ክንክእል ኣለና። ባይ ዲፎልት ኩሉ ኣብዚ ሃገር ዘሎ ነርስ ኣባል ሕጂ ንኣብነት ንድሕር ኣባላትካ ዘይጠርኒፍካ ማሕበር ኢና ክትብላ ይትክእልና ተቀዳሚቲ ሕጂ እዛ ዓመት እዚ ቀዳሚቲ ዓመትና ወሲናያ ዘለና ኣባላትና ንምጥርናፍ እዩ። ብድሕሪኡ እንታይ ኢና ክንገብር? ንሪኦ ኣብዚ ሆስፒታላትና ንሪኦ ብፍላይ ኣብዚ ዓበይቲ ሆስፒታላትና ንሪኦ ፀገማት ኣሎ። ሓደ ካብኡ እዚ ናይ ምባሃል ፀገም እስኻ ሕጂ ብነርሲ ኢኻ ንፉዕ ኢኻ ሓያል ኢኻ ገለ እንድሕር ኣፕሮች ኣቀራርባኻ ድሕር ንሕሙም ከዓኒ ቅድሚ መድሃኒት ምጅማርካ ብናትካ ኣቀባበላ ኢኻ ፍርቂ ሕማሙ ተብሎ ሕጂ ፀገማት ኣብ ኣቀባበላ ገለ ሕጂ እዚ ኢንተርፐርሶናል ኮሚኒኬሽን ናይ ምባሃል ስልጠና ኣብዘን ዓበይቲ ሆስፒታልናታ ክንህብ ኢና ክንጅምር ኢና ዘለና። ስለምንታይ ሕሙም እቲ ትህቦ ኣገልግሎት እቲ ትህቦ ብሉፅ ኣገልግሎት ኣይርዮን ከመይ ጌርካ ተቐቢልካ ዮ ጥራሕ እዩ ዝርዮ ፈርስት ኢምፕሬሽን ላስት ዝብሉ እንግሊዝና ሓንሳብ እንድሕር ብገንጫር ገይሩ ቀሪፁካ ክኣቱ ከሎ ብድሕሪ እትህቦ ስፔሻል ኬር ኣይምልከቶን ኢና ሕጂ እንታይ ኢና ፀገም ርኢና ዘለና ለሊና ዘለና ኣበቀበብላ ገለ ፀገም ስለ ዘሎ ነዚ ንምምሕያሽ

0: ካልኣይ ከዓኒ ነርስ እቲ ነርስ ኣብ ኤርትራ ዘሎ ምስ ናይ ዓለም ቴክኖሎጂ ወይ ምስ ናይ ዓለም ሳይንስ በፂሕዎ ዘሎ ክኸይድ ስለ ዘለዎ ዝተፈላለዩ ክኢላታት እንዳምፀና ስልጠና ንምሃብ ንኣብነት ሕጂ ሓድሽ ሓድሽ ሕጂ ኣለብትና ከም መወልዳን መጠን ኣብ ሕርሲ መፂ ዘሎ ቴክኒክ ሕጂ ደርጋ ተቐይሪ ኣብ ተሓራርሳ ማለት እዩ። እዚ ሕጂ እቲ ሓድሽ መፂ ዘሎ ምስቶም ኣባላትና ኮሚኒኬት ንገብር ክንምህሮም ክንክእል ኣለና። ሕጂ ኣነ ኣብቲ ሚኒስትሪ ጥዕና ናይ ፕሮግራም ናይ ሕርስን ጥስን ኣለኹ። በዚ ከዓኒ ናይ ነርሲንግ ኣለኹ። ሕጂ ኣብቲ ናይ መወልዳን ዝመፅ ዘሎ ሓድሽ ቴክኖሎጂ ነዞም ንመወልዳን ክምህር ክኽእል ኣለኒ። ናይ ዓይነ እንታይ ሓድሽ ቴክኒክ መፂ ኣሎ ክኢላታት እንዳምፀና እንዳ ዓይነ ከድና ክንምህር ክንክእልና ሕጂ ከምኡ ትመደብ ጌርና ኣለና። እቲ ዓብ ነገር ሕጂ እቲ ንኣሽቱ መጀመርያ ማለት እ ቀዳምነት ክገርፀካ ፀኒሐ ካልእ ግን ሓደ 5-6 ነጥቢ ዝቕመጥኒ ኣለና ናይ ማእከላይን ናይ ነዊሕ ርሑቕን መደባት ማለት እዩ። ሓደ እንታይ እዩ ንጥፈታት ነርሲንግ ዓለም ለኻዊ ደረጅኡ ከም ዝሕሉ ንምግባር እቲ ዓላማና ሓደ እዩ። እንታይ እሱ ፖሊስታት ምሕንፃፅ ሕጂ ሚኒስትሪ ጥዕና ኣብ ዝገብሮ ፖሊሲ ምሕንፃፅ ማሕበር ነርስ ክወከል ክኽእል ኣሎ ተወኪሉ ኣብቲ ፖሊሲታት ግን እጃሙ ከበርከት ክኽእል ኣለዎ። እዚ ሓደ ቅድሚ ሕጂ ዘይነበረ ድምፂ ነርስ ትስማዓሉ መንገዲ ኣብቲ ፖሊሲ ሕጂ ዝኾነ ኢንፍሉንስ ንኣብነት ሕጂ ኣብ ከምዚ ዕድመ ዘለዎ ከምዚ ኣይምሃርን እዩ ድሕር ባሃል ኮይኑ እንታይ እዩ ማለት ምስቲ ዝምልኮቶ ኣካል ኮንካ ኣብቲ ፖሊሲ ክወፅእ ከሎ ክትማጎት ክትክእል ኣለካ ነርስ ወኪልካ ማለት እዩ። ካልኣይ ሞያ ተጠባቕነት እሰያ ነርስ ብዝተፈላለየ መንገዲ ፀገማት ከጋጥሞ ይኽእል እዩ። ንስኻ ምስ ላዕሉ ሕጋዊ ማሕበር ስለ ዝኾንካ ብዝኾነ ኣካል ናይ መንግስቲ ክትረኸብ ስለዘለካ ወይ ስለዝኽእል ንዝለዕለ ኣካል ከድካ እቲ ወፃዓ ናይ ነርስ ንድሕር ኣሎ ኮይኑ ክትጠበቕ ትኽእል ማለት እዩ። ሳልሳይ መሪሕነት እጂ ነርስ ምስ ሕሙም ጥራሕ ዝውዕል ዘይኮነ ካብታ ሜትሮ ናይታ ወይ ካብታ ሄድ ነርስ ጀሚሩ ኣብ መሪሕነት ካዓ ይሰርሕ ነርስ ነታ ወርዲ ዝመርሓ ናሄድ ነርስ እዩ። ነቲ ሆስፒታል በዓብ እዩ ዝመርሖ ሜትሮን ነርስ እዩ። ናይ ዞባታት ይኹን ናይ ማእከላዊ ቤት ፅሕፈት ፕሮግራማት መራሕቲ ነርሳት እዩ። ሕጂ እዚኦም ብቕዓት ናይ መሪሕነቶም ኣብ ምድልዳል ነርስ ዝለዓለ ጠራ ክፀወት እዩ ማለት እዩ። ንምልከቶ ክኢላታት ናይ መሪሕነት ወይከዓ ናይ ሊደርሽፕ ክኢላታት ኣምፂና ስልጠናታት ክንህብ እዚ ሓደ መደብናይ ማለት እዩ። ካልእ ኣህጉራዊ ምትሕብባር እዚ ኣይሲኤን ክሳብ ዝቀረባ ግዜ ምስኡ ርክብ ነይሩና እንታይ ካ ትገብር ናይ ዓለም ተመክሮ ይሰዱልካ ኤርትራ በፂሓቶ ዘላ ተመክሮ ከዓ ንዓለም ከዓ ሸር ትገብር። ኤርትራ ቀሊል ተመክሮ ኣይኮነ ዘለዋ ኣብ ሞታ ዴታትን ቀሸራትና ብፅያቶ ዘላ እዚ ንዓለም ትምህርቲ ማለት እዩ። ካልእ ኣብ ከታበት ፈጢርናዮ ዘለና ስታይ እዚታት ካ ሕጂ ምስቶም ናይ ደገ ካብኣቶም ተመክሮ ትወስድ ተመክሮ ካ ከዓ ተካፍል። ሕጂ ኣምላኽ ሓግዝ ብዙሕ ዓይነት መደባት ኢና ሓንፂትና ናይ ቀረባን ናይ ርሑቕን መደባ
1: ፅቡቅ ምስ ዝኸይድ ሕጂ ምስቲ ኣብ ሕክምና ዘለዋ ካ ብዙሓት ማሕበራት ኣለዋ ምዚአን እንታይ ዓይነት ርክባት ወይ መደባት ሒዝኩም ኣለኹም?
0: ድሮ ከ ምስ ማሕበር ነርስ ምስ ፕሬዚደንት ተረኺብና ነርና። ሕጂ እንታይ ዝበሃል ዘሎ ከምዚ ክብለካ ፀናሕኩ ወላብቲ ጉባኤና ከማ ናብቲ ሓፈሻዊ ጉባኤ ዝገበርና ንሕና ተመረፅናሉ እንታይ ዝብሉ ዘለዉ ከምዚ ክብለካ ፀናሕኩ ነርስ ከይሓስካ ትካል ጥዕና ስለዘየለ ማሕበር ነርስኩም ከዓ ብተፈላለየ መንገዲ ተደናጉ ወይከዓ ድሒሩ ስለዝፀንሐ ኣብትገብሮ ኩሉ ኣብ ጎንኹም ኣለና እዮም ዝብሉ ዘለዉ ቱዚ ኤክስተንት ሕጂ እንታይ ዝሕሰብ ዘሎ ዝበልኩ ከ እንተወይ እዚ ፕሮፌሽናል ካውንስል ክንምስርት ኢና ንደልደለ እንታይ እዩ እንድሕር ኢኸ ማሕበር ሓካይም ማሕበር ህዝባዊ ጥዕና ማሕበር ላባራቶሪ ማሕበር ኣንስተዚያ እዚኦም ፋሕ ኢሎም ዘለዉ ኩላና ማሕበር ዘ ናይ ነርስ እንድሕር ርኢኸዮ ዓላማና ሓንቲ እያ ንሕሙም ጥራሕ ንሕሙም ማእከል ዝገበር እዩ። ሕጂ ካብ ተፈናጭልና ንሰርሕ ሓደ ካውንስል ሓደ ማሕበር ጌርና ነቲ ንህቦ ኣገልግሎት ድርዕ ክንፈጥረሉ ዝብል ስለ ዘሎ እዚ ሕጂ ኣብ መጀመሪ እዩ ዘሎ ኣይ ሆፕ እዚ ኮፍ ኢልና ተረዳዲእና ብሓደ ኮይኑ ክንሰርሕ ተስፋ ንገብር ማለት ብማሕበር ነርስ ወገን ከዓ ፀገም የብልና ማለት እዩ።
1: ሕራይ ስለዚ እዚ ማሕበር እዚ ኣብ መፃውን ዓብዪ ክንሪኦ ከምቲ ናይ ቀደም ነበሮ ፅልዋ ፈጢሩ ሓቋፍ ማሕበር ክኸውን ተስፋ ኣለና። ስለዚ ከም ናይ መደምደምታ ንኣባላት ናይዚ ማሕበር ክትመሓላልፎ ትደሊ እንተለካ?
0: ሕጂ ከም መደምደምታ ከምዚ ክበሃል ፀንሐ ነርሲንግ ኖብል ፕሮፌሽን ሓደ ክቡርን ዓብን ሞያ እዩ። ሕጂ እዚ ሞያ እዚ መጀመርያ ንሕና ነርሳት ከምዚ ዓይነት ሞያ ምኳኑ ክንፈልጡ ክንክእል ኣለና። ሕጂ ኣይዳወት ማለት ገለገለ ሰባት ናይ ኣይደንቲቲ ክሳይ ዘለና ኮይኑ ስምዓኒ መን ነርስ ኣነ ነርስ ኮይነ ክሳብ ክንደየ ሞያ ነርስ ዝፈልጡ ክሳብ ክንደየ ዘኽብሩ ኣነ መጀመርያ ኣነ ሞያ እንድሕር ዘይክቢረ ወላ ሓደ ሰብ ክኽብረለ ይፅበኒ እሱ ክንደፍኣሉ ክንክእል ኣለና። ካልእ ነርሳት ከም ዘመናዊ ቴክኖሎጂ ንክሰርሑ ቀፃሊ ስልጠናታት

0: እዚያ ጃሙ ዳ ተኸብ ዘለ ነርስ ክሰርሕ ኣለዎ ነርስ ከምዚ ዓይነት ሞያ ዘለዎ ነርስ ብሉፅ ንሕ ትብላ ኣለካ ኮንካ ብቴክኖሎጂ ብሳይንስ ክዓጥቕ ስለ ዘለዎ ብዓብኡ ሚኒስትሪ ጥዕና ምስኡ ተሓዊሱ ከኣኒ እዚ ማሕበር እዚ ከኣኒ ተርኡ ክፃወት ክኽእል ኣለዎ። ካልእ ነርስ ስርሖም ብቕዓት ንክፍፅሙ ዘድልዮም ናውትን ምቹእ ናይ ስራሕ ሃዋህን ክፍጠረሎም ክኽእል ኣለዎ። እዚ ክትሰርሕ ንሕ ዳ ኮንካ ሃዋህ ወይ ከዓ እቲ ኢንቫይሮመንት ናትካ ምቹእ ክኸውን ክኽእል ኣለዎ። እዚ ሚኒስትሪ ጥዕና ይሰርሓሉ ኣሎ ማሕበር ከኣኒ ምስኡ ኮይኑ ከበርክት ክኽእል ኣለዎ። ነርሳት ኣብ ፀገማት ጥዕና ኤርትራ ዝተመርኮሰ መፅናዕትታት ገብር ሕጂ ንኣብነት ኣብ ሓደ በዚ ዞባ ዘሎ ሆስፒታል ሓደ ተኸታታለ ዓይነት ሕማም መውፅኦ ንድሕር ኣሎ ነቲ ሕማም እንዳፈወስካ ምኻድ ፍታሕ ኣይኮነን መፅናዕቲ ክገብር ኣለዎ። እዚ ሕማም እዚ ከበይ ዝመፀ ዘሎ ኣፅኒዑ ካብ ምንጭኡ ክጠጠው ከብሎ ዘለዎ እምበር ሕሙም ዘዝመፀ ሓኪምካ ዝኸውን ነገር እዩ። ሕጂ ነርሳት ተማሂሮም እዮም ሕጂ ናይ ምርምርን ናይ መፅናዕትን ናይ ሪሰርችን ተማሂሮም እዮም። ድሕር ሕጂ ተመራመርቲ ክኾኑ እቲ ማሕበርቲ እዚ ማሕበር ቆይሙ ዘሎ ሚድኡ ክዋፃ እዩ ማለት እዩ። ተመራመርቲ ክኾኑ ክእሉ ኣሎም ኢልካ ሕማም ዘዝመፀ ምሕከም ናይ ትራዲሽናል ናይ ቀደም እዩ ማለት እዩ። ተመራማሪ ንምግባሩ ነቲ ነርስ ክሳ ኣሎ። ካልእ ሕብረተሰብ ነቲ ነርስ ዝህቦ ርዚን ኣገልግሎት ኣፍልጦን ክብርን ክህቦ ክእል ኣሎ። እዚ ቀሊል ኬድካ ስለ ትረኽቦ ከም ቀሊል ነርካ ትወስዶ ነርስ ክብሩ የድልዮ ስለምንታይ ዋላ እኳ ግቡኡን ማለት ግዴትኡን ዋላ እንተኾነ እቲ ዝገብሮ ዘሎ ለይትን መዓልትን 24 ሰዓት ካብ ሕሙም ከይተፈለየ ዝሰርሐ ነርስ ጥራሕ ኩሉ ዓይነት ሞያ ንሕሪኢኻ 24 ሰዓት ምስ ሕሙም የለ 24 ሰዓት ሕሙም ዝሰርሕ ነርስ ስለዝኾነ ሕብረተሰብ ሞይኡ ክፈልጠሉን ክብሩን ክህቦ ከም ዘለዎካ ክንሰርሕ ኢና። እዚ ዕድል እዚ ስለዝተዋሃበኒ ደጊመ ብሽም ማሕበር ነርሲ ኤርትራ ብሽመን ኣዲብ ንዓኻን ንሚኒስትር ዜና የመስግን ኣለ
1: ሓረ ምናልባት ሓንቲ ሕቶ ድረሰዕ ኹዋ ነራ ምዝዘን ቤት ትምህርቲ ኣሶሽት ነርስ ድዩ ካልእ ነርስ ዝምህራ ኮሌጃት ክትገብሮ ተሓስቡ ዝምድናታት ከ
0: እዚኣ ቀንድያ እዚኣ ክተርሳዕ ኸማን ዘይነበረ እያ እንታይ እዩ ሕጂ ዋላ ድሮ ከማን ምዞም ናይ ዘን ኣሶሽት ስኩል ተዘራሪብ ዘለና ከመይ ዘሎ እቲ ብቓዓት እንታይእቲዞ ኤክስተንት ኣብ ካልእ ዓለም ድሕር ርኢኻ ኣሶሽን ነርስ ኣሶሽን ወይከዓ ማሕበር ነርስ ስጋብ ካሪክለም እዩ ዝቕይር ኣብ ካልእ ዓለም ሕጂ ንሕና ከይምፅኢልና ካሪክለም ክንቀይርና ማለት እዩ ኣይኮነን ግን እቲ ካሪክለም ዝወፅእ ዘሎ ረቢ ክንገብሮ ክንክእል ኣለና ምስተን ትካላት ትምህርቲ ኮንና ማለት እዩ። እቲ ዝወፅእ ዘሎ ካብአን ተመሪቑ ዝወፅእ ዘሎ ኣብ ምንታይ ኣብ ምንታይ ብቕዓት ዝበድሎ ዘሎ ንኣብነት ኣብ ሕርሲ ንድሕር መፂና ኣብ ማተርናል ሄልዝ ንድሕር መፂና ንሪኦ ፀገማት ኣሎ ሕጂ እዚኦም ኮንታክት ክንገብሮም ኣለና ኣብዚ ኣብዚኣሲ ቁርብ ይጎድሎም ኣሎ ክወፁ ከለዎም ስወፁ ንሪኦም ኣለና ኢንዲዘርስ ንሕና ናይ መወዳእታ ተጠቀምቲ ናይቶም ዝምረቑ እንዲና ሕጂ እዚንዝንዝን ፀገማት ስለ ዘሎ እዚ ብኸመይ ይፍታሕ ተባሂሉ ድሮ ኣብ ገርመካ ኣብቲ መደብና ኣሎ ምስተን ኣሶሴሽን ምስተን ትካላት ትምህርቲ ርክብ ክንፈጥር ኢና ከም ዝበሉ ከዓ ካብቲ ካፒክ ሴረሞኒ ጀሚሩ ገለገለ ፀገማት ዘሎ ተረዳዲእና ራዲካል ቸንጅ ክመፅሓፂር ግዜ ክሉ ክንገብር ኢና ማለት ኣይኮነ ግን ኮፍ ኢልና ግዜ ሂብና ማለት መደብ ኣለና እቲ ብቕዓት ሲ ዘሕይለሉ መንገዲ ሕጂ ክምረኦ ከሎ ገለገለ ጉድለታት ትርኢ እንዲኻ ኮፍ ኢልካ ምዝታይ ሲ ረብሓታት ኣለዎ ኢለኣምን ማለት እዩ።
1: ኣቶ ኤፍሬም ዝበኣይ ፕረዚደንት ማሕበር ነርሲ ኤርትራ ስለቲ ብስቱድዮና መፅኻ ዝሃካና ሰፊሕ ዝርዝራዊ መብርሂ ብስመይ ምስ ተዓዘብትን የመስግነካ ዓውቲ ዝኾነ ናይ ስራሕ ግዜ ይኮነልኩም ድማ የመን
0: ይቀኒ ኣለ
1: ባርካ ዝኽርኩም ተዓዘብቲ ብዛዕባ ማሕበር ነርስ ኤርትራ ክንገብሮ ፀናሕና ቃለ ምሕተት ኣብ ስዛዝምሎ ስለመከታልኩም ንመስግን ሰላም።

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተወሃህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣለው። ሙዚቀኛታት ይመፁ። ሙዚቀኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ?
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካልየ ንስ ከብለብካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈን ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እዩ ወዲ ዝሕል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ከባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናብቲዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሞያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ሂወት ክትቀርብ።
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል ብ ካልእ ደቂ ኣንስትዮ ወላ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም የዛንዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሃሰ ሰዓት 2 ፈረቓን ድሕሪ ቐትሪ ድግማ ሓሙስ 20 ነሃሰ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ስፖርታዊ ትሕዝቶ ንዝሓቆፈት መደብ ለሰ ስፖርት ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተዓዘብቲ ሎሚ እውን ከምወትሩ ንዓኹም ይምህሩ ይሕብሩ ከምኡውን የዛንዩ ዝበልናዮም ትሕዝቶታት ሒዝናልኩም ቀሪብና ኣሉና ክሳብ ፍጻሜ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል

መኽፈቲት መደብና ዘተ ስፖርት እያ ክትከውን ናይ ሎሚ ዛዕባ ዘተ ስፖርት ብምክንያት ናይቲ ዝመፅእ ሓሙስ 21 ኣብ ከተማ ክረን መጋረጁ ዝኸፍት ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ዝድስስ እዩ ክኸውን ኣባልና ሙሴ ገብረ እግዚኣብሄር ንሓላፊ ውድድርን ስነስርዓትን ኣብ ሃገራዊ ፌደሬሽን መምህር ሰለሞን ተምነዎ ዓዲሙ ኣዘራሪቦ ኣሎ ናይ ሙሉ ትሕዝቱ

ሰላም ዝኽበርኩም ተኸተልቲ ለሶ ስፖርት። ዘተ ስፖርት ንጅምር ኣለና። ናይ ሎሚ ዘተና ሻምፒዮን ኩዕሶ እግሪ ደቂ ተባዕትዮ ኤርትራ ክኾን እዩ። እዚ ውድድር እዚ 20 ናሓሰ ኣብ ከተማ ክረን ክካየድ እዩ፣ ክሳብ 4 መስከረም ማለት እዩ። ከመይ ተታሒዙ ኣሎ፣ ክንደይ ጋንታት ወይ ክለባትን ክሳተፋ ንምፍላጥ ድማ ምስቲ ወኪል ናይቲ ፌደሬሽን ኮይኑ መፅና ዘሎ ሓላፊ ውድድርን ስነስርዓትን መምህር ሰሎሙን ቶምኖ ሓፂር ናይ ዘተ መደብ ኣለና ሰናይ ምክታል መምህር ፈለማ

0: ዜና ኣኽቢርካ ኣብ ስትድዮ ምፅኻ ከመስገነካ ደሊ ከመይ ቀኒ ኢኻ ኣለኻ?
1: ከመይ ቀኒኹም? ኣነ እውን ብልበ ይመስግን።
0: ፅቡቅ። እስከ ከመእተው ኮይና ኣብዚ ናይ ሎም ዓመት ሻምፔን ናይ ደቂ ተባዕትዮ ናይ 226 እቲ መሕለፊ ክራይተርያ ወ መለክዕ ነበረ ከመይ ተጠቂምኩምሉ? 12 ክለባት ከም ዘለዋ እውን ፈይጥና ኣለና። እቲ ኣማፅን ወይ መምረፂአን ከመይ ነይሩ?
1: ፅቡቅ። ኣብዚ ናይ ሎም ዓመት ናይ 226 ናይ ክለብ ሻምፔን ኣብ ንካይደሉ ኣብ ናይ ከተማ ክረን ይኸውን። ነዚ ንገብር ከዓ መጀመርታ እቲ ፍሉይ ዝገብሮ ካብቲ ናይ ዝሓለፈ ክለብ ሻምፒዮናት ዝነበረ ፍሉይ ዘተኣታተናዮ ኣብዚ እዋን እዚ ናይ ፕሌይኦፍ እዩ። እቲ ፕሌይኦፍ ጋንታታት ናይ መልሲ ግጥም ገይረን ናብዚ ክለብ ሻምፒዮን ዝፅምበራሉ ኢና ኣካይድና። ስኳስ እንታይ እዩ ናይ 6ዱሽተን ዞባታት ሃገርና ሻምፒዮን ዘበላ ብቐጥታ ናብቲ ሻምፒዮን ክሓልፋ ከለዋ ብተመሳሳሊ ናይ ልዕሊ 6 ወርሒ መቐን ግዜ ዘካይዳ ጀሆኑ ማለት ናይ ዞባ ማእከልን ናይ ዓንሰባን ኣብ ካልይቲ ተርታ ዝወፃ እውን ብተመሳሳሊ ምስተን 6 ናይ ዞባታትና ብቐጥታ ናብ ክለብ ሻምፒዮን ከም ዝሓልፈ ኣይተገይሩ። ስለዚ ብቐጥታ ዝሓለፋ ክለባት 8 ክለባት እየን ነይረን። ብተወሳኺ ናብ ፕሌይኦፍ ኣብ ፕሌይኦፍ ሓሊፈን ናብ ሻምፒዮን ዝፅምበራ ከዓ 4 ክለባት እየን ነይረን። ብጠቕላላ 12 ክለባት እየን ክሳተፋ ማለት እዩ። እዚ 12 ክለባት ክሳተፋ ከለዋ እቲ ተታሒዙ ዘሎ መደብ ወይ ተመዲቡ ዘሎ መደብ ኣብ 2 ምድብን ክሳተፋ እዚ ከዓ ምድብህን ምድብ ለን እየን። ምክንያቱ ኣብ ምድብሀ 6 ጋንታታት ኣለዋ፣ ብተመሳሳሊ ኣብ ምድብ ለ ከዓ 6 ጋንታታት ኣለዋ። ካብዚ እቲ ዝካየድ ግጥም ነብሱ ወከፈን ከዓ ነናይ ደቂ ረኸባ ኢና። ስለዚ ሓንቲ ክለብ ናይ 5 ፀወታ ከተካይድ እያ ማለት እዩ።
0: ድምር ናይዚ 5 ውፅኢት ወይ እቲ ዝለዓለ ነጥቢ ዝወሰደ ሽዑ ክንደይ ጋንታ ክሓልፈ ኢን ማለት እዩ።
1: ካብዚ ከዓ እንታይ እዩ ብቐጥታ ኣብ ምድብሀ ነብሱ ወከፍ ምስ ተረኸባ ብልዑል ነጥቢ ቀዳመይትን ካልአይትን ዝኾና ብቐጥታ ክሓልፋ እየን። ከምኡውን ብተመሳሳሊ ኣብ ምድብሀ ቀዳመይትን ካልአይትን ዝኾና ብቐጥታ ክሓልፋ እየን። ሽዑ ናይ ኖክኣውት ወይ ኣውዲእካ ምሕላፍ ቀዳመይቲ ምስ ካልአይቲ ካልአይቲ ምስ ቀዳመይታ ተፃዊተን ናብቲ ናይ ደረጃን ናይ ዋንጫን ክሳገገራ እየን ማለት እዩ።
0: ፅቡቅ። ሓደ ውድድር ክብገስ እንከሎ ዕላማ ወይ ክሃርሞ ደሊ ሸቶ ኣለዎ ቴማ እውን ንግበረሉ እዩ ሞ ናይዚ ውድድር እዚ ዕላማ ወይ ክህረም ትደልዮ ኣብዚ ውድድር እንታይ እዩ ቴሙኡ ኸ እንታይ እዩ?
1: ፅቡቅ። እታ ቴማ ኮ ውድድር ሻምፒዮን ክለባትና ንዕቤት ኩዕሶ እግሪ ሃገርና እያ እታ ቴማና። ኩሉ ግዜ ንሕና ንዕቤት ኩዕሶ ሃገርና ኢና ንፅዕር ንቃለስ ኩሉ ግዜ። እሱ እቲ ኣብ ዕላማ እንድሕር መፂና ከዓ ብንፁር እንታይ እዩ ብቕዓትን ኣድማዓድነትን ክለባትና ብምልላይ ናይ ካፍን ናይ ዞባዊ ግጥምን ኣህጉራዊ ውድድራት ንምስታፍ እዩ። ምስታፍ ክብል ከለዉ ከነውሕሶም ይክእላል። ንኩሉ ግዜ ድልውነትና ቁርብ ክኸውን ኣሎ። ንኣብነት ሕጂ ሲ ንሕና ኦልሬዲ እዚ ናይ ደቂ ተባዕትዮ ኣይበፃሕናዮን ኣለና። ንሕና ግን ኩሉ ግዜ ታርጌትና ንሰ ድሮ ናይ ደቂ ኣንስትዮ ኣውሒስና ኣለና። ኣብ ወርሒ ጥሪ ሻምፒዮን ዝኾነት ጋንታ ፍልጥ እያ። ድሮ ናብዚ ናይ ሩዋንዳ ዝካየድ ዘሎ ኣብ ዕለት 21 ዝጅምር ክለብ ደንደን ተሳታፊ ኮይናስ ዳርጋ ጀሚርና ኣለና ማለት እዩ። ስለዚ ንሕና ናብ ኤንድዘን እዚ ሓደ ቀዳማይ ዕለማና ዘሎ ኣብዚ እዩ። ካልእ ውልቀ ናይ ተፃውቶት ምፍታሽ እዩ። ብኡ መንፅር ፍለይ ቴክኒክ ርዩ ኣቢሉ ናብ ሃገራዊት ጋንታ ፅምበሩሉ መዳይ ምፍጣር እዩ። እታ ሳልሰይቲ ከዓ እቲ ብዓብኡ ከዓ እቲ ዓመት ዓመት ተወዳዳርነት ብልፅቲ ክለብ ምልላይ እዩ። ስለዚ እዚ ዕላማ ሒዝና ኢና ተበጊስና ዘለና።
0: ዕለት 20 ናሓሰ ክጀምር ንብል ኣለና ዝውድር እዚ እቲ ዕጫ ዝወደቀሉ መዓልቲ ከዓ ሶሉስ ዝሓለፈ ሶሉስ ማለት እዩ 11 ናሓሰ ኣብ መንጎ ናይ 9 መዓልቲ ፍለይ ኣሎ ተፋለያ ሰልጠንቲ ኣብ ተወከስናሉ ኣቐዲሙ ተን መዋድርትና ጋንታተይ ንፈልጦ

0: ጎይተ ንፈልጠሉ ዝሓሸ ነይሩ ዓቕምታትን ፈጥናሞ ንሓሸ ምድለዋት ምግባርና ብሓፈሻ ከ ኣብ ስፖርት መዋድርታ ኣቐዲምካ ንፍለጥካ ሎሙ ፀኒሑ እዩ ናትኩም ግን ሸዓተ መዓልቲ ፍልይ ጥራይ ፀኒሕዋ ተዓጫ እንታ ውድርቲ ጅመረሉ ሞ ስለምንታይ ኣቐዲሙ ነቶም ጋንታት ብዝጥዕም መንገዲ ቅድሚ ክልተሰስሶም ዘይተኸይደ
1: ብልክዕ እዚ ኣቐዲምካ እዩ ክግበር ነይርዎ ብልክዕ ግን ንሕና እቲ ግዜ ቅሩብ ተፃቢብና እዩ ንባዕላታ ናይ ካብቲ ፅቡቅ ነገራቱ ኣብዚ ዓመት እዚ ብኣጉ እዩ እቲ ካላንደር ውፅኡ ካላንደር እቲ ክፍሊ ውድድር ብመሰረት ናይ ፈፃሚ ኣካል ተሰማማዓሉ ወይ ዝሃቦ መሰረት ኩሉ እቲ ካላንደር ናይ ውድድር ናይ ዓመት ሙሉእ ብመቐን ግዜ እዩ ተታሒዙ ሱ ከም ዝፍለጥ ናልባሽ ሕጂ ራብዓይ ግዜና ኢና ውድድር ነካይድ ዘለና መጀመርታ ኣብ መፋርቅ ናይ ወርሒ ተሓሳስ ናይ ዝሓለፈ 25 ናይ ፉትሳል ኣካይድና ኢና ኣብ ግዜ እዩ ማለት እዩ ብካልኣይ ደረጃ ናይ ክለብ ሻምፒዮን ናይ ደቂ ኣንስትዮ ኣብ ከተማ ኣስመራ ኣብ ግዜኡ ኣብ ጃንዋሪ ወይ ኣብ ጥሪ ኣካይድና ኢና ከምኡውን ኣብ ከተማ ምፅዋዕ ወይ ባፀዕ ናይ ቢች ሶከር ውድድር ኣብ ግዜኡ ናብ ሰዓቱ ኣካይድና ኢና ስለዚ እዚኣ ናህና ቁሩብ ተደፊዓትና እያ እዚኣ እታ ግዜ ዝነበረት ከምዚ ዝበልካ ትኽክል እዩ ኣቐዲምካ እዩ ክለባት ክፈልጣ ዘለዎን ንሕና መጀመርታት ገለ ዞባታት እቲ ናይ ውድድራትን ድፍእ ከብልኦ ከሎ ኣቁርብ ፀሊልና እዩ ማለት እሱ ከዓ እንታይ እዩ ንኣብነት ሃገራዊት ጋንታ ክትፃወት ምስከደሲ ኣቁርብ እቲ ናይ ዞባ ማእከል ተናመት ዝነበረ ቁርብ መንፅር ክድፋእ ኣቂሉ ገለ ናይ ባዓልና ፅነት ንኣሽቱ ንኣሽቱ ነገራት ቴክኒካዊ ከዓ በዚ ምክንያት እታ ውድድርና ቁርብ ድፋእ ኣቢልና ኢና እቲ ዝሃቦ ኮመንት እውን ልክዕ ቅቡል እዩ ኣድሚት ክንገብሮ ንክእል ኢና ምክንያቱ ንሕና ኮለገና የን ጋንታታት ክፈልጣ ዘሎ ቅድሚ 2 ሰሙን 3 ሰሙን እቲ ዕጨአን ጋንታታትን ምድልዋትን ምስ መን በፂሒ እውን ክፈልጣ ባህርያዊ እዩ ኮይኑ ግን ንሕና ልክዕ ኣብዚ ናይ 9 መዓልቲ ቁርብ ምስ ዝነበረና ቁርብ ከታታ ስለ ዝነበረት በዚ ምክንያት 9 መዓልቲ እውን ቀሊል ኣይኮነን ንዕንክ ፀበባ ባህርያዊ እዩ ስለዚ በዚ ምክንያት ቁርብ ተደፊኣትና ያታ ግዜ እጅግን ንሕና ኩሉ እቲ መሳርዕና ኣብ ኩሉ ዝተኻኺልና ተበጊስና ኣለና ማለት እየ ኩሉ መምሪሕታት ሕጋጋት ንኩሉ ተንጋንታታት ከይድዎ እዩ ከም ዝፍለጥ እውን ብዕለት 11 ናይ ዘሒዝናያ ዘለና ወርሒ ነብሶከፍ ዕጫ ኩለን ክለባት ኣብ ዝተረኸባሉ እዋን ዕጨን ፈሊጠን እየን ምድበን ፈሊጠን እየን በዚ መሰረት ከዓ ቁርብነተን ከዓ ኩለን ተዳልየን ድሮስ ኣብዞ ገለ ጋንታታት እውን ኣብዚ እዋን እዚ ናብ ከተማ ከ
0: እግረ መገድናት ዕጫ ነቲ ዘይፈልጠ ክፈልጦ
1: ፅቡቅ ሕጂ እቲ ከምቲ ዓንቶ እዩ ዝገለፅክዎ ዕጫ ኣብ 2 ምድብ ይወዲዎ ዝነበረ ዕጫ እውን ኣዝዩ ዋላ ክትሪኦ ከለካ ብምድብ ብነብሶ ከፈን ብውልቀን ባዕለን እየን ዕጫ ልዕለኖ ንሱ ከዓ እንታይ ኣብ 2 ምድብ ተመዲበን እየን ካይደን ስኻ ኣብ ምድብሀ ዝርከባ ጋንታታት ጋንታ ቀይሕ ባሕርን ኣልተሓሪርን ካብ ዞባ ማእከል ኣብ ምድብሀ ይርከባ ካብ ናይ ዞባ ዓንሰባ ጋንታታት ጋንታ ኣልነስርን ላሳለን ከምኡውን ካብ ደባዊ ቀይሕ ባሕሪ ጋንታ ደንካልያ ካብ ጋንታ ጋሽባርካ ከዓ ጋንታ ቁርደት እዚአን 6 ኣብ ምድብሀ ክኾና ከልዋ ኣብ ምድብለ ዝርከባ ጋንታታት ከዓ ካብ ናይ ዞባ ማእከል ጋንታ ደንደንን ኣድሉስ እኒ ካብ ናይ ዞባ ዓንሰባ ከዓ ጋንታ ዓንሰባን ኣልሂላን ካብ ጋንታ ሰሜናዊ ቀይሕ ባሕሪ ቸሜንቶላ ከምኡውን ካብ ጋንታ ዞባ ደቡብ ከዓ ሰንዓፈ ነብሶ ወከፍ ኣብዚ ሕጂ ፍሉይ ዝገብሮ ካብቲ ናይ ካልኦቱ ውድድራት ኣብ ዝሓለፈ 2024 2025 መብዛሕተን ክለባት ብደረጃ ኤፍሲ ወይ ሕውስዋስ እየን ድመፃ ነረን ካብዚ ቁሩብ ሕጂ ግን ዳርጋ ናብቲ ብክለብ ደረጃ እየን ዝኸዳ ዘለዋ ኩለን መብዛሕትአን ዳርጋ ብክለብ ደረጃ እየን ዝመፃ ዘለዋ ኩሉ ነገራ ማሊአን ተወዳዳርነተን ዕብየን ነብሶ ወከፍ ነዚ ውድድር ከዓ ድሉ ኮይነን ቀሪበን ኣለዋ ብደረጃ ክለብ
0: ኣብቲ መደብ ፀወታ ዕለት 20 እታ ቀዳሜይቲ ዘላ ምድብ 6 ጋንታት ኣለዋ 3 ብሓደ መዓልቲን ክፃወታ 3 ተሓሲብሉ ንፅባሒቱ 21 እተን ናይ ካልኣይ ምድብ ወይ ኣብ ምድብ ዘለዋ 3 ከምኡ ናብላ ክሳብ ዕለት 25 ተኻታል ፃተን እቲ 26 ዕሊፈን ከዓ ክሳብ ዕለት 30 ኩለን ክፃወተ

0: ስለዚ ኣብታ ካብ 20 ክሳብ 39 መዓልቲ ኩሎም ተናይ ምድብ ክካይዳየን እንተሓሲብና ይሓ ሓንቲ ናይ ዕረፍቲ መዓልቲ ኣለዎ ናብ መንጎ ተካሊ ምድብ ክፃት ኩላስ ሓንቲ ምድብ ትዕርፍ ታዕዳልቲ 26 ካ ናይ ሓባር ዕረፍቲ እያ እጂ ምናልባት እዚ ሳይሓፅር ንፍቲ ናይ ምድብ ወይ ድኻማ እዮም ፃሎም ነቶም ፀወቲ ብቕዓትካ
1: ምስእዚ ከምቲ ትብሎ ዘለካ ብርግፅ ንኣብነት ኣብ ናይ ዕለት 20 ምድብሀ ዘለዋ ክለባት ኩለን ክንፀቅታ እዩ ንፅቢሒ ዘለዋ ከዓ ምድብ ለ እየን ሰለስተ ኣካታታሊ ውድድር ምስ ተፃወታ ሓንቲ ናይ ዕረፍቲ ግዜ ኣላት ዲኻ ንለካ ስለዚ ኣካታት ኢለን ምስ ከዳ ሓደ መዓልቲ ናይ ዕረፍቲ ውድድር ኣለዋ ተን ሰለስተ ውድድር ምስ ተፃወታ ክንደይ ክተርፋ እየን ማለት እዩ ክልተ ውድድር እየን ክተርፋ ዘለዋ ስለዚ ሓንቲ መዓልቲ ናይ ዕረፍቲ ግዜ ኣሎ ከምኡ ውን እቲ ናይ ምድብ ፀወታ ምስ ተወድአ ንስኹም ብተመሳሳሊ ዕረፍቲ ዕሪፈን ናብቲ ናይ ደረጃ እየን ክሰግራ ስለዚ ውል እየ ዝብላ
0: ፅቡቅ እዚ ካብቶም ናይ ኣሰልጠንቲ ርእቶ ዝበጊስና ወይ ከም ትዕዝብትና ዘምፃናዩ ምናልባት ክልተ ሰሙን ንሓደ ሻምፒዮን ኢልካ ተካይዶም ከለካስ ስለምክያድ ጥራይ ይካየድ ከይህሉ ነቲ ብቕዓት ተፃወቲ ዝንፀባረቀሉ ዓይነታዊ ተፃወቲ ዝረኣየሉ ብሓፈሻ ዓውት ንኾን ስፍሕ ዘይብለሉ ምክንያት እንታይ እዩ ዝብል ስለ ዘሎ
1: እዩ ፅቡቅ እዩ ሕጂ ኮታይ ድዩ እዚ ኩሉ ግዜ ንሕና ኩሉ ግዜ እዚ ምስቲ ናይ ምእታው ምውፃእን ናይ ከባቢ ኣስታት 21 መዓልቲ ኢና ክነስክር ሕጂ እዚ ልክዕ ውድድር ንድሕር ኮይኑ ውድድር እንዲኸውን ዘሎ ዜርካ ዜርካ ናብቲ ሊግ ምእታው እዩ እዚ መሰጋገሪ ናይ ሊግ እዩ ልክዕ ውድድር ንድሕር ኮይኑ ሊግ እዩ ግን ሊግ ትብል ከለካ ኩሉ ግዜ ዞባታትና ንፈልጥ ኢና ኣብ ገለ ዞባታት ሙሉእ ልዕሊ 6 ወርሕን ልዕሊ ዝኸይድ ውድድር እዩ ዝስራዕ ገለ ናይ 3 ወርሒ ኣሎ ገለ ወቕታዊ ውድድር ከ ኣሎ ሕጂ መጀመርታ ነዚ ናብዚ ንክንመፅእ እንተ ኮይና ወይ ንከምዚ ርእቶ ዝህብዎ ዘሎ ልክዕ ውድድር ንድሕር ኮይኑ ውድድር እንዲኸውን ዘሎ ናብዚ ንድሕር ክንመፅእ ኮይና መጀመርታ እቲ መሰረት ይቃርፍ ዘሎ እቲ ናይ ወቕቲ ውድድር ዘሎ ከመይ ጌርካ ትዕብዮ መጀመርታ ኣብ መሰረት ይቃ ከምዚ ሓንቲ ገዛ ክንሃንፃ ከለና መሰረታት ድልዱል ንድሕር ኮይኑ ብኡ መንፅር ከዓ እታ ገዛ ድልዳሊኣ ተዓቢ ማለት እዩ ስለዚ ንሕና ኩሉ ግዜ ካብቲ ሃገራዊ ፌደሬሽን ዝዛተየሉ ዝካታዓሉን ወላ ፈፃሚ ኣካል ኩሉ ግዜ ዝዛተየሉ መጀመርታ እቲ ናይ ዞባዊ ሊግ ዝበሃል ዘሎ ሲሕ እዩ ዘሎ ከምዚ ናይ ዞባዓን ሰባን ዞባ ማእከልን ዘሎ ተመሳሳሊ ተን ካልኦ ዞባታትና ከዓ ናብኡ ድመፃሉ መዳይ ኢና ክንፅዕር ዘለና መጀመርታ ሽዑኡ ናብቲ ዝተደለየ ነገራት ከነምፅኦ ንክእል ኢና ማለት እዩ ስለዚ ልክዕ እዩ ንሕና እዚ በዚ ጀሚርና ኣለና ውድድር ካብ ዓመት ናብ ዓመት ቁሩብ ንኣሽቱ ለውጥታት ይርአ ኣሎ ብመሰረቱ እውን ናብቲ ኣነ ከምናተይ ርእቶ ናብቲ ሊግ ዲሰጋገረሉ መንገዲ ተተፈጢሩ እዩ ከማ ዝለዓለ ዝመፅእ ግን ሊግ ክንብል ከለና እታ ክለብ ክትከውን ኣለዋ ኩሉ ነገር ክፍሊ ሊቸንሳ ኩሉ ግዜ ይፅዕር ለይትን መዓልትን ክለባት ይደህስስ እዩ ይርኢ እዩ ምክንያቱ ምስለ ክለብ እውን ኣይኮነን ብክለብ እንድሕር ክትበሃል ኮይና ሓንቲ ክለብ ኮይና ተወዳዳርነት ዓብያ ባጀት ዓብያ ገለመለ እያ ክትቀርብ ዘለዋ ስለዚ ልክዕ ንሕናተን ክለባትና ገሊአን ውሱያት ኣለዋ ገሊአን ዳሓን ዝኾነ ኣለዋ ገሊአን ማእኮሎት ኣለዋ ናብዚ ዝበሃል ዘሎ ርእቶ ንድሕር ክመፅ ኮይኑ ናብኡ እዩ ክምፅሕ ዘሎ እቲ ኣብ ናይ ዞባ ዘሎ ውድድር ዓብዩ ተወዳዳርነቱ ክዓቢ እዩ ዘሎ ብልክዕ ፅዕሩ እዮም እቶም ዞባታት ፅዕሩ እዮም ከም ምክንያቱ ልክዕ ከምቲ ናይ ካልኦት እቲ ኢንፍራስትራክቸር እውን ኣይሕግዙ ሪሞት እንዳኸዱ እንዳመፁ ዝፃወት ኣለዉ ኣብ ሓደ ዓስኪሮም ዝፃወት ኣለዉ ከምዚ በልኩካ ከዓ ክሳብ 6 ወርሒ ዝኸይድ ምድራት ከ ኣለዉ ስለዚ እዚኢታት እዩ እዚ ምስ መፀ ኢካ ድሓር ኣብቲ ስሩዕ ተኣት
0: ከም ስሩዕ ውድር ዞማእከል ዝያዳ ነዊሕ ግዜ ዘለዉ ውድር ኣካይድ እዮም ወይ ተን ክለባት ኣካይዳየን ዓንሰባካ ዝሓሸ እዩ ሕጂ ተን ካልኦት ክለባት ወላ እውን ቶማሰልጠንቲ በዕሎም ዝሓለፈዎም ብሓሳብ ዝነበርናሉ ከምእዮም ዝብሉ ትናትና ሊጋት ስሩዕ ኣይኮነን ንዓና ይሃስየና እዩ ኣብቲ ተወዳደርነትና ማዕረ ዞባ ማእከላይ ስርዓና ሓደ ካብኡ እስዩ ይብላሎ ይብሉ እዮም እጂ ሃገራዊ ፌደሬሽን ነቲ ኩሉ ኣብ ዞባታት ዘሎ ፌደሬሽናት ናይ ዞባዊ ፌደሬሽናት ናይ ኩሉ ሓላላፊ ወይ እውን ወካሊ ስለዝኾነስ ንኩሉ ይከባተሉ ነቲ ድኹም ዘለ ዞባዊ ፌደሬሽናት ምስኡ ከመይ ይርክባ ኣሎ ንዑ ንምዕባይ እንታይ ይሰርሕ
1: እሱ እዩ ኩሉ ግዜ እቲ ከምዝበሃል ዘሎ ብሓሳብ ዝረበሉ እዩ ዋላ ክገርመ

ቀለልቲውን ኣይኮኑ ናይ ዞባ ፌደሬሽናት ውን ፕሬዚደንታት ነብሶ ከፍ ኣብ ኣኼባ ዝግበር ሳተፉ እዮም ብኣካል እውን ኣብኡ ባዕሎም ስለዝፈልጥዎ ባይታ ውን ይፈልጥዎ እዮም። ስለዚ እዚ ኩሉ ግዜ ይፀዓረሉ እዩ ይዝረበሉ እዩ ካብ ግዜ ናብ ግዜ ከዓ

0: ተኸይል ኣሎ እሞ እንታይ ቁርብ ኣሎ ኣብዚ ትሊክተ ዝብገስ እውን ዝያዳ ነቲ ውድር ሓጋዚ እዩ ዝብል ኣሎ ናትካ ሓሳብ እዩ ማለት ኩሉ ስፍሕ ዝበለ መፅናዕቲ ገምገመ ድልዮ ኹን ግን ካብ ዝተኻትልካዮ ዘለኻስ ንዑ ዘአንፍታይ ኣሎ ኣብቲ ምዕባታ ናይቲ ክለብ ናይቲ ትሕተ ቅርፂ ሓፈሻ ሊግ ንክብገስ ወይ ንክጅምር ሲ እንታይ ኣንፍታት ኣሎ
1: ሕጂ ኣነ ብናተይ ርእቶ እንደ ክዛረብ ልክዕ ኮሚቴ ወፅያ ነዚ ተፅንዕ ናይ ሊግ ወፅያ ነይረ እየ ብልክዕ ከዓ መፅናዕታ እውን ኩሉ ኣቕሪበ እየ እዚ ልክዕ ዩ ክለባትና ኣብ ሰዓት ዘፍስያት እዩ መጀመርታ ጌርካ ከድካ ከድካ ኣብ ናይ ገለ ናይ ስፖርት ባጀት እዩ ኣብዚ ናይ ባጀት ቅሩብ ጋንታታትና እሲ ዝበላ ኣለዋ ገሊአን ካ ድሓን ዝኾና ክህልዋ ክእል እየን ስለዚ እቲ ሊክ ኣነ ጥርጥር የለን ኣብ ዝሓፀረ ግዜ ንሪኦ ንኸውን ብናተይ ርእቶ እየ ዝብል ምክንያቱ ትርኢኻ ጋንታታት ተወዳዳርነት ክዓቢ ትሪኦኻ ቀደም ሕጂ ኣነ ድሕር ውድድር ክንካይድ ከለና ገለ ትስከፍ ኢኻ ስክፍታታት ነይሩ እዩ ጋግ ናይ 8 ብሓደ 7 ብሓደ እዚ ሕጂ ኣብዚ ሰዓት እዚ ከምኡ ተሪ እዩ ይፀብብ እዩ ዘሎ ምክንያቱ እዛ ከ እንታይ ደሪኤካ ፃዕርን ተሰሪሕሉ ኢለ የ ድግምት ኣነ ብዞባታት እተን ዞባታት ኣዝን ሕጂ ንኣብነት ናልባሽ ከም መገምገሚ ኢሉ እኳ ኣይግምትን ግን ኣብዚ ናይ ፕሌይ ኦፍ ዝነበረ ናይ መልሲ ግጥም ማይኣትኩሞም ነራ ኣድሉስ ከዓ ካብተን ታሪካውያን ጋንታታት ናይ ዞባ ማእከል እያ ቀሊል ዓቕሚ ዘለዋ እውን ኣይኮነትን ሕጂ ምናልባሽ ኣብ ግንዳዕ ዝኸለትሉ እዋን ንሓደ ብባዶ እያ ማይኣትኩሞም ስዒራት ሕጂ እዚ ምናልባሽ ዝነበረ ክስዕር ክሳዕር ባህርያው እንዲ ግን ብኣንፃሩ ከዓ ማያትኮሞም ከዓ ናብ መስመራ እያ መፅያ ሕጂ እዚ እንታይ ደርኤካ ቁርብቲ ናይ ተወዳዳርነት መንፈስሲ ይመፅእ ኣሉ እየ ምክንያቱ ቅድሚ ሕጂ ጋግ እንታይ ኢና ንፅበ ነርማሽ ናይ 8 ብሓደ ውፅኢት እዩ ነሩ ስለዚ እዚ ኣብ ሓፂር ግዜ ናብ ብናተይ ርእቶ ሊግ ዝመፀሉ መዳይ ብኩሉ ነገራት ከምቲ ዓንቶ እዩ ዝበልኮ ኣብ ቀረባ ግዜ ሲ ሊግ ንርኢ ዝብል ገምጋም ኣለና ምስ ኩሉ ኩነታት ማለት እዩ
0: ሓደ ካብቲ ንማያድኮም ኣብዚ ምስ መፁ ሰለስተ ባዶ ተሳዒሮም ኣድሊስ ኣገሊፎም እዮ ኣድሊስ ሓሊፋ ኣላ ኮይኑ ዝስማዓኒ እቲ ናይ ብቕዓት ናይ ዓቕሚ ከከም ጋንታታትን ከከምቲ ነዊሕ ፀዋታሉ ክህሉ ክእልኒ ኣብ ቦታኦም ስዒሮም ኣብዚ ክሳዕሪ ከለዉ ምናባት ናይ ሜድያ ልምዲ ከዓ ይሓቶም ክኾን ንዖም ቀፃሊ ኣብ ከም ሳዕሪ ተንፅፈሉ ቦታ ናይ ምፅዋት ልምዲ የብሎምን ሓደ ካብቲ ቀፃሊ ዝሃስዮም ኣብ ከምዚ ውድራት ነቶም ኣብ ሓመድ ፀዋቱ ጋንታታት ወይ ክለባት እውን እቲ ልምዲ ናይ ከምኡ ዓይነት ሜዳ ዘይምህላው ኣብ ገለ እዋን ይሃስየኒ ዝንባሎ እሱ ክኾነ ክእል እየ ዝሓስባነ ኣብዚ ከ ምስኡ ብንትእሳርቲ ኣሎ
1: ብርግፅ መብዛሕቶም እቶም ኣሰልጠንቲ እቲ ርእቶታት ዝህቦም እውን ኣብ ሓመድ ፀሚሕካ ብሓደ ሜዳ ናይ ኣርቲፊሽል ክትፃወት ክብደካ እዩ ከቢድ እዩ ግን ከምዚ ዝበልካዮ እንድሕር ልምዲ ፀኒሑ ናይ ሳዕሪ ግን ክትብድህ ትኽእል ኢካ ሕጂ ንኣብነት ተዳርእናዮም ጋንታ ኣልሂላል ሲ ኣብ ከረን ዝነበረ ውድድር ምስ ኣልተሓሪር ዘካይድዎ ናይ ሰለስተ ብሓደ ኣብ ሜድኦም እዮም ተሳዒሮም ኣብዚ ግን ብፀቢብ ብሓደ ብዜሮ እዮም ተሳዒሮም እንታይ ደርኤካ እዚ ጋንታ ኣልሂላል ናይ እታ ኣርቲፊሽል ናይ ልምዲ ናይ ምፅዋት ኩሉ ብቕዓቶምን ገለመ እዩ ኣብዚ መኪቶም እዮም ስለዚ ሕጂ ሲ ቀሊል ነገር ኣይኮነን ማለት እየ ሕጂ ኣብዚ ስውን ተራ ኣለዎ ሜዳ ተራ ኣለዎ ምክንያቱ ዘይለመትካይ ሜዳ ቁሩብ ክብድሃካ ባህርያዊ እዩ
0: ሞፍቲ ሽልማት ክመፅእ ኪነቲ መዳልያ ወርቂ ገለ ዝበሃል እቲ ገንዘባዊ ዝያዳኻ ንዕነትን ካልካ ዝቐኒያ ብዙሕ ውፃኢታት ዝገብራ ጋንታት ኣብቲ ሓጋዚ እንተኮይኑ ወይ ብሓፈሻስ እንታይ ከመይ ከመይ ዘሉ ሽልማት
1: ፅቡቅ ወገን ሽልማት ክንሪኦ ከለና ብክልተ መዳይና ክንሪኦ ሓደ ናይ ውልቂ ተሸልምቲ ኣለው ናይ ጋንታ ከዓ ሽልማት ኣሎ ሓደ ብንዋት ኣሎ ብገንዘባዊ ሽልማት ኣሎ ሕጂ ብቲ ንዋት እንድሕር ክንመፅእ ኮይና ሓንቲ ጋንታ ወይ ሓንቲ ክለብ ቀዳመይቲ ድወፀት ዓባይ ዋንጫ ኣለዋ ናይ 30 ወርቂ መዳልያ ከ ኣለዋ ካልአይቲ ንዝወፀት ማእከለይቲ ዋንጫ 30 ብሩር መዳልያ ሳልሰይቲ ንወፀት ከዓ 30 ነሓስ መዳልያ ታርጌታ እዚ ብወገን ንዋት ክኾን ከሎ ኣብቲ ገንዘባዊ መዳይ ክንሪኦ ከለና ከዓ

0: ቲ ክለብ ቀዳመይቲ እንድሕር መፅያ ናይ 100,000 ናፋ ሽልማት ኣለዋ። ካልኣይቲን ዝወፀት እውን 75 ናፋ ኣለዋ። ሳንሰይትን ዝወፀት ከዓ ናይ 50,000 ናፋ ሽልማት ተዳልየለና ኣሎ ማለት እዩ። ከምኡውን ተን ስዒበን ዘለዋ እውን ናይ መተባብዒ ነብሶ ከፈን 20,000 ኣለዎን ማለት እዩ። ኣብዚ እታ ናይ ውልቂ ተሸለምቲ እንድሕር ክንመፅእ ኢልና ብሉፅ ተፃወታይ ኣሎ፣ ብሉፅ ኣመዝጋቢ ሸቶ ኣሎ፣ ብሉፅ ሓላ ውልዳት ኣሎ፣ ብሉፅ ኣሰልጣኒ። እዚኦም ኣርባዕትኦም ነብሱ ወከፎም ናይ 5,000 ናፋ ብገንዘባዊ ሽልማት ክሽለሙ እዮም። ብዓይነት እንድሕር ኮይኑ ከዓ እቲ ብሉፅ ተፃዋታይ ናይ ወርቂ ጫማ፣ ወርቂ ኩዕሶ ናይ ኣመዝጋቢ ሸቶ፣ ወርቂ ዋንቱ ንሓላ ውልዳት፣ ከምኡውን ንእሽተይ ዋንጫ ናይ ኣሰልጣኒ ማለት እዩ። ስለዚ ኣብዚ እውን እቲ ቀንዲ ኩሉ ግዜ ንሕና ንደፋኣሉ እቲ ዲስፕሊን እዩ። ጋንታ ብስፖርታዊ ጭውነት በሲላ ወይ ብማዕቢላ ናይ ጠባይ ዝበሃል ማእከለይቲ ዋንጫ እውን ኣብነታዊ ዝኾነት ጋንታ ክንሽለም ኢና። ብተመሳሳሊ እውን ኣብዚ ፀወታ እዚ ከባቢ 34 ውድድራት እዩ ዘሎ። ኣብ ነብሱ ወከፍ ፀወታ ንዝግበር ንብሉፅ ተፃዋታይ ወይ ማን ኦፍ ዘ ማች ናይ ሜዳልያ ወርቂ ሜዳልያ ክንሽልም ኢና። እዚ መስሊ ማለት እዩ ንሽልማል።
1: ፅቡቅ መምህር ሞ ኣነ ተወታት ወዲ ኣለኹ ገለ ዝጎደለ ወይ ክፍለጥ ኣለዎ ናብ ኩሉ ክበፅሕ ኣለዎ ትብሎም ሓበሬታ ወይ መልእኽቲ እንተልዩ?
0: እቲ ኣነ ኮ ከም ሰሎሙን ዘይቀል ዓለም 3ይ ዓመትና ገይርና ናብ 4ይ ዓመትና ኢና ንኸይድ ዘለና። ዘይቀል ዓለም መጀመርታ ንኩሎም ተፃወቲ ንበሎም ኣሰልጠንቲ ንበሎም መራሕቲ ጋንታ ንበሎም ኩሎም ኣካየቲ ብልቢ እየ ዘመስግን ከምዚ ናይ ቀል ዓለም ዘይኮነ። ምክንያቱ ስጋ ብዛ ሰዓት እዚኣ ብስፖርታዊ ጭንነት እዩ ውድድርና ዝውዳእ ኩሉ ግዜ እጂ እቲ መሰረታዊ ነገር እንታይ እዩ? ተወዳዳርነትና ክዓቢ ዲስፕሊን ከዓ መሰረታዊ ስለዝኾነ ዝኾነ ስፖርታዊ ዲስፕሊን በሲሉ ዲስፕሊናዊ ዘለዎ ኣገባብ ፀወታ ተፃዊቱ እቲ ንሕና ንሓስቦ ዘለና ታርጌት ወይ ዕላማ ናብቲ ዝለዓለ ክንብርኽ ናይ ኩላህና ግደ እዩ። ምክንያቱ ነዚ ናይ ስፖርት ሃገርና ኩላህና ኢና ንዕብዩ ብውልቀ ኣካየቲ ወይ መራሕቲ ጋንታታት ገለ ዘይኮነ ካብ ተፃወታይ ጀሚርካ መራሒ ጋንታ፣ ሰልጣኒ፣ ሓለፍቲ ናይ ፌደሬሽናት፣ ኩሉ ጋዜጠኛታት ኩሉ ዝሕዝ። ስለዚ ናይ ኩላህና እጃም ስለዝኾነ ነዚ ውድድር እዚ ምቆት ንኸቦ ኩላህና ኣብዚ መጀመርታ እጃምና ክንዋፃኢ ዘለና። ስለዚ እንታይ እየ ኣብዚ ኩሉ ብዲስፕሊናዊ ብስፖርታዊ ጭውነት ክሕለፍ እያ ንዝላዎ። ካልእ ከምቲ ኩሉ ግዜ ንገልፆ ደገፍቲ ናይ ብሓቂ ኩሉ ግዜ ኣብ ንገብሮ ኣብ ከተማ ኸረን ብጣዕሚ ደገፍቲ ደስ እዮም ንብልካ። ወላ ኣብዚ ናይ ምክልኻል ንሪኦ ኢና፣ ወላ ኣብዚ ናይ ፌደሬሽናት፣ ወላ ኣብዚ ናይ ትምህርቲ ደገፍቲ ብጣዕሚ ንዕኦም ሲ ከነሐጉሶም ክንቀል ኣለና። በፃወታ ናቲ ተንጋንታታት ተንክለባት ሲ ነቲ ደገፍቲ ዝፃምኡ ክረክብ ክኽእል ኣለ። ምክንያቱ ኩሉ ግዜ ኣፍቃሪ ስፖርት ናይ ከተማ ኸረን ቅፅፅ ምስ በለ እቲ ስታድዮም። ስለዚ ነዚኦም እውን ክንክዕሶም ክንክእል ኣለና። ብኩሉ በፃወታ ብዲስፕሊን ብጭውነት ብስፖርታዊ ጭውነት እዚ ክንክዕሶም ክንክእል ኣለና። ኣነ ብዘይቀል ዓለም ብልቢ እየ ዘመስግኖም ደገፍቲ። ሕጂ ካብቲ ቅድሚ ሕጂ ዝነበርዎ እውን ካብኡ ንላዕሊ ኮይኖም ነዚ ኣዳሊናያ ዘለና ውድድር ብስፖርታዊ ጭውነት ክድግፉና ከማምቑና ተስፋ እየ ዝገብር። ብርግፅ ከዓ ገብሩ እዮም። ስለዚ እቲ ተወዳደርነት ስለ ዘሎ ብዘይቀል ዓለም እዚ እየ። ካልእ እቲ ከምዚ ኩሉ ግዜ ከይተሓለልኩም ትገብሮ ልክዕ ብዘይቀል ዓለም ሚድያ ሓይሊ እዩ፣ ናይ ባሓቂ ሚድያ ሓይሊ እዩ። በዚ ስኹም ብኩሉ ቅንዓት ከይተሓለልኩም ስርሑ ዘለኹም እዚ ንዓና እውን ሓይሊ እዩ እሞ ኣነ ከዓ በርትዑ ቆፅሉ እየ ክብለኩም ዝደሊ
1: ኣኒልና ምር ሰሎሙን ተምልዎ ሓላፊ ውድር ስነ ሰዓት ናብ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ንዓኹን ማ ዕውት ውድር ምንኤልኩም ይቀኒለይ። ክቡራት ተኸታተልትና ናይ ሎሚ ትሕዝቶና ን20 ናሓሰ ዝጀምር ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ናይ ደቂ ተባዕትዮ ዝትስ ነይሩ ናይ ሎሚ ዘተ

0: God, Kramer?
1: We'll be right back.

Kidding.

0: And now Liverpool.
1: Fantastic!
2: Just another

Lionel Messi.

crazy.

ዝኸበርኩም ተዓዘብትና ንሎሚ ብዛዕባ ሳጓታት ሃገራውያን ጋንታታት ኣፍሪቃን ፍሉይ ትርጉሙን ዝድስስ ትሕዝቶ ሒዝና ቀሪብና ኣለና። ሰናይ ምክትታል። ኣልጀርያ ፋና ኦኻርያ ተፃወቲ ሃገራዊት ጋንታ ኣልጀርያ ፋና ኦኻርያ ብእንግሊዝኛ ፌኒክ ፎክስስ ተባሂሎም ይፍለጡ። ኣብ ምድረ በዳ ሰሜን ኣፍሪቃ ብብዝሒ ዝርከብ ዓይነት ኦኻርያ ምዃኑ ይንገረሉ። ካብ ሃገራዊት ጋንታ ወፃኢ እውን ኣብ ኣልጀርያ እዚ ዓይነት ኦኻርያ ከም ኣርማቲ ሃገር እዩ ዝግለጽ። እዚ ኦኻርያ ብዝውንኖም ገዝፍቲ ኣእዛን ነቲ ፅንኩር ዋዒ ምድረ በዳ ንክፃወር ከም ዝሕግዞ ይፍለጥ። ካሜሩን ዘይግርሑ ኣናብስም ናይ ካሜሩን ኣርማ ኣንበሳ እዩ። እዚ ሃገራዊት ጋንታ ድማ ኣብ ፈለማ ብኣናብስ ዝብል መፀውዒ ትፍለጥ ነይራ። ኣብ 1972 ፕረዚደንት ካሜሩን ዝነበረ ኣሕሙዱ ኣሂጆ ድማ ንእሽቶ ምትዕርራይ ብምግባር ዘይግርሑ ኣናብስም ኢንዶሚቴብል ላየንስ ኢሉ ሰሚዎም። ነዚ ስም ሒዛ ሃገራዊት ጋንታ ካሜሮን ኣብ ብዙሕ ግጥማት ኣይተገርሐትን። ብፍላይ ኣብ 80ታትን 90ታትን ሓሎ ዓወታት ኣመዝጊባ እዮም። ንኣብነት ኣብ 1982 ኣብ ዋንጫ ዓለም ተሳቲፋ ካብ ምድብ ክትሓልፍ በቂዓ ነይራ። ኣብ 1990 ድማ ኣብ ርብዕ ፍጻመ በፂሓ። ኣብ 1988 2002 ድማ ንዋንጫ ኣፍሪቃ ዓቲራ። ግብፂ ፈርዖናት። ብፈርዖናት ዝፅውዑ ግብፃውያን ብዙሕ መለለይ ክኸውን ዝኽእል ቅርስታት እኳ እንተሃለዎም ንሶም ግና በቶም ናይ ጥንቲ ነገስታት ዝነበሩ ፈርዖናት እዮም ተፀዊዖም። ፈርዖናት ካብቶም ዝኣምንዎም ዝነበሩ ኣማልኽቶም ዝተላእኩ ገይሮም ይቁፀሩ ስለ ዝነበሩ

ዝነበሩ ህዝቢ ብዘይዘረባዩ ዝግዝኦም ነይሩ። ፈርዖናት ግብፂ ዝብል ስያመ ዝተሰከመት ሃገራዊት ጋንታ ግብፂ ኣብ ዋንጫ ዓለም 1934 ንኣህጉር ኣፍሪቃ ወኪላ ዝተሳተፈት ናይ ፈለማ ኣፍሪቃዊት ጋንታ ኮይና ታሪክ ሰሪሓ እያ። ደቡብ ኣፍሪቃ ባፋና ባፋና። ደቡብ ኣፍሪቃ ፍልይ ዝበለ ሳጓይ ዘለዎም ባፋና ባፋና ዝብል ብቋንቋ ዝሉ ኣወዳት ኣወዳት ማለት እዩ። እዚ ቀጥታዊ ኣተረጋግማ ክኸውን እንከሎ ዕሙቕ ዝበለ ትርጉሙ ግና ኣጆኹም ኣጓብዝ ዘስምዕ እዩ። እዚ ስያሜ ኣብ 1992 ይወፂዎም። ካብዚ እዋንያ ንመጀመርያ ግዜ ደቡብ ኣፍሪቃ ኣብ ፊፋ ተፀምቢራ ግጥማታ ከተሰላስል ጀሚራ። ኣብታ ናይ መጀመርያ ዓመት ምስ ካሜሩን ዘካየደታ ፀወታ ከዓ ደገፍቲ ባፋና ባፋና እናበሉ ብዓውታ ክጭድሩ ተሰሚዖም እዮም። ካብዛ ግጥማት ሒዞም ከዓ ገለገለ ጋዜጠኛታት ከም መፀውዒ እታ ሃገራዊት ጋንታ ከጥብቕዋ ግዜ ኣይወሰደሎምን። እንሆ ድማ ንኣስታት 33 ዓመታት ኣብ ዝባኖም ጠቢቃ ትኸይዳላም።

ናይጀርያ ኣደነቕቲ ንስሪ ብኣደነቕቲ ንስር ቅጽል እትፍለጥ ሃገራዊት ጋንታ ናይጀርያ ሓንቲ ካብ ብሉፃት ሃገራውያን ጋንታታት ኣፍሪቃ እያ። ናይጀርያ 6 ግዜ ኣብ ዋንጫ ዓለም ክትሳተፍ በቂዓ ጥራይ ዘይኮነ ኣብ 1994 ኣብ ኣሜሪካ፣ ኣብ 1998 ፈረንሳ፣ 2014 ኣብ ብራዚል ማለት ን3 ግዜ ናብ ዙር 16 ክሰግር ዝኽኣለት ጋንታ እያ። ሃገራዊት ጋንታ ናይጀርያ ኣብ 1933 ብወግዕ ድሕሪ ምቓማ ንኣስታት 20 ዓመታት እግሪ ምትካል ስኢና ዳርጋ ኣብ ዝወረደቶ ሜዳ ኣደዳ ስዕረ ጥራያ ትኸውን ነይራ። ነዚ ንምትዕርራይ ኣብ 1949 ከም እንደገና ዝተወዳደበት እታ ጋንታ ኣብ ዓዲ እንግሊዝ ዑደት ብምግባር ሓያለ ናይ ምሕዝነት ፀወታታት ድሕሪ ምክያድ እያ ናይ ፈለማሳጉኣ ዝተጠመቐት። ነዛ ጋንታ ዝወሃባ ዝነበረ ኣስማት ብዙሕ ዝተሓስበሉ ይመስል ኣይነበረን። ኣብ 1957 ምስጋና ገጢማ 3-3 ድሕሪ ምፍልላያ እውን ስማ ካብ በፃሕቲ እንግሊዝ ናብ ቀያሕቲ ሰይጣውንቲ ማለት ሬድ ዴቭልስ ተቐይሩ። ኣብቲ እዋን ናይጀርያ ቀይሕ ማልያ ወዳ ትፃወት ስለ ዝነበረ ጥራዩ እዚ ስም ተዋሂብዋ። ካብ መግዛእቲ እንግሊዝ ተናጊፋ ኣብ 1960 ናፅነት ምጨበጠት እውን ከም እንደገና ስማ ናብ ቀጠልያ ንስሪ ተለዊጡ። ኣብቲ እዋን ባንዴራ ናይጀርያ ቀጠልያ ስለ ዝነበረት እዩ እዚ ስም ወፂዋ። እዛ ስም ንናይጀርያ ዝቐደወታያ ትምስል። ኣብ 1968 ንመጀመርያ ግዜኣ ኣብ ግጥማት ኦሎምፒክ ክትሳተፍ በቂዓ። ኣብ 1973 ኣብ መላእ ግጥማት ኣፍሪቃ ክትዕወትን ከላ ኣብ 1980 ባዕላ ዘእንገደቶ ዋንጫ ኣፍሪቃ ከዓ ፅዋዕ ኣልዒላትሉ።

ዲሞክራሲያዊት ሪፐብሊክ ኮንጎ ኣጋዜን ሃገራዊት ጋንታ ኮንጎ ኣብ 1968 1974 ዋንጫ ከልዕሉ ዝበቕዕ እዮም። ዕሉል ደጋፊ እዚ ሃገራዊት ጋንታ ናይ ቅድም መራሒ ዝነበረ ሞቦቱ ሴሴሴኮ ኣዘውቲሩ ዝለብሶ ዝነበረ ክዳን ቆርበት ኣጋዜን ምንባሩ ይፍለጥ እዩ። ከምኡ መግበሪኡ ኣፍሪቃ ሃብታም ፀጋታት ከም ዘለዋ ንምርኣይ እዩ ነይሩ። ኣብ 1997 ሴሴሴኮ ካብ ስልጣን ድሕሪ ምእላዩ እዚ ሃገራዊት ጋንታ ሲምባስ ማለት ኣናብስ ዝብል ስም ቀይራ ውድድራታ ተሰላስል ነይራ። ጋና ጸለምቲ ከዋኽብቲ ኣርባዕተ ግዜ ተዓዋተት ዋንጫ ኣፍሪቃ ክትከውን ዝበቕዐት ሃገራዊት ጋንታ ጋና ሓንቲ ካብተን ነዚ ናይ ሎም ዓመት ዋንጫ ክትዕወተሉ ትፅቢት ተገይሩለን ዝነበራ እዮም። ይኹን ዳኣ እምበር ዘይከም ትፅቢት ብዙሓት ኣብ ናይ ምድብ ፀወታያ ካብዚ ውድድር ተገሊፋ። እዚ ሃገራዊት ጋንታ ኣብ ባንዴራ ተሃገር ብእትርከብ ጸላም ኮኸብያ ተሰሚያ። ኣይቨሪኮስ ተሓራምዝም ኣይቨሪኮስ ኣብ 19 ክፍለ ዘመን ኣብቲ ሃገር ዝካየድ ካብ ዝነበረ ንግዲ ስኒ ሓርማዝ እዚ ስም ወፂዋ። ሃገራዊት ጋንታ ኣይቨሪኮስ ካብ 2006 ኣትሒዛ ኣከታቲላ 3 ግዜ ኣብ ዋንጫ ዓለም ክትሳተፍ በቂዓ እዮም። ኣብ 3 ፀወታታት ድማ ተዓዊታ 2 ግዜ ካ ዋንጫ ኣፍሪቃ ልዒላ ኣላ። ሴኔጋል ኣናብስ ትራንጋ ሳጓ ሃገራዊት ጋንታ ሴኔጋል ብብዙሓት ኣካታ

ብዙሕ ትርጉም ዘለዎ እዩ። ቴራንጋ ወሎፍ ብቋንቋት ሃገር ፍሕሽዋ ቀባብላ ማለት እዩ። ብዝኾነ ግን ኣብ ሰኔጋል ብሃብቲ እንስሳ ብፍላይ እኳ ኣናብስ ፍልጥቲ ብምዃና እዩ እዚ ስም ተዋሂብዋ። ሃገራዊት ጋንታ ሰኔጋል ዋንጫ ኣፍሪቃ 224 ክትዕወተሉ ከም እትኽእል ብሰፊሑ ክትንተን እኳ ተፀንሐ ካብ ተፅቢት ብዙሓት ወፃእ ግና በታ ብሰንከልከል ዝሓለፈት ኣይቨሪኮስ ኣብ ዙር 16 ተረቲዓያ ካብቲ ውድድር ተኣልያም። ዛምቢያ ቺፖሎፖሎ ጢትና ሓስም ሃገራዊት ጋንታ ዛምቢያ ስማ ካብተን ሓዚ ዕደኖ ታሪካዊ ቦታ ኪትወ ዝወፀ እዩ። ፈለማ እዛ ሃገራዊት ጋንታ KK11 ብዝብል ስምያ እትፍለጥ ነይራ። እዛ ጋንታ ድሕሪ እቲ ቀዳማይ ፕረዚደንት ሃገር ዝነበረ ኬነት ካውንዳያ ተሰይማ ነይራ። ኣብ 1993 ግና ተምሳሌት ሓይለን ብርታዕን ተፃወታ ንምንፅብራቅ ስማ ናብ ጢትና ሓስ ተቀይሩ። ሃገራዊት ጋንታ ዛምቢያ ኣብ ናይ ዝሓለፈ ውድድር ዋንጫ ኣፍሪቃ ካብ ናይ ምድብ ፀወታ እኳ ተዘይሓለፈት ኣብ 2012 በዕላ ኣብ ዝእንግደቶ ውድድር ዋንጫ ሃገራት ኣፍሪቃ ነታ ዋንጫ ምዕታራ ዝፍለጥ እዩ። ካብዚ ብምቕፃል ዝኸበርኩም ተዓዘብትና ዝተጨወዩ መስርሕ ምስጋር ተፃወቲ ኩዕሶ እግሪ ኣብ ትሕቲ ዝብል ኣርእስቲ ዝቐርብ ትሕዝቶ ክህልወና እዩ። ሰናይ ምክትታል። ኣብዚ ሎሚ ግዜ መስርሕ ምስጋር ተፃወቲ ብክልተ ጋንታታት ወቅዓውነት ከይለበሰ ተፈፂሙ እዩ ክትብል ኣፀጋሚ ኮይኑ ዘሎም ተፃወቲ ዋላ እውን ማልያ ናይ ዝፈረሙለን ጋንታታት ሒዞም እንተተሰኣሉ እቲ መስርሕ ክጭወ ከም ዝኽእል ዝሓለፉ ፍፃሜታት ኣርእዮምና እዮም። እስከንሎሚ ንገለ ካብቶም መዛረቢ ኣርእስቲ ማዕከናት ዜና ስፖርት ኮይኖም ዝነበሩ ኣጋጣሚታት ክንጠቅስ። ዴቪድ ሲልቫ ስፓኛዊ ናይ ቀደማ ከፋፋሊ ማንቸስተር ሲቲ ዴቪድ ሲልቫ ምስታን ሓደ ዕቑድ ዝኣክል ስሙር ናይ ፀወታ ግዜ ዘሕልፈላ ጋንታ ዝነበሮ ውዕል ዛዚሙ ብናፃ ናብ ላስዮ ክፅምበር ከም ዝተሰማምዐ ተገሊጹ። ኣብ ከተማ ሮማ ከይተረፈውን ሕክምናዊ ምርመራ ዘካይደሉ ቆፀራ ተታሒዙሉ። ይኹን እምበር ሲልቫ ካብታ ናይ ሴሪኣ ጋንታ ንዝመፆ ዝነበረ ናይ ቴሌፎን ፃውዒታት ሕቁቕ ሂቡ ኣንፈቱ ናብ እስጳኛ ብምግባር ናብ ሪያል ሶሴዳድ እዩ ተፀንቢሩ። ኣብቲ እዋን ዳይሬክተር ስፖርት ክለብ ላስዮ ዴቪድ ሲልቫ ናብ ሪያል ሶሴዳድ ክፅምበር ከም ዝወድአ ሰሚዕ ኣለኹ። ነቲ ተፃዋታይ ልዑል ክብሪ ኣሎኒ፣ ንሲልቫ ከም ሰብ ግና ክብሪ የብለይን ክብል ብተግባራት ሲልቫ ከም ዝጓሃየ ገሊጹ ነይሩ። ማልኮም ኣብ 2018 ኢጣልያዊት ክለብ ሮማ ኣብ ጉዳይ ምስግጋር ብራዚላዊ ማልኮም ምስ ክለቡ ቦርዶ ከም ዝተሰማምዐት ወቅዓዊ ገበረቶም። ነዚ ዜና ዝሰምዑ ደገፍቲ ሮማ ብኡንብኡ ናብ ማዕርፎ ነፈርቲ እዮም ኣቕኒዖም። እቲ ናይ ክንፊ ጥቃዓይ ኣብቲ ዝተመደበ ግዜ ኣብቲ ማዕርፎ ነፈርቲ ስለ ዘይመፀግና ቁጥዖም ሰማይ ዓረጎም። ባርሴሎና ኣብ መወዳእታ ሰዓታት ናብቲ ዕድጊ ብምእታው ንቦርዶ ካብ ናይ ሮማ ዝዛየድ ገንዘብ ክትባን ካብቲ መስርሕ ኢዳ ከተንሳሕብን ነገረታ። ቦርዶ እውን ብገንዘብ ባርሴሎና ሰዲዓ ንማልኮም ናብ ከተማ ባርሴሎና ከም ዝቕንዕ ገበረትም። ዳይሬክተር ስፖርት ክለብ ሮማ ሞንቺ ንቦርዶ ክስ ክምስርቱላ ምዃኖም ኣጠንቀቐም። ነቲ መስርሕ ምስግጋር ግና ክዕቅቶ ይከኣለን። እዚ ደገፍቲ ሮማ ዘይርስዕዎ ኣጋጣሚ ኮይኑ ተሰኒዱሎም። ጆን ኦቢ ሚኬል ጆን ኦቢ ሚኬል ኣብ 2005 ሓድሽተ ፀዋታይ ማንቸስተር ዩናይትድ ከም ዝኾነ ብወቅዒ ብጋዜጣዊ መግለፂ ምስ ደገፍቲ ተላልዩ። ይኹን እምበር ቸልሲ ኣቐዲማ ምስ ወኪል ኦቢ ሚኬል ተሰማሚዓ ከም ዝነበረ ዝሕብሩ መረዳእታታት ኣሰኒ ቀሪባ። ማንቸስተር ዩናይትድ ማሕበር ኩዕሶ እግሪ እንግሊዝ ጣልቃ ኣትዩ ነቲ ጉዳይ ክምርምሮ ፃውዒት ኣቕረበት። ኣብ መንጎ እዘን ክልተ ዓበይቲ ክለባት እንግሊዝ ንልዕሊ ሓደ ዓመት ዝወሰደ ናይ ፍርድ መስርሕ ተኻይዱ። መወዳእትኡ ማንቸስተር ዩናይትድ ነቲ ምስ ኦቢ ሚኬል ዝኣሰረቶ ውዕል ክስርዞ ክትሰማምዓን ከላ ቸልሲ ንኦቢ ሚኬል ክትወስዶ ተወሲኑ። ይኹን እምበር ቸልሲ ኣብ እዋኑ ከም መካሓሓስን ዩናይትድ 12 ሚሊዮን ፓውንድ ከፊላ ታያም። ዊልያን ቶተንሃም ኣብ 2013 ንዊልያን ካብ ሩስያዊት ክለብ ኣንዚ ማካሽካላ ከተፈርሞ ተሰማሚዓም። ዊልያን ድማ ከም ሓድሽ ተፃዋታይ ቶተንሃም ሕክምናዊ መርመርኡ ኣካይዱ። እንተኾነ ናይቲ እዋን ወናኒ ቸልሲ ሮማን ኣብራሞቭች ኣብ ሃገሩ ሩስያ ንዝፀንሖ ርክባት ተጠቒሙ ንመስርሕ እቲ ድሮ ኣብ መለማመዲ ማእከል ቶተንሃም ዝነበረ ዊልያን

ዝፀውዮ ተራ እየ ወኪለይ ኪኣ ጎርባቻን ኣብ ኣፍ ደገ መለማመድ ማእከል ቶተንሃም ኮይኑ ይፅበየኒ ነይሩ ድሓር ፀዊዑ ቁሩብ ሽግር ኣጋጢሙሎ ኢሉኒ እንታይ ሽጉር ኢለ ተወኪሰዮም ቸልሲ ጠለብ ኣቕሪባላ በለኒ ሞ በልነቲ መስርሕ ዝቐጠሉ ናብ ቸልሲ ክፍርሚ ብምባል ምስ ቶተንሃም ክፍርም ከምዘይደሊ ገሊፀሉ ኣብ ናይ ቶተንሃም መለማመድ ማእከል ንከባቢ 8 ሰዓታት ፀኒሕና ዳይረክተር ስፖርት ቶተንሃም ሓሳበይ ምቕያረ ድሕር ምስምዑ ንፊፋ ጥርዓን ከቕርበልካየ ኣብ እንግሊዝ ዝርከቡ ደገፍቲ ኣብ ግዜ ፀወታ ክሸዱኻዮም ኢሉ ኣፈራሪሑኒ ንጉዕዘይ ናብ ቸልሲ ከተዓናቕፎ ዝከኣሎም ገይሮም ንተግባራቶም ፀማም እዝኒሂበ ድማ ምስ ወከልቲ ቸልሲ ንምዝርራብ ናብ ምዕራብ ለንደን ኣቕኒዐ ክብል ዊልያን ነቲ ናይ ጨውያ መስርሕ ኣመልኪቱ ኣብ 218 ንሓንቲ ብራዚላዊት መደብር ቴሌቭዥን ቃሉ ሂቡ ነይሩ ሙሳ ሲሴኮ ኤቨርተን ኣብ 2016 ንፈረንሳዊ ሙሳ ሲሴኮ ከተፈርም ክለቡ ንኒውካስትል ዝሓተተቶ 30 ሚልዮን ፓውንድ ኣማልአት ናብ ሜርሲሳይድ እትወስዶ ፍሊት ነፋሪት እውን ቀረበትሉ ቶተንሃም ኣብ መወዳእታ ሰዓታት ነቲ መስርሕ ስለዝተፀንበረቶ ሲሴኮ ንኤቨርተን ሓዲጉ ናብ ቶተንሃም ክፅንበር ተሰማምዐ ሞባይሉ ማለት ርክብ ኣጥፊኡ ድማ ኣብ ዋይት ሃርት ሌን ሕክምናዊ መርመርኡ ብዓወት ዛዘመ ሮቢንሆ ቸልሲ ኣብ 2008 ንብራዚላዊ ሮቢንሆ ካብ ሪያል ማድሪድ ከተፈርሞ ወዲኣ ነይራ እቲ መስርሕ ገና ሕጋዊ ኣፍልጦ ከይተዋህቦ እንከሎ ቸልሲ ሮቢንሆ ዝተፃሕፎ ማልያታት ኣዳልያ ናብ ደገፍታ ክዝርግሕ ጀመረት ማንቸስተር ሲቲ ኣብዚ ኣቐዲሙ ዝተገለፀ ዓመት ኣብ ትሕቲ ሙሉእ ዋንነት በዓል ፀጋ ሸክ መንሱር ድሕሪ ምእታዋ ናይቲ ግዜ ክብረ ወሰን እንግሊዝ ብዝነበረ መጠነ ገንዘብ ማለት 32.5 ሚልዮን ፓውንድ ከፊላ ነቲ ተፃዋታይ ኣንፈቱ ካብ ከተማ ለንደን ናብ ከተማ ማንቸስተር ከም ዘቕንዕ ገበረቶም እቲ ዘይተሓሰበ መጮይቲ ዋላን ሮቢንሆ ናበይ ከም ዘብል ዘይተረዳኣሉ እዋን እዩ ነይሩ ይበሃል ድሕርቲ መስርሕ ሮቢንሆ ኣብ ዝሃቦ መግለፂ ቸልሲ ንዓይኒ ውልቀይ ዳኣ እምበር ንክለበይ ማድሪድ ዝዕግብ ጠለባይ ቀረበትን ብምባል ንደኻም ቸልሲ ነቒፉ ኣልፍሬዶ ዲ ስቴፋኖ ኣልፍሬዶ ዲ ስቴፋኖ ሓደ ካብቶም ታሪካውያን ተፃወቲ ዓባይ ስጳኛዊት ክለብ ሪያል ማድሪድ እዩ ነይሩ እዛ ጋንታት ምስ ምትዕርራይ ስቴድዮም በርናቡ ከም ግዜያዊ ሜዳኣ ትጥቀመሉ ዝነበረት መለማመድ ሜዳ ብስም ኣልፍሬዶ ዲ ስቴፋኖ ካብ እትፅውዖ ነዊሕ ዓመታት ኣቑፂራኣላ ዲ ስቴፋኖ ኣብ ሪያል ማድሪድ ኣብ ዝፀናሐለን ዓመታት 8 ናይ ሊግ ዋናጩን 5 ናይ ኤውሮጳ ዋናጩን ዓቲሩ እዩ እዚ ጥቃዓይ ኣብ 1953 ምስ ባርሴሎና ክፃወት ድሕሪ ምስምምዑ ኣብ ናይ ቅድሚ ምድላዋት ግጥማት እውን ብማልያ ባርሳ ፀወትኡ ኣካይዱ እዩ ማሕበር ኩዕሶ እግሪ ስጳኛ ኣብ መዝገባቱ ጌጋታት ተፈፂሙ ስለ ዝፀንሖ ነቲ መስርሕ ወግዓዊ ኣፍልጦ ክህቦ ይከኣለን እቲ መስርሕ ገና ብሕጋዊ መንገዲ ይኸደሉ ኣብ ዝነበረ እዋን ሪያል ማድሪድ ነቲ ዘይርጉፅነት መስርሕ ምስስጋር ዲ ስቴፋኖ ናብ ባርሴሎና ተጠቒማ ምስ ኮሎምብያዊት ክለቡ ሞሎናሪዮ ስምምዕ ገበረት ዲ ስቴፋኖ ን4ዕተ ዓመታት ኣብ ስጳኛ ክፃወት ፍቓድ ረኸበ 2 ዓመታት ምስ ሪያል ማድሪድ 2 ዓመታት ድማ ምስ ባርሴሎና ተፃዊቱ በቲ ፍሽል መስርሕ ፀቕጥታት ክዘንቦ ዝጀመረ ፕረዚደንት ባርሴሎና ብገዛእ ፍቓዱ ካብ መዝነቱ ወሪዱ እዩ ሮይኪን ኣየርላንዳዊ ሮይኪን ኣብ 1993 ናብ ታሕተዋይ ዲቪዥን ንዝወረደት ኖቲንግሃም ፎረስት ክገድፋ ምዃኑ ብዕል ፍለጠ ኣይፀንሐን ድማ ምስ ናይቲ ግዜ እቲ ዓባይ ጋንታ ብላክበርን ሮቨርስ ብውልቁ ተሰማምዐ ናይቲ ግዜ ኣሰልጣኒ ብላክበርን ዝነበረ ኬኒ ዳግሊሽ ንወራቕቲ ሮይኪን ንምፅፋፍ ዓርቢ ኣጋምሸት ናብ ቤት ፅሕፈት ፕሪምየር ሊግ ኣብ ዘምርሓሉ እቲ ቤት ፅሕፈት ብምክንያት ናይ ቀዳሚ ሰንበት ዕረፍቲ ተዓፂዩ ስለ ዝፀንሑ ምስ ሮይኪን ወራቕቶም ሒዞም ተመለሱ ነዚ ዝሰምዐ ኣሰልጣኒ ማንቸስተር ዩናይትድ ሰር ኣሌክስ ፈርጉሰን ንሮይኪን ደው ኢሉ ምስ ክለቡ ክፍርማ ኣመኖ ኬኒ ዳግሊሽ ሶኒ ኣብ ቦታ ቆፀራ እኳ ተተረኽበ ሮይኪን ናብቲ ቦታ ከም ተፃወታይ ማንቸስተር ኮይኑ ወራቕቱ ከፃፍፍ መፂእዎ ኤማኑዌል ፔቲት ፈረንሳዊ ተዓዋቲ ዋንጫ ዓለም 98 ኤማኑዌል ፔቲት ምስ ኣቦ እምበር ቶተንሃም ዝነበረ ኣላን ሹገር ድሕሪ ምረኻቡ ናብ ቶተንሃም ንክፅምብር ናብ ሰሜን ለንደን ይቕኒዑ ቶተንሃም ምስ ፔቲት ድሕሪ ምርድዳእ ናብቲ ዝዕረፈትሉ ሆቴል እተብፅሖ መኪና ቀረበትሉ ንተገዳስነት ኣርሰናል ዝሰምዐ ፔቲት ንመራሒ መኪና ናብ ሃይበሪ ክወስዶ ነገሮ ኮነ ድማ ናብ ኣርሰናል ተፀምበረ ፔቲት ኣብ

ኣጋጣሚ ቶተንሃም ናይ ውዕል ወረቐት ኣብ ጣውላ ቀሪባትለይ ኣነ ድማ ክሓስበሉ ዝተወሰኑ መዓልትታት ሃቡን ኢለዮም ካብ ቤት ፅሕፈቶም ድሕሪ ምውፅእ ግና ክግምትዎ ዘይከኣሉ ፍጻሜ እዩ ኣጋጢሙ እታ ዝመፀትኒ መኪና ብቐጥታ ናብ መንበሪ ቤት ኣርሰን ቨንገር ኣብፂሓትኒ ንፈለማ ግዜ ንደቪድ ንረኺበዮ ቶተንሃም ናብ ኣርሰናል ንክፅምበር ናይ መጓዓዝያ ከፍ ኢላ ሓገዛ ገይራ ክብል ገሊጹ ነይሩ ቴለር ማላሻ ኣብ ክራማት 2022 ፈረንሳዊት ክለብ ሊዮን ንሆላንዳዊ ናይ ፀጋም ተኸላኸላይ ክለብ ፌኖርድ ዝነበረ ማላሻ ኣቐዲማ 13 ሚልዮን ድሕራ ድማ 2 ሚልዮን ከፊላ ከተፈርሞ ተሰማሚዓ ማላሻ ምስ ሊዮን ን5 ዓመታት ክፃወት ውልቃዊ ስምምዕ ገበረ ክኢላ መስርሕ ምስጋር ተፃወቲ ፋብሪዚዮ ሮማኖ እውን ንምስጋር ማላሻ ናብ ሊዮን ሄርዊጎ ብምባል እቲ መስርሕ ከም እተዛዘመ ፍሊጡ ማንቸስተር ዩናይትድ መስኮት ምስጋር ተፃወተ ንክዕፆ 2 ሰዓታት ምስ ተረፎ ነቲ መስርሕ ንምጭዋይ ንፌኖርድ ዝተዋሕሰ 15 ሚልዮን ከፊላ 2 ሚልዮን ከተስዕበላ ሕቶ ቅረበትላ ድሕሩ ንዝመፃ ተፃብኦ ማንቸስተር ዩናይትድ ከይፈተወት ገንዘባ ከተበርኽ ዝተገደደት ሊዮን ተወሳኺ 1 ሚልዮን ከተስዕብ ምዃን ኣፍሊጣ ብጨረታ ዩናይትድን ሊዮንን ዝተመሰጠት ፌኖርድ ዝሓተቶቶ ገንዘብ ብክልቲአን ክለባት ስለዝተማልኣላ እቲ ናይ መወዳእታ ውሳነ ንማላሽያ ገደፈትሉ ማላሽያ ኣብቲ ብሊግ ሓረስቶ ዝፅዋዕ ሊግኣን ፈረንሳ ካብ ምፅዋት ኣብ መድረኽ ፕሪምየር ሊግ ብማልያ ማንቸስተር ዩናይትድ ክፃወት ብምምራፁ ድማ ሓደ ካብቶም ቀዳሞት ፈረምቲ ኤሪክ ተንሃክ ንምዃን በቂዑ

ዝቕፅል መደብና ንኡስ መደብ ስፖርትን ሳጓንያ ክትከውን ኣዳላውያ ኤፍሬም መኮነን ንሎሚ እንታይ ትሕዝቶ ሒዝልና ቀሪቡሎ ብሓባር ንከታተል።

እዛ ሳጓይ ገርመካ ኣነ ወዲ ፖሊስ እየ ካምቦ ፖሊስ እየ ተወሊደ ዓብየ ድሓር ኤለ ዝብል ተፃወታይ ንሕና ህፃውንቲ ዝነበርናሉ ደቂ ሰለስተ ደቂ ኣርባዕተ ዓመት መብዛሕትኦም ቶም ዓበይቲ ብትስዓት ዝነበሩ ደቂ ፖሊስ ተጋደልቲ ማለት እዩ ብህፃናይ ክፀዋት ገለ ስለ ዝርእዩኒ ዝነበሩ ሽዑ ከም ዘውፅለ ኤለ እዮም ዝነብሩኒ ህፃነይ ሓሙሽተ ዓመት ከማ ናይ መልኣኹ ዳሓር መብዛሕትኦም ቶም ኣብቲ እዋን እቲ ንዓይሽም ዘውፅለይ ብዙሓት እኳ ኣይኣተውን እቶም ዝኣተዉ ኣብቲ ሰዓት እቲ ሕጂ እውን ብወዲ ኣለው ይወዲ ኣለው ኣለው ከም በዓል ኮነሬል ሳየ ወዲ ግደ እንዳ 74 ዘመዓልቲ ስታድዮም ክንፀዋት ውዒልናስ ዳርጋ ብቀይሕ ደ ገለ ወፂስ እዚ ዓብሺ ማሰኪድናካ ኤለስ ከምዚ ትገብር ኤለ ኮ ብህፃን ከዓ ነ ውፅኤልካ ዝያዳ ዝተረድአህኒ ማለት እዩ ሾ መብዛሕትኦም ኤለሲ ብህፃነይ ከም ድወፅሃኒ እዞም እቲ ዓብትና ዓበይቲ ገዛውትና ኤለ ትፈልጦ ዶ ኤለስ ኣይፈልጦን እየ ኣጋጣሚ ኣነን ፓቸን ሕጂ ይዕሩኽ ኢና ክልቲኹም ኤለን ፓቸን ዚ ከምዝን ከምዝን ከምዝን ኣና በቢ ንናና ወገን ኢና መፂና ኣብ ኣስመራ ቢራ ተራኺብና እጂ መብዛሕትኦም ኣጋጣሚታት ዝፈጥሩ ኣሎኒ እጅታ ኤለስ ኣነስ ኣያርከብ ኩሉኒ ኤለ ብጣዕሚ ግራ ደ ተፃዋታይ ነይሩ ከምዚ ነይሩ ከምዚ ነይሩ ኤለ ማለት ተኸስቲ ኤለ ማለት እዩ ናይ ኤምባሴራ ስውይ እኮ ስውይ ብሂወት የለ ሕጂ ኣብ ዝሓለፈ ኣብ ቦዩናታን ሳሙኤል ተክለ ከመረቃ ከሎ ከማን ኣጋጣሚ ኤለን ፓቸን ካልኦት ተፃወቶ ይጥቀሱ ነይሮም እጂ ኣነ ታሳጓይ ሲ ዳርጋ ብሽመይ ከማ ንድፈልጠኒ የለን ዋላ ኣነ እውን ረሲዕ እየ ሙሴ ገለ ተልካስ ከምዝናባል ሰብ ዝፅውዑ ዘለዉ ገለ ኮይኑ ይስምዓኒ ስጋዕ ከምኡ ኮይኑ ይስምዓኒ እጂ ታ ኤለ ትብል ሳጓ ካብ ህፃነይ ድሓር ዋላ ብንኣሽቱ ናይ ናብ ንእሽተይ ዓብቸሮ ድሕር ቦርታ እንዳሰራሕና ዓብና ዳርጋ ነቲ ትምህርቲ ገገዲፍና ብኩዕሾ ሲ ፅሉላት ኢና ነርና ኩልናቶም መት ዓብይቲ ማለት እዩ ብሕልፊ ኣነ ከዓ ትምህርቲ ቀፂዐ ገለመለ ኣብ ወቅ ኣብቲ ድሕር ቦርታ ከምዝኣው ተወሊድና ዝዓበና ኮይኑ ዩ ዝስማዕኒ

እዛ ሳጓ ንእሽተይ ብቆልዓይ ኮሎ ከያ ወፅያ እዛ ሳጓ ተማሃራይ ንፉዐ ነረ ኣብ ቀዳማይ ካልኣይ ክብዚ ንፉዕ ተማሃራይ ነረ ሓንቲ ጎረቤተይ ሰበይቲ ያ ናይ ፈተና ከርእያ ኢለ ምስ መፀ እናረእኹዋ ከለኹ ሲ ካብ 1 ምስ መምፀኹ ጨለ ዝወደይ ልዋ ዝወደይ ገሌላሃኒ ሓደ የናስ ኤልያስ ዝበሃል ካባና ቁርብ ዕብይ ድብል ነይሩ ወዲ እሱ ምስ ሰምዓ ብኣ ጨለ ትብል ሳጓ ለጊባት ዳርጋ ወዲ 11 ዓመት ከለኹ ምስ ወፀትን እያ ኣብ ፀወታ ግዜ ብጨለ የ ትፍለጥ ብዙሕ ነታ ሳምሶም ትበሃል ደምሲሳጥ እያ

ሳጓ ክለክበካ ከሎ ማለት ሳጓ ወይ በቲ ትገብሮ ወይ በቲ ትዛረቦ ብይ ሳጓ ዝበፅሕካ መብዛሕትኡ ግዜ ብኸም ኢኻ ሳጓ ዝለግበካ። ሕጂ ኣነ ባሻውል እየ ተወሊድ ዓብ ነይረን ሰበይቲ ይለእኻን እሞ ቀልጢፍ ዘምፀለን ማለት ከም ቆልዓሲ ናብዚ ናብዚ ከይበልኩ እቲ ዝለኣኻኒ ቀልጢፍ የምፀለን። ሕጂ በቃ ካብ ፍትወት ዝተላዓለ ወትርእሶም ስየ ስየ ይብላ እሞ ስየ ኢለን ንፅዋዕኒ ነይረን ሰ ደረየቶም ናተይ መዘና ግን እታ ስየ ትብል ቃል ግዲ ኣይፈለጥዋን ማለት ሰያ ኢሎሞ ሰያ ሰያ ብኣ ለጊባት ትርጉም ዘለዋ ከማን ኣይኮነትን ካብ ስየ ዝወፀት ተዘይኮይኑ ካልኣበሳ የብላ ልዕሊ 50 ዓመት ሲ ኣሎ ማለት እዩ ንእሽ ለይ ከለኹ ይወፅኒ ልዕሊ 50 ዓመት ዕድመ ዘለዋ እያ። እዚ ኣነ ዮናስ ሽመይ ብዙሕ ግዜ እንደ ሽመይ ኮይኑ ይስምዐኒ ብሰያ በቃ ብሰያ ኮይና

ትተርፈና መደብ ሌላ ስፖርት እያ ክትከውን ንልዕሊ 10 ዓመታት ኣብ ምብሳር ዝተዛዘሙን ኣብ መስርሕ ንዝርከቡን ምስጋራት ናይ ተፃወቲ ክነጥፍ ዝፀንሐን ድሕሪ ናይ ዝክራማት መስኮት ምስጋር ተፃወቲ ምዕፃቡ ድማ ካብቲ ሞያ ጥሮታ ክወፅእ ምዃኑን ዝሓበረ ኢጣልያዊ ክኢላ መስርሓት ምስጋር ተፃወቲ ፋብሪዚዮ ሮማኖ ንኡስ መደብ ሌላ ስፖርት ንሎሚ ከተላለዩ እያ ሰናይ ምክትታል

ሊጋት ኤውሮጳ ድሕሪ ምዝዛሙን ኣመፋረቕ ናይ ውርድራቱን ኣብ ዝበፅሕሉ እዋን ብተዓዘብትን ደገፍትን ኩዕሶ እግሪ ልዑል ቆላሕታ ዝግበረሉ ደሃይ ዜናታት ምስ ስጋር ተፃወቲ ምስማዕ እዩ። እዚ ተፃወቲ ካብን ናብን ክለባት ዝንቀሳቀሱሉ መስርሕ ኣብ ክልተ እዋናት ዝኽፈት ኮይኑ እቲ ቀዳማይ ኣብ ወርሒ ጥሪ ንሓደ ወርሒ ጥራይ ዝኽፈት ናይ ሓጋይ ዕዳጋ ተባሂሉ ክፅዋዕ እንከሎ እቲ ካልኣይ ድማ ልዕሊ ክልተ ኣዋርሒ ዝቕፅል ድሕሪ ምዝዛም ውርድራት ዝካየድ ናይ ክራማት መስኮት ምስጋር ተፃወቲ ተባሂሉ ዝፅዋዕ መስኮት እዩ። ከም ናይ ቱርኪ ዝኣመሰሉ ሊግ ግን ካብ ናይቶም ሓሙሽተ ሊጋት ኤውሮጳ ወፃኢ ተፃወቲ ካብን ናብን ዝሰጋገርሉ እዋን ዝተፈለየ እዩ። ኣብዚ ኣቐዲሙ ዝተጠቕሰ ግዜ ደገፍቲ ክለባቶም ንመን ንምፍራም ይሰርሓ ኣለዋን ንመን ኣፈሪመን ንምስማዕ ብጣዕሚ ዝህንጠይሉን ዝርበፅሉን እዋን እዩ። መስርሕ ምስጋር ተፃወቲ ኣብ ዝኽፈትሉ እዋን መብዛሕትኡ ግዜ ማዕከናት ዜና ዝተዛብዐ ሓበሬታ ክሕልፋየን ዝረኣያ። ይኹን እምበር ገለ ውልቀ ሰባት ልዕልተን ሰፊሕ ወፃኢታት ዝገብራ ዓበይቲ ማዕከናት ዜና ዓለም ብዝህብዎ ሓበሬታ ልዑል ተኣማንነት ዘፅረዩ ብቁፅሪ ብርክት ዝበሉ እዮም። መብዛሕትኡ ግዜ ድማ እተን ማዕከናት ዜና ብዛዕባ ምስጋር ፀወቲ ኣብ ዝሰርሕኦ ዜና ንኣስማት ናይዞም ውልቀ ሰባት ጠቒሰን ዜነአን ክሰርሓ ብቐጻሊ ይረአያ።

0: ወገናት ንጉስ መስራሓት ምስጋር ተፃወቲ እናተባህለ ዝግለጽ ሞያዊ እዩ። ኣብ ክልተ ወቅቲ ንዝኽፈት መስኮት ምስጋር ተፃወቲ ሊጋት ኤሮጳ ኪንዮቶም ካብን ናብ ንዝተጋገሩ ተፃወቲ ስሙ ጎሊሑ ዝወፅእ ጋዜጠኛ እዩ። ንዝተወድአ መሸጣ ንሓደ ተፃወታይ ንምሕባር ዝጥቀመለን ብሰለስተ ቃላት ዝቆመ ሓረጋት ኣብ መላ ዓለም ንዝርከቡ ናይ ሓንቲ ጋንታ ደገፍቲ ኣብ ሓደ ህሞት ሓጎስ ዝፈጥራየን እዘን ሰለስተ ቃላት ኣብዚ ግዜ ካብ ቃላት ምዃን ሓሊፈን ንሱ ዝልለየለን ብራንድ ኮይነን ይርከባ። ኣብዚ ግዜ ብደረጃ ዓለም ዓብ ስምን ክብርን ዘለወን ማዕከናት ዜና ምስ ምምፃእ ናይዚ ጋዜጠኛ ኣብ ምስራሓት ምስጋር ተፃወቲ ዝነበረን ተኣማንነትን ተነባብነትን ባይታ ዘቢጥ እዩ። ንሰን እውን ከም ህዝበን ኣብቲ ናቱ ሲስተም ብምእታው ንሱ ንዝዝርግሖ ሓበሬታ ንስሙ ኣፍልጦ እናሃባ ዜናታተን ንንባብ ከብቅዓ ጀሚረን። ካብ ቋንቋ ድዩ ጥልያንኛ ብተወሳኺ በዓል ድርብ ቋንቋታት ምዃኑ መርበባቱ ሰፊሕ ንክኸውን ሓጊዝዎ እዩ። ኣብዚ ሞያ ቅድሚኡ ንዝጀመሩ ከም ዴቪድ ኦርኒስ ን ቤን ጃኮብስን ዝኣመሰሉ ክኢላታት ብብዝሒ ሰዓብትን ኣብ ዝጥቅዖም ዜናታት ድማ ዘለዎ ተኣማንነት ዓብሊልዎ እዩ። እንግሊዛውያን ተፈላጥነትን ተሰዓብነትን ደቂ ሃገሮም ክኢላታት ናይ ዝሞያ ንዝኾኑ ዴቪድ ኦርኒስተንን ቤን ጃኮብስን ኣብ ደረጁ ንምብፃሕ ንድኽመታቱ ንምቅላዕ ዘካየድዎም ፈተነታት ኣይሰለጦምን። ካብ መዓልቲ ናብ መዓልቲ ስሙ ዘዕቢ ዘሎ ተኣማኒ ጋዜጠኛ መስርሓት ምስጋር ተፃወቲ ናይ ዝእዋን እዩ። ኣብ ዝተፈላለያ መራኸቢ ብዙሓን ዝኽተልዎ ሰዓብቲ ብዝሖም ልዕሊ ንዓበይቲ ተፃወቲ ኩዕሶ እግሪ እዩ። ወናኒ ቃላት ሄርዊጎ ኢጣልያዊ ጋዜጠኛ ፋብሪዚዮ ሮማኖ
1: Born in 1993 in the Italian city of Naples, Fabrizio started writing about football news at the age of 17 while still in high school. While it is impossible to talk about the football transfer market without mentioning the 29-year-old Italian today, the story of his beginning is quite a humble one. Enjoying the backing of no media house, Fabrizio had to try different approaches to reporting sport news because he didn't have any particular model to follow. It was in the age where reporters were gatekeepers of information. They decided
0: ኣብዚ እዋን ሓደ ካብቶም ልዑል ተኣማንነት ኣጥሪ ዘሎ ኢጣልያዊ ጋዜጠኛ ፋብሪዚዮ ሮማኖ እዩ። ፋብሪዚዮ ሮማኖ ብመንገዲ መርበብ ሓበሬታታት ትዊተር፣ ዩቲዩብ፣ ኢንስታግራምን ፌስቡክን ካልእን ዜናታት ምስጋር ተፃወቲ ንተዓዘብቲ ዘቕርብ ናይ ዘመንና ህቡብ ጋዜጠኛ እዩ። እዚ ኢጣልያዊ ንሓንቲ ናይ ምስጋር ዜና ርግፀኛ ከይኮነ ኣይዝርግሐን እዩ። ርግፀኛ ንምዃን ንዝረኸባ ትብላዕ ዜና ካብ ክልተ ወይ ሰለስተ ምንጭታት ከይረጋገፀ ኣይጠቅዓን እዩ። ኪንዮ ቀዳማይ ዜና ሓባር ምኳ ኑ ተኣማንነት ዘቐድም ሞያዊኡ ንሱ ዝርግሖ ዜና ተፈፂማያ ኢልካ ምድምድምታ ክትገብረሉ ውሑስ እዩ። በዚ ምክንያት ድማ እዩ ኣብ ሓፂር ግዜ ብርክት ዝበሉ ሰዓብቲ ከጥርኽ ኢሉ። ሮማኖ ዝፀሓፎ ወይ ዝሓበሮ ዜና ጌጋ ኮይኑ ክርከብ ዘሎ ተኽእሎ ዝተሓተ እዩ። ፋብሪዚዮ ሮማኖ ንሓደ ዝተወድአ ምስጋር ተፃወቲ ኣብ ገጻት ኤክስ ወይ ድማ ኣብ ናይ ዩቲዩብ ቻነሉ ቀሪቡ ሄርዊጎ ወይ ድማ እንሆ ተዛዘመ እቲ መስርሕ ተዛዚሙ ብዘስምዕ ቃላት እዩ ሓበሬቱ ዘሕልፍ። ኣብዚ እዋን እዚ ድማ ኪንዮ ስሙ በታ ሄርዊጎ ትብል ንዝተወድአ ምስጋር ተፃወቲ ዝጥቀመላ ትሬድማርክ ኣባህላ ክፅዋዕ ጀሚሩሎ። ብ21 ለካቲት 1993 ኣብ ከተማ ኔፕሌስ ጥልያን ዝተወልደ ፋብሪዚዮ ሮማኖ ደጋፊ እንግሊዛዊት ክለብ ዋትፎርድ እዩ። ብዛዕባ ስድራ ቤት ሮማኖ ዝኾነ ዝፍለጥ ነገር የለን። ድሕረ ባይቱ ምስጢራዊ ክኸውን ኩሉ ዝከኣሎ ገይሩ እዩ። ኣብ ገጻት ኢንስታግራም እውን ኪንዮ ናይ ውልቁ ስእልታት ዝልጥፎ ናይ ስድራ ቤቱ ስእልታት ክትረክብ ዝከኣል ኣይኮነን። ኣበየ ናይ መባእታ ወይ ካልኣይ ደረጃ ቤት ትምህርቲ ከም ዝተምሃረ ዝገልጽ ሓበሬታ እውን የልቦን። ናይ ካልኣይ ደረጃ ትምህርቱ ምዝዛዘመ ኣብቲ ብካቶሊካዊ ዩኒቨርሲቲ ሚላኖ ዝፍለጥ ካቶሊካ ደል ሳኩረኩረ ተመዝጊቡ ዝብል ሓበሬታ እኳ እንተሎ እንታይ ዓውዲ ከም ዘፅንዕ ግን ዝኾነ ዝፍለጥ ነገር የልቦን። ድሕረ ባይቱ ኣብ ግምት ብምእታው ግን ምስ ጋዜጠኛት ዝተሓዝ ዓውዲ ትምህርቲ ኣፅኒዑ ክኸውን ከም ዝኽእል ይእመት። ወዲ 16 ዓመት እንከሎ ኣብ ኩዕሶ እግሪ ኣመልኪቱ ክፅሕፍ ዝጀመረ ሮማኖ ወዲ 18 ዓመት እንከሎ እዩ ዜናታት ምስርሕ ምስጋር ተፃወቲ ናብ ህዝቢ ክዝርግሕ ጀሚሩ። ኣብቲ ፈለማ ፅሕፎ ዝነበረ ዜናታት ዓምድታት ኩዕሶ እግሪ ተመክሮ ንምድላብን ርክባት ንምፍጣርን ንዝተፈላለያ ጋዜጣታት ሃገሩ ብነፃ ኣብ ዓምደን ከውፃሉ ይህበን ምንባሩ ይዝንቶ። ፋብሪዚዮ ኣብ 19 ዓመት ዕድሚኡ ምስ ስካይ ኢጣልያ ክሰርሕ ድሕሪ ምጅማሩ ኣብ ኤሮጳም ዝርከባ ክለባትን ወከልትን መንጎኛታት ሕብረትን ኣዝዩ ጥቡቕ ዝኾነ ምሕዝነት ፈጢሩ። ፋብሪዚዮ ሮማኖ ካብ ኣደ ቋንቁ ጥልያን ብተወሳኺ ቋንቋታት እንግሊዝኛ፣ ስፓኒሽን፣ ፖርቹጌሽን ብምልኣት ናይ ምዝራብ ብቕዓት ኣለዎም። ኣብ ማሕበራዊ መራኸቢታት ብዝርግሖም ዜናታት ልዕሊ ማኒ ምንጭታት ተኣማኒ ዝኾነ ፋብሪዚዮ ክለባት ብዘለዎ ብዙሕ ሰዓብቲ ተጠቒመን ዘካየደኦ መስርሕ ኣድማሳዊ ተፈላጥነት ንኽረኽበለን

ስመኒ ምዕባይን ንዘፈርሞ ተፃወታይ ብወግዒ ከፋልጠለን ብቐፃሊ ሕቶ ምስ ኣቕረባሉ እየን። ፋብሪዚዮ ሮማኖ ኣብቲ ዓብ ታሪክ ናይ ኩዕሶ እግሪ ዘለዋን ሓደ እዋን ድማ ንማራዶና ከም ጣዖት እተምልኾን ዝነበረት ከተማ ኔፕለስ ተወሊዱ። ወላዲኡ ልዩጂ ኣፍቃሪ ኩዕሶ እግሪ ብምንባሩ ንሮማኖ ሒዝዎ ናብ ሜዳታት ይመላለስ ኣብ ዝነበረሉ ግዜ ሮማኖ ፍቕሪ ኩዕሶ እግሪ ኣብ ደሙ ክሰርጥ ጀሚሩ። ኣብ ክንዲ ፕሮፌሽናል ተፃወታይ ምዃን ግን ነጋሪ ዛንታን ሕክያታት ኩዕሶ እግርን ክኸውን እዩ። ኣብ ክንዲ የእጋሩ ናብ ኩዕሶ የእዳው ናብ ብርዒል ይኽወን። ፋብሪዚዮ ሮማኖ ኣብዚ ሎሚ በፂሕዎ ዘሎ ደረጃ ንክበፅሕ ባብ ዘርሓወሉ መስርሕ ዜና ኣርጀንቲናዊ ማውሮ ኢካርዲዩ። ሮማኖ ወዲ 18 ዓመት ኣብ ዝነበረሉ ግዜ ወኪል ማውሮ ኢካርዲ ንሮማኖ ረኺቡ። ኢካርዲ ካብ ባርሴሎና ናብ ሳምፕዶሪያ ይፅምበራሎ። ስለዚ እዛ ዜና ቀዲምካ ጠቅዓያ ይኻበሎ። እዛ ፍጻመ ፋብሪዚዮ ሮማኖ ነዚ ሎሚ ከም ጋዜጠኛ በፂሕዎ ዘሎ ደረጃ ንክበፅሕን ምስ ወከልቲ ናይ ተፃወቲ ብኸመይ ጥቡቕ ምሕዝነት ትምስርትን ዝተመኮረላ እዋን እያ። ካብቲ ግዜ ትንድሓር ፋብሪዚዮ ምንጭ ዝረኽቦ ዜና ካብ ወከልቲ ናይ ተፃወቲ ሓሊፉ ብቐጥታ ካብ ተፃወቲ ካብ ክለባትን ካብ ውሽጢ ክለባት ዝርከቡ ውልቀ ሰራሕተኛታትን ክረክብ ጀሚሩ። እቲ ኣብ ውሽጣዊ ጉዳያት ባርሳ ዝሰርሕ ዝነበረ ወኪል ተፃወቲ ናይ ምዃን ሕልሚ ዝነበረ ወልቀ ሰብ ንፋብሪዚዮ ደው ኢሉ ማውሮ ኢካርድን ጀራርድ ዴላፊዮን ዝተባሃሉ ክልተ ፍርያት ኣካዳሚ ላማስያ ዝኾኑ ተፃወቲ ካብ ባርሴሎና ክወፁ መኾኖም ኣብቲ ግዜ ሮማኖ ዓምድታቱ ኣብ ፅሕፈሉ ዝነበረ ቱቶ መርካቶ ዝተባሃለት ጋዜጣ ክፅሕፍ ሓበሮ። ሮማኖ ድማ ዝተባሃለ ተግበረ። ኣብቲ ግዜ ጀራርድ ዴላፊዮን ማውሮ ኢካርድን ጉኑን ስም ስለ ዘይነበሮም ፋብሪዚዮ ዝጠቅዖ ዜና ብዙሕ ሸፈነ ይረኸበን። ድሕሪ ዓመታት ግን ማውሮ ኢካርዲ ኣብ ሳምፕዶሪያ እናደመቐ ምስ መፀ እቲ ኣቐዲሙ ንምስጋር ኢካርዲ ካብ ባርሴሎና ናብ ሳምፕዶሪያ ንሮማኖ ሓቢርዎ ዝነበረ ሰብ ዳግማይ ደው ኢሉ ቅድሚ ዓመታት ኤጀንት ናይ ተፃወቲ ንምዃን መንገዲ ፈጢርካለ ኢኻሞ ኣነ እውን ካብ ሕጂ ጀሚረ ዜናታት ናይ ተፃወቲ እናሓበርኩ ስምካ ኣብ ምዕባይ ክሕግዘካ የበሎም። ከደም ጉየ ድማ ማውሮ ኢካርዲ ካብ ሳምፕዶሪያ ናብ ኢንተር ሚላን ክሰጋገርዩ ኢልካ ሓብር በሎም። ሮማኖ ሕጂ እውን ዝተባሃሉ ገበረ ብዘርግሖ ተኣማኒ ዜናታት ቁፅሪ ሰዓብቱ ድማ ካብ ግዜ ናብ ግዜ እናበረኸ ክኸይድ ጀመረ። ካብ ዝዘርግሖ ዜና ንላዕሊ ግን እቲ ዝያዳ ዝኸሰቦ ነገር ብመንገዲ ትወኪል ምስ ዝተፈላለዩ ወክል ተፃወትን ክለባትን ናይ ምርኻብን ምዕላልን ባይታ ዝተፈጥረሉ ኣጋጣሚ እዩ። ሮማኖ ዝርግሕዎ ከዓቢ ብምሕሳብ ካብ ከተማ ኔፕለስ ወፂኡ ናብ ከተማ ሚላን ኣቕኒዑ። ሮማኖ ኣብቲ ፈለማ ዝርግሖ ዝነበረ ዜናታት ብቋንቋ ጥልያንን ኣብ ጥልያንን ጥራይ ዝተሓፅሩ እዮም ነይሮም። ምስ ግዜ ግን ንዜናታቱ ዝሃርፉ ሰባት ሮማኖ ንዝርግሖም ዜናታት ኣድማሳውያን ንምዃን ብቋንቋ እንግሊዝኛን ካብ ጥልያን ወፃኢ ናብ መላእ ዓለም ዝርግሓሉ መንገዲ ሃስዎ ክብል መዓድዎም። ኣገዳስነት ዝርግሖም ዜናታት ኣብ ደገፍቲ ዝሕድርዎ ፅልዋን ተገንዚቡ ድማ ኣብ ጥልያን ኣብ ዝርግሓ ጋዜጣታት ጥልያን ጥራይ ተሓፂሩ ዝነበረ መርበባቱ ብምስፋሕ ኣካውንት ከፊቱ ኣብ ገጻት ማሕበራዊ መራኸቢታት ኢንስታግራምን ትዊተርን ዜናታቱ ክፍኑ ጀሚሩ። ሮማኖ ሓደ እዋን ፅሕፎም ዝነበረ ዓምድታት ናይ ስፖርት ጋዜጣታት ብነፃ ክሕትማሉ ቤት ፅሕፈታትን ዝኸኩሕ ዝነበረ ሞያዊ እዩ። ሎሚ ግን እቲ ታሪክ ካልእ መልክዕ ሒዙ ዓበይቲ ጋዜጣታት ዓለም ሓደሽቲ ዜናታት ንምስማዕ ንናይ ፋብሪዚዮ ሮማኖ ዜናታት ዝጉርጉሩ ስራሕተኛታት ቆፂረን ካብ ኣንደበትን ብርዕን እቲ ኢጣልያዊ ዝወፃ ቃላት ንምልቃም 24 ሰዓታት ተገቲረን ይፅበያ ኣለዋ። ፋብሪዚዮ ሮማኖ ኣብዚ ንልዕሊ 10 ዓመታት ተጓዒዙ ዘሎ ሞይኡ ንምስጋር ዓበይቲ ተፃወቲ ካብ ናብን ጋንታታት ኣቐዲሙ ዘበሰረ ተፃወታ እዩ። ገለ ካብቶም ቀዲሞም ብፋብሪዚዮ ሮማኖ ዝተሓበሩ ዜናታት ምስ እንጠቅስ ክርስቲያኖ ሮናልዶ ናብ ጁቬንቱስ፣ ብሩኖ ፈርናንደዝ ናብ ማንቸስተር ዩናይትድ፣ ሊዮኔል ሜሲ ናብ ፒኤስጂ፣ ክርስቲያኖ ሮናልዶ ናብ ማንቸስተር ዩናይትድ፣ ኤርሊንግ ሃላንድ ናብ ማንቸስተር ሲቲ፣ ኬልያን ምባፐ ናብ ሪያል ማድሪድ፣ ከይ ሃቨርትዝ ናብ ቸልሲ፣ ጁድ ቤሊንግሃም ናብ ሪያል ማድሪድ፣ ሃሪ ማጓየር ናብ ማንቸስተር ዩናይትድ ከምኡውን ዴክላን ራይስ ናብ ኣርሰናል እቲ ቀዲሙ በተን ሰለስተ መለለይ ርጉፅ ዜናታቱ ዝኾና ሄርዊ ጎዝ ዝብላ ቃላት ኣቐዲሙ ንኣፍቀርቲ ኩዕሶ እግሪ ዓለም ዝሓበረ ጋዜጠኛ ማሕበራዊ መራኸቢታት እዩ። ሮማኖ ዜናታት ዝተፈጸሙ መስርሓት ምስጋር ተፃወቲ ምሕባር ካብ ዝጅምር እተን ዝበለፀ ህሞታተይ ዝብለን ብሩኖ ፈርናንደስ ናብ ማንቸስተር ዩናይትድ፣ ሊዮኔል ሜሲ ናብ ፒኤስጂ፣ ክርስቲያኖ ሮናልዶ ናብ ጁቬንቱስ፣ ዚነዲን ዚዳን ካብ ሪያል ማድሪድ ዝወፀሉን ከይ ሃቨርትዝ ናብ ቸልሲን ዝፈረመሉን እዋናት እየን። ኣብዚ ወረታት ካብ ደቂቕ ናብ ደቂቕ በበይኑ ሰብ ነናብ ዝደልዩ ኣንፈት እነቀያየረ ዝተዛብዐ ሓሳባትን ዜናታትን ከም ባርዒ ጫካ ክዝርጋሕ ግዜ ኣብ ዘይወስደሉ ዘሎ ግዜ ሓደ ተኣማኒ ዜና ዝምጥወልካ ሰብ ክትረክብ ኣዝዩ ኣፀጋሚ ዝኾነሉ ህሞት ተበፂሑ ዘሎ። ፋብሪዚዮ ሮማኖ ሓንቲ ብልፅ ዜና ረኺቡ ከበቅዕ ካብ ክልተ ወይ ድማ ሰለስተ ምንጭታት ከይረጋገፀ ኣይጥቅዓን እዩ። እቲ ዝያዳ ዘገድሶ

ቅድንካ ጠቂዕኻ ሰዓብትኻ ምብዛሕ ዘይኮነ ተኣማንነት ናይቲ ዜና ምርግጋጽ እዩ። ፋብሪዚዮ ሮማኖ ነዛ ሕጂ መለለይ ሕላገቱ ኮይና ዘላ ንዝተዛዘመ መስርሕ ምስጋር ተጻወቲ እተበስር ሄርዊጎት ዝብል ሓረጉ ብኣፍልጡ ወይ ድማ ብገለ ወገናትን ትካላትን ክጥቀመላ ዝተደፋፈ ኣይኮነን ኣብ ኣጋ 2020 ፋብሪ

ማዕረ ክንደይ ስምዒታት ደገፍቲ ዝቕስቅሳ ብምዃነን ድማ ጌጋ ዜና ከየሕልፍ ብጥንቃቐ እዩ ነዘን ቃላት ዝመርፀን። ኣብዝሓለፉ ዓመታት ካብቲ ንሮማኑ ኣሸጊርዎ ዝነበረ ዜናታት ጉዳይ ውዕሎም ወዲኦም ብነፃ ካብን ናብን ዝንቀሳቐሱ ተፃወት እዩ። እዞም ምስ ክለባቶም ዝነበሮም ውዕል ኣብቂዖም ካልእ ጋንታ ኣብ ምድላይ ዝዋፈሩ ተፃወቲ ፒሮን ወረቐትን ክሳብ ዘይረኸቡ ኣብ ውሽጢ ውሑዳት ካልኢታት ካብን ናብን ክለባት ንዝመፆም ጠለባት ከጫረቱ ስለ ዝግደዱ ምስኩስ ተወዲኡ እናተባህለ ኣብ መወዳእታ ደቂቕ ናብታ ዝሓሸ ጠለብ ዘቕረበት ጋንታ ምፅምባር ልሙድ ተርእዮ እናኾነ ይመፅእ ኣሎም። ሮማኖ ኣብዞም ናይ ፍሪ ኤጀንት ዝኾኑ ተፃወቲ ዝርግሖም ዜናታት ኣብ ገለገለ ጌጋታት ተረኺብዎ እዩ። ፋብሪዚዮ ሮማኖ ኣፍቀረቲ ኩዕሶ እግሪ ዓለም ንዚ ከምስዕዎም ዝነበሩ ዜናታት ምስጋር ተፃወቲ ሓድሽ ሰውራ ዘተኣታተወሉ ጸላዊ ሰብ እዩ። ቅድሚ ምምጻእ ሮማኖ ዝስምዑ ዝነበሩ ሕሜታታት ናይ ተፃወቲ ልክዕነት ዘይነበሮም ናብ ዝተፈላለዩ ግምታትን ትኽእሎታትን ዝወስዱ ዝነበሩ እዮም። ምምጻእ ሮማኖ ግን ንቕልጡፍን ተበጻሕነት ተኣማንነት ናይ ዜና ሙሉእ ብምሉእ ቀይርዎም። ኣብ ነስ ወከፍ ዝሕብሮም ዜናታት ደገፍቲ ህላውነቶምን ኣፍለጥኦምን ኣብቲ ዝካየድ ዘሎ መስርሕ ብስፍሓትን ንኽፈልጡ ንኽርድኡን ኣብ ውሽጢ ሓፂር ግዜ ብዛዕባ ዝካየድ ዘለዉ ዝርባት ሱታፈ ወከልቲ ብዛዕባ ሓፈሻዊ መብርሂ ናይቲ ውዕልን ሕክምናዊ መርመራ ዘካይድሉ ቦታን ቅድሚ ሕጂ ዘይተለመዱ ዝተሓደሱ ዜናታት ብምቕራብ ንዜናታት ምስጋር ተፃወቲ ንብሕቱ ክዕብልሎ ጀሚሩ። ጽልዋ ሮማኖ ካብ ደገፍቲ ሓሊፉ ናብ ተፃወትን ክለባትን በፂሑ እዩ። ብሮማኖስ ምስ ተፀውዐ ፀዋታይ ፕሮፋይሉ ሓፍ ከብልን ናይ ክለባት ናይ ምስጋር ስትራቴጂታት ዋጋ ክህልዎ ምኽንያታት ፈጢሩ። ፋብሪዚዮ ብልክዓውያን ዜናታት ብምሕባር ዓብ ዓወትን ስምን ዝረኸበ ሞያዊ እኳ እንትኾነ ምስ ሓያል ብድሆታትን ተጸብኦታትን እዩ። ኣብዝ ተወዳደሪ ኩነታት ትኽክለኛን ልክዓውን ዜና ኣብ ምቕራብ ዘለዎ ፀቕጢ ቀሊል ኣይኮነን። ሞይኡ ኣብ ማሕበራዊ መራኸቢታት ዝተደረተ ብምዃኑ ድማ እቶም ዝርግሖም ዜናታት ከም ዝተቓረቡ ሓቢሩ ከብቅዕ እንተደኣ ፈሺሎም ዕላማ መላግስትን ተቐባልነት ዘይብሎም ነቐፍትን ምዃን ኣካል ዕለታዊ ህይወት እዩ። ፋብሪዚዮ ሮማኖ ኣብ ዝተፈላለየ ዓበይቲ መደብራት ቴሌቭዥን ብዓብ ወፃኢታት ጋዜጠኛ ኮይኑ ክሰርሓለን ዘቕረባሉ ጠለባት ኣብ ቀረት ኩዕሶ እግሪ ቀጥታ እውን ህፁፅን ዜናታት እዮም ዝደሊ ብምባል ንፀውዒተን ተሓሲሙ ኣብተን ብውልቁ ዘመሓድረን ገጻት ማሕበራዊ መራኸቢታት ክቕፅል ዝመረፀ ሞያዊ እዩ። ሮማኖ ንሓደ መስርሕ ቅድሚ ሄርዊ ጎይሉ ከም ዝተወደ ዝሕብሩ ቃላት ምጥቃሙ ብቐጻሊ ዝርባት የካይዳሎ ኣወንታዊ ርክብ ይካይዳሎ ዝብል ኣብ ሓደ ዜና ዘቕርቦ ተማሰልቲ መብርሂታት ካብቲ ብተዓዘብቲ ኣሰልቻዊ ተባሂሉ ዝግለጽ ባህርያት ስርሕ እዩ። ካልኦት ጋዜጠኛታት ቀዲሞም ንዝርግሕዎ ሓበሬታ ተጠቒሙ ከብቅዕ ኣፍልጦ ኣይሂቦምን እዩ። ብዘይካዚ ሮማኖ ዘይከም ካልኦት ጋዜጠኛታት ናይ ሓደ መስርሕ ምስጋር ናይ ተፃወታይ ሕማቕን ፅቡቕን ሓሳባት ዘይህብ ኣብ ምሕባር ዜና ጥራይ ዝነጥፍ ብምዃኑ ብሰዓብቱ ካብቲ ወትሩ ዝንቀፈል እዩ። ፕሮፋይል ናይ ሓደ ተፃወታይ ንምዕባይ ገንዘብ ይኽፈል እዩ ንዝብል ብቐጻሊ ንዝቐርበሉ ክስታት እውን ወትሩ ምስ ነፀጎዩ። ሮማኖ ኣብ ዝተፈላለዩ ማሕበራዊ መራኸቢታት ብዝህቦ ኣዝዩ ሓቀኛ ዝኾነ ሓበሬታ ምስጋር ተፃወቲ ብቁፅሪ ብርክት ዝበሉ ሰዓብቲ ዘጥረየ ሞያዊ እዩ። ብመሰረት ዝተገብረ መፅናዕቲ ፋብሪዚዮ ሮማኖ ኣብ ትዊተር 28 ሚልዮን፣ ኣብ ኢንስታግራም 48 ሚልዮን፣ ኣብ ዩትዩብ ልዕሊ 3 ሚልዮን ሳብስክራይበራት፣ ኣብ ፌስቡክ 34 ሚልዮን፣ ኣብ ገጽ ቲክቶክ ድማ ብተኣማንነትን ልክዓውያን ዜናታቱ ኣስታት 26 ሚልዮን ሰዓብቲ ክጥር ዝኽኣለ ናይዚ ግዜ ጸላዊ ጋዜጠኛ እዩ። መጽሔት ፎርብስ ኣብ 2022 ንፋብሪዚዮ ሮማኖ ምስ 30 ጸለውቲ ሰባት ዓለምና ርቑሓቶ ነይራ። ሮማኖ ኣብ ዜናታት ምስጋር ተፃወቲ ብዘለዎ ጽልዋ ኣብ 2022 ኣብ ዱባይ ዓመታዊ ኣብ ዝዕደል ሽልማት ግሎብ ኣዋርድ ዝበለጸ ናይ ኩዕሶ እግሪ ጋዜጠኛ፣ ኣብ 2023 ድማ ዝበለጸ ዲጂታላዊ ጋዜጠኛ ዝብል ክብርታትን ሽልማታትን ኣብ ቅድሚ ዓበይትን ሱሙያትን ስድራ ቤት ኩዕሶ እግሪ ኣብ መድረኽ ወፂኡ ዝተቐበለ ጋዜጠኛ እዩ። ፋብሪዚዮ ካብ ዜናታት ምስጋር 5 ዓበይቲ ሊጋት ኤውሮጳ ብተወሳኺ ኣብ ፖርቹጋል፣ ስዑድ ዓረብ፣ ብራዚል፣ ኣርጀንቲና፣ ቱርክን ካልኦት ሊጋትን ንዝካየዱ መስርሓት ምስጋር ተፃወቲ ይድስስ እዩ። ሮማኖ ኣብ ናይ ምስጋር ተፃወቲ ወቅቲ ዝበዝሕ ግዜ ምስ ሞባይሉ ዜናታት ኣብ ምልጣፍ ስለ ዘሕልፎ ኩዕሶ ብዝግባእ ኣይዕዘብን እዩ። ሮማኖ ሄርዊጎ ክድምፅ እንተዳ ኮይኑ እተን ክለባት ኣብ ስምምዕ ምስ ዝበጽሓ እቲ ዝሰጋገር ተፃዋታይ ነቲ ውዕል ተቐቢሉ ሕክምናዊ ቆፅራ ምዝሕዝን ሸያጢትን ዓዳጊትን ጋንታታት ወረቓቕቲ ምስ ዝቀባበላን ጥራዩ ኣብ ውልቃዊ ስምምዓት ጥራይ ተደሪኹ ንሓረጉ ኣይውርውራን እዩ።
ኣብ ከተማ ሚላኖ ዝነብር ፋብሪዚዮ ሮማኖ መዓልታዊ ካብ ዝተፈላለዩ ምንጭታት ልዕሊ 50 ፃውዒት ቴሌፎናት ይቕበል። ምስ ብርክት ዝበላ ሆቴላት ርክብ ምፍጣር ድማ ዳይረክተራት ኮነ ወከልቲ ክለባት ናብተን ሆቴላት ኣብ ዝኣትውሉ ኣጋጣሚ ካብቶም ወነንቲ ሆቴላት ሓበሬታ ይበፅሖም። ውልቃዊ ህይወት ሮማኖ ስትርኳ እንትኾነ ዛጊት ግን

ከም ዘይተመርዓወን ውላድ እውን ከም ዘይብሉን ይፍለጥ። ኣብዝ ሓለፉ ቀረባ ዓመታት ግን ኣብ ከተማ ሚላን ምስ ሓንቲ ጎርዞ ክዛውን ከም ዝተረኣየ ይሕበር። እቲ ንኣስታት 20 ሰዓታት ዝፀምዶ ስራሕ ማሕበራዊ ንጥፈታቱ ንኸይገብርን ምስ ደቂ ኣንስትዮ ተረኺቡ ብዛዕባ መፀቃዩ ክዝትን ዕድል ከም ዘይረኸበ ይገልጽ። ኣብ ቀጻሊ ግን ህይወቱ ብሓዳር ንምቁራን ንስራሕን ማሕበራዊ ተሳታፍነትን ዝህቦ ግዜ ሚዛን ክገብረሉ ምዃኑ ቃል ኣትሎም። ፅሩይ ሃብቲ ፋብሪዚዮ ሮማኖ ካብ 3 ክሳብ 5 ሚሊዮን ከም ዝበፅሕ ይግመት። ካብ ግዜ ናብ ግዜ ቁፅሪ ሰዓብቱ እናወሰኸ ይመፅእ ምህላው ድማ ኣብ ሓፂር እዋናት ኣታዊኡ ብተዓፃፊ ክዓቢ ከም ዝኽእል ናይ ብርክት ዝበሉ ኣብ ቁጠባ ዝነጥፉ ወገናት ሓሳባት እዩ። ፋብሪዚዮ ሮማኖ ኣብ እዋን መስኮት ምስጋር ተፃወቲ ንሓደ መዓልቲ ካብ ዝቆሙ 24 ሰዓታት 5 ሰዓት ጥራዩ ናይ ደቃስ ዕረፍቲ ዝረክብ ፓወር ባንክን ቻርጀርን ወትሩ ካብ ኢዱ ይፈልን። ሓደ እዋን ሞባይለይ ኖቦይ ካብ ዝህቦ ሞት ይሕሸኒ ክብል ንኣገዳስነት ሞባይሉ ኣብ ስርሑ ክኸፍሎ ድልውኒ ዝኾነ መስዋእቲ ገሊጹ ነይሩ። ፋብሪዚዮ ሮማኖ ኣብ ዘመናዊ ኩዕሶ እግሪ ክትካእ ዘይክእል ባህሊ ኮይኑ ዘሎ ሞያዊ እዩ። ንትኽክለኛ ዜና ናይ ምሕባር ቆራፅነቱ ንፀወታ ዘለዎ ፍቕርን ምስ ደገፍቲ ርክብ ናይ ምፍጣር ዘለዎ ክእለትን ናብቲ ውሑዳት ጋዜጠኛታት ጥራይ ክበፅሕዎ ዝኽኣሉ ክብሪ ኣብቂዕዎሎ። ምስግጋር ናይ ዓበይቲ ተፃወቲ ኾነ ናይ ንኣሽቱ ተስፋ ዘለዎ መንእስያት ተፃወቲ ፋብሪዚዮ እቲ ሚልዮናት ደገፍቲ ዜናታቱ ንምስማዕ ዝከታተልዎን ዝቓኒዎን ክፍሊ ሓበሬታ እዩ። ኣብዚ ወረታት ብብዝሒ ዝዝውተረሉን ሓቂ ንምርካብ ኣፀጋሚ ዝኾነሉን ዓለም ኩዕሶ እግሪ ፋብሪዚዮ ንደገፍቲ እቲ ዝደልይዎ ነገር ቀሪብሎም እዩ። ጉሉፅነት እምነት ከምኡውን እቲ ብሓረጉ ሄርዊጎ ዝፍለጥ ንሓጎስ ስምዒታት ክካፈሉን ኣኽኢልዎም እዩ። ሮማኖ ኣብዚ ግዜ ጋዜጠኛ ጥራይ ኣይኮነን፣ ንበይኑ ከም ሓደ ክፍሊ ዜና ወይ ድማ ኒውስሩም ኮይኑሎም። ወኪላት ተፃወትን ክለባትን ሓለፍቲ ክለባትን ፅሑፋቱ ኣድማሳዊ ተበፃሕነት ከም ዘለዎ ስለ ዝፈልጡ ዘለዎም ሓበሬታ ብቐጥታ ምስኡ ይለዋወፁ። ተፃወቲ ንሓንቲ ጋንታ ክለቦም ሓደሽ ተፃዋታይ ኣፈሪማ ከም ዘላ ብመንገዲ ፋብሪዚዮ ሮማኖ ዝፈለጥሉ ኣጋጣሚ ነዊሕ ኣይኮነን። ከም ኣብነት ዝሓለፈ ክረምቲ ምስጋር ቪክቶሪዮ ኮረሽ ናብ ኣርሰናል ከም ዝተፈፀመ ብመንገዲ ሓረጋት ሄርዊጎ ፋብሪዚዮ ሮማኖ ዝፈለጠ ሉዊስ ኬሊ ከም ብተይክዕንድር ኣብ ዓይኒ ካሜራ ከም ዝተረኣየ ዝዝክር እዩ። ሓደ ግዜ እውን ፌራን ቶረስ ካብ ማንቸስተር ሲቲ ናብ ባርሴሎና ምስ ተፀንበረ ንፋብሪዚዮ ቀዲምዩ ናይ ገዛ ርእሱ ምስጋር ሄርዊጎ ብምባል ኣፍሊጡ። ፋብሪዚዮ ሮማኖ ኣብ ገለ ኣጋጣሚታት ካብ ወክልትን ዳይሬክተራትን ስፖርት ብተወሳኺ ካብ ተፃወቲ ብቐጥታ ሓበሬታ ይቕበል እዩ። እዞም ተፃወቲ ካብ ክለባቶም ክወፅሉ ኣብ ዝብህግሉ እዋን ኮነ ንምስጋሮም ርጉፅ ሓበሬታ ንምሕላፍ ስሞም ንምብራኽን ንፋብሪዚዮ ሮማኖ ይሕብርዎም። ሮማኖ ሓደ እዋን ካብቶም ብቐጻሊ ዜናታት ዝምግብዎ ዓበይቲ ወኪላት ስሞም ዘይፍለጡ መንጎኛታት ብምዃን ነቲ ናይ ምስጋር መስርሕ ዝከታተልዎ ኣካላት ዓበይቲ ዜና ከም ዝረክብ ገሊጹ። እንተኾነ ዓብላልነት ፋብሪዚዮ ሮማኖ ኣብ ኩዕሶ እግሪ ጠፊኡኑ ዘሎ ሞያ ጋዜጠኝነት ሕቶታት ክፈጥሩሉ ምኽንያታት ፈጢሩ እዩ። ቅድሚ ምምጻእ ፋብሪዚዮ ሮማኖ ኣብ መወዳእታ ሰዓታት ምዕፃው መስኮት ምስጋር ተፃውቲ ዝፍጸሙ መስርሓት ብቐጥታ ብቴሌቭዥን ወይ ድማ ብሬድዮም ዝሕብሩ ነይሮም። ምስ ምምጻእ ፋብሪዚዮ ግን ደገፍቲ ኣቐዲሞም ብዛዕባ ክፍጸሙ ዝተቃረቡ ዜናታት ብመንገዲ እዚ ኢጣልያዊ ኣቐዲሙ ሓሳባ ስለ ዝበጽሖም ፋብሪዚዮ ሮማኖ ንህንጡይነትን ናይ ምግራም ስምዒታትን ደገፍቲ ኣጥፊእዎ ዝብሉ ወገናት ብቁፅሪ ብዙሓት እዮም። ፋብሪዚዮ ሮማኖ ደገፍቲ ኩዕሶ እግሪ ዜናታት ምስ ጋር ተፃወቲ ዝከታተልሉ መንገዲ ጠቕሊሉ ቀይርዎሎም። ካብ ሓደ ብሎገር ናይ ሎካል ጋዜጣታት ናብ ሓደ ካብቶም ፅልዋ ዘለዎም ድምፅታት ናይ ኩዕሶ እግሪ ምብፅሑ ካብ ባህላዊ ሜድያ ንዲጂታላዊ ሜድያ ቀዳምነት ዝህብ ዜናታት ኣብ ምሕባር ተፈጢሩ ንዘሎ ለውጥታት የንፀባርቕ። ሮማኖ ኣብ ዘመናዊ ኩዕሶ እግሪ ፈጢርዎ ዘሎ ፅልዋ ዘይከሓድ እዩ። ሮማኖ ካብ ጋዜጠኛ ንላዕሊ እዩ። ኣካል ዘመናዊ ኩዕሶ እግሪ ኣልጎሪዝም ብራንድ ከምኡውን ኣብ ዓለም ሙሉእ ዝእመን ምንጪ ሓበሬታ ዝኾነ ጋዜጠኛ ክኸውን ብቕዕሎ። ፋብሪዚዮ ሮማኖ ወናኒ ሓረግ ሄር ዊ ጎ።

ዝኸበርኩም ተኸታተልቲ ለሰ ስፖርት ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

0: እዚ ሰላምታና ተቐበሉ ፈነወና ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ቀዳም 15 ሓሰ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣርሴ ማስመሮሜ ንምክትታልኩም ብክብሪ ንዓደምኩ ብቐንዲ ኣርእስተ ዜና ፍልም ኣብ ንዞባታት ጎኘን ሻምብቆን ስድራ ሰዋኣ ዝግበር ሓገዝ ብዝተወደበ መልክዕ ይቕፅል ኣሎ ኣብ ንዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርግጋፅ ሓደጋታትን ሳዕቤናትን ንምክልኻል ይስራሕ ኣሎ ኣብ ዞባ ማእከል ኣብ ምውሓዝ ድሕነት ትራፊክ ተዋፊሮም ዝፀንሑ ተምሃሮ ኣድማዕ ዕዮ ከም ዘሰላሰሉ ተገሊጹ ኣሜሪካ ነፈርቲ ብዝወረደላ ዓርሞሽሽ መርከብ ውግእ ዝተሰነየ ተወሳኺ ኣሃዱ ናብ ዞባ ማእከላይ ምብራቕ ልኢኻ ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ ሰፊሕ መጥቃዕትታት ኣብ ሓፂር እዋን ክተቋርፆ መደብ ከም ዘይብላ ኣነፂራ ቻይና ማያዊ ግዛእታ ንእተካይዶ ንጥፈታት ምኽባር ሕጊ ከም እተትርሮ ኣፍሊጣ ዝርዝር ዜና ኣብ ዞባጋሽ ባርካ ንኡ ዞባታት ጎኘን ሻምብቆን ብሰራሕተኛታት መንግስትን ሰብ ፀጋን ንፅጉማት ወገናት ብሓፈሻ ንስድራ ስዋኣት ድማ ብፍላይ ዝግበር ደገፍ ብዝተወደበ መልክዕ ይቕፅል ከም ዘሎ ተገሊጹ ኣብ ምምሕዳር ንኡ ዞባ ጎኘ ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ሳልሕ ታልከ ብሰራሕተኛታት መንግስቲ ወነንቲ ንግዳዊ ትካላትን ካልኦት ውልቀ ሰባትን ንዝውሰድ ዘሎ ተበግሶ ኣመልኪቱ ኣብ ዝሃቦ ሓበሬታ ብደረጃ ንኡ ዞባ ካብ 221 ጀሚሩ ብዝተወደበ መልክዕ ንስድራ ስዋኣትን ካልኦት ፅጉማት ወገናትን ንምሕጋዝ ተበግሶ ውሰድ ምፅንሑ ብምጥቃስ ኣብ ዝሓለፈ ኣዋርሒ ዝተዋፀ 79,000 ናቕፋ ን32 ስድራ ስዋኣት ከም እተመቓርሐ ኣብሪሆም ኣብ ዝሓለፈ 5 ዓመታት ጥራይ ልዕሊ 170,000 ናቕፋ ካብ ሰራሕተኛታት መንግስቲ ወነንቲ ትካላትን ገበርቲ ሰናይን ተዋፅኡ ንልዕሊ 300 ስድራ ቤታት ከም እተኸፋፈለ ዝሓበረ ኣቶ ሳልሕ ፅጉማት ስድራ ቤታትን ስድራ ስዋኣትን ብዓይነትን ገንዘብን ምሕጋዝ ዜግነታዊ ግዴታ ስለ ዝኾነ ብዝለዓለን ዝተወደበን መልክዑ ከም ዝቕፅል ኣረጋጊፆም ብተመሳሳሊ ኣብ ንኡስ ዞባ ሻምብቆ ዝርከቡ ሲቪል ሰራሕተኛታት መንግስቲ ካብ ወርሓዊ ደመዞም ዘዋፅዎ 115,000 ናቕፋ ን23 ፅጉማት ስድራ ስዋኣት ከም እተዓደለ ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ሃይለ ተሾመ ሓቢሮም ተፀዋዒ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብቲ ንዞባ ኣቶ ዓንደ መስቀል ገዛኢ ብወገኑ እቲ ብሰራሕኛታት መንግስቲ ዝተወዘ ተበግሶ መቕፅልታ ናይቲ ብስሩዕ ዝካየድ ናይ ምሕጋዝ መደብ ኮይኑ ኣብ መነባብሮተን ስድራ ቤታት ዘይነዓቓ ዝተዋፅኦ ከም ዘለዎ ኣረዲኡ ኣብ ንዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካይን ብምርግጋፅ ሓደጋታትን ሳዕቤናቱን ንምክልኻል ይስራሕ ኣሎም ወኪል ኤሪና ሚልዮን ኣፈወርቂ ንዘዳለው ተፀብጻብ ያሲን ሳልሕ ኣቕርቦ እዩ
1: ሰንዓፈን ብቕዓት መካይን ብምርጋፅ ሓደጋታትን ሳዕቤናቱን ንምክልኻል ኣብ ዓመታዊ መርመራ መካይን በሎ ክላውዶ ዕቱብ ምቁፅፃር ይግበር ኣሎ ብቕዓት ዘይብላ መኪና ንውሕስነት ተሳፈርትን ንብረትን ኣብ ሓደጋ እተውድቕ ብምዃና ወነንትን መራሕትን መካይን ኣብ ጥዕና መካይኖም ወቕታዊ ተፍትሽን ፅገናን ክገብሩ ኣብ ዝካየድ ዓመታዊ መርመራታት ድማ ዕቱባት ክኾኑ ሞያውያን ኣተሓሳሲቦም ኣብ ቤት ፅሕፈት ህዝባዊ መጓዓዝያ ዓዲ ቀይሕ በዓል ሞያ ቴክኒክ ተሽከርከርቲ ኣቶ ዳዊት ገብረኣብ ኣብ ዝሃቦ ሓበሬታ ብዝግበር ዓመታዊ መርመራታት ብቕዓት ዘለዋ መኪና ኣብ ፅርግያ ክትንቀሳቐስ ፍቓድ ክወሃባ ከሎ ጉድለት ዝተረኸባ ግና ክሳብቲ ጉድለት ዝእረም ወይ ፅገን ከም ዘይፍቀደላ ኣነፂሩ ሓላፊ ቤት ፅሕፈት ኣገልግሎት ህዝባዊ መጓዓዝያ ኣብ ንኡዞባ ዓዲ ቀይሕ ኣቶ ብፁ ኣምላኽ ጠዓመ በጎኑ መርመራ በሎ ክላውዶ ውሕስነተን ዘይተረጋገፀን ጥዕነአን ዘይተኣማምንን ተሽከርከርቲ ከይህልዋ ዝግበር ኣገዳሲ መደብ ከም ዝኾነ ብምሕባር ዕቱብነት ናይ ኩሉ ወገን ኣገዳሲ ከም ዝኾነ ሓቢሩ መርማሪ ሓደጋ ተሽከርከርቲ ኣቶ ወልደ ሚካኤል ዕቑባ ገርግስ ብግድኡ ዓመታዊ መርመራ ብቕዓት ዘይገበረት ተሽከርካሪት እንተተረኺባ ብመሰረት መምርሒ ፖሊስ ትራፊክን ሚኒስትሪ መጓዓዝያን መራኸቢታትን መቕፃዕቲ ከም ዝብየነላ ብምግላፅ ኣብ እዋን መርመራ ብገለ መራሕቲ መካይን ዝረአ ናይ ምድንጋር ተግባራት ተወጊዱ ንድሕነት ቀዳምነት ክወሃብ ኣተሓሳሲቡ መራሕቲ መካይን ብወገኖም ጥዕና መኪና ካብ ምፍላጥን ምርጋፅን ብሰንኪ ሓደጋ ንዝወርድ ጉድኣት ምውጋድ ስለ ዝኾነ ሚኒስትሪ መጓዓዝያን መራኸቢታትን ብዝለዓለ ክደፍኣሉ ተላብዮም
0: ኣብዞባ ማእከላ ምርጋፅ ውሕስነት ድሕነት ትራፊክ ተዋፊሮም ዝፀንሑ ተሳተፍቲ ወፍሪ ተምሃሮ ንልምዓት ኣድማዕ ዕዮ ከም ዘሰላሰሉ ሎሚ 15 ናሓሰ ኣብ ዝተካየደ መዛዘሚ ስነስርዓት ተገሊጹ። ኣብ መንበር ማሕበር ድሕነት ትራፊክ ፅርጊያ ኤርትራ ኣቶ እስቴፋኖስ ሃብተማርያም ኣብ ዘስምዖ ቃል ማሕበር ምስ ፖሊስ ትራፊክ ብምትሕብባር ኣብ ምብራህ ንቕሓት ሕብረተሰብ ዘካየዶ ንጥፈታት ውፅኢቱ ዝምስገን ምዃኑ ብምሕባር ወፋሮ ንዝዓመምዎ ስራሕ መጒሱ። ኣዋሃቲ ናይቲ መደብ ወገኖም ተምሃሮ ኣብ ቀንዲ ጎድናሃት ከተማ ኣስመራ ተዋፊሮም ንዝተዋህቦም ተልእኮ ብእሩም ስነ ምግባር ከም ዝተግበሩ መስኪሮም። ወክልቲ ተምሃሮ ብወገኖም እቲ ንሓደ ወርሒ ዝተዋፈሩሉ መደብ እወታውን ኣሉታውን ጎድንታት ተጠቀምቲ ፅርግያ ብቐረባ ክፈልጡ ከም ዝሓገዞም ብምጥቃስ ንቐፃሊ ኣባላት ማሕበር ድሕነት ትራፊክ ፅርግያ ምዃኖም ተገንዚቦም ካብኦም ዝሕተ ዘበለ ከም ዝፍፅሙ ቃልኣት እዮም። ኣብ መወዳእታ ኣዛዝ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ተምሃሮ ንዘረኣይዎ ሓላፍነታዊ ዕማም ምስጋና ኣቕሪቦም። ኣብቲ ኣጋጣሚ ኣብ መንጎ ወከልቲ ተምሃሮ ኣብያተ ትምህርቲ ካልኣይ ደረጃ ቀይሕ ባሕሪ ምባርካን ውድድር ሓፈሻዊ ፍልጠት ክካየድ እንከሎ ንዕውታት ሽልማት ተዓዲሎ። ኣዛዚ መደበር ፖሊስ ንዞባ ጊንዳ ተለንተ መሓመድ ሳልሕ እስማዒል ንልዕሊ 1,000 ተሳተፍቲ ወፍሪ ተምሃሮ ንልምዓት ንቕሓቶም ኣብ ምክልኻል ገበንን ድሕነት ፅርግያን ንምብራኽ ዝሕግዛ ዝተምህሮ ሂቦም። ኣብቲ ካብ 1 ክሳብ 8 ናሓሰ ኣብ ነቑጣታት ማይ ሓባር፣ ነፋሲት፣ እምባትካላ፣ ደንጎሎን ጊንዳዓን ንዝተዋፈሩ ተምሃሮ ዝሃቦ መግለፂ ተለንተ መሓመድ ሳልሕ ኣብ ቀዳማይ መንፋቅ 226 ንዝተመዝገበ ገበናትን ሓደጋትን ምስናይ ዘስዓቦ ክሳራታት ድሕሪ ምብራኽ ተምሃሮ ጎንጎና ኣካዳምያዊ ትምህርቶም ብወርቃውያን ሕጋጋት ቤት ትምህርትን ክብርታት ሕብረተሰቦምን ክመላለሱ ኣዘኻኺሮም። ኣብ መወዳእታ ጎዳእቲ ልምድታት ብሓፈሻ ምኽንሻብ ደቂ ኣንስትዮን መርዓ ትሕቲ ዕድመን ድማ ብፍላይ ንምግታ ኣብ ዝካየድ ጎስጓሳት ተራ ተምሃሮ ክዓዝዝ ተላብዮም። ብካል ወገን ኣብ ርኡስ ዞባ ፎርቶሳዋ ካብ 6 ሓምለ ብዝካየድ ዘሎ ወፍሪ ክረምታዊ ልምዓት ተምሃሮ ሰፊሕ ንጥፈታት ከም እተሰላሰለ ተሓቢሮም። ኣለቲ ናይቲ መደብ ኣብ ዝሃብዎ ሓበሬታ 85 ደቂ ኣንስትዮ ዝርከብኦም 189 ተምሃሮ ኣብ ምዕቀብ ሓመድን ማይን ኣድማዕ ዕዮ ከም ዝዓመሙ ብምጥቃስ ዝተሰርሐ ዛላታትን ከትርታትን ፅብ ዝበለት ማይ ኣብ ምዕቃብ ዓብ ኣበርክቶ ከም ዘለዎ ገሊፆም። እዚ ከምዚ ኢሉ እንከሎ ጎንጎን እቲ ልምዓታዊ መደባት ንቕሓት ተምሃሮ ዘበርኽ ኣብ ምክልኻል ገበንን ሜላታት ሕርሻን ዘተኮረ ኣስተምህሮታት ከም እተወደበ ብተወሳኺ ተፈሊጡ። ዝስዕባ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልም ክትቅፅሉ ደጊመ ብክብሪ ኣድም። ኣሜሪካ ነፈርቲ ብዝዋደደላ ዓርሞሽ መርከብ ውግእ ዝተሰነየ ተወሳኺ ኣሃዱ ናብ ዞባ ማእከላይ ምብራቅ ከም ዝለእኸት ሓቢራ። እዚ ሓድሽ ወተሃደራዊ ተልእኮ ኣብ ልዕሊ ኢራን ፀቕጢ ብምፍጣር ረብሓታት ሃገሩን ፀጥታ መሻርክቲ ሃገራትን ንምውሓስ ምዃኑ ፕረዚደንት ዶናልድ ትራምፕ ገሊፆም። ኣሜሪካ ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ካብ እተበግስ ልዕሊ 15,000 ተወሰኽቲ ወተሃደራት ናብ ማእከላይ ምብራቕ ብምልኣኽ ንቁፅሪ ሰራዊታ ኣብቲ ዞባ ናብ ልዕሊ 50,000 ከባቢላቶላ። ብዘካዚ ኣሜሪካ ኣብቲ ዞባ ልዕሊ 20 መራኸብ ኩናትን ዝተረቐቐ ኣፅዋርን ኣዋዲዳ ከም ዘላ ፀብጻባት ይሕብሩ።

እዚ ከምዚ ኢሉ እንከሎ ምስ ኢራን ዝካየድ ዲፕሎማስያዊ ዝርርብ ተስፋ ከምዘይረኸበትሉ ዝገለፀት ኣሜሪካ ቁጠባዊ ፀቕጢ ንምግባር ኣብ ልዕሊ ካብን ናብን ወደባታት ዝካየድ ምንቅስቃስ መራኸብ ዝወሰነቱ እገዳ ከም እተትርሮ ኣነፂራ። መፃቢ ሆርሙዝ ኣብ ትሕቲ ምሉእ ምቁፅፃር ሓይሊ ባሕራ ከም ዘሎ ትሕብር ኣሜሪካ ፀጥታ ናይቲ ማያዊ ኣካል ንምውሓስ ወተሃደራውን ፀጥታውን ምንቅስቃሳት ከም እትሕይል ኣፍሊጣ። ኢራን ኣብ ዝሓለፈ ቀረባ መዓልትታት ኣብ ጉዳይ ፀጥታ መፃቢ ሆርሙዝ ዝብልከት ምስ ዑማን ውፅኢታዊ ዘተ ከም ዘካየደት ምሕባራ ዝፍለጥ እዩ። ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ ሰፊሕ መጥቃዕትታት ኣብ ሓፂር እዋን ከተቋርፆ መደብ ከም ዘይብላ ኣነፂራ። ሚኒስትር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ትማል 14 ናሓሰ ብዛዕባ እቲ ኩናት ኣብ ዝሃቦ መብርሂ ዩክሬን ኣብ ልዕሊ ሲቪላዊ ዕላማታት ሃገሩ ተካይዶ ዘላ መጥቃዕትታት ካብ ሽበራ ፈሊኻ ዝረአ ከም ዘይኮነ ብምጥቃስ ኣብ ልዕሊ ዝተመርፀ ዕላማታታት ዝካየድ ደብዳብ ብዓይነትን መጠንን ከም ዝሰፍሕ ኣረድዮም። ብዘይካዚ ሃገሩ ነቲ ካብ ሃገራት ምዕራብ ናብ ዩክሬን ዝለኣኽ ወተሃደራዊ ንዋት ዕላምኡ ከይወቕዐ ንምምካን ክተካይዶ ዝፀንሐ ስርሒታት ከም እትሕይሎ ሚኒስተር ላቭሮቭ ኣፍሊጡ። ወተሃደራዊ ትሕቲ ቅርፅታት ብቐንዱ ድማ ትካላት መፍረን መኽዘንን ኣፅዋር ከምኡውን ትካላት ነዳዲ ዩክሬን ቀንዲ ወተሃደራዊ ዕላማታት ሩስያ ምዃኖም እዩ ዝጥቀስ። ኣብ 2022 ዝተወልዐ ኩናት ዩክሬን ኣብዚ እዋን እዚ ዝኸፍአ ኣንፈት ሒዙ ከም ዘሎ ፀብጻባት ይገልፁ። ህዝባዊት ሪፓብሊክ ቻይና ማያዊ ግዛእታ ንተካይዶ ንጥፈታት ምኽባር ሕጊ ከም እተትርሮ ኣፍሊጣ። እዚ ተገልፀ ሚኒስትራት ምክልኻል ፊሊፒንስን ኣውስትራልያን ነቲ ቻይና ኣብ ባሕር ደቡብ ቻይና እተካይዶ ፀጥታዊ ንጥፈታት ድሕረ ምቀዋሞም እዩ። እቶም ሚኒስትራት ትማል 14 ናሓሰ ኣብ ዘካየድዎ ዝርርብ ቻይና ኣብቲ ማያዊ ኣካል ተኽታኽሪ ፀጥታዊ ምንቅስቃሳት ተካይድ ከም ዘላዮም ወቒሶም። ይኹን እምበር ነቲ ወቐሳ ዝነፀገ ሚኒስትሪ ምክልኻል ቻይና ሃገሩ ልዑላውነታ ንምሕዋስ ተካይዶ ሕጊ ናይ ምኽባር ስጉምቲ ብዝኾነ ወገን ከምዘይዕገት ኣነፂሮም። ቻይና ኣብ ዝሓለፈ ወርሒ ሓምለ ጀላቡ ፊሊፒንስ ንምንቅስቃስ ጀላቡ ኣባኣሉታት ፀሎ ንምንቅስቃስ ከም ዘካየዳ ብምኽሳስ ኣብ ልዕሊአን ሕጊ ናይ ምኽባር ስጉምቲ ከም ዝወሰደት ዝዝከር እዩ። እቲ ስጉምቲ ኣብ መንጎ ክልቲአን ሃገራት ንዝፀንሐ ዘይምቅዳው መሊሱ ከም ዘኽረሮ ይፍለጥ። ቻይና ዝዓበየ ክፋል ባሕር ደቡብ ቻይና እጀታ ምዃኑ ክትገልፅ እንከላ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩነይን ድማ እቲ ስትራቴጂካዊ ማያዊ ኣካል ከም ዝብፅሐን ይምጉታ። ግብፅን ቱርክን ቅልውላው ዞባ ማእከላይ ምብራቅ ብዘተ ንምዕራፍ ሓባራዊ ፃዕረን ከም ዝሕይላ ኣፍሊጠን። እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልቲአን ሃገራት ብ13 ናሓሰ ኣብ ግብፂ ኣብ ዘካየድዎ ዝርርብ እዩ። ሚኒስተር በድል ዓብደልዓጥን ሚኒስተር ሓካን ፊዳንን ኣብ ርክቦም ኣብቲ ዞባ ተኸሲቱ ዘሎ ወተሃደራውን ፀጥታውን ቅልውላው ብዘተ ጥራይ ከም ዝዓርፍ ብምእማን ሃገራቶም ኣብቲ ጉዳይ ከካይድኦ ንፅንሐ ፃዕሪ ከም ዘስፍሐኦ ኣረድዮም። ጉዳይ ወሽመት ቃዛ ብሰላም ክዓርፍ ከም ዝተሓጋገዛ ዝገለፃ ግብፅን ቱርክን ነቲ እስራኤል ተካይዱ ዘላ ወተሃደራዊ ወፍሪ ደጊመን ኮኒነን ኣለዋ። እዚ ከምዚ ኢሉ እንከሎ ግብፂ ናብቲ ቱርኪ፣ ፓኪስታንን ስዑድ ዓረብን ኣብ ዝሓለፈ ቀረባ መዓልትታት ዝኸተሞ ወተሃደራዊ ስምምዕ ክትፅምበር ሚኒስተር ጉዳያት ወፃኢ ቱርኪ ሓካን ፊዳን ሓቲቱ። እቲ ወተሃደራዊ ስምምዕ ኣብ ምውሓስ ዘባዊ ፀጥታ ኣገዳስነቱ ልዕል ምዃኑ መራሕቲ ቱርኪ፣ ፓኪስታንን ስዑድያን ምሕባሮም ዝዝከር እዩ። ኣሜሪካ ኣብ ልዕሊ እታው ድሮናት ካብ 10 ክሳብ 100 ሚኢታዊት ወሰኺ ቀረፅ ከም እትገብር ፕረዚደንት ዶናልድ ትራምፕ ሓቢሮም። ዕላማ እዚ ካብ ዝመፅእ ወርሒ መስከረም ዝትግበር ውጥን ዘቤታዊ ፍርያት ክብ ንምባልን ፀጥታዊ ስጋኣት ንምውጋድን ምዃኑ ፕረዚደንት ትራምፕ ገሊጹሎም። ብመሰረት ሓበሬታ ፕረዚደንት ትራምፕ ክሳብ 25 ኪሎ ግራም ንዝኽብደተን ድሮናት 100 ሚኢታዊት ቀረፅ ከም ዝውሰነለን ተፈሊጦም። እቲ ወሰኺ ቀረፅ ንመሳርሒ ናይተን ነፈርቲ ዘገልግል ኣቑሑ ዘጠቃለለ ምዃኑ እውን ክፍለጥ ተኻኢሉ ኣሎ። ኣሜሪካን 17 መሻርክታን ን11 መዓልታት ዝቐፀለ ሓባራዊ ወተሃደራዊ ልምምድ ኣብ ወሽመጥ ፓናማ ኣካይደን። ዕላማ እዚ ካብ 3 ክሳብ 13 ናሓሰ ዝተኻየደ ሓባራዊ ልምምድ ዞባዊ ፀጥታ ብምውሓስ ሽበራን ምስግጋር ዘይሕጋዊ ዕፀፋርስን ንምግታእ ምዃኑ ኣዘዝቲ ሰራዊት ኣሜሪካ ሓቢሮም። ተሳተፍቲ ሃገራት ናይዚ ኣሜሪካ ዝመወለቶ ልምምድ ልዕሊ 2,000 ወተሃደራት ብርክት ዝበላ መራኸብን በብዓይነቱ ኣፅዋርን ከም ዘሳተፋ ተገሊፆም። እቲ ልምምድ ፀጥታዊ ኣገዳስነቱ ልዑል ምዃኑ ዝሓበራተን ሃገራት ዓመታዊ ብስሩዕ ከካይድኦ መዲበን ኣለዋ። ንኣትላንቲካ እውን ሰለማውን ውቅያኖሳት ዘረኸቡ ወሽመጥ ፓናማ ብደረጃ ዓለም ሓደ ካብ ኣገደስቲ ንግዳዊ ማያዊ መስመራት ምዃኑ ይፍለጥ። ኣሳት 6 ሚታዊት ናይቲ ብደረጃ ዓለም ዝካየድ ማያዊ ንግዳዊ ንጥፈታት ብወሽመጥ ፓናማ ከም ዝሓልፍ እዮም ፀብጻባት ዘረድኡ። ዜናታት ንምዝዛም ቀንዲ ነጥብታቶም

ኣብ ንዞባታት ጎኘን ሻምብቆ ንስድራ ሰውኣ ዝግበር ሓገዝ ብዝተወደበ መልክዕ ይቕፅል ኣሎ። ኣብ ንዞባታት ዓዲ ቀይሕን ሰንዓፈን ብቕዓት መካየድ ብምርጋፅ ሓደጋታትን ሳዕቤናቱን ንምክልኻል ይስራሕ ኣሎ። ኣብ ዞባ ማእከል ኣብ ምውሓዝ ዝሕነ ትራፊክ ተዋፊሮም ዝፀንሑ ተምሃሮ ኣድማዐዮ ከም ዘሰላሰሉ ተገሊጹ። ኣሜሪካ ነፈርቲ ብዝወረደላ ዓርምሽ መርከቡ ዝተሰነየ ተወሳኺ ኣሃዱ ናብ ዞባ ማእከላይ ምብራቕ ልኢኻ። ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ ሰፊሕ መጥቃዕትታት ኣብ ሓፂር እዋን ክተቋርፆ መደብ ከም ዘይብላ ኣንፂራ። ቻይና ኣብ ማያዊ ግዛእታ ንተካይዶ ንጥፈታት ምኽባር ሕጊ ከም እተትርሮ ኣፍሊጣ። ዝኸበርኩም ተዓዘብትና ንሳዓት ዝተዳለወ ዜናዊ መሰናዶ ናብ ተዛዚምሎን ስለምክትታልኩም ኣመስግን ብሩህ መዓልቲ።

0: መደብ ናትራን ኣብዚ ሰሙን እዚ መስርሕ ናይ ሓንቲ ደርፊ ዝተፈላለዩ ኣገባባት ተኸቲሉ ክዳሎ ይኽእል እዩ። ዝበዝሐ እዋን ግና ብኮምፒዩተር ዝተሰነየ ሙዚቃ ክስራሕ ንሰምዕ ንኸውን ኢና። ሰባት ብልምዲ ድማ ኮምፒዩተራይዝድ ንብሎ። እዚ ኣባህላ ቁኑዕ ድዩ ጌጋ? ነዚ ዝገልጽ ትሕዝቶ ኣብ ንኡስ መደብ ዓለም ስነ ጥበብ እዚ ሰሙን እዚ ተኸታተሉ።
1: ዓለም ምፍታን እንዲ ላይ ካብ ቀናብር ተቀናብር ክትፍትን ገለ ትኽእል ኢኻ። ነዚ ብግምጠት ኢኻ ግን ነታ ደርፊ ተዋህደ። ስለዚ እታ ዜማ እታ ሕላይ እታ ምውሃድ እዚ እንተገይረና ኣለው። ሙዚቀኛታት ይመፁ። ሙዚቀኛታት መን ሙዚቀኛ እዩ ኣበየነይ ትክፋል ናይታ ደርፊ ዝበቕዓልካ ኣሎ?
0: ምስ ኣእምሮኣውን ምዕባላውን ስንክልና ዝውለዱ ዜጋታት ኣብ ዝተፈላለየ ኣጋጣሚታት ኣብ ውሽጢ ሃገር ይኹን ኣብ ወፃኢ ኣብ ብዙሕ ንጥፈታት ክሳተፉ ንዕዘብ ኢና። ብልክዕ ንዕኦም ዝበቅዕ ኣልያተ ተገይርሎም ስንክልኖም ከይዓገቶም ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ክውንኑ ኣፍረይቲ ክኾኑ ከም ዝኽእሉ ሰብ ሙያ ይገልጹ። ተመክሮ ክልተ ምዝ ስንክልና ዝነብሩ ዜጋታት ብመንፅር ወለዶም ብመንፅር በዓል ሙያን ኣባል ንዕኦም ተባሂሉ ዝቆመ ማሕበርን እንታይ ይመስል ኣብ መደብ ዘዋሪት ካሜራ
2: ንበኸርስ ንስ ካልየን ንስ ከብለብካ እንዳተፅበሃ እተና ኣሸውሃቱ ድሕሪ ዝተወልዳ ተዳ ገዲፈን ክዳ ኣለዋ ናይ ጓል ነገር ኮይኑ እዩ ወዲ ኮይኑ እሱ ወዲ ዝሕል እዩ ገለገለ እንዳበላስ ደርጋ ክውል ነይሩ ከባና ማለት እዩ። እንዳሓር ኣብቲ ምዝሕታልካ ንባዕሎቲ ወላ ኣብ ትምህርቲ ኣብ ትምህርቲ ሕጂ ሲ ወላ ዓበ ኮይኑስ እንድሕር ዳ መፅሓፍቲ ጥራወስቲ ንባዕሉ ናትዎ መፅ ገዲፎ መፅ ኣብ ትምህርቲ ደርጋ መዓልታዊ
0: ካብ ኣቦኣ ሙያ ችክሊስታ ወሪሳ ን18 ዓመታት ኣብ ስራሕ ዝነጠፈት ነቢያት ሃብተ ገርግሽ ዘላለ ትሕዝቶ እያ ናይ ሎም ሰሙን ንኡስ መደብ ፍኖተ ሂወት ክትቀርብ።
3: ናይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል ብ ካልእ ደቂ ኣንስትዮ ወላ ብሓፈሽኡ ናይ ኣወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ።
0: ተኸታታሊ ፊልም ሳውን መበል 27 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታት ንዓኻትኩም

0: ምዛኒዩ ዝበልናዮም ቪድዮታትን ካብ መደባት ናትራን ዝሰሙን እዚኦሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 15 ነሓሰ ሰዓት 2 ፍርቓን ድሕሪ ቀትሪ፣ ድግማ ሓሙስ 20 ነሓሰ ሰዓት 4 ድሕሪ ቀትሪ። መደብ ናትራን
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
2: ኢትዮጵያ አፍ ደገ ባህር ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
3: እዛ በጣም ትልቅ ሃገር እዩ።
2: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ።
4: ሃፀይ ዮሃንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና
2: ሃፀይ ዮሃንስ ከምዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋጅ ዝበሃልን ቀይሕ ባሕርን ገማግሙን ክሳብ ዘበነ መንግስቲ ሃፀይ ሃይለ ስላሴ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ እዩ።
5: ቀይ ባህር ማለት
2: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ እዩ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
6: የባህራችን ጉዳይ ተዘብቶብን ንኖራለን እንዴ?
2: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቅልለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
7: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
8: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
2: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
9: ስለዚ ከዚ ቀደም የሰራት ነው ስህተት ናርም
2: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ አሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ
10: ውጃውን ኣስመራ ምፅዋ ከረን አሰብ ንወስድነት
11: በፍጹም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፍታት አለበት።
12: በአንድም በሌላ መንገድም ተሸንፈናል።
2: ተሳዒርና
13: ተጨፈጨፍ
2: ተዳሂኽና
14: ዓሰመቲና ተነባሮ ዝነበረን ዓላማ ፈርመሽኑ ተወልድ ሓር የኾነ ማእኸላት እዩ ለዊስና
15: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
2: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
16: 67 ተዋገ የት ነው ያለ ነዋ
2: 60 ዓመታት ተዋጊና ሕጂ በየለና ዓባይ በግዕ ያውታ ሒዛ ትጠፍእ ዝብል ብሂል ሕብረተሰብና ኣሎ። እዚ ብሂል ኣብዞም ጎረባብትና ብግምጣሉ ናብ ዕየት ዓበይቲ ኣባግዕ ሒዛ ትጠፍእ ትቕይሩኣሎ። መራሒ ብልፅግና ብ23 ጥቅምቲ 2023 ዓባይ ተወከልቲ ህዝቢ ኢትዮጵያ ቀሪቡ ብዛዕባ ማይ ሰፊሕ ኣስተምህሮ ሂቡ። ካብ ጥቕምን ኣገዳስነትን ማይ ሓሊፉ ድማ ከም ቀዳሞት ኣያታቱ ፅውፅዋይ 3,000 ዓመታት ክደግምን ካብ መቓብር ፍሒሩ ህይወት ክዘርኣሉን ኣገዳስነት ባሕርን ኣፍ ደገ ባሕርን ዝብል ዛዕባ ልዒሉ ተኽታኺ መደረ ብምቕራብ ህዝቢ ኢትዮጵያ ብሓፈሻ መንእሰይ ወለዶ ድማ ብፍላይ ብማዕበል ክለዓል ብዘይ ኣፍ ደገ ባሕሪ ጎረርኡ ተሓኒቑ ክነብር ከም ዝኾነ ንኽእምን ንሰዓታት መዲሩ። ኣብ ዝተረኽበ ዘቤታውን ኣህጉራውን ኣጋጣሚታትን መጋባእታትን ሕቶ ዋንነት ባሕሪ ናብ ሓድሽ ወለዶ ክሰጋገር ናብ ህዝቢ ኢትዮጵያን ዓለምን ከም ዝሰርፅ ክግበር መምርሒ ኣመሓላሊፉ። እቲ ወኪል ህዝቢ ኢትዮጵያ ተባሂሉ ብዕድመ ትምህርቲ ተመክሮ ዝበልፆ ናይ ሰብ ረብሓ ጉጅለ ኣጠቓዕቲ ድማ ብዛዕባ ማይ ዝቐረበሉ ኣስተምህሮ ተኸታቲሉን ይረዳእዮ ኣይረዳእዮ ብዘየገድስ ከም ኣመሉ ብጣቂዒት ኣሰኒዎ። ካብታ ዕለቲኣ ጀሚሮም ብዝተዋሃቦም መምርሒ መሰረት ልሂቃን ሰርፊ ብልፅግናን መሰልቱን ተደጒሉ ከም ዝፀንሐ እሳተ ጎመራ ተፈጅሮም ባሕሪ ዝብል ክተት ኣውጆም። ሰብ ሞያ ሕጊ፣ ታሪክ፣ ፖለቲከኛታት፣ ወተሃደራውያን ኣዘዝቲ፣ ኣመሓደርቲ፣ ጋዜጠኛታት፣ ስነ ጥበባውያን፣ መሃንድሳት ኮታ ኩሉ ኣፍ ዘውፀ ዘበለ ኣብ ኩለን መራኸቢታት ኢትዮጵያ ቀሪቡ ክምድር ፅውፅዋይ ታሪክ ክምህዝ ክትንትን ክፍክር ይስማዕን ይረአና ኣሎ።
17: የባህር በር ስንል
18: የባህር በርን
19: ኢትዮጵያ ሃበር ያስፈልጋታል። ባህር በር ካላቸው
20: ኢትዮጵያ የባህር በር ያስፈልጋታል።
21: የቀይ ባህር በር ጉዳይ
22: የባህር በር
2: እቶም ትማሊብ ናይ 30 ዓመታት ኩናት ዝተሰዕሩ ግን ከዓ ስዕረቶም ዘይተዋሕጠሎም ዕድልን ባይታን ስኢኖም ተፀቂጦም ብኽቱር ፅልኢ ህዝብን ናፅነትን ኤርትራ ዝኸሓኑ ኣስናኖም ክሕርቅሙን ክቕዝሙን ዝፀንሑ ሕሙማት ነዛ ብመራሒ ብልፅግና ዝተፈጥረት ዕድል ተጠቒሞም ሎሚያታ ግዜ ብምባል ካብ ስተ

0: ቀብሪሉ ጎዳ ጉዲ ወፂኦም ኣሎና ክብሉ ይረአዩ ኣለዉ። በዚ ድማ ኢና ዕየት ዓበይቲ ኣባጊዓ ሒዛ ትፀፍእ ክንብል ዝመረፅና። መበገስ ናይ ዝኩሉ ተላዒሉ ዘሎ ደሮና ዝኾነ መራሒ ብልፅግና ንዘይብሱልነቱ ዝገልፅ ካብ ዘቕረቦም መደረ ክንጅምር።
1: ኣሉላ ኣባነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ።
0: ኣሉላ ኣባነጋ ቀይሕ ባሕሪ ናይ ኢትዮጵያ ተፈጥሮኣዊ ዶብ ኮይኑ ነይሩ ክነብር እውን እዩ ይብሉ። ታሪክ ዘኪሮም ልቦና እዩ። ተፈጥሮ ዝዓደለና ክሕደጋ ይከኣልን እዩ። እዚ ብልሂቃን ስርዓት ብልፅግና ብዛዕባ ቀይሕ ባሕሪ ከምዝባ ከምቲ ኢሉ እናተባሃለና ሻዕ ከመፈከሪ ዝለዓል ኣሉላ ኣብ ታሪክ ጉዕዝኡ ንቀይሕ ባሕሪ ኣይሽንኳይ ዶ ክረግጾ ባሕሪ እንታይ ከም ዝመስል ርእይዎ እውን ኣይፈልጥን። ቀይሕ ባሕሪ ናይ ኢትዮጵያ ዶብ ነይሩ ክነብር እውን እዩ ኢሉ ዝተባሃለሉ ዘመን ካብ 1875 ክሳብ 1897 ዓመተ ምህረት ኣሉላ ኣብ ስልጣን ዝነበረሉ እዋን እዛ ሕጂ ኢትዮጵያ ትበሃል ሃገር ኣብ ስነ ኣእምሮ ልሂቃን ኢትዮጵያ ብፅውፅዋይን ሕልምን ዝተፈጥረት ዳኣ እምበር እዛ ንፈልጣ ኢትዮጵያ ኣይነበረትን። ኣብቲ እዋን ከከባቢኦም ዘመሓድሩን ንሓድሕዶም ዝዋረሩን መሳፍንትን ኣበጋዛት ውግእን ተመቓቂላ እትመሓደር ፋሕ ዝበለት ዳኣ እምበር ብባህሊ ቋንቋ ስነ ልቦና ሕግን ቁጠባን ዝተኣሳሰረት ብሓደ መስፍን ወይ ሃፀይ እትመሓደር ህዝቢ ዝነበረላ ጥምርቲ ሃገር ኣይነበረትን። ኣሉላ ድማ ወኪል መስፍን ትግራይ ሃፀይ ዮሃንስ ኮይኑ ን7 ዓመታት ንገለ ክፋል ከበሳታት ምድሪ ባሕሪ ኣብ ዘመሓደረሉ ዝነበረ እዋን እንተኾነ ንገማግም ቀይሕ ባሕሪ ብፍጹም ኣይረገጸን። እቲ ዶባ ባሕሪ ነይሩ ዝብል ትርኻ ድማ ንበዕላ ዝተመቓቐለትን ዘይተጠርነፈትን ሃገር ዶባ ባሕሪ እዩ ነይሩ ክብሉ ዘስደምም እዩ። እቲ ምስ ገማግም ቀይሕ ባሕሪ ዝዳወብ መሬት እውን እንተኾነ መሬት ደቀባት ንሕጂ ኤርትራ እዩ። ኩሎም ኣብ መመድረኹ ዝመፁ መሳፍንቲ ኣቢሲንያ ባሕሪ ወኒኖም ከም ዘይፈልጡ ኣብ ዘዘመነ ስልጣኖም ንእታው ኣፅዋር ኣፍ ደገ ባሕሪ ክፍቀደሎም ንቀይሕ ባሕርን ህንዳዊ ውቅያኖስን ዝቈጻጸሩ ናብ ዝነበሩ ኤውሮጳውያን ካብ ዝፅሕፍዎ ዝነበሩ ናይ ልማኖ ደብዳቤታት በጃኹም መሰንፈሲ ክፈትሉና ዝብል እዩ ዝነበረ። 1855 ሃፀይ ቴድሮስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1872 ሃፀይ ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1876 ሃፀይ ምኒሊክ ናብ ንጉስ ኡምበርቶ ናይ ጥልያን፣ ከምኡ እውን ብ1889 ኣብ መንጎ ኢጣልያውያንን ሃፀይ ምኒሊክን ንምኽባር ግዝኣታዊ ዶባት ዝምልከት ዝተገብረ ናይ 1896 ውዕል ውጫሌን፣ ናይ 1896 ስምምዕ ሰላም ኣዲስ ኣበባን ሃፀይ ሃይለ ስላሴ ዘካይዶ ዝነበረ ልማኖን ጻዕርን ድማ ጭቡጣት መርትዖታት እዮም። ገማግም ቀይሕ ባሕሪ ካብ መበል 15 ክፍለ ዘመን ክሳብ 1952 ብባዕዳውያን ይግዛእን ይመሓደርን ከም ዝነገረ ምሁራት ታሪክ ዝበሃሉን መራሕቲ ብልፅግናን ኢትዮጵያ ነቲ ናይ 4 ክፍላት ዘመን ታሪክ ናበዮም ክቐብልዎ ደልዮም። ህዝባዊ ግንባር ኣብ ታሪኹ መምስ ዝነፈሰ ንፋስ ምህውታት ኣይኣመሉን። ንኹሎም ኣንጻሩ ዝለዓሉ ተጻብኦታት ብትዕግስትን ህድኣትን ሒዙ ኣብ ኣድላይ እዋን ኣድማዕን ግብራውን ዝኾነ ውሳነ እዩ ዝወስድ። ኣብዚ እዋን ነዚ ብስርዓት ብልፅግና ብስም ባሕሪ ዝግበር ዘሎ ንኤርትራ ናይ ምውራር ኣጀንዳ ብንቕሓት እናተኸታተለ ትም ክብል መሪጹሎ። ትም ምባል መትከል ህዝባዊ ግንባር ግን ልሂቃን ስርዓት ብልፅግናን መሰልቱን ንሰለስተ ዓመታት ብዘይሕንከት ከም ድልየቶም ሃልውሎ ክብሉ መጥመሪ ዘይብሉ ትንታኔታትን ሓሶታትን ክፍኑ ዕድል ፈጢሩሎም እዩ። ንነፍስ ወከፍ ኣብ ጽላለ ዘድሃበ መግለጺታት መደረታትን ፈኸራን ሓደ ብሓደ ክትምልስ ምፍታን ማዕሪ ማዕሪኦም ምጽላል ማለት እዩ። እንተኾነ ግን ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ ስነ ልቦናን ናይ ምስፍሕፋሕን ምግባትን ሕልሚ ኢትዮጵያውያን ቀደም ትማሊ ሎምን ጽባሕን ከመይ ነበረ ከመይ ከክኸውን እዩ ንምርዳእን ከም ታሪኽ ንመጻኢ ወለዶ ክስነድ እውን ስለ ዘለዎ ካብ ኩሉ እቲ ዓጀውጀው ውሕድ ክነቕርብን ክሳብ ክንደይ ኣብ ሓሶት ሰንዓን ታሪኽ ዝጣሓሉ ተገላበጥቲ ዝሓለፈ ዝርስዑ ከም ዝኾኑ መደረታቶም ድማ መግለጽን

0: ዘንን ብቕዓቶምን ብስለቶምን ከም ዝኾነ ንምርዳእ ኣገዳሲ እዩ።
1: በንጉሱ ግዜ እንደምታዩት ቀይ ባህር ጋር ሆኖም ይህም ታሪክ ነው። ይህንን ታሪክ መፋቅ ኣትችልም።
0: ከምዚ ትርእይዎ ንጉስ ኣብ ቀይሕ ባሕሪ እንከለዉ እዩ። እዚ እውን ታሪክ እዩ። ነዚ ታሪክ እዚ ክትኣልዩ ኣይከኣልን እዩ ነይሩ እዩ። ታሪክ ኢትዮጵያ ኣይኮነን ክንብል ኣይንኽእልን ኢና። ከመይ መፅኡ ከመይ ከይዱ ክንካትዓሉ ንኽእል ኢና። ብግዜ ኣሉላ ይኹን ጃንሆይ ታሪክ ዝነግረና ነገር ኣሎ ማለት እዩ።
1: የኢትዮጵያ ታሪክ ኣለነት ልትለኝ ኣትስም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን ግን ነበረ። ስለዚ ታሪካዊ ባዱላ ግዜ የሚሁን በጃንሆይ ግዜ ታሪክ የሚነግረን ነገር ኣለ ማለት ነው።
0: ብርግፅ ናይዞም ክልተ መራሕቲ ዝንገር ታሪክ ኣሎ። ብዙሕ ክትዕ ኣየድልዮን እዩ። እቲ ሓቀኛ ታሪክ ክልቲኦም ወረርቲ፣ ዘመቲ፣ ዓመፅቲ፣ ኣፅነቲ ህዝቢ ኤርትራ እዮም። ታሪኾም ዝነግረና ድማ ታሪክ ወራርን ዓመፅን እዩ። ዝምታ ወራርን ህልቅትን ብሔረ ናራን ኩነማን፣ ምድረስ ዓፋር፣ ሳሆ፣ ዖናን በሲግድጋን፣ ዓዲ ብርሂም ኦመሓጀር፣ ጸሮና፣ ኣቑርደት ሕርጊጎ እኹላት ኣብነታት እዮም። ክልቲኦም መራሕቲ ኣብ ኤርትራን ህዝባን ጥዑይ ታሪክ የብሎምን። ሃፀይ ሃይለ ስላሴ ብኹር እግሩ ናብ ኤርትራ ዘንበረ ኣብ ግዜ ፈደሬሽን 1952 ብመንገዲ ራማ ሩባ መረብ ሰጊር እዩ። ከምቶም ቅድሚኡ ዝነበሩ መሳፍንትን ሃፀያትን ሃይለ ስላሴ እውን ንኤርትራን ባሕራን ቅድሚኡ ብፍጹም ረጊጹ ኣይፈልጥን። ንመሬት ኤርትራን ባሕራን ክረግጽን ን30 ዓመታት ክገዝእን ዝኽኣሉ ባልኾቶም ንረብሖም ክብሉ ንመሰል ህዝቢ ኤርትራ ጓዓጺጾም ብመልክዕ ዘይፍትሓዊ ፈደሬሽን ኤርትራ ምስ ኢትዮጵያ ከም እትሓብር ዝገበሩ ሓያላን ሃገራት እዩ። ብፍላይ ድማ ኣሜሪካ፣ ብዓብዪ ድማ ጉጉይ ውሳኔ ውድብ ሕቡራት ሃገራት። እዚ ሰነድ ተባሂሉ ቀሪቡ ዘሎ ድማ ብልዑል ደገፍ መንግስታት ኣሜሪካ፣ እንግሊዝ፣ ፈረንሳ፣ ኖርዌይን ካልኦትን ድሕሪቲ ጎበጣ ብ1955-56 ዝተመስረተ ሓይሊ ባዕሪ ኢትዮጵያ ኣባፅዕ ዝተለዓለ ስእሊ እዩ። ብኸመይ መጺኡ ብኸመይ ከይዱ ንዝተባሃለ ድማ ብጎነፅ መጺኡ ብጎነፅ ከይዱ። ንጉስ ሃይለ ስላሴ ኣብ ኤርትራ ዘካየዶ ኩናትን ዓመፅን ሓደ ካብ ቀንዲ ጠንቂ ውድቀቱ ከም ዝኾነ ታሪክ የዘኻኽረና።
2: እንደሆነ ብዙ ግዜ ያው የኤርትራ ጉዳይ እዛም ተወልጅ ስላደኩ ስለማቀው ዝም ለበችለትኝነት እንደዚህ የፈለክ የምትረማመድበት ኣደለም።
0: ጉዳይ ኤርትራ ኣብኡ ተወሊደ ስለ ዝዓበኹን ስለ ዝፈልጦን ስቕኢልካ ብሸለልትነት ከም ድሌትካ ትዕንድረሉ ጉዳይ ኣይኮነን። ዓቕሚ ኤርትራ ብዙሕ ሰብ ኣይፈልጦን እዩ። ንእሽቶ ሃገር እያ ይበሃል። እንተኾነ ኤርትራ ብጣዕሚ ዓባይ ሃገር እያ። ኣነ ብዙሕ ግዜ ተዛሪበ ኣለኹ። ኣብ ኢትዮጵያ ብዙሕ ጽልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕጽልን ከቋርፅን ጽልዋ ኤርትራ ነይርዎ። ናይ ኤርትራን ኢትዮጵያን ፖለቲካ ክሳብ ብኸምዚ ዝጸላሎ እዩ።
2: 5-6 መሪዎች ዕድሜ መቀጠልና ማጠር ላይ የኤርትራ እጅ ኣለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው።
3: በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለ።
0: ናይ ቀረባ ናይ 100 ዓመት ታሪክና መንግስታት ኢትዮጵያ ናብ ስልጣን ምምፃእን ምኻድን ምውዳቕን ምትንስአን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገፂ ዝተሓሓዘ እዩ። ሃፀይ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተልዎ ኣካይዳ ንውድቀቶም ኣስተዋጽኦ ነይርዎ። ስርዓት ደርግን ሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብ ግደ ተጻዊቱ። መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብዪ ተራ ነይርዎ። ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕባ ወደብ ንልዕል ስለ ዘለናን ብመንፅር ታሪክ እውን ሕቶ ኤርትራ ንምልሰሉ መንገዲ ምስ ህልውናና ዝተሓሓዘ ብምዃኑ ኣብ ግምት ምእታው ግቡእ እዩ ዝብል እምነት ኣለኒ።
3: ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። ሶ ታሪካችን ውስጥ የኤርትራን ጥያቄ ሀንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁንም አሁን ባለንበት ሁኔታ
0: ኣብ ታሪክና ንጉዳይ ኤርትራ እንገብሮ ኣተሓሕዛ ክሳብ ክንደይ ጽልዋ ከም ዝነበሮ ሎሚ እውን ኣብዚ ዘለናዮ እዋን ኣብ ቅድሜና ናይ ሃገራዊ ድሕነት ሓደጋ ኣንጸላልዩሎ
3: ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ።
0: እዚ ዝዛረብ ዘሎ ኣገልጋሊ ስርዓት ብልፅግና ዝኾነ ዘይተቐብረ ሬሳ

0: ንሱን መሰልትን ክፈልጥዎ ዘለዎም ህዝቢ ኤርትራ ሕትኡ ብስርዓታት ኢትዮጵያ ክምለሰሉ ተጸቢዩን ሓቲቱን ኣይፈልጥን። ንሕትኡ ባዕሉ ኣብ 1991 መሊስዎ እዩ። ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን። ሰዓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን ብኣቶም ዝምለስ ሕቶ ኣይነበሮን የብሉን እውን።
1: ኣዶሊስ ሰምታችሁ ይመስል ኣዶሊስ ይባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ እሱንም እንደ ኦፕሽን ማየት ይቻላል።
0: ኣዶሊስ ኣብ ወሽመጥ ኤርትራ ዘላ ከም ሓንቲ ኣማራፂት ክትርአ ይከኣል። ምፅዋዕ ዓሰብ ከም ኣማራፂታት ክርአ ይከኣል። ንሕና ናይ ግድን ብዓሰብ ብምፅዋዕ ዝብል መርገፂ የብልናን። ንሕና ንደልዮ መተንፈሲ ኣፍ ደገ ጥራይ። መራሒ ጎረቤትና ምስላ ትግርኛ ፅቡቅ ተማሂሩ ስለ ዘሎ ነዚ ዝሓልሞ ዘሎ ብምስላ ወለድና ምርዳእ ኣይሓይሽ ብላዕ ከይበልዎ ፅብሑሎ ይበለ ይብሉ ቦታትና። መን ምስ ቀረበሎም ዳኣዮም ፅብሑልና ዝብሉ ዘለዉ በዝዶ በቲ ሒሸና እናበሉ መሬትን ባሕርን ከማርፁ ኣብ ውሽጥና ኣትዮም ኣዶሊስ ባፅዕዶ ዓሰብ ምባል ከ በየን ዘፅረይዎ ድፍረት እዩ። ኣብተ ናብ ኤርትራ ዝፀንሐለን 30 ዓመታት ገና ብግቡእ ዘይተገልፀን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማይታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ፅቡቅ ጌርካ ምዝኽኻር ኣገዳሲ እዩ።
2: ኣራዋርያቱ ኣይቻለው ንራብ ዋጥማት ተፈራረቀብኝ። አሁን የሞት እድል ነው የምጠብቀው።
3: በራብ እዚህ ተሰቃየን። ከደቀ ማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ።
0: እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ ፅንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን ኣይኮነን ኣይክኸውንን እውን እዩ። ከምቲ ያ ብሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብ ናቶም ዝፍለ ኣይኮነን።
1: አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው።
0: በዚህ ሕጂ ዘሎ ስምዒታት ክንረሓሓቆ ንኽእል ኢና። ትግራዋይ ዝዛረቦ ዓፈር ዝዛረቦ ሓደ እዩ፣ ሓደ ህዝቢ እዩ። ምግብና እንጌራ ብፀብሒ እዩ፣ ደርፍታትና ሓደ እዩ፣ ኩሉ ነገር ሓደ እዩ።
1: በቀላሉ መመለስ ይቻላል። እዩ
0: እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለፂታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልፅን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት፣ ክብሪ፣ ታሪኽ፣ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሉ ዋጋን ጅግንነትን ይደለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር ንመሰሉ ኣዋጋ ዕዳጋ ዘየእቱ ህዝቢ እዩ። ስርዓት ብልፅግና ግን ንኢትዮጵያ ከም ሓንቲ ኣካል እኳ ከዋሃዶ ኣይከኣለን። ብቀቢላ፣ ብሄር፣ ወገን፣ ቋንቋ ዝኸፋፍል ወራር፣ ዓመፅ፣ ክሕደት፣ ጭካኔ ዝሕላገሱ ስርዓት እዩ። ብጥዑም ዘረባን ምህዞን ድማ ንባህሊ፣ ቋንቋ፣ ሕግን ስነ ልቦናን ህዝብታት ክትሓናፍፅ ዝከኣል ኣይኮነን።
4: ቅድሚ ሕጂ እውን እኮ ነጊርናዮም ነርና ኢና። ኣዴታትኩም ጎፈሬ ስንተራ ኣዴታትና ሸሊል ዝቑነና፣ ንስኻትኩም ጎንደር፣ ጎጃም፣ ሽዋ ዝዓድኹም ፃናት ዝቐላይኩም ኣባይ ጸሊም ዝርባኹም እንተ ንሕና መረምላይ ዝዓድና ጋሽ ባርካ ዓንሰባ ፃዕዳ ዝርባና ቀይሕ ባሕሪ ዝሕላገትና ደቂ ኤረይ ደቂ ስመራ ፃዕዳ ኢና። ንስኻትኩም ዓድኹም ኣለኩም ንሕና ዓድና ኣለና። ኣይትቀንዘው ይትሰንዘው ኢልናዮም ነርና ኮ ኢና ይብላ ኣለኹ።
1: ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም ኣቀፍ ልምምድ ነው።
0: እቲ ካልእ ድማ ናይ መሬት ምልዋጥ እዩ። እዚ ዓለም ለኻዊ እዩ። ኣብ ዓለም ዘሎ ተመክሮ እዩ። እንካን ሃባን እዩ።
1: ዓለም ላይ ያለ ኤክስፒሪየንስ ነው። ጊቨንቴክ ኣለ ዓለም ላይ።
5: ኣጉል ህልም ነው ይሄ፣ ኣጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል። ኦፍኬ
0: አጉል ህልም እዩ። ቀደም በዓል አላስካ ተሸጠን እየን። ኣብቲ ዘመንቲ ሕጂ ኣብቲ ዘመንቲ የለናን። ሃገራት መሬት ደልዮም ክቃተሉን መሬትን ሃቡና ክብሉ እንዳኣ እምበር መሬትንኩም ዝብል መንግስቲ ክመፅ እዩ ዝብል እምነት የብለይን።

0: እዚ ድማ ካብ ሰማይ ዝረሓቐ ተራ ሕልሚ እዩ። ተስፋ ግበሩ ናይ ሃገር ሽግር ከም ሓደ ኣማራፂ ጌርካ ምቕራብ ነቲ ሽግር ኣትሒትካ ምርኣዩ
1: ተስፋ ኣድርጎ ለብሄራዊ ችግር እንዳ ኣማራጭ ኣድርጎ ማውራት ኣጠቃላይ ችግሩን በጣም ብወረደ ደረጃ መመልከት ማለት እዩ።
0: መራሒ ብልፅግና ኣፍ ደገ ባሕሪ ንምውናን ዘንቀዶ ተኽታኺ መደረታት ካብ ደቂቕ ናብ ደቂቕ ዝቀያየር እዩ።
2: እኔ ኣሁን ኣቅም የለኝም፣ ልጆቼ ይሰሩታል።
0: ኣነ ሕጂ ዓቕሚ የብለይን፣ ደቀይ ትግብርዎ። ሕጂ ቀይሕ ባሕሪ ትንክፍ ወይለኻ ኣነ ዓቕሚ የብለይን፣ ደቀይ የምፅዎ። ሕጂ ኣይከኣልን ማለት ፅባሕ ኣይከኣልን ማለት ኣይኮነን።
2: ኣሁን ኣይቻልም ማለት ነገ ኣይቻልም ማለት ኣደለም።
0: እዚ ኣያታ ናይ መወዳእታ መልእኽቲ። ቅድሚ ሕጂ ዝሓለፉ ስርዓታት ኢትዮጵያ ብሓይሊ ፈቲኖም ኣይከኣሉን፣ ስዕረቶም ግን ኣይተቐበሉን ኣይኣመኑን። እቲ ዝፈሸለሉ ሕልሚ ሓይሊ ኣብ ዝረኽብሉ እዋን ይተዓወቱ ኣይተዓወቱ ክፍትኑ ምዃኖም እዩ ዝነግረና ዘሎ።
3: ከጠላቱ ጋር የምደባለቅ የጠላት ኣንገት
0: ኩሎም ዝሓለፉን ዘለውን ስርዓታት ኢትዮጵያ መፍትሒ ውሽጣዊ ሽግራቶም ንኤርትራ ገንሸል ምግባር እዩ። ባሕሪ ድማ እታ ንኹሉ ኢትዮጵያዊ ክትጠብረላ ትኽእል እያ ዝብልዋ መረሳ ሰኒትን መላዓዓሊትን ውሽጣዊት ስምዒት ኢትዮጵያውያን እያ ኢሎም ይኣምኑ። ነፍሲ ወከፍ መራሒ ሰንከልከል ኣብዘት ዝበለሉ ባሕሪ እትብል መጣልዒት ካርታ ካብ ማሕፍሉ ይምዝዝ። ንገለ ካብቲ ሕሉፍ ጭሮሕታት ስርዓታት ኢትዮጵያ ንምዝኽኻር ስርዓት ንጉስ ሃይለ ስላሴ ቀይ ባህር የኛ ነው ቀይሕ ባሕርናትና እዩ፣ ስርዓት ደርግ ቀይ ባህራችን በደማችን ቀይሕ ባሕርና ብደምና፣ ኤርትራ ኣትሸጥም ኣትለወጥም ኤርትራ ኣይትሽየጥ ኣይትልወጥ ዝብል ይርከብዎም።
4: ሕጂ ዝፅውፅዋ እዚ እዩ ዝድገም ዘሎ። እቲ ሕጂ ምልከተና እዩ ዝበሃል ዘለውን ሓደ ኣብ ዝሓለፈ 100 ዓመታት ኣብ ናይ ኢትዮጵያ ታሪክ እንተርእናዮ ኢትዮጵያ ኦክስጅን ክሓፅራ ከሎ ከም ሃገር ባሕሪ ምፅያ ኦክስጅን ትወስድ።
0: እዚ ሕጂ ኣብ ኢትዮጵያ ዘሎ ካብ ውድቀት ቀዳሞት ኣያታቱ ዘይምሃር ዝደንቆረ ስርዓት እዩ። ኣብሓጎታቱን ኣቦታቱን ዝላደዩሉን ዝቐበፅዎን ባሕሪ ክብሉ እናተሰሓጉ ከይተዓወቱ ናብ ናይ ሓዋሩ ዓለሞም ዝተፋነውሉ ዛዕባልዒሉ ነታ ብብሄራትን ሃይማኖታትን ተተፋኒና ብክልላት ተመቓቂላ ብፈትሊ ተላጊባ ብኩናትን ደርቅን ህዝባን እናበልዐት ሎሚዶ ፅባሕ ትበናጠስ እናተባህለት ብክንደይ ክንክን ትኸይድ ዘላ ዝተመናንህት ኢትዮጵያ ንምድሓንን ዕድመ ስልጣኑ ንምንዋሕን ቀይሕ ባሕሪ ኣፍ ደገ ባሕሪ ዝብል ኣጀንዳ በጊሱ በቲ ስሱዕን ገባትን ባህርያቱ ከስፋሕፍሕን ንዞባና ናብ ዓዶ ኩናት ንምቕያሩ ንህዝቢ ኢትዮጵያ ናብቲ ቅድሚ ሕጂ ዝሃለቐሉ ናይ 30 ዓመታት ኩናት ንምሽማሙ ብስም ባሕሪ ኣይተሓዙን ይብል ኣሎ። እቶም ዓበይቲ ኣባጊዕ ድማ 10 ዕየት ተኸቲሎም ብናይ ሓሶት ትረኻታትን መግለፂታትን ህዝቦም ኣብ ምድንጋር ተፀሚዶም ሆ ክብሉ ንዕዘብን ንሰምዐን ኣለና። ሓደ ኣባል ሓይልታት ምክልኻል ኤርትራ ንህልው ኩነታት እዛ ብብልፅግና እትመሓደር ዘላ ናይ ዘመንና ኢትዮጵያ ከም ብዘይመኽደና መቕሎ ዝቕሎ ዘሎን ጣጢዕ ክብል መሲልዋ እስከ ንገለ ካብቲ ኣብዚ እዋን ብልሂቃን ኢትዮጵያ ዝቐርብ ዘሎ ፅውፅዋይ ሓደ ብሓደ ንርአ።
5: ኢትዮጵያ ከጥንቲ ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመላክታሉ። ከዚ አለፍ ሲል
0: ኢትዮጵያ ካብ ጥንቲ ጀሚራ ተጠቃሚት መስመር ቀይሕ ባህር ከም ዝነበረት ዝሕብር መረዳእታታት ኣሎ። ብተወሳኺ ካብ ጥንቲ ምንቅስቃስ መራኸብ ንግዲ ኢትዮጵያ ኣብ ቀይሕ ባህር ጣይ ዝተሓፀረ ይነበረን። ብፍላይ ህዝቢ ደቡብ ኢትዮጵያ ብህንዳዊ ውቅያኖስ ብመስመር ብመራኸብ ይነግዱ ከም ዝነበሩ ታሪክ ነግረና። ሪቻርድ ፓንከርስት ዝተፈላለዩ ፀሓፍቲ ታሪክ ብምጥቃስ ከም ዝገለጾ ህዝቢ ኢትዮጵያ ብኪስማዮ፣ በርበራ፣ ሞቃዲሾ ጥሪት ቡን ስናሓርማዝን ከርበን ንዕዳጋ የቕርቡ ከም ዝነበሩ፣ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳዊ ውቅያኖስ ከባቢ 250 ዝኣኸላ መራኽቡ ግእን ንግድን ከም ዝነበረኣ ይነግር።
5: ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቅስ እንደነበር ይነገራል።
6: ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት።
0: ቅድሚ 34 ዓመት ኢትዮጵያ 2000 ኪሎ ሜትር ኣፍ ደገ ባሕሪ ዝነበራ ሃገር እኮ እያ። ዓለምለኻዊ ሕጊ እውን ይሕግዘና እዩ። ዝኾነ ጎረቤት ጎረሮና ሓኒቑ ኣይሕልፍን እየ ክብለና መሰል የብሉን።
7: ኢትዮጵያ ዝነበራ 1000 ዘመናት ካብ ኣክሱም ስልጣኔ ጀምሮ
0: ኢትዮጵያ ካብ ስልጣኔ ኣክሱም

0: 4,000 ዘመናት ጀሚሩ ሓያል ሓይሊ ባሕሪ ዝነበራ ምስ መራሕቲ ስልጣኔታት ህንድን ንግስነት ሮማን እናተሓጋገዘት ብዙሕ ዝሰርሐት ወናኒት ብዙሓት ወደባት ዝነበረት ሃገር እያ።
1: ህንዲ ውቅያኖስን ኣትላንቲክን ኣልፈን ምንታወቅ የገዛን ያስተዳድርን
0: ህንዳውን ኣትላንቲካውን ውቅያኖሳት ሓሊፍና ዝገዛእና ዘመሓደርና ንሓንቲ መርከብ መሰጋገሪ መውፂ ምስኣና ሞራላዊ ውድቀት እዩ።
2: 60 ኪሎ ሜትር ላይ ኣፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ
0: ኣብ 60 ኪሎ ሜትር ጫፍ ተቐሚጥና ናትናይ ነይሩ ብዝብል ብዝኽሪ ንትማሊ እናናፈቕና ክንነብር ተወሲኑልና ነይሩ። ቀይሕ ባሕሪ ካብ ዕዳ ናብ ሃብቲ ክቕየር ኣለዎ
2: መሸጋገር ኣለበት ማለት እዩ።
3: በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር
0: ካብ ቀይሕ ባሕሪ 64 ኪሎ ሜትር ርሒቕና ኣብ ዓለም ከይነግድን ካብቲ ባሕሪ ከም ዘይንጥቀምን ገይሮምን ኣለዉ
3: ኣድርገውናል።
4: እኔ የህግ ምሁር ኣለለዉ ግን ብዓለም ላይ ያለ ከማያቸው
0: ናይ ሕጊ ምሁር ኣይኮንኩን እንትኾነ ኣብ ዓለም ከም ዝርእዮ ኡጋንዳ ኣፍ ደገ ባሕሪ የብሎምን። ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ ምስ ታንዛንያን ኬንያን ብምስምማዕ እዮም ዝጥቀሙ። ኣነ ክድምድመንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን ባሕሪ ይኹን ወደብናትካ ኣይኮነን። ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንተኾንካ ክትወስዶ ትኽእል ኢኻ።
2: ባህሩ ያ ወደቡ ያንተ ኣይደለም። ያንተ ያልሆነውን ብግዲ ወስዳለው ካልክ ሓይለኛ ኮንክ መውሰድ ትችላለ።
5: ኃይሉ የተቋቋመው እንግዲህ በ1948 ዓ.ም ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን
0: ሓይሊ ባሕሪ ዝተመስረተሉ ብ1948 ዓ.ም ብግእዝ ማለት ብ1955 እዩ። ካብ ራስ ቄሳር ክሳብ ራስ ዱሜራ ከባቢ 2,000 ኪሎ ሜትር ብመርከብ ይሕሎ ነይሩ። እዚ እዩ ተሓቂ። ኣቢሲንያ ብዘይካቲ ካብ ሳልሳይ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ መንጎ ስልጣኔታት ኣድሉስን ንግስነት ኣኽሱምን ዝነበረ ቁጠባዊ ባህላውን ንግዳውን ምትእስሳርን ንጥንታዊት ወደብ ኣድሉስ ከም ኣፍ ደገ ባሕሪ ምጥቃምን ከምኡ እውን ብጉልባብ ፌደሬሽን ካብ 1952 ክሳብ 1991 ን30 ዓመታት ጥራይ እንተዘይኮይኑ ኣብ ታሪክ ኣቢሲንያ ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን። ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብፅታትን መርትዖታትን የብሉን። ካብ ፅፅዋይ ዝሓልፉን ኣይኮነን። ኩሎም መሳፍንትን ሃፀያትን ኣቢሲንያ ተጠቃምነት ኣፍ ደገ ባሕርን ክረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቈጻጸሩን ዝነበሩ ኤሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ።
6: ኣፄ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና ባሕረ ነጋሽ የተባለው ቀይ ባሕርና ዳርቻው
0: ኣፄ ዮሐንስ ከም ዝሓሰብዎ ኸይሰለጦም ኢጣልያውያን ብምስፍሕፍሖም ባሕረ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ኣፄ ሃይለ ስላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ። በዞም ልሂቃን ንሰምዖ ዘለና ታሪኽን ሓተታን ዘስደምም እዩ። ነቲ ታሪኽ እውን ብንጹር ኣይፈልጥዎን ክፈልጥዎ እውን ኣይደልን እዮም። ቡን በዕላት ድበስ ከም ዝበሃል ንሕልሞምን ምኞቶምን ነቲ በዕሎም ዝሃነፅዎ ሓሶትን ፅውፅዋይን ከም ሓቂ ተቐቢሎም ኣብ ኣእምሮኦም ኣስሪፆም ነብሶም እናተዓሻሸው እዮም ዝነብሩ። ሓቀኛ ታሪኽን ዝጭበጥ መርትዖታትን ስለ ዘይብሎም ንሓድሕዱ ዝገራጮ መብርሂታት ሂቡ። ታሪኽ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና። ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂፆም ካብ ባሕሪ ፈልዮምና ይብሉ ኣለዉ። እንተኾነ ብተፈጥሮ ይኹን ብታሪኽ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን። ንድሕሪት ተመሊስና ታሪኽ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነፅር ሓቀኛ መልሲ ንረክብ። ኣብ መወዳእታ ሻብዓይ ክፍለ ዘመን ምስ ምእታዊ ፐርሻውያንን ዓራብን ናብ ቀይሕ ባሕርን ምቁፅጻር ደሴታት ዳህላክን እቲ ኣብ ግማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣድሉስን ኣኽሱምን ዘብቃዓሉ መድረኽ እዩ። ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሻውያንን ዓራብን ተደፊኡ ሓንሳብ ንደቡብ ምሳን ቈልቈለ ዳግማይ ናብ ግማግም ቀይሕ ባሕሪ ኣይተመልሰን። ካብ ውድቀት ኣኽሱም ብ8ይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቆላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቆላ